ውነታ ሓልያ ክትነብር እንተኮይና ሃገራዊ ኣገልግሎት ክህሉ ከሎ ሃገራዊ ኣገልግሎት ንሕ ዘይብሉ እቲ መንእሰይ ኣይጥርነፍን እዩ፣ እዚ ንብሎ ዘለና ስራሕ ኣይሰርሕን እዩ። ልዕሊ ኩሉ ከዓ ዋላ ዝኾነ ስራሕ ኣይስራሕ ዲስፕሊን ዝበሃል ሂወቱ ንክመርሕ ድዩ ኩሉ ዝኾነ ነገር ኣብዝ ሓፀረ ሓፋ ኣቢልካ ብዝኾነ ነገር ክተንቀሳቅሶ ድዩ እቲ ዲስፕሊን ዝበሃል እዚ መሰልጠኒ ማእከል ናይ ሃገራዊ ኣገልግሎት ኩሉ ኣሎ። ብኡ ከዓኒ ኩሉ እቲ መደብ ናይ ሃገር ዝወፀ መደብ ማለት እዩ ኣብ ንልምዓት ድዩ ኣብ ልዕላውነት ንምክባር ሃገር ድዩ ኣብ ህንፀት ድዩ ኣብ ዝኾነ ሰዓት ዋላ ገዛ ሃሉ ፀዊዕካ ክተምፆ ዋላ ኣብ ኣሃብታት ሃሉ እዩ ተበገስልካ ክትወስዶ እዚ ሓደ መስርዕ ዝሓዘ ሓደ ዲስፕሊን ብሓደ ድምፂ ንኩሉ ብሓደ ሰዓት ኣብ ደሊካ ተንቀሳቅሶ ሰብ ኢካ ታንእ ዘለካ ገለ ሃገራዊ ኣገልግሎት ነዘይህሉ ግን ስሚኢሉ ጎገፁ ሓዲሩ ከይድ ነይሩ ዝኸውን ኩላና ዮም ፀናሕና ናብዚ ሓደ ብዓብኡ እዚ ንብሎ ፀናሕና ዓላማታት ምህናፅን ልዕላውነት ሃገርን ምክባር ካልእ ካብኡ ዝኸፈ ከዓ ዲስፕሊን ዘይብሉ ተዘርገ ዓዲ ሰራቅን ቀታልን ዘማትን ከታርን ዝበዝሖ ምኾነ ነይሩ። ስለዚ ተይ በቲ ናይ ምልምዑን ምህናፁን ጥራይ ኮነ እቲ ልዕሊ ኩሉ ዲስፕሊን ኣሎ፣ ንቕሓት ኣሎ፣ ዝተወደበ ዝተማህረ ዝተሰልጠነ ሰብ ሒዙ ዝኸይድ ዘሎ። ኣብ ካልእ ዓለም ከምዚ ናህና ክገብር ይኽእል ዶ? ደሞዙ ትሑት ምስ ዘለና ቁጠባ ኩነታትና ንነዊሕ እዋን ተረዲእዎ ንቕሓት ክብዲ ስለ ዝበለ ዲስፕሊን ስለ ዘለዎ ክንደይ ዓመት ገይሩ ኣሎ ታሽሙ ካብ 32 ዝገበሩ ኣባላት ሃገራዊ ኣገልግሎት ኣሎ። እዚ ስለምንታይ እዩ? ስለ ዘለዎም ናብሮኦም ጥጡሕ ስለ ዝኾነ ኩሉ ሰብ ክረኽቦ ዝኽእል ሙሉእ ስለ ዝረኽቡ ይኮኑን ኮፍ ኢሎም ልዕሊ ዝኾነ ግን ሓደራ ናይ ስውኣት ናይ ኣቦታቶም ናያታቶም ንምሕላው ድፋዕ ሒዞም ክሳብ ሕጂ ኣብ ድፋዕ ዝፀንሑ ኣለዉ፣ ሃገር ዘልምዑ ኣለዉ፣ ሃገር ዝሃምፁ ኣለዉ። ኩሉ ኣብቲ ዝኾነ ፅላት ናይ ሃገር ናይ ጉልበት ዝሰርሕ ድዩ ናይ ቤት ፅሕፈት ዝሰርሕ ድዩ ሓኪም ድዩ መምህር ድዩ ጋዜጠኛ ድዩ ብሙሉእ እቲ ኣባል ሃገራዊ ኣገልግሎት ኣብ ዝነበረ ዘሎ ዝቕፅል ከዓ ዘሎ ኣብ ስራሕ ዝተዋፊሩ ኣሎ። እዚ ስራሕ እዚ እንድሕር ንሱ ነደይሕዞ መን መሓዞም

0: ኣብተን ቀዳሞት 6 ዓመታት ክሳብ ኣብ ግንቦት 1998 ምስ ኢትዮጵያ ኩናት ዝፍጠር መደብ ሃገራዊ ኣገልግሎት ብመንፅር ንውሓት ግዚኡ ከምኡውን ግዴታታትን መሰላትን ኣባላት ሃገራዊ ኣገልግሎት ብመሰረት እቲ ግሉፅ ሕጋዊ ድንጋገታት ብዘይገለ ፀገም ይሰርሕ ነይሩ። ኢትዮጵያ ኣብ ግንቦት 1998 ኣንጻር ኤርትራ ኩናት ኣዊጃ ገዚፍ ሓይሊ ወራር ኣብ ዝለቐቐትሉ እዋን እቶም ዘይንጡፋት ኣባላት ሃገራዊ ኣገልግሎት ክፅውዑን ክውደቡን ነይርዎም። ሳዋ ዝመልመለቶም መናእሰይ ድማ ምስ ኣያታቶም ብምዃን ሃገር ኣውሒሶምን ልኡላውነታ ኣኽቢሮምን
1: ንህላዊና ኣብ ዝኮነ ንሕር ናፅነትና ደስ ደየበለን ንዋፅነትና ዘይድግፋ ዝነበራ ዮን ከም ዝኮይና ስለዚ ስለምንታይ ሳዋ ዕላማ ንልምዓት ንህናፅ ተበግሹ ድሓር ግን ኩሉ ነገር ንመፀኻ ሳላሳዋ ተጠርኒፉ ተማሂሩ ዘፀንሐ ባዴላ ናፍራዛን ገዲፉ ብረት ኣልዒሉ ነቲ ናይ ኩሉ ንብሎ ዘለና ውግኣት ዝሓለፍነ ተኸላኺሉ ሳዋ ዘዘይትብሉ ሕጂ እንታይ ምተገብረ ማለት እዩ እንታይ ዓይነት ሰራዊት ኮይኑ ምተንቀሳቐሰ ስለዚ ሲ ሳዋ ሲ ቀሊል ተራ ኣይኮነን ሕጂ እውን ብሕጂ እውን ከምኡ እያ ክትፃወት
2: ዝናብ ሓቢሩ ንኹማና ንኹሉ ናስሚዩ
0: መዲና መንእሰያት ዝብልን ካልእን ስያመን ዝወነነት ማእከል ስልጠና ሓይልታት ምክልኻል ሳዋ ኣብ ዝሓለፈ 32 ዓመታት ኣብ ሰፊሕ ምህናፅ ሃገር ምቕሉል እጃም ከተበርክት ዝፀንሐትን ዘላን ማእከል እያ። ፀጊት 38 ዙርያ ተዓለምቲ ሃገራዊ ኣገልግሎት ኣሰልጢናን ኣብ ምስልጣንን ትርከብ ሳዋ

0: ኣብ ዝሓለፈ መድረኽ መርኣያ ጽንዓትን እምኸትን ኤርትራውያን መንእሰያት ምዃና ኣመስኪራ። ልዑላውነት ብዘገርም ጽንዓት ዘረጋገጸን ንዅሉ ማሕበረ ቁጠባዊ ሽግራት ተጻዊሩ ንስለ ሃገሩ ኩለንትንኡ ዝውፍ መንእሰይ ፈጢራ። ንኤርትራ ኩሉ ግዜ ኣለናልኪ ዝብል ብሃገራዊ ኣተሓሳስባ ዝምራሕ ኣእምሮ ነዲቓ
1: ሰዋ ግን ናይ ብሓቂ ትርጉማ ድሕርክም ኮና ዓባይ ሃገራዊት ቁራዕ ንካብ ዝተፈላለየ ቦታታት ዝተፈላለየ ባህሊ ዝተፈላለየ ቋንቋ ዝተፈላለየ ደረጃ ትምህርቲ ዝተፈላለየ ንቕሓት ዘለዎ ኣካል ናይ ሕብረተሰብ ብማዕረ ምቆት ኣብሲላ ኣማእ ዜና ተውፅእ ዓባይ ሃገራዊት ቁራዕ እያ ነራ ክትህልያ ንዘለኣለም ከኣት ክፅል እያ ሓበን ናይ ህዝቢ ኤርትራ ከዓ መወዳእታ
2: ኣብ ዘንከል ዘሎ ምስ ወዲ ጋሽባርካ ወዲ ጋሽባርካ ምስ ዘዋደቡብ ዘሎ ሰብ ምስ ኩሎም ንንሕዞም ታሽሙ ካብዚ ምስ ከዱ ዕርፍቲ እንታይ ይኮኑ ወይ ኣስመራ እንድሕሪ ከይዶም ምስቶም ደቂ ኣስመራ ኣብኦዮም ዝሓድሩ ኣብ ሆቴል ኣብ ገላይ ሓድራ እን ወይ እንዳ ዘመድ ካልእ ዘይኮነት ምስቶም መሓዙቶም እዚኣቶም ሲ ኣይፋለጡን እዮም ምፅእ ምስበሉ ምስ ወዲ ቤት ትምህርቶም ወይ ከዓ ምስ ወዲ ዓዶም ገለ ክኾኑ ዘልዩ ድሓር ሳለስቲ ምስፀንሑ ግን ይርስዕዎም ምስኦም ካልኦት ምስትያ መስርዖም ምስትያ ኣሃድኦም እኒኣቲ ሓንቲ ክነቕማ ከለና ሓንቲ ጋንታ ወይ መስርዕ ንበልና እዚኣ መስርዕ እዚኣ ካብ ኩለን ብሄራት ኣላ እንተውሒዱ ካብ ፍርቆም ብሄራት ኣለዋ እዚኣ ኩሉ ሰብ ፈልጣ እዩ ከመይ ኢሎም ተራኺቦም ካብ ዓዲ ኳላ ዘላን ካብ ኦም ሓጀር ዘሎን ሓደ ካብ ደንከል ድመፀን ካብ ማህመድ ድመፀን ሓደ ሰብ ኣብ ሓደ መስርዕ ኮኑ ከምዚ እቲ ኣካይዳ
3: ስለዚ ቀሊል ነገር ኣይኮነን እዚ እውን ኣብ ሃገራውነት ኣብ ጥምረት ኣብ ሓድነት ኣብቲ ብሄራዊ ኣቃወማ ናይ ወይ እውን እቲ ናብራ ናይ ዝተፈላለየ ዞባታት ብዝተፈላለየ መንገዲ ክፈሊጦሞ ከዱ ከሎ እዚ እውን ዓብ ነገር እዩ ማለት ስለዚ ተራ ኣብ ሓድነት ናይ መንእሰያት ተራ ናይ ሳዋ እውን ቀሊል ኣይኮነን
0: ብመገዲ ሳዋ ዝሓልፍ መንእሰይ ኣካላውን ኣእምሮኣውን ቁመንኡ ዝሃንፅ ተቐባሊ ሕድሪ ሓደ ሓቂ እዩ ዝኣምን ቅድም ኣነ ተሃኒፀ ሃገረይ ክሃንፅ ኣለኒ ይብል ገዛ ርእሰይ ክኢለ ኣብታ ብሓራ መገድን ብመትከል ርእሰ ምርኮሳን እትምራሕ ሃገረይ እጃመይ ከበርክት ሓላፍነት ኣለኒ ይውስኽ ካብ ፋል ቤቲ ዕለታት ሒዙ ነቲ ኣተሓሳስባ ክትርጉም ብዘይ ዕረፍቲ ይሰርሕ
2: ህዝቢ ብሓፈሽኡ ሲ ወዱ ወይ ጓሉ ሳዋ ወሪዱ ክምለስ ትዳዓበ ህወቱ ከመይ ገይሩ መርሕ ተማሂሩ ኣሎ ካልእ ከዓ ብዛዕባ ሃገሩ እንታይ ሃገር ማለት ንቕሓት ክብ ኣቢሉ ክምለስ ኣሎ ብዲስፕሊን ከዓ ይኣቱን ይወፅእ ምእዙዝ ኮይኑ ኣብ ስድራ ቤት ኣብቲ ከባቢኡን ከዓ ይነብር ካብ ድኾነ ኣብ መንእሰያት ናህናርኣዩ ኣብ ኤረትራ ሃገር ኣገልግሎት ኩሉ ንብሎ ዘለና መስርሕ ስለሓልፎም ስለዝኸዱ ስርቂ ዝበሃል ዘሎ ኤረትራ ኢሎም ዛረቡ እንዮም ስርቂ እዚ ኩሉ ብረት ዝዓጠቐ ብረት ዝተማሃረ ካልእ ክገብር መሓደረ ግን ስርቂ የለ ባእሲ የለ ቅትለት የለ ምስ ካልእ ኣብ ከባቢና ዘሎ ዛሜትካን ኣናፅሪናት ንሪኦ ከለና ህዝብና ፅቡቅ ደቂ ሻሓድር ፅቡቅ ደቂ ሻሓዲሩ ከዓ ተስኡ ስርሑ ወፍር እዚ ከም ዘሎ ኩሉ ፈታዊ ፀላኢ ዝፈልጦ እዩ ስለዚ እቲ ጠቕሚ ናይ ኣባል ናይ ሃገራ ጉልበት ዝበሃል ሲ እዚ ሓደ ዘራጊ ሓደ ቀታሊ ይኮነ ነፍሪ ዘሎ ሳዋ ወይ ካ እቲ ሃገራ ጉልበት ሓደ ዲስፕሊን ዘሎ ውፉይ መንእሰይ ንሃገር ዝኸውን እንታይ ትገብር ዘሎ ንውፍ እዚ ዝሃንፅ ዘሎ
0: ሳዋ ረቂቕ ክብርታት ኣብ ምስግጋር ዝህልዎ ሓይሊ እውን ብቐሊል ዝግለጽ ኣይኮነን ካብ ኩሉ ኩርናዓት ዝመጽእ ዋሕዚ መንእሰይ ኣብ ቀላይ ሳዋ ሓደ ትንፋስ እዩ ዝቕየር ብዝተፈላለየ ቋንቋ ዝዛረብ ብሓንቲ ልቢ ዝሃርም ሃገራዊ ሰብ ይህነጽ ልምድን ወግዕን ይወራረስ ብፀያዊ ፍቕሪ ናብ ዝለዓለ ደረጃ የብፅሖም ካብ ሕብረ ብሄራት ተኣኪቡ ናብ ሳዋ ወሪዱ ህወታ ከስተመቕር ዝበቕዐ መንእሰይ ሕብራዊ ተመክሮ እዩ ዝቐስም ኣብ ሓደ ተኣኪቡ ተመክርኡ ክለዋወጥ ሓድሕዳዊ ምኽሪ ክለጋገስ ብሓፈሻ ሳዋ ብኩለንትንኡ ብሉፅ መንእሰያ ተሃንፅ
2: ሳዋ መጠርነፊት እያ መምሃሪት እያ

መሰልጠኒት እያ ኩሉ መንእሰይና ከዓ ማእዚኑ ኣብዚኣ ዝመፅእ ሕጂ ሳዋ ድሕሪ ዘየሉ እዩ እንታይ መንግስቲ እኳ ሓሲቡ ኣጉሚሉ ደሚሩ ሳዋ ኣብዚ ክምስረት ስለምንታይ ክብርታት ናይ ኣሜዛ ዝነበረ እቲ መንእሰይ ኣብዚ ዝመፅ ዘሎ ጎገዝ ኮይኑ ነ ዝኸውን ኣብ ኣገልግሎት ኣብዚ ዘይመፅእ ነረ ዝኸውን ናሳዋ እንታይ ምኮነ ነይሩ ኣበይካበይ ትፋለጥ እቲ ዘዘቡ ጥራይ በዚ ብቀቢላ ብገለ ገር እንዳወደቦ ክነብር ምካለ ኣብዚ ግን ዝኾነ መንእሰይ ካብ ዝተፈላለዩ ቦታ መፀ ኣብዚ ዘለካዮ ካተእትዎ ተረዲእዎ ኣሎ ስለዚ ሳዋ እቲ ክብርታት ናይ ሜዳ ንዕኡ ክዕቀብ ዝሰርሕ ዘላ እቲ መንእሰይ ካ ልክዕ እቲ ናይ ሜዳ ኩነታት ወይ ከዓ እቲ ኣብ ሜዳ ንሕና ተጋደልቲ ንገብሮ ነበና ስራሕ ኩሉ እቲ መንእሰይ ይሰርሖ ኣሎ ማለት እዩ ሕጂ ወርስ ኣሎ ብመን ስራሕ ኣሎ ኩሉ ዘሰር ዲጋ ስራሕ ማካይን ኩሉ ናንቀሳቀሰን ሓክም ዝሕከም ሰብ ኣምፅእ ድምሃር ኣምፅእ ኩሉ ስራሕ ሲ ንሰብ ሒዞም ኣሎ ኣብ ፀጥታዊ ኩነታት ይኹን ኣብቲ ኩሉ ሓይልታት ምክልኻልና ብሙሉእ መራሒ ዝተወሰነ ቁፅሪ ዝተወሰነ እንታሽሙ ኣሊ ዘማእዝን ኣሎ ግን ድምርካ ኣጉዲልካ መንእሰይና ሒዝዎ ዘሎ

0: ሳዋ መንእስያት ምስ ብዙሓት ዝተፈላለየ ድሕረ ባይታን ተመክሮን ዘለዎም መዛንኦም ኣብ ሓደ ቅርዓት ክላለዩ ብሓንሳብ ክመሃሩ ናይ ህይወት ተመክሮ ክቐስሙ ሓባራዊ ህይወት ክነብሩን ክወሃሃዱን ዕድል ትፈጥር። ነቶም ካብ ቤቶም ናብ ትምህርቶም ጥራይ ዝመላለሱ ዝነበሩ ካብኡ ወፃኢ ካልእ ህይወት ከም ዘሎ ተፍልጥ። ተፀዋርነት፣ ኣካላዊ ስጥመት ክገብሬ ናይ ምባል ድርኺት ሓቦውን ትምህር። መንእሰያት ባህሊ ስራሕን ዲሲፕሊንን ንኸማዕብሉ ተረኣ ትፃወት። ምስ ስድሮኦም ሕንቁቓት ዝነበሩ ኣርፊዶም ዝትንስኡ ድላዮም ዝቕረበሎምን ዝነበሩ ተምሃሮ ኣባ ግን ኣንጊህካ ምትንሳእ፣ ባዕልኻ ዓራትካ ምንጻፍ፣ ብስፖርት ኣካላትካ ምህናፅን ትህኪት ምውጋድን ብሓድነት ምንባርን ትምህር። ዝተፈላለየ ባህርያት ኣብኣ ተሳሒሉን ተጸሪቡን ናብ ሓደ ይሰምር።
1: ዲብሳዋ እንደትከረ ክም ዕስማን ለትፈናታ ክብረት ለትፈናታ ተጃርብ እንደነሳኮ ይኮ እንደትከረ ኮ ዲባዕ ምርላዓልኩ ንውሽ ሰበትዓልኮ ምና ደዋሕየ ወበራ ሊድ ገይስ ፍቅረት ተላዓል ዲብ ሓንገሌ ሳዋ እንደትከረኮ ምግል ውዴቱ ሳዋ እንደገስኮ ምግል እክዳምቱ ሳዋ እንደገስኮ ምግል ብፃሕቱ ለልብል ኣፍካር ክምላ ዝለሃልየኩ ደረጀት የዕላ ግልየኒ ሳዋ ላክን ክምከረኮ ብዙሕ ሸይ ግልኣምር ብዙሕ ሸይ ግል ድረስ ቀደርኮ ኣወል ዲብ ሳዋ ክምከረካ ግተኣምር ለትቀድር ኣውማ ከም ኣምር ግታ ሓንገልካ ግትምፀከረ ትቀድር መን እንታ ኣወል እንታ ንወስካ ሸክስየትካ ግተኣምር ለቐስበካ ወድዕ ሃላ ሸክስየትካ እንደይተኣምር እንተ ንወስካ መን ከም እንታ ምናያ ቢአት መፀካ ኣስካየ ግትጊዝ ትሓዝ ዘለየካ ደዋሒካ ዝሃለዎ መስሎ ግልካ መስሎ ግሎም መስል እንታ ብዙሕ ተጃርብ ልቦም ለትፈናት ኣማክን ናይ ላቃሊም ዲብለ ደብረት ዝሃላ ለመፀኡ ሰበት ጎ ለትፈናት ቆምያት ለጀማዕካን ሰበት ዓለ ሳዋ እንተ ዲብል እንዳኣተየካ ማን እንታ እንታ ኣወል ሚቱ ለምንካ ልጠለሙ ጠለባት እሊ ክማኣመርካ ምን እሊ መባዲእ እሊ እንደቐነፅካ ሓቆኹ ገፅ ቀደም እንደገስካ ልትፀበሩ ህልየካ ሻይ ኣብማ እንታ ምንከል ልጠለብ ዝሃላ ሻይ እንሰርቱ ለፀንሐ ንግልየ
2: ኣብ ሰባ መፅ ዝኸብሰኮ ነገር ኣሎ እንተልዮ ብሰለስተ ነገራት ክጠቕሱ ክእል ማለት እዩ። ሓደ ፊዚካል ክኸውን ከሎ ኣካላዊ ጥንካረ ካብቲ ኣብ ስመራ ከልኹ ዝነበረኒ ኣብ ሕጂ ክሪኦ ከልኹ ኣዝ ለውጢ ገይረ እብል ኣነ ብነፍሰይ ማለት እዩ። ካልኣይ ብኣተሓሳስባይ ከዓ ማለት እዩ ኣብ ኩሉ መዳይ ኣብ ፖለቲካዊ መዳይ ይኹን ኣብ ትምህርታዊ መዳይ ብኣተሓሳስባይ ከዓኒ ካብቲ ዝነበረኒ ወሲኸ ይብል ኢለ ይግምት ማለት እዩ። ከምሳሳይ ድማ ኣብ ማሕበራዊ ንጥፈታት ድማ ምስቶም ደቂ ሓይለ ይኹን ደቂ ሃደይ ሲ ቅድሚ ሕጂ ኣብ ኣስመራ ከለኹ ከምዚ ንፁል ከምዚ በይኑ ከምዚ ሶሻል ዘይኮነ ዓይነት ኣነባብራ ንነብር ነራ ድሓ ዚ ምስ መፅናና ግን ምስ ሰባት ከመይ ጌርካ ሶሻል ትኸውን ብሓንሳ ከመይ ጌርካ ዝኾነ ዕማም ጣዓምም ገለ ክህልዎ ማለት ጀሚርና ማለት እዩ።
3: ካብ ውልቃዊ ሂወት ሕሪፈ ማሕበራዊ ሂወት ለሚደ ኣተሓሳስባይ ተለዊጡ ዓብየ በሲለ ማዕቢለ ኩሉ ሳዋስ ብከምዚ ኣገልፃ ዝኽእል ማስ ብሓፈሻስ ቤት ትምህርቲ ሂወት እያ ንዓይ ሳዋ ብዛዕባ ሂወት ብዙሕ ነገር ምሂራት እኒ
4: ሳዋ ኣነ ከምሰመር ክገልፃ ከለኹ ናብኒ ሕንጂ ኣብ ገዛ ዝነበረን ከምኡ ከዓ ኣብዚ ሳዋ ዘለኹዎ ሂወትን ሕንጂ ገለ ናይ ሳዋ እንታይ ኣሎ ሓደ ብዓብዪ ትፍቅሪ ኣሎ ምክንያቱ ካብ ትሸዓተ ብሄራት ሽዱሽተ ዘባታት ከተ ሃይማኖት ዝተኣኻኸብና ኢና ሕንጂ ኣብ ገዛ ዝነበረ ሂወትና ሓደ ንባዕሉ ተፃዋርነት ኣብ ሰባሲ መፅኻ ተፃዋርነት ከባቢ ምስ 149 ኣብ ሓንቲ ሓይሊ ትቕመጥ ከም ሓንቲ ጋንታ 50 ሰባት ንቕመጥ መስርዕና ከዓ ከም ሓንቲ 15 ኮይና ምዚኦም ሕንጂ ፍቕርን ምትሕላይን ስኒትን ጌርና ከ ሓቢርና ንነብር
3: እቲ ሓደን ቀዳማይን እቲ ናይ ትምህርቲ ማለት እዩ ካብቲ ማእከላይ ደረጃ ናብ ላዕለዎት ትካላት ትምህርቲ ንሰጋገረሉ መድረኽ ናይ ማትሪክ ተፈቲና ማለት እዩ። ኣብኡ ዝለዕለ ደረጃ ኣገባብ ምሃራ ድዩ ኩሉ ዝተቀየረ ኢኻ ኣብ ዝትምሃር ሓደ መድረኽ ካብ ምህረካ ማለት እዩ። እቲ ካልኣይ ካ ኣብ ተዕሊም ይኹን ኣብቲ ካልእ ማሕበራዊ ሂወትካ ትምሃሮ ማለት እዩ። ኣብ ማሕበራዊ ሂወት ከዓኒ ኣብ መብዛሕትናስ ኣብ ስድራና ኢና ንፀንሕ ምኩስ ከዓ ኣብኦም ኢና ንገብር ኣብዚ ስመፃና ግን ነብሰ ምሕደራ ዝበሃል ንምሃር ካብ መጀመርታ ጀሚርካ ግዜኻ ከመይ ተመሓደር ነብስኻ ብድሕሪኻ ምስ ከባቢኻ ከመይ ትነብር ምስቶም ትነብሮም ሰባት እቲ ዘለካ ነገራት ተጠረቑሑት ምሽ የብለይን ከይበልካስ ከመይ ጌርካ ብዘለካ ትነብር ኩሉ ኢኻ ትምሃር
5: ላዋ ኮኪ ዳት ቡብ ኢትከማን ይተኪ ኮማ ኪትከማን ኣሎ ኮኪ ላዋ ሳና ቡብ እያ ኣያጉ ኣጃ ቡብ እያ ኣሌኮሳስኪ ይተኪ ባያ ቡብ እያ
6: እቲ ዕላማታትካ ሃሪምካ ትኸይዳ ኣለካ ዶ የለኻን ኩሉ ነገር ዝወስነ ካብዚ ምስ መፅኻ ናይ ባሓቂኻ ከም ሴፍ ብክልተ ወገንካ ኢኻ ትበርሕ ኣብዚ ዓዲ ምስ መፅኻ ማለት እዩ። ብዙሕ ነገር ናኣየና ብዙሕ ነገር ተማሂርና ማለት እዩ። ብዙሕ ነገር ትሓስብ ምስቲ ሰብኡ ደሎ ትላለ ትፋቐር ትምሃር ዓብዩ ድማ ተሃገራውነት ዝበሃል ማለት እዩ። ነቲ ሃገራውነት ናትካ ደሎ ክዓቢ መምሃንካ ንክትፈልጥ መንነትካ ንክትፈልጥ ሲ ብዙሕ ነገር ዝግበር ኣብዚ ዓዲ ሰብዋ ከምቲ ዝብልዎ ናይ ባሓቂ መዲና መንእሰያት እያ ክቕፀል ዘለዎ ነገር እዩ። ብዙሕ ነገር ተማሂርናስ መጀመርያ ድመፀ ኩሉ ሶፍያን ሕጂ ዝኸይድ ዘለኹ ንገዛ ሶፍያን ካልእ ኮይነ ይኸይድ ኣለኹ ማለት እዩ። ስለዚ ዓባይ ዝኾነት ቤት ትምህርቲ መቐይሮ ናይ ህወትካ ትኾነካ ፍልይቲ ዝኾነት ቤት ትምህርቲ ኢላ ክገልፅ ክእል ሰብ ማለት እዩ።
7: ድቤት ላዓልኩ ላኪን ሓጅ ቀይር ኣልኩ ሓጅ ካልእ ኣዳም ኣልኩ ዲብሰብ ከምፅካ ላኪን ሓጃት ሓጃት ናይ ኣመርኪ ኣወላ ንወቅት ከፎ ናይ ወዲ ኣመርኮ ለወቅት ናየ ከፎ ፀብጥ ኣመርኮ ወም ዓይነት ገበይቡ ከምገይስ ኣመርኮ ወታንን ኬኒ ትለን ክረት እንሳን ከፎ ናይ ሽቆል ገቢ ወከፎ ናይ ከም ገቢ ተማም ኣመርኪ ዲቤሊ ሸቂ ላዓልካ እንሰር ከፎ ሸቂ ወዲቤሊ ወዲ ላዓልካ ሓጀት እንሰር ከፎ ንትረያሕካ ከም ወዲ ተማም ኣመርኪ ኣስለን ሳብ ውልኩሉ ብዙሕ ድረሰተኒ ክንክን እንደቢልኩ ግል ፈላለዩ ይቀድርኒ ላኪን ሓጃት ብዙሕ ደረሰተን ክንክን ግልበሉ ብዙሕቲ ላዓበ ምኒከይን ሓጃት ዓባይ ደረሰኒ ተግለ ሰብ ወቅት ደረሰኒ ብካሰተን ወቅት ታዕሊም ለደረስኩ ሓጀት ወቅትታ ወቅት ከፎ ወቅት ቸከፎ ፀብጡ ወፎ ወቅት ቸከፎ ትነፋዕቡ ዲበለለየት ወቅት ከፎ ትነፋዕቡ ወከፎ ከምገይስቡ ኣደረሰኒ ሰብ
0: ኩሉ ዓቕምታት ፍልጠትን ሓበሬታን ክእለትን ዓያይን ናይ ዝሃገር ካብ ውሽጣ ዝፈልፍልን ብሳዋ ዝተሰረተን እዩ እንተተባህለ ምግናን ኣይኮነን። ኣብ ኩሉ ዓውዲ ብኩሉ ዓቕሚ ዝሰርሕን ዘስርሕን ዝመርሕን ዝቕልስን ዘሎ ወለዱ ሳዋ እዩ። ካብ ቀደም እውን እቲ ዕላማ ንሱ እዩ ነይሩ። ተረካብ ሕድሪ ብመትከል ፀኒዑ ንኤርትራ ናብ መሳልል ምዕባልን ዕቤትን ክሰቕላ ዘይትድፈርን ዘይትደንንን ሃገር ከቑማም ሎሚ እዛ ፅንዕቲ ሃገር ነዚ ሓቂ እዚ ወኒና ትርከብ። ነፍሲ ወትከፍ ብሳዋ ዝሓለፉ መንእሰያት ናብ ዝለዓለ ደረጃ ተብፅሓላ። ርሑቕ ጫፋት ሃገር ወፊሮም ዝሰርሑን ዓይነት ህይወት ዜጋታት ከመሓይሹ ዝፅዕቱ ዘለዉ ኩሎም ብሓፈሻ ወለዱ ሳዋ እዮም።
8: ናተይ ግን ሳዋ ኣዝያ ዓባይ መምህርያ

0: ስለዚ ልካ ከምቲ ኣብ ገዛ ገዲፍያ ዝመፀኹ ኣደይ ሰዋ ድማ ሓንቲ ኤርትራዊት ኣደያ ስለዚ ሰዋ ዓብዪ ብዙሕ ጥቕምታት እዩ ዘለዋ ነዚ ጥቕምታት ክንጥቀመሉ ወይ ክንረብሓሉ እተኮይና ድማ ሰዋ ከምዚ እቲ ርእስና ተጊህና ርእስና ኣሚንና እንተመፂና ዘይንዕወተሉ ምክንያት የለን ተንክልቲ ዕላማ ተበልኮን ሃገራዊ መርመራናን ሃገራዊ ኣገልግሎትናን ፈፂምና ድማ ብሰላም ገዛና ክንምለስ ንኽእል ኢና ማለት እዩ
1: ሰዋ ተኒም ፈዲንታ ትዮና ንጋሕቲኪ ሰዋ ተኒም ፈዲንታ ምሓሃይ ሰዋ ኣነ ዋነያ ፋካ ኣብ ክናብለ ሂና ምረካ ሰዋ ኣነ ዋነያ ሰዋ ኣብመት ክኸመና ባዶስ ክኸመና ባዶስ ክኸመና ና ዋዕዲና ባዶ ትኒህቲ ትኒሂኒኪ ሰዋ ባዶ ክትሜትሚ ናብ ሚሃ ንመካዶ ኣብ ክናክል ናብለ ሂና ምረካ ኣብ ከምረታኩ ንኤታኩ ክስዳዓንቲ በረባር ስልክልኒሂንኪ ሰዋ ክብዕኒያ መርያ ሰዋካ ወረይሂንያ መረኪኒሚ እንኪን ሃርገን ፈዲንታ ናብ ሚሃ ንመ ሰዋ ናና ዋዕዲና ሰዋ ኣነ ዋናይ ባዶ ኣነ ኩመና ምንኪን ሃርጊ ዑንዳነይቲ ኣነኩመናዑንዳነይቲ ኣነ ወካዱ ባዶ መተናማ እንኪን ሃርጊ ምካኑ ዑንዳነይቲ ካዱ ዑንዳነይቲ በሪቴ በሪቶ ቱዲዓ ባዶ ቱዲዓ ምር የኩፍ ካዱ ሰዋ ተኒሚ ፈዲንታ ያ ምህት ያድሐ
2: ናውክ ይንን ከወልድ እንትነንትልድ ናራ ይንን ለወስነው ጋራት ወሪ ኩነታት ጋቢኣከን ግሪው ኩነታት እድጉኽ ናልዳ ለገደው ወሪ ጃብረ ጃቢ ሰው ግንግራ ደንቢራ ወንተ ሰው ወረ ከዓ ዓንቀፋ ኩላር ላኒ ብጃኻነስግ ይነት ካብው ዲ እንእርግን ኣኽሲ ለወትኖ ይነገሽ ጃብረ ሰደርኖ ግሪኹ ድግ ካብዩ ኸላ ማለት ግን ኣየርሕ ዲክ ይከወልድ እንተንትልድ ናራ ግሪው ጋራት ለወሶ ምሄርሶ ኮደ ክብዮ ጃብራ ማዕበሎ ወንተልያ ካብዩ ኸላማ ሳዋ ግሪኹ ድግ ኣካን ትኪያኹ ዲ ከው ገሪኹ ድግ ፍሪ ስለለይ ኣካን ድግ ድማ ዲመ ይነገሽ ነራ ክራሲ ዲመ ደለምን እንትነሸክንኹም ማለት ግን
3: ናይ ሰዋ ካልእ ነገር ብዙሕ ተፃዋርነት ብዙሕ ውድታት ክትሓልፍ ግን ካብኡታት ተፃዋርነት ትመረካ ማዕረ ክንደይ ካብ ስድራኻ ተፈሊኻ ከም ትነብር ኣብ ውልቃዊ ሂወት ፅኒሕካ ኣብ ሓባራ ሂወት ክትመፅእ ከለኻ ምስ ብዙሓት ብሄራት ክትላለ ከለኻ ኣብ ዝተፈላለየ ማስ ካብ ዝተፈላለየ ቦታ ክትመፅእካ ክትላለ ከለኻ ማለት እዩ ካልእ ከዓኒ ናይ ሰዋ ከዓ ብዙሕ ውድድራት ናይ ውድድራት መንፈስ ኣለዋ ገለ ካብኣቶም ናይ ስነ ጥበብ ኣሎ ስፖርታዊ ኣሎ ናይ ተኽሲ ናይ ዝተፈላለዩ ናይ ፊዚካል ማለት እዩ ናይ ኣካላዊ ውቕዓት ኣሎ ሕጂ ሰዋ ከምዝታት እያ ትምህረና ማለት እዩ ሕጂ ዝኾነ መንእሰይሲ ሰዋ ክወርዳ ኣለዎ እዩ ዝብል ማለት እዩ ባይ ወገን
4: ኣነ ካብ ገዛ ክመፅእ ንከልኹ ንሰዋ ብካል መልክዕ ዝሪኣ ነረ ኣብዚ መፅኹ ዝረእኹ መልክዕ ካ ፍልይ ዝበለ መልክዕ ፀኒሕኒ ኣነ ብገዛይ ክብ ዝደብ ዝነበርኩ እኹል ሰብየ ኣነስ ኣኺለ በቂዐ ዝብሎ ዝነበርኩ ሰዋ መፅአ ግን ምስ ረእኹ መጀመርታ ቆልዓ ንእሸይ ውልዶ ኮይነ ፀኒሐ ኣብዚ መምፅኢካ ዓብ ረብሓ ረኺበ እዚ ረብሓ ከዓ ግዜይ ነብሰይ ብፆት ከመይ ጌርካ ትረክብ ከመይ ጌርካ ኣብ ሂወትካ ትነብርን ትምዕብልን ከዓ ብዓብዪ ተማሂረ ማለት እዩ ስለዚ ሰዋ ክንብል ንከሎና ዓዲ ይኮነን ሰዋ ሰዋ ዝበሃል ተሓቀኛ ምስሉ ትምህርቲ ናት እዩ ሰዋ መምህር እምበሪ ዓዲ ኣይኮነን ብናተይ ኣባህላ ማለት እዩ ስለዚ ኣብ መወዳእታ እዚኦም ዝመፁ ዘሎ ኣሕዋትና ዝበዝሐ መዓት ሕማቅ ወረር መፅ እዩ ሰብ ገለብል እዩ ዘየለ ነገራሲ የውፅ እዩ ተሓቀኛ ግን ሰዋ ክሳብ ዘይመፃኻ እቲ ሓቀኛ ምስላይ ትሪኣን ኢኻ ስለዚ ብሓፈሻ ንኩላትኩም ኣሕዋተይ ክብለኩም ደሊ ሰዋ መፂኹም ሰዋ ፈትንዋ እሞ እቲ ሓቀኛ ምስላ ሪኢኹም ዓጊብኩም ተሓጒስኩም ገዛምኩም ትምለሱ ሓቂ ከዓ ዛርፍ ደሊ ማለት እዩ

0: ውፅኢት ሃገራዊ መልቀቂ ፈተና ካልኣይ ደረጃ ማለት ማትሪክ ዓመተ ትምህርቲ 2025-26 ብወግዒ ተነጊሩ። ኣባል ካዛክስታናዊት ክለብ ኣስታና ሄነክ ሙሉእ ብርሃን ናይ መድረኽ ዓወት ኣመዝጊቡ። ኣሜሪካ ኣብ ልዕሊ ኢራን ዝጀመረቶ ሓድሽ መጥቃዕትታት ሎሚ 13 ሓምለ ቐፂላቶ። ኣብ ኤውሮጳ ካብ ዝሓለፈ ወርሒ ሰነ ምስ ክቱር ዋዒ ብዝተኣሳሰር ጥዕናዊ ፀገማት ልዕሊ 10,000 ሰባት ከም ዝሞቱ ተገሊጹ። ኣብ ታይላንድ ኣብ ዝርከብ መዘናግዕ ማእከል ብዘጋጠመ ሓደጋ ኣባርዕ ብውሕዱ 27 ሰባት ሞይቶም። ዝርዝር ዜና። ፕረዚደንት ኢሳያስ ኣፈወርቂ ብምክንያት ዕረፍቲ ኣሚር ሃገረ ቀጠር ነበር ሸክ ሓመድ ቢን ኸሊፋ ኣልሳኒ ናይ ሓዘን መልእኽቲ ሰዲዶም። ናብ ኣሚር ቀጠር ሸክ ተሚም ቢን ሓመድ ቢን ኸሊፋ ኣልሳኒ ኣብ ዝሰደዶ መልእኽቲ ዝተሰምዖ መሪር ሓዘን ዝገለፀ ፕረዚደንት ኢሳያስ ንስድራ ቤት ኣሚርን መላእ ህዝቢ ቀጠርን ፅንዓት ይሃብኩም ኢሎም። ፕረዚደንት ኢሳያስ ኣብ መልእኽቱ ነፍሲሄር ሸክ ሓመድ ቢን ኸሊፋ ኣልሳኒ ሕውነታዊ ዝምድና ኤርትራን ቀጠርና ምድላ ንዝተፃወቶ ተራ ብምጥቃስ ኣብ መጻኢ ንሰናይ ክልቲኡ ህዝብታት ብዝበለፀ ከም ዝምዕብል ዘለዎ ምንዮት ገሊፆም። ውፅኢት ናይቲ ኣብ ዝሓለፈ ወርሒ መጋቢት ኣብ ውሽጢ ሃገርን ስዑድያን ዝተኻየደ ሃገራዊ መልቀቂ ፈተና ካልኣይ ደረጃ ማለት ማትሪክ ብወግዒ ተነጊሮም። ወኪል ኤሪና ሙሴ ኪዳነ ካብ ሳዋን ዝለኣኾ ፀብጻብ ዳናይት ተስፋዝጊ ከተቕርቦ እያ።
1: ውፅኢት ሃገራዊ መልቀቂ ፈተና ካልኣይ ደረጃ ማትሪክ ዓመተ ትምህርቲ 2025-26 ትማል 12 ሓምለ ብወግዒ ተነጊሩ። ኣብ ሃገራዊ ኢንስቲትዩት ላዕለዋይ ትምህርትን ምርምርን ዳይረክተር ማእከል ፈተና ዶክተር ብስራት ገብሩ ንኤሪና ኣብ ዝሃበቶ ሓበሬታ ፈተና ካብ ዝወሰዱ 21,561 ተምሃሮ እቶም 4,831 ማለት 22.4 ሚእታዊት ንዲግሪን ዲፕሎማን ከም ዝሓለፉ ብፆታ ክረአ እንከሎ ድማ ተቀራራቢ ከም ዝኾነ ገሊፃም።
2: ኣብዚ ናይ 2026 ፈተና ዝተመዝገቡ ተምሃሮ 21,803 ክኾኑ ከለዉ ካብዚኣቶም 21,561 ተምሃሮ ማለት 98.9 ሚእታዊት እዮም ተሳቲፎም። ብሃገር ደረጃ ግን ንዲግሪን ንዲፕሎማን ዝሓለፉ ተምሃሮ 4,831 እዮም። እዚኦም ከዓ 22.4 ሚእታዊት ካብቶም ተምሃሮ እዮም። ምስ ናይ 2025 ዝተሳተፉ ተምሃሮ ክወዳደር ከሎ እቶም ዝተሳተፉ ተምሃሮ 24,692 ተምሃሮ እዮም ነይሮም። እቲ ምሕላፍ ግን 19.8 ሚእታዊት እዩ ነይሩ። ስለዚ ናይ ለምዘበን ምሕላፍ ፐርሰንት ካብቲ ናይ ዓሚ ቅሩብ ዝለዓለ እዩ ማለት እዩ።
1: ዝሓለፉ ተምሃሮ ሃገራዊ ኢንስቲትዩት ላዕለዋይ ትምህርትን ምርምርን ብዘውፅኦ መምርሒ መሰረት ነናብ ዝምልከቶም ኮሌጅ ከም ዝኸዱ ብምሕባር ናይ ኮሌጅ ኣመሃህራን ኣካይዳን ካብቲ ናይ ካልኣይ ደረጃ ዝተፈለየ ስለ ዝኾነ ብግቡእ ክዳለውሉን ብዝለዓለ ክፅዕሩን ተላብያም።
2: ዝሓለፉ ተምሃሮ ከምቲ ናይ ዝሓለፈ ዓማውቲ ናብ ዘ ዝምልከቶም ኮሌጃት እዮም ክኸዱ። ኣብ ኮሌጃት ዝኣትዉ ተምሃሮ በቲ ሃገራዊ ኢንስቲትዩት ላዕለዎት ትካላት ትምህርትን ምርምርን ዘውፅኦ መምርሒ ኣገባባትን እዩ። ተምሃሮ ናብ ኮሌጃት ኣትዮም ነቲ ዝጀመርዎ ፃዕሪ ክቕፅልዎን እቲ ጀሚሮሞ ዘለዎ ዓወታት ድማ ናብ ዝለዓለ መድረክ ከበርኽዎ ንላቦ። ኩልግዜ ከምቲ ንብሎ ዝፃዕረ ይዕወት ከም ዝበሃል ክፅዕሩን ግዜኦም ክጥቀምሉን ኣብ መዝጊቦሞ ዘለዎ ዓወት ክቕፅልዎን ከም ዘለዎም ከዓ ንዘኻኽሮም። ኣብ ላዕለዎት ትካላት ትምህርቲ ዘሎ ኣመሃህራን ኣካይዳን ካብቲ ናይ ቀዳማይን ካልኣይን ደረጃ ትምህርቲ ዝተፈለየ ስለ ዝኾነ ክዳለውሉን ክብድህዎን እውን ኣለዎም።
1: ዶክተር ብስራት ኣስዒባ ኣብዚ ፈተና ዘይተዓወቱ ዳግማይ ናይ ምፍታን ዕድሎም ክፉት ስለ ዝኾነ ተስፋ ከይቆረፁ ከፅንዑን ክዳለውን ኣዘኻኺራ። ሃገራዊ መልቀቂ ፈተና ካልኣይ ደረጃ ማለት ማትሪክ ናይ ዓመተ ትምህርቲ 2025-26 ካብ 16 ክሳብ 22 መጋቢት ኣብ ውሽጢ ሃገር ከምኡውን ኣብ ጅዳን ርያድን ስዑድያ ብጠቕላላ ኣብ 17 ነቕጣታት እዩ ተዋሂቡ። ካብ ተፈተንቲ እቶም 89.3 ሚእታዊት ብስሩዕ ክመሃሩ ዝሓገዩ 10.7

0: ሚእታዊት ድማ ዳግማይ ዝተፈተኑ ኮይኖም ልዕሊ 48 ሚእታዊት ደቂ ኣንስትዮ ነይረን።
1: ፌስቲቫል ኤርትራውያን ነበርቲ ጀርመን ብ11 12 ሓምለ ኣብ ኦፈንሃይም ፍራንክፈርት ብውዕዋዕ ሃገራዊ መንፈስ ተኻይዱ ካብቲ ቦታ ዝበፅሐና ትሕዝቶ ብመልክዕ ፀብጻብ ተወያይዱ ኣሎ ኣንግሶም ተክለወይኒ ከቕርበ እዩ።
2: ብ11 ሓምለ ብኣምባሳደር ኤርትራ ኣብ ኢጣልያ ኣቶ ፍሳሕ ፅዮን ጴጥሮስ ዝተኸፍተ ፌስቲቫል ኤርትራውያን ነበርቲ ጀርመን ኣብ ፍራንክፈርት ብውዕውዕ ሃገራዊ መንፈስ ተኸይዶ ኣብዚ ንክልተ መዓልትታት ዝቐፀለ ምዕሩግ ሃገራዊ ምትእኽኻብ ካብ መላእ ጀርመንን ካልኦት ሃገራት ኤውሮጳን ዝመፁ ኤርትራውያን ከምኡ ውን ዕድመ ዝተገብረሎም ወፃእተኛታት ዝተረኽብሉ ዓመታዊ ሃገራዊ ምትእኽኻብ ኮማውዳሳት ባህላዊ መሰናድኦታት ዘተመንስያት ስነ ጥበባዊ መደባት ሰሚናር ቁሸት ህፃናትን ካልእን ዘጠቓለለ ነይሩ ኣቦ እምበር ማሕበረ ኩማት ኤርትራ ኣብ ጀርመን ኣቶ ዮሃንስ ርእሶም ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ ዮሃንስ ወልዱ ሓላፊ ህዝባውን ኮማውን ጉዳያት ኣቶ ጣዕሚ ሃይለ ከምኡውን ኣቦ ወንበር ሽማግለ በዓላት ኣቶ ሓድሽ ጎይትኦም ኣብ ዘስምዕዎ ቃል ነተራ ፌስቲቫል ኣብ ጥምረት ዜጋታትን ምድልዳል ሃገራዊ ሓድነትን መኩስኳስን ምዕቃብን ባህልን ምንነትን ከምኡውን ምውርራስ ታሪክን ተሳትፎ ዜጋታት ኣብ ሃገራዊ መደባትን ገሊፆም ንሳቶም ኣስዒቦም ንዓወት ናይዚ ፌስቲቫል ኣበርክቶን ዝገበሩ ዜጋታት ብሓፈሻ ንደቂ ኣንስትዮ ድማ ብፍላይ መጒሶም ኣምባሳደር ፍስሓ ፅዮን ጴጥሮስ ኣብ ዘካየደ ሰሚናር ኣብ ህልው ኩነታት ሃገር ብመንፅር ዞባውን ዓለማውን ውዕለታት ድሕሪ ምብራህ ተራ ማሕበረ ኮማት ኣብ ሃገራዊ መደባት ንምዕዛዝ ክስራሕ ፀዊዑ ኣብ መወዳእታ ብምክንያት ፌስቲቫል ኣብ ዝተወደበ ውድድር ስነ ፅሑፍ ንዝተዓወቱ ሽልማት ተዓዲሉ ናይ ሎም ዓመት ፌስቲቫል ካብ ኤርትራ ብዝኸደት ህቡባት ድምፃውያንን ሙዚቀኛታትን ዝሓቐፈት ጉጅለ ባህሊ ብዘቕረበቶ መደብ ደሚቑ ነይሩ።
1: ኣብዚ ባጋሽ ባርካ ስርዓተ ሓበሬታን ኣገባብ ምምዝጋብ ሰነዳትን ንምፅፋፍ ዝካየድ ፃዕሪ ንምዕዋት ብዓውዲ ጂኦግራፊያዊ ሓበሬታ ማለት ጂኣይኤስ ክስልጥኑ ዝፀንሑ 28 ሰራሕተኛታት መንግስቲ ብ10 ሓምለ ኣባሮንቱ ተመሪቖም ኣብዚ ንክልተ ሰሙን ዝቐፀለ ስልጠና ዝተሳተፉ ካብ ምምሕዳር ዞባ በዓል ስልጣን ኣግራብን እንስሳ ዘገዳምን በዓል መዚ መጓዓዝያ ምድሪ ጨንፈር ሃብቲ ባሕሪ ባህልን ስፖርትን ኣገልግሎት ማይ ከምኡውን ጨናፍር ሚኒስትርታት ጥዕናን ትምህርትን ዝተዋፅኡ እዮም። ኣሰልጠንቲ ንኣገዳስነት ጂኦግራፊያዊ ሓበሬታ ድማዓነት ትግባር ዝውጠን መደባት ብምጥቃስ ብዝለዓለ ክስራሓሉ ተላብዮም ኣብ ማሕዳር ዞባ ከሽባርካ ኣምባሳደር መሓሙድ ዓሊ ሑርያ ብዝሃቦ መዛዘ ምቃል ሰልጠንቲ ዝቐሰምዎ ዓውዲ እዋናዊ ኣገዳስነት ከም ዘለዎ ብምሕባር ኣብ ኩለን ዞባታት ብዛዕባ ዝካየድ ንጥፈታት ውርፁፅ ሓበሬታ ንምእካብ ክድፍኣሉ ምዃኑ ኣረዲኡ። ኣብ ንዞባ ሓልሓል ምምሕዳር ማይ ኣዋልድ ብ10 ሓምለ ዝወቕዐ ዝናብ ኣብ ንብረት ሕርሻን ጥሪትን ጉድኣት ኣውሪዱ እቲ ኣብ ሰዓታት ድሕሪ ቀትሪ ዝሃረመ በረድ ንፋስ ንዝተሓወሶ ብርቱዕ ዝናብ ኣብ ዝተዘርአ ኣካልን ኣብ ምህርቲ ዝበፅሐ ጀራዲንን ሃስያ ከም ዘውረደ ኣመሓዳርቲ ምምሕዳር ከባቢ ኣቶ እድሪስ ኖር እስማዒል ሓቢሮም ብዘይካዚ ኣብ ትካል ትምህርቲ ፅርግያን ካልእ ትሕተ ቐርፅን ጉድኣት ክወርድ እንከሎ 6 ከብትን 30 ኣጣልን ከም ዝሞታ ሓላፊ ምምሕዳርን ፋይናንስን ንዞባ ሓልሓል ኣቶ ዑመር ዑስማን ሓቢሮም ምምሕዳር ከባቢ ማይ ኣዋልድ ካብ ከረን ሸነኽ ሰሜን ኣስታት 55 ኪሎ ሜትር ርሒቓ ትርከብ። ኣባል ካዛኪስታናዊት ክለብ ኣስታና ሄኖክ ሙሉ ብርሃን ንመበል 25 ግዜኡ ዝካየድ ዘሎ ዙር ማግኒፊሰንት ቂንግሃይ ሎሚ ናይ መድረኽ ዓወት ኣመዝጊቦም ጋዜጠኛ ሚካኤል ሓድጉ ዘዳለዎ ዜናዊ ፀብጻብ ይስዕብ።
3: ኤርትራዊ ፕሮፌሽናል ተቀዳዳማይ ካዛኪስታናዊት ክለብ ኣስታና ሄኖክ ሙሉ ብርሃን ሎም 13 ሓምለ ኣብ ዝተካየደ ሳልሳይ መድረኽ ዙር ማግኒፊሰንት ቂንግሃይ ናይ መድረኽ ዓወት ኣመዝጊቡ። ሳልሳይ መድረኽ ናይ ዝውድድር 167.7 ኪሎ ሜትር ዝሸፈነ ክኸውን ከሎ ሄኖክ ኣብ መወዳእታ 300 ሜትሮ ዝፈፀሞ መጥቃዕቲ እዩ ነዚ ናይ መድረኽ ዓወት በቂዑ። ሄኖክ ኣብ ሰዓት 47.21 ኪሎ ሜትር እናተሓንበበ ንውድድሩ ብ3 ሰዓታት 33 ደቓይቕን 8 ካይታትን እዩ ዛዚሞ። በዚ ዘመዝገቦ ዓወት ተሓጊዙ ሄኖክ ኣብ ናይ ግዜ ውድድር ካብ መራሒ ዘሎ ኤካዶራዊ ተቐዳዳማይ ጆናታን ክሌቨር ካሴዶ ብሓደ ካልእ ድሒሩ ኣብ ካልኣይ ደረጃ ደ ይብሎ። ብዘይካዚ ምስ ስጳኛዊቲ ክለብ ቦርጎስ ዝፃወትን ሻምፒዮን ኣፍሪቃ 2025 ዝኾነ ኦሎምፒካዊ መርሃዊ ቅዱስ ኣብዚ መድረኽ መበል 48 ደረጃ ኣትዩ። ንመበል 25 ግዜኡ ዝካየድ ዘሎ ዙር ማግኒፊሰንት ቂንግሃይ 2026 8 መድረኻት የጠቓልል። ኣብ ቻይና ዝካየድ ዙር ማግኒፊሰንት ቂንግሃይ ኣብ ኣህጉሪ ኤስያ ካብ ዝካየዱ ውድድራት ብሽክለታ ብዕቤቱ ኣብ ቅድሚት ዝስራዕ እዩ።
1: ዝስዕብ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና ምክትታልኩም ክትቅፅሉ ደጊመ ብክብሪ ኣቅድም።

ኣሜሪካ ኣብ ልዕሊ ኢራን ዝጀመረቶ ሓድሽ መጥቃዕትታት ናብ ሎሚ 13 ሓምላ ኣብ ዘውጎ ሕለይቲ ቀጢላቶም። እቲ ስጉምቲ መልሰ ግብሪ ናይቲ ኢራን ብመፃባ ሆርሙዝ ኣብ ልዕሊ ዝሓልፈ መራኸብ ተካይዱ ዘላ መጥቃዕትታት ምዃኑ ማእከላይ እዚ ኣሜሪካ ኣፍሊጡ። በዚ ናይ ሎሚ ደብዳብ ስርዓተ ምክልኻል ሚሳይላት፣ ስርዓተ ራዳር፣ መፍረ ሚሳይላትን ድሮናትን ከምኡውን ጀላቡ ኢራን ቀንዲ ዕላማ ምንባሮም ተገሊፆም። ሓልዋ ሰውራ ኢራን ብወገኑ ኣብ ዮርዳኖስ፣ ባሕሬን፣ ኩዌትን ዑማንን ኣብ ልዕሊ ዝርከብ ወታሃደራዊ ዕላማታት ኣሜሪካ ናይ መልሰ ግብሪ መጥቃዕትታት ከም ዘካየደ ኣፍሊጡም። ኢራን በቲ መጥቃዕቲ ከቢድ ሰብኣውን ንዋታውን ክሳራ ከም ዝወረደ ክትገልጽ እንከላ ኣሜሪካ ግና ኣሉታ ሂባሉ ትሉላ። ኩናት ብሰላም ንምዕራፍ ኣብ ዝሓለፈ ወርሒ ሰነ ዝተበፅሐ ናይ ምርድዳእ መዘክር ከም ዘብቃዕ ዝገለጸ ፕረዚደንት ዶናልድ ትራምፕ ኣብ ልዕሊ ኢራን ዝካየድ ደብዳብ ከም ዝሰፊሕዩ ዝገልጽ ዘሎ። ንመጻቢ ሆርሙዝ ከም ዝዓፀወ ዝሓበረ ሓልዋ ሰውራ ኢራን ከ ኣብ ዞባ ማእከላይ ምብራቅ ኣብ ልዕሊ ዝርከብ ወታሃደራዊ ዕላማታት ኣሜሪካ ዘካይዶ መጥቃዕትታት ከም ዝሐይሎ ኣፍሊጡም። በዚ ድማ ነቲ ኣብ መወዳእታ ዝሓለፈ ወርሒ ለካቲት ዝተወልዐ ኩናት ሰላም ንምዕራፍ ክካየድ ፀንሐ ፈተነታት ኣብ ሓደጋ ከም ዝወደቐ ተገሊጹ። ኣብ ኤውሮጳ ካብ ዝሓለፈ ወርሒ ሰነ ምስ ቁትር ዋዒ ብዝተኣሳሰር ጥዕናዊ ፀገማት ልዕሊ 10,000 ሰባት ከም ዝሞቱ ፀብፃባት ገሊፆም። ኣብ ዝተጠቕሰ ኣዋርሕ ኣብ ብርክት ዝበለ ሃገራት ኤውሮጳ መጠን ዋዒ ብገምጋም ልዕሊ 40 ዲግሪ ሴንቲግሬድ ከም ዝበፅሐ ዝጠቐሱቶም ፀብፃባት ፈረንሳ፣ ጀርመን፣ ኢጣልያ፣ ስጳኛ፣ ሆላንድን ግሪክን ሕልፊ ካልኦት ከም እተጠቕዓ ኣረድዮም። ኣብዚ እዋን እዚ ኣብ ፈረንሳ፣ ስጳኛን ኢጣልያን ተኸሲቱ ዘሎ ሓደጋታት ባርዕ መሮር ሳዕብየን ናይቲ ዋዒ ምዃኑ ይጥቀስ። ውድብ ሕቡራት ሃገራት ኣብ ወርሓት ሓምለና ሓሰን ናይዚ ዓመት ኣብ ሰፊሕ ክፋል ዓለምና ሓደጋ ኤልኒኖ ክኽሰት ከም ዝኽእል ኣቐዲሙ ምእማቱ ኣይርስዕን። ኣብ ከተማ ባንኮክ ታይላንድ ኣብ ዝርከብ መዘናግዒ ማእከል ብዘጋጠመ ሓደጋ ባርዕ ብውሕዱ 27 ሰባት ሞይቶም። በቲ ሓደጋ ህውስያት ዝርከብዎም ልዕሊ 70 ቆሲሎም ብምህላዎም ቁፅሪ ምውታት ክዛይድ ከም ዝኽእል ሰብ መዚ ጥዕና ታይላንድ ኣሚቶም። ብዘይካዚ በቲ ዛጊድ ጠንቁ ዘይተነፀረ ባርዕ ከቢድ ንዋታዊ ዕንወት ከም ዝሰዕበ ክፍለጥ ተኻኢሉሎም። እቲ ባርዕ ድሕሪ 2009 ኣብ ታይላንድ ካብ ዘጋጠመ ተመሳሳሊ ሓደጋታት እቲ ዝዓበየ ሰብኣዊ ክሳራ ዘውረደ ምዃኑ ፀብጻባት ኣመልኪቶም። ህዝባዊት ሪፓብሊክ ቻይናን ሩስያን ንሰለስተ መዓልታት ዝቐፀለ ብቐጥታዊ ተኽሲ ዝተሰነየ ሓባራዊ ልምምድ ሓይሊ ባሕሪ ኣካይደን። ዕላማ ናይዚ ኣማያ ቻይና ዝተኻየደ ልምምድ ዓቕሚ ሓይሊ ባሕሪ ክልቲአን ብምውሃድ ግዳማዊ ተፃብኦታት ንምምካት ምዃኑ ኣፍሊጠን። እቲ ልምምድ ምድንፋዕ ናይ ምውጋዕ ዓቕምን ምስፋሕ ስለያዊ ንጥፈታትን ዘጠቓለለ ኮይኑ ብርክት ዝበላ መራኽብን ሳብማሪናትን ከም ዘሳተፈ ኣዘዝቲ ሓይሊ ባሕሪ ክልቲአን ሃገራት ገሊፆም። ህዝባዊት ሪፓብሊክ ቻይናን ሩስያን ኣብ ዝሓለፈ ቀረባ መዓልታት እውን ኣብ ሰላማዊ ውቅያኖስ ዓመታዊ ልምምድ ሓይሊ ባሕሪ ምክያድን ይፍለጥ። ቻይናን ሩስያን ካብ 2012 ዓመታዊ ልምምድ ሓይሊ ባሕሪ ከካይዳ ምፅንሐን ዝጠቐሱ ፀብጻባት ዝሓለፈ ዓመት ኣብ ሰላማዊ ውቅያኖስ ከም ዘካየዳ የረድኦም። ቁጠባዊ፣ ፖለቲካዊ፣ ወታሃደራውን ፀጥታውን ዝምድና ቻይናን ሩስያን እናሰፍሐ ይመፅእ ከም ዘለወን ክልቲአን ሃገራት ዝጠቕሳ። ኣብ ኣፍጋኒስታን ተኸሲቱ ብዘሎ ፀጥታዊ ዘይምርግጋእ ኣስታት ሓደ ሲሶ ካብ ህዝቢ እቲ ሃገር ንሓደጋ ጥሜት ተቓሊዑ ከም ዘሎ ውድብ ሕቡራት ሃገራት ገሊጹ። ኣስታት 14 ሚልዮን ካብ ኣፍጋኒስታን ተፀባይ ህፁፅ ረድኤት ኮይኑ ከም ዘሎ ዝጠቐሰት ውድብ ልዕሊ 5 ሚልዮን ቆልዑ ብዓፀቦ ከይጥቅኡ ከም ዘስግዕ ኣረድዮም። ካብ 2001 ኣብ ኣፍጋኒስታን ብዝተኸሰተ ፀጥታውን ወታሃደራውን ቅልውላው ህዝቢ ማሕበረ ቁጠባዊ ንጥፈታቱ ከሰላስል ከም ዘይከኣለ እዩ ዝግለጽ። ኣሜሪካ ን20 ዓመታት ኣብቲ ሃገር ዘካየደቶ ወታሃደራዊ ወፍሪ ኣብ 2021 ከብቅዕ እኳ እንተኸኣለ ሓደጋታቱ ገና ይቕፅል ከም ዘለዮም ፀብጻባት ዝጠቕሱም። ኣብዚ እዋን እዚ ኣብ መንጎ ኣፍጋኒስታንን ፓኪስታንን ተኸሲቱ ዘሎ ወታሃደራዊ ምትፍናን ነቲ ኩነታት መሊሱ ኣጋዲድዎ ከም ዘሎ ናይ ቀረባ ተዓዘብቲ ይገልጹ። ኣፍጋኒስታን ብባህርያዊ ፀጋታት ብቆንዱ ከዓ ክቡራት ማዕድናት ሃብታም እኳ እንተኾነት ብሰንኪ ፀጥታዊ ፀገማት ኣብ ረብሓ ክተውዕሎ ከም ዘይከኣለት ይሕበር። ኣብ ደቡባዊ ምብራቅ ባንግላደሽ ብ12 ሓምለ ብዝተኸስተ ሓደጋ ዕልቕልቕን ምህማም መሬትን ልዕሊ 50 ሰባት ከም ዝሞቱ ተገሊጹ። በቲ ተፈጥሮኣዊ ሓደጋ ዓሰርተታት ድሃዮም ጠፊኡ ስለ ዘሎ ቁፅሪ ምውታት ክዛይድ ከም ዝኽእል ሰብ መዚ ስርሒት መድሓን ሂወት ባንግላደሽ ኣሚቶም። ብዘይካዚ ብሰንኪቲ ዕልቕልቕ ኣብ ትሕቲ ቅርፂ ከቢድ ዕንወት ብምውራዱ ኣስታት 1 ሚልዮን ሰባት ከም እተመዛበሉ እቶም ሰብ መዚ ብተወሳኺ ሓቢሮም። እቲ ዕልቕልቕ ኣብ ዝሓለፈ ቀረባ ዓመታት ኣብ ባንግላደሽ ካብ ዘጋጠመ ተመሳሳሊ ሓደጋታት እቲ ዝለዓለ ክሳራ ዘውረደ ምዃኑ ፀብፃባት ኣመልኪቶም። መንግስቲ ባንግላደሽ በቲ ሓደጋ ኣብ ዝተሃስየ ከባቢታት ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጅ ኣሎ። ዜናታት ንምዝዛም ቀንዲ ነጥብታቱ ፕረዚደንት ኢሳያስ ብምክንያት ዕረፍቲ ኣሚር ቀጠር ነበር ሼክ ሓመድ ቢን ኸሊፋ ኣልሳኒ ናይ ሓዘን መልእኽቲ ሰዲዱ።

ውፅኢት ሃገራዊ መልቀቂ ፈተና ካልኣይ ደረጃ ማለት ማትሪክ ዓመተ ትምህርቲ 2025-2026 ብወግዒ ተነጊሩ። ኣባል ካዛኽስታናዊት ክለብ ኣስታና ሄኖክ ሙሉእ ብርሃን ናይ መድረኽ ዓወት ኣመስጊቦ። ኣሜሪካ ኣብ ልዕሊ ኢራን ዝጀመረቶ ሓድሽ መጥቃዕትታት ሎሚ 13 ሓምለ ቐፂላቶ። ኣብ ኤውሮጳ ካብ ዝሓለፈ ወርሒ ሰነ ምስ ፍቱር ዋዒ ብዝተኣሳሰር ጥዕናዊ ፀገማት ልዕሊ 10,000 ሰባት ከም ዝሞቱ ተገሊጹ። ኣብ ታይላንድ ኣብ ዝርከብ መዘናግዒ ማእከል ብዘጋጠመ ሓደጋ ባርዕ ብውሕዱ 27 ሰባት ሞይቶም። ዝኸበርኩም ተዓዘብትና ሓፈሻዊ ዜናዊ መሰናድኡና ኣብ ተዛዚምሎን ስለምክተልኩም እናመስገንኩም ምስተርፉ መርባት የርቲ ብሓድገኩም ብወገነይ ብሩኽ ምሸት።

0: ኣብቲ ጥዑም ጨና መግቢ እናዝተማቐርካ ምስ ፍሉይ ምርኢት ሓጎስ እናተዘናግዕካ ዝሓልፍ ዝነብሐ ግዜ እቲ ኸስቦ ነገር ፍቕሪ እዮም። መምህርን ተምሃሮን ነቲ ኩሉ ሰብ መዓልታዊ ዝወስዶ መግቢ ንኸዳልዋ ተማሂረን ይመረቐ ብምንባርን ኣብቲ ኣዳራሽ ፍሉይ ጽባቐ ኣብ ገጽ ይንበብ። ጽባቐ ናይዛ መዓልቲ ሓያሎ ደቂ ተባዕትዮ ተሳቲፎም ምንባር እዩ። ብዙሓት ኣወዳት ክሽነ ዝእትዎ ኣይመስሎምን። ይኹን እምበር ክሽነ ብዙሕ ጣዕሚ ትረኽበሉ። ኪንዮ ከብዲ ምምላእ ጥዑም ጨና ምስ ረኸብካ መንፈስካ ዝዓግበሉ ቤት ምዃኑ ኩሉ ሰብ ዝፈልጦ ሓቂ እዩ። ነዚ ስለ ዝተረድኡ ድማዮም እዞም ኣወዳት ንምድላው መግቢ ተዓጢቖምሉ ዘለዉ
1: ኣሎ። ካብ መብዛሕትኡ ሰብ ትሪኢኻ ኮኮ ዝመሃር ወይ ክሽነ ኣሰራርሓ መግቢ ዝመሃር ኣብ ደቂ ኣንስትዮ ዘሎ ወይ ገለ መለገለ ዝብሎ ከብዛሕት ኣሎ ሰው ክትሪዮ ትደሊኻ ክትፈለጥ እውን ሞያ ኣይፅላኒ ኣሎ ተበግሰሎ እስከ ክትሰርሕ ክፍትን ትብልኻ ከም ወዲ መጠን ፍሉይ ነገር ክትገብርካ ብዙሕ ትምነ ኢኻ። ስለዚ ካብዚ ለ ተበጊሰ ኣይሕፈረትና መምህር ዝጋሃር ኢኻ ሓቂ ዘርባ ልዕሊ ደን ልዕሊ መምህር ኮይና ካ ሓጊዛትና ኣምላኽ መስግን ካብ ዝበፅሕናና
0: ልዕሊ 50 ዙርያታት ኣመሪቕካ ካልእ መመረቕታ ምስራዕ ዝፈጥሮ ስምዒት ቀሊል ኣይኮነን። ኣብቲ ብዘይብኡ ዘይኮነልና ትምህርቲ መግቢ ንስድራ ቤተን ዝኾና ንመኣዛታት መግቢ ዝኽሽና ሸውሃትካ ከቢተን ጥዕናኻ ዝሕልው ኣዴታት ምፍራይ ቀሊል በረኸት ኣይኮነን። መምህር ዝጋርያ እውን እዝያ ገይራ ከም ኣደን መምህርን ሓል ዓመታት ሰሪሓ ጥራይ ዘይኮነ ንክንደይ ነዝሙያ ክምህራ እናደለያ ብሰርሒ ጥረት ገንዘብ ዘይተምሃራ እውን ባዕላ ምሂራተን ኣገናዕ ክትበሃል ዝግባእ ኣደያ። ስለ ዝኾነ ኢና ኣብቲ ታሪካዊ መመረቕታ ተምሃሮኣ ተረኺብና ነቲ ስነ ስርዓት ናባኹም ነብሎ ዘለና ተኸታተሉና።
2: ፅቡቅ ነይሩ እዚ ናይ ሓደ ዓመት ትምህርቲ ዝተምሃርናዮ ብጣዕሚ ፅቡቅ ኢና ዛዝብና እዮ። ክትምሃር ተደሊኻ ከዓ ዝፅግመካ ነገር የለን። ኩሉ መደብ ተትሕዞ ንሕና ከም ሰብ ሓዳር መጠን ደቅና ናይ ንኮ ኩላ ግዜ እዛ ትምህርቲ ትካየድ ካብ ሰዓት 3 ክሳብ ሰዓት 6 ስለዝኾነት እቲ ናይ ንኮ ኩሉ ነገር ወዳዲ ኢና። ብትምህርቲ ዝፋኖ ተፋኒዩ ዝመፅእ ተመፅኡ ኣሬንጅ ጌርና ናብ ቤት ትምህርትና ፀገም ደምፃልና ነገር የለን። ንዓመት ከዓ መመላእታ ፅቡቅ ኢና ተማሂርና። ብጣዕሚ ባህላውን ዘመናውን ኩሉ ምሰናይ ምዝንጉዑ ዝተዋሃደ ትምህርቲ ኢና ካይድናዩ። ዓመት ሙሉእ ሰይ ኣይተረዳእልና ንዓና መምህር ዝጋሃርያ ከዓ ከምዚ ትሪኦ መምህር ዘይኮነት ኣደያ ናይ ኣደ ፍቕሪ ሂባ ኣደ ንደቃ ቤት ዝተትሕዞም ኣብ ገዛ ከምኡ መሰረት ኣትሒዛ ካብ መጀመርያ ክሳብ መወዳእታ ከይተሰላቻቸና ንዓመት ሙሉእ እንዳተናፋፈቕና ነታ ክላስ ኢና ንኸዳ ነርና።
3: ሓለምለኻዊ ስለዝኾነ ሓሓዱሽ ስለዝፍኖ ብሓቂ ኣሸተቻዊ ኣይኮነን።
4: ትፈትፈቶ ወይ ከዓ ተሃርፎ ማዕሲ ክኸይድ ትብሎ ወይ ማዕሲ ክሰርሕ ትብሎ ኢና ኢድ ስራሕ ኣብ ኩሉ ማለት እየ ኣነ ስለዚ በዚ ካብዘን ተምሃሮ

0: ክፍለ ይደልኒ ብጣዕሚ ኢኻ ድፈትዎ ሞያይሲ ብጣዕሚ እየ ድፈትዎ።
1: እዛ መዓልቲ ቆፂርካ ብዘይውዳእ ዓይነት ምግቢ ዘጌፀት እያ ዝነበረት ተምሃሮ ካብቲ ዝተምሃርኦን እናተነዳልየን ብምምፀን ካበየናይ ዓይነት ምግቢ ክትበልዕ ከም ዘለካ እዩ ዝሕብረካ። ከም ብዝሐን ዓይነት ምግቢ ብምምፁ ምግቢ ብስነ ፍልጠት እንተ ደኣ ተሰሪሑ ከከም ንደልዮ ጣዕምን ትርኢትን ክዳሎ ከም ዝኽእል ተገንዚብና።
2: ብልምዲ ትምሃሮ ኣሰራርሓ ምግቢ ኣሎ። ንኣብነት ኣብ ከተማ መፂናስ ኣሰራርሓ ምግቢ ኣሎ ንበል፣ ኣብ ገጠር ኬድካ እውን የለና ይብልን እንደ። ግን ብዓብዩ ኣብ ዝተፈላለየ ዘመናዊ ትፈልጥ ኢኻ። ብዙሕ ቀመማት ትመሃር ኢኻ፣ ብዙሕ ኣሰራርሓ ሜላታት ትመሃር ኢኻ። ብዓብዩ እቲ ኣጠቃቅማ ፎርኖ ከማ ክንብል ተኮይናስ ኣብ ካልእ ዓድታት ዘሎ ናብዚ በበይ ንኸውን ይኽእል እዩ። ብዛዕብኡ ፅቡቅ ነገር ትመሃር ኢኻ፣ ፍልልይ ኣለዎ። ኣብ ዝተማሂርከዮ ኣብ ዝበለፀ ደረጃ እውን ትበፅሓሉ ኢኻ፣ ትኸስበሉ ኢኻ፣ ክሰርሓለየ ዋላ ይትበል እውን ንገዛ ኸውን ረድት እዩ።
3: ትቀደም ንጥቀመሉ ዋላ ድባ ንበሎ ንኣብነት ሕጂሲ ባዕሉስ ዋላ ኣብ ብዙሕ ስድራ ቤታት ኣብ ብዙሕ ገዛ ኣይ ኣይን ፎቶን ኢና ይበሃል ዋላ ኣሕምልቲ ሕጂ። ግን ብጣዕሚ እዩ ኣገዳሲ ድባ ንባዕሉ ሲ ኣብ ፀብሒ ከም ፀብሒ ኮይኑ ይስራሕ፣ ኣብ ኬክ ይስራሕ፣ ኣብ ሜልመላታ ይስራሕ፣ ኣብ ኩሉ ዓይነት ይስራሕ። ሕጂ ምስ ተሰርሐ ግን እቲ ስኻ ሓደ ዓይነት ትፈልጦ ዝነበርካ ፀብሒ ትሰርሖ ጥራይ ዝነበርካ ድባ ኣብ ብዙሕ ዓይነት ኣትዮ ክትሪኦ ከለኻ እሞ ምስ ጣዓምካዮ ከዓ ዝያዳ ዕግበት ትረክበሉ። ድሓር ከዓኒ ዋላ ዝበለስ ኣብ ክረምቲ በለሲ ቀሪፍካ ንግዜኡ ድብላዕ ዳኣ እምበር ንደቅኻ ንቁርሲ ንገለ ኣይተዳልዎን ኢኻ ነርካ። ዋላ ተገዚኡስ መሽምሽ ድጓሓፍ ነይሩ። ሕጂ ግን ብሜልሜላታ መልክዕ ኣዳሊኻ ንባዕሉ ዘይትቡን ኣብ ዝበዝሓሉ ዝያዳ ሕጂ ኣብ ዝኸበረሉ ዘይኮነስ ኣብ ዝበዝሓሉ ኣምፅኢኻ ሜልሜላታ ጌርካ ንደቅኻስ ጣዕሞቶም ኣብ ቁርሶም ክትቦም ከለኻስ ዓብይ ለውጢ እዩ። ብዙሕ ነገር ማለት ክትጥቀመሉ ዘይትግደድ ዝነበርካ ሕጂ ግን ተሰሪሑ ምስ ረኣኻ እዮ እሞ ዝበለፀ ዋላ ብፕሮቲን ይኹን ዋላ ብዓይነት ኣሰራርሓ ይኹን ክትሪኦ ከለኻስ ብጣዕሚ እዩ ፅቡቅ። ንዓኻ ከዓ ትምህርቲ እዩ፣ ንደቅኻ ከዓ ዓብይ ሓገዝ እዩ። ዋላ እውን ዓብይ ሓገዝ እዩ። ሜል ማለት ካብ ድኳን ክተምፃን ባዕልኻ ሰሪሕካ ክተዳልዋ ከለኻ ንስ ነንበይኒ እዩ።

0: ክሽነ ዝሃብካያ ትእቱ ድስቲ እውን ትነፅጎ የብላን ይኹን እምበር ኩሉ ኣብ ድስቲ ዝኣተወ ጥዑም መግቢ የውፃልካ ማለት ኣይኮነን ክንደይ ዝኣክል ትሕዝቶ ኣለካ እውን ኣይኮነን እትሕቶ ጥዑም መግቢ ምድላው ስነ ፍልጠት እዩ ኣብታ እትዕቅና ማንካን ሰዓታት ምብሳልን እዩ ዝምርኮስ ስለ ዝኾነ እተን ነዚ ተረድየን ዝተምሃራ መንእስያት ይኹና ኣዴታት ነዚ ትምህርቲ ብምውሳደን ብዙሕ ከም ዝተለወጣሉ እየን ዝገልፃ
1: መጀመርያ ንግሆ ብፕሮቲን ዝተመጣጠነ ብፕሮቲን ትሕዝቶ ዘለዎ ቁርሲ እንተቆሪስካ ፋዱስ ከዓ ብዓይነት ኣሕምልቲ ትትክኦ ምሸት ከዓ ፍኹስፎክስ ዝበለ ምግቢ እንዳመቃራሕካ ኣመጋግባ እወ ዓብ ክስተይ ኣለዎ ዓብ ለውጥ ኣለዎ ተማሂርናሉ ኢና እቲ ኣመጋግባና ክንሰርዕ ገይሩና ኣሎ ብጣዕሚ ፅቡቅ
2: ዋላ ክገድፎ ዶ ኢለ ነረ መጀመርታ መፅሓፍ ኣላ መፅሓፍ እንዳረእኮ ሰርሐ ይኽእል እየ ይብል ነረ ድሓር ግን ጣዕሚ ኣይስሕበካ እዩ እቲ ትሰርሖ መግቢ ከዓ ዝያዳ ብጣዕሚ ጥዑም ኣብ ኩሉ ዓይነት መግቢ ኣሜል መላታ ይኹን ከምዚ ክትብሎ ፀንሐት ሰምሃር ናይ ቁልጡፍ ቁርሲ ንደቂኻ ከምዚ ማለት ጋዜ የብለይን ገለ የብለይን ከይብልካስ ናይ ስሉጥ ግብር ኣቢልካ ንደቅኻ ክተፋን ከለካ ዝስማዓካ ዓግበትሲ ወሰን የብሉን በቃ ሕጂ እሱ የተባብዓካ ዝያዳ ንክትምሃር ዝያዳ ንክትፈልጥ ከዓ እሱ የገድደካ

0: መምህርስ ጋርያ እዛ መዓልቲ ፍሉይ ሓጎስ እተዝተማዕረላ ምዃናያ ትዛረብ እዞም ናይ ሎሚ ተመረቕቲ እውን ከምቶም ዝሓለፉ ገለ ቤት መግቢ ክኸፍቱ ገለ መምሃራን ክኾኑ እዚ እንተተሪፉ ድማ ንቤቶም ጥዑምን ጥዕኑ ዝተረጋገፀን መግቢ ኣዳልዮም እቲ ኩሉ ሰብ ዝብህጎ ጥዕና ናብ ሕብረተሰብና ከመሓላልፉ እያ ተተሓሳስብ
1: ኣነ ነዘን ተምሃሮ እዚአን ፀፅቦም እኒየለን ከምዚ ኣነ ዋላ ኣብ ዝበፂሐ እኳ ተደይበልኩ ሲ ድሓና ዓይተ ኣክለ ንረኺበ ኣለኹ እሰን ከዓ ኣብ ዝብፃሕ ልዕልና ክበፅሓ ልዕልና ከም ዝበፅሓ ፍሉጥ እንድዩ ንፉዕ ተምሃራይ ካብ መምህሩ ከም ድነፍዕ ኢና ንፈለጥ ንሕና መባእታ ንጊርናያን ኣለና ንሳተን ግን ልዕልና እየን ክኾና ግድን እየን ቆልዕትን ልዕልና ከም ዝኾና ኢና ንፈልጥ ክትሪአን ከለካ ትሕጎስ ናይ ብሓቂ ትምህርቲ ዝኸፈታ ኣለዋ ከምዝናሃና ድሰርሓሉ እውን ኣለዋ ብሓቂ ኢካ ትሕጎስ ተመሓላለፉ ትብል ሕጂ ኣባ ኸጥራይ ንድሕር ኮይኑ ሰብውን ኣይምረኸብናን ኣይምሃርናን 52 ግዜ ኮነን ሳ 5 ግዜ እውን ኣይምመረቕናን ሕጂ እሰርሓሉ ወይ ጥቀማሉ ኣለዋ ኢልካ ተሓስብ ዳሓር ዋላ ክረኽባካ ከልዋስ መንበረይ ከምዚ እንደ ኮይኑ ኣብ ከም ስራሕ እንደ ረኺበ ገለ ክብላካ ከልዋስ ክትቅፅሎ ትዳፋፋእ ማለት ነቲ ስራሕ ሲ ክትቅፅሎ ትዳፋፋእ ሕጂ ኣነ ከዓ ክንዲዚ ተምሃሮ ብዙሓት ምሂረ ወይ ክንዲዚ ነይረን ኣይኮንኩን ዝብል ዘለኹም ጓላተን ውሕዳት ኮይነንሲ ኣብ ፍረን ተበፂሐን እሱ ጥራይ ዝኣኽለካ እሱ ጥራይ ከኣኽለኒንዓይ ኣነ ከምኡ እየ ዝብል ካብ ቅድመ ከምዚ በፂሐን ተምሃሮ ገለ ከምዚ ኣይኮንኩን እተን ዘለዋሲ ኣበይ በፂሐን ኣበይ በፂሐን ኢለ ድሃየ ንድሓት
2: ኣብዚ ናይ መወዳእታ ዓመት ናይ ትምህርትና መመረቕታ ስለ ዝበፃሕና ብጣዕሚ ሓጎስ ይስማዓኒ ዝያዳ ከመስግና ዝደሊኻ መምህር ዝጋሃርያ ምስ ደቃ ደቃስ ኣብ ዝመፅሉ ግዜ ዝኾነ ካብ ደገ ድመፀ ሰብሲ ክዘናጋዕ ክፃወት ምስ ዕርክቱ ግዜ ክሕልፍ ጥራይ ድደሊ ደቃ ግን ግዜኦም ሰዊኦም ንዓና ናይ ብሓቂ ዘይንፈልጦ ካብ መፅሓፍ ወፃኢ ኣብኡ ዝረኣይዎ ብዙሕ ምሂሮምና ዶክተር ሙሴ ከምኡውን ሰምሃር ጓላ ብጣዕሚ ኢና ነመስግኖም መምህር ዝጋሃርያ ከዓኒ ብጣዕሚ ነመስግና ኣደን መምህርን እያ ብደይቀል ዓለም
0: ወዲ ሰብ ክሳብ ዝሃለወ ምድላዊ መግቢ ኣይቋርፀን መዓልታዊ ሓድሽ ትምህርቲ እዩ ዝወፅእ ስለ ዝኾነ ንህሉ መፅናዕትታት ዓለምና ተወከሰት በዘይ ምሕላል እትምህር ዘላ መምህር ዝጋሃርያ ምስጋና ይግብኣ ንተመረቕቲ እንኳዕ ሓጎሰክን ኣሰራዲኸን የስዕብክን ኢልና ክንፈለየኩም ብርኹ ሰንበት

0: ሳዋ ነጸብራቕ ዘይዝዓር ህዝቢ ዘይክማህ መሪሕነት እተንጸባርቕ ተምሳሌት ሳዋ ሳዋ ምስጢር ዓወት ናይ ሓበናት ሓበን ማእከል ሓርነት ንደርማስ ዓወት
1: ሁና ሳዋ ሁና አልኩሉ የተሳዋ የብዝሉ ጁህደን የተሰበቡ ዓረቀን ወልልክድመት የተባራ የንሽዱ ውሕደተን ወቢአመን ወዓነ ሰኻኢር የተሳማ የስናዑ ጂለን ሳሒበ ፍክርን ወልወጠኒ ብሂ የተባራ።

0: እነሆም በኣር ተምሳል ናይቶም ነታ ዘውዲ ዝደፍኡ ነታ ኣኽሊል ዝደፍአ ነታ ዘውዲ ዝዓቀቡ ንኣላውነት ዘውሓሳ ነታ ሰንደቕ ዕላማ ዘንበልበሉ ነታ ሰንደቕ ዝነበራ ዘይፀዓዱ ሰራዊት ትማልን ሎምን ዘይነፅፍ ሓይሊ መኸተን ልምዓትን ሰራዊትና ሰራዊት ልቢ ሰራዊት ህዝቢ ሰራዊት ሓበን ሰራዊት ሕድርን ግብርን ሰራዊት መብፅዓን ሓቅን ሰራዊት ባሕርን ምድርን ሰራዊት ኣጋርን ሰማያትን ኤርትራ
1: ኣልኽድመቱ ልወጠንያ ፊ ኤርትራ

0: ረታ እግሮም ይስራዕ ቅኒት ልበን ይስማዕ ኣእዳዎም ስሙር ኣእጋሮም ስንዱር ኣትሳግሞኦም ማዕረ እነዋ ከም ሓደ ኣዕዋብ ሰሚረን ካብ ጫፍ ንጫፍ ጽባቐን ፍቕርን ሃገር መልክዖም ነዛ ሃገር
1: ይሳዋ ሓይፍ ኣርض

ዮሃናን ተመረቕቲ 38

0: መንእሰይ መሰረት ኩለንተናዊ ምዕባለን ህላወን ሃገር እዩ። ስለዚ ለሙን ከም ትማሊ ተውለ ንመኸተን ልምዓትን
1: ኣልዋሕዩ ኣልእኽላስ ማረ

0: ኤርትራ ንኹሉ ሸርፍታትን ውህድታትን ዘብጀለ ጸገማት ሰጊሩ ተኣምራት ዝፈጸመ ክብሪ ዝረኸበ ክብሪ ንዓኻን ንጀጋኖ ሓይልታት ምክልኻን ኤርትራ ይኹን
1: ያ ቢላድ ዓለሚና ከይፈ ነኽቱ ኢፋ

0: ካብዚ ቀፂሉ ግጥሚ ብቋንቋ ትግርኛ ብህፃን መርሃዊ ክፍሎም ክቐርበልና እዩ። ህፃን መርሃዊ ክፍሎም ተማሃራይ ቤት ትምህርቲ ቀዳማይ ደረጃ ሳዋ እዩ። ኣርስቲ ናይታ ግጥሚ ኤርትራ ናይ ክልተ ጥራያት ትብል ሕደማ ብርሃነ ተክለ ገርግሽ ሰምሃር
1: تليها أغنية بلغة النارة أداء فرج إسماعيل وخديجة محمد.

ግን ኤርትራ ንኽልተ ጥራያ ተታሒዛ ማሓደራ። እቲ ሓደ ስሙ ኣሰሪ ንኸዶ፣ እቲ ካልኣይ መጻእ ወለዶ ኣኸለ ቅበጹ እጅ እውን ቀይሕ ባህርና ርስና እዩ።

0: ካብዚ ቀፂሉ ኮሜድያዊት ድራማ ክትቀርበልና እያ ድርሰት ዮሃንስ ሃብተ ገርግሽ ጆን ሜራ ድልው ንኩሉ እያ ትብል ኣብቲ ስራሕ ዝሳተፉ ቤትኤል ዮሃንስ ናትናኤል ሰሎሞንን ፊዮሪ ተኸስተን እዮም።
1: تليها أغنية بلغة الكنامة بعنوان بوثيا باري للفنان الشاب عنده صالح.

0: ሰማይ ኣብቲ ግንባር ሽ
1: ያኺ ኣቦ ደረፋይ ዲኻ ነርካ እዚ ደርፍሲ ሕጂ ዲኻ ኣልግብ ኣልግብ ኣቢልካዮ
2: ከመይ ደኣ ኣቦይ ዳርጋ ንፍዑ ሳርቶ እዩ ነዚ ደርፊ ኣላግብ ኣላግብ ሕቁን ሕቁን እዩ ዘብሎ
3: ኖኖኖ ኣቦኺ ደረፋይ ነይሩ ጥዑዩ ዝደርፍ ሕጂ ሓዳሽ ደርፊ ደሪፉ ኣብ ሶሻል ሚድያ ክዝርግሐሎ ሽዑ ቫይራል ክኾነሉ ዩ ሽዑ ንሱ ፌሞስ ኾኑ ኣም ሶ ሃፒ ዊኣር ስማርት ፋዘር ዋ
4: ኣንቲ ሕጂ ኸ እንታይ እዩ ዝብል ዘሎ
2: ተዓሊ ምዛዘምካ ነዞም ዝመፁ 39 ዙርያ ክትዕልሞም ሳብዋ ክትምደብ ኢኻ ኣብለካ ኣሎ ቦይ
4: ናበይ ንድሕሪትና ወትሩ ድልው ንኩሎ

ህዝባዊ ግንባር ኩሉ ዝዓንተረ እንተበለቱታ ብሴፍን ጭመራን ዝፈለመ እምቢታ ሕቶ ሓፋሽ ምስሰኣነ መልሲ ህዝባዊ ግንባር ተወዲቡ ጀሚርዎ ቃልሲ ህዝባዊ ግንባርን ሻዕብያን ክልትዮም ሓደ ዘይናጻጸሉ ከም ቁፅሪ 8 ሓፋሽ ብዘይ ህዝባዊ ግንባር እንታይ ኮን ምኾነ ዓዎ ተሓፋሽ እዩ ንሓፂር ዘምከነ ህዝባዊ ግንባር ከም ክዳን ተተቐዲዱ እናተላቓቐበ ትልኽ እንዳበለ ንሞት ዘረብረበ ዝናብ እናዘነበ ዘይብሉ መዕቐሊ ወርሒ ዝናፍቓ ብሰንኪ መጽለሊ ከም ጠለበጊዕ ዝጣጥም ቈጽለ መጽሊ ጭዋ ማይ ብሌቓት እንዳሓንፈፈ ንደሙ ብርሃፁ ዘስፈፈ ክንደይ ድሕሊፍዎ ሓሳረ መከራ ንሱ ህዝባዊ ግንባር እሳቶ ጎሞራ ከምሆየ ሰጊርዎ ረመፅን ጓህርን ተኸልዑ ዝወፅእ ከም ወርቅን ብሩርን ካብ ህዝቢ ነቒሉ ስለ ህዝቢ ዝወፈረ ከም እንስሳ ዘገዳም ኣመሮር ዝሰፈረ ከም ስና ኣድጊ ዝጓዓዝ ብማዕረ ብሓባር ዝተቓነየ ፖለቲካዊ መንነቱ መሪሕ ኮይንዎ ኣብ ጉዕዞ ህይወቱ መጻኢት ኤርትራ ሸዓኢሉ ኣሚቱ እንሆ እንደፍጸም ናይ ነቢያት ትንቢቱ ህዝባዊ ግንባር ድሌት ምስኩንነት ዲስፕሊን ምስ ምዝዝነት ጽንዓት ብጅግንነት መትከል ምስ ተወፋይነት ዕላማ ምስ መስዋእትነት ውሕሉል መሪሕነት እዙ ህዝባዊ ግንባር ነቲ ገዚፍ ጎጎ ሳላ ዘይባሃጎ ንጉንዑ ረብሓ ሳላ ዝነጸጎ ዝመኸነ ስርናይ ፍጹም ዘይጽበ ብጽፍሩ ዝነብር ክብሩ ዝዓቀበ ከብዱ ብጥንቅዑ ብማሽኮር ዝዓገበ ክምህ ዘይብል ዘይጽዓድ መንፈሱ ጻማ ጽንዓቱ ብግብሪ ሓቢሱ ህዝባዊ ግንባር ይበሱ ኣርሓ ከም ዝኸውን ስለ ዝተዓዘብዮም ግና ብዝረብዑን ከሎ ክወፂዎ ሓሲቦ ልሳን ከም ዘይብሉ ስቕታ ዝመረጸ እንሆሎም ግን ኣብ ቅድሚት ዝሐፀ ዘይሕለል ንያቱ ዘይንደል ጽንዓቱ ኣብ ሓፋሽ እምነቱ ዘውሓሰ ድቦቱ ንሱ ዝበለና ከመይ ዘይንሰምዕ ብኣና ዝሕበን ብስሙ ንኾርዕ ስጋብ ሕጂ ኣኽለኒ ኸይበለ ብዝደቅደቁ እናተጋድለ ዋና ባሕሪ ምዃኑ ፍጹም ዘይቀሰነ ኣብ ሰውራ ኮይኑ እዩ ሳዋ ዝደኮነ ከምቲ ንብርቱዕ ማይ መራሒኡ ግመ ንሱውን ብትንቢቱ ኣባዩ ዝረዓመ እንተትህግደፍ እናበለ ጸርፊ ዝመስሎ ስሱዕ ነዳ ይፈራሕ ቀባኡ ጸለሎ ማዕበል ከምቲ መጻጽኡ ልኻኺ ምካ ዝኸይዱ ዝመስል ኣብ ደንደስ ምስ በጽሐ ግን ዝግ ይዝብ ዝግዳ ወዲ 2020 ሸንኮለል ኣመሉ ከምገመል ዓሰራ ማዕጺት ዝልቡ ቐኒዑ ዘይቀንዕ ማሕረሻ መልሓሱ እንዳሓደረ ተብዕ ዝኣኽሎ ጥሒኑ ባዕለ ማርያም ዝብል ብዘይ ሴፍ ጭማራ ኣብ ፓርላማ ዝድብል ከመይ ኒ እሞ ምስ ህዝባዊ ግንባር ክገጥም ኣብ ወልቡን ሰቲና በረካ ዝጠልም ወዲ ድሙ ከም ቀደሙ ባሕሪ ዝሕማሙ ይምባሕ ግደፍዎ ህዝባዊ ግንባር ይልዋም እንተ ሻዕብያ እሞ ኣፅዋር ኣይኮነን ሰብ እዩ ዝደሊ ህዝባዊ ግንባር መርፍእ ዋርሳ ይፈትሊ መትንናይ ሳዋ ዓንድ ሕቆ ገድሊ ክዳኑ እምበር ኪዳኑ ዘይበሊ ንበረልና እታ ድሙቕ ወርሒ ብዘይካ ሰማይ ዘይብልካ ነዋሒ ህዝባዊ ግንባረይ ክብርን መጎስን ህዝባዊ ግንባር ክብርን መጎስን ጅግና ሓይልታት ምክልኻል ኤርትራ ክብርን መጎስን ንዓኻ ሓፋሽ

0: ኣቐድማ ኣቢልና ክንከታተላ ፀናሕና ግጥሚ ብቋንቋ ትግርኛ ብዓወት ሃብቶም እያ ቀሪባትና። እዛ ሕጂ ክንሪኣ ፀናሕና ደርፊ ብቋንቋ ብሌን ድማ ብድምፃዊ ርእሶም ተኽለ መተለይሲ እያ ትብል ነራ። ሕደማ ተመስገን ሚካኤል።
1: الآن ندعو نائب قائد مركز تأهيل الخدمة الوطنية ليثنا الكونيل تمسكن ساميل والدمفر لتقديم فقرة توزيع الجوائز على المتفوقين.
0: كاب زغطيلنا معدال شلماتي وككايد مكتل أزازي مأكل سلطنا هقراوي أقرقلوت ليثنا كورنيل تمسكن ساميل والدمفر نام مدرخ بخبر عدم
2: أمدف سلطنا ثلاثا شمونتن زوري هقرا أقرقلوت ብጨመተ ተኹስን ኣካላዊ ብቕዓትን ዕውታትን ዝኾኑ ሰልጠንቲ ሽልማት ክህበልና ንሓለቓ ጠቕላል ስታፍ ሚኒስትሪ ምክልኻል ጀነራል ፊሊጶስ ወልደ ዮሃንስ ብኽብሪ ንዕድም። ኣብ ጨመተ ተኹሲ ብ86 ሚታዊት ሳልሳይ ኮይኑ ዝተዓወተ ሶፎንያስ ጸጋይ ሃብተ ማርያም ካብ ቀዳማይ ክፍለ ሰራዊት ብ88 ነጥቢ ካልኣይቲ ኮይና ዝተዓወተት ንያት ኪዳነ ሰልጠነ ካብ ሳልሳይ ክፍለ ሰራዊት ብ98 ሚታዊት ቀዳማይ ኮይኑ ዝተዓወተ ፋኒኤል ግደ ገብረ ዮሃንስ ካብ ሓምሻይ ክፍለ ሰራዊት ኣብ ኣካላዊ ብቕዓት 95 ሚታዊት ሳልሳይ ኮይኑ ዝተዓወተ ህያብ ወልደ ትንሳኤ መስፍን ካብ ሓምሻይ ክፍለ ሰራዊት ብ96 ሚታዊት ካልኣይቲ ኮይና ዝተዓወተት ሃገር ተስፉ ገብረ ብሩኽ ካብ ካልኣይ ክፍለ ሰራዊት ኣብ ኣካላዊ ብቕዓት ሙሉእ ነጥቢ ምምዝጋብ ቀዳመይቲ ኮይና ዝተዓወተት ሉላ ብርሃነ ፀሃየ ካብ ራብዓይ ክፍለ ሰራዊት

የቀኔልና ጀነራል ፊሊጶስ ወልደ ዮሐንስ ክቡር ፕሬዚደንት ኢሳያስ አፈወርቂ በአጠቃላሊ ወታደራዊ ስልጠና ዕውታት ዝኾኑ ሰልጠንትን ኣሃዱታትን ሽልማት ክትህበልና ብኣኽብሮት ንዕድም። ብኣጠቃላሊ ወታደራዊ ስልጠና ብ78 ሚታዊት ሳልሰይቲ ኮይና ዝተዓወተት ዮርካቤል ዓንደብርሃን ተስፋ ገርግሽ ካብ ካልኣይ ክፍለ ሰራዊት።

ብሰማንያ ነጥቢ ሓሙሽተ ካልኣይ ኮይኑ ዝተዓወተ እድሪስ መሓመድ ስዒድ ዑስማን ካብ ቀዳማይ ክፍለ ሰራዊት። ብሰማንያን ሓደን ሚእታዊት ካብ ኩሎም 38 ዙርያ ጎብለል ኮይኑ ዝተዓወተ ሙሉ ብርሃን ኣብርሃለይ በየነ ካብ ቀዳማይ ክፍለ ሰራዊት። ብደረጃ ኣሃዱታት ዕዉታት ዝኾና ብጨመተ ተኽሲ ዕዉት ተኣሃዱ ሓምሻይ ክፍለ ሰራዊት ኣዛዚ ክፍለ ሰራዊት ካፕቴን ፍሳያስ እዩ። ብወተሃደራዊ ሰልፊ ዕዉት ተኣሃዱ ካልኣይ ክፍለ ሰራዊት ኣዛዚ ክፍለ ሰራዊት ካፕቴን ሃብቶም ኪዳነ። ብኣካላዊ ብቕዓት ዕዉት ተኣሃዱ ሓምሻይ ክፍለ ሰራዊት ሓለቓ ስታፍ ክፍለ ሰራዊት ካፕቴን ስባትላብ ገብረ እግዚኣብሔር። ብስልታዊ ጥበባት ዕዉት ተኣሃዱ ቀዳማይ ክፍለ ሰራዊት ኣዛዚ ክፍለ ሰራዊት ካፕቴን ዛፍሄር ተኽለ። ብወተሃደራዊ ባህልን ስነ ምግባርን ዕዉት ተኣሃዱ ሳልሳይ ክፍለ ሰራዊት ሓለቓ ስታፍ ክፍለ ሰራዊት ካፕቴን ሮመዳን ኣሕመድ።

ኣጠቓላሊ ወተሃደራዊ ስልጠና ዕውት ዝኾነት ኣሃዱ ወይ ጎብለል ዝወፀት ሓምሻይ ክፍለ ሰራዊት ኣዛዚ ክፍለ ሰራዊት ካፕቴን ፍሳየስ እዩ። የቐኒልና ክቡር ፕሬዚዳንት፣

0: ሳሉጦን ሰናይ ምንዮትን ዝኽሪ ሓበን ንሰማዕታትና ኣወትና ክፋሽ
1: ቅፅል ደርፊ ብቋንቋ ትግርኛ ብድምፃዊ ፊልሞን ማሕራያ ኣርእስቲ ዘመን ሕደማ ኣወል ስዒድ ዜማ ፍሳሐ ኪዳነ

0: መደብና ብዛዚምና ኣለና እንኳዕ ሓጎሰኩም ኩልኹም ኣባላት ተመረቲ 38 ዙርያ ኣጋይሽና ክሳብ ዝወፁ ኣብ ዘለና ይኹን ፀንሕ ብኣኽብሮት ሓትት
1: ኣተህኒያ መጀደዳ ንክሪጁ ኣዱፍዓ 38 ወኣነተመና ለኩም ሓያ ድራስያ መወፈቃ

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ ሰሙናዊ ፍጻምታት ስፖርት ናይ ዝሓልፈ ሰሙን ናይ ውሽጡን ወፃእን ሒዝና ቀሪብና ኣለና። ንምክታልኩም ክትቅፅሉ ደጊምና ብኽብሪ ንዕድም። ኤርትራዊ ኦሎምፒካዊ ቢንያም ግርባይ ምስ ክለቡ ኤንኤስኤን ብምዃን ዝሳተፎ ዘሎ ንመበል 113 ግዜ ዝካየድ ዘሎ ቱር ዲ ፍራንስ ትማሊ ሰንበት ብናይ ታሽዓ መድረኽ ውድድር ቀፂሉ ነይሩ ዝተረኽበ ውፅኢቱ ይስዕብ። ናይ ትማሊ መድረኽ ተቀዳድምቲ ካብ ማልሞር ተበጊሶም ኣብኡ ዘዝተዛዝምቲ 154.6 ኪሎ ሜትር ድማ ርሕቀት ዝነበራ ውድድር እዮም ኣካይዶም። ኣብዛ መድረኽ ኣብ መበል 41 ኪሎ ሜትር ተሰሪዓ ዝነበረት ነጥቢ ተውህብ ቅፅበታ ውድድር ኣብ ናይ ነጥቢ ንቀጠላ ማልያ ኣብ ዝባን ወዲዱ ዝወዳደር ዘሎ ዴንማርካዊ ተቀዳድማይ ጀርመናዊት ክለብ ሊድል ትሬክ ማድስ ፒደርሰን ብዝፈፅማ መጥቃዕቲ ክዕወት እንከሎ ኦሎምፒካዊ ቢንያም ግርማይ ድማ ካልኣይ ኮይኑ ብምእታው 20 ነጥቢ ብምካ ምስ ፒደርሰን ንዘለዎ ናይ ነጥቢ ፍልሊ ናብ 30 ከፅቦን ኣብ ሓፈሻዊ ናይ ነጥቢ ቅልስ ድማ ደረጁ ናብ ካልኣይ ኣበሪኽዎን እዩ። ብድሕርዚ ከም ቫንደርፖል፣ ቶማስ ፒድኮክ፣ ጆሃንስ ቶቢያስ ሃላንድ ከምኡ ድማ ኣሌክስ ባውዲን ካልኦትን ዝርከቧ ኣስጋይቲ ጉጅለ መጥቃዕቲ ፈፂማ ብምውፃእ ሓደገኛ ጉጅለ ኣቆመት። ምስ ግዜ ድማ እዛ ጉጅለ ምስታት ስዕባ ዝነበረት ዓባይ ጉጅለ ዝነበራ ናይ ግዜ ፍልሊ ኣስፊሓቶ ጾታ ብኸምዚ ነቐጽለ ብዝሕታ ብቅድሚት ብምዃን ንጾታት ቅል ዝነበረት ጉጅለ ምስ ግዜ ናብ 4 ተቐዳድምቲ ንኽጸሪ ናይ ቫንደርፖል መጥቃዕቲ ወሳነ ነይሩ። ከም ውፅኢቱ ድማ ቫንደርፖል ካብ ኣልፐሲን፣ ቶማስ ፒድኮክ ካብ ፔነሬሎ፣ ጆሃንሰን ቶቢያስ ሃላንድ ካብ ክለብ ኡኖ ኤክስ ሞቢሊቲ ከምኡ ድማ ኣሌክስ ባውዲን ካብ ኢኤፍ ኤዲኬሽን ኢዚፖስ እቶም ዝተረፉ ተቐዳድምቲ ኮይኖም ንጾታ ቕጽሉ። ኣብ መወዳእታ እዞም ተቀዳድምቲ ኣብ ዘካየድዋ ቅፅበታ ውድድር ሆላንዳዊ ቫንደርፖል ረቲዑ ክዕወት እንከሎ ዝተቀዳድማይ ንውድድሩ ኣብ ሰዓት 44.628 ኪሎ ሜትር ናረገፀ ብ3 ሰዓታት 27 ደቃይቕን 51 ካይታትን ብዝኾነ ግዜ ክዕወት እንከሎ ካልኣይ ጆሃንሰን ሃላንድ፣ ሳልሳይ ቶማስ ፒድኮክ፣ ራብዓይ ኣሌክስ ባውዲን ብምዃን ንውድድሮም ክዛዝሙ ከለዉ ዓባይ ጉጅለ ብዘካየቱ ቅፅበታ ውድድር ኢጣልያዊ ፊሊፖ ጋና ንማርስ ፒደርሰን ኣኽትሉ ብምዕዋት ሓምሻይ ደረጃ ሒዙ። ኤርትራዊ ቢንያም ግርማይ ምስታን ናይ ሽኳ ተቀዳደምቲ ሓቂፋ 26 ደቃይቕን 55 ካይታትን ድሒራ ዝኣተወት ጉጅለ ኮይኑ ንውድድሩ መበል 171 ተርታሒዙ ፈጺሞ። ንናይ ሎም ዓመት ቱር ዲ ፍራንስ ብግዜ ዝመርሑ ዘሎ ተቀዳደማይ ስሎቬንያዊ ታደጅ ፖካቻር ክኸውን ከሎ እዚ ተቀዳደማይ ንውድድሩ ብ32 ሰዓታትን 17 ደቃይቕን 4 ካይታትን ብዝኾነ ግዜ እዩ ንብጫ ማልያ ኣብ ዝባኑ ወዲዩ ዝቕፅል ዘሎ። ካልኣይ ናይ ቲም ቪዝማ ዮናስ ቪንጌጋድ 2:42 ካይታትን ድሒሩ፣ ሳልሳይ ድማ ወዲ ክለቡ ንፖካቻር ዝኾነ ሜክሲካዊ ኢሳቅ ዴልቴሮ ብ3:27 ካይታትን ዝኾነ ግዜ ተፈንቲቱ ይስዕቦ። ቢንያም ግርማይ ካብ መራሒ ብ1 ሰዓትን 59 ደቃይቕን 32 ካይታትን ድሒሩ ኣብ መበል 145 ተርታ ተቐሚጡሎ። ኣብ ናይ ነጥቢ ምስ ንውልከ ዴንማርካዊ ተቀዳድማይ ሊድል ትሬክ ማድስ ፒደርሰን 268 ነጥቢ ንቀጠለ ማልያ ኣብ ዝባኑ ኣዕሪፍዋ ዘሎ ክኸውን ኤርትራዊ ቢንያም ግርማይ ካብዚ ተቀዳድማይ ብ45 ነጥቢ ድሒሩ ማለት 223 ነጥቢ ብምካብ ኣብ ካልኣይ ደረጃ ኮይኑ ስዕቦ ዘሎ እዩ። ናይ ሱዳል ቲም ሜርሌር ድማ ሳልሳይ ደረጃ ሒዙ ይኽተሎ። ኣብ ናይ ዓቐበት ፖካቻር ብ28 ነጥቢ ኣንበሳ ዓቐብ ብምዃን ፃዕዳ ቀይሕ ነጠብጣብ ዘለዋ ማልያ ኣብ ዝባኑ ዕሪፉ ዝቕፅል ዘሎ ክኸውን ቪንጌጋርድን ሌኒ ማርቲነዝን ካልኣይን ሳልሳይን ደረጃታት ብምሓዝ ይኽተልዎ። ኣብ ናይ ብሉፅ መንስተይ ኢሳቅ ዴልቴሮ ብ32 ሰዓታትን 20 ደቃይቕን 31 ካሊታትን መራሒ ብምዃን ንፃዕዳ ማልያ ጌና ካብ ዝባኑ ኣሕሊፉ ይሃባ ዘሎ። ኹዋን ኣይዞን ፓል ሴክሳስን ድማ ብቐደም ተኸተል ዝስዕቦ ዘለዉ ተቀዳድምቲ እዮም። ብጋንታ ጀርመናዊት ክለብ ሊድል ትሬክ ናይ ሎም ዓመት ቱር ዲ ፍራንስ ብ96 ሰዓታትን 4 ደቃይቕን 41 ካሊታትን ብዝኾነ ግዜ እትቕልሶ ዘላ ክለብ ክትከውን ክለባት ዩኤኢ ቲም ቪዝማን ብቐደም ተኸተል ዝኽተላ ዘለዋን። ንመበል 113 ግዜ ዝካየድ ዘሎ ቱር ዲ ፍራንስ 2026 ሎም ሶኒ ኣብ ዕረፍቲ ውዒሉ ፅባሕ ሰሉስ ብናይ 10 መድረኽ ውድድር ቀፂሉ ክውዕል እዩ።
1: The TV camera moves out the way. Bourdain checks over his shoulder. 690

0: meters of racing to go, and on the front is Van der Poel. Pidcock gets ready to strike in second place with this sprint. Van der Poel gets ready for a huge strike of power, and Bourdain just sits in the wheels. Johannessen gets ready. They can hear now the finish line commentator. It's looking like they're going to sprint it out. The peloton is hunting them down in the background. 3.5 hours of racing, and it comes down to this. Johannessen, little big deep breath, 300 meters of racing now to go. Pidcock has not decided to go. Bourdain is still on the back.
1: We just saw in the glance there, Pedersen and Michael Matthews at the front of that sprint. They're going really fast, and Matthew Van Der Poel goes.
0: Matthew Van Der Poel opens up the sprint. On his wheel is Johannessen. Pidcock looks like he hasn't got the legs to go. Matthew Van Der Poel with a massive turn of power, and he just outpowers them. Matthew Van Der Poel, his third stage win in the Tour.
2: ካብ ዜና ብሽክለታ ከይወፃና ኤርትራውያን ፕሮፌሽናላት ተቀዳደምቲ ሄኖክ ሙሉ ብርሃን መርሃዊ ቅዱስ ዝሳትፎ ዘሎ ቱር ቂንጋሃይ ሎሚ ሶኒ ብናይ ሳልሳይ መድረክ ውድድር ቀፂሉ ነይሩ። ሄኖክ ሙሉ ብርሃን ድማ ናይ መድረክ ዓወት ኣመዝጊቡ ጸብጻቡ ይስዕብ።
3: ኤርትራዊ ፕሮፌሽናል ተቀዳዳማይ ካዛክስታናዊት ክለብ ኣስታና ሄኖክ ሙሉ ብርሃን ሎም 13 ሓምለ ኣብ ዝተካየደ ሳልሳይ መድረክ ዙር ማግኒፊሰንት ቂንጋሃይ ናይ መድረክ ዓወት ኣመዝጊቡ። ሳልሳይ መድረክ ናይ ዝውድድር 167.7 ኪሎ ሜትር ዝሸፈነ ክኸውን ከሎ ሄኖክ ኣብ መወዳእታ 300 ሜትሮ ዝፈፀሞ መጥቃዕት እዩ ነዚ ናይ መድረክ ዓወት በቂዑ። ሄኖክ ኣብ ሰዓት 47.21 ኪሎ ሜትር እናተሓንበበ ንውድድሩ ብ3 ሰዓታት 33 ደቃይቕን 8 ካይታትን እዩ ዛዚሞ። በዚ ዘመዝገቦ ዓወት ተሓጊዙ ሄኖክ ኣብ ናይ ግዜ ውድድር ካብ መራሒ ዘሎ ኤካዶራዊ ተቀዳዳማይ ጆናታን ክሌቨር ካሴዶ ብሓደ ካልእ ድሒሩ ኣብ ካልኣይ ደረጃ ደ ይብሎ። ብዘካዚ ምስ ስጳኛዊቲ ክለብ ቦርጎስ ዝፃወትን ሻምፒዮን ኣፍሪቃ 2025 ዝኾነ ኦሎምፒካዊ መርሃዊ ቅዱስ ኣብዚ መድረኽ መበል 48 ደረጃ ኣትዩ። ንመበል 25 ግዜ ዝካየድ ዘሎ ዙር ማግኒፊሰንት ቂንጋሃይ 2026 8 መድረኻት የጠቓልል። ኣብ ቻይና ዝካየድ ዙር ማግኒፊሰንት ቂንጋሃይ ኣብ ኣህጉር ኤስያ ካብ ዝካየዱ ውድድራት ብሽክለታ ብዕቤቱ ኣብ ቅድሚት ዝስራዕ እዩ።
2: ሻምፒዮን ሊግ ዞባ ማእከል ዓመተ ስፖርት 2025-2026 ትማል ሰንበት ኣብ ስታድዮም ኣስመራ ብልዑል ድምቀት ተዛዚሞም።
4: ፈደረሽን ኩዕሶ እግሪ ዞባ ማእከል ንልዕሊ 6 ወርሒ ዝወሰደ ሊግ ዞባ ማእከል ደቂ ተባዕትዮን ሊግ ደቂ ኣንስትዮን ከምኡ ድማ ቻምፒዮን ካልኣይ ዲቪዥን ማዕሪ ማዕሪኡ ዝተካየደ ውድድር ትማል ቅዳምን ሰንበትን ዕድማት ኣጋሽ ናፍቀር ስፖርት ናብ ዝተረኽብሉ ብወግዒ መጋረጂ ዋዕፅዩ። ኣብቲ ዕለት ዝተካየደ ውድድር ፈለማይ ደቂ ኣንስትዮ ሰዓት 11 ቅድሚ ቀትሪ ደንደን ምስ ኢንሹራንስን ተራኺበን እፆታ ቅድሚ ምጅማሩ ደንደን ቻምፒዮን ምዃን ተረጋግፅን ከላም ኢንሹራንስ ድማ ካልኣይ ደረጃ መሓዛ ኣረጋጊፀ ኣትያም። ጸወታ ምስ ፈለመ ደንደን ኣብ ሻርቻይ ከምኡ ድማ 41 ደቂቕ ካብ ኣኽበረት ፍትውን ክብረት ሓይሊ ኣብን ዝራቶን ሸቶታት 2 ባዶ መሪሓ ንዕረፍቲ ወፀት። ኣብ ካልኣይ ብረት ድማ ደንደን ኣብ ውድ ግዜ 9 ደቂቕ ብመንገዲ ሄርሞን እዮም ሸቶ ወሲኻም 3 ባዶ ተዓዊታ ድማ ንቻምፒዮንነታ መልክዕ ወሲኻ ትሉ።
5: ክለብ ደንደን ደቂ ኣንስትዮ ካብ ዝጅመር ክንብሎ ንኽእልና ልዕሊ 10 ዓመት ድኸውን ከይተደፈርና እቲ ሻምፒዮን ዓቂብናዮ ምፅናሕና ናይ ብሓቂ ፅቡቅ ዓወት እዩ። ተወዳደርቲ ጋንታ ከም በዓል ኢንሹራንስ ሰገን ረኺብና ፅቡቅ ተዓዊትና ስቲል ተዓዊትና ንወስዶ ለና ተዋንጫ ኣይተደፈርናን ኣብቲ ሻምፒዮን። እዛ ናይ ሎም መዓንቲ ሻምፒዮን ዝተካየደት ናይ ብሓቂ ብዞባ ማእኸል እዚ ኩሉ ንጥፈታት ፅቡቅ እንዳካየደ ከሎ ኣብዛ ሎም መዓንቲ ውድድራት ግን ደቂ ኣንስትዮ ጓሲወን እዩ። ናይ ዋንጫ እናተካየደ ከሎ ናይ ደረጃ ልካ ከተፃወት ዓብ ጌጋ እዩ። ኣቀዲምና ሓቢርና ኢና ንና ከመሰልጠንቲ ሓቢርና ወላ ብሓለፍትና ተሓቢሩ እዩ። ንሕና ደንደን ኢንሹራንስ ክንፃወት ከለና ናይ ዋንጫ ወላ ቅድሚ ደቂ ተባዕትዮ ክኾኑ እዩ። እዚ ናይ ቀይ ባሕርን ኩሰን ዝነበረ ቅድሚ ክኾኑ ነይርዎ ንተዓዘብቲ ኣብ ደቂ ኣንስትዮና ከመይ ንሰርሕ ኣለና። እጂ ቁርብ ዞባ ማእኸል ኣብዚኣ ነቕፎም ኣብ ካል መደባት ብጣዕሚ ፅቡቅ እዩ ዝካየደ ሎ። ኣብዛ ናይ ሎም ዓንቲ ግን ወላ ኣነ ብፕራይቨት ሓቲትየመ ሕሰቡላ ኢለየመ ኣይሓሰቡላን ሓለፍትና ተሓቲቶም እዮም። ደቂ ኣንስትዮ ዋንጫ እናተካየደ ሰዓት 11 ተኻይዱ ሰዓት 11 ብዘይ ሰባት ደቂ ኣንስትዮና ከመይ ኣለዋ እቲ ማዕርነት እናበልና እናገበርና ይክእልና። ሕጂ ግን ብዙሕ ኣይተረኣየን። ኣብ ኣቁርብ ቅሬታ ናይ ዞባ ማእከል እምበር ኣብቲ ኣብ ዕለቶም ውድኦም ተካይዶም ገለ ብጣዕሚ ፅቡቅ። ኣብዚኣ ግን ኣካይዳ ናይ ደቂ ኣንስትዮ ጓሲዮም ኣነ ናይ ዋንጫ እናተካየደ ናይ ደረጃ ከተፃወት እሱ ዓብይ ከም ጌጋ ናተይ ስምዒት እዩ።
4: ቀፂለን ሰዓት 1 ኣድሊስ ምሳ ኣስመራ ቢራያን ተጋጢመን

0: ኣድሊስ ንኸኣይ ደረጃ እንተሰለጣ ምቲ ዓውታ ክፀንሕ ስለ ዝነበረ ኣዝዩ ከቢድ ፆታ ይፅብያ ነይሩ። ኣብዚ ግጥም ኣብ ቀዳማይ እብረ ቢራ ብመንገዲ ላሜክ መስፍን ክመርሕን ከላ ኣብ ካልይ እብረ ድማ ኣድሊስ ኣቐዲማ ካብ ብመንገዲ ፍፁም ቅላዕ ካብ ቢንያም ግርማ ሽቶ ረኺባ ማዕረ እንተገበረቶም ኣብ እተወሳኺ ግዜ ግን ኣስመራ ቢራ ብመንገዲ ዮናታ ነፀረ ኣብ ሽቶ ወሲኻነ ዝግጥም ክልተ ብሓደ ክዕፃኽ ኣለቶም። ናይዚ ግጥም ብሉፅ ፃወታይ ድማ ካብ ኣስመራ ቢራ ላሜክ መስፍን ኮይኑ ተረቑሑ
1: ናይ ልም ዓመት ቻምፒዮን ናይ ዞባ ማእከል ሓደ ካብቲ ኣሳይማ ሽሙ ሕዲስና ያ ጀሚርናዮ ሱፐር ዲቪዥን ይበሃል ነይሩ ምስን ዝሰረፈ ሓሙሽተ ዞባታት ሓደ ክኸውን ስለ ዘለዎ ኣብቲ ቅርፂ ሊግ ዞባ ማእከል ተባሂሉ ናይ ክልቲ ፆታ ካልኣይ ዲቪዥን ከዓ ኣብ ትሕቲኡ ዓመታዊ ዝኸይድ ከምቲ ልሙድ ናይ 7 ወርሒ ኣስታት ዝኸይድ ውድድር ሰሪዕና ኢና ኸድና። ኣብ ካልኣይ ዲቪዥን 15 ክለባት ኣብ ክልተ ምድብ ኮይነን ናይ ደቂ ኣንስትዮ ብዝተፈላለዩ ምክንያት ሓንቲ ክለብ ወሪዳትና 7 ክለባት ኣብ ሊግ ናይ ዞባ ማእከል ዘለና ናይ ደቂ ተባዕትዮ ናይ ሎ ማዓንዛዝ ዘሎ ድማ ካብ 10 ሓንቲ ክለብ ጎዲላትና ብ9 ሒዛናት መጊስና ማለት እዩ። ናይ ሎም ዓመት ቁርባ ሰክፍ ዘብል ብፍላይ ኣብቲ ናይ ሊግ ናይ ደቂ ተባዕትዮ እምበር ኣብቲ ካልኣይ ዲቪዥን ናይ ደቂ ኣንስትዮን ብፍላይ ኣብ ካልኣይ ዲቪዥን ናይ ደቂ ተባዕትዮ ክምስገኑ ዝግብኦም ኣብ ዝተፈላለዩ ሜዳታት ናይ ዝሓለፈ ትማሊ ቀዳም ዝዓፀናዮ ብፅፈት ወላ ብዲስፕሊኑ ወላ ፀዋውትኦም ተስፋ ዘለዎ ፀውታ ኢና ርገምጊምና ናይ ካልኣይ ዲቪዥን ናይ ደቂ ኣንስትዮ እውን ተመሳሳሊ ብዙሕ ዘሰክፍ ኣይኮነን። ኣብ ናይ ደቂ ተባዕትዮ ናይ ሎም ዓመት ኣብዚ ናይ ሊግ ናይ ደቂ ተባዕትዮ እዞም 9 ክለባትናትና ኣብ ዘዋና ብፍላይ ሓደ ካብቲ ካብተን ናይ ዋሕድ ተፃወት ትኸውን ንኽእል ናይተን ክለባት ብዙሕ ክንርዳእለን ንኽእል ግን ዜርካ ዜርካ ግን እቲ ናይ ዲስፕሊን ድማ ዓመት ርኡይ ካብቲ ዝሓለፈ ንዓያን እውን ምስለን ዝድውን ዝኽእል ምስልታት ከቅርባ ፀኒሐን ክለባት ዝተፈላለያ ኮና ክልኣየን ነዚ መግጢ ክግብረሉ ኣሎ ሓደ ካብቲ ነዚ ብዝተፈላለየ መንገዲ ከይትገብር ልክዕ ሎ ካፍ ናይ ፊፋ ሕጋጋት ጎንጎኑ ከይትኸይድ ሓደ ካብቲ ማሕንቆ ኮይና ዘሎ እቲ ሕጋጋት መምርሒታት ናይ ሃገራዊ ፌደሬሽን ኩዕሶ እግሪ ዘውፅኦ ናይ 2013 እዩ ዘሎ እሱ ግድን ክኽለስ ኣለዎ ምስ ልክዕ ናይ ሕጂ ናይ ካፍ ናይ ፊፋን ዘሎ ኣብ ቱደይ ዝኾነ መምርሒን ሕግን ክህልወካ ኣለዎ ክሳዕ ቪድዮ ክትጥቀም ተዓዘብቲ ክተምፅእ ተወሰኽቲ ናይ ኮሚቴታት ኣቂምካ ገለ ነገራት መሰነይታ ክትወስድ እቲ ናና ዘሎ ግን ድሩቲ ሕጋጋት መምርሒታት ዝኣስረካ ካብ ኮሚሽነር ፀብፃብን ናይ ዳንነትን ዝብለካ ኣብኡ ከዓ ለዎ ዓመት እውን ካብቲ ዝሓለፈ ዝሰክፈካ ኣብቲ ናይ መስርሕ ናይ ዳንነት እውን ኣብቲ ቀራርባ ሃጓፋ ፀኒሕና እዩ ከም ፌደሬሽን ኣብዚ ከም ዞባ መጠን ኣብቲ ናይ ምትኽኻ ናይ ድያኑ ብዝተፈላለዩ መንገዲ ክንሰርሓሉ ይፀናሐናን ኣብኡ እውን ብዝተፈላለዩ ትንያ ዳሃዶ ዓንተ ጠቀስኩልካ ናይ ተፃወቲ ልክዕ ናይ ድያኑ እውን ከመጋጥመና እዩ ሕጂ ኣብኡ ቀዳምነት ክሰርዖም ትኽእል ድያኑ ብምርጫ ይትረክብን ብድግጋ ምበዝሕ ናይ ድያኑ ብዋዕ ብሰንኪ ዋሕዲ ማለት እዩ እዚታት እዩ ነቲ ናይ ዲስፕሊን ብሰንኪ ክለባት ናይ ምልምማድ ምስ ህዝቢ እውን ዘይተደለየ ስምዒታት ናይ ዲስፕሊን ገብሮ ፀንሑ ንሕና ግን ክንከባተሎ ኢና እዚ ግን እታ ዝበልከያ ፋር ክትሰምረላ ዝግባእ እዩ ብፍላይ ህዝቢ ነቲ ቀስ ኢሎ ዝበራበ ዘሎ ናይ ኩዕሶ እግሪ መሊስካ ኣክንዲ ሞራል ምትባዕ ትህቦ እቲ ካልእ ዘይደሊ ምልክታት ዝግበር ግን ብሰነድ ተረኪብናዮ ብቪድዮ ክኸውን ክእል ብዝኮነ ተንቀሳቃሲ ንሕና ነቲ ስጉምቲ ድሕራይ ንብል ኢና ንዕ እውን ኣብ ዝተፈላለየ ዝሓለፈ ዝተግባራ ዘውድራት እውን ድራ ምፅራይና ዘለና ንዝኾነ ተ ሓድሽ ነገር ኣሎ ከዓ ዕላዊ ክንገብሮ ኢና ኣብ ሚድያ ውፅና ማለት እዩ።
0: ቀፂሉ ዝተካየደ ግጥም እቲ ዓባእ ተኮ ዝረኸበ ግን ካብ ኣቐዲሙ ተወዲኡ ዝነበረን ፀወታ ደንደናን ፃር ቀይሕ ባሕሪ ይርኪቡ። ኣብዚ ግጥም ደንደን ንክብሪ ማልያ ክትፃወትን ከላም ቀይሕ ባሕር ድማ ነዛ ቀንዲ መዋድርታ ረቲዓ ዋንጫ ክትወስድያ መዲባ ኣትዮም። ደንደን ንዝነብራ ስነ ምግባር ኣሪማ ፅቡቅ ፀወታ ክተርእን ከላም ቀይሕ ባሕሪ ግን ኣብዚ ግጥም ሓርፈፍ ፀወታያ ትኽት ኢሎም። ኣብዚ ግጥም ተፃወቲ ቀይሕ ባሕሪ ኣደዳ ብጫ ካርድን ቀይሕን ክኾን እዮም ተርእዮም። እዚ ፀወታ ፍልማ ቢሉ ኣንበል 10 ደቂቕ ደንደን ብመንገዲ ሜሮን ኣለም ክትመርሕን ከላም ቀይሕ ባሕሪ ድማ ብዙሕ ከይዶም ጌተ ድሕሪ 10 ደቂቕ ብመንገዲ ስሙን ኣስመላሽ ሸቶ ረኺባን ፀወታ ማዕር ሓደ ብሓደ ጌራ ናብ ዕረፍታ ኣተወቶም። ኣብ ካልይ እብረ ቀይሕ ባሕሪ ኣብ 46 ደቂቕ ስሙን ኣስመላሽ ንዑ ንጋንቱ ካኤል ሸቶ ብምዝጋብ መሪሕነት ናብ ቀይሕ ባሕሪ ከምፅኦን ከሎም እዚ ንብሉፅ ኣመዝጋብ ሸቶ ዝዋደር ዘሎ ተፃወታይ ድማ ናይዚ ዓመት ተሸላሚ ብሉፅ ኣመዝጋብ ሸቶ ምዃኖም ኣረጋገፀም። ቀይሕ ባሕሪ ኣብ ፀወታ ብሓፈሻ 8 ብጫ ካርድ ክረኣያ ንከሎ ኣብ 66 ደቂቕ ድማ ሓለቓ ጋንታ ዓብሎም ተክለዝጊ ብ2 ብጫ ካርድ ካብ ፀወታ ብቀይሕ ክባረር ተራእዩ። ክለብ ደንደን ድማ ነዚ ናይ ምግዳል ዝፃወት ናብ ረብሓ ብምቕያር ኣብ 85 ደቕ ንሆም ታደሰ ሸቶ ኣመዝጊቡ ፀወታ ማዕረ 2-2 ክገብሮ ከሎም ኣብ ተወሳኺ ደቕ ድማ ስምኦን ሃብተ ተሸቶ ወሲኹ ደንደን 3-2 ተዓዊታ ምቁር ዓወት ተመዝግብን ከላም ኣቐዲማ ቻምፒዮን ምዃን ዘረጋገፀት ቀይሕ ባሕር ድማ ዝመደበቶ ኳይ ስለጣ ቻምፒዮን ምዃን ስለይተረፈ ግን ክልቲአን ጋንታት ናብ ፅምብሌን ኣትን።
2: ናይዚ ዓመት እዚ ምናልባት ምድላዎት ናይ ጋንታ ቀይ ባሕሪ ክንሪዮ እንተ ኮይኑና ናይ ብሓቂ ከም ኩለን ጋንታታት 24 ፀወት ሒዝና ኢና ናብዚ ግጥም እዚ ተዳሊና ምድላዋትና ከ ብጣዕሚ ፅፉ ነይሩ ናይ ሎም ዓመት እቲ ናይ በዓል ኣድልዩስ ናብዚ ደረጃ ዝምብፃሕ ወይ ምድያብ ወይ ናይ ሚለቲ ኣልተሓሪር ናይ ብሓቂ ደስ ዝብል እዩ። ብፍላይ ኣድልዩስ ርኡይ ለውጢ ያገራ ነቲ መቕረት ናይ ስፖርት ናይ ዝዓዘና ወይ ነዚ መቕረት ናይ ስፖርት ናይ ዞባ ማእኸል ብጣዕሚ ኣፀቢቕዎ እዩ ኣድልዩስ ምድያባ እገን ዋላ ኣልተሓርርም ኣስመራ ቢራውን ኣብዚ መጨረሻ ሕጂ ዳርጋ ኣብዚ ቆመና ዝዝሓሸ ብቕዓት ሒዘን ደይበን ማለት እዩ። እዚ ሕጂ ምናልባት እንታይ እዩ ካብተን እቲ ስኳድ እዩ ስኳድ ናይተን ጋንታታት ድሓን ኮነ ፀኒሑ ስኳድን ከዓ እናተስተካኸለ መፅኡ ማለት እዩ። ኣማና ግን ብዙሕ ፀገማት ነርና ዳርጋ ካብ ፎርማሲን ዓሰርተ ዝኾኑ ተፃወት እዮም ካብታ ጀመራ ዓመሲ ካብ ዓሰርተ ተፃወት ኢና ርጊስና ዘለና እጂ ዓሰርተ ተፃወት ካ ወሰንቲ እሞ ከዓ ብደረጃ ሃገራዊ ጋንታ ጥሞት እዮም ኩሎም ከምዚኦም ጋንታ ኣፍሪስካ እንደገና ጋንታ ክትሃንስ ከቢድ እዩ። እጂ ናታተን ምድያብ ግን ንዓና ኣብ ስራሕ ፀሚድና ብዙሕ እውን ናይ ብሓቂ ክሰርሕ ኢልና ምናልባት ምስ ውሓ ተፃወትና ኮይኑ እዩ ፀገም ኣጋጢምና መሪ ናይ ብሓቂ ኣብ ስራሕ ግን ተፀሚድና ኢና ሎም ዓመት ፎኪሳ ነበረን ትውድድር ከቢድ ነሩ ማለት እዩ። እቲ ነጥቢ ኣኪምና ዝተፀራሕና ንዓና ውን ቁልብ ጠቂምና እዩ ኩለን ጋንታታት ናይ ብሓቂ ተስእየን መፅአን ኣብ ንመፅእ ልዕልዮ ከብሪ ከም ትኽእል ኣይጠራጠር መርከ ተስኳድ ተሕጀኖም ተፃወቲ ምስአን ክድዩም ስለዝኾኑ ንሕና ከዓ ልዕሊ ናይ ሎም ዓመት ልዕልዮ ክንዳሉ ከም ዘለና እዩ ንዓና ዳርጋ ደወል እዩ ንዓና ደወል እዩ ልዕልዮ ክንዳሉ ኢና ማለት እዩ። ደገፍትና ናይ ብሓቂ ዘይሕለሉ ደገፍቲ እዮም ካብ መጀመርያ ክሳብ መጨረሻ ዮም ሆ ብፀኒሖም ንዓመታ እውን እቲ ደጋፊ እቲ ጋንታ ዝሓተካ ብዚ ጋንታ ዋንጫ እዩ ዋንጫ ስለዝኾነ ፈቲኻ ፀሊካ ዋንጫ ክትመፅ ምኳና ፅራሕ ትኣምና ኣለካ ንዕ ኢና ንሰርሕ ለና ኣብ ቀይሕ ባሕር ክትመፅእ ከለካ ኣብ ቀይሕ ባሕር ክትኣቱ ከለካ ንዋንጫ ምኳኑ መፅ ኣሚንካ ክትኣቱ ደረጃ ዘይኮነ ወይ ንካልኣይ ሳሳይ ዘይኮነ ንዋንጫ ነታ ዋንጫ ተቐረበ ተወዛ ምኳንካ እንተይ ኮይኑ ደጋፊ ከይቅበሎን እዩ እቲ መወር ኣክል ኣይቅበሎን እዩ እዚ ስለዝኾነ ንዓመታ ንዋንጫ ብኣና ወገን ድልዋት ዝኣክል ወይ ከዓ ኣድላይ ዝበሃል ነገር ምድላዋት ብምድላው ንዋንጫ ቅረብ ኢና እሶም እውን ደገፎም ክፍለና የብሉ ካብዚ ንላዕለ ደገፎም ክገብሩና የላቦ ማለት እዩ።
3: ሃገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ ሻምፒዮን 226 ኣካይዱ እቲ ካብ ዕለት 1 ክሳብ 12 ሓምለ ካብ 6 ዞባታት ዞባ ሳዋን ሚኒስትሪ ትምህርትን ሚኒስትሪ ምክልኻልን መኮነን ሓበሬታ ጎስጓስን ሚኒስትሪ ትምህርቲ ሕርሻን ሃገራዊ ኢንስቲትዩት ላዕሎት ትካላት ትምህርትን ምርምርን ዘሳተፈ ኣብ 11 ጉጅለታት ተኸፊሉ ተኻይዱ። ኣብ ዝተኻይደ ውድድር ድማ ብክሊ ዕድመ ትሕቲ 15 ዓመት ብክልቲ ፆታ ኣብ ክሊ ዕድመ 15 ክሳብ 18 ብክልቲ ፆታ ኣብ ክሊ ዕድመ 18 ዓመት ንልዕሊኡን ብክልቲ ፆታ እውን ተኻይዱ። ከምኡ እውን ኣብ ናይ ፓራ ውድድር ናይ ዊልቸር ደቂ ተባዕትዮ ደው ኢሎም ዝፃወቱ ማለት ናይ ስታንድ ብደቂ ተባዕትዮን ደቂ ኣንስትዮን ከምኡ እውን ካብ ማሕበር ፅኡማን ብደቂ ተባዕትዮን ደቂ ኣንስትዮን እውን ተኻይዱ እዩ። ኣብዚ ዝተኻየደ ውድድር 59 ደቂ ኣንስትዮ ዝርከቦም ብድምር 129 ተፃወቲ ተሳቲፎም ብጠቕላላ ድማ 246 ፆወታታት ኣካይዶም። ኣብቲ ዕለት ፕረዚደንት ሃገራዊ ፌደሬሽን ሰደቃ ቴኒስ ኤርትራ ኢንጂነር ኣሕመድዲን መሓመድ ሓጎስ ኣብ ዘስምዑ ቃል ቁፅሪ ተሳተፍቲ ስፖርታውያን ካብ ዝሓለፈ ዓመት ክረአ ንከሎ ብ35 ተፃወቲ ወስኪ ከም ዝርአይ ሓቢሩ እዚ ኸ ውፅኢት ናይቲ ዝተኻየደ ቀጻሊ ስልጠናታት ምዃኑ ገሊጹ። ብመሰረት ዝተኻየደ ውድድር ዝተረኸበ ውፅኢት ድማ ካብ ፅማን ደቂ ኣንስትዮ ዝተዓወታ ቀዳሚቲ ብሹራ ኢብራሂም ተሸላሚት ወርቂ መዳልያን ዋንጫን ምስክር ወረቐት ከም ድማ 1500 ናፋ ካልይቲ ሳራ የማነ ተሸላሚት ቡር መዳልያን ወረቐት ምስክር 1000 ናፋ ሳልሰይቲ ዮርሳሌም ተስፋ ሚካኤል ተሸላሚት ናሓስ መዳልያ ዋንጫን ምስክር ወረቐትን 500 ናፋን ራብዒቲ ሲና ፍረዝጊ ተሸላሚት ናሓስ መዳልያ ምስክር ወረቐትን ብምዃን ድማ ንውድድርን ሳዚመን። ካብ ዕውታት ፅማን ደቂ ተባዕትዮ ቀዳማይ ዳንኤል ቴድሮስ ተሸላሚ ወርቂ መዳልያ ዋንጫን 1500 ናፋን ምስክር ወረቐትን፣ ካልኣይ ፋኑኤል ገዛኢ ተሸላሚ ቡር መዳልያን 1000 ናፋን ምስክር ወረቐትን፣ ሳልሳይ ሜሮን ሃብታብ ተሸላሚ ናሓስ መዳልያን 500 ናፋን ምስክር ወረቐትን ተቐቢሎም። ብዘይካዚ እውን ራብዓይ ፊሊሞን ግርማይ ተሸላሚ ናሓስ መዳልያን ምስክር ወረቐትን ኮይኑ ሳልሳይ ሜሮን ሃብታብ ናሓስ መዳልያን 500 ናፋን ምስክር ወረቐትን፣ ራብዓይ ፊሊሞን ግርማይ ተሸላሚ ናሓስ መዳልያን ምስክር ወረቐትን ኮይኖም። ካብ ዕውታት ፓራ ዊልቸር ደቂ ተባዕትዮ ኸ ቀዳማይ ኣስራት ተኽላይ ተሸላሚ ወርቂ መዳልያን ዋንጫን 1500 ናፋን ምስክር ወረቐትን፣ ካልኣይ ሓይልኣብ ኤልያስ ተሸላሚ ቡሩ መዳልያን 1000 ናፋን ምስክር ወረቐትን፣ ሳልሳይ ሜሮን ኣስረስ ተሸላሚ ናሓስ መዳልያን 500 ናፋን ምስክር ወረቐትን፣ ራብዓይ ዘምኬል የማነ ተሸላሚ ናሓስ መዳልያን ምስክር ወረቐትን። ዑታት ደቂ ተባዕትዮ ፓራዶዊልካ ዝፅወት ማለት ስታንድ እዞም ስዑብ እዮም ቀዳማይ

ተስፋይ ተኸለጽዮን ተሸላሚ ወርቂ መዳልያ ዋንጫ 1500 ናፋን ምስክር ወረቐትን ካልኣይ ዘርእሰናይ ብርሃነ ተሸላሚ ብሩር መዳልያን 1000 ናፋን ምስክር ወረቐትን ሳልሳይ ወልዳይ ዘርአ ማርያም ተሸላሚ ናሓስ መዳልያ 500 ናፋን ምስክር ወረቐትን ራብዓይ ተኽሊት ወልደ ዮሃንስ ተሸላሚ ናሓስ መዳልያን ወረቐት ምስክርን ኮይኖም።

0: ዒቲ ናጽነት ኣስኳለ ተሸላሚት ናሓስ መዳልያን ምስክር ወረቐትን ኮይኖም ዑውታት ትሕቲ 15 ዓመት ደቂ ተባዕትዮ እዞም ስዑብ እዮም። ቀዳማይ ናኦድ ሰረቐ ካብ ዓንሰባ ተሸላሚ ወርቂ መዳልያን ዋንጫን 700 ኣፋን ምስክር ወረቐትን፣ ካልኣይ እሰይ ኣዘዞም ካብ ማእከል ተሸላሚ ብሩ መዳልያ 500 ኣፋን ምስክር ወረቐትን፣ ሳልሳይ ኣቤል ብርሃነ ካብ ማእከል ተሸላሚ ናሓስ መዳልያን 300 ኣፋን ምስክር ወረቐትን፣ ራብዓይ ኣሕመድ መሓመድ ካብ ዞባ ዶባ ውቅሒ ባሕሪ ተሸላሚ ናሓስ መዳልያን ምስክር ወረቐትን ኮይኖ ዑውታ ትሕቲ 15 ዓመት ደቂ ኣንስትዮ ዘንስዕበን ቀዳሚቲ ኣርያም መሓሪ ካብ ዞባ ዶባ ውቅሒ ባሕሪ ተሸላሚት ወርቂ መዳልያን 700 ኣፋን ዋንጫን ምስክር ወረቐትን፣ ካልአይቲ ኣርያም ሙሴ ካብ ዞባ ዓንሰባ ተሸላሚት ብሩ መዳልያን 500 ኣፋን ምስክር ወረቐትን፣ ሳልሴቲ ዲማላት ኪዳነ ካብ ዞባ ዓንሰባ ተሸላሚት ናሓስ መዳልያን 300 ኣፋን ምስክር ወረቐትን፣ ራብዒቲ ድባብ ዮናስ ካብ ማእከል ተሸላሚት ናሓስ መዳልያን ምስክር ወረቐትን ኮይነን። ዑውታት ኣብ ክልል ዕድመ 15 ክሳብ 18 ደቂ ተባዕትዮ ቀዳማ ዮስያስ ሰሎሞን ካብ ዞባ ማእከል ተሸላሚ ወርቂ መዳልያን ዋንጫን 1000 ናኣፋን ምስክር ወረቐትን፣ ካልኣይ ሴም ተስፋኣለም ካብ ማእከል ተሸላሚ ቡር መዳልያን 750 ናኣፋን ምስክር ወረቐትን፣ ሳልሳይ ኣሚር ዑስማን ካብ ዞባ ሰሜና ውቅሒ ባሕሪ ተሸላሚ ናሓስ መዳልያ 500 ናኣፋን ምስክር ወረቐትን፣ ራብዓይ ውህበት ሃይለ ሚካኤል ካብ ዞባ ዓንሰባ ተሸላሚ ናሓስ መዳልያን ምስክር ወረቐትን። ኣብ ዕውታት ክልል ዕድመ 15 ክሳብ 18 ደቂ ኣንስትዮ ድማ ዘንስዕበን ቀዳሚቲ ሆሳና ምድሃኔ ካብ ዞባ ዓንሰባ ተሸላሚት ወርቂ መዳልያን ዋንጫን 1000 ናኣፋን ምስክር ወረቐትን፣ ካልእቲ ሰፋ ኣድም ካብ ዞባ ዓንሰባ ተሸላሚት ቡር መዳልያን 750 ናኣፋን ምስክር ወረቐትን፣ ሳርሴቲ ኣድያም ተስፋለም ካብ ዞባ ደቡብ ተሸላሚት ናሓስ መዳልያን 500 ናኣፋን ምስክር ወረቐትን፣ ራብዒቲ ፍትሓዊት ጉርጃ ካብ ዞባ ዶባ ውቅሒ ባሕሪ ተሸላሚት ናሓስ መዳልያን ምስክር ወረቐትን ኮይኑን። ዑታት ዕድመ 18 ዓመትን ልዕልዩን ደቂ ተባዕትዮ ቀዳማይ ሶፋንያስ ሳምሶም ካብ ዞባ ማእከል ተሸላሚ ወርቂ መዳልያ ዋንጫ 1500 ኣፋን ምስክር ወረቐትን፣ ካልኣይ ነባይ በረኸት ካብ ደንደን ተሸላሚ ቡር መዳልያን 1000 ኣፋን ምስክር ወረቐትን፣ ሳልሳይ ሄርሞን ሚካኤል ካብ ደንደን ተሸላሚ ናሓስ መዳልያን 500 ኣፋን ምስክር ወረቐትን፣ ራብዓይ ሙሴ ዘሚካኤል ካብ ላዕሎት ካላት ትምህርቲ ተሸላሚ ናሓስ መዳልያን ምስክር ወረቐትን ኮይኑ። ዑታት ክልል ዕድመ 18 ልዕልዩን ደቂ ኣንስትዮ ቀዳሚቲ ሰልዮም ዓብለሎም ካብ ዞባ ማእከል ተሸላሚት ወርቂ መዳልያን ዋንጫን 1500 ኣፋን ምስክር ወረቐትን፣ ካልይቲ ሚለ ንጉሰ ካብ ዞባ ዓንሰባ ተሸላሚት ቡር መዳልያን 1000 ኣፋን ምስክር ወረቐትን፣ ሳርሴቲ ሰልዮም ገብሩ ካብ ዞባ ማእከል ተሸላሚት ናሓስ መዳልያን 500 ኣፋን ምስክር ወረቐትን፣ ራብዒቱ ድማ ፌሩዝ ሓረጎት ካብ ደንደን ሚስሪ ምክልኻል ተሸላሚት ናሓስ መዳልያን ምስክር ወረቐትን ብምዃን ንውድድረን ፈጺመን። ዑታት ስፖርታውያን ኣብቲ ዕለት ካብ ዝተረኽቡ ዝተፈላለዩ ሓለፍቲ ሽልማቶም ተቐቢሎም። ኣብ ትሕቲ ፅላል ሃገራዊ ማሕበር መንእስያትን ተመሃሮን ኤርትራ ጨንፈር ዞባ ማእከል ክካየድ ዝፀንሐ ውድድር ኩዕሶ እግሪ ሰራሕተኛታት ትካላት መንግስቲ ትማሊ ቀዳም ተዛዚሞ
1: ትካላት መንግስትን ሚኒስትርታትን ከካይደኦ ዝቐንያ ግጥማት ኩዕሶ እግሪ ብቐዳም ብወግዒ መጋረጅ ዓፅዩ ብምክንያት ፅምብል ናፅነት ኤርትራ ኣብ ትሕቲ ፅላል ሃማማት ዞባ ማእከል ተወዲቡ ንከባቢ 2 ወርሒ ዝተካየደ ግጥማት ኩዕሶ እግሪ ትካላት መንግስትን ሚኒስትርታትን ዕለት 11 ወርሒ 7 2026 ኣብ ንእሽተ ሽቾሮ ብወግዒ ተዛዚሙ። ኣብቲ ኣጋጣሚ ተረኺቡ ሓላፊ ሃማማት ዞባ ማእከል ኣቶ ሳምሶም ክፍለ ኣብ ዘስምዖ ቃል ብመጀመርታ ዮሃና እንቋዕ ናብዚ መዛዘሚ ኣብቃዕና ድሕሪ ምባሉ ሃማማት ብኩሉ እንትኑ ብቑዕ መንእሰይ ምፍራይ ኮይኑ ዕማሙ እዚ ሎሚ ዝዛዘም ዘሎ ስፖርታዊ ውድድር ከዓ ሓደ ካብቲ ዕማም ናይ ሃማት እየ ምስ ምዃኑ ኣብዚ መደባት ክውን ንኸውን ዝተሳተፉ ኣካላት ኣመስጊኑ። ኣብቲ መዓልቲ ፈለማ ንሜዳ ዝኣተዋ ንደረጃ ንምፍላጥ ሓይሊ ኤሌክትሪክ ኣንጻር ኤሪተል ገጢመን። ኣብቲ ዋሕዲ ፈተንታት ዝተረኣየ ፀወታ ንዕረፍቲ ብዘይዝኾነ ሸቶ ባዶ ባዶ እየን ወፅየን። ድሕር ዕረፍቲ ሓይሊ ኤሌክትሪክ ካብቲ ተቐይሩ ዝኣተወ ሮኒ ተፈሪ ኣብ መበል 91 ንደቕ ሸቶ ብምርካብ ሓደ ባዶ ተዓዊታ ወፅያ። ቀፂለን ብደገፍተን ልዑል ደገፍ እናተገብረለን ንሜዳ ዝኣተዋ ኩባንያ ሓራት ኣንጻር ኩባንያ ህንፃባ ድማ ተፋጢጠን። ኣብ ከምዚ ውድድር ቀዲማ ዓወት ሓፊሳ እትፈልጥ ሓራት ነቲ ፀወታ ብመንገዲ ሓለቓ ጋንታ ዝኾነ ኣማኒኤል ምስግናን ኣጥቃዓይ ቢላል ኑረዲን ኣቢላ ዕድል ብምብኻን ንፀወታ ሓዊ ክትዘርኣሉ ተራእያ። ኩባንያ ህንፃባ ድማ ግብረ መልሲኒ ከተርኢ ድማ ብናይ ክንፊ ኣጥቃዓይ ሄኖ ካብቶም ዝጥቀሳ ፍትነታት ኣካይዳ። ናይ ማእከል ተፃዋታይ ኩባንያ ሓራት ናይ እማና ካብ ናይ ኩርናዕ መስመር ዝቐልዓ ኩዕሶ እተደንቕ ሽቶ ኣብ መበል 30 ደቂቃ ኣመዝጊቡ ንጋንቱኡ ክትመርሕ ኣኽኣላ። በዚ ከይተዳህለሉ ፀወቶም ዘካይዱ ዝነበሩ ተፃዋቲ ባድመ ድማ ካብ ቅላዕ መቕፃዕቲ ተለኢኻ ዝመፀቶ ናይ ማእከል ኣካፋሊ ሚካኤል ገብረ መስቀል ብርእሱ ሃሪሙ ኣብ መበል 34 ደቂ ሽቶ ኣፂሩ ንጋንቱኡ እተመዓራሪ ንዕረፍቲ ሓደ ብሓደ ክትወፅእ ኣኽኣላ። ድሕር ዕረፍቲ ዋላ ኳ ዕብላላ ናይ ኩባንያ ህንፃባ ባድመ ዝተረአየሉ እንተነበረ ሓለቓ ጋንታ ኩባንያ ሓራት ኣማኑኤል ምስግና ዝለኣኻ ኩዕሶ ተቐይሩ ዝኣተወ ኣጥቃዓይ ሄኖክ ተኽለ ኣብ መስመሩ ብምፅንሑ ኣብ መበል 81 ደቂ ሸቶ ብምዝጋብ ንሓራት ኣብ መንገዲ ዓወት ኣፀግዓ። ድሕሪ እዚ ምዱብ ግዜ ስለ ዝኣኸለ ፌደራል ማእከላይ ዳኛ ኣማንኤል ክንድሽሕ

0: ፊስካ ብምንፋሕ ፀወታ ብዓወት ጋንታ ኩባንያ ሓራት 2-1 ተዛዘመ። ኩባንያ ሓራት ብዘይዝኾነ ስዕረት ናይዚ ውድድር ጎብለል ኮይና ዓባይ ዋንጫ ክትሽለም እንከላ ተፀዋታይ ሓራት ናይ ኣማና ብሉፅ ተፀዋታይ ናይዚ ውድድር ተሸሊሙ። ተፀዋታይ ኩባንያ ህንፃባ ድማ ሃኒባል መድሃኔ ድማ ዝበዝሐ ምዝጋብ ሽቶ ተባሂሉ ተሸሊሙ። እዚ ውድድር 14 ጋንታታት ዝሓዘ ኮይኑ ኣብ 2 ምድብ ተኸፊለን ዘካይድዎ እዩ። ክቡራት ተዓዘብትና፣ ኣብ መወዳእታ ምስ ኮሚቴ እቲ ውድድርን ኣሰልጠንትን ዘካየድና ሕፅር ዝበለ ዕላል ኣለና ናብኡ ኸብለኩም።
1: ንሕና ሚስጥር ዓወትናስ ሓድነት እዩ ትካልና ብዝሓገዘና ኩሉ ነገር እዚ ከቢድ እዩ። ናይ መዓልትና ፅነት ስለ ዝኾነኻ ክብደት ኣለዎ። ንሕና ኸ ጥርና ፈለና ትካልና ብዝገብረና ብዙሕ ፅቡቅ ነገር ኣሎ። ንሕና ኸ በቃ ኩሉ ሻዕ ኣብ ስራሕ ኣለና፣ ኣብ ኩዕሾ ኣለና። ኩሉ ሻዕ ኸ እሱ ጥርናፈ እዩ ጥርናፈ ኣብ ፅቡቅ ምፅኢና ደሎ። እቶም ተፃወቲ ኸ ምስጉናት እዮም፣ ሓለፍትና ምስጉናት እዮም። ኩሉ ነገር እዚ በቃ ሚስጥር እዚ ጥርናፈ እዩ። ሞራል ናይ ትካልና ኣለና። ቅድሚ ሕጂ ካልኣይ ግዜ እንዲና ንወስድ ኣለና ዋንጫ። ሕጂ 8 ግዜና ስዕርና መበልታ ሽዒት ኢና ሕጂ ሎሚ ከዓ ንስዕር ዘለና። እዚ ኸዓ በቃ ጥርናፈ እዩ ካልኦና ሓንቲ ጥርናፈ። ዲስፕሊን ዘለዎ ኣካየዳ ስለ ንኸይድ ብስራሕና ብኩሉ ሞራል ስለ ዘለና እሱ ይተዓወት። ኩሉ ሻዕ ኸ ዘይተሰዓርነት ኣለዎ ታጋንታ ኩሉ ሻዕ ሕጂ ኸ ካብዚ ንካልኣይ ዲቪዥንና ትዕላማናሲ ኣዮብ ኣብ ቀዳይ ዲቪዥን ክንረአ ኢና ዳግማይ ክንራኸብ ኢና። ትካልና ዝገበረልና ብዙሕ ነገር ኣሎ ነመስግን። ኩሉ ነገር ወላቲ ኣብዚ ደሎ ትፀወታ ደካየዱልና ኸ እዚ ብኩሉ ፅቡቅ ነገር እዩ። ኩሉ ሻዕ ትኩዕሾ ኸ ብከምዚ ክውዳእ ከሎካ ፅቡቅ ነገር እዩ። ንስኹም ከ እቲ ትገብሩና ዘለኹም ቴንኪ ዩ።
2: እዚ ውድድር ብሓፈሻ ክረአ ከሎ ፅቡቅ እዩ። ኣብ መንጎ 14 ትካላት መንግስቲ ዝተካየደ ውድድር እዩ። ናንሕሪትካ ትላለየሉ ውድድር እዩ። ደስ ዝብል ውድድር እዩ ነይሩ። በቃ ብፅቡቅ መንፈስ ተጀሚሩ፣ ፅቡቅ መንፈስ ከዓ ተወዲዩ፣ ፅቡቅ ውድድር እዩ ነይሩ። እዛ ጋንታ ሓያል ጋንታ ብርግፅ እቲ ምስጢር ዓወትካ በቃ እቲ ቆልዑት እዮም ዝበልካዮም ሰምዑ የኽብሩኻ እዮም። ናንሕሕዶም ፅቡቅ ሕብረት እዩ ዘለዎም። ንስ እዩ በቃ ትሬኒንግ ሙሉእ ትሬኒንግ እዮም ዝገብሩ። በቃ ንኩሉ ነገር ድልዋት እዮም እዙዛት እዮም። በቃ ንስዩት ምስጢር ዓወት ንስ ክብሎ ዝኽእል ኣብ መወዳእታ ክብሎ ዝደሊ እንታይ እዩ? ሓደ እዚ ውድድር ቀፃልነት ክህልዎ ኩሉ ግዜ ማለት እዩ። መንእሰያት ኣብዚኦም ዘለዉ እዞም መንእሰያት ብከምዚ መልክዕ እንተ ተጓዒዞም ኣብ ፅቡቅ ነገር ክበፅሑ ይኽእሉ እዮም። ኣብዚ መንእሰያት ኣለዉ ካብዚ ሓሊፎም እውን ናብ ዲቪዥናት ክፃወቱ ዝኽእሉ መንእሰያት እዮም ዘለዉ። ስለዚ ኩሉ ግዜ እዚ ጠመተ ክወሃቦ ቀፃልነት ክህልዎ ይላቦ። ንትካልና ከዓኒ ብጣዕሚ ከመስግኖ ይደሊ። ኩሉ ዘድልየና ፋሲሊቲ ብጣዕሚ በቃ ብዘይ ዝኾነ ነገር ኩሉ ግዜ መሰማለአልናይ ማለት እዩ። ስለዚ ኣዝየ ከመስግኖም ይደሊ። ቀፃልነት ክህልዎም ከተባብዑና ኩሉ ግዜ ኣብ ጎንና ስለ ዘለዉ ከዓ ቴንኪ ይብሎ ማለት እዩ።
3: እዚ ውድድር ኣብ ትሕቲ ፅላል ሓመተ ዞ ማእከል ዝካየድ ውድድር ኩለን ሃገራውያን ትካላትን ሚኒስትራት ዝሳተፎ ዘለዋ እዩ። 14 ጋንታታት ከዓ ዝሳተፎ ኣለዋ። ዓላሙ ከዓ ምሁራት 14 በዝካየድ ዘለ እዩ። ብተወሳኺ እውን እዘን 14 ትካላት ምስ ኣብ ነን ሕዚአን ዘለዎ ፍቅሪ ንዝልዳልን ዝበለፁ መንእሰያት ምፍራይን ቀፃሊ ዝውድድር ማዕቢሉስ ንቀፃሊ ንሃገራዊ ንሃገር ዝውክል ተፃወት ምፍራይን ዝበል ዓላማ እዩ ዘለዎ ማለት እዩ። መብዛሕትኡ እቲ ዝካየድ ውድድራት ብድሌት ናይቲ ኣብ ትካል ዘሎ መንእሰይ ዝካየድ ትካላት ብውሕድ ዓቕሙ ንሕግዛ እየን። ዝያዳ ግን እቲ መንእሰይ ብድሌት ብውልቃዊ ድሌት ናቱ ዘካይዶ ውድድር እዩ። እዚ ከዓ ትካላት ንዝለዓለ ኣፍራይነት ተፃወት ንክህሉ ስፖርት ኣካል ስራሕ ምኳኑ ተኣሚኑ ዘድሊ ሓገዛትን ደገፋትን ክግበርለና ናዚ ንላቦ ማለት እዩ። እዚ ውድድር ንኣስታት 2 ወርሒ ይቅፅሉ ከቢድ ውድድር ነይሩ። ሰራተኛ ትካላት መንግስቲ ምስ ምኳኖም ኣዝዩ በድሃይ ነይሩ። ምክንያቱ ሰራሕተኛት መንግስቲ እዮም ካብ ኦፊስ መፅኦም ምስ ግዜ እንዳተቀዳደዩ ምፅወት ኣካይዶሞ ኣዝዩ ከዓ ሰሓቢ ማራኺ መሃሪ ከዓ ነይሩ። ስለዚ እንታይ ኢና ሕጂ ንሕና ንብል ኣብ መወዳቱ ኩለን ትካላት ነዚ ዝካየድ ዘሎ ውድድራት ብግቡእ ተረድአን ንመንእሰያትን ኣብ ትካልና ዘሎ መንእሰያትን ዝለዓለ ናይ ስፖርት ወኒ ምእንቲ ክሎም ኣዝዩ ሓያል ድጋፍ ምትብባዕን ሓገዛት ንግበረሎም ኣለ። ምክንያቱ ኩሉ ከምዝብለካ ዘለኹ ኩለን ትካላት ኩለን መንእሰያት ናይ ትካላት ብገንዘቦም ብናቶም ባጀት እዩ ዝኸይድ ዘሎ። እዚ ከዓ ነዊሕ ክደካ ኣይክእልኒ። ሓፈሻዊ እውን ትካላት ነዚ ተረድአን ንትካላትን ስፖርት ኣካል ስራሕ ምኳኑ ክኣምና ክእል ኣለዎን። እቲ ኩሉ ኣፍራዊ መንእሰይ ብስፖርት ክነፅ ክእል ኣለዎ። ስለዚ ነዚ

0: ዝግምት ኣትዩ ትካላት ናተን ወፍሪ ክገብራሉ ክእል ከም ዘለዎን እየ ዝላቦ ካልእ ኣብዚ ዝበዝሕቲ ናይ ሃመተ ዞባ ማእከል ኣዝዩ ዓብ ሓገዛት እዩ ገይርና ብልብኻ ነመስግን ማለት እዩ።
1: ብፌደሬሽን ኩዕሶ መርበብ ዞባ ማእከል ተወዲቡ ዝካየድ ዘሎ ውድዳት ሻምፒዮን ዝሓለፈ ሰሙን እውን ኣብ ሜዳ ፖቾ ፊልያ ቀፂሉ ነይሩ ዝረኽበ ውፅኢቱ ይስዕብ ሻምፒዮን ዓመተ 2025-26 ውድዳት ኩዕሶ መርበብ ዞባ ማእከል ብቀዳሚ ሰንበትን ውድዳቱ ኣሰላሲሉ ነይሩ። እቲ ጋንታታት ካልኣይ ዲቪዥን ከምኡ ድማ ሳሳይ ዲቪዥን ብክልቲ ፆታ ዝሳትፎ ዘለዋ ግጥም ብቕዳም ካብ ዝተኻይዱ ፆታታት ፈለማ ፀወተን ዘካየዳ ጋንታታት ሳልሳይ ዲቪዥን ደቂ ኣንስትዮ ዕዳጋ ሓሙስን ደንበስ ሰንበል ነይ ነይረን። እቲ ፀወታ ድማ ብዓው ደንበስ ሰንበል 2-1 ተዛዚሞም። ካልእቲ ፆታ ብመንጎ ሳልሳይ ዲቪዥን ጋንታታት ደቂ ተባዕትዮ ዓወትን ኣዱሊስን ተሰሪዓ እኳ ተነብረት ጋንታ ዓወት ኣብ ሰዓታ ክትርከብ ብዘይምኻላ ብፎርፋይት 2-2 ተሳዒራ። ዝቕፅሊ ግጥም ጋንታታት ካልኣይ ዲቪዥን ደቂ ኣንስትዮ ሳሊናን ፌስቲቫልን ኣብ ዝተራኸበሉ ፌስቲቫል ኣብ ቀዳሚት እብረ ፀወታ 25-22 ክትስዕርን ከላ ዝሰዕበት ካልእቲ እብረ ፀወታ ግና ሳሊንያ 25-19 ብምውዳእ ንፀወታ ናብ ማዕረ 1-1 ቀይራቶ። ናብ ሳልሲትን መፈላለየትን ሴት ኣብ ዘምርሓሉ ኣብ ናይ ሻምፒዮን ውድድር ብዘይተሰዓርነት ክትግዝግዝ ፀንሐት ፌስቲቫል እያ ዓብሊላ ብምቕራብ 15-2 ብምስዓር ብድምር ውፅኢት 2-1 ተዓዊታ ንደገፍታ ኣሰራሲራ። ራብዒቲ ናይቲ ዕለት ተሰሪዓ ዝነበረ ፀወታ ድማ ናካልኣይ ዲቪዥን ጋንታታት ደንበስ ሰንበልን ዕዳጋ ሓሙስን ዘራኸበት እያ ነይራ። ዘን ጋንታታት ሓቒፎኖም ዘሎ ተፃውቲ ዝሓሸ ብቕዓ ዝውንኑ ምስ ምዃኖም ካብ ዝፈለመሉ ፀወታት ሒዞም ክእለት ምስራብ ምስ ብቑዕ ምቕባል ውህደት ምክፋል ምስ ሓያል ህርሚት ብሉፅ ምክልኻልን ተሰንዩ ፅቡቅ ምንቅስቃስ ተፃወቲ ተራእዩ። ደንበ ሰንበል ብሓለቓ ጋንታኣ ሻምናን ተስፋይ ኣብ ተቕለሰሉ ዝነበረት ሞት ንቐዳሚቲ እብረ ፀወታ 25-22 ዛዚማታ። ኣብ ዝቕፅለ ፀወታ ዕዳጋ ሓሙስ ፅቡቕ ምውሃድ ብምርኣይ ኣከታቲላ 26-24 ከምኡ ድማ 15-11 ብምስዓር ንገስጋስ ዓወታ መሊሳ ኣድሚቓቶ። ብሰንበት ካብ ዝተኻይዱ ግጥማት እውን ፈለማ ሳልሳይ ዲቪዥን ጋንታታት ደቂ ተባዕትዮ ድያ ምስ ደንበ ሰንበል ፀወታ ተሰሪዑለን ተፃወቲ ጋንታ ድያ ኣብ ሰዓቶም ክርከቡ ብዘይምኻሎም ግን እቲ ፀወታ ብዓው ደንበ ሰንበል 2-0 ብፎርፋይ ተዛዚሙ። ደቂ ኣንስትዮ ኣዱሊስ ምስ ድያ ኣብ ዝተረኸበሉ ኣዱሊስ 2-0 ተዓዊታ። ሳልሰይቲ ፀወታ ዝተሰርዐት ካልኣይ ዲቪዥን ደቂ ተባዕትዮ ጋንታታት ዓዲ ጓዕዳድ ምስ ማይ ተስፋ ክኸውን ከሎ እቲ ፀወታ ብዓወት ዓዲ ጓዕዳድ 2-0 ክዛዘምን ከሎ ዕዳጋ ሓሙስ ከዓ ብተመሳሳሊ ውፅኢት ኣብ ልዕሊ ሳሊና 2-0 ተዓዊታ ነጥዋ ከባቢላ። ኮሚቴ ስፖርት ምምሕዳር 4 ኣስመራ ናይ 3 ዓመት ገምጋም ስርሓ ፀብጻብ ኣቕሪባ።
2: እዚ ብ11 ሓምላ ብሜዳ ፖቾ ፊልያ ዝተኸደ ርክብ ዕድመ ዝተገብረሎም ወከልቲ ቤት ፅሕፈት ምምሕዳር ዞባ ማእከልን ኣባላት ስፖርት እቲ ንኡ ዞባ ተረኺቦም ነይሮም። ኣብ ቦንበሪ ኮሚቴ ስፖርት ንኡ ዞባ 4 ኣስመራ መምህር ሳምሶን ትካባብ ዘስምዖ ናይ መኽፈቲ ቃል ስፖርት ብዘይካን ወዲ ሰብ ዝህቦ ኣካላዊ ድዳለን ጥዕድናዊ ረብሓ ኮሚቴ ስፖርት ናይቲ ንኡ ዞባ ነዚ ብምርዳእ ብስፖርት ተኸስኪሶም ዝዓብዩ ንመጻኢ ድማ ንሃገር ዝውክሉ ብቕዓ ስፖርታውያ ንምፍራይ ክሰርሕ ከም ዝፀንሓ ረድዮም። ስፖርት ከም ዝሰረቱ ምስ ዝኸውን ውፅኢታዊ ምዃኑ ዘዘኻኽረ መምህር ሳምሶም መምሕዳር ንኡ ዞባ 4 ስምራ ብዓይነታት ስፖርት ኩዕሶ ሰክዔት፣ ኩዕሶ እግሪ፣ ኣትለቲክስ ብደቂ ተባዕትዮን ደቂ ኣንስትዮን ቅድም ብሽክለታ 86 ደቂ ኣንስትዮ ዝርከብኦም ብጥቕላላ 230 ኣብ ግራስሮት ኩዕሶ እግሪ ዝተሳተፉ ክሳብ 445 ዝበፅሑ ስፖርተኛታት ኣብ ትሕቲ ምምሕዳር ንኡ ዞባ ብምጥርናፍ ኣብ ስፖርት ሃገርና ዘይነዓቕ ኣበርክቶ ትገብር ከም ዘላ ገሊፆም። ክለብ ስፖርት ንኡ ዞባ 4 ኣስመራ ኣብ ዝሓለፈ ዓመታት ዝተጎናፀፈቶም ዓወታት ዝረኸበቶ ብልጫታት ኣመልኪቱ መምህር ሳምሶም ጋንታ ኩዕሶ ሰኪዒት ቀዳማይ ዲቪዥን ኣብ 225 ሻምፒዮን ኣብ 224 ድማ ዋንጫ ናፅነት ኣብ 223 ዋንጫ ዲያስፖራ ክትዓትርን ከላ ኣብ ካልኣይ ዲቪዥን ብተመሳሳሊ ኣብ ኩዕሶ ሰኪዒት ዋንጫ 225 ከም ዝዓተረት ኣረድዩ። ጋንታ ኩዕሶ እግሪ ክሊ ዕድመ 16-17 ኣብ 224 225 ክልተ ዋናጩ ኣብ ክሊ ዕድመ 14-15 ናይ ደቂ ተባዕትዮ ዋንጫ ኣብ ክሊ ዕድመ 12-13 ናይ ደቂ ኣንስትዮ ድማ ሳልሰይቲ ደረጃ ብምውፃእ ተሸላሚት ናሓስ መዳልያ ክትከውን ከላ ጋንታ ኣትለቲክስ ኣብ ክሊ ዕድመ 14-15 ድማ ተሸላሚት 5 ወርቂ መዳልያታት 1 ብሩርን 3 ነሓስን ብምዃን ብዞባ ደረጃ ጎብለል ናይ ክሊ ዕድመ 14-15 ብምዃን ክትርእስኪ ኢለ እያ። ኣብ 225 ዝተኻየደ ዋንጫ ሰማታት እውን ክትዕወተሉ ከም ዝኽኣለት ገሊፆም። ኣብ መወዳእታ መሓዳሪኑ ዞባ 4 ስመራ ወይዘሮ ኣልጋንሽቱኩ ነቲ ዝቐረበ ፀብጻብ መርኮሱ ብምግባር ንኹሎም ኣብቲ ንኡ ዞባ መንእስያት ኣብ ምምልማል ዝሰርሑ ኮሚቴ ስፖርት ኣመስጊና። ኣብቲ ዕለት ንኣሰልጠንትን ኣካየድትን ስፖርት ዝተዳልወ ሰርቲፊኬት ተዓዲሉ ብሓድሽ ኣወዳድባ ተበጊሱ ዘሎ

0: ሎ ሻምፒዮን ኩዕሶ እግሪ ከተማ ጊንዳዕ ዝሓለፈ ሳምንታት እውን ብዝተፈላለየ ውድዳት ቀፂል ነይሩ ፀብጻቡ ይስዕብ።
1: ኣብ ከተማ ጊንዳዕ ብሓድሽ ኣወዳድባ ዝካየድ ዘሎ ስፖርታዊ ውድዳት ኩዕሶ እግሪ ዝሓለፈ ሳምንት እውን ቀፂሉ ነይሩ ካብቲ ቦታ ዝበፅሓና ፀብጻቡ ይስዕብ። እዚ ኣብ መንጎ 6 ዓበይቲ ክለባትን 12 ናይ ማእከሎት ኣብ 2 ምድብ ዝተመደበ ብፌደሬሽን ኩዕሶ እግሪ ንኡዞባ ጊንዳዕ ዝተወደበ ግጥማት ኣብ ዝሓለፈ 2 ሰሙናት ዘካየዶ ፀወታታት ዝተረኽበ ውፅኢቱ ይስዕብ እዩ። ክለባት ቀዳማይ ዲቪዥን በቢግዜኡ ፀወታ እናመሓይሸትን ተዓዘብቲ ብዝምስጥ ኣገባብ ውህደት ተርኢ ዘላ ክለብ ፅርበት ዕንፀይቲ ሰገን ዶንጎሎ ነታ ብርክት ዝበሉ ደገፍቲ ቱንን መሳጢ ፀወታታት ከተርኢ ዝፀንሐት ዓባይ ክለብ ዓዋተ 6-2 ክረታዓን ከላ ማደርባ ንኢራብ 1-0 ኣልኣህሊ ድማ ንልምዓት 2-1 ረቲዐን። ኣብ ናይ ካልኣይ ዲቪዥን ምስ ንዕዘብ ባቡራይን ሕፅኢት 1-0 ደንደን ምስ ኣልዓውዳ ማዕረ 3-3 ኣልነጅም ንማዕበል 2-0 ሕፅኢት ንቀሒ ባሕሪ 1-0 ተዓዊታትላ። ዝቕፅል ግጥም ካልኣይ ዲቪዥን ሕፅኢት ምስ ኣልነስር ቀሕ ባሕሪ ምስ ኢትሓድ ቀዳማይ ዲቪዥን ድማ ባቡራይ ምስ ልምዓት ቀሕ ባሕሪ ምስ ዓዋተ ክጋጥማ መደብ ተሰሪዑለን ከም ዘሎ ካብቲ ቦታ ዝበፅሐነ ሓበሬታ የመልክት። ብውሉል ነጥቢ ኣብ 6 ፆታ ናይ ቀዳማይ ዲቪዥን ምስ ንርኢ ክለብ ኣልኣህሊ ብ16 ነጥቢ ቀዳመይቲ፣ ማደርባ ብ13 ነጥቢ ካልይቲ፣ ባቡራይ ብ9 ነጥቢ ሳርሴቲ ብምዃን ይመርሓ ኣለዋ። ኣብ ካልኣይ ዲቪዥን ናይ 2 ምድብ ቀዳሚቱ ኣልኣህሊ ብ9 ነጥቢ፣ ካልኣይቲ ኣልነጅም ብ7 ነጥቢ፣ ሳርሴቲ ደንደን ብ6 ነጥቢ። ኣብ ምድብ ለቀዳሚቱ ቀሕ ባሕሪ ብ9 ነጥቢ 5 ፀበልታ ሸቶ፣ ካልኣይቲ ባቡራይ 9 ነጥቢ 4 ፀበልታ ሸቶ፣ ሳርሴቲ ድማ ሕፅኢት ብ5 ነጥቢ ካብ ቀዳማ ክሳዕ ሳልሳይ ዘሎ ደረጃታት ሒዞን ኣለዋ።
0: ኣብ ከተማ ባፅዕ ክካየድ ዝቐነየ ውድድራት ኩዕሶ መርበብ ተዛዚሞ።
1: ኣብ ከተማ ባፅዕ ፌደሬሽን ኩዕሶ መርበብ ዞባ ሰሜናዊ ቀሕ ባሕሪ ተወዲቡ ኣብ መንጎ ትካላት መንግስቲ ክካየድ ዝቐነየ ውድዳት ሻምፒዮን ተዛዚሙ። እዚ ኣብ መንጎ 6 ናይ ደቂ ተባዕትዮን 2 ናይ ደቂ ኣንስትዮን ጋንታታት ትካላት መንግስቲ ክካየድ ዝፀንሐ ውድድር ኩዕሶ መርበብ ብ9 ሓምለዩ ብውዕውዕ መንፈስ ተዛዚሙ። ዕላማቲ ናስታት ሓደ ወርሒ ዝተካየደ ውድድር ስፖርታዊ ውድዳት ብሓፈሻ ኩዕሶ መርበብ ድማ ብፍላይ ንምብርባርን ንምሕያልን ከምኡ እውን ኣብ መንጎ መንእስያት ሌላን ሓድነትን ምፍጣር ዝዓለመ ከም ዝኾነ ተፈሊጡ። ጋንታታት ኩባንያ ህንፀት ቀሕ ባሕሪ፣ ሓይሊ መብራህቲ ሕርጊጎ ናይ ደቂ ተባዕትዮ ደቂ ኣንስትዮን ኣብ ናይ መዛዝም ግጥም ተራኺበን። በዚ መሰረት ኣብ ናይ ደቂ ተባዕትዮ ኩባንያ ህንፀት ቀሕ ባሕሪ ቀዳመይቲ ብምዃን ዓባይ ዋንጫን ወርቂ መዳልያን ክሽለም ከሎ፣ ጋንታታት ሓይሊ መብራህቲ ሕርጊጎን ፖሊስ ዞባ ሰሜናዊ ቀሕ ባሕርን ድማ ካልኣይን ሳልሳይን ደረጃታት ብምርካበን ተሸለምቲ ብሩ ናሓስን መዳልያታት ኮይነን። ኣብ መንጎ ኩባንያ ህንፀት ቀሕ ባሕርን ሓይሊ መብራህቲ ሕርጊጎን ናይ ደቂ ተባዕትዮን ደቂ ኣንስትዮን ኣብ ዝተኻየደ ግጥም ሓይሊ መብራህቲ ሕርጊጎ ኣብ ልዕሊ መጋጥምታት ብምዕዋት ዋንጫን መዳልያን ተሸሊማ። ኣብ ንኡዞባ ዓዲ ኸላ ብፌደሬሽን ቅድም ብሽክለታ ተወዲቡን 9 ሰናብቲ ክካየድ ፀንሐ ቅድም ብሽክለታ ዝሓለፈ ሰንበት 5 ሓምለ ብርክት ዝበሉ ኣፍቀር ስፖርትን ዕዱማት ኣጋይሽን ኣብ ዝተረኽብሉ ብውዕውዕ መንፈስ ተዛዚሞም። ኣብቲ 9 ሰናብቲ ዝተኻየደ ውድድር ብውልነት ዑታ ዝኾኑ ተቀዳድምቲ ዝሰምስዑብ እዮም። ኣብ ናይ 4ይ ዲቪዥን ለቀዳማይ ተመስገን ዓወት ብ4 ነጥቢ፣ ካልኣይ ናኦዱ ገብሪሂወት ብ39 ነጥቢ፣ ሳልሳይ ዘርሰናይ ሽመንዲ ብ36 ነጥቢ። ኣብ ናይ 4ይ ዲቪዥን ሀ ደቂ ተባዕትዮ ቀዳማይ ቴድሮስ ሚካኤል ብ46 ነጥቢ፣ ካልኣይ ዩኤል ታደሰ ብ45 ነጥቢ፣ ሳልሳይ ኬብሮን ሳሙኤል ብ30 ነጥቢ። ኣብ ናይ ሳልሳይ ዲቪዥን ቀዳማይ ብእምነት ጸጋይ ብ47 ነጥቢ፣ ካልኣይ ኣዳም ብርሃነ ብ33 ነጥቢ። ኣብ ካልኣይ ዲቪዥን ቀዳማይ ፍናን ወረደ ብ59 ነጥቢ፣ ካልኣይ ሳይሞን መንግስታ ብ26 ነጥቢ፣ ሳልሳይ ዮስያስ ሚካኤል ብ20 ነጥቢ። ኣብ ናይ ቀዳማይ ዲቪዥን ቀዳማይ ኣቤል ክፍሉ ብ78 ነጥቢ፣ ካልኣይ ሮቤል የማነ ብ30 ነጥቢ፣ ሳልሳይ ሻም ጎይቶኦም። ኣብ ናይ ደቂ ኣንስትዮ ቀዳሚቲ ኣርሲማ ተስፋ ጋብር ብ43 ነጥቢ፣ ካልኣይቲ ኤልዳና ወልዳይ ብ35 ነጥቢ፣ ሳልሰይቲ ዮሳን ሳለ ብ28 ነጥቢ። ኣብ መወዳእታ ተቀዳድምቲ ዝተዳለሉን ሽልማት ካብ ዝተፈላለዩ ሓለፍቲ ተቐቢሎም።
0: ኣብ ዜናታት ወፃኢ ምስ ዝሰግር ሕቡራት መንግስታት ኣሜሪካ፣ ካናዳን ሜክሲኮን ብሓባር ብምዃን ዘንግዶ ዘሎ ዋንጫ ዓለም 2026 ናይ ረብዒ ፍጻመ ፀወታታት ኣካይዱ ዝተረኽበ ውፅኢቱ ይስዕብ።
1: ኣብ ናይ ሎሚ ዓመት ውድድር ዋንጫ ንኸተልዕል ልዑል ግምት ተዋሂባ ዘሎ ፈረንሳ ኣንጻር ሞሮኮያ ናይ ረብዒ ፍጻመ ፀወታ ኣካይዳ። ኣብ ናይ ቅድሚ ዕረፍቲ ፀወታ ዘና ሃገራት ኣብ ዘካየዶ ግጥም ፈረንሳ መበል 28 ዶ ፍፁም ቅላዕ ረኺባ እኳ ተነብረት ንምህራም ሓላፍነት ዝወሰደ ሓለቓ ሃገራት ጋንታ ፈረንሳ ኪላን መባፔ ግን ሸቶ ንኸይመዝግባ ባሕላዊ ልዳት መሮኮ ያሲን ቦኑ ብምዕጋቱ ፈረንሳ መሪሕነት ክትሕዘሉ ትኽእል ዝነበረት ዕድል ኣባኺንያ ንዕረፍቲ ምሪሓ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ሓይላ ዘቕረበት ፈረንሳ ኣብ መበል 6 ዶ ካብ መባፔ ብዝረኸብታ ሸቶ መሪሕነ ናይቲ ግጥም ብምሓዝ ንፀወታ ክትቅልሶ ጀሚራ። ድሕሪ 6 ደቃይቁን ዑስማን ደንበለ ንዓወት ሃገሩ ርግፅቲ ዝገብረ ካልኣይቲ ሸቶ ብምዝጋቡ ፈረንሳ ነቲ ኣብ ዓመት 2020

0: 22 ኣብ ልዕሊ ሞሮኮ ሰኒዳቶ ዝነበረት ናይ ክልተ ባዶ ዓወት ብምርጋብ ናብ ፍርቂ ፍጻመ ዘሊላ ምባፔ ብሉስ ተጻታይ ናይ ዝግጥም ዝተሰመየ ኪልያን ኣብ ናይ ሎሚ ዓመት ዋንጫ ዓለም ብ8 ሸቶታት ምስ ኣርጀንቲናዊ ሊዮኔል መሲ ብምዃን ዝመርሕ ዘሎ ተጻወታይ ሓለ ውሉዳት ሞሮኮ ያሲ ቦኑ ኣብ ውድዳት ዋንጫ ዓለም ካብ ዝተቓልዓሉ 9 ፍጹም ቅላዕ 2 ኩዕሳሱ ጥራይ እዩ ኣዝይቑ ዘሎ ስጳኞን ቤልጅሙን እውን ናይ ርብዒ ፍጻመ ፀወታ ናካይደን እየን እዚ ኣብ ከተማ ካንሳስ ዝተኻይደ ፀወታ ስጳኞ ኣብ ናይ ቅድሚ ዕረፍቲ ፀወታ መበልሳሳዶ ካብ ፋብያን ሩዩስ ብዝረኸብታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ቤልጅየም ዕረፍቲ ቅድሚ እካሉ ኣብ መበል 41 ዶ ካብ ዲ ኬትላይረ ብዝረኸብታ ሸቶ ተማዕራሪ ኣዕሪፋ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ክልትዮን ሃገራት ሸቶ ንክረኽባ እኳ ተፃዕራ መበል 78 ዶ ግን ስጳኛ ካብ ተቐይሩ ናብ ሜዳ ዝወረደ ሚኬል ሜሪኖ መዕወቲ ሸቶ ብምርካባ ነዚ ግጥም 2-1 ብምዕዋት ድሕሪ ዓመ 2010 ፈለማ እዋን ናብ ርዕቢ ፍጻመ ሰጊራ ኣብዛ ፀወታ ናይ ቤልጅየም ጀርሚ ዶኩ ብሉፅ ተጻዋታይ ተባሂሉ ተሰይሞ
1: Can you believe it? Off the bench to score again. And now Spain heading to the semi-final.

ኖርዌይን እንግሊዝን እውን ፀወተን ኣካይደን ይረን ን ኣብዚ ውድድር ታሪክ ሰሪሓ ዘላ ኖርዌይ ኣንጻር እንግሊዝ ንዝህልዋ ፀወታ ቀሊል ከምዘይኮውን ፈሊጥያ ንሜዳ ወሪዳ ኣብ ናይ ቅድሚ ዕረፍቲ ፀወታ ኖርዌይ ኣብ መበል 36 ካብ ሺልድራፕ ብዝረኸብታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ዕረፍቲ ቅድሚ ካልኡ እንግሊዝ ኣብ መበል 45 ካብ ጁድ ቤሊንግሃም ዝረኸብታ ሸቶ ተማዓራርያን ዕረፍቲ ወፅያ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ክልትዮን ሃገራውያን ጋንታታት ምዕቱ ሸቶ ኣብ ምንዳይ ኳ ተወፈራ ምዱብ ግዜ ግን ባዶ ባዶ ብምዛሙ ዕውቲ ንምፍላይ ተወሳኺ 30 ደቂቕ ተዋህበ እንግሊዝ ኣብ መበል 96 ካብ ቤሊንግሃም ዝረኸብታ ምዕቱ ሸቶ 2-1 ተዓውታ ወፅያ ኣብዛ ፀወታ ንክልተ ሸቶታት ሃገሩ ዘመዝገበ ቤሊንግሃም ይብል ሰፃዋታይ ተባሂሉ ተሰይሞም እንግሊዝ ድሕሪ 1966 ንሳልሳይ ግዜያ ናብ ፍርቂ ፍጻሚ ክትሓልፍ ክኢላ ዘላ ናይ ዝሓለፈ ውድድር ሻምፒዮን ኣርጀንቲና ኣንጻር ስዊዘርላንድ ፈታኒ ፀወታ ያካይዳ ኣብ ናይ ቅድሚ ዕረፍቲ ፀወታ ኣርጀንቲና ብ10 ካብ ማካሊስተር ብዝረኸብታ ሸቶ ሓደ ባዶ መሪሓን ዕረፍቲ ወፅያ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ስዊዘርላንድ ኣብ መበል 67 ካብ ኑዶዌ ብዝረኸብታ ሸቶ ናብ ፀወታ ተመሊሳ እንትኾነ ስዊዘርላንድ ናጥቃዓ ኤምቤሎ ብክልተ ብጫ ካርድ ብምኽሳራ ንዝተረፈ ፀወታ ብጎደሎ ተፃወትን ክዛዙምያ ተገዲዳ እንትኾነ ኣርጀንቲና ምዱብ ግዜ ክሳዕ ዝዛዘም ነቲ ዝነበራ ናይ ቁፅሪ ፀብለልታ ክትጥቀመሉ ተሸጊራ ኣብ ተወሰኽቲ 30 ደቓይቕ ግን ኣርጀንቲና ካብ ጁልያን ኣልቫረስ ብልስቲ ሸቶ ብምርካብ ናብ መሪሕነት ክትምለስን ከላ ኣብ መበል 21 ደቕ እውን ካብ ላውታሮ ማርቲነዝ ንዓወታ ርጉፅ ገብረት ሸቶ ሳሰይ ሸቶ ብምውሳኻ እቲ ፀወታ ብዓወታ 3-1 ተዛዚሞ ኣብዛ ፀወታ ናይ ስዊዘርላንድ ንዶዩ ብሉስ ተፃታይ ተባሂሉ ተሰይሞ ዝኸበርኩም ተዓዘብቲ ንሎሚ ዝተዳለወ ሰሙናዊ ፍጻምታት ስፖርት ኣብዚ ፍጸም ስለምክታልኩም ኣዚና ንመስክን ዝመፁ ዘሎ ሰሙን ይክኾኑ ምረኻብና ክሳብ ሽዑ ግን ሰላም።

ሰዓት 9 ኣኺሉ ከመይ ተምስኡ ፈነወይ ኤሪቲቪ ኣብ ምክትሳል ትርከቡ ዝኸበርኩም ተዓዘብትና ከመይ ተምስዮም ንሎሚ ሶኒ 13 ሓምለ ዝተዳለወ ሃገራውን ኣሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ እስጢፋኖስ ግርማይ ንምክትታልኩም ብኽብሪ እንዳዓደምኩ ብቐንዲ ነጥብታት ይፍልም

0: ፕሬዚደንት ኢሳያስ ኣፈወርቂ ብምክንያት ዕረፍቲ ኣሜሪካ ጠር ነበር ሼክ ሓመድ ቢን ኸሊፋ ኣልሳኒ ናይ ሓዘን መልእኽቲ ሰዲዶም። ውፅኢት ሃገራዊ መልቀቕ ፈተና ካልኣይ ደረጃ ማለት ማትሪክ ዓመተ ትምህርቲ 2025-2026 ብወግዒ ተነጊሮም። ኣባል ካዛኪስታናዊት ክለብ ኣስታና ሄኖክ ሙሉ ብርሃን ሎሚ ኣብ ቻይና ናይ መድረኽ ዓወታ መዝጊቦም። ኣሜሪካ ኣብ ልዕሊ ኢራን ዝጀመረቶ ሓድሽ መጥቃዕትታት ሎሚ 13 ሓምለ ቀፂላ ተውዒላ። ኣብ ኤውሮጳ ካብ ዝሓለፈ ወርሒ ሰነ ምስ ቁትር ዋዒ ብዝተኣሳሰር ጥዕናዊ ፀገማት ልዕሊ 10,000 ሰባት ከም ዝሞቱ ተገሊፆም። ኣብ ታይላንድ ኣብ ዝርከብ መዘናግዒ ማእከል ብዘጋጥመ ሓደጋ ኣባርዕ ብውሕዱ 27 ሰባት ሞይቶም። ዝርዝር ዜና፣ ፕሬዚደንት ኢሳያስ ኣፈወርቂ ብምክንያት ዕረፍቲ ኣሚር ሃገረ ቀጠር ነበር ሼክ ሓመድ ቢን ኸሊፋ ኣልሳኒ ናይ ሓዘን መልእኽቲ ሰዲዶም። ናብ ኣሚር ቀጠር ሼክ ተሚም ቢን ሓመድ ቢን ኸሊፋ ኣልሳኒ ኣብ ሰደዶም መልእኽቲ ዝተሰምዖ መሪር ሓዘን ዝገለፀ ፕሬዚደንት ኢሳያስ ኣፈወርቂ ንስድራ ቤት ኣሚርን መላእ ህዝቢ ቀጠርን ፅንዓት ተሃብኩም ኢሎም። ፕሬዚደንት ኢሳያስ ኣብ መልእኽቱ ነፍሲሄር ሼክ ሓመድ ቢን ኸሊፋ ኣልሳኒ ሕውነታዊ ዝምድና ኤርትራን ቀጠርን ኣብ ምድልዳል ዝተፃወቶ ተራ ብምጥቃስ ኣብ መጻኢ ንሰናይ ክልቲኡ ህዝብታት ብዝበለፀ ከም ዝምዕብል ዘለዎ ምንዮት ገሊፆም። ውፅኢት ናይቲ ኣብ ዝሓለፈ ወርሒ መጋቢት ኣብ ውሽጢ ሃገርን ስዑድያን ዝተካየደ ሃገራዊ መልቀቕ ፈተና ካልኣይ ደረጃ ማለት ማትሪክ ብወግዒ ተነጊሮም። ወኪል ኤሪና ሙሴ ኪዳነ ካብ ሳዋ ዝለኣኾ ፀብጻብ ኣሎ። ዳናይ ተስፋዝጊ ከተቕርቦ እያ።
1: ውፅኢት ሃገራዊ መልቀቂ ፈተና ካልኣይ ደረጃ ማትሪክ ዓመተ ትምህርቲ 2025-26 ትማል 12 ሓምለ ብወግዒ ተነጊሩ። ኣብ ሃገራዊ ኢንስቲትዩት ላዕለዋይ ትምህርትን ምርምርን ዳይረክተር ማእከል ፈተና ዶክተር ብስራት ገብሩ ንኤሪና ኣብ ዝሃበቶ ሓበሬታ ፈተና ካብ ዝወሰዱ 21,561 ተምሃሮ እቶም 4,831 ማለት 22.4%ዊት ንዲግሪን ዲፕሎማን ከም ዝሓለፉ ብፆታ ክረአን ከሎ ድማ ተቀራራቢ ከም ዝኾነ ገሊፃ።
2: ኣብዚ ናይ 2026 ፈተና ዝተመዝገቡ ተምሃሮ 21,803 ክኾኑ ከለዉ ካብዚኣቶም 21,561 ተምሃሮ ማለት 98.9% እዮም ተሳቲፎም። ብሃገር ደረጃ ግን ንዲግሪን ንዲፕሎማን ዝሓለፉ ተምሃሮ 4,831 እዮም። እዚኦም ከዓ 22.4% ካብቶም ተምሃሮ እዮም። ምስ ናይ 2025 ዝተሳተፉ ተምሃሮ ክወዳደር ከሎ እቶም ዝተሳተፉ ተምሃሮ 24,692 ተምሃሮ እዮም ነይሮም። እቲ ምሕላፍ ግን 19.8% ነይሩ። ስለዚ ናይ ለምዘበን ምሕላፍ ፐርሰንት ካብቲ ናይ ዓሚ ቅሩብ ዝለዓለ እዩ ማለት እዩ።
1: ዝሓለፉ ተምሃሮ ሃገራዊ ኢንስቲትዩት ላዕለዋይ ትምህርትን ምርምርን ብዘውፅኦ መምርሒ መሰረት ነናብ ዝምልከቶም ኮሌጅ ከም ዝኸዱ ብምሕባር ናይ ኮሌጅ ኣመሃህራን ኣካይዳን ካብቲ ናይ ካልኣይ ደረጃ ዝተፈለየ ስለ ዝኾነ ብግቡእ ክዳለውሉን ብዝለዓለ ክፅዕሩን ተላብያም።
2: ዝሓለፉ ተምሃሮ ከምቲ ናይ ዝሓለፈ ዓማውቲ ናብ ዘ ዝምልከቶም ኮሌጃት እዮም ክኸዱ። ኣብ ኮሌጃት ዝኣትዉ ተምሃሮ በቲ ሃገራዊ ኢንስቲትዩት ላዕለዎት ትካላት ትምህርትን ምርምርን ዘውፅኦ መምርሒ ኣገባባትን እዩ። ተምሃሮ ናብ ኮሌጃት ኣትዮም ነቲ ዝጀመርዎ ፃዕሪ ክቕፅልዎን እቲ ጀሚሮሞ ዘለዉ ዓወታት ድማ ናብ ዝለዓለ መድረኽ ከበርኽዎን ንላቦ። ኩልግዜ ከምቲ ንብሎ ዝፃዕረ ይዕወት ከም ዝበሃል ክፅዕሩን ግዜኦም ክጥቀምሉን ኣብ መዝጊቦሞ ዘለዉ ዓወት ክቕፅልዎን ከም ዘለዎም ከዓ ንዘኻኽሮም። ኣብ ላዕለዎት ትካላት ትምህርቲ ዘሎ ኣመሃህራን ኣካይዳን ካብቲ ናይ ቀዳማይን ካልኣይን ደረጃ ትምህርቲ ዝተፈለየ ስለ ዝኾነ ክዳለውሉን ክብድህዎን እውን ኣለዎም።
1: ዶክተር ብስራት ኣስዒባ ኣብዚ ፈተና ዘይተዓወቱ ዳግማይ ናይ ምፍታን ዕድሎም ክፉት ስለ ዝኾነ ተስፋ ከይቆረፁ ከፅንዑን ክዳለውን ኣዘኻኺራ። ሃገራዊ መልቀቂ ፈተና ካልኣይ ደረጃ ማለት ማትሪክ ናይ ዓመተ ትምህርቲ 2025-26 ካብ 16 ክሳብ 22 መጋቢት

0: ውሽጢ ሃገር ከምኡ ኣብ ጅዳን ርያድን ስዑድያ ብጠቕላላ ኣብ 17 ነጥብታት እዩ ተዋሂቦም። ካብ ተፈተንቲ እቶም 89.3 ሚእታዊት ብስሩዕ ክመሃሩ ዝሓገዩ 10.7 ሚእታዊት ድማ ዳግማይ ዝተፈተኑ ኮይኖም ልዕሊ 48 ሚእታዊት ደቂ ኣንስትዮ ነይረን።
1: ናብ ካልእ ዜናዊ ፀብጻብ ምስ ንሰግር ሃገራዊ ኮንፈደሬሽን ሰራሕተኛታት ኤርትራ ንዝውድቦ ስልጠናታት ዝሕግዝ ናይ ኣሰልጠንቲ ስልጠና ወዲቦም። ካብ ህዝባዊ ርክባት ናይቲ ኮንፈደሬሽን ዝበፅሓበና ትሕዝቶ ብመልክዕ ፀብጻብ ተወሂድሎ ኣርሴማ ኣስመሮም ክተቕርበ እያ።
2: ሃገራዊ ኮንፈደሬሽን ሰራሕተኛታት ኤርትራ ምስ ትካል ስልጠናን ትምህርትን ኣገልግሎት ሞያዊ ምክርን ምርምርን ብምትሕብባር ናይ ኣሰልጠንቲ ስልጠና ወዲቦም። ኣብዚ ካብ 9 ክሳብ 11 ሓምለ ኣብ ኣስመራ ዝተኻየደ ስልጠና ኣባላት ፈፃሚት ኣካል ሃኮሰ፣ ሓለፍቲ ፈደሬሽናት ሰራሕተኛታት፣ ሓለፍቲ ኣብያተ ፅሕፈት ሃኮሰ ኣብ ዞባታትን ካልኦት ኣካላት ሃኮሰአን ተሳቲፎም። እቲ ስልጠና ሃኮሰ ምስ ሰራሕተኛታት ብዝዛመድ ንዝውድቦ ስልጠናታት ዝሕግዝ መፅናዕቲ ቅድመ ስልጠና፣ ምልላይ ሰልጠንቲ፣ ምድላው መወክሲ ስልጠና፣ ሜላ ኣቀራርባ ስልጠናን ምፍጣር ባይታ መልሲ ዕንጋለ ኣብ መንጎ ኣሰልጠንትን ሰልጠንትን ዘጠቃለለ ነይሮም። ኣብ ሃኮሰ ሓላፊ ክፍሊ ስልጠና ትምህርትን ምምዕባል ዓቕሚ ሰብን ኣቶ ሙሉጌታ ፍስሓ ፅዮን ኣብ ዝሃቦ መዛዘሚ ቃል እቲ ስልጠና ቅድሚ ሕጂ ንዝተዋህበ ስልጠናታት ዝድርዕ ምዃኑ ብምግላፅ ሰልጠንቲ ንዝቐሰምዎ ትምህርቲ ብግብራዊ ስራሕ ከዕምቕዎ ተላብዮም። እዚ ከምዚ ኢሉ እንከሎ ሃኮሰ ኣብ ምሕያል ንጥፈታት ህዝባዊ ርክባት ናይቲ ኮንፈደሬሽን ዘተኮረ ዘተ ኣካይዶም። ሓላፊ ህዝባዊ ርክባት ሃኮሰ ኣቶ ግርማይ ኣብርሃም ንኽልሳ ሓሳባውን ኣድማሳውን ዕማማት ህዝባዊ ርክባት ብመንፅር መረዳእቲ ሃኮሰ ወረቐት ክቐርብ እንከሎ ህዝባዊ ርክባት ሃኮሰ ካብ 2017 ንዝዓመሞ ንጥፈታት ዘጓኖፎ ብድሆታትን ንምፍትሑ ዝተወስደ ስጉምትታትን ብዝርዝር ኣብርሆም። ተሳተፍቲ ብግዲኦም ንጥፈታት ህዝባዊ ርክባት ንምህብታም ዝሕግዝ ሓሳባት ኣካፊሎም። ኣብ መወዳእታ ምክትል ዋና ፀሓፊ ሃኮሰ ኣቶ ክብሪ ኣብኪዳነ ዕማማት ሃኮሰ ንምጉላሕን ንምድንፋዕን ክፍልታት ፈደረሽናት ሰራሕተኛታትን ኣብያተ ፅሕፈት ዞባታትን ምስ ህዝባዊ ርክባት ተወሃይደን ክሰርሓ ተላብዮም።
1: ኣብ ዞባ ጋሽ ባርካ ስርዓተ ሓበሬታን ኣገባብ ምዝጋብ ሰነዳትን ንምፅፋፍ ዝካየድ ፃዕሪ ንምዕዋት ብዓውዲ ጂኦግራፊያዊ ሓበሬታ ማለት ጂኣይኤስ ክስልጥኑ ዝፀንሑ 28 ሰራሕተኛታት መንግስቲ ብ10 ሓምለ ኣባረንቱ ተመሪቖም። ኣብዚ ንክልተ ሰሙን ዝቐፀለ ስልጠና ዝተሳትፉ ካብ ምምሕዳር ዞባ በዓል ስልጣን ኣግራብን እንስሳ ዘገዳምን፣ በዓል መዚ መጓዓዝያ ምድሪ፣ ጨንፈር ሃብቲ ባሕሪ፣ ባህልን ስፖርትን፣ ኣገልግሎት ማይ ከምኡውን ጨናፍን ሚኒስትሪታት ጥዕናን ትምህርትን ዝተዋፅኡ እዮም። ኣሰልጠንቲ ንኣገዳስነት ጂኦግራፊያዊ ሓበሬታ ኣብ ኣድማዕነት ትግባረ ዝውጠን መደባት ብምጥቃስ ብዝለዓለ ክስራሓሉ ተላብዮም። ኣመሓዳሪ ዞባ ጋሽ ባርካ ኣምባሳደር ማሕሙድ ዓሊ ሕሩይ ኣብ ዝሃቦ መዛዘሚ ቓል ሰልጠንቲ ዝቐሰምዎ ዓውዲ እዋናዊ ኣገዳስነት ከም ዘለዎ ብምሕባር ኣብ ኩለንኡ ዞባታት ብዛዕባ ዝካየድ ንጥፈታት ጉርፁፅ ሓበሬታ ንምእካብ ክድፍኣሉ ምዃኑ ኣረዲኦም። ኣብ ንኡስ ዞባ ሓልሓል ምምሕዳር ከባቢ ማያ ዋለድ ብ10 ሓምለ ብዝወቕዐ ዝናብ ኣብ ንብረት ሕርሻን ጥሪትን ጉድኣት ኣውሪዶም። እቲ ኣብ ሰዓታት ድሕሪ ቀትሪ ዝሃረመ በረድን ንፋስን ዝተሓወሶ ብርቱዕ ዝናብ ኣብ ዝተዘርአ ኣካልን ኣብ ምህርቲ ዝበፅሐ ጀራዲንን ሃስያ ከም ዘውረደ ኣመሓዳሪቲ ምምሕዳር ከባቢ ኣቶ ኢድሪስ ኖር እስማዒል ሓቢሮም። ብዘይካዚ ኣብ ትካል ትምህርቲ ፅርግያን ካልእ ትሕተ ቅርፅን ጉድኣት ክወርድን ከሎ 6 ከብትን 30 ኣጣልን ከም ዝሞታ ሓላፊ ምምሕዳርን ፋይናንስን ንእዞባ ሓልሓል ኣቶ ዕምር ዑስማን ሓቢሮም። ምምሕዳር ከባቢ ማያ ዋለድ ካብ ከረን ሸነኽ ሰሜን ኣስታት 55 ኪሎ ሜትር ርሒቓ ትርከብ። ኣባል ካዛኪስታናዊት ክለብ ኣስታና ሄኖክ ሙሉ ብርሃን ንመበል 25 ግዜኡ ዝካየድ ዘሎ ዙር ማግኒፊሰንት ቂንግሃይ ቻይና ሎሚ ናይ መድረኽ ዓወት ኣመዝጊቦም። ጋዜጠኛ ሚካኤል ሓድጉ ዘዳልዎ ዜናዊ ፀብጻብ ኣሎ ስዒቡ ክቐርብ እዮም።
3: ኤርትራዊ ፕሮፌሽናል ተቀዳዳማይ ካዛኪስታናዊት ክለብ ኣስታና ሄኖክ ሙሉ ብርሃን ሎም 13 ሓምለ ኣብ ዝተካየደ ሳልሳይ መድረኽ ዙር ማግኒፊሰንት ቂንግሃይ ናይ መድረኽ ዓወት ኣመዝጊቡ። ሳልሳይ መድረኽ ናይ ዝውድድር 167.7 ኪሎ ሜትር ዝሸፈነ ክኸውን ከሎ ሄኖክ ኣብ መወዳእታ 300 ሜትሮ ዝፈፀሞ መጥቃዕቲ እዩ ነዚ ናይ መድረኽ ዓወት በቂዑ። ሄኖክ ኣብ ሰዓት 47.21 ኪሎ ሜትር እናተሓንበበ ንውድድሩ ብ3 ሰዓታት 33 ደቓይቕን 8 ካይታትን እዩ ዛዚሞ። በዚ ዘመዝገቦ ዓወት ተሓጊዙ ሄኖክ ኣብ ናይ ግዜ ውድድር ካብ መራሒ ዘሎ ኤካዶራዊ ተቐዳድማይ ጆናታን ክለቨር ካሴዶ ብሓደ ካልእ ድሒሩ ኣብ ካልኣይ ደረጃ ደይብሎ። ብዘይካዚ ምስ ስጳኛዊት

0: ቦርጎ ዝፃወትን ሻምፒዮን ኣፍሪቃ 2025 ዝኾነ ኦሎምፒካዊ መርሃዊ ቅዱስ ኣብዚ መድረኽ መበል 48 ደረጃ ኣትዩ ንመበል 25 ግዜ ዝካየድ ዘሎ ዙር ማግኒፊሰንት ቂንግ ሃይ 2026 8 መድረኻት የጠቓልል። ኣብ ቻይና ዝካየድ ዙር ማግኒፊሰንት ቂንግ ሃይ ኣብ ኣጉሪ ኤስያ ካብ ዝካየዱ ውድዳት ብሽክለታ ብዕቤቱ ኣብ ቅድሚት ዝስራዕ እዩ።
1: ነመስግነካ ሚካኤል ሓድጉ። ዜና መስዋዕቲ ኣባል ሚኒስትሪ ምክልኻል እዚ ህዝባዊ ሰራዊት ገዲም ተጋዳላይ ኮነሬል ማእከል ወልደስላሴ ኣርኣያ ሸባ ብ12 ሓምለ ኣብ መበል 74 ዓመት ዕድሚኡ ብሕማም ተሰዊኦም ኣብ 1974 ኣብ ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈ ተገዳላይ ማእከለ ኣብ እዋን ሓርነታዊ ቃልሲ ኣብ ክፍለ ተዓሊምን ተዋጋእ ሰራዊትን ክሳብ ብደረጃ ኣዛዝ በጠሎኒ ድሕር ናፅነት ድማ ኣብ ወተሃደራዊ ቤት ፍርዲ ከምኡ ውን ኣብ ተዋጋእ ሰራዊት ብደረጃ ኣዛዝ ብርጌድ ሓለቓስታ ክፍለ ሰራዊትን ኣዛዚ ክፍለ ሰራዊትን ካብ ሰነ 2019 ክሳብ ዕለተ መስዋእቱ ድማ ኣብ እዚ ህዝባዊ ሰራዊት ተመዲቡ ንሃገሩን ህዝቡን ብተወፋይነት ዘገልገለ ሓርበኛ እዮም። ስቡእ ኮሎኔል ማእከለ ወልደ ስላሴ በዓል ሓዳርን ኣቦ 6 ውሉዳትን እዮም። ስነ ስርዓት ቀብሩ ድማ ፅባሕ 14 ሓምለ ፍርቂ መዓልቲ ኣብ መካነ መቓብር ሓርበኛታት ኣስመራ ክፍፀም እዮም። ሚኒስትር ምክልኻል እዚ ህዝባዊ ሰራዊት ብመስዋእቲ ኮሎኔል ማእከለ ወልደ ስላሴ ኣርኣያ ሸባ ዝተሰምዖ መሪር ሓዘን እናገለፀ ንስድራ ቤቱን መቃልስቱን ፅንዓት ይሃብኩም ይብል። ስዕብ ዜና ሃገራት ወፃኢ እዩ ንመክተታልኩም ብክብሪ ኣደም። ዜና ወፃኢ ኣሜሪካ ኣብ ልዕሊ ኢራን ዝጀመረቶ ሓድሽ መጥቃዕትታት ናብ ሎሚ 13 ሓምለ ኣብ ዘውግሕለይቲ ቀፂላቶም። እቲ ስጉምቲ መልሰ ግብር ናይቲ ኢራን ብመፃብቢ ሆርሙዝ ኣብ ልዕሊ ዝሓልፋ መራኽብ ተካይዶ ዘላ መጥቃዕትታት ምዃኑ ማእከላይ እዚ ኣሜሪካ ኣፍሊጡሎም። በዚ ናይ ሎሚ ደብዳብ ስርዓተ መከላኸሊ ሚሳይላት፣ ስርዓተ ራዳር መፍረም ሚሳይላትን ድሮናትን ከምኡውን ጀላቡ ኢራን ቀንዲ ዕላማ ምንባሮም ተገሊፆም። ሓለዋ ሰውራ ኢራን ብወገኑ ኣብ ዮርዳኖስ፣ ባሕሬን፣ ኩዌትን ዑማንን ኣብ ልዕሊ ዝርከብ ወተሃደራዊ ዕላማታት ኣሜሪካ ናይ መልሰ ግብር መጥቃዕትታት ከም ዘካየዳ ኣፍሊጡሎም። ኢራን በቲ መጥቃዕቲ ከቢድ ሰብኣውን ንዋታውን ክሳራ ከም ዝወረደ ክትገልፅን ከላ ኣሜሪካ ግና ኣሉታዊ ምላሽ ይባ ትሉላ። ኩናት ብሰላም ንምዕራፍ ኣብ ዝሓለፈ ወርሒ ሰነ ዝተበፅሐ ናይ ምርዳእ መዘክር ከመ ዘብቅዐ ዝገለፀ ፕሬዚደንት ዶናልድ ትራምፕ ኣብ ልዕሊ ኢራን ዝካየድ ደብዳብ ከም ዝሰፊሑ ዝገልፅ ዘሎም። ንመፃብቦ ሆርሙዝ ከም ዝዓፀወ ዝሓበረ ሓለዋ ሰውራ ኢራን ከዓ ኣብ ዞባ ማእከላይ ምብራቕ ኣብ ልዕሊ ዝርከብ ወተሃደራዊ ዕላማታት ኣሜሪካ ዘካይዶም መጥቃዕትታት ከም ዝሐይልዎ ኣፍሊጡሎም። በዚ ድማ ነቲ ኣብ መወዳእታ ዝሓለፈ ወርሒ ለካቲት ዝተወልዐ ኩናት ብሰላም ንምዕራፍ ክካየድ ዝፀንሐ ፈተነታት ኣብ ሓደጋ ከም ዝወደቐ ተገሊጹሎም። ኣብ ኤውሮጳ ካብ ዝሓለፈ ወርሒ ሰነ ምስኩት ርዋዕ ብዝተኣሳሰር ጥዕናዊ ፀገማት ልዕሊ 10,000 ሰባት ከም ዝሞቱ ፀብጻባት ገሊፆም። ኣብ ዝተጠቕሲ ኣዋርሕ ኣብ ብርክት ዝበላ ሃገራት ኤውሮጳ መተን ዋዒ ብገምጋም ልዕሊ 40 ዲግሪ ሴንቲግሬድ ከም ዝበፅሐ ዝጠቐሱ ፀብጻባት ፈረንሳ፣ ጀርመን፣ ኢጣልያ፣ ስፓኛ፣ ሆላንድን ግሪክን ሕልፊ ካልኦት ሃገራት ከም ዝተጠቃዓ ረዲኦም። ኣብዚ እዋን እዚ ኣብ ፈረንሳ፣ ስፓኛን ኢጣልያን ተኸሲቱ ዘሎ ሓደጋታት ባርዕ መሮር ሳዕቤን ናይቲ ዋዒ ምዃኑ ድማ ተጠቒሱሎም። ወድብ ሕብራት ሃገራት ኣብ ወርሓት ሓምለን ናሕሰን ናይዚ ዓመት ኣብ ሰፊሕ ክፋል ዓለምና ሓደጋ ኤልኒኖ ክኽሰት ከም ዝኽእል ኣቐዲሙ ምእማቱ ኣይረስዓን። ኣብ ከተማ ባንኮክ ታይላንድ ኣብ ዝርከብ መዘናግዒ ማእከል ብዘጋጠመ ሓደጋ ባርዕ ብውሕዱ 27 ሰባት ሞይቶም። በቲ ሓደጋ ህስያት ዝርከብዎም ልዕሊ 70 ቆሲሎም ብምህላዎም ቅፅር ምዉታት ክዛይድ ከም ዝኽእል ሰብ መዝጥዕና ታይላንድ ኣሚቶም። ብዘይካዚ በቲ ዛጊድ ጠንቁ ዘይተነፀረ ባርዕ ከቢድ ንዋታዊ ዕንወት ከም ዝሰዓበ ክፍለጥ ተኻኢድሎም። እቲ ባርዕ ድሕሪ 2009 ኣብ ታይላንድ ካብ ዘጋጠመ ተመሳሳሊ ሓደጋታት እቲ ዝዓበየ ሰብኣዊ ክሳራታት ዘውረደ ምዃኑ ፀብጻባት ኣመልኪቶም። ህዝባዊት ሪፓብሊክ ቻይናን ሩስያን ንሰለስተ መዓልታት ዝቐፀለ ብቐጥታዊ ተኽሲ ዝተሰነ ሓበራዊ ልምምድ ሓይሊ ባሕሪ ኣካይደን። ዕላማ ናይዚ ኣብ ማያት ቻይና ዝተኻየደ ልምምድ ዓቕሚ ሓይሊ ባሕሪ ክልትኤን ሃገራት ብምውኻድ ግዳማዊ ተፃብኦታት ንምምካት ምዃኑ ኣፍሊጠን። እቲ ልምምድ ምድንፋዕ ናይ ምውጋእ ዓቕምን ምስፋሕ ስልያዊ ንጥፈታት

ትን ዘጠቃለለ ኮይኑ ብርክት ዝበላ መራክብን ሰማሪናት ከም ዝተሰለፋ ኣዘዝቲ ሓይሊ ባሕሪ ክልትኤን ሃገራት ገሊፆም። ህዝባዊት ሪፓብሊክ ቻይናን ሩስያን ኣብ ዝሓለፈ ቀረባ መዓልትታት እውን ኣብ ሰላማዊ ውቅያኖስ ዓመታዊ ልምምድ ሓይሊ ባሕሪ ምካየድን ዝፍለጥ እዮም። ቻይናን ሩስያን ካብ 2012 ዓመታዊ ልምምድ ሓይሊ ባሕሪ ከካየዳ ምፅንሐን ዝተጠቕሱ ፀብፀባት ዝሓለፈ ዓመት ኣብ ሰላማዊ ውቅያኖስ ከም ዘካየድኦ ዘይረድኦም። ቁጠባዊ፣ ፖለቲካዊ፣ ወታሃደራውን ፀጥታውን ዝምድና ቻይናን ሩስያን እናሰፋሐ ይመፅእ ከም ዘሎ እየን ክልትኤን ሃገራት ዝጠቕሳ። ኣብ ኣፍጋኒስታን ተኸሲቱ ብዘሎ ፀጥታዊ ዘይምርግጋ ኣስታት ሓደ ሲሶ ካብ ህዝብቲ ሃገር ንሓደጋ ጥሜት ተቓሊዑ ከም ዘሎ ውድብ ሕቡራት ሃገራት ገሊፆም። ኣስታት 14 ሚልዮን ካብ ኣፍጋኒስታን ተፀባዩ ህፁፅ ረድኤት ኮይኑ ከም ዘሎ ዝጠቅስ እቲ ውድብ ልዕሊ 5 ሚልዮን ቆልዑ ብዓፀቦ ከይጥቅዑ ከም ዘስግእ ኣረዲኦም። ካብ 201 ኣብ ኣፍጋኒስታን ብዝተኸስተ ፀጥታውን ወታሃደራውን ቅልውላው ህዝቢ ማሕበረ ቁጠባውን ንጥፈታቱ ከሰላስል ከም ዘይከኣለ እዩ ዝግለፅ ዘሎም። ኣሜሪካ ን20 ዓመታት ኣብቲ ሃገር ዘካየደቶ ወተሃደራዊ ወፍሪ ኣብ 2021 ከብቅዕ እኳ እንተኸኣለ ሓርግታቱ ግና ይቕፅል ከም ዘለዮም ፀብፀባ ዝጠቕሶም። ኣብዚ እዋን እዚ ኣብ መንጎ ኣፍጋኒስታንን ፓኪስታንን ተኸሲቱ ብዘሎ ወተሃደራዊ ምትፍናን ነቲ ኩነታት መሊሱ ኣጋዲድዎ ከም ዘሎ ናይ ቀረባ ተዓዘብቲ ይገልፆም። ኣፍጋኒስታን ብባህርያዊ ፀጋታት ብቐንዱ ከዓ ክቡራት ማዕድናት ሃብታም እኳ እንተኾነት ብሰንኪ ፀጥታዊ ፀገማት ኣብ ረብሓኣ ከተውዕሎ ከም ዘይከኣለት እዩ ዝሕበር። ኣብ ደቡባዊ ምብራቕ ባንግላዴሽ ብ12 ሓምለ ብዝተኸስተ ሓደጋ ዕልቕልቕን ምህማም መሬትን ልዕሊ 50 ሰባት ከም ዝሞቱ ተገሊፆም። በቲ ተፈጥራዊ ሓደጋ 10ታት ዳህዮም ጠፊኡ ስለ ዘሎ ቅፅር ምዉታት ክዛይድ ከም ዝኽእል ሰመዚ ስርሒት ምድሕን ሂወት ባንግላዴሽ ኣሚቶም። ብዘይካዚ ብሰንኪቲ ዕልቕልቕ ኣብ ትሕቲ ቅርፂ ከቢድ ዕንወት ብምውራዱ ኣስታት 1 ሚልዮን ሰባት ከም እተመዛበሉ እቶም ሰመዚ ብተወሳኺ ሓቢሮም። እቲ ዕልቕልቕ ኣብ ዝሓለፈ ቀረባ ዓመታት ኣብ ባንግላዴሽ ካብ ዘጋጠመ ተመሳሳሊ ሓደጋታት እቲ ዝለዓለ ክሳራ ዘወረደ ምዃኑ ፀብፀባት ኣመልኪቶም። መንግስቲ ባንግላዴሽ በቲ ሓደጋ ኣብ ዝተሃሰየ ከባቢታት ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጅሎም። ዜና ንምዝዛም ቀንዲ ነጥብታቱ ክደግመልኩም፣ ፕሬዚደንት ኢሳያስ ኣፈወርቂ ብምክንያት ዕረፍቲ ኣሚር ቀጠር ነበር ሼክ ሓመድ ቢን ከሊፋ ኣልሳኒ ናይ ሓዘን መልእኽቲ ሰዲዶም። ውፅኢት ሃገራዊ መልቀቂ ፈተና ካልኣይ ደረጃ ማለት ማትሪክ ዓመተ ትምህርቲ 2025 2026 ብወግዒ ተነጊሮም። ኣባል ካዛኪስታናዊት ክለብ ኣስታና ሄኖክ ሙሉ ብርሃን ሎሚ ኣብ ቻይና ናይ መድረኽ ዓወታ መዝጊቦም። ኣሜሪካ ኣብ ልዕሊ ኢራን ዝጀመረቶ ሓድሽ መጥቃዕትታት ሎሚ 13 ሓምለ ቀፂላቶም። ኣብ ኤውሮጳ ካብ ዝሓለፈ ወርሒ ሰነ ምስ ቁትር ዋዕቢ ዝተኣሳሰር ጥዕናዊ ፀገማት ልዕሊ 10,000 ሰባት ከም ዝሞቱ ተገሊፆም። ኣብ ታይላንድ ኣብ ዝርከብ መዘናግዒ ማእከል ብዘጋጠመ ሓደጋ ባርዕ ብውሕዱ 27 ሰባት ሞይቶም። ዜና ተዛዚሙሎ ሰናይ ምሸት።

0: ሞያዊ ስልጠና ካብ ፖሊቴክ ወትሩ ንሓደስቲ ናይ ቴክኖሎጂ ስልጠናታት እናተኣታተወ ዝመፀ ፖሊቴክ ሰናይ ናይ ክረምትን ዕረፍትን ጊዜ እናተመነየ ኣብ ዓውድታት ኮምፒውተርን ፕሮግራሚንን ንዓበይት እናኣሽቱን።
1: ሄሎ ኤሪትሪየንስ፣ ሄሎ ማይ ፍሬንድ፣ ወልከም ቱ ፖሊቴክ ኤአይ ስቱድዮ።
0: ኣብ ዲጂታል ኤሌክትሮኒክስን ሮቦቲክስን ከምኡውን ኣብ ናይ ቪድዮ ፕሮዳክሽን ምስ ናይ ፈለማ እዋን ዝወሃደሎ ጽገና ሬፍሪጀሬሽንን ኣብ ሓደ እዋን ሞያታት ዝዕጥቕ ናይ ኣርቲፊሻል ኢንቴሊጀንስ ኤአይ ስልጠና

ኣድራሻና ጎደና ዋርሳይ ቲራቮሎ ከምኡውን ኣብ ጎደና ሃርነት ህንፃ ኢምፔሮ ቁፅሪ ቴሌፎን 11 31 44 18 ባዶ 4 82 ፖሊቴክ ስቴፕ ፎርዋርድ

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቕጣታት መርበብ ሓበሬታ ኣሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሃየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ብቑዕ ሞያተኛ ንምዃን ትዳልዶ ዝብል ዛዕባ ቀሪቡ። ተምሃሮ እቶም መጻኢ ዝውንኑ ወለዶዮም ተምሃሮ ብመገዲ ትምህርቲ ኣቢሎም ዘጥርይዎ ክእለትን ሞያን ብዙሕ እዩ። ትምህርቲ ከዓ ብተፈላለዩ ኣገባባት እዩ ዝመሓላለፍ። ኩሉ ተደሚሩ ከዓ ዝሓሸ መጻኢ ሓደስቲ ወለዶታት ንምጥጣሕ የገልግል። ተምሃሮ ብቑዓት ሰባት ኮይኖም ንመጻኢ ምእንታን ክቕበልዎም ካብ ግዜ ትምህርቶም ኣትሒዞም ከማዕብልዎ ዝግብኦም ብርክት ዝበለ ክእለት ኣሎ። ንገለ ካብኡ ንሎሚ ክነቕርቦ ኢና። እዚ ብመገዲ ቤት ትምህርቲ ኮነ ካልእ ዝጥረ ሞያ ብቑዕ ንምዃን ዝሕግዝ እንዶታት እዩ። ተምሃሮ ብዝፈልጥዎን ዝዝክርዎን ዓቕን ካብ ምግምጋም ወፂኦም በቲ ናይ ምግባር ዓቕሞምን ድልውነቶምን ምእንታን ክግምገሙ በቲ ዝመሃርዎ ኣቢሎም ሞያን ክእለትን ከም ዘማዕብሉ ምግባር ይድሊ። እዚ ኪንዮ ንዕኦም ተባሂሉ ክግበር ዝከኣል ኣገባባት ተምሃሮ እውን ምስ ዲጂታላዊት ዓለም ዘቃድዎም ክእለታት ከጥርዩ ምእንታን ባዕሎም ነፍሶም ክዕብዩ እውን ዝዓበየ ግዴታኦም እዩ። ኣብ ዓምዲ ጥዕና ሕማም ሽኮር ዘማዕበሉ ሰባት ከዘውትርዎም ዝግባእ ዝበለፁ መግብታት፣ ክብደት ንምምጣን ዘኽእሉ መንገድታት ማግኔዚዮም፣ ፈውሲ ምርጋ ደምን ድኻም ጨዋዳታትን ሓቅታት ኣካላት ወዲ ሰብ ተዳሲሶም ይፀንሕና። ዋሕዲ ማግኔዚዮም ዘለዎ ሰብ ነዞም ስዕቡ ምልክታት ከርኢ ይኽእል እዩ። ምዕፃው ሸውሃት፣ ዕግርግር ምባል፣ ተምላስ፣ ምስልካይን ምድካምን፣ ምድንዛዝ፣ ምንፍርፋር፣ ምእሳር ጨዋዳታት፣ ብቐሊሉ ምቁጣዕ፣ ባህሪ ምቕያር፣ ዘይልሙድ ስምዒታት ልቢ፣ ልዑል ፀቕጢ ደም፣ ምርጋእ ደም። ኣብ ዓምዲ ባህልን ስነ ጥበብን ንባበይ ኣብ መፅሓፍ መጋርያ ብዝብል ዝሓለፈ ባሕቲ ሓምለ 2026 ውልቀ ዝኽሪ ገድሊ እትትርኽ መጋርያ ዘርእስታ መፅሓፍ ኮሎኔል ኣስረስ ኢሳቅ ምስ ኣንበብቲ ተላልያ። ነቲ ኣብ ገበር ዘሎ ስእልን ስምን ናይታ መፅሓፍ ምስ ረኣኹ ብዛዕባ ምረት ብረታዊ ቃልሲ እተዘንቱ መፅሓፍ ምዃና ብቐሊሉ ተረድዩኒ። ተጋደልቲ ነዛ እፎይ ኢልና ንሰመቐራ ዘለና ናፅነት ህያው ክገብሩ ኣብ መጋርያ ተጠቢሶም ገለ በጃህዝ ብዝሓለፉ ገለገለ ክፋል ኣካላቶም ሙባእ ዝኸፈሉ ገለን ተለብሊቦም ንስክላ ዝተረፉ እዮም። ፀሓፊ ሓደ ካብቶም ብመጋርያ ኩናት ተለብሊቡ ብሂወት ዝተረፈሞ ምስ ብፆቱ ዝሓለፎ መስገደልን መሪር ሂወትን ገድልን ከዘንቱ ዝበቕዐ ሓርበኛ ተቓላሳይ ምዃኑ በቲ ኣብ ድሕሪት ገበር ናይዛ መፅሓፍ ስእልዋ ሰኒው ዝተፃሕፈ ሓፂር መለለይ ፅሑፍ ይገልጽ። ኣብ ዓምዲ መዛኒ ምህዳቅ ቁጥዐ ህንዳዊ ነደቃይ ጅግና ናይ ሮማንያ ተባሂሉ ስምዒትካ ምኽፋል ጥቕስታት መዛኒ መልሲ ዝተመሰቐሉ ቓላት ይፀንሕና። ሽዳ ወዲያስ ገደ ኣብነት ናይቲ ካልእ መስዋቲ ኣብ ትሕቲ ዝብል ኣርእስቲ ታሪክ ጅግንነት ተጋዳላይ ህዝባዊ ግንባር ሓርነት ኤርትራ ፍሳሃያስ ገደ ወዲያስ ገደ ኣብ 1975 ዓ.ም ካብ ዓዲ ንፋስ ዝተሰለፈ ተጋዳላይ ህዝባዊ ግንባር እዩ። ኣብ ብርጌድ 44 ድሓር ክፍለ ሰራዊት 70 ቦጠሎኒ 3 ቀዳማይ ሓይሊ እዩ ነይሩ።

ና ኣብ ዓምዲ ፍሬካድም ውሕስነት ድሕነት መግቢ ዝምልከት ትሕዝቶ ሰፊሩሎ ኣብ ዓምዲ ሸባብ መፅሓፍ እንግሊዝኛ ደራስን ተመራማርን ተጋዳላይ ኣለም ሰገድ ተስፋይ ኣን ኣፍሪካን ፒፕልስ ኩዌስት ፎር ፍሪደም ኣን ጃስትስ ኣብ ፖለቲካዊ ታሪክ ኤርትራ ካብ 1941 ክሳብ 1962 ኣተኪራ እተፃሕፈት ዝድህስስ ትሕዝቶ ይፀንሐና ኣብ ዓምዲ ሕብርበሮ ዝተፈላለዩ

ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሮ ረቡዕን ቀዳም እንትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ ዋና ኣሰናዳኢ ኣማኑኤል መስፈን ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል ሌኣውት ኣዝመራ ብርሃነ ቤተልሄም ታደሰ ሞናሊዛ የማነ ኣብ ዓምዲ ስፖትላይት ኣብ ኤርትራ ኣብ ህሉ ብመትከል ዝስራሓሉ ዘሎ ሕቶ ማዕርነትን መፃምዕ ዋለታት ዘማእዝንን ዝቕልስን ምዃኑ ተዳሲሱ ይርከብ ኣብ ዓምዲ ዴቨሎፕመንት ህልው ኩነታት መፍረ ተምሪ ኣብ ኤርትራ ብዝምልከት ምስ ክኢላቲ ዓውዲ ኣቶ ሙሴ ፍቓዱ ዝተኻየደ ቃለ መጠይቕ ሰፊሩሎ ኣስማት ዕርድታት ናቕፋ ብመስዋእትን ጅግንነትን ዝተጠመቑ ዕርድታት ተላልዮም ይፀንሑና ኣብ ዓምዲ ኪዌንዲኤ ምስ ክኢላ ምዕቡል ቴክኖሎጂ ዳይረክተር ትካል ኤሪቴክ ከምኡ ድማ ኣዳላዊ መደብ ቴክን ኢንሳይት ኣብ ቴሌቭዥን ኤርትራ ኣቶ ኢስያስ ዕባይ ዘላል ትሕዝቶ ይፀንሐና ኣብ ዓምዲ ቁጠባን ዋኒንን ትምህርትን ቁጠባዊ ዕቤትን ተዳሲሱሎ ቅድሚ ካልኣይ ኩናት ዓለም ኣብ ዝነበራ ሒደት ዓመታት ንኣብነት ንካልኣይ ደረጃ ዝበቅዕ ዕድመ ካብ ዝነበሮም መንእስያት እንግሊዝ እቶም 800ታዊት ናይ ካልኣይ ደረጃ ትምህርቲ ተመክሮ ኣይነበሮምን ኣብ 1938 ኣስታት 1400ታዊት ካብ ህዝቢ እንግሊዝን ዌልስን ጥራዩ ካብ መባእታ ናብ ካልኣይ ደረጃ ትምህርቲ ሰጊሩ ኣብ 1938 እንግሊዝ ናይ 9 ዓመት ትምህርቲ ግድነታዊ ስለ ዝገበረቶ መሪሕ ቦታ ክትሕዝን ከላ ሃገራት ሰሜን ኤውሮጳ ድማ ኣሰራይ ስዕባ ነበራ ሃገራት ደቡብ ኤውሮጳ ግና ነቲ ን3 ዓመት ዝገበረኦ ግድነታዊ ትምህርቲ ከይተረፈ ንምትግባሩ ይፅገማ ነበራ ኣብ 1940 ንኻልኣይ ደረጃ ካብ ዝበቅዕ ህዝባ ፍርቁ ብምምዝጋብን ብምምርቕን ፀብለል ዝበለት ሃገር ሕቡራት መንግስታት ኣሜሪካ እያ ኣብ እንግሊዝ ካልኣይ ደረጃ ትምህርቲ ንኩሉን ግዴታን ዝኾነሉ ከምኡውን ናይ ላዕለዋይ ደረጃ ትምህርቲ ዘስፋሕፍሓሉ ድሕሪ ምዝዛም ካልኣይ ኩነት ዓለም እዩ ይርከቦ ካብ ካርታ ናብ ፅልዋ ጂኦግራፊያዊ ኣቀማምጣ ኤርትራ ከም ዓለምለኻዊ ሓይሊ ኣብ ትሕቲ ዝብል ኣርእስቲ ኤርትራ ሓንቲ ካብተን ብጂኦ ስትራቴጂካዊ ኣቀማምጠአን ፍሉይ ቆላሕታ ዝውሃበን ሃገራት እያ ኤርትራ ኣብ ገማግም ቀሕ ባሕሪ እትርከብ ሃገር ኮይና ብሰሜንን ደቡብን ዝዝርጋሕ ልዕሊ 200 ኪሎ ሜትር ንውሓት ዘለዎ ገማግም ባሕሪ ኣለዋ እዚ ጥራይ ዘይኮነ ደሴታት ዳህላክ ዝሓወሰ ልዕሊ 350 ደሴታት እትውንን ሃገር ምዃና እውን ካልእ ኣገዳሲ ብልጫ እዩ እዚ ጂኦግራፊያዊ ክውንነት እዚ ንዓለምለኻዊ መስመር ንግዲ ባሕሪ ብፍላይ ከኣ ንመትረብ ባብኤል መንደብ ኣዝያ ቀረባ ይገብራ እቲ ሰፊሕ ገማግም ባሕርን ደሴታትን ንኤርትራ ርኡይ ጂኦ ስትራቴጂካዊ ዕምቆት ማለት ስትራቴጂክ ደፕስ ይዕድላ እቶም ደሴታት ከም ወተሃደራዊ ይኹን ቁጠባዊ ውሓስ ኮይኖም ከገልግሉ ዝኽእሉ ተፈጥሮኣዊ ዕርድታት እዮም እዚ ኣቀማምጣ እዚ ንድሕነት መላእ ቀርና ኣፍሪቃን ማእከላይ ምብራቕን ብቐጥታ ዝጸሉ ባህር ኣለዎ ባብኤል መንደብ ንቐይሕ ባሕሪ ምስ ወሽመጥ ዓደንን ህንዳዊ ውቅያኖስን ዘረኽብ ጸቢብ መተሓላለፍ ባሕሪ እዩ እዚ ቦታ እዚ ካብ መላእ ዞባታት ዓለም ንዝመፁ መራኸብ ንግዲ ከም ኣፍ ደገ ኮይኑ የገልግል ኤርትራ ኣብ ፀቕሕ ባሕሪ ዘለዋ ንውሓት ገማግም ባሕርን ቁጠባዊ ዞባ ባሕርን ኣብ ምርግጋእ ይኹን ዘይምርግጋእ እቲ ዞባ ወሳኒ ተራ ክትፃወት ዕድል ይህባ ኣብዚ እዋን እዚ ኣስታት 10ታዊት ክሳብ 12ታዊት ዝኸውን ዓለምለኻዊ ንግዲ ከምኡውን ዓብ መጠን ካብ ዓለማዊ ነዳዲ በዚ ፀቢብ መተሓላለፍ እዚዩ ዝጓዓዝ ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሰባት ዛንታ ፖቨሊዳ ዘየድሌካ ኣሉታዊ ሓበሬታ ምእካብ ዝብሉ ዛዕባታት ይፀንሑና ኣብዚ እዋን ብዙሕ ሰብ ዕላሉ ተመሳሳሊ እናኾነ ይኸይድ ኣሎ ግዜን ሰብን ብዘምፀኦ ኩነታት ናይ ሓባር ሽግር ይህልወካ እሞ ብሓባር ኮንካ ንኽትዕልል ወይ ንኸተማርር ምባል ሓይሽ ይቕስበካ ከምኡ ምግባር ባህርያዊ እዩ ምክንያቱ ንኸተተንፍስ ስለ ዝሕግዝ ግና ንግዜኡ እምበር ነዊሕ እዋን ዝኸይድ እንተኮይኑ ፋይዳኡ ውድቀት ጥራይ እዩ ብሓባር ኮንካ መን እዩ ምባል ሽግርካ ዘርእስ እምበር ፍታሕ ዘምፅእ ኣይኮነን እቲ ኣመና ዝሕዝን ድማ ብክልቲኡ ወገን ዝመፅእ ዕላል ፍታሕ ዘምፅእ ዘይኮነስ ንሽግርካ ሽግር ዝውስኽን መመሊስካ ሞራልካ ዘውድቕን እንተኮይኑ እዩ ካብ ዝኾነ ዕላል ወይ ዘተ ክንከስብ ጥራይ ዝግባእ ስሓቅ መኽሰብ እዩ እየን ምሄን ምባል መኽሰብ እዩ ካብ ወፃኢ ሓደ ወገን ግናይ ወረ ሒዙ ይመፅእ እሞ እቲ ካልእ ድማ ዝገነየ ሓበሬታ ይምፅእ ከይተረድኦም ውድድር ንውድቀት ሞራል ይፃወቱ ተጠቂሱሎ ኣብ ዓምዲ ስድራ ቤት ርድኢት ፍቕሪ ኣብ መንጎ ሰብ ሓዳር ኣብ ትሕቲ ዝብል ሰብ ሓዳር ናብ ሓዳር ንምእታው ኣብ ዝውስኑሉ እዋናት ኣብ ውልቃዊ ሂወቶም ዝነበሮም ዕድላት ፀጋታት ሕልምታት ምስ ካልእ ሰብ ክካፈልዎ ይምድቡ ከም ዘለዉ ክግንዘቡ የድሊ

ክትንገር ሞራልካ ተተንኪፉ ዶ ምባል ክትስእን ከለኻ እዩ ምስጢር ሂወት እኮ ኣብቲ ነካይዶ ጉዕዞ እዩ ዝርከብ ስለዚ ብዘጋጥመና ነገራት ከይተዳሃልና ቀጻሊ እናተምሃራን እናዓበናን ጉዕዞና ክንቅፅል ፅቡቕ እዩ ተጠቂሱ ኣብ ዓንዲ ፍረ ፃዕሪ ጓሓፍና ፀጋና እዩ ኣብ ትሕቲ ዝብል ቃል ምሕተት ምስኪኢላ ልምዓት ብቑልን ምድላው ባህርያዊ ድኹዕን ወይዘሪት ኣድያም ረዘነ ሰፊሩ ኣሎ ባህርያዊ ድኹዒ ካብ ብዙሕ ነገራት ክስርሕ ይኽእል እዩ ብፍላይ ካብ ቀልቀል እንስሳታት ደርሁ ወዘተ ክኸውን ይኽእል ካብ ጓሓፍ እውን ከይተረፈ ክስራሕ ይኽእል ኩሉ ዘቤታዊ ጓሓፍ ግን ባህርያዊ ድኹዒ ክኸውን ኣይክእልን እዩ ምክንያቱ ዘቤታዊ ጓሓፍ ክንብልን ከለና ኣብ ገዛና እንጥቀመሉ ፕላስቲክ ሓፂን ኤሌክትሪካዊ ነገራትን ካልኦት ውፅኢት ሕርሻ ዝኾኑ እውን ስለዘጠቓለል እቶም ክበላልዑ ዘይክእሉ ተመስሪሖም ናብ መሬት ክኣት ዘይክእሉ ንባህርያዊ ድኹዒ ክንጥቀመሎም ኣይንኽእልን ኢና እቶም ክንጥቀመሎም ንኽእል ዝተጓሕፉ ተረፍ ጣይታ ተረፍ ቅጫ ኮሚደረ ቅራፍ ሽጉርቲ ተረፍ ፍሩታታት ናይ ቡንዳካ ተረፍ ቀጠፍ ወዘተ እዮም ቅድሚ ዘቤታዊ ጓሓፍ ናብ ባህርያዊ ድኹዒ ንምቕያር ዝግበር መስርሕ ፈለማ እቲ ጓሓፍ ክመሓደር ኣለዎ ናይ ባህርያዊ ጓሓፍ ፍሉይ መቐመጢ ክዳሎ ኣለዎ ኣብ ምሕዳራ ጓሓፍ እቲ ዝኸበደ ጓሓፍ ምስ ተሓዋወሰ ክትፈላለዮ ኣሸጋሪ ስለ ዝኾነ እዩ ኣቐዲሙ ምፍልላይ ጓሓፍ ክህሉ ይግባእ ባህርያዊ እንብሎ ዘለና ሰብ ሓንሳ ነቲ ሽጉርቲ ምስ ቀርድዶ ቅራፉ ናብ እንዳ ጓሓፍ ምስ ኣእተዎ ልክዕ ድሕሪ ቅሩብ ደቃይቕ ቃርማ ወይ ደቀቕቲ ተሃዋስያን እዩ ዝጅመር ክንዲ ዝኾነ ፅኒሕና መፂና ካብ ማእከል ክንፈለዮ ኣይንኽእል ኢና ስለ ዝኾነ ካብ ፈለማ መፍለይ ክንገብር የድሊ ይርከቦ ኣብ ዓምዲ ሸባብ ንኡስ ዓምዲ ሕቶ ሸባብ ደቀይ ብግቡእ እናተባባዕኩ ካዕብዮምን ንፉዓት ክኾኑለይን ደልየ ዝብል ሕቶ ዘለዓለት ጓል 40 ዓመት ኣደ ምስ ኣመኻሪ ዝገበረቶ ኣገዳሲ ዕላልን ብኣመኻሪ ዝተውህባ ምኽርን ሰፊሩ ይርከብ ኣብ ዓንዲ ተርሙማ ምንዳይ ሓቂ ክረምቲ ኣበይ ንሕልፎ ይፀንሑና ኣብ ዓንዲ ደቂ ኣንስትዮ መከላኸሊ መንሽሮ ክሳድ ማህፀን ኣርማዕነቱን ተዳሴሱ ይፀንሐና እቲ ክታበት ብዝበለፀ ክሰርሕ ዝኽእል ግን እተን ደቂ ኣንስትዮ ፆታዊ ርክብ ቅድሚ ምጅማረን ምዝውሃበን እዩ ምክንያቱ እቲ ክታበት ብኤችፒቪ ንኸይልክፋ ድኣሉ ዝከላኸለሉ እምበር እቲ ቫይረስ ሓንሳብ ናብ ኣካላትን ምስኣተወ ከጥፍኦ ዓቕሚ የብሉን ኣብ ዓምዲ ምን ሁና ውህናክ ደቂ በርሚንግሃም ዝኾኑ መናቱ ኣሕዋት ቤለን ጆን ቦድለርን ንዝሓለፉ 82 ዓመታት ብዘይምፍልላይ ኣብ ኩሉ ንጥፈት ብሓደ ከም ዝሓለፍዎ ተገሊጹ ብሓንሳብ ይነብሩ ብሓደ ይሰርሑ እዚ ድማ ፀጋ ዕድመን ጥዕናን ከም ዝመጠወሎም የረድው ወዲ 62 ዓመት ኣሜሪካዊ ዳን ሪያን ልዕሊ 113 ሊትሮ ደም በብእዋኑ ብወለንታዊ ልግስ ደም ብምምጣው ኣብ መዝገብ ጊነስ ቡክ ኦፍ ሪከርድስ ናይ ደቂ ተባዕትዮ ክሰፍር ከም ዝበቅዐ ተሓቢሩ ቻይናዊ ነባሪ ከተማ ውሃን ንምንፍርፋር ከበሮ ዓይንን ምስኡ ዝተኣሳሰር ሕማቕ ብሂልን ንምውጋድ ኣብ ልዕሊ ዓይኑ ብዘካየዶ ጎነፅ ምምዝባል ረቲና ከም ዘሰዕበሉ ይግለጽ ሓንቲ ብሪጠናዊት 800,000 ዶላር ንደቃን ደቂ ደቃን ገዲፋ ኣብ መእለይ ደማሙ ንዝነጥፍ ትካል ከም ዝመጠወት ተገሊጹ ኣብ ዓምዲ ዝርዓ ወቅት ሳድ ኣብ ኤርትራ ብዝሓለፉ 5 ዓመታት ክስርሓሉ ዝፀንሐ ብቐንዱ ኣብ ተፈጥሮኣዊ ድኹዒ ኣድህቦ ዝገበረ ጥሙር ሕርሻዊ ንጥፈት ኣድማዕነት ከም ዝሃበ ተገሊጹ ኣብ ዓምዲ ውሓታ ልጢፍል 4ይ ክፋል ዛንታ ሓደሰት ብሸክል ኣስቐር ስላዊ ፅፅዋይ ሚኪ ቀሪቦም ይርከቡ ብድሆታት ብዘላቐ ሕርሻዊ ምዕባለ ኣብ ምስጋር ዝረጋገጹ ዘለዉ ዓወታት ጽቡቕ ተመክሮ ተቐሲምሎም ይርከብ ኣብዚ መዳይ እዚ ተመክሮ ኤርትራ ብሰፍሐ ዞባ ኣብ መቐን ሕርሻዊ ምዕባለ ውሕስነት መግቢ ኣብ ምርግጋጽ ናይ ነዊሕ ዝዓለሙ ውጥናት ብምቕያስ ብርእሰ ምርኮሳ ዘላቒ ሃገራዊ ግስጋስን ብምንጥጣፍ ዓበይቲ ዓወታት ክረጋገጹ ክኢሎም ይርከቡ ጎኒ ጎኒ ተኸታተልቲ ክሊማውን ቁጠባውን ብድሆታት ኤርትራ ንሕርሻዊ ልምዓት ዝድርዑ ዓበይቲ ፕሮጀክትታት ምስፋሕ ትሕቲ ቅርሲ ማይ ልምዓት መሬት ኣብ ምምላስ ሰፊሕ ስርዓተ መፍረ መግቢ ብምቕያስ መቐይሮታት ከም ዝተረጋገጹ ተገሊጹ ይርከብ ኣብ ዓምዲ ስፖትላይት ቦታ ድርኺት ኩሉ መዳያዊ ዕቤታት ወዲ ሰብ ዝብል ኣርእስቲ ሰፊሩ ይርከብ ኣብ ኤርትራ መፅንሒ ነፍሲ ጹራት ቅድሚ ሕርሲ ኣብ ድሕነት ኣደን ዕሸልን ዝፃወትኦ ተራ ተዳሲሱሎ ኣብ ዓምዲ ካልቸር ኤንድ ኣርትስ ኣብ ኤርትራ ዝዝውተሩ መግብታትን ኪኖ መግብነት ዘለዎም ብርቂ ረቑሕታትን ዝገልጽ ትሕዝቶ ይጸንሐና
ኣብ ዓምዲ ኦፒንየን ባህሊ ንባብ ምስራፅ መጻኢ ሃገር ኣብ ምውሓስ ዘለዎ ኣበርክቶ ዝገልጽ ትሕዝቶ ንረክብ። ኣብ ዓምዲ ኪዩንኤ ኣብ ዞባ ዓንሰባ ብሓበራዊ ራእይ ብጉጅለ ዝተጠርነፉ ደቂ ኣንስትዮ መጽናዕቲ ኣብ ቦታ ስራሕ ምክያድ ንመንእስያት ኣብ ዘገድሱ ጉዳያት ምኽርን ማዕዳን ኣብ ምሃብ ከምኡ ድማ ኣብ ሕብረተሰባዊ ጉዳያት ኣብ ምብርካት ዝፀወትኦ ብዛዕባ ዘለዋ ተራ ምስ ሰለስተ ካብ ጠርነፍተን ዝተኻየደ ቀለ ምጥያቕ ሰፊሩሎ። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብዚ ተፈፂሙሎ። ሰላም።

ኣብ ሞያ ሙዚቃ ኣብ መምራሕ መደብ ኣብ ዝተፈላለዩ መደረዝ ጠልቡ ኣጋጣሚታት ኣብ ሓፈሻዊ ምብህሃል ኣብ መንጎ ካብ ሓደ ንላዕሊ ዝኾኑ ሰባት ድምፂ ምልከት ብድምፅን ኣገባባት ምድማፅን መልእኽትኻን ስምዒትካን ምሕላፍ ዓይነት ብራኸ ለጠቕታ ቅልጣፈ ቀስታ ድምፂ መልእኽቲ ኣብ ልቢ ሰማዕቲ ንኽሓልፍ ዘኽእል ከም ዝኾነ ርጉፅ እዩ።

0: ተመለስ
1: ሓደ ምልክቲ ሓደ ሙዚቃ ወይ ሓደ መደረ ተመሳሳሊ ትሕዝቶ ዘለዎ ክነሱ ብኽልተ ዘይመጣጠኑ ዓይነታት ድምፂ ምስ ዝቐርብ ዝተፈላለየ ተቐባልነት እዩ ዘለዎ። ጥበብ ተጠቃምነት ዝተፈላለዩ ድምፅታትን ኣደማምፃን ኣብ ምትሕልላፍ መልእኽቲ ወሳኒ እዩ። ኣብ ተጠቃምነት ድምፂ ኣመጋግባ፣ ርእሰ ምትእማን፣ ልምምድ፣ ቅድመን ድሕርን ተጠቃምነት ድምፂ ወሳኒ ምዃኑ ክኢላታት የመልክቱ። ወዲ ሰብ ብዘይ ድምፂ ንኽረዳዳ ኣፀጋሚ ክንዲ ምዃኑ ብዘይ ጥበብ ኣገባባት ድምፅና ደማምፃን ዓይነታቱን ንምርድዳእ እውን ርእሱ ዝኽኣለ ደረት ኣድማዕነት ከም ዘለዎ እቶም ክኢላታት ወሲኾም የረድኡ። ድምፅን ተጠቃምነት ድምፅን ኣብ ሙዚቃን ኣልያ መድረኽን ቀንዲ ረቑሒታት እዮም። በዚ መሰረት ኮሚሽን ባህልን ስፖርትን ዘበረቡ ንመባእታዊ ትምህርቲ ድምፅን ምምራሕ መደብን ዘተኩር ስልጠና ንመንእስያት ኣካይዱ ነይሩ። ዝኸብርኩም ሰማዕትና ብወገና ምስ ሰልጠንቲ እቲ ዝቐሰመዎ ሞያ ኣብ ዝነጥፍሉ ዓውዲ እንታይ ድርኺት ከም ዘለዎን ብዛዕባ እቲ ስልጠናን ዝገበርናዮ ርክብ ስዒብና ነቕርበልኩም።

0: እቲ ስልጠና ኣብ ክልተ ጉጅለታት ተኸፋፊሉ ዝተዋህበ ስልጠና እዩ ነይሩ። እቲ ሓንቲ ጉጅለ ኣብያታዊ ደርፍታትን መዛሙሩን ከምኡ ድማ ዝተፈላለየ ኣብያታዊ መሳርሕታት ሙዚቃ ዝመልኩ ኣባላት ዝሓቆፈት እያ ነይራ። ኣብቲ መደብ ስልጠና ድማ ሓፈሻዊ ክልስቲ ሓሳብ ሙዚቃን ቴክኒካ ድምፅን ከምኡውን ሓደ ድምፃዊ ኣብ ግዜ ልምምድን ሰዓታት ኣመጋግባን ከተግብሮም ዝግባእ ሜላታትን ምኽርታትን ዘካተተ ስልጠና እዩ ተዋሂብዎም።
1: ሓደ ኣብቲ ስነ ፍልጠት ናይ ሙዚቃ ንኣብነት ዳይናሚክስ ዝበሃል ኣለና። ዳይናሚክስ ጠባያት ናይ ሙዚቃ ማለት እዩ። እቲ ናይ ድምፂ ክብለ ጥቕታ ሓሳባት ሙዚቃን ሓሳባት ድምፅን ተረዲእኻ ሓሳባት ግጥሚ ተረዲእኻ ከመይ ጌርካ ዓው ምባል ጥራይ ደይኮነ ወይ ቀስ ምባል ጥራይ ደይኮነ ወይ ማእኸል ደይኮነ ከመይ ጌርካ ጥበብሲ ምስ ናብራና ዝተሓዘ ስለ ዝኾነ ትሕጎ ዝተሓዝን ገለ ኩሉ ነገር ማለት ሓረ ገለ ሕጂ ነዚአንሲ ከመይ ጌርካ ኣብተን ሙዚቃ ተሰኩዐን ሕጂ ምናልባት ኣብቲ ዝነበሮም ሃጓፍ ዝያዳ ክንሰርሕ ኢልና ኣብ ዳይናሚክስ ብዙሕ ሰሪሕና ማለት እዩ። ሓሳባት ዳይናሚክስ እንደገና ኣብቲ ዝነበሮ ዘይነበሮ ምናልባት ክኾን ይኽእል እዩ። ኣብ ኖታታት ከመይ ጌርካ ኖታታት ብመሰረታዊቶም መባእታታት ሙዚቃ ዝበሃሉ ከዓ ዘይፈልጥዎ ዝነበሩን ዝፈልጥዎ ዝነበሩን ክኾኑ ይኽእል እዮም ክህልው ይኽእል እዮም። ንዕኦም ከዓ ዝያዳ ንመዘኻኸርን መነቃቕሐን ተባሂሉ ኣብ ገሊኡ ትንክፍ ትንክፍ እናበልካ ኣብ ገሊኡ ከዓ ዕሙቕ እናበልካ ዝያዳ ግን ኣብቲ ናይ ቮካል ወይ ድማ ኣብቲ ናይ ድምፂ ዳህያት ቴክኒካት ናይ ድምፂ ከመይ ጌርካ ተውፅኦም ብፍላይ ድማ ኣብ ኣገባብ ስርዓተ ትንፋስ ንድምፂ ምቕያር ስርዓተ ትንፋስ የቲኻስ ከመይ ጌርካ ናብ ድምፂ ትቕይሮ ዝያዳ ኣብ ዕሙቕ ዝበለ ክስታ ጌርና ዝያዳ ከዓ ሳያ ተድልዮም ነራ ማለት እዩ። ምክንያቱ ስርዓተ ትንፋስ ንድምፂ ምቕያር ኣብ ቮካል ወይ ኣብ ድምፂ ሓደ ቅኒት ንኸይትፈርስ ይሕግዘካ፣ ጉልበት ንኽህልወካ ሕግዘካ፣ ንነዊሕ እዋን ከዓ ከይፈረስካን ቅኒት ከይወፃእኻን ከዓ ንኽትፀንሕ ገብረካ።

0: ኣካል እዚ ስልጠና ዝኾኑ ተምሃሮ ዝተፈላለየ ደረጃ ተመክሮ ዝነበሮም ኮይኖም ኣብ ናሓድሕዶም ሞያዊ ተመክሮኦም ክለዋወጡ እቲ ኣጋጣሚ ስልጠና ባይታ ከም ዝፈጠረሎም ይገልፁ።
1: ዝነጥፈሉ ድማ ኣብ ናይ ጉጅለ ባህል ናይ ቤት ትምህርታት ካብ ጓል 11 ዓመት ጀሚረ ድማ ክሳብ ሕጂ ይነጥፋሉ ማለት እዩ። ከም መባእታዊ መጠን ከመይ ጌርካ ብዕ ስነጥባዊ ንክትከውን ዘልዩካ እቲ ቀንዲ ቅድሚ ናብ ድምፃዊ ንክትከውን ዘልዩካ ኣስተናፍሳ ድዩ ትንፋስ ከመይ ጌርካ ትዕቅብ ቴክኒካት ሳውንድ ወይ ምስ ሙዚቃ ከመይ ጌርካ ተዋሂድካ ትደርፍ ዝበዝሑ ወይ ከዓ ሓደ ስነ ምግባር ኣብ ስነጥባዊ ወይ ድምፃዊ ክገብሮ ዘለዎ ነቲ ናቱ ናይ ቮካል ድምፁ ንክዕቢ ነቲ ናይ ቮካል ክእለቱ ንክዕቢ ድማ ዝተፈላለየ ትምህርቲ ነይሩ ማለት እዩ።
2: ባእታታት ናይ ሙዚቃ እንታይ እዮም? ምስ ሙዚቃ ክዛርብካ ዝኽእሉ፣ ምስ ሙዚቀኛታት ከዛራርብካ ዝኽእሉ እንታይ ልክዕ ከምስ ሙዚቀኛታት ትዛርብ ሳ እንድሕር ምስኦም ገለ ነገር ክሰርሕ ደለካስ ከምዝደልየ ከምዝደልየ ክትሎ እንትኾንካ ኣሎ መራኸቢ ባእታታት ናይ ሙዚቃ ማለት እዩ። ሕጂ ኩሉ እዚኦም ብዛዕባ ሪትም ንበሉ ብዛዕባ ድምፅታት ከመይ ጌርካ ተውፅእ ብዛዕባ ቲ ህርመታት ክንዲኣካ ቆፂርካ ከመይ ጌርካ ካትንብቦም ንሙዚቃ እዚ ብምሉእ ኣብዚ ከሲብናሉ ማለት እዩ።
3: ሙዚቃ ካብ ብንእሽተይ እንደ ጀሚረ ሓፈሻዊ ከሳተፈሉ ዝጀመርኩ ግን ዝሓለፈ ሕጂ ኣብዚ ናይ ወርሒ 1 ዝሓለፈ 2025 ማለት እዩ ኣብ ናይ ኣውራ ተሳቲፈ ነይረ ክራር ጊታር ፃወተ እቲ ሓሳባት ዝወሰድናዮ ኣተነፋፍሳ ሓደ ከመይ ርካ ሓደ ቶን ምስ ሓዝካሲ ከመይ ኢልካ ነዊሕ ግዜ ትፀንሕ ወላ እውን ቁንፁብ ግዜ እንድሕር ትፀንሕ ነርካሲ ከመይ ኢልካ ኣብ ዕቤቱ ትፅዕር ዝያዳ ነቲ ተቕርቦ ደርፍታት ከዓ ከም ዘብለክ ትፀናኹ ትትገብሮ ቴክኒካት ካብ ብዘይ ኣፍልጦስ ብኣፍልጦ ክግበር ከም ዘለዎ ተማሂርና ማለት እዩ።

እጂ ተመክሮ ምህላው ኣዝዩ ፅቡቕ እዩ። ሙዚቀኛ ክትኾን ማለት ኣብ ሙዚቃ ፅኒዕኻ ክትምሃርን ካብ ዜሮ ክትብገስን በበይን እዩ። ስለዚ ነቲ ተመክሮ ዘለዎ ንሙዚቃን ንቴክኒካት ናይ ቮካልን ዝያለ ዕሙቕ ኢሉ ክፈልጠሎ ብትምህርቲ ብስሩዕ ትምህርቲ ከዓ እሱ ክፈልጠሎ ማለት እዩ። ከም ድምፃ እውን ኣብነት ሕጂ እንታይ ዓይነት ድምፂ ከም ዘለዎ ክፈልጥ ኣለዎ። ክንምንታይ ልምምድ ድልዮ ክፈልጥ ኣለዎ። ሰዓት ክንደይ ክላመደ ኣለዎ። ኣበይናይ ግዜ መግቢ ክበልዕ ዘለዎ፣ እንታይ እንታይ መግቢ ተዘይበሊዑ፣ እንታይ እንታይ ተዘይሰትዩ ዝሓሸ ውፅኢታዊ ድኾን ንነብሱ ኣብቲ ድምፁ ዝኾን ፍልጠት ኣሎ።

ዝኾን ፍልጠት ኣሎ። ስለዚ ክፈልጦ ኣለዎ፣ ስርዕ ትምህርቲ ክወስድ ኣለዎ ማለት እዩ። ተሓዱሽ ጀማሪ ከዓ ከምኡ ድምፂ ክፈልጥ ኣለዎ፣ ንዕውን ዝኸውን ትምህርቲ ከዓ ስሩዕ ትምህርቲ ክወስድ ኣለዎ ማለት እዩ። ከምኡ እንተኮይኑ ዝያዳ ሃልኪ ይወድል፣ እንደገና ትምህርትኻ ብፍልጠት ኮነልካ ተመክሮኻ ከዓ ተሰፍሕ ማለት እዩ።

ብተመክሮ ክመፅእ ፀንሐ ሞ ብዘይተደለየ ድምፅታት ድምፁ ካሃስ ፀንሐ ኣይርድን እዩ ዓው ምባል ጥራይ ዓውልካ ክትደርፍ ኢኻ ድምፂ ስለ ዘለካ ዲኻሆ ክትብል ስለ ዘለካ ትብል ማለት እዩ ኖ ከመይ ጌርካ ክተውፅኦ መዓስ ተውፅኦ ከመይ ጌርካ ተውፅእ ከመይ ጌርካ ክንሰብ ትሕጉሶ ሓንቲ በዲ ከምፅእ ኢልካ ገሌልካ ትደርፈሉ ንሰብ ከመይ ጌርካ ክትእትዎ ናብቲ ስምዒት ሕጂ እዚ ትምህርቲ እዩ ዘምፃካ ናብኡ ማለት እዩ ብተመክሮ ግን ደላይካ ክትብል ትኽእል ኢኻ ድሓር ኣበይ ከም ትደርፍ ክትፈልጥ ኣለካ ንምንታይ ዕላማ ኢካ ትደርፍ ዘለካ እዚ እውን ንባዕሉ ኣብ ትምህርቲ እዩ ድመፅእ ማለት እዩ ኮንሰርት ክተቕርብ ደሊኻ ፈስቲቫል ኢኻ ትደርፍ ዘለካ እንታይ ዓይነት ኣደራርፋ ትጥቀም ማለት እዩ ንኣኸበኛ ዲኻ ከተስምዑ ደሊኻ እንታይ ኢኻ ክትገብር ካልእ ዝተፈላለዩ ንጉንበት ንካልእ ዝብል ን20 ሰነ ኣብዚ እንታይ ዓይነት ድምፂ ኢኻ ክተውፅእ ከመይ ጌርካ ኢኻ ክትቐርብ ሕጂ እዚ ትምህርቲ እዩ ዝቕልሶ ማለት እዩ ንኩሉ ብሆ ንድሕር ክትቆረጦ ኮንካ እዚ ይሃሴካ ንዓኸን ድምፅኻ ትህሰ ዋላ ኣብ ሰብ እናተመናኻ ክትከይድ ትኽእል ኢኻ ንሕር ሓድሽ ቴክኒካት ሓድሽ ፈጠራታት ነቲ ህዝቢ ንዓኻ ኩሉ ግዜ ኣለካ ብትስራሕ ማለት እዩ።

0: ዊ ዝውድብዎም ስራሓት ከም ኣላይ መድረኽ ኮይነ ክሰርሕ ፀኒሐ። ብፍላይ ኣብ ኣብያተ ትምህርቲ ከዓኒ ምስቲ ናይ ስነ ጥበብ ሞያ ሓደሓደ ብግጥሚ ብድራማ ብካልእ ካልእ መንገድታት ይንቀሳቀስ ስለ ዘለኹ ከም ኣማተር ስነ ጥበባዊ ኮይነ ኣብ ብዙሕ ንጥፈታት እዚ ስራሕ እዚ ክሰርሓሉ ፀኒሐ። እዚ ሓፂር ስልጠና እዚ ሓደ ገዚፍ ዝኾነ ኣምር ናይ መራሒ መደብ ኣብ ሓፂር እዋን ክኸስበሉ ዝኽኣልኩ ትምህርቲ ይሂብኒ። ምክንያቱ ኣብ ብዙሕ ኣጋጣሚታት ክእለት ዘረባ ኣይኮነን ንመራሒ መደብ ዝሕግዘካ። እንታይ ደኣ ሕጊ ተመርኪስካ መምርሒታት ተመርኪስካ ትኸዶ ነገር እንድሕር ዳኣ ኮይኑ ግን ኩሉ ግዜ ኣብቲ ትኸዶ ስራሕ ውፅኢታዊ ዝኾነ ስራሕካ ተቕርብ። ብዙሕ ኣጋጣሚታት ኣብቲ ቅድሚ ሕጂ ንኸዶ ዝነበርና ካይዳ ካብቲ መድረኽ ምስ ወረድካ ብዙሕ ርእቶታት እዩ ዝቐርብ። ከምዚ እንተትገብር ከምዚ እንተትገብር እዚ ተዝኸውን እዚ ተዝኸውን ዝብሉ ብዙሓት ርእቶታት እዮም ዝቐርቡ። ሕጂ ግን ንዕኡ ኣውሒድና ኣብ ቀፃሊ ከዓ ነቲ ፕሮፌሽን ካባና ንላዓሊ ነቶም ብድሕሬና ዝመፁ ዘለዉ ሰባት ኣብነታት ኮይና ክንሰርሕን እቲ መልእኽቲ እውን ንዕኦም ክነመሓላልፈሎም ንዕኦምን ብዘምህር መንገዲ ክንከይድ ኣብ ቀፃሊ እዚ ስልጠና እዚ ኣሸክምና ዘሎ ሓላፍነት ቀሊል ኣይኮነን።
1: ሓደ ድሕሪ ሓደ ንምስትምቃሉ ናባኹም ኣቢልና ኢና ኣለና የቐኒየኒ።

0: መራሕ መደብ ሓደ ምርኢት መሳጢ ኮይኑ ክቕፅልን ወይ እውን በንፃሩ ኣሰልቻው ንክኸውን ዝጠሉ ተራዩ ዘለዎ ብቕዓት መራሕ መደብ መልእኽቲ ትሕዝቶታት ብዝግባእ ክመሓላለፉ ኣብ ምግባር ዓብያ ገዳስነት ዘለዎ ምዃኑ ኣብቲ ስልጠና ተንፀባሪቑ።
1: ትፆር ቀሊል ኣይኮነን መራሕ መደብ እቲ መደብ ወይቲ ምርኢት እንተክፅብቅ እንተክፍእ ኩሉ ትፆር ኣብ እዩ ዘሎ። ምክንያቱ መራሕ መደብ ምስ ወደብቲ ኣካላት ይረኸብ እዩ። ምስ ኣቕረብቲ ኣብ መድረክ መፂኦም እንተ ሰሚናር ድዮም ከቕርቡ፣ እንተ ወረቐ ድዮም ከቕርቡ፣ ወይ እውን ስነ ጥበባዊ ምርኢት ድዮም ከቕርቡ፣ ምዞም ሰባት እዚኣቶም ብቀረባ ክላዘብ ወይ ድማ ክራኸብ ኣለዎ። ካብኡ ናብኡ ከዓ ኣለዉ ከዓ ሰብ ሞያ ናይ ቴክኒክ ኣለዉ፣ ናይ ብርሃን ኣለዉ፣ ናይ ድምፂ ኣለዉ፣ ምዝኣቶም ውን ክወሃሃድ ኣለዎ። ብዓብኡ ድሕረ መጠረሻ ከዓ ኣብቲ መድረክ ምስ ደየበ ነቲ ኣቕራቢ መደብን ነቶም ተዓዘብትን ኣራኻቢ እዩ ማለት እዩ። ኣራኻቢ እዩ፣ ኣንጋዲ እዩ ዝኸውን ዘሎ። ስለዚ ኩላታ ፆር ኣብ ያ ትወድቕ ዘላ። ብድሕሪት ዘሎ ፀገም እቲ ተዓዛቢ ኣይፈልጦን እዩ። ስለዚ እቲ ፀገም ካበይ መፂኡ ብዘየገድስ ነታ ፀገም ፀይርዋ ዝድብ ናብታ መድረክ እቲ መራሕ መደብ እዩ። ስለዚ ሃጓፋት ከጓንፍ ፀገማት ከጓንፍ ከሎ ጌና ምድላዋት ክገብር ከም ዘለዎ ኣቕራቢ መደብ ነቶም መደብ ዘቕርቡ ሰባት ወይ መራሕ መደብ ማለት ነቶም ዘቕርቡ ሰባት ኣቐዲሙ ክረኽቦም ኣለዎ። ናቶም ታሪክ ሓፂር ታሪክ ድሕረ ባይቶኦም ከፅና ኣለዎ። ምስቲ ዘቕርብ ዘሎ ምርኢት ዘለዎም ዝምድና እንታይ እዩ ክፈልጥ ክኽእል ኣለዎም። ኣብቲ መድረክ ምስ መፁ እንታይ እንታይ

ቅርቡ ክፈልጥ ክኽእል ኣለዎ ማለት እዩ። ስለዚ ካብ ናብ ንኡስ መደብ ክሰግር እንከሎ ከላግቦ ከሎ ነቲ መደብ ተዳሊሉ ክመፅእ እንከሎ እቲ መደብ ይፅብቕ፣ ተዓዘብቲ ከዓ በቲ መደብ ገለቆም ነገር ሰኒቆም ይኸዱ ይፅብቀሉ ከዓ ማለት እዩ። ንሱ ከዓ መጎስ ረክብ።

0: ኣቱም ስድራ ክንደይ ትመጽጽ ኣይትበሉኒ ኣይትበላኒ እምበር ሓንቲ ድቃስ ዝኸልኣትኒ ዕላል ይኽዕለክን ስለምንታይ ኢናናትና ገዲፍና ብናይ ካልኦት ንድነቕ ስለምንታይ ኢናናትና ወርቂ ገዲፍና ብናይ ካልኦት ብሩር ንምሰጥ ስለምንታይ መልሲ የለን በሉ ሓዙኒ ሓዛኒ ሎም ኣለና ጽባሕ የለና ሞት ሰባት መመሪፁ ሰብ ታሪኽ ሰብ ጽንዓት ሰብ መትከል ይወስድ ኣሎ ታሪኽ ይቕበር ኣሎ ኣብ ቅድመይ ዘለኽን ኣዴታተይ መዓሲኽን ኣፍክን ክትከፍታ ኢድክን ክትፈትሓ ጽባሕ እንታይ የኽብል እንታይ የከውርስ እንታይ የኸሰጋግር እንታይ ኢለየን ደቂ ከዘንትወሎም ሱቕ ትም ክሳብ መኣስ
1: ኣጅኹማ ጁሰይ

ኣጆኹ ኣለና ልኩንዶ ንሕና ንሎሚ ካብ ባሕሪ ብጭልፋ ኣብ ሓቀኛ ታሪክ ዝተመርከሶ እዛ እንታይ ኢኸ ኣለኪ ንወላዲተይ ተሃኒ ንእዝጥምታ ኣብ ግዜ ንእስነታ ዘሕለፈቶ ህይወት ሓፋሽ ውድባት ፅንዓታ ሕሰማ ፍቕሪ ሃገራ መስዋእቲ ብፆታ ክትዕለንን ከላ ንብዓት ሓበን እያ ትነብዕ ወሊዳ ደቃ ከምዘይቀበረት ሞባእ ሃገር ይሂበ ናተይ ዘይኮኑ ንሃገር ይዕሽር ከፍ ኢለ እያ ትብለኒ ንወላዲተይ ብማዕዶ ንዝረኣያ ጎበጥ ጎበጥ እናብለ ስራሕ ክትከይድን ከላ ተራ ሰብ ገይርዎ ዝተኸውን እታ ባሕሪ ከብዳ ሒዛቶ ዘላ ታሪክ ጎበጥ ጎበጥ የብላ ከም ዘሎ ግን ፈላጢኣ ጥራሕ እዩ ዝፈልጦ ለካ ታሪክ የጎብጥ እዩ።

ኣያ ብጣዕሚን ሕንቀቕን እንታይ ከም ዝመስልካ ይፈለጥኩ ኮ ዓቢ እቲ ዘረባ ከዓ ፅረልካ ምርጫይን ድሌተይን ናፅነት እዩ ናፅነት ድማ ዋጋ ይሓትት ኪዳነይ ኣፅኒዒ እምነተይ ሓልየ ዝኸይድ

0: ብሓንበል እዩ ኣነሲ ናይ ስጋ እንዳኣሉ ሒዝኒ ዓስብለኪ እንተ ኣበኸን ዝብበኪ እዩ ነገሩ
1: ኣያ ደቂ ያብ ዝባነ እዩ እንትምት ኮ ከምቶም ዝስውኡ ዘለዉ ዕሸላት ፈልየ ዝርዮም ኣይኮንኩን ዋ ወ ንስኻን ደቅኻን ግን ነዚ ገድሊ ከም ጓለት እኹም ትጥምትዎ
0: ዶ እምበዓርኮም ኢልኪ ድሓ ንበሊ ድሓ
2: ኣቲ ኤርትራ
3: ኤርትራውያን ኣዴታት ታሪኸን እዙ እዩ ንወላዲተይ ኣብ ውሽጢ ኣትየ ነቲ ዘይተገንፀለ ታሪኽ ክላበሶ ፍትን እሞ ክኣልኩ ወደ ኢለን ነብሰይ ሓታ ዋ ደቅኻ ኣፊርካስ ዓወት ንሓፎሽ ኣቤት ፅንዓት ኣቤት ፅንዓት
4: ሓሶት ሓሶት እኒ ድብለካ ዘለኹ ዕላል ዓድዩ ዘይድልየካ ዘረባ
5: ዘይተፈሰወ ይጭነውን ዘለካ ቅርበታ ፀቢቕ ይፈልጥ እዩ ካብ ዓይኒ ሓፋሽ እውን ዝኽወል የለ ሕጂ ግን በዓል ኤፍሬም ከይሰምዕዎ ከለዉ ገለ ነገር ንሕሰብ ብዓብዩ ካ ፅግር ኢላ
4: እንታ ወዲ ዘውዲ ሓሶት እዩ ኳየ ዝብለካ ዘለኹ
5: ኣታ ወዲ ሎሚ ድዋ ይተወድ እዩ ወደ እውን ኣይኮነን ፅግዕ ፅግዕ ትብላ ከም ዝነበርካ መን ዘይፈልጥ ከብዳ እውን ኮርዮ እየ ዘለኹ ዝፀገበት ላም እያ መሲላ ዘለ
4: እንታ ወዲ ዘውዲ ንምንታይ ኢኻ ተላፋልፈኒ ደላኸ ራእዩ እሞ ራእዩ እንዶ ኣብ ዝባና ጥራሕ ኣርባዕተ ቆልዑት
5: ናሃሪ ሰብ ዝብላ ካይ ኣኽላት ንስኻ ድማ ባዕቢኢት ደግሞ ኣብ ዝባና ኣርባዕተ ቆልዑ ክትብል ኣታ ኩዳ ክስዕስር እያ ቀትላቶ ምእንቲ ሃገር ክትብል ዘይኮነትን ብዘይንብሩ ቀቢራቶም
4: በቃ ውላ ደሊ ኣት እያ ተጋጊ ስኽበል
5: ክነይ ታሓስማታ ክንዲዚ ምስጢር ኣብ ከብዳ ካዓቂልካ ትኸይድ ሕጂ ኩሉ ግደፉ ብሰብ ከይሰምዓቶ ኮላ ልባ ኣረስሪስካ ንገራ ወዲ ኣለኹ ንኺድ
4: ሕራይ ንኺድ
3: ዘይተኸፈለ ዋጋ የለን ዋጋ ብህይወት ዋጋ ብማህፀን ዋጋ ብንብረት ዋጋ ብደቅኻ ኩሉ ምእንቲ ኤርትራ ኤርትራ ብትካቦ ዝመፀት ሃገር ኣይኮነትን ኣዴታት ኤርትራ ኤርትራ ማህፀነን ንኤርትራ ሕሉፈን ንፅፈን ብኹርን ሕሳስ ልደነጋጊፈን ሂበን እየ ይህባውን ኣለዋ ፅንዓት ስንምንካስ ተወፋይነት ኣቦት እዩ
4: ኣንቲ ፅግር ሄዳ እንታይ ድ ክብለክ ደለ ይመሲልኪ ብዛዕባ ነብስኻ ምዝራብ ዝኣክል ግዜ ይነበረን ሕጂ ግን ክዛረበክ ደሊ ኣለኹ
6: መሓሪ ወረ ንዋኑ ርሑቕ ኮይኑ እምበር ዝፈፀምካዮ ትማሊ ወላዲታ ኩሉ ነጊራት እኒኣ
4: ሰሚዕኽዮ
6: እወ ውላድ ከዓ መኽሰብ እምበር ሓጢኣት ኣይኮነን
4: በዲለኪ ከማ ክስዕ ክስስኢነት ፅገዳታ ሓፍተይ ይቕረ ግበርለይ ይቕረ ግበርለይ
6: ተስእ ተስእ እሞ ማሕሪ
4: እዚ መርገም እዩ
6: በጃኻ ተስእ ዶ ድሓን እዚ መርገም ትብሎ ዘለኻ መን ይፈልጥ ናብ ምረቓ እንተ ተቐየርኸ ፈጣረን መን ኢሉዎ ናፅነትና ጥራይ ትምፅእ ኣልና እምበር ነዞም ኣብ ዝባነይ ዝሞቱ ፅባሕ ንግሆ ይውሓዱ ይብዝሑ መተካዕቶኦም ክመፁ እዮም ፈጣሪ ይህብ ፈጣሪ ኸ ይወስድ ኣጆኻ ጥራይ መሓሪት ሕመቕ ዕማም ውድብካ ጥራይ ግበር

ፈጣሪ ይህብ ፈጣሪ ወስድ ካኢላ ወላዲተ ረአይዎሞ ረአይዎሞ ፅንዓት ፅንዕቲ ደኸምዚ ገይርአ ክዳና ተፅንዕ እንኳዕ ደኣና ፅነት ተረኸበት እምበር ኣብ ክልተ ዓይኒ ክልተ ንብዓት ኣይነብዓ ፅንዓት ኣዴታትና ደረት የብሉ ወላዲተይ ድማ ከምቲ ትሜታ ናፅነት ሪኣ ነቶም ኣብ ዝባና ዝሞቱ ኣርባዕተ ደቃ ኣርባዕተ ተኪኣ ደቂ ጓላ ሪኣ ብሰላምን ፍቕርን ትነብር ኣላ ዓወት ንሓፋሽ

0: سلام ثانوي اير تي في ابن كتال تركبو كبراتن كبران كم يتقلو لم توصل على 4 حمله تركب عند فرانس على لو زينات تحتوش تنوز عن انه زينا زغرب لكم لو ام تخليك تكاتلنا بخر من دعمكو ارسه زينا كاد ابو زبادو بزرق حتى كالات كلمه مرتد نبعتان من مصفاح زحجز عوده زيته تخيدو ሀገራዊ ኮንፌዴሬሽን ስራሕተኛታት ኤርትራ ኣብ ኣስመራ ናይ ኣሰልጠንቲ ስልጠና ወዲቡ መባእታን ማእከላይን ደረጃ ቤት ትምህርቲ ላዓይተን ፅገና ትሕቲ ቅርፂ ይካየደላ ኣሎ ኣሜሪካ ኣብ ምሕደራ መፀበቦ ሕርሙዝ ንእትገብሮ ምትእትታው ተሪር ምላሽ ከም እትህበሉ ኢራን ኣጠንቂቓ ኣልጀርያን ማሊን ተቋሪፁ ዝፀንሐ ዲፕሎማስያዊ ዝምድንአን ናብ ንቡር ንምምላስ ተሰማሚዐን ኣብ መንጎ ሩስያን ጀርመንን ዲፕሎማስያዊ ዘይምቅዳው ክኽሰት ከም ዝኽእል ይግለጽ ኣሎ ኣብ ዝርዝሩ ክንሰግር ኣብ ዞባ ደቡብ ዝርግሐ ትካላት ቅድመ ትምህርትን መባእታን ንምስፋሕ ዝሕግዝ ዓውደ ዘተ ተኻይዱ ወኪርኤና ፊልሞን ትካቦ ዘዳለዉ ፀብጻብ ኣሎ ዕልልታ ሃፍተ ማርያም ከተቕርበ
1: ኣብ ዞባ ደቡብ ዝርግሐ ትካላት ቅድመ ትምህርትን መባእታን ብምስፋሕ ተበፃሕነት ኣገልግሎት ትምህርቲ ንምርግጋፅ ብ11 ሓምለ ኣብ መንደፈር ዓውደ ዘተ ተቓኒዑ ኣብቲ ኣመሓደርቲ ንኡስ ዞባታትን ሓለፍቲ ትካላት ትምህርቲ ዞባን ዝተረኽብሉ መድረኽ ማሕዳር ዞባ ደቡብ ኣቶ ሃብታብ ተስፋፂን ኣብ ዘስምዖ ቃል ገስጋስ መስርሕ ምምሃርን ምስትምሃርን ንምሕያል ብደረጃ ዞባን ኮምን ተበግሶታት ህንፀት ትሕተ ቅርፂ ትካላት ቅድመ ትምህርቲ ብሰፊሑ ክውሰድ ምዃኑ ገሊጹ እቲ መደብ ቆልዑ ኣብ ማእከል ዓዶም ናይ ትምህርቲ ዕድል ንክረኽቡ ምዃኑ ዝሓበረ ኣቶ ሃብታብ ምሕዳር ዞባ ድሮ ምስ ምሕዳራት ከባቢ ብምውህሃድ ንሓደስቲ ትካላት ትምህርቲ ዝውዕል ቦታታት ቀይሱ ከም ዘሎ ኣብርሁ ሓላፊ ጨንፈር ትምህርቲ ዞባ ደቡብ መምህር ህብቲ ዝግ ኪዳነ ብወገኑ ኣብ ዝሓለፈ 10 ዓመታት ቁፅሪ ትካላት ቅድመ ትምህርቲ 131 ቁፅሪ ተምሃሮ ድማ ኣስታት 12,000 ከም ዝነበረ ብምጥቃስ ኣብ ዝሓለፈ ዓመት ብዝተወስደ ስጉምቲ ግን ኣብ 416 ዓድታት ሓደስቲ ትካላት ስለዝተኸፍታ ቁፅረን ብልዕሊ 5 ዕፅፊ ብዙሕ ተምሃሮ ድማ ብ2 ዕፅፊ ከም ዝዛየደ ኣርድዩ ዝበዝሓ ካብተን ሓደስቲ ትካላት ቅድመ ትምህርቲ ኣብ ግዜያዊ ህንፃታት ስለ ዘለዋ ናብ ብቑዕ ትሕተ ቅርፂ ንምስግጋርን ክስራሓሉ ምዃኑ ብተወሳኺ ገሊጹ ተሳተፍቲ ኣብ ትግባረ ናይቲ ውጥን ድሕሪ ዘካይድዎ ዘተ ዘሎ ጸጋታት ትምውህሃድ ብዕቱብ ክስራሕ ኣዘኻኺሮም ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኣቶ ቃል ኣብ ተስፋ ስላሴ ኣብ ዝሃቦ መዛዘሚ ቃል ኣቕርቦት ኣገልግሎት ትምህርቲ ኣብ ኩሉ ከባቢታት ንምስፋሕ ዝካየድ ዘሎ ጻዕሪ ኣድማዕ ምእንቲ ክኸውን ነፍሲ ወከፍ ዕድሚኡ ንትምህርቲ ዝኣኸለ ቆልዓ ናብ ማኣዲ ትምህርቲ ንክቐርብ ወለዲ ብንቕሓት ክሳተፉ ኣዘኻኺሩ ኣብ ዞባ ደቡብ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝተዘርግሓ 1,116

0: ኣፍሸን ትካላት ትምህርቲ ኣለዋ።
1: ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ንዝወደቦ ስልጠናታት ዘሕግዝ ናይ ኣሰልጠንቲ ስልጠና ወዲቡ ካብ ዝወርከቦት ናይቲ ኮንፌደሬሽን ዝበፅሓና ትሕዝቶ ብመልክዕ ፀብፃብ ተዳልዩ ኣርስዮም ኣስመሮም ካተቕርባ።
2: ሃገራዊ ኮንፈደሬሽን ሰራሕተኛታት ኤርትራ ምስ ትካል ስልጠናን ትምህርትን ኣገልግሎት ሞያዊ ምክርን ምርምርን ብምትሕብባር ናይ ኣሰልጠንቲ ስልጠና ወዲቦም። ኣብዚ ካብ 9 ክሳብ 11 ሓምለ ኣብ ኣስመራ ዝተኻየደ ስልጠና ኣባላት ፈፃሚት ኣካል ሃኮሰ፣ ሓለፍቲ ፈደሬሽናት ሰራሕተኛታት፣ ሓለፍቲ ኣብያተ ፅሕፈት ሃኮሰ ኣብ ዞባታትን ካልኦት ኣካላት ሃኮሰአን ተሳቲፎም። እቲ ስልጠና ሃኮሰ ምስ ሰራሕተኛታት ብዝዛመድ ንዝውድቦ ስልጠናታት ዝሕግዝ መፅናዕቲ ቅድመ ስልጠና፣ ምልላይ ሰልጠንቲ፣ ምድላው መወክሲ ስልጠና፣ ሜላ ኣቀራርባ ስልጠናን ምፍጣር ባይታ መልሲ ዕንጋለ ኣብ መንጎ ኣሰልጠንትን ሰልጠንትን ዘጠቃለለ ነይሮም። ኣብ ሃኮሰ ሓላፊ ክፍሊ ስልጠና ትምህርትን ምምዕባል ዓቕሚ ሰብን ኣቶ ሙሉጌታ ፍስሓ ፅዮን ኣብ ዝሃቦ መዛዘሚ ቃል እቲ ስልጠና ቅድሚ ሕጂ ንዝተዋህበ ስልጠናታት ዝድርዕ ምዃኑ ብምግላፅ ሰልጠንቲ ንዝቐሰምዎ ትምህርቲ ብግብራዊ ስራሕ ከዕምቕዎ ተላብዮም። እዚ ከምዚ ኢሉ እንከሎ ሃኮሰ ኣብ ምሕያል ንጥፈታት ህዝባዊ ርክባት ናይቲ ኮንፌደሬሽን ዘተኮረ ዘተ ኣካይዶም። ሓላፊ ህዝባዊ ርክባት ሃኮሰ ኣቶ ግርማይ ኣብርሃም ንኽልሲ ሓሳባውን ኣድማሳውን ዕማማት ህዝባዊ ርክባት ብመንፅር መረዳእቲ ሃኮሰ ወረቐት ክቐርብ እንከሎ ህዝባዊ ርክባት ሃኮሰ ካብ 2017 ንዝዓመሞ ንጥፈታት ዘጓኖፎ ብድሆታትን ንምፍትሑ ዝተወስደ ስጉምትታትን ብዝርዝር ኣብርሆም። ተሳተፍቲ ብግዲኦም ንጥፈታት ህዝባዊ ርክባት ንምህብታም ዝሕግዝ ሓሳባት ኣካፊሎም። ኣብ መወዳእታ ምክትል ዋና ፀሓፊ ሃኮሰ ኣቶ ክብርኣብ ኪዳነ ዕማማት ሃኮሰ ንምጉላሕን ንምድንፋዕን ክፍልታት ፈደረሽናት ሰራሕተኛታትን ኣብያተ ፅሕፈት ዞባታትን ምስ ህዝባዊ ርክባት ተወሃይደን ክሰርሓ ተላብዮም።
1: ጨንፈር ትምህርቲ ዞባ ስዮን ወቂሕ ባህሪ ምተስራሕ ምሻራቱ ብምውሃድ ኣብ መባእታን ማእከላይን ደረጃ ቤት ትምህርቲ ላዓይተን ብልዕሊ 7,000 ናፋ ሙሉእ ፅገና ትሕቲ ቅርፂ የካይዳሎ። እቲ ካብ ቀዳማይ ሰሙን ወርሒ ሰነ ዝጀመረ ሓፈሻዊ ናይ ፅገና ስራሕ ምቕያር ዚንጎታት ፅገና መናድቕ ከምኡውን ምዕራይ ማዓፁን መሳኮትን ከም ዘጠቃለ ርእሰ መምህርታ ቤት ትምህርቲ መምህር ኢብራሂም ኣሕመዲን ገሊፁ። እቲ ብክኢላታት ህንፃዊ ልምዓት ተፀኒዑ ዝካየድ ዘሎ መስርሕ ፅገና ኣብ መስርሕ ምምሃርን ምስትምሃርን ከጋጥም ንዝፀንሐ ብድሆታት ከም ዘቃልል ብምጥቃስ ነበርቴን ዝገብርዎ ዘለዎ ጉልበታዊ ሓገዝ ሞጊሱ። ኣመሓዳሪ ምምሕዳር ከባቢ ላዓይተን ኣቶ ሳልሕ ሱሌማን ብግድኡ እቲ ስራሕ ኣብ ዝተወጠኖ ግዜ ንክዛዘም ተሳትፎኦም ዝሓየለ ከም ዝቐፅልዎ ኣረጋጊፁ። ኣብ 93 እቲ ሃኒፃ ብመባእታ ስራሓ ዝጀመረት ኣብ 2017 ድማ ናብ መካላይ ደረጃ ዝተሰጋገረት ቤት ትምህርቲ ላዓይተን ሎሚ ዓመት 47 ሚእታዊት ደቂ ኣንስትዮ ንዝርከቦም ላዕሊ 9,000 ተምሃሮ ስሩዕ ኣገልግሎት ትህባላ። ኣብ ንኡ ዞባ ሓልሓል ኣብ ሕጊ ዘሎ ኣፍልጦ ክብ ንምባል ንኣመሓዳርቲ ከባቢ ኣባላት ሽማግለ ዕርቂ ኣነባበርቲ ዓድን ወከልቲ ህዝቢ 8 ምምሕዳራት ከባብን ኣስተምህሮ ተዋሂቡ። ኣብቲ ኣብ ሓውሲ ከተማ ሓልሓልን መለብሶን ዝተዋሃበ ኣስተምህሮ ኣዛዚ መደበር ፖሊስቲ ንኡ ዞባ ምክትል ተለንተ ገብረ ትንሳኤ ብርሃነ ኣብ ምክልኻል ገበናትን ሓደጋታት ትራፊክን ሰፊሕ መብሪ ሂቡ። ሰላምን ፀጥታን ከባቢ ንኽወሓዝ ህዝቢ ምስ ፖሊስ ዝገብሮ ምትሕብባር ክዕዝዝ ብምልባው ተራ ከማዊ ፖሊስ ብቐሊል ከምዘይጥመት ኣገንዚቡ። ተሳተፍቲ ብወገኖም ኣብ ሕግን ድሕነት ከባብን ዘተኮሩ ኣስተምህሮታትን ሴሚናራትን ኣነቃቃሕቲ ስለ ዝኾኑ ብዝተወደበ መልክዕ ክስራሓሎም ኣተሓሳሲቦም። ክቡራትን ክቡራን ቀፅሉ ዝቐርብ ዜና ወፃኢ ንምክትታልኩም ደቂመ ብክብሪ ዓድም ኣብ ዜና ወፃኢ ክንሰግር፣ ኣሜሪካ ኣብ ምሕደራ መፀበቦ ህርሙዝ ክትገብሮ ንእትኽእል ምትእትታው ተሪር ምላሽ ከምትህበሉ ኢራን ኣጠንቂቓ። ኢራን ናዚ ዝገለፀት ፕሬዚደንት ዶናልድ ትራምፕ ኣሜሪካ ነቲ ስትራቴጂካዊ ንግዳዊ መስመር ክተመሓድሮ ምዃና ድሕሪ ምግላጽ እዩ። ፕሬዚደንት ትራምፕ ሃገሩ ነቲ መስመር ብምቁፅጻር ንንግዳውያን መራኸብ 20 ሚታዊት ከምተኸፍል እዩ ኣሚቱ ዘሎ። እቲ ውጥን ተግባራዊ ምስ ዝኸውን ወታደራዊ ቅልውላው ዞባ ማእከላይ ምብራቕ ዝኸፈ ኣንፈት ክሕዝ ምዃኑ ሓለዋ ሰውራ ኢራን ኣጠንቂቑሎ። ኣሜሪካ ኣብ ልዕሊኣ ሓድሽ መጥቃዕትታት ድሕን ምጅማራ ኢራን ንመፃብቦ ሕርሙዝ ደጊማ ከም ዝዓፀወቶ ዝፍለጥ እዩ። እዚ ከምዚ ኢሉ እንከሎ ፕሬዚደንት ትራምፕ ካብን ናብን ወደባት ኢራን ዝካየድ ምንቅስቓስ መራኸብ ደጊሙ ከም ዝረገጦ ሓቢሩ ምስዚ ኣብ ዝተኣሳሰር ምዕባለ

ሃገራት ኣሜሪካን ኢራንን ናብ ሎሚ 14 ሓምለ ኣብ ዘውግ ሕለይቲ ሓያል ምልውዋጥ መጥቃዕትታት ከም ዘካየዳ ተቓሊሑ። ኣሜሪካ ትካላት መፍረ ሚሳይላትን ድሮናትን ኣብ ዝርከቦም ዕላማታት ኢራን ክተጥቅዕ እንከላ፣ ሓለዋ ሰውራ ኢራን ድማ ኣብ ስዑድ ዓረብ፣ ሕቡራት ኢማራት ዓረብ፣ ኩዌት፣ ባሕሬንን ዮርዳኖስን ኣብ ላዕሊ ዝርከብ ወታደራዊ መደበራትን ረብሓታትን ኣሜሪካ መጥቃዕቲ ኣካይዱ። ኣሜሪካን ኢራንን ኩናት ብሰላም ንምዕራፍ ኣብ ዝሓለፈ ወርሒ ሰነ ናይ ምርድዳእ መዘክር እኳ እንተተፈራርማ ዳግማይ ምልውዋጥ መጥቃዕትታት ከም ዝጀመራ ይፍለጥ። ኣልጀርያን ማሊን ንልዕሊ ሓደ ዓመት ተቋሪፁ ዝፀንሐ ዲፕሎማስያዊ ዝምድናን ናብ ንቡር ንምምላስ ተሰማሚዐን። ከም ኣካላይ ትስምምዕ ክል ኣየረን ዳግማይ ክፉት ክገብራን ኣምባሳደራትን ክመልሳን ምዃነን ኣፍሊጠን ኣለዋ። መራሕቲ ክልቲኤን ሃገራት ማሊ 13 ሓምለ በብወገኖም ኣብ ዘውፅዎ መግለፂ ተበፂሑ ዘሎ ንምሕዝነት ሃገራቶም ናብ ንቡር ዝመልስ ስምምዕ ንምትግባር ከም ዝሰርሑ ኣፍሊጦም። ኣልጀርያ ኣብ ወርሒ ሚያዝያ 2025 ክል ኣየራ ከም ዝጠሓሰት ንዝገለፀታ ሰብ ኣልቦ ነፋሪት ማሊ ሃሪማ ድሕሪ ምውዳቓ ዝምድና ክልቲኤን ሃገራት ከም ዝሸሕከረ ጸብጻባት የረድኡ። እታ ነፋሪት ኣብ ግዝኣት ሃገሩ ከም ዝወደቐት ዝገለፀ መንግስቲ ማሊ ኣልጀርያ ንሉዓላውነቱ ከም ዝጠሓሰት ኣብ እዋኑ ምኽሳሱ ዝዝከር እዩ። ኣብ መንጎ ሩስያን ጀርመንን ዲፕሎማስያዊ ዘይምቅራው ክኽሰት ከም ዝኽእል ይግለጽ ኣሎ። እዚ ዝተሓበረ ጀርመን ብሩስያ ከም እተፈጸመ ዝገለጸቶ ሳይበራዊ መጥቃዕቲ ከም እተኻየደላ ብምኽሳስ ንኣምባሳደር ሩስያ ጸዊዓ ተቃውሞኣ ድሕር ምግላጻ እዩ። ነቲ ክሲ ዝነጸገት ሩስያ መቐጸልታ ናይቲ ሃገራት ምዕራብ ኣብ ልዕሊኣ ከቕርቦኡ ዝጸንሓ ናይ እገዳታት ቅድመ ኩነት ምዃኑ ወቒሳ። መንግስቲ ሩስያ ድሕሪ እቲ ክሲ ኣብ ሃገሩ ንዝነጥፍ ኣምባሳደር ጀርመን ብምጽዋዕ ተቃውሞኡ ከም ዝገለጸ ኣፍሊጡሎ። እዚ ከም ድል እንከሎ ምዚ ሓድሽ ዲፕሎማስያዊ ምዕባለታት ብዝተኣሳሰር ኤሮጳዊ ሕብረት ኣብ ልዕሊ ዝተወሰኑ ውልቀ ሰባትን ትካላትን ሩስያ እገዳ ከም ዘጽደቐ ገሊጹ። እቲ እገዳ መገሻታት ዝዓግትን ንዋይ ዘደስክልን ምዃኑ ዝጠቐሰ ኤሮጳዊ ሕብረት ኣገዳሲ ምስ ዝኸውን ተወሳኺ ስጉምቲ ክወስድ ከም ዝኽእል ኣሚቱ። ንስጉምቲ ኤሮጳዊ ሕብረት ዝኾነነ መንግስቲ ሩስያ ከዓ ተመሳሳሊ መልሰ ግብሪ ከም ዝህበሉ ኣፍሊጡሎ። ኤሮጳዊ ሕብረት ኣቐዲሙ ምስ ኩናት ዩክሬን ብዝተኣሳሰር ኣብ ልዕሊ ሩስያ ናይ 20 ዙርያታት እገዳ ከም ዘጽደቐ ጸብጻባት የረዱ። ክቡራትን ክቡራንን ዜና ቅድሚ ምዝዛምና ኣርእስታቱ ክደግመልኩም። ኣብ ዞባ ደቡብ ዝርግሐ ትካላት ቅድመ ትምህርትን መባእታን ንምስፋሕ ዝሕግዝ ዓውደ ዘተ ተኻይዱ። ሃገራዊ ኮንፌደሬሽን ስራሕተኛታት ኤርትራ ኣብ ኣስመራ ናይ ኣሰልጠንቲ ስልጠና ወዲቡ። መባእታን ማእከላይን ደረጃ ቤት ትምህርቲ ላዓይተን ጥገና ትሕተ ቅርፂ ይካየደላ ኣሎ። ኣሜሪካ ኣብ ምሕደራ መጻብቦ ሕርሙዝ ንእትገብሮ ምትእትታው ተሪር ምላሽ ከም እትህበሉ ኢራን ኣጠንቂቓ። ኣልጀርያን ማሊን ተቋሪጹ ዝጸንሐ ዲፕሎማስያዊ ዝምድናን ናብ ንቡር ንምምላስ ተሰማሚዐን። ኣብ መንጎ ሩስያን ጀርመንን ዲፕሎማስያዊ ዘይምቅዳው ክኽሰት ከም ዝኽእል ይግለጽ ኣሎ። ንምክታልኩም መስክር መሰረፍ መደባት ኤርቲቪ ክሓልጎኩም እየ። ብወገነ ግን ረኹም ዓልቲ እዩ።

0: سلام كمي تعلو زي خوركم تعزب تعتاو زينا سبورت انه زينا زارب لكم ميكال حرقم ايرتاوي اولمبيكاوي تغرادة ماي كلب ان اس ان بينام قرماي ساتو فوزولون مبل ميتن عصر توسستن جيزيو زكار زولو تور دي فرانس كلتشحن اسراشدشن لوم سولس بناي عصر مدر خود الدرك اتسيلكو عليهم تغرادم تلومي كاب اوري لاك تبقشهم ابلي لوران اتزازمن ميتن سانشدشن اتشدش كليمتر دمار حكا تابزلوا مدرخم تتساميدون كوعلو ኣብ ናይ ሎሚ መድረኽ ኣብ መበል 25.5 ኪሎ ሜትር ነጥቢ እተውህብ ናይ ቅጽበታዊ ውድድር ተሰሪዓ ብምህላዋ ቢንያም ግርማይ ምስ መራሒ ናይ ቀጠልያ ማልያ ዘሎ ማርስ ፒደርሰንን ካልኦት ናይ ነጥቢ መቐናቕንቱ ተቐዳድምቲ ከቢድ ጥምጥም ብምግባር ነቲ ተነፂፉሉ ዘሎ ናይ ነጥቢ ፍልልይ ከጽብብ ተፅቢት ይግበር ብድሕር ዚግን ፀወታ ናይ ግዜ ተቐዳድምቲ ዝፍትን ዝተፈላለያ ደረጃታት ዘለዉ ዓቐብታት ዝበዝሖ ብምዃኑ ብግዜ መራሕን ዘሎ ናይ ዩኤኢ ተቐዳድማይ ታሪክ ፖካቻርን ካልኦት ተቐዳድምትን እተርብሕ ክትከውን ትፅቢት ይግበር ንናይ ሎም ዓመት ቱር ዲ ፍራንስ ብግዜ ዝመርሑ ዘሎ ተቀዳድማይ ስሎቬናዊ ታደጅ ፖካቻር ክኸውን ከሎ እዚ ተቀዳድማይ ንውድድሩ ብ32 ሰዓታትን 17 ደቃይቕን 4 ካይታትን ቀዳማይ ብምኻን ንብጫ ማልያ ከየድፈረ ዝቕፅል ዘሎ እዩ ካልኣይ ናይ ቲም ቪዝማ ዮናስ ቪንጌጋርድ 2 ደቕን 42 ካሊትም ዝኾነ ግዜ ድሒሩ ሳልሳይ ካብ ውድ ክለቡ ንፖካቻር ዝኾነ ሜክሲካዊ ኤስቅ ዴልቴሮ ብ3 ደቕን 23 ካይታትን ብዝኾነ ግዜ ተፈንቲቱ ይስዕቦም ኣሎ ቢንያም ግርማይ ካብ መራሒ ብሓደ ሰዓትን 59 ደቃይቕን 32 ካይታትን ድሒሩ ኣብ መበል 145 ደረጃ ተቐሚጡ ኣሎ ኣብ ናይ ነጥቢ ምስ ንውልከ ዴንማርካዊ ተቐዳድማይ ሊድል ትሬክ ማድስ ፒደርሰን ብ268 ነጥቢ ንቀጠልያ ማልያ ካብ ዝባኑ ከይወረደ ዝቕፅር ዘሎ ክኸውን ኤርትራዊ ቢንያም ግርማይ ካብዚ ተቐዳድማይ ብ45 ነጥቢ ድሒሩ ማለት ብ223 ነጥቢ ኣብ ካልኣይ ደረጃ ብምዃን ይኽተሎም ናይ ሱዳል ቲም ሜርሌር ድማ ኣብ ሳልሳይ ደረጃ ይርከብ ኣብ ናይ ዓቐበት ፖካቻር ብ28 ነጥቢ ኣንበሳ ዓቐበት ብምዃኑ ጻዕዳ ቀይሕ ነጠብጣብ ዘለዋ ማልያ ኣብ ዝባኑ ይዕሪፉ ዝቕፅል ዘሎ ክኸውን ቪንጌጋርድ ሌኒ ማርቲነዝን ካልኣይን ሳልሳይን ደረጃታት ሒዞም ይስዕብዎ ኣብ ናይ ብሉፅ መንሰይ ኢስቅ ዴልቴሮ ብ32 ሰዓታትን 20 ደቃይቕን 31 ካሊታትን መራሒ ብምዃን ጻዕዳ ማልያ ገና ካብ ዝባኑ ኣሕሊፉ ኣይሓባን ዘሎ ኹዋን ኣይዞን ፓል ሴክሳሰን ከዓ ብቐደም ተኸተል ዝኽተሎ ዘሎ ተቐዳድምቲ እዮም ብጋንታ ጀርመናዊቱ ክለብ ሊድል ትሬክ ንናይ ሎም ዓመት ቱር ዲ ፍራንስ ብ96 ሰዓታትን 4 ደቃይቕን 41 ካይታትን ብዝኾነ ግዜ ክትመርሖን ከላ ክለባት ዩኤኢ ቲም ቪዝማን ብቕደም ተኸተል ይስዕባ ብፌደሬሽን ኩዕሶ እግሪ ዞባ ደቡብ ተወዲቡ ኣብ መንጎ ደቂ ኣንስትዮኑ ዞባታ ዞባ ደቡብ ዝካየድ ዘሎ ውድዳት ኩዕሶ እግሪ ይቕፅል ኣሎ እዚ ካብ ዕለት 6 ሓምለ ጀሚሩ ዝካየድ ዘሎ ውድዳት ዝስዕ ውፅኢት ተመዝጊቡ ኣሎ ኣብ ናይ ቀዳማይ ዲቪዥን ድባርዋ ንማይ ዓይኒ ብገፊሕ ዝኾነ ውፅኢት 7 ባዶ ክስዕራን ከላ ናይ ድባርዋ ዮሃና ክፍሊ ድማ ብልስቲ ተፃዋቲት ናይዚ ግጥም ተሰይማ ደቀም ሓረን ዓዱ ኻላ 3 ብባዶ ክትቀፅዓ ከላ ናይ ደቀም ሓረ ዲና ዳንኤል ድማ ብልስቲ ተፃዋቲት ናይቲ ግጥም ተባሂላ ብዘይካ ዝሰንዓፋ ኣብ ልዕሊ ዓረዛ ገፊሕ ብዝኾነ ናይ 7 ባዶ ዓወት ብምዝጋብ ላዕለዋኢድ ክትሕዝን ከላ ተፃዋቲት ሰንዓፍ ራድያ ማሓመድ ብልስቲ ተፃዋቲት ናይቲ ግጥም ተሰይማ ኣብ ውፅኢት ካልኣይ ዲቪዥን ምስ ምልከት መንደ ፍራንስ ሰገኔቲ 2 ባዶ ማይ መነ ንጾሮና 1 ባዶ ከምኡ ድማ ዓዲ ቕይሕ ንእምኒ ሓይሊ 3 ባዶ ዝኾነ ውፅኢት ተዓዊተናልን ከም ዘለዋ ካብቲ ቦታ ዝበጻሐና ሓበሬታ የመልክት ብፌደሬሽን ቅድም ብሽክለታ ዞባ ማእከል ዝተወደበ ክረምታዊ ውድዳት ኣብ ከተማ ኣስመራ ጀሚሮም በዚ መሰረት ኣንጊሆም ውድድሮም ዘካየዱ ምድብ ሲ 20 ተቐዳድምቲ ኣብ መስርዕ ተረኺቦም ውድድሮም ፈጺሞም በዚ መሰረት ናታን ስቴፋኖስ ካብ ምምሕዳር ንዞባ ገጀረ ንመወዳድርቱ በሊፁ ቀዳማይ ኮይኑ ክዕወት ከሎ ናኦድ ብርሃነ ዩኤል ሓይሎም ክልትዮም ካብ ምምሕዳር ንዞባ በሪኽ ሚልክያስ ዳዊት ካብ ምምሕዳር ንዞባ ጉዳይፍ ኤዝናኤል ሰሎሞን ካብ ምምሕዳር ንዞባ ማእከል ከተማ ኖህ ሚካኤል ካብ ምምሕዳር ንዞባ 4 ኣስመራን ካብ ካልኣይ ክሳብ ሻርሻይ ብምኻን ንውድድሮም ፈጺሞም ቀጢሎም ውድድሮም ዘካየዱ ምድብ ቢ ኮይኖም 72 ተቐዳድምቲ ኣብ መወዳደሪ ቦታ ተረኺቦም ውድድሮም ጀሚሮም ኣብ ዘካይሮ ምሳጢ ውድድር ስምኦን ገብረ ማርያም ካብ ምምሕዳር ንዞባ ጋለ ንፍሒ ንመወዳድርቱ ብምርታዕ ቀዳማ ኮይኑ ክዕወት ከሎ ነቢ ሙሴ ካብ ቲራቨሎ እሰይ ዓንደማርያም ካብ ሰንበል ኣቤል ወልደ ሩፌኤል ካብ ቲራቨሎ ዮናዳብ ሰምረ ካብ ገጀረት ያቆ መርሃዊ ካብ ሰንበል ካብ ካልኣይ ክሳብ ሻርሻይ ተመራሪሖም ናይ ምድርኽ ዓወት ኣመዝጊቦም ተካቲ ተቐዳድምቲ ደቂ ኣንስትዮ ብወገደን ኣብ ዘካይዶ ብሉፅ ፆታ ካብ ናይ ዝሓለፈ ዓመት ብ3 ዕፅፊ ቁፅርን ኣበሪኸን ብምምፃእ 21 ተቐዳድምቲ ኣብ መበገሲ ቦታ ተረኺበን ውድድረን ኣካይደን ዲናር ዮናስን ሩታ ሰሎሞንን ክልትዮን ካብ ጋላ ነፍዒ ካብ መወዳድርተን ፀብለል ብምባል ተመራሪሕን ተዓዊተን ፎርቱና ኣብርሃም ካብ በሪኽ ዲቦራ ሰምሪ ካብ ጋላ ነፍሒ ማርታ ሰሎሞን ኤልዳና ተኸሊትን ክልትዮን ካብ ፓራሪዞ ድማ ካብ ሳርሳይ ክሳብ ሻርሻይ ንዘሎ ደረጃታት ብምሓዝ ንውድድረን ፈጺመን ኣብ መወዳታ ውድድሮም ዘካየዱ ምድብ ኤ
1: ምስ ንብለስ ድማ ክሩቤል ፊልሙን ካብ ገጀረት ካብ 77 ተቐዳድምቲ ብቕፅርታ ውድድር በሊፁ ቀዳማይ ኮይኑ ተዓዊቱ ናሆር ነጋሽ ካብ ኣኽርያ ሱራፌል ተክለማርያም ካብ ጎዳይፍ ዮናታን ዳዊት ገዛ ባንዳ ሄኖክ ሚካኤል

0: ራይፍ ክብራ ሞኮነ ጋላ ነፍሒ ድማ ክሳብ ሻርሻይ ብምዕዋት ንምምሕዳሮም ነጥቢ ዘመዝገቡ ተቐዳድምቲ እዮም።
1: ብፈደሽን ቅድም ብሽክለታ ንኡዞባ መንደፈራ ተወዲቡ ክካየድ ዝቐነየ ውድዳት ብሽክለታ ተዛዚሙ
0: እዚ ሓሙሽተ ጋንታታት ኣብ 4 ዲቪዥናት ናይ ደቂ ተባዕትዮ ከምኡ ድማ ናይ ደቂ ኣንስትዮ ተቀዳድምቲ ዘሳተፈ ውድድር ብልዑል ተሳትፎ ተቀዳድምትን ኣፍቀር ስፖርትን ማሚቑ ከምዚ ተሰላሰለ ኣካየድቲ ናይቲ ውድድር ገሊፆም። ብሓፈሻ ኣብቲ ን4 ሰናብቲ ዝተኻየደ ውድድር ዝተረኽበ ውፅኢት ዝስዕብ እዩ። 4ይ ዲቪዥን ደቂ ተባዕትዮ ቀዳማ ዩኤል ጆርጆ ካልኣይ እሰይ ኣሕፈሮም፣ ሳልሳይ ሴም ተስፋይ፣ ሳልሳይ ዲቪዥን ቀዳማ ዮናታን ኪዳነ ካልኣይ እሰይ ጎይቶም፣ ሳልሳይ ሚካኤል ማጆር፣ ካልኣይ ዲቪዥን ቀዳማይ ሙሳ ኤል ከሰተ ካብ ጋንቲ ዓዱ መጎቲ፣ ካልኣይ ሞንተሲር ጃብር ካብ ጋንቲ ዓዱ ሓረ፣ ሳልሳይ ዲናር ሳሙኤል ካብ ዓዱ መጎቲ። ቀዳማይ ዲቪዥን ደቂ ተባዕትዮ ቀዳማይ ኣማኑኤል ነጋሲ ካብ ጋንታ ዓዱ ባሪ፣ ካልኣይ ኤቨን ኣሕፈሮም ካብ ጋንታ ዓዱ መጎቲ፣ ሳልሳይ ዮናታን ኣስመሮም ካብ ጋንታ ዓዱ መጎቲ። ኣብ ናይ ደቂ ኣንስትዮ ተቀዳድምቲ ድማ ቀዳሚቲ ዳናይቲ ሽምንዲ ካብ እምና ሓይሊ፣ ካልቲ ሰገን ተስፋ ማርያም ካብ መንደፈራ፣ ሳልሰይቲ ናታልያ ገብረ መስቀል ካብ መንደፈራ ብምዃን ተዓዊቶም። ብዘይካዚ ኣብቲ ዕለት ብቕዓት ኣትለታት ንምምዛን ዝዓለመ ውድድራት ኣትለቲክስ ናይ ጉያ ብናይ ደቂ ተባዕትዮን ደቂ ኣንስትዮን ተኻይዱ ነይሩ ዝተረኽበ ድማ ዝስዕብ ይመስል። ኣብ ናይ ደቂ ተባዕትዮ 1500 ሜትሮ ቀዳማይ መልክያ ዘምረት ካልኣይ ስዑድ መሓመድ ኑር፣ ሳልሳይ ሙሴ ጸጋይ። ኣብ ናይ 1500 ሜትሮ ደቂ ኣንስትዮ ቀዳሚቲ ሉልያ ፍረዝጊ፣ ካልኢቲ ፍረስ ሰላም ከሰተ፣ ሳልሰይቲ ኮኸብ ንጉሰ። ኣብ ናይ ደቂ ተባዕትዮ 3000 ሜትሮ መወዳእታ ኣብ ኩሉ ውድዳት ካብ ቀዳማይ ክሳብ ሳልሳይ ደረጃን ዝሓዙ ተቀዳድምቲን ጋንታታትን ዝተዳልሎም ናይ ገንዘብ መዳልያን ዋንጫን ሽልማት ካብ ኢድ ዝተፈላለዩ ናይ ክብሪ ዕዱማት ተዓዲሉ።
1: ኣብ ዜናታት ወፃኢ ግጥማት ዋንጫ ዓለም 2026 ሎሚ ሶሉስ ብናይ ቀዳማይ ናይ ፍርቂ ፍጻመ ፀወታ ቀፂሉ ከምስ እዩ።
0: ናይ ሎሚ ምሽት ፀወታ ሰዓት 10:00 ዝጅምር ኮይኑ ሃገራዊ ጋንታታት ፈረንሳን ስጳኛን ክራኸበን። እዚ ፀወታ ኣብ ከተማ ዳላስ እዩ ክካየድ። ኣብ ናይ ሎሚ ምሽት ፀወታ ኣጥቃዒ ፍረንሳ ምባፕ ትማል ምሽት ሃገራዊት ጋንቱ ኣብ ዘካየድቶ ናይ መወዳእታ ልምምድ ብሰንኪቲ ኣንጻር ሞሮኮና ተፃውቶ ከሎ ኣብ ዓንካ ዓካሪቱ ዝፀሮ መጉዳእቲ ኣብ ገለ ንጥፈታት ከምዘይተሳተፈ ብማዕከና ዜና ክውሃብ ዝፀንሐ ርእቶ ኣሸቓሊ ኮይኑ ፀኒሑ። ዓላማ ሃገራዊት ጋንታ ፍረንሳ ዲደር ዶሻም ትማል ሶኒ ኣብ ሰዓታት ድሕሪ ቅትሪ ኣብ ዘካየዶ ጋዜጣዊ መግለፂ ግን ሓለቓ ጋንቱ ኣብ ፅቡቅ ኩነታት ከም ዘሎ ናብ ናይ ሎሚ ሸት ፀወታ ድማ ክስለፍ ምዃኑ ገሊጹ ኣሎ። ካብ ዜና ሃገራዊት ጋንታ ፈረንሳ ከይወፃና ኣውሬል ቱሻሜኒ ኣብ ዝሓለፈ 2 ፀወታታት ብሰንኪ ዝፀሮ መጉዳእቲ ከይተሰለፈ ብምቕናዩ ከምኡ ድማ ቦትኡ ተኪኡ ክፃው ዝፀንሐን ኣንጻር ሞሮኮ ኣብ ዝነበሮ ፀወታ ድማ ኣብ በርኩ መጉዳእቲ ፀይሩ ካብ ሜዳ ተቐይሩ ዝወፀ ማኑ ኮነን ኣብ ናይ ሎሚ ሸት ፀወታ ንከርክቡ ትፅኢት ከም ዘሎ ግን ዶሻምፕ ገሊጹ ኣሎም። ብወገን ስጳኛ እውን ነቲ ኣብ ናይ ሎም ዓመት ውድዳት ዋንጫ ዓለም ሰንኪ ምጭባጥ ጨዋዳ ከምቲ ዝድለ ክጥቀመሉ ንዘይከኣለ ዘላ ያማል ኣብ ናይ ሎሚ ፀወታ ናብ ሜዳ ብምውራድ ሕማም ተኸላኸልቲ ፈረንሳ ንክኸውን ትፅቢት ኣለዋ።
1: ዝኸበርኩም ተዓዘብቲ ንሎሚ ዝተዳሉ ዕለታዊ ዜና ስፖርት ኣብዚ ፍፀም ስለምክታልኩም ኣዝየ መስክን ምስ ተረፉ መርባቶ ኤርቲቭ ሓድገኩም ብወገነይ ግን ሰላም።

0: ሃገራዊ ኣገልግሎት ድማ ይኽተላ።
1: ሃገራዊ ኣገልግሎት ኣብ ቅድሚ ናፅነት ኣብ ሓርነታዊ ቃልሲ ሃገራዊ ኣገልግሎት እዩ። ኩሉ ሰብ ንሃገሩ ከገልግል ኢሉ ተሰሊፉ ዝተኸፍለ መስዋእቲ ኩሉ ዓይነት ድኻማት ኩሉ ዓይነት ብድሆታት ብሃገራዊ ኣገልግሎት ኩሉ ሰብ ንሃገሩ ብተወፋይነት ናፃ ሃገር ንምምፃእ እሲ ኣገልግሎት እዩ ነይሩ። ምስ ግዜ መድረኽ እናቀየረ እናሓየለ እናሓየለ እናሓየለ እናተነፀረ ኣብ ሓደ ዕላማ በፂሑ ሃገር ናይ ምዃን ካብ መዓስ ብኸመይ መንገዲ ሃገር ማለት እንታይ እዩ ንሃገር ምፍታው ንሃገር ምግልጋል እንታይ ማለት እዩ ዝበሃሉ ነንበይኖም ሕቶታት ኣልዒልካ ክዛረብ ይከኣል እዩ። ንሱ ሕጂ ኣብ ዕሙቕ ዝበለ ድሕረ ባይታ እውን ክተኣቲኻ ትዛረብ ትክእል ኣለካ። እዋን ናፅነት ሓደ ዕማም ናይ ሃገራዊ ኣገልግሎት ተፈፂሙ እቲ ድሕሪኡ ዝመፅእ ኣብ ናይ ህንፀት ሃገር ዝህሉ ሃገራዊ ኣገልግሎት እዩ። ሓቂ እዩ ብሃገራዊ ኣገልግሎት ተወፋይነት ናፃ ሃገር ኣረጋጊፅና ኣለና። ግን ሃገር ምህናፅ ይከብድ።
0: ህንፀት ሃገር ናይ መላእ ዜጋታት ሱታፌ ይሓትት። ናይ መንእሰያት ኣበርክቶ ግን ዝያዳ ሚዛን ይወስድ። ስለዝኾነ ድማ ሃገር ክሃንፅን ንሃገራዊ ረብሓ ክቐድምን ዘኽእሎ ዓቕሚ ንምደላብ ብዓብዩ ኣተኣማማኒ ሰረት ሃገራዊ ድሕነት ፀጥታን ቁጠባዊ ረብሓን ናብ ዝለዓለ ደረጃ ዘብፅሕ ገጻት ብገጻት ዝትግበሩ መደባት ዝሕንፀጹ። መደብ ሃገራዊ ኣገልግሎት ሓደ ካብቲ ብቐዳምነት ዝግለጽ መደብ እዩ።
2: ብዛዕባ ሃገራዊ ኣገልግሎት ንዓና ዋላ ንኤርትራውያን ይኹን ንካልእ ኣብ ዓለም ዘሎ ህዝቢ ሓድሽ ኣይኮነ። ንሕና ብኣና ተጀመረ ስለ ዘይኮነ ኩሉ ጠሚ ናይ ሃገራዊ ኣገልግሎት ዘይፈልጥ የለን። ኩሉ ማለት ብዛዕባ እቲ ናህና ንምግላፅ ዘይኮነ እቲ ዝዝረብ ዘረባታት ኣሎ። ሕጂ ጠቕሚ ሃገራዊ ኣገልግሎት እንታይ ዝሰርሕ ነፍሲ ወከፍ ሃገር ኣባል መንእሰያት ኣብ ሃገራዊ ኣገልግሎት እዮም ዝሓልፉ። ዋላ ዝለዓለ ሃብቲ ዘለዋ ዝተሓተ ሃብ ዘለዋ ኩለን እትን ምዕብላት ዝበሃላ ኹና ገና ኣብ ምዕባለ ዘለዋ ሃገራዊ ኣገልግሎት ኣለዎን። እዚ ሃገራዊ ኣገልግሎት እዚ እንታይ ዝጠቕሙ ኣብዚ ኣባና ዝበፅሐ ወይ ከዓ ነቲ ናሕና ዝሽሙ እዩ ወይ ከዓ ዘይመልክዑ ይዝረበሉ እዩ። ግን መንእሰይ ኣብ ሃገራዊ ኣገልግሎት ተፀርዲፉ ሃገራዊ ኣገልግሎት ኩሉ መደባት ሰሪዑ ኣብ ትምህርቲ ኹን ኣብ መደባት ስራሕ ኹን ኣብ ተፈላለዩ ተካይደ ትኾንካ ኣባል እቲ መንእሰይካ ብሃገራዊ ኣገልግሎት ክሓልፍ ኣለዎ። ሕጂ እቲ ሃገራዊ ኣገልግሎት ኣብ ናሕናን ኣብቲ ካልእን ኣዋጅ ሃገራዊ ኣገልግሎት ኣዋጅና ኣሎ ሕግታት ኣሎ ኣዋጅ ሃገራዊ ኣገልግሎት። እቲ ኣዋጅ ሃገራዊ ኣገልግሎት ግን ንኸይሰርሕ ብሓፈሽ እቲ ሃገራዊ ኣገልግሎት ክብተን ሃገር ካብ ብደይ መንእሰይ ንክተርፍ ዝስራሕ ስራሓት ብዙሕ እዩ።
3: ሃገራዊ ኣገልግሎት ክምስረት ከሎ ሲ ወይ ክሕሰብ ከሎ ክሳዕ ክንደይቲ መንግስቲ ንርሑቕ ጥምት ዝተፈላለዩ ዕላማታት ሃልዎ እንተይልካ ውን ወላ ዝኾነ ነገር ታሽ ምግበርሲ ግን ክሳዕ ክንደይ ንርሑቕ ከም ጥምት መንግስቲ ዘርእካ ዩ ማለት እዩ። ዋላ ኣብዚ ቴማ ናይ 25 ዓመት እንተሪኢኹሞ እውን ለሲ ሰዋስ ዕቱብ ምርጫ ንውሑስ መፃኢ ሰዋ ቴልካ ከዓ ሃገራዊ ኣገልግሎት ማለት ስለዝኾነ እቲ ሃገራዊ ኣገልግሎት ናይ ብሓቂ ዕቱብ ምርጫ እዩ ነይሩ ንመፃኢት ናይ ኤርትራ ወይ እውን እቲ ህላውነት ናይ ሃገር ንምውሓስ ዝተወስደ ተበግሶ ቀሊል ነገር ኣይኮነን ማለት እዩ። ስለዚ ኣበርክቶ ናይ ሳዋ ኣብ ዝተፈላለዩ ኣጋጣሚታት እውን ክግለፅ ፀኒሕ እዩ። ኣብዚ ማዓስከር ወይ ኣብ ሳዋ ሰልጢኑ ዘሎ ብዝሒ መንእሰይ ደርግቲ የብሉን ሃረመይንስምካ ዝፅውር
0: ኣሓሒሻቂኻ ሃረም ጨጓርዳና። ኣዋጅ ሃገራዊ ኣገልግሎት ኤርትራ 26 ዓንቀጻት ዝሓዘን ብቁፅሪ 11 እዝባር 1991 ዝተመልከተ ኣዋጅ ሃገራዊ ኣገልግሎት ብ6 ሕዳር 1991 ናብ ህዝቢ ተዘርጊሑ። ካብ ሓፂር መግለፂ ዝብገስ ኣዋጅ ሃገራዊ ኣገልግሎት ሙቓም ሃገራዊ ኣገልግሎት ኣመዳድባ ሃገራዊ ኣገልግሎት ናይ ኣገልግሎት ግዜ ካብ ኣገልግሎት ናፃ ዝኾኑ ሰባት ወረቐት ምስክር ምምዝጋብን ምዕዳል ካርድን

0: ሃገራዊ ኣገልግሎት ብሓፈሻ ንምስላትን ግቡኣት ሃገራዊ ኣገልግሎትን የጠቓልል። እዚ ቀዳማይ ኣዋጅ ሃገራዊ ኣገልግሎት ኣብ 1995 ብኣዋጅ 82 እዝባር 1995 ተኣሪሙ። መደብ ሃገራዊ ኣገልግሎት ንምጀማር ዝቐረበ ሓፈሻዊ ምኽንያታት ዓሚቕን ብዙሕ ሸነኻት ዘለዎን እኳ እንትኾነ እቲ ሰፊሕ ዕላማ ብፀጥታዊ፣ ልምዓታዊ፣ ባህላዊ፣ ትምህርታውን ህንፀት ሃገርን ዝምልከት ርእቶታትን ሸነኻትን ዝተደፋፍእን ዘጠቓልልን እዩ ነይሩ።
1: ቅድስትን ብርክትን መዓልቲ ያታ ቀዳማይ ዙርያ ኣብ ሰዋ ዝወረዱላን ዝተዓለሙላን ከምኡ ኢሉ ከዓ ቀፂሉ እንታይ ማለት እዩ ንዚ እዚ ዙርያታት እዚ ጀሚርና እንተዘይነብርሲ እቲ ሓደጋ ኣዝዩ ገዚፍ ምኾነ እዚ እቲ ሃገራዊ ኣገልግሎት ጥይት ናይ ወያነ ምስ ወፀስ ብሙሉእ ተጣይሱ ዝነበረ ተጋደልቲ ተጣይሶም ዝነበሩ ተጋደልቲ ኣብ ልምዓት ወፊሮም ዝነበሩ ተጋደልቲ ብሓደ ሓደ ኩነታት ናብ ልምዓት ዘይወፈሩ ሃገራዊ ኣገልግሎት ብሙሉኦም እዮም ሒዞም ዓቕልና ክሳብ ዝፀበናዮም ኣለና ክል ኢሎም ዚ ሃገር ካብኡ ከዓ ተሰዊኦም ሰንኪሎም ኩሉ ነገር ማለት እቲ ክፈል ዝግብኦ ዋጋሲ ከፊ ኢሎም እዮም። ከምኡ ስለ ዝኾነስ ሃገራዊ ኣገልግሎት ምጅማሩ ሓበን ናይቲ ሃገር ኩርዓት ናይቲ ሃገር ሓደ ዓብዪ ተመክሮ ዝቐሰምናሉ መድረኽ ይክበሃል ክኣል እዩ
2: ክምስረት ከሎ መጀመርያ ነዚ ሃገራዊ ኣገልግሎት ንልምዓት ተባሂሉ መንእሰይ ኩሉ በቢ መገዱ ገለ እንተኸይዱ ካብዚ ዲስፕሊን ርሕቁ ካልእ ነገር ክኸይከውን እቲ ናይ ሰውራ ዝነበረ ኣብ ሰውራ ዝነበረ ክብርታት ከዓ ክወሓስ እንተኮይኑ መንእሰይ በዚ ናይ ሃገር ኣገልግሎት ኣገባብ ክንከይድ ተመሪፁ ኣዋጅ ተኣውጁ በቲ ኣዋጅ መሰረት ከዓ ኩሉ እቲ ዝምልከቶ ኣብቲ ዕድሚኡ ሲ ክወርድ ከም ዘሎ ተገይሩ ሕጂ ኣብቲ መጀመርያ ተዓሊም ጥራይ ሽዱሽተ ወርሒ ንዕልም ድሕሪ ሽዱሽተ ወርሒ ከዓ ካልኦት ትመፁ ንዖም ዓሊምና ነውፅእ ከም ዝናለ ከይፀን እዩ ዝሓር ግን ኣብ 2023 ብትምህርቲ ወርሳይ ከኣሎ መንእሰያት 11 ክፍሊ ተማሂሮም 12 ክፍሊ ሳ 11 ኣብ ዓዶም ተማሂሮም 11 ተወድኦም 12 ክመሃሩ ንሳባ ወርዱ ኣብዚ እቶም ነጥቢ ዶምፁ ነጥቢ ኣምፅኦም ኣብ ኮሌጅ ዝኸዱ ይኸዱ ማሞስ ኮይኑ ነጥቢ ናይ ሞያ ስልጣ ሽሙ ክወስድ ከዓ ዝተፈላለየ ዓበይቲቤት ትምህርቲ ማሞስ ንብሎ ምስ ህንፃ ዝተኣሰር ምስ ኤሌክትሮኒክ ዝተኣሰር ምስ ናይ መካኒክ ድዩ ናይ ኣውቲስትነት ኩሉ ኮታ ብሓፈሽ ቴክኒካል ስኩል ክወስዶ ዝግባእ ቤት ትምህርቲ ተሰሪሑ ኣብዚ ብርክት ዝበለ ቁፅሪ በቢ መይኡ ይስልጥን ነይሩ በቲ ብትምህርቲ ወርሳይ ከኣሉ ናይ 12 ክፍሊ ክውዱ ማትሪክ ምስ ገበሩ ከዓ ሰርቲፊኬት ዶምፁ ኣብዚ ናይ ሞያ ስልጠና ይወስዱ እቶም 12 ዝሓለፉ ከዓ ዘይሓለፉ ከዓ ኣብ ተፈላለየ ናይዚ ሃገር ዘሎ ስራሓት ኣብ ሰራዊት ይኸውን ኣብ ዝኾነ ኣብ ሓይልታት ምክልኻል ኣብ ካልእ ዝተፈላለየ ተመዲቦም ዝሰርሑ ፀኒሖም
3: ኣብ ኩሉ ተዋፊርዎ ዘሎ ስራሕ ዘለዎ ኣበርክቶ ከዓ ብቐሊል ፅመት ኣይኮነ ሎሚ ኣብ ኩሉ ልምዓት ናይ ልምዓት ፅላታት በሎ ምክልኻል ሃገር በሎ ኣብ ዳቅሚ ህንፃ ይኹን ኣብ ካልእ ኣብ ኩሉ ቦታታት መንእሰይ ናይ ሰዋ እዩ ኣበርክቶ ዝገብር ዘሎ ማለት እዩ። ማሽነሪ እንድሕር ሪኢኻ ሲ ኦፐሬተር ናይ ዶዘር ኹን ናይ ክሬን ኹን ናይ ሎደር ኹን ናይ ዝፈለለየ ዓይነት ማሽነሪ ኣብ ሰዋ ዝሰልጠነ ሰብ እዩ ወይ ኣብ ማሞ ዝተማሃረ እዩ ወይ ኣብ ዓዳሃሎ ዝተማሃረ እዩ ወይ ቴክኒካል ዝተማሃረ እዩ ወይ ገለ በትን በቲ ከዓ ሰዋ ዘፍርየቶ መንእሰይ እዩ ማለት እዩ። እዚ ኩሉ መምህር ኣብ ዝተፈላለየ ዞባታት ናይዚ ሃገር ዝምህር ዘሎ መምህር ብሰዋ ዝሓለፈ መምህር እዩ። ሓኪም ኢልና እንተመፂና ዝኾነ ኩርናዓት ናይዚ ሃገር ኣገልግሎት ናይ ሕክምና ዝገብር ዘሎ መንእሰይ ብሰዋ ዝሓለፈ እዩ። ስለዚ እቲ ኣበርክቶ ናይ ሳዋ ፀብፂብካ እውን ዝውዳእ ኣይኮነን ኣብ ኩሉ ፅላታት ናይዚ ሃገር ዘበርክት ዘሎ መንእሰይ ፍረ ናይ ሳዋ እዩ ማለት እዩ።

0: ርሑቕ ዝጥምትን ብስትራተጅን ዝምራሕ ህዝባዊ ግንባር ኣብቲ ሓርነት ርጉፅ ዝኾነሉ መድረኽ ድሕሪ ናፅነት ክትከል ዝደልዮ ቁጠባዊ ዕብየትን ማሕበራዊ ሕውየትን ዘረጋግፅ ፕሮግራም ይስ ኢሉ ንመስርሕ ህንፀት ሃገር ልዑል ትኩረትን ዓብዪ ኣቓልቦን ብምግባር መንእስያት ዘማእከለ መደብ ክሰርሕ ኣንቂዱ ካብ ፅባሕ ናፅነታት ሒዙ መንእሰይ ገዛ ርእሱ እናተሃንፀ ዝህነፀሉ መደብ ሓንፂፁ ካብ ውዕይን ዘይጭቡጥን ስምዒት ወፂኡ ናብ ትግባረ ነቒሉ ነቲ ብዝተፈላለየ መኣዲ ምጉስጓስ ዝጀመሮ መደብ ንምትግባር እውን ቆሪፁ ተላዒሉ ብልዑል ወኒ
1: ሃገራዊ ኣገልግሎት ነቲ ብዘይብኡ ክኸውን ኣይክእልን እዩ ኣብ ዝኾነ ሃገር ሃገር ክተልምዕ እንተኾንካ ሃገር ክትሃንፅ እንተኾንካ ኩሉ መደባት ወይ ከዓ ሃገር ልዑላውነታ ሓልያ ክትነብር እንተኮይና ሃገራዊ ኣገልግሎት ክህሉ ከሎ ሃገራዊ ኣገልግሎት ንሕ ዘይብሉ እቲ መንእሰ ኣይጥርነፍኒ እዩ እዚ ንሪኦ ዘለና ስራሕ ኣይሰርሕኒ እዩ ልዕሊ ኩሉ ከዓ ዋላ ዝኾነ ስራሕ ኣይስራሕ ዲስፕሊን ዝበሃል ሂወቱ ንክመርሕ ድዩ ኩሉ ዝኾነ ነገር ኣብዝ ሓፀረ ሓፋ ኣቢልካ ዝኾነ ነገር ክተንቀሳቅሶ ድዩ እቲ ዲስፕሊን ዝበሃል እዚ መሰልጠኒ ማእከል ናይ ሃገራዊ ኣገልግሎት ክህሉ ኣሎ ብኡ ከዓኒ ኩሉ እቲ መደብ ናይ ሃገር ዝወፀ መደብ ማለት እዩ ኣብ ንልምዓት ድዩ ኣብ ልዕላውነት ንምኽባር ሃገር ድዩ ኣብ ህንፀት ድዩ ኣብ ዝኾነ ሰዓት ዋላ ገዛ ሃሉ ፀዊዕካ ክተምፆ ዋላ ኣብ ኣሃብታት ሃሉ እዩ ተበገስልካ ክትወስዶ እዚ ሓደ መስርዕ ዝሓዘ ሓደ ዲስፕሊን ብሓደ ድምፂ ንኩሉ ብሓደ ሰዓት ኣብ ደሊካ ተንቀሳቅሶ ሰብ ኢካ ተሃንፅ ዘለካ ገለ ሃገራዊ ኣገልግሎት ነዘይህሉ ግን ስሚኢሉ ጎገፁ ሓዲሩ ከይድ ነይሩ እንትኸውን ኩላህና እዮም ፀናሕና ናብዚ ሓደ ብዓብኡ እዚ ንብሎ ፀናሕና ዓላማታት ምህናፅን ልዕላውነት ሃገርን ምክባር ካልእ ካብኡ ዝኸፈ ከዓ ዲስፕሊን ዘይብሉ ተዘርገ ዓዲ ሰራቅን ቀታልን ዘማትን ከታርን ዝበዝሖ ምኾነ ነይሩ ስለዚ እተይ በቲ ናይ ምልምዑን ምህናፁን ጥራይ ኮነ እቲ ልዕሊ ኩሉ ዲስፕሊን ኣሎ ንቕሓት ኣሎ ዝተወደበ ዝተማህረ ዝተሰልጠነ ሰብ ሒዙ ዝኸይድ ዘሎ ኣብ ካልእ ዓለም ከምዚ ናህና ክገብር ይኽእል ዶ ደሞዙ ትሑት ምስ ዘለና ቁጠባ ኩነታትና ንነዊሕ እዋን ተረዲእዎ ንቕሓት ክብዲ ስለ ዝበለ ዲስፕሊን ስለ ዘለዎ ክንደይ ዓመት ገይረ ሎ ታሽሙ ካብ 32 ዝገበሩ ኣባላት ሃገራዊ ኣገልግሎት ኣሎ እዚ ስለምንታይ እዩ ስለ ዘለዎም ናብሮኦም ጥጡሕ ስለ ዝኾነ ኩሉ ሰብ ክረኽቦ ዝኽእል ሙሉእ ስለ ዝረኽቡ ይኮኑን ኮፍ ኢሎም ልዕሊ ዝኾነ ግን ሓደራ ናይ ስውኣት ናይ ኣቦታቶም ናያታቶም ንምሕላው ድፋዕ ሒዞም ክሳብ ሕጂ ኣብ ድፋዕ ዝፀንሑ ኣለዉ ሃገር ዘልምዑ ኣለዉ ሃገር ዝሃምፁ ኣለዉ ኩሉ ኣብቲ ዝኾነ ፅላት ናይ ሃገር ናይ ጉልበት ዝሰርሕ ድዩ ናይ ቤት ፅሕፈት ዝሰርሕ ድዩ ሓኪም ድዩ መምህር ድዩ ጋዜጠኛ ድዩ ብሙሉእ እቲ ኣባል ሃገራዊ ኣገልግሎት ኣብ ዝነበረ ዘሎ ዝቕፅል ከዓ ዘሎ ኣብ ስራሕ ዝተዋፊሩ ኣሎ እዚ ስራሕ እዚ እንድሕሪ ንሱ ነዘይሕዞ መን መሓዞም

0: ኣብተን ቀዳሞት 6 ዓመታት ክሳብ ኣብ ግንቦት 1998 ምስ ኢትዮጵያ ኩናት ዝፍጠር መደብ ሃገራዊ ኣገልግሎት ብመንፅር ንውሓት ግዜኡ ከምኡውን ግዴታታትን መሰላትን ኣባላት ሃገራዊ ኣገልግሎት ብመሰረት እቲ ግሉፅ ሕጋዊ ድንጋገታት ብዘይገለ ፀገም ይሰርሕ ነይሩ። ኢትዮጵያ ኣብ ግንቦት 1998 ኣንጻር ኤርትራ ኩናት ኣዊጃ ገዚፍ ሓይሊ ወራር ኣብ ዝለቐቐትሉ እዋን እቶም ዘይንጡፋት ኣባላት ሃገራዊ ኣገልግሎት ክፅውዑን ክውደቡን ነይርዎም። ሳዋ ዝመልመለቶም መናእሰይ ድማ ምስ ኣያታቶም ብምዃን ሃገር ኣውሒሶምን ልኡላውነታ ኣኽቢሮምን
1: ንህላዊና ብዝኮነ ድሕሪ ናፅነት

0: ና ደስ ደበለን ንባፅነትና ዘይድግፋ ዝነበራ ዮን ከም ዝኮይና ስለዚ ስለምንታይ ሳዋ ዕላማ ልምዓት ንህናፅ ተበግሹ ድሓር ግን ኩሉ ነገር ንመፀኻ ሳላ ሳዋ ተጠርኒፉ ተማሂሩ ዝፀንሐ ባዴላ ናፍራዛን ገዲፉ ብረት ኣልዒሉ ነቲ ናይ ኩሉ ንብሎ ዘለና ውግኣት ዝሓለፍነ ተኸላኺሉ ሳዋ ዘዘይትብሉ ሕጂ እንታይ ተገብረ ማለት እዩ እንታይ ዓይነት ሰራዊት ኮይኑ ምተንቀሳቀሰ ስለዚ ሲ ሳዋ ሲ ቀሊል ተራ ኣይኮነን ሕጂ እውን ብሕጂ እውን ከምኡ እያ ክትፃወት
1: ሰርቢ ዳንካ ንዝናብ ሓቢሩ ንኹማና ንኩሉ ናስሚዩ
2: መዲና መንእሰያት ዝብልን ካልእን ስያመን ዝወነነት ማእከል ስልጠና ሓይልታት ምክልኻል ሳዋ ኣብ ዝሓለፈ 32 ዓመታት ኣብ ሰፊሕ ምህናፅ ሃገር ምቕሉል እጃም ከተበርክት ዝፀንሐትን ዘላን ማእከል እያ ፀጊት 38 ዙርያ ተዓለምቲ ሃገራዊ ኣገልግሎት ኣሰልጢናን ኣብ ምስልጣንን ትርከብ ሳዋ ኣብ ዝሓለፈ መድረኽ መርኣያ ፅንዓትን ምኸተን ኤርትራውያን መንእሰያት ምዃና ኣመስኪራ ልዑላውነት ብዘገርም ፅንዓት ዘረጋገፀን ንኹሉ ማሕበረ ቁጠባዊ ሽግራት ተፃዊሩ ንስለ ሃገሩ ኩለንትንኡ ዝውፍ መንእሰይ ፈጢራ ንኤርትራ ኩሉ ግዜ ኣለናልኪ ዝብል ብሃገራዊ ኣተሓሳስባ ዝምራሕ ኣእምሮ ነዲቓ
3: ሰዋ ግን ናይ ብሓቂ ትርጉማ ድሕርክም ኮና ዓባይ ሃገራዊት ቁራዕ ንካብ ዝተፈላለየ ቦታታት ዝተፈላለየ ባህሊ ዝተፈላለየ ቋንቋ ዝተፈላለየ ደረጃ ትምህርቲ ዝተፈላለየ ንቕሓት ዘለዎ ኣካል ናይ ሕብረተሰብ ብማዕረ ምቆት ኣብሲላ ኣማእ ዜና ተውፅእ ዓባይ ሃገራዊት ቁራዕ እያ ኔራ ክትህልያ ንዘለኣለም ከዓ ትቅፅል እያ ሓበን ናይ ህዝቢ ኤርትራ ኢኻ መወዳእታ
0: ኣብ ዘንከል ዘሎ ምስ ወዲ ጋሽባርካ ወዲ ጋሽባርካ ምስ ዘባ ደቡብ ዘሎ ሰብ ምስ ኩሎም ነንሕዞም ታሽሙ ካብዚ ምስ ኮዱ ዕርፍቲ እንታይ ይኮኑ ወይ ኣስመራ እንድሕሪ ከይዶም ምስቶም ደቂ ኣስመራ ኣብኦም ዝሓድሩ ኣብ ሆቴል ኣብ ገላይ ሓድራ ን ወይ እንዳ ዘመድ ካልእ ዘይኮነስ ምስቶም መሓዙቶም እዚኣቶም ሲ ኣይፋለጡን እዮም ምፅእ ምስሉ ምስ ወዲ ቤት ትምህርቶም ወይ ከዓ ምስ ወዲ ዓዶም ገለ ክኾኑ ዘልዩ ድሓር ሳለስቲ ምስፀንሑ ግን ይርስዕዎም ምስኦም ካልኦት ምስያ መስርዖም ምስያ ሃድኦም እኒኣቶ ሓንቲ ክነቕማ ከለና ሓንቲ ጋንታ ወይ መስርዕ ንበልና እዚኣ መስርዕ እዚኣ ካብ ኩለን ብሄራት ኣላ እንተውሒዱ ከዓ ካብ ፍርቆም ብሄራት ኣለዋ እዚኣ ኩሉ ሰብ ፈልጣ እዩ ከመይ ኢሎም ተራኺቦም ካብ ዓዲ ኳላ ዘላን ካብኦም ሓጀር ዘሎን ሓደ ካብ ደንከል ድመፀን ካብ ማህመት ድመፀን ሓደ ሰብ ኣብ ሓደ መስርዕ ኮኑ ከምዚ እቲ ኣካይዳ
4: ስለዚ ቀሊል ነገር ኣይኮነን እዚ እውን ኣብ ሃገራውነት ኣብ ጥምረት ኣብ ሓድነት ኣብቲ ብሄራዊ ኣቃወማ ናይ ወይ እውንቲ ናብራ ናይ ዝተፈላለየ ዞባታት ብዝተፈላለየ መንገዲ ክፈሊጦሞ ከዱ ከሎ እዚ እውን ዓብ ነገር እዩ ማለት ስለዚ ተራ ኣብ ሓድነት ናይ መንእሰያት ተራ ናይ ሳዋ እውን ቀሊል ኣይኮነን
2: ብመገዲ ሳዋ ዝሓልፍ መንእሰይ ኣካላውን ኣእምሮኣውን ቁመንኡ ዝሃንፅ ተቐባሊ ሕድሪ ሓደ ሓቂ እዩ ዝኣምን ቅድም ኣነ ተሃኒፀ ሃገረይ ክሃንፅ ኣለኒ ይብል ገዛ ርእሰይ ክኢለ ኣብታ ብሓራ መገድን ብመትከል ርእሰ ምርኮሳን እትምራሕ ሃገረይ እጃመይ ከበርክት ሓላፍነት ኣለኒ ይውስኽ ካብ ፋልቤይቲ ዕለታት ሒዙ ነቲ ኣተሓሳስባ ክትርጉም ብዘይ ዕረፍቲ ይሰርሕ
0: ህዝቢ ብሓፈሽኡ ሲ ወዱ ወይ ጓሉ ሳዋ ወሪዱ ክምለስ ትዛዓበ ህወቱ ከመይ ገይሩ መርሕ ተማሂሩ ኣሎ ካልእ ካ ብዛዕባ ሃገሩ እንታይ ሃገር ማለት ንቕሓት ክብ ኣቢሉ ክምለስ ኣሎ ብዲስፕሊን ከዓ ይኣቱን ይወፅእ ምእዙዝ ኮይኑ ኣብ ስድራ ቤት ኣብቲ ከባቢኡን ከዓ ይነብር ካብ ዝኾነ ኣብ መንእሰያት ናህናርኣዩ ኣብ ኤረትራ ሃገር ኣገልግሎት ኩሉ ንብሎ ዘለና መስርሕ ስለሓሊፎም ስለዝኸዱ ስርቂ ዝበሃል ዘሎ ኤረትራ ኢሎም ዛረቡ እንዮም ስርቂ እዚ ኩሉ ብረት ዝዓጠቐ ብረት ዝተማሃረ ካል ክገብር መሓደረ ግን ስርቂ የለ ባእሲ የለ ቅትለት የለ ምስ ካልእ ኣብ ከባቢና ዘሎ ዛሜትካን ኣናፅሪና ትሪኦ ኮልና ህዝብና ፅቡቅ ደቂ ሻሓድር ፅቡቅ ደቂ ሻሓዲሩ ከዓ ተሲኡ ስርሑ ወፍር እዚ ከም ዘሎ ኩሉ ፈታዊ ፀላእ ዝፈልጦ እዩ

ስለዚ እቲ ጠቕሚ ናይ ኣባል ናይ ሃገራዊ ጉርት ዝበሃል ሲ እዚ ሓደ ዘራጊ ሓደ ቀታሊ ይኮነ ነፍርድ ሎ ሳዋ ወይ ካ እቲ ሃገራዊ ጉርት ሓደ ዲስፕሊን ዘሎ ውፍይ መንእሰይ ንሃገር ዝኸውን እዩ ታ ዝገብር ዘሎ ውፍ እዚ ዝሃንፅ ዘሎ

0: ሓደ ትንፋስ ይዝቕየር ብዝተፈላለየ ቋንቋ ዝዛረብ ብሓንቲ ልቢ ዝሃርም ሃገራዊ ሰብ ይህነፅ ልምድን ወግዕን ይወራረስ ብፀያዊ ፍቕሪ ናብ ዝለዓለ ደረጃ የብፅሖም ካብ ሕብረ ብሄራት ተኣኪቡ ናብ ሳዋ ወሪዱ ህይወታ ከስተመቐር ዝበቕዐ መንእሰይ ሕብራዊ ተመክሮ እዩ ዝቐስም ኣብ ሓደ ተኣኪቡ ተመክርኡ ክለዋወጥ ሓድሕዳዊ ምኽሪ ክለጋገስ ብሓፈሻ ሳዋ ብኩለንትንኡ ብሉፅ መንእሰያ ተሃንፅ
1: ሳዋ መጠርነፊት እያ መምሃሪት እያ መሰልጠኒት እያ ኩሉ መንእሰይና ከዓ ማእዚኑ ኣብዚኣ ዝወፅእ ሕጂ ሳዋ እንድሕር ዘየልዩ እንታይ ሕ መንግስቲ እኳ ሓሲቡ ኣጉሊሉ ደሚሩ ሳዋ ኣብዚ ክምስረት ስለምንታይ ክብርታት ናይ ኣሜዛ ዝነበረ እቲ መንእሰይ ኣብዚ ዝመፅ ዘሎ ጎገዝ ኮይኑ ነ ዝኸውን ኣብ ኣገልግሎት ኣብዚ ዘይመፅእ ነረ ዝኸውን ናሳዋ እንታይ ምኮነ ነይሩ ኣበይ ትፋለጥ እቲ ዘዘብኡ ጥራይ በዚ ብቀቢላ ብገለ ገር እንዳወደቡ ክነብር ምክኣለ ኣብዚ ግን ዝኾነ መንእሰይ ካብ ዝተፈላለዩ ቦታ መፀ ኣብዚ ዘለካዮ ካ ተእትዎ ተረዲእዎ ኣሎ ስለዚ ሳዋ እቲ ክብርታት ናይ ሜዳ ንዕኡ ክዕቀብ ዝሰርሕ ዘላ እቲ መንእሰይ ካ ልክዕ እቲ ናይ ሜዳ ኩነታት ወይ ከዓ እቲ ኣብ ሜዳ ንሕና ተጋደልቲ ንገብሩ ነበርና ስራሕ ኩሉ እቲ መንእሰይ ይሰርሖ ኣሎ ማለት እዩ ሕጂ ወርስ ኣሎ ብመን ይስራሕ ኣሎ ኩሉ ዘተለ ዲጋ ስራሕ ማካይን ኩለና ንቀሳቀሰን ሓክም ዝሕከም ሰብ ኣምፅእ ድምሃር ኣምፅእ ኩሉ እቲ ስራሕ ሲ ንሰብ ሒዞም ኣሎ ኣብ ፀጥታዊ ኩነታት ይኹን ኣብቲ ኩሉ ሓይልታት ምክልኻልና ብሙሉእ ተመራሒ ዝተወሰነ ቁፅሪ ዝተወሰነ እንታሽሙ ኣሊ ነማእዝን ኣሎ ግን ድምርካ ኣጉዲልካ መንእሰይና ሒዝዎ ዘለዎ

0: መዳይ ኣብ ፖለቲካዊ መዳይ ይኹን ኣብ ትምህርታዊ መዳይ ብኣተሓሳስባይ ከዓኒ ካብ ዝነበረኒ ወሲኸ ይብል ኢለ ይግምት ማለት እዩ። ከምሳሳይ ድማ ኣብ ማሕበራዊ ንጥፈታት ድማ ምስቶም ደቂ ሓይለ ይኹን ደቂ ሃደይሲ ቅድሚ ሕጂ ኣብ ኣስመራ ከለኹ ከምዚ ንፁል ከምዚ በይኑ ከምዚ ሶሻል ዘይኮነ ዓይነት ኣነባብራ ንነብር ነራ። ድሓርዚ ምስ መፅናና ግን ምስ ሰባት ከመይ ጌርካ ሶሻል ትኸውን ብሓንሳ ከመይ ጌርካ ዝኾነ ዕማም ጣዓምም ገለ ኩሉዎን ማለት ጀሚርና ማለት እዩ።
1: ካብ ውልቃዊ ሂወት ሕሪፈ ማሕበራዊ ሂወት ለሚደ ኣተሓሳስባይ ተለዊጡ ዓብየ በሲለ ማዕቢለ ኩሉ ሰዋስ ብከምዚ ኣገልፃ ዝኽእል ማስ ብሓፈሻስ ቤት ትምህርቲ ሂወት እያ ንዓይ ሰባ ብዛዕባ ሂወት ብዙሕ ነገር ኣምሂራት እኒ
2: ሳዋ ኣነ ከም ሰመር ክገልፃ ከለኹ ንኣብነት ሕጂ ኣብ ገዛ ዝነበረን ከምኡ ከዓ ኣብዚ ሰዋ ዘለኹዎ ሂወትን ሕንጂ ገለ ናይ ሰዋ እንታይ ኣሎ ሓደ ብዓብዪ ትፍቅሪ ኣሎ ምክንያቱ ካብ 9 ብሄራት 6 ዘባታት ከተ ሃይማኖት ዝተኣኻኸብና ኢና። ሕንጂ ኣብ ገዛ ዝነበረ ሂወትና ሓደ ንባዕል ተፃዋርነት ኣብ ሰዋሲ ነፂኻ ተፃዋርነት ከባቢ ምስ 149 ኣብ ሓንቲ ሓይል ትቕመጥ ከም ሓንቲ ጋንታ 50 ሰባት ንቕመጥ መስርዕና ከዓ ከም ሓንቲ 15 ኮይና ኑ ምዚኦም ሕንጂ ፍቕርን ምትሕላይን ስኒትን ጌርና ኸዓ ሓቢርና ንነብር
1: ተሃረን ቀዳማይን እቲ ናይ ትምህርቲ ማለት እዩ ካብቲ ማእከላይ ደረጃ ናብ ላዕለዎ ትካላት ትምህርቲ ንሰጋገረሉ መድረኽ ናይ ማትሪክ ተፈቲና ማለት እዩ። ኣብኡ ዝለዕለ ደረጃ ኣገባብ ምሃራ ድዩ ኩሉ ዝተቐየር እያ ካብ ዝትምሃር ሓደ መድረኽ ካብ ምረካ ማለት እዩ። እቲ ካልኣይ ካ እቲ ኣብ ተዕሊም ይኹን ኣብቲ ካልእ ማሕበራዊ ሂወትካ ትምሃሮ ማለት እዩ። ኣብ ማሕበራዊ ሂወት ከዓኒ ኣብ መብዛሕትናስ ኣብ ስድራና ኢና ንፀንሕ ምኩስ ከዓ ኣብኦም ኢና ንገብር። ኣብዚ ስመፃና ግን ነብሰ ምሕደራ ዝበሃል ንምሃር ካብ መጀመርታ ጀሚርካ ግዜኻ ከመይ ተመሓደር ነብስኻ ብድሕሪኻ ምስ ከባቢኻ ከመይ ትነብር ምስቶም ትነብሮም ሰባት እቲ ዘለካ ነገራት ተጠረቑሑት ምሽ የብለይን ከይበልካስ ክመይ ጌርካ ብዘለካ ትነብር ኩሉ ኢኻ ትምሃር።
3: ላባ ኮኪ ዳቱ ቢትከማን ይተኪ ኮማ ክትከማን ኣለኮኪ ላባ ሳና ቡብያ ኣያጉዳጃ ቡብያ ኣለኮሳስኪ ይተኪ ባያ ቡብያ ኢቢኪሱኪያንክ ኣለኮ ምላንስኪ ከላሰበናንኪን ዮኪ ኣለማይት ኮሳስኪ ኮሳሲ ኪተኪያንስኪ ገስከሽክር ኮሳስ ኣለኪ ማልኪ ወነ ብሳባ ኮይን ዳዳንሜ ኩሊስ ኮነ ክሳሰዋና ዮኪ ወቡግንቲን ዳዳ ዳገለ ጎንኮት ጎማይ ሳባ ባያ ከተን ጎማይ ሳባ ባያንሜ ኔራ ኔራ ኢላን ጎሲም ኣለ ቡብያ ማይት ክሸምሻለ ባየለ ጎሲሜ ወነ ሳባ ኮይና ጎሚነ ሳባ ኮይና ሲተገመልኪናሜ ኣለ ሳባ ፋሽ
4: እቲ ዕላማታትካ ሃሪምካ ትኸይድ ኣለካ ዶ የለኻን ኩሉ ነገር ዝወስነ ካብዚ ምስ መፅኻ ናይ ባሓቂኻ ከም ሴፍ ብክልተ ወገንካ ኢኻ ትበርሕ ኣብዚ ዓዲ ምስ መፅኻ ማለት እዩ። ብዙሕ ነገር ናቀየና ብዙሕ ነገር ተማሂርና ማለት እዩ። ብዙሕ ነገር ትሓስብ ምስቲ ሰብኡ ደሎ ትላለ ትፋቐር ትምሃር ዓብዩ ድማ ተሃገራውነት ድበሃል ማለት እዩ። ነቲ ሃገራውነት ናትካ ደሎ ክዓቢ መን ምዃንካ ንክትፈልጥ መንነትካ ንክትፈልጥ ሲ ብዙሕ ነገር ዝግበር ኣብዚ ዓዲ ሰብኣ ከምቲ ዝብልዎ ናይ ባሓቂ መዲና መንእሰያት እያ ክቕፀል ዘለዎ ነገር እዩ። ብዙሕ ነገር ተማሂርናስ መጀመርያ ድመፀ ኩሉ ሶፍያን ሕጂ ዝኸይድ ዘለኹ ንገዛ ሶፍያን ካልእ ኮይነ ይኸይድ ኣለኹ ማለት እዩ። ስለዚ ዓባይ ድኾነት ቤት ትምህርቲ መቐይሮ ናይ ህወትካ ትኾነካ ፍልይቲ ድኾነት ቤት ትምህርቲ ኢልካ ገልፃ ካል ሰባ ማለት እዩ።
5: ድቤት ላዓልኩ ላኪን ኣነ ሓጅ ቀይር ኣልኩ ኣነ ሓጅ ካልእ ኣዳም ኣልኩ ዲብሰባ ከመፀካ ላኪን ሓጃት ናይ ኣመርኪ ኣነ ወላን ወቅት ከፎ ናይ ወዲ ኣመርኮ ለወቅት ናየ ከፎ ፀብጣ ኣመርኮ ወም ዓይነት ገበይ ብከም ገይስ ኣመርኮ ወታንን ኬኒ ትለንክረት እንሳን ከፎ ናይ ሽቆል ገቢ ወከፎ ናይ ህናይ ከም ገቢ ተማም ኣመርኪ ዲቤሊ ሸቂ ላዓልካ እንሰር ከፎ ሸቂ ወዲቤሊ ወዲ ላዓልካ ሓጀት እንሰር ከፎ ንትረያሕካ ከም ወዲ ተማም ኣመርኪ ኣስለን ሳብ ውል ኩሉ ብዙሕ ድረሰተኒ ክንክን እንደብልኩ ግል ፈላለዩ ይቀድርኒ ላኪን ሓጃት ብዙሕ ደረሰተን ክንክን ግልበሉ ብዙሕት ላዓበ ምኒከይን ሓጃት ዓባይ ነድረሰኒ ተግለ ሰብ ወቅት ድረሰየኒ ብካሰተን ወቅት ታዕሊም ነደረስኩ ሓጀት ወቅትታ ወቅት ከፎ ወቅት ቸከፎ ፀብጡ ወቅት ቸከፎ ትነፋዕቡ ዲበለለየት ወቅት ከፎ ትነፋዕቡ ወከፎ ከምገይስቡ ኣድረሰየኒ ሰብ
6: ኩሉ ዓቕምታት ፍልጠትን ሓበሬታን ክእለትን ዓያይን ናይ ዝሃገር ካብ ውሽጣ ዝፈልፍለን ብሳዋ ዝተሰረተን እዩ እንተተባህለ ምግናን ኣይኮነን። ኣብ ኩሉ ዓውዲ ብኩሉ ዓቕሚ ዝሰርሕን ዘስርሕን ዝመርሕን ዝቕልስን ዘሎ ወለዶ ሳዋ እዩ። ካብ ቀደም እውን

0: ሸውዓተ መጋቢት ፈሊሙ ኣብ ሰለስተ ምድባት ተኸፊሉ ማለት ኣብ መንደፈራ 8 ጋንታት ኣብ ፀሮና 6 ኣብ ደቂ ኣምሓረ ድማ 7 ብድምር 21 ጋንታት ሓቒፉ ካየድ ፀንሐ ስፖርታዊ ቅነ እዚ ማእከል ሓለቓ ስታፍ ሚኒስትር ምክልኻል ኤርትራ ጀነራል ፊልጶስ ወልደ ዮሃንስን ካልኦት ሓለፍቲ ግንባርን መንግስትና ዝረኽብሉ ኣጋጣሚ ብ39 ሰነ መዓልቦ ረኺቡ። እዚ ስፖርታዊ ቅነ 6 ዓውድታት ስፖርት ኩዕሶ መርበብ፣ ኩዕሶ እግሪ፣ ኣትለቲክስ፣ ጨመተ ተኽሲ፣ ቸዝ፣ ኩዕሶ ስኪዒት ዘጠቓለለ ኮይኑ ብመሰረቲ ውጥን ድማ ኣብ 3 ቦታታት እዩ ተኻይዱ። ኣብዚ ስፖርታዊ ቅነ ካብ ታሕቲ ቁፅሪ ጋንታት ዝተረኣዮ ቸዝ ክሳዕቲ ዝበዝሐ ቁፅሪ ዝነበሮም ኩዕሶ እግሪ 128 ጋንታትን ተሳቲፈንኦም። እዚ ውድድር ብመሰረት ካላንደሩ ኣብ ነፍሲ ወከፍ 2 ዓመት ዝእንገድ ኮይኑ ሎሚ ዓመት ድማ ነበል 14 ግዜ እዩ ዝካየድ ዘሎም። እዚ ግፍሕ ዝበለ ንጥፈት ዝነበሮ ውድድር በብዋና ተፃፈ ክመፅድሕሪ ምፅናሕ እምበኣር 39 ሰነ ኣብ ዘካየዶ ናይ መዛዘምሰን ስርዓት ናይ ኩዕሶ እግሪ ደቂ ተባዕትዮ ናይ ፍፃመ ግጥም ሰሪዕዩ ዓፂዎም። ኣብዚ ናይ ፍፃመ ግጥም እተን ንመሳጢ ብቕዓትን ቁመናን ሃይንፅን ክመፃፀናሓ ጋንታተ ጎብየን መረብንየን ተራኺበን። እዚ ግጥም ፈሊሙ ኣብ ቀዳሞት 10 ደቓይቕ ጎብየም ኣመና ብምዕብላል ንፀወታ ክትቅለሶን ከላ ዝግባእ መሪሕነት ኣተሻዓይ ደቕ ርኺባ ድማ ብፀጋማይ መኣዝን ተመስገን ተስፋይ ንልዳት ዘተዋ ኩዕሶም ሓላ ውልዳት መረብ ኣብ ምፅራጋ ተጋግዩ ናብ ሸቶ ተቐየረት። ብዳሕዛ ሸቶ እውን ናብ ውልዳት መረብ ዝወፈሩ ፃወቲ ጎብየን ደገፍቶም ጌና ቀዳሚት ሸቶን ፀንቢሎም ከይወድኡ ንኣንፈተ ፀሓይ ብምዝማዝ ድሕሪ 2 ደቓካየት ሸቶ ካብ ኤል ኣብ ዮሃንስ ርኺቦም እውን ንመረባውያን ኣደንዘዙም። ጋንታ ጎብየ ብፀገማይ መኣዝን ካብ ብሉፅ ኣጥቃዓይ ዝውድር ተፀውዐም ኣባላ ሜሮን ተስፋ ገብር ተበግሰን ዝነበረት ኩዕሶም ሓደገኛታት ዝነበራ ኮይነን ኣብ መበል 20 ደቂቕ እውን ዝፀዋይ ዝሰርሓ ኩዕሶም ኣብ ሰኪዒት መረብ ዓሪፋ ኤልኣብ ዮሃንስ ንዕኡ ካልኤቲ ንጋንቱ ድማ ዕውድቲ ዝውድር ምዃናት ተረጋግፅ ሸቶም ኣመዝገበም። ብድሕሪ እዚ ዝግጥም ሸቶ በዚሒዎም ኣሰልቻው ከይከወንኳ ተሰጊኡ እዩ እምበር ኣብ መበል 22 ደቂቕ ግን መረባብ ፀወታ ምህላዋ ትሕብር ዮናስ ገብረ መስቀለ ብርእሱ ገጭ ዘቕፀራ ብልፅ ሸቶ ረኺባ ትንፋስ መለሰን ንዕረፍቲ ድማ በዚ ውፅኢት ኣተዋን። ካልይ ብረ ዝግጥም ሚዛና እውን ዝያዳ ድማ ናብ ጉልበት ሰሓትቲ ሕርፍፍ ዝበለ መልክዑ ተቐይሩን ክቕፅልን ከሎ ክሳብ ምድብ ግዜ ኣኺሉ ማካየዳኛ ፊስካ ዝነፍሕ ድማ ሸቶ ኣይተረእየን። ፀወታ ብውፅኢት ቀዳማይ እብረ 3-1 ተወዲኡ ጎብየም ዕውድቲ ኮይኖም። ብድሕርዚ ብሰልፊ ጋንታት ተሰኒዩ ናይ ሽልማት መደቢ ተኻይዱም ዓውታት ጋንታት ኣብ ኩሉ ዓውታት ድማ ካብ ኢድ ዝተፈላለዩ ሓለፍቲ ሽልማትን ክቕበላን ከለዋ ብሓፈሻ ጎብለል እዚ ስፖርታዊ ቅነ ድማ ጋንታ ምሂላል ኮይና ተዓዊታም። ካብዚ ቐፂልና እምበኣር ክቡራትን ክቡራንን ሰማዕትና ድሕሪ ምዕፃው ዝውድር ምስ ኣካየድትን ገለ ዓውታት ኣካላትን ዘካየድናዮ ሓፂር ዕላል ኣሎ ናብኡ ክነስግረኩም።
1: እዚ ስፖርት ኩሉ ግዜ ማእኸላይ እዚ ዝግበር ደረጃ ክብለ ሰራዊታት ንሳተፎ ነርና ኢና ኣብ ኩዕሶ መርበብ ተዘይኮይኑ ካልኦት ብዙሕ ዕውታት ኣይነበርና ደረጃታት 8 ሓሰግር ነርና ኢና። እዚ እንታይ እቲ ዕላማ ነይሩ? ዕላማ ናይ እዚኣ እዋን እዚኣ ናይ መበል 14 እዚ ማእኸል መሰረታዊ ለውጡ ክንገብር ኣለና ይቲ መበገስ ኢና። እቲ መሰረታዊ ለውጡ እንታይ እዩ? ካብቶም ዝነበሩ ተፃወቲ ውዲልካ ሓደሽቲ ጌርካ ምትካ እዩ። መስቲ ሕጂ ዘሎ መንእሰይ ተሓዊሱስ ከመይ ገይሩ ኣውታት በፅሒት ዕላማና ዘሎ እዚ ዕላማ ዘሎ ተግባርካ ስጋብ ታሕቲ ወሪድና ደረጃ በራጊድ ኢና ኣካይድ ናብቲ ናይ 2025 ማለት እዩ። ኣብኡ ካየና ኣብ ወርሒ 12 ከባቢ ዕለት 28 ምድለዋት ገ ካብኡ ኢና ንጅምር። ካብኡ ብኩሉ ዓይነት ደቂ ኣንስትዮም ደቂ ተባዕትዮን ኣብ ኩዕሶ እግሪ፣ ኩዕሶ መርበብ፣ ባስኬትቦል፣ ኣትሌቲክስ፣ ቸዝ፣ ባድሚንተን ከይተረፈ ተዳሊና ኢና ነዚ ኩሉ ንገብር። ምናልባት ኣብቲ ዝካየድ ዝነበረ ዓቕሚ ሰብና ልዕሊ ዝኾነ ናይዚ ኣብታት እትዝበዝሐ ነይሩ ሃልኪ ንኸይመፅእ ተደራረቢ ፀወታ ብፍላይ ኣብ ደቂ ኣንስትዮ ከምኡ ዘ ስለ ዘጋጥም ኣብ ክልቲኡ ስለዝፀወታ ነዚ ሃልኪ እዚ ክነወግድ ክንብል ከማለት ዓቕሚ ሰብ ከም ድራባሓይና ገርና ማለት እዩ።

0: ከምዚ ምመገርና ከዓ ዳርጋ ክልተ ወርሕን ሰለስተ ቅልን ዝኸውን ኣብ ሙሉእ ትረይኒ ኣቲና ናብዚ ናይ ልሸዓተ ወርሒ ኣርባዕተ ወርሒ ሰለስተ ፀወታ ጀሚርና ማለት እዩ። ንፀወታ እዚ ብኩሉ ዓይነት ኢንኣቲንያ መስተን ሸሞንተ ጋንታታት ሰገረና ሰጊርና ብኩሉ ዓይነት ማለት እዩ። ምናልባት ኣብ ኩዕሶ እግሪ ብደቂ ኣንስትዮን ብደቂ ተባዕትዮን ብደቂ ተባዕትዮ ሻርሸይቲ ክንወፅእ ከለና ኣብተን ኣርባዕተ ሰገርናን ብደቂ ኣንስትዮ ግን ኣብተን ኣርባዕተ ሰጊርና ራብዓይ ደረጃ ወፂና ኣብ ኩዕሶ መርበብ ብቑዓት ተፃወቲ ኣፍሪና ዋላ ብደቂ ኣንስትዮም ቅድሚ ሕጂ ክልተ ግዜ ዋንጫ ወሲና ነርና ናይ ማእኸላይ እዚ ሕጂ እውን ከምኡ ኣብቲ ደረጃ ብፅሕና ዋንጫ ክንወዛ ጌርና ማለት እዩ። ኣብ ደቂ ተባዕትዮ እውን ተመሳሳሊ ኣብቲ ባስኬት መጀመርያ እዋን ዝካየድ ዘሎ ኣብዝ ሓለፈ እዋን እኳ ተሳተፍና ብዙሕ ወቕዓት ዝነበሮ ተፃወታ ይነበረናን ድሒሮም እዞም 37 ዙርያ ስለ ዝመፁና ግን ኩሉ እቲ ብቕዓቶም ኣብ ክልተ ብደቂ ኣንስትዮን ደቂ ተባዕትዮን ከም ጉቡእ ትረይን ከምዝገብሩ ልክ ከምቶም ኩዕሶ እግሪ ስጋብ ሰለስተ ወርሒዮም ምሳና ኮፍ ኢሎም ነዚ ከዓ ብደቂ ኣንስትዮ ዋንጫ ወሲድና ክንዕወተሉ ክኢልና ማለት እዩ። ተመሳሳሊ ኣብ ደቂ ተባዕትዮ ከዓ ብረብዓይ ደረጃ ወፂኦም ካልእ ኣብ ኣትሌቲክስ እዩ ኣብርሒ ኣርባዕተ ካብ ዕለት 31 ስጋ ዕለት ኣርባዕተ ዝተካየደ ኣብ መንደፈራ ብኩሉ ዕዉታት ነርና ኣብ 100 ሜትሮ ደቂ ኣንስትዮ ተዓዊትና ወርቂ መዳልያ ኣብ 400 ሜትሮ ብደቂ ኣንስትዮ ወርቂ መዳልያ ካልአይቲ ብሩር መዳልያ ማለት እዩ ቦት ተባዕታይ ከዓ ከምኡ ብሩር መዳልያ ምፅኢና ኣብ ዝላለ ዕለትን መሬትን ከማን ቀዳማይን ካልኣይን ወርቅን ንሓስ መዳልያ ናምፅኢና በዚ ዕዉታት ብደቂ ኣንስትዮ ጥራይ ስጋብ 45 ኣዋሃልና ደቂ ተባዕትዮ ከዓ 20 ነጥቢ ኣዋሃሊሎም ብድምር ናይዚኦም እኳ ናብቲ ጎብለል ዝወስድ ናብ 10 ነጥቢ ኣደይምና እዮ ማለት እዩ። ብድምር ናይቲ ጋንታ ግን 65 ነጥቢ ኣዋሃሊሎም እዮም ሰጊሮም። እዚ ውህሉላ ፅሊሕና ድሕሪ ናይ ጨመተ ተኩስ መፅእ ጨመተ ተኩስ ከ ደረጃ ጋንታ ሳልሰይቲ ወፂና ናይ 5 ነጥቢ ረኪብና ማለት እዩ። ብጠቕላላ እቲ ኣብ ጎብለል ምእተወይና ምክንያት ሕጂ መሰረት ናይቲ መጀመርያ ዝገበርናዮ መሰረታዊ ለውጢ ክነምፅእ ኢልና ዝፃዓርናዮ ኣብ ግብሪ ተርጊምናዮ ማለት እዩ። ብመጠን ኣብ ደቂ ኣንስትዮን ደቂ ተባዕትዮን 10 ነጥቢ ረኪብና ኣብ ኩዕሶ መርበብ ናይ ክልቲኡ 12 ረኪብና ኣብ ባስኬትቦል 12 ረኪብና ኣብ ጨመተ ተኩሲ 5 ረኪብና ኣብ ኣትሌት 10 ረኪብና ኣብ ቸስ ከዓ ሓደ ሻርሻያ ወፂና ሓንቲ ነጥቢ ረኪብና ድምር ከባቢ 54 ነጥቢ ኣምፂና በዚ መሰረት ከዓ ውብለን ናይዚ ዓመት እዚ ናይ ማእኸላይ እዚ ኮይና ትረቂና ማለት እዩ።
1: ክለብ ጎብዬ ብለሰራይቲ 54 ሰልጣን ኣለኹ ምስ ማዓሸበረ ማለት እዩ። ሕጂ ዝዕድል እዚ መሃብኩም ቴንክ ዩ። ምክንያቱ ቀሊል እንታ ሽሙ ይኮነን ኣማስ ሜድያ ወፂኻ ብዛዕባ ዘለካ ኣበርክቶ ስራሕ ምዝራብ ቀሊል ኣይኮነን። ቴንክ ዩ። ብመፃል ብዛዕባ እታ ጋንታና ክዛረብ እንተ ደኣ ኮይነ ፍለሰራይት 54 ጎብየ ካብዚ ምስረት ሕጂ ሳልሳይ ዓመቱ ገለዩ ማለት እዩ። ምክንያቱ 2023 ኣብ ከረን ተፃዊትና ነርና ኣብ ከረን ዝገበርናያ ሳልሰይቲ ወፂና ነርና ኣብ ናይ እዚ ህዝባዊ ሰራዊት ማለት እዩ። ሕጂ ብእዚ ማእከል ተዓደምቲ ኮና ምስ ክፍለ ሰራዊት ሱሳ 24 ንሕና 54 ሰለስተና ካብ ዞባ ማእከል መፂና ኣለና ናብዚ ደቂ ኣምሓረ ማለት እዩ። እዚ ማእከል ኣብታ ናይ ጋንታ ኣትየ ክዛረብ ከለኹ ዕድሚያ ሓፂር እዩ። ምክንያቱ ኩሎም ኣበራጊዶም እዮም ካብ በራጊድ እና መፅኦም ፃወቱ ሓፂር ዕድመ እዩ ዘለዋ ናይ ወርሒ ትሬን እያ ገይራ ናይ ወርሒ ትሬን ኣብ ኣስመራ ገይራ ያ ናብ ውድድር ኣትያ። ኣብዚ ውድድር ከዓኒ ዓቕሚ ስለ ዝነበሮም እቲ ናቶም ታለንት ክዓብዩ ዝግብኦም ቆልዑት ስለ ዝኾኑ እቲ ዝሰርሕዎ ስራሕ ቀሊል ኣይነበረን ናቲ ውፅኢት ከዓኒ ቻምፒዮን ወሲድና ማለት እዩ።
2: ኣነ ከም ሓለቂ ጋንታ ናይዛ ጋንታ ብሓፈሻ ቲዓወት ስምረት ፍቕሪ ትምክህባር ባዕቢ እዩ ስለ ዘሎ ናብዚ ደረጃ ዝበፂሕና ኣለና ማለት እዩ። ብሓፈሻ ኣብ ናይ ሎም ማዓ ዝነበረ ፀወታ ከ ኩሉ ብዝረኣናዮ ማለት እዩ ኣዝዩ ቃልሲ ተንዲ መፀና ዝነበረ ጋንታት ውን ቀለልቲ ይነበረ ንሕና ግን በቲ ዝነበርና ዓቕሚ ተወሳኽቲ ናይ ክለባት ቁርብ ሓጊዝና በቲ ንፉዓት ናይ ክለባት ተፃእቲ ነሮምና ተፃእቲ ተወሳኺ ናይ ብራጊድ ስትሬን ንገበርናያስ ሓፂር ግዜ እዩ ነሩ ግን ብዓብዩት ክዕሱ ካ ናይ መዓልቲ ወይከ ናይ ዕድል ክብሎ ገልፅ ብሓፈሻ ማለት እዩ። ንሕና ካ በቲ ዝነበረና ወንታት ወሲኽና ብናይ ሰልጥና ደገፍቲ ከ ኣብ ደረጃ ዝብሰላ መፅሕፍ ኣለና
3: ኣሰልጣኒ ጋንዛ ጉሎብ ብርግዕ 24 ኮይነ ነዚ ውድድር መበል 14 ውድድር ናይ እዚ ማእኸል ወኪለን ጉሎብ መፅ ማለት እዩ ሓፈሻዊ ኣብቲ ኣካይዳ ናይቲ ውድድር ናይ ደቂ ኣንስትዮ

0: ናይ እዚ ማእኸል ተኻየደ ክንሪኦ ከለና ናይ ተሳታፍነት ደቂ ኣንስትዮ ዳሓሸ ኮይና ንረኺብ ዮ ፅቡቅ ዓይነት ውድድር ነይሩ። ንሕና ተወድ መዲብና ዝነበርና ሳለሳይ ምድብ ኮይኑ ፀረና እዩ ነይሩ መደብና ማለት እዩ። ሕጂ ሓፈሻዊ እቲ ውድድር ንሕና ከም ግምግሞ ከለና ምስቲ ናህና ብቕዓትን ምስቲ ናይ ተንጋንታታት ዝነበረ ብቕዓትን ፍልልይ ኣለዎ። ንሕና ሒዝናየ ንድ መፃና ተፃወቲ ምኩራትን ገዳይም ተፃወቲ ናይ ዞባ ማእኸል ኮይነን ግን ኩለን ኣይኮነን እተን 8 ተፃወቲ ናይ ዞባ ማእኸል ኣብ ክለባ ዞባ ማእኸል ዝነጥፋ እየን። እተን ካልኦት ከዓ ካብ ቤት ፅሕፈታት ኣምፂና ነቲ ስኳድ ንምምላእ ተጠቐምናሉ እዩ። ሕጂ እቲ ውድድር ሓፈሻዊ ምግባሩ ኣዝዩ ኣገዳሲ ኣብ ደቂ ኣንስትዮ ናይ ደቂ ኣንስትዮ ኣሰልጣኒ ኮይኑ ክሪኦ ከለኹ ንምንታይ ዕብየት ኩዕሶ እግሪ ሃገር ክበሃል እተኮይኑ ኣብ ተሓፅረ ቦታታት ኣይኮነን ክካየድ ዘሎ ዝርግሐ ክህልዎ እቲ ዝርግሐ ምህላው ኣዝዩ ፅቡቅ ነገር እዩ። ግን ሓፈሻዊ ቡድሆታት ከዓ ነይርዎ እቲ ቡድሆታት ክብሎ ትኽእል ሕጂ ኣብነት እዘን ካብ ዞባ ማእኸል ሒዝናየን ድመፃና ስፖርታውያን ውድድር ቻምፒዮና ገዲፈን እየን መፅአን ኣብቲ ውድድር። ሕጂ ንዓኣተን ዓብዪ ደራኺዩ ዕብት ከመዝግብ ክእል እዩ ንድሕር ንብለና ኣሊና እንታይ መሓሸ ምስተን መሻርክቲ ኣካላት ሓደ ምርድዳእ ብምፍጣር እቲ ቻምፒዮናት ናይቲ ዞባታት ናይ ኤርትራ ዘካይዶ ምስ ናይ ክፍለ ሰራዊት ናይ ምክልኻል ዝካየድ ከምቲ ናይ ግንባር ተተፈላለዩ ኣብዝዕረፍሉ ሲዝን እንተዝኸውን ነይሩ ሓደ ጥንካረ ኣካላት ነተን ደቂ ኣንስትዮ መሃለወ ብዙሕ ውድድር ንገዛእ ንብሱ ተመክሮ ናይ ምጥራይ ተኽእሎ መሃለወ እዚኢታት ክሰፍሕ ይኽእል። ሕጂ ነቲ ሓደ ውድድር ገዲፍካ መፂኻ ነቲ ሓደ ውድድር ክተካይድ ክልተ ነገር ጎነፅ ኣሎ። ሓደ ንሰን ብሜንታሊ ክግዛእ እንታይ ከዓ እሱ ድገዛን በቲ ሓደ እታትኸፍለን ኣደክለበን ክሓስባየን በቲ ሓደ ነታ ኣዳሃደን ከዓ ከገልግላ ክሓስባየን ሕጂ ክልተ ዝተገራጨዎ ነገር ክኸውን ከሎ ዋላ ነታ ተፃዋቲ ንዕቤታ ዓንቃፂ ኣብ ተፈላለዩ እዋናት በብ መድረኽ እውን ድሕር ኮይኑ ግን እታ ተፃዋቲ ዕቤት ክተረጋግፅ ትኽእል እያ። ለውጢ ኩዕሶ እግሪ ደቂ ኣንስትዮ ኤርትራ ክተረጋግፆ ዓብዪ መስተርሆት ኣለ። ሕጂ እቲ ዴድላይን እንተድፋላል ኣዝዩ ኣገዳሲ ኮይኑ ተረኣየኒና እዩ። ካልእ ኣብተን ተወዳደርቲ ዝነበራ ጋንታታት ኣዝየን ደለይቲ ጉዱሳት ተፃወቲ ርአ ኣነ ከምኣነ ሓፈሻዊ ሕጂ እቲ ተገዳስነት ናተን ጥራይ እኹል ኮይኑ ተረኣየኒና እዩ። ከምቲ ናተን ተገዳስነት ከምቲ ምምፀአን ናብቲ ናብ ስፖርት ሓፈሻዊ እተን ግንባራት ናብ ክለባት ወሪደን ዝፃወታሉ ደረጃ ዕብየት ደመዝግባሉ ኣብ ክለባት ተጠርኒፈን ዝኸዳሉ መድረኽ እንተተፈጢሩ ብዙሕ ነገር ለውጢ ክንርኢ ንኽእል ኢና። ኣብነት ሃገራዊ ውድድር ኣብ ዝካየድ ናይ ዞባታት እቲ ስኳድ ኣብ መንጎ ዞባ ማእኸልን ዞባታትን ዘሎ ፍልልይ ክጠፍእ ምክኣለ ንምንታይ ዕድላት ናይ ክለባት ክፍጠር ንዕድላት ክንፈጥረ ኣለና። ሕጂ ተፃዊተን ተን ክለብ ዘለዎን ናብ ክለባትን ክኸደ ተን ክለብ ደይብለን ኮፍ ክብላ ኖኖ ክኸውን የብሉን ድሕሪ ክልተ ዓመት ከንዕ ጫማ ግበር ኢልና ዲና ክነጉያ ዘለና ኖኖ ወይ ጥርናፈ ኣብቲ ውሽጠን ክህሉ ኣሎ ወይ ኣብቲ ዝነብራሉ ዞባታት ክለባት ክምስረታ ክኽእል ኣለዎን ብሕፅር ዝበለ ዋላ ብባጀት ንሪኦ ከለና ወይ ከዓ ኣብተን ክለባት ኣለዋ ዝበሃላ ዞባታት ኣብነት ዞባ ማእኸል ኣብኡ ከይደን ተጠርኒፈን ክሰርሓሉ ዝኽእላ መንገዲ ተተፈጢሩ ኣብዝ ሓፀረ ግዜ ዝበለፃ ደቂ ኣንስትዮ ክንሪኢ ተኽእሎ ኣሎ ዝብል እምነት ኣለ።
1: ኣባል ናይ ግሎብ ሓለቓ ጓንቲ ኮይና ከዓ ክሳተፍ ቀኒ ማለት ንሕና ተፃዋትናዮ ሃልኪ ዘለዎ ፆታ ኢና ተፃዊትና ብሓቂ ብጎደሎ ብዓብኡ 8 ስጋዕ 7 ደወፃናዮ እውን ነይሩ እዩ። ሕማማት ብምብዛሕ ኣብ ፀሮና ገለ መለስ እዳተለዋወጥና ቦርት የለ ድዩ ገለ መለ ኩላተን ተፃቲ ቀለልቲ ኮና ናብ ዘለዋ ዋላ ብፀንሓ ስጋዕ እዚኣ መወዳእታ ተፃዋትናዮም እዳና ሃልኪ ብዓብኡ ካብ ፀሮና ብዙሕ ነገር ብዙሓት ተፃዋቲ ከማና ከም ዘለዋ ዋላ ተዓብየን ከማ ንሕና ኣብ ጋንታታት ምፃዋት ኢና ብምልእና ከማና ኮይነን ኣብ ጋንታታት ተፃዋታ ነረን ከእንታይ ምኾና ኢልና ዋላ ተሓስብ ኢኻ ግን ከዓ ዋላ ብዚ ምሰገርና ከዓ ብዙሕ ናይ ቲፎዞ ስታይል ኣይነበረናን ብዙሕ ሃልክ ካ የሕሊፍና ኢና ነዚ ዓወት እዚ ክንረክብ ዝኽኣልና ሳላስ ኣሰልጠንትና ሞራል ናይ ሰብ ከዓ ብዓብኡ ኣብዚ ክንበቅዕ ክኢልና ኢና።
2: ውድድራት ብሓፈሻ ፅቡቅ ነይሩ። ቅድሚ ውድድር ምስርዓካ ግን እቲ ምድላዋት ነቲ ውድድር ምድላዋት ከዓ ኣበየበየ ቦታ ክትገብሮ ከም ዘለካ ወጢንካ ስለ ነቲ ውድድር ተካይዶ እቲ መጀመርያ ክብደት ነይሩ ምስቲ ብሰኣትታት 21 ክፍለ ሰራዊታት ኣብዚ ማእከል ምህላው ክብደት ነይሩዎ። ካብ 3 ቦታ ኮንካ ከተፃወቶ ኣብ 2 ቦታ ከተፃወቶ ዝሓሸ ካብ 2 ቦታ ኮንካ ከተፃወቶ ከዓ ኣብ 1 ቦታ ኮንካ ከተፃወቶ

0: እቲ ዝበለፀ ማለት እዩ መብዛሕትአን ሃብታት ኣብ ሓደ ቦታ ገለገለ ከዓ ኣብ ክልተ ቦታ ዳኣ እምበር ኩሉ ግዜ ንሕነ ካብ ክልተ ስጋብ ሰለስተ ኢና እቲ ቦታታት ንሽፍኖ ማለት እዩ ሕጂ እቲ ክብደቱ ኣብቲ ምድላዋት እዚ ዓይነት ክብደታት ነይሩ ብሓፈሻ ኣብቲ ዝነበረ በቢ ሴክተሩ ማለት እዩ ኣብ ደቂ ምሓረ 7 ጋንታታት ነይረን ኣብ ፀረና 6 ኣብ መንደፈረ ከዓ 8 ብከምዚ ዓይነት ኣመዳድባ እዩ ተመዲቡ ኣብቲ ፀወታ ክትሪኦ ከለካ ፅቡቅ ተመዛዛኒ ዝኮነ ፀወታ እዩ ነይሩ ብፍላይ ናይ ደቂ ኣንስትዮ ግን ካብቲ ናይ ቅድሚ ሕጂ ፍሉይ ነገር ዝገብሩ እንተነይሩ ብቕዓተን እንዳደለባ ንምምፃእ ስጋብዚ ናይ ትማሊ ለ7 ዝነበረ ፀወታ ኣዝዩ ብፅቡቅ ዝነበረ ናይ ዋንጫ እዩ ተካይዱ ማለት እዩ እጂ እዚ ንኣስታት 3 ወርሒ ዝኣክል ዝኸደ ውድድር ምስቲ ኣብ 3 ቦታታት ምዃኑ ምስቲ ክሌማ ናይቲ ብፍላይ ናይ ፀረና ዝነበሩ እቲ ክሌማ እቲ ባህሪ ንባዕሉ ከቢድ እዩ ነዚ ተፃዊሮም ግን ንዕኡ ወዲኦም ውን ናብዚኦም ቀፂሎም መፅኦም ማለት እዩ
1: ነዚ ውድድር ምድላው ትገበርና ኣሎ ነዊሕ ኢና ምድላው ጌርና ኣሎ ምክንያቱ ምስ ናይ ኣህዶታት ክፍለ ሰራዊት ብምብዙሑ ብዙሕ ምድላወት ተገይርዎ እዩ እቲ ምድላወት ከዓ ምስ ምብዛሐን ኣብ 3 ከተማታት ከፍ ኢልና ኣብ ፀሮና ኣብ ደቀ ምሓረ ኣብ መንደፈራ ማለት እዩ ኣብ ፀሮና 6 ክኾና ከልዋ ኣብ መንደፈራ 8 ብደቀ ምሓረ ከዓ 7 እዚ ብክልቲኡ ዓይነት ፀወታ ማለት እዩ ማለት ብደቂ ኣንስትዮን ብደቂ ተባዕትዮን ምስቲ ብዙሕ ኣህዱታት ምዃነን ብዙሕ ፀወታታት እዩ ተኸይዱ ብዙሕ ሓያል ፀወታታት እቲ ፍሉይ ዝገብሮ ከዓ እዚ ኣህዱ እዚ እቲ ናቱ ውሽጣዊ ኣህዱ ዘለዎ ውሕዳት ክኾና ከልዋ እተን ብደገ ድመፃና ህዝባዊ ሰራዊትን መካናይዝድን ማለት እዩ 6 ህዝባዊ ሰራዊት 3 መካናይዝድ ውሽጣዊ ናይ እዚ ማእከል ከዓ 11 ነይረን ማለት እዩ ምስቲ ምብዝሐን ምስቲ ምብዛሕ ናይቲ ኣህዱ ምስቲ ምብዛሕ ናይቲ ዓውደ ዓይነት ስፖርት ከዓኒ ኣዝዩ ኣህላኽን ኣድካምን ነይሩ ካብኡ ብምቕፃል ከካብ ከተማ እንዳሓለፋ ካብ ከተማ ፀሮና 6 ጋንታታት ስለ ዝነበራ 2 ሓሊፈን ካብ ደቂ ምሓረን መንደፈራን ዝነበረ ከዓኒ 3 ሓሊፈን ማለት እዩ ቶታሊ 8 ጋንታታት ሓሊፈን ንደቂ ምሓረ መፂና ኣብ ደቂ ምሓረ ከዓ 8 ጋንታታት ኮይነን ኣብ 2 ምድብ ብምኽፋል ሀለን ብምባል 4 ጌርና ጅሮን ገይሩ ካብ እንዳሓልፋ ከዓኒ ቀዳመይቲ ምስ ካልአይቲ ካልአይቲ ምስ ቀዳመይቲ ጌርና ክሪስ ክሮስ ጌርና ኣብዚ ናይ ሉማዓንቲ ዝተዛዘመ ክሳይ በፂሕና እዚ ክንብል ከለና ንበዝሕ ኣብቲ ናይቲ ፀወታ ዝነበረ ኣብ መንእስያት እዩ ነይሩ እቲ መንእስያት ዝገበሮ ከዓኒ እቶም ህዝባዊ ሰራዊት ዝበዝሑ ብስፔሻሊ እቶም ናይ ህዝባዊ ሰራዊት ኣስመራ ዞባ ማእከል ዝፃወቱ ስለ ዝኾኑ ምስቲ ናይቲ ሰራዊት ደለዉ ኣህዶታት ቁሩብ ክመጣጥን ኣይከኣለን ምክንያቱ እቲኦም ብዞባ ማእከል ተመዊሎም ዝኸዱ እዚኦም ከዓ ኣብቲ ሓይልታት ደለዉ ማለት እዩ ብከምኡ መጠን እዩ ከዓ ዝበዝሕ እቲ ዋናጩ ሎሚ ዝረኣኹሞት ዋናጩ ኣብ መካናይዝድን ኣብ ህዝባዊ ሰራዊትን ዝነበረ እዚ ፀወታ እዚ ብ6 ዓይነት ዓውዲ ስፖርት ነይሩ ብኩዕሾ እግሪ ብኩዕሾ መርበብ ኩዕሾ ሰኪዐት ኣትለቲክስ ጨመተ ተኽሲ ቸስ እዚ ብክልቲኡ ዓይነት ፀወታ ኮይኑ 6 ዓይነት ዓውዲ ስፖርት እዩ ነይሩ
2: ጋንታ ሂላል ጎብለይ ኣህዱታት እዚ ማእከል 2026 ዓባይ ዋንጫ ጋንታ ሂላል ጎብለይ ኣህዱታት እዚ ማእከል ጎብለል ኣህዱታት እዚ ማእከል ጋንታ ሂላል

0: ዑስማን ሳልሕ ዓሊ ይበሃል። ኣብ 1987 ኣብ ከረን ተወሊዱ። ዕድሚኡ ትምህርቲ ምስ ኣኸለ ናይ መባእታ ትምህርቱ ኣብ ቤት ትምህርቲ መሓድ ኣድያ፣ ናይ ማእከላይን ካልኣይን ደረጃ ትምህርቱ ከዓ ኣብ ኣድያ ኣልእስላም ክሳብ 10ይ ክፍሊ ተኸታቲሉ። ዑስማን ኣብ 2003 ኣብ ግራንድ ሆቴል ከረን ብሱዳናዊ መምህር ኣቡበከር ዝወሃብ ዝነበረ ትምህርቲ ካራተ ተጸንቢሩ። ጸኒሑ እውን ኣብ 2005 ኣብ ማእከል መንእስያት ትምህርቲ ምህናፅ ኣካላት ወሲዱ። ብድሕር እዚ ንዞብኡ ዓሰባ ወኪሉ ስልጠና ጂምናዝየምን ኣይሮቢክስን ንምውሳድ ናብ ኣስመራ ኣምሪሑ። ነቲ ብመምህራን ዓብድልራዛቅ መሓመድ ሓጎስ ሙክታርን ዝውሃብ ዝነበረ ስልጠና ዛዚሙ ካብ ሃገራዊ ፌደሬሽን ስፖርት ኤርትራ ምስክር ወረቐት ተቐቢሉ። ብድሕር እዚ ናብታ ዝዕቤቶ ከተማ ከረን ተመሊሱ ከም መምህር ስፖርት ምቅስቃስ ኣካላት ኮይኑ ክምህር ጀመረ።
1: ሽመይ ዑስማን ሳልሕ ዓሊ ይበሃል። ብከቦርታ ሳጓ ፍለጥ ማለት እዩ። ከም መምህር ጂምናዝየም ማህናፅ ኣካላት ኣብ ዞባ ማለት እዩ ከም ብሃገራዊ ፌደሬሽን ስፖርት ኤርትራ ከም መምህር ጂምናዝየም ምንቅስቃስ ኣካላት ሰርቲፊኬት ዘለኒ ማለት እዩ። እንደገና ናብ ያታው ስፖርት ፌደሬሽን ያታው ስፖርት ዳኛ ስልጠናን ማለት እዩ። እንደገና ብንሽተይ ከለ ብካራተ ጀመርኩ ስራሕ ማለት እዩ። ስራሕ እዚ ከዓ ከም ኣብ ሰዓት እዚ ከም መምህር ምንቅስቃስ ኣካላት ሰርሕ ኣለኹ ማለት እዩ።
0: መንእሰይ ዑስማን ኣብ 2010 ናብ ስደት ኣምሪሑ። ኣብ ስደት እውን እንተኾነ ነቲ ዝጀመሮ ዓውዲ ንምዕባይ ዝተፈላለዩ ስልጠናታት ቀሲም እዩ። ኣብ ሕቡራት ኢማራት ዓረብን ዱበይን ዓለምለኻዊ ስልጠና ጂምናዝየም ንከባቢ 3 ኣዋርሕ ቀሲሙ። ናብ ሃገሩ ተመሊሱ ድማ ኣብ ከረን ትካል ጂምናዝየም ከፊቱ ናፃ ኣገልግሎት ይህባሎ።
1: ስፖርት ዝበሃል ከምዚ ቢዝነስ ዓይነት እንተሪኢኸዮ እቲ ፋይዳ ዘሎ ኮይኑ ስማዕካኒ ግን ንሓደ ሰብ ብጥዕኑ ነገር ክትሪኦ ከለኻ ሓውኻ ኹን ኣቦኻ ኹን ጎረቤትካ ኹን ወዲ ዓድኻ ኹን ሓደ ሰብ ጥዕኑ ብጥዕኑ ከይድ ከሎ እንተሪኢኻ ንሱ እዩ ትረብሓ ማለት እዩ። ኣነ ልዕሊ እቲ ገንዘብ ወይ ልዕሊ እቲ ዝኾነ ነገራት እቲ ንሶም ሪስፔክት ዝህቡኒ እቲንዓይ ዘኽብሩኒ እቲ ምሳይ ኮይኖም ዝሰማምዕዎ እቲ ኣጁኻ ኣለናልካ ዝብሉኒ ንሱ ብዝያዳ ዝርኢ ማለት እዩ። ከምዚ ገንዘብ 100 ተኸፊልካ 500 ተኸፊልካ ወይ 300 ተኸፊልካ ዘይኮነ ሓደ ሓውኻ ወይ ወዲ ዓድኻ ሰብካ ማለት ብጥዕኑ ስፖርት ተንቀሳቂሱ ደስ ክብለካ ከለዎ ኣብ ፅርግያ ክልዕሊ ገንዘብ እዩ ሰላም ክብለካ ከለዎ ዋላ መምህር ሰላም ክብለካ ከለዎ ዋላ ብዝኾነ ቦታ ንሕና ሰራሕተኛ መንግስትታት ኣለው ዋላ መምህራን ኣለው ካባና ላዕለ ዝተምሃሩ ሰባት ኣለው እቲ ረብሓ ዝበሃል ኣብ ስፖርቲ እቲ ዝምሃሩና ብረብሓ ገንዘብ ኣይምሃሩናን ንሕና እውን ከማ ሓሳብ ስለ ዝገበርኩ ካልእ ስራሓት ስለ ዘለና ግን እቲ 2 ሰዓት 3 ሰዓት ዘለዋ ከዓ ንዖም ክነምህረሎም ብከምዚ መደብ ጀሚርና ማለት እዩ።

0: መንእሰይ ዑስማን ኣብዚ እዋን እዚ ምንቅስቓስ ኣካላት ጥዕና ከረኒ ብዝብል ቅዱስ መደብ ንኣባላት ሽኮርያን ፀቕጢ ደምን ዝኾኑ ዜጋታት ምስ ሚኒስትሪ ጥዕናን ምምሕዳር ዞባን ብምውሃድ ኣገልግሎት ምንቅስቓስ ኣካላት ኣመሃበ ይርከብ።
1: ከተማ ኸረን ብብዝሒ ሽኮርያን ፀቕጢ ደምን ክረስሮን ዝረአሉ ማለት እዩ። ከም ሓሳብ ኣነ ዳቕረብኳ ምስ ምምሕዳር ፋይናንስ ዞባ ዓንሰባ ክብሩድ ንረኣዮ ምስ ተረዳዲና ቦታ ክወሃበና ከምህር ቦታ ክወሃበኒ ከምዚ ከምዚ ሰርቲፊኬት ኣለኒ ከምዚ ትምህርቲ ኣለኒ ስለ ዝበልክዎ ብጣዕሚ ሓገዝ ገይሩለይ እቲ ቦታ ተዋሂቡ እቲ ሶላራት ተዋሂብና መጀመርያ ሓደ ሰብ ሽኮርያ ዘለዎ ሰብ ወይ ዝኾነ ፀገም ዘለዎ ብርሃን ክኸውን ኣለዎ እቲ ቦታ ተሓሲቡ እቲ ብዕለተ 225 ወር 1 ዕለት 1 ዝጀመርናሉ ማለት ማለት እዩ። ሓገዝ ምምሕዳርን ምሕዳር ከተማን እቲ ቦታ ሶላር ተዋሂብና እቲ ቦታ ምስ ኣብርሃናዮ ከዓ እቲ ፅሕፈት ጀሚርና ማለት እዩ። ፖስተር በዓልና በናተይ ማለት ወለንታዊ ፖስተራት ገይረ ክምህርያ ተባሂለ ብሓሙሽተ ሰባት ጀሚረ ማለት እዩ። እዚኦም ሓሙሽተ ሰባት ክስርሕ ከሎ ግን ካብቲኦም ሓሙሽተ ሰባት ዝነበሩ ሰባት ተስፋ ይትቑረፅ ሎሚ ሓሙሽተ ኣለዉ ፅባሕ 50 ዝኾኑሉ መዓልቲ ኣለዎ። ስለ ዝበሉኒ ብጣዕሚ ተስፋ ስለ ዝሃቡኒ እቲኦም ምሳይ መምህራን ኣለዉ ሕጂውን ምሳይ ዘለዉ ፀሓፍቲ ዘለዉ ወላብቲ ምሳና ዝሰርሑ ዘለዉ ማለት እዮም። ብሓሙሽተ ሰባት ዝጀመርናዮ ሎሚ ኣብ ልዕሊ 60-70 ሰባት ዘሎ ሰርሕ ኣለና ማለት እዩ።

0: ኣገልገልቲ እውን ነቲ ብመንእሰይ ዑስማን ዝወሃቦም ብስነ ፍልጠት ዝተሰነየ ትምህርቲ ኣካላዊ ምንቅስቓስ ኣብ ጥዕንኦም ርኡይ ዝኾነ ለውጥን ምምሕያሽን ከም ዘምፅኣሎም እዮም ዝዛረቡ።
1: ኣካላዊ ምንቅስቃስ ማለት ሓደ ሰብ ጥዑይ ይኹን ዋላ ሕማም ሕዱር ዘለዎ ሰብ ዝኾነ ሰብ ክንቀሳቀስ ኣለዎ ማለት እዩ። ስፖርት ማለት ሓደ ርእስታማንነት እዩ። ሓደ ስፖርት ዝገብር ሰብ መጀመርያ ወላ ተኣመጋግባ ናቱ ዘይበልዕ ዝነበረ ሰብ ክስበልዕ ይኽእል እዩ። ማይ ዘይሰቲ ዝነበረ ሕጂ ሰቲ እዩ። ሕጂ ንሕና ኣብቲ ትምህርቲ ክንምኖም ከለና ናትና ሕግታት ኣለና ወይ ንሕና ኣነ ዘውፃኽዎ መደብ ኣሎ። ሓደ ሰብ ስፖርት ገብር እንተኮይኑ ሙሉእ ክዳን ክኽደን ኣለዎ፣ ሳንዕፁ ገብር ኣለዎ። ዋላ ኣብቲ ኣይሮቢክ ክሰርሑ ከሎ እውን ርሕቀት ነንሕዶም ክሕሉ ኣለዎ። ምክንያቱ ኣብቲ ከባቢ ሽኮርያ ስለ ዘለዉ ከይገራጨው ወይ ንኸይተሃራርሙ ወይ ንኸይተናኽፉ ስጋት ኣለካ ማለት ምስቲ ዕድሚ ዓበይቲ ምዃኖም ማይ ከዓ ግድን ይሕዙ እዮም። ናይ 2 ሊትሮ ማይ ብፍላይ ማይ ሒዞም መፁ። እዚአን 2 ሊትሮ ምሸ ሰዓ 6ዱሽተ ሰይኸየን ሓደ ጥዕና ኣለካ ማለት እዩ። እዚ ሓደ እቲ ጥዕና ናቱ ዘረአየካ ማለት እዩ። ሕጂ እንታይ እቲ ስፖርቲ ዝኾነ ሰብ ክመፀካ ከሎ የዳኽመካ እዩ። ድኻም ኣሎ ኣብ መጀመርያ እግሮም ይሕሞም እዩ፣ ብታሕቲ ፃዕዳ እግሮም ይሕሞም እዩ፣ ምስቲ ክብደ ዘለዎም ምስቲ ዕድመ እውን። ሕጂ እንታይኻ ብጣዕሚ እንዳ ወላስ እንዳ ተቐንዘቡ ዝሰርሑ ሰባት ኣሉ። ሕጂ እንታይ ኻ ንሕና ንሰርሖ ብመንገድና እቲ ሰብ ዓቕሙ እዩ ትሰርሕ ብዝኾነ ከምዚ ስራሕ ኣይኮነን ዋላ ኣባ መፅኡ ዋላ ንእሽተይ ወኩ እንተ ገይሩ ስፖርት ገይሩ ኣሎ ማለት እዩ። ኣዴታትና ኣለዋ ሕጂ ሽመን ከይጠቀስና ዓበይቲ ኣንስት ኣለዋ ሰብዓ ገለ ዕድሚአን ኣብኡ መፅአን ወክ ገብራ ደቀን ሒዞሞ ንመፁ ኣብኣ ወክ ገብራ ምስ ሰባት ይንቀሳቀሳ። ሕጂ እቲ መጀመርያ እቲ ስፖርት ኩሉ ሻዕ ቃንዛ ኣለዎ እዩ። እቲ ስፖርት ማለት እዩ ክብደት ኣለዎ። ስራባ ሕዘካ ናይ ፃዕዳ ግራ ሕመካ ሕቆም ሕሞም ድሕሪ ወርሒ ምስ ገበሩ ግን ባዕሎም እዮም። ድሓርካ እቲ ኣብኡ ዘለዉ ምሳናት ዝሰርሑ ዘለዉ ብፍላይ ክንዳ ቦታትና ዓበይቲ ስለ ዝኾኑ ዝምርሑ ሰብ ንሕና ንስቦም ኢና ንምራሕ ንሕና በስ እዚኣ ስፖርት ከምዚኣ ግበሩ ከምዚኣ ግበሩ ንብል እንደገናኸ ትምህርትታት ንህቦም ኢና ማለት እዩ። ግቡእ ትምህርትታት ይወስዱ እዮም በቲ ሚኒስትሪ ጥዕና ምስም ወረቐቲ እቲና ብደኳትሪ ዓበይቲ ብናይ ሽኮርያ ትምህርቲ ዝህቦዎን ኣለዎም። ብናይ ሕቆ ናይ ቀንዲ ሕቆ ፀገማት ዘለዎም ትምህርቲ ህቦ ብጣዕሚ እዮም ሚኒስትሪ ጥዕና እዮም ዝሕግዙና ማለት እዩ። ኢድካ ምስ ሚኒስትሪ ጥዕና ዞባ ብቐጥታ ስለ ንራኸብ ንሕና ሓደ ሰብ ስፖርት ክሰርሕ ከሎ ስፖርት ጥራይ ኮነ ንሰርሕ ወላ ተኣመጋግባ ናቱ ክፈልጥ ስለ ዘለዎ ንሕና ኣብቲ ሚኒስትሪ ጥዕና በዓለይ ከይደ እዚኦም ተምሃሮ ናተይ ከምዚ ሰርሑ ስለ ዘለዉ ትምህርታዊ ጥዕና እንታይ ኣመጋግባ ክገብሩ ኣለዎም፣ እንታይ ክበልዑ ኣለዎም፣ እንታይ ክሰትዩ ኣለዎም ኢናሲ ማሃሮና ኢና ንሓትት ኢና። እሶም ካብ ሚኒስትሪ ጥዕና ብጣዕሚ ኢና ነመስግኖም። ብዝተፈላለዩ ድኳትራ ዘለዎ ዓበይቲ ይምህሩና እዮም ማለት እዩ።
2: ፀቕጢ ነርኒ ወሽኮር ምስኡ ከዓኒ

ኮለስትሮል ምስኡ ዝተሓዘ ከዓ እንታይ ነርኒ ናይ ነርቭ ፀገም ካብ ዚ ጎለይ ጀሚሩ ክሳብ ታሕቲ እግረይ ይእሰር ነይሩ ዝተሓዝ ነይሩ ማለት እዩ። እዚ ስፖርት እዚ ምስ ጀመርኩ መጀመርያ ልዑይ ለውጢ ኣርእየ ኣብቲ ዓቐን ዝገብሮ ናይ ሽኮር ኣብቲ ናይ ፀቕጢ ዓብዪ ለውጢ መፅ እዩ። ኣብቲ ዝነበረ ኣሃዛት ብጣዕሚ ጎዲሉ ማለት እዩ።

0: ወላ እውን ኣጋጣሚ ከብደ እንተሓይመሲ ኣብ ዝኾነ ቦታ ኮፍ ስለ ዘይብል ገዛ ኣትየ ኣብዚ ናይ ፈደንጂ ኮፍ መበሊ እንተዘይኮይኑ ኣብ ካልእ ኮፍ ክብል ክእል ኣይነበርኩኒ ሕጂ ግዳ ኖርማል ኮይኑ ኣለኹ ኣብዚ ሰለስተ ወርሒ ግዳ ኣብ ሰሙን 4 መዓልቲ ኣየቋርፅናን ፅቡቕ ኣብ ሰውነተይ ዓብ ለውጢ ኣምፅኡ ሰውነተይ ፈኺሱ ሚዛነይ ጎዲሉ ምንቀሳቃስተይ ከዓኒ ብጣዕሚ ኣብ ዝኾነ ከይሲ ዝደክም ዝነበርኩ ዝድኻሙ ንጠፍኡ ማለት እዩ ጨዋዳታት ዝተሓዝ ዝነበረ ተፈቲሑ ተኸፊቱ ማለት እዩ።
1: ጀመርያ 5 ወርሒ ጌርና ኣለና ኣብ ንጅምር ካብቶም ቀዳሞት ቅድሜና ፀኒሖም እንዲኦም ሰሙን ዝገበሩ 5 ወርሒ ጌርና ኣለና። ኣብዚ 5 ወርሒ ብጣዕሚ ለውጢ ርእያ ናብ ነፍሰይ። ምክንያቱ ኣነ ድኾነ ሕማም የብለይን ገጂፈ ጥራሐ ነፍሲ ወሲኸ ማለት እዩ። ነፍሰይ ምስ ረኣኹዋ ማራ በቃ ኣስካላኸማን ክድይባ ኣይክእልኒየ ነይረ ከቢድኒ ነፍሰይ። ብድሕሪኡ ሓንቲ ጎረቤትና ትሰምዕ ከምዚ ጅማ ኣሎ ብናፃ ገለ ትሰምዕ መፅያ ሰዓት 5 ንዕናይ ኣበይ ስፖርቲ ናይ ጥዕና ኣሎ ስፖርቲ ብናፃ ሓራይ ተባሂልና መፂና ባሃንደበትና መፂና ኣብ ክሳውሒ ፀኒሑምና ሰሪሕና 5 ወርሒ ጌርና ብጣዕሚ ለውጥ ኣለዎ ብጣዕሚ ብጣዕሚ። ብድሕሪኡ ከማን ክንደይ ክንደይ ክንደይ ምሳና መሓዙትና እቲና ማለት እዩ ከምዘሎ ምስ በልናያን ሓራ ኢለን ተበጊሰን መፃ ገሊአን ግን ብዙሕ ንጥዕነንሰ እሳ ይኮነ
0: ብውሕዱ ልዕሊ 15 ዓመት ንግሆ ንግሆ ናይ ሰዓት ወከደ ወክምለስ ነይረ ብዝያዳ እውን ኣብዚ ናይ ግዜ ኮረና 2-3 ሰዓት ንገብር ኒና ብዙሓት ኮይና ግዳ ከምዚ ንገብሮ ዘለና እዚ ብሳይነሳዊ መገዲ እዩ እቲ ከዓኒ ምንቅስቃስ ክንቀሳቀስ ለና ንገብሮ ዝነበርና እዩ። ስለዚ እቲ ክትንቀሳቀስ ከለካ እቲ ንንቀሳቀስ ዝነበርና ብዙሓት ኮይና ንኸይድና ንደኪምና ነርና እምበር ንርህፅ ኣይነበርናኒ ኣብዚ ግዳ ሳይንሳዊ መገዲ ስለፍልጠት ዝተተሓዘ ስለዝኾነ ኩሉ ኣካላትና ኣእዳውና ርእስና ኣእዳውና ኣጋርና ሓፍኮፍ ናይ ሲቲን ኣብ ሲት ኣብ ገለበ ኩሉ ስለንገብር ብጣዕሚ ለውጢ ድየሉ ምዝ ከዓኒ ናይ ሰዓትን ፈረቓን ስለንገብር ሰዓትን ፈረቓን ከዓኒ ዳርጋ እቲ ናይ ውሽጢ ካናቴራና እንታ ደገ ዘላ ክነታ ንሲ ብርሃፅ ይፅሙቕ እዩ ዘሎ ብጣዕሚ ከዓ ለውጢ ርኢና ኣሎ ካብቲ ናይ ንገብሮ ዝነበርና ምንቅስቃሳሲ ብጣዕሚ ብዙሕ ይፅቡቕ እዩ።

0: ብዝተፈላለዩ ምክንያት ኣብዚ ማሕበር ዘይተጠርነፉ ዘለውን ድሌት ናይ ስፖርት ዘለዎምን ውልቀ ሰባት ማዕፆ እዛ ማሕበር ድማ ንኩሉ ክፉት ምዃኑ ይሕብሩ።
1: ብዙሓት ዝኸማና ኣለውን ድዮም ንዓይ ክልኢሉ እንታይ ኻ ረኺብካ እንታይ ኻ ኮንካ ከም ዝትኾን ዘለካ ብሉኒ ኣነ ብሎም ከምዝኣመሰለ ናይ ምንቅስቃሳት ብወለንታዊ ዝገብሮ ዑስማን ኮበርታ ዝበሃል ከምዚ ገይሩ ምእንቲ ነቶም ፅጉማት ክሕግዝ ኢሉ የስራሓና ኣሎ ኢለ እዮም። ስለዚ ከዓ መፅኹም ርኣዩ ኢልዮም ብዙሓት ሰባት ከማን ዓዲመ መፅኦም ይርዩና ኣለዉ ብዙሓት ከማን ዝተሳተፉ ኣለዉ። ከምኡ እውን ምዝ ዝተተሓሓዘ ኣብ 3 ወርሒ ብቅኢላታት ሓካይም ብዶክተራት ኣስተምህሮ ስለ ዝውሃበና እዚ ከዓ ብዝያተ ከዓኒ እንታይ ከመይ ክንገብር ኣለና ምስቲ ዕድሜና እንታይ ክንምገብ ኣለና ንዓና ብጣዕሚ ዓብ ሓገዝ እዩ ዘለዎ። ስለዚ እንታይ ዝብል እዚ ንሕሙማት ሕዱር ሕማማት ዘለዎም ጥራይ ኣይኮነኒ ናይ ሚኒስትሪ ጥዕና ስሎጋን ወይ ጭርሖ እንታይ ዝብል ካብ ሓሚምካ ሕክምና ተኸላኺልካ ጥዕናን እዩ ዝብል። ስለዚ እዚ ንሕሙማት ወይ ሕዱር ሕማም ዘለዎም ጥራይ ዘይኮነ ንኩሉ ስለ ዝኾነ ንኩሉ ሰብ ክመፅእ ኣብዚ ክሕወስ ጉስጉስ ማለት እዩ።
2: ብዙሕ ድዛር ባላ ሕጂ ከምዚ ኣኼባ ክንከይድ ከለና ከምዚ ስፖርት ተጀሚሩሎ ገለ ንብለን ዋላ ክንረክበን ከለና ሕጂ ኣላደይ ካልኦት ኣለዋ ብርከይ ገለ ዝብላ ንነግረን ንዓናይ ገለ ንብለን ግን ሰናይ ብገሳኒ ንበር ነግረን ኢና ንሕና ንሕብር ኢና ሓቢርና ደምፃናየን ኣለዋ ክሳዕ ሕጂ እውን ንዛረብ ኢና ከምዝ ሎ ብናፃይ ከዓ ሓንቲ ክፍሊት የብሉን ድሓርካ ገዛካ ወዲእኻ ስራሕካ ወዲእኻ ሰዓታ ስፍ ካብ ሰዓት 6 ስጋዕ 7 ፈርኣን እያ ሕጂ ስራሕካ ወዲእኻ ክትመፅእ ዋላ ብገዛ ዘፀግም ከማን የብልከን ሕጂስ ከምኡ ይብለን ማለት ኩሉ ድሕሪ ጥዕናኻስ ዋላ ሓንቲ የለን።
3: መጀመርያ ዝኾነ ሰብ ሕዱር ሕማም ዘሎ ወይ ዝኾነ ፀገም ናይ ነብሲ ዘሎ ንሕና ኦፊስና ክፉት እዩ መፅኡ ኣብ ኦፊስ ኣለና ኣብኡ መፅኡ ዝኾነ ፀገማት ዘሎ ክነግረና ስፖርት ምሳና ክሰርሕ ክፉት እዩ መደብና ሰብ እንታይ ይብለካ እዚ ብወላንታዊ እንዩ እዚ ከምዚ እ ብጥርሑ እንዩ ገለ ብለካ እቲ ብጥርሑ ይኮነን ንሕና እቲ ናቱ ጥራይ ድሌት ኢና ንደሊ ናቱ ኣብቲ ባይታ ነሱ ዘሎ

0: ፀገማት ኣብኡ መፅና ምሳና ኮይኑ ክሳተፍ ሓደ ስድራ ክንከውን ማለት እየ ተርዲ ሕጂ እቲ ንሕና ንደልዮ እቲ ናይ መወዳእታ ክብሎ እቲ ሰብ ኣብዚ ከተማ ክረ ንዘሎ ብጣዕሚ ብጣዕሚ ሽኮርያ ኣብዚ ከተማ ክረን ብዙሕ ይረአ ኣሎ እዚ ስለ ዝኾነ ካ ብቲ ሚኒስትር ጥዕና ስለንሓትት መፂኦም ኣብኣብቲያ ቦታ መፂኦም ምሳና ክሰርሑ ብወላንታዊ ይኹን ኩሉ ብገንዘብ ትሰርሑን ብጥርሑ ትሰርሑን ሲ እንታይ ረብሓ ኣለዎ መጀመርያ ክትሪኢ ትማሊ ትማሊ ብደገ ኮይኖም ድርኢና ዝነበሩ ፀገማት ዝነበሮም እቶ እንዳበልከ ድሓን ሎ መፅ ፅባሕ መፅ ይብለካ ምስ ኣተዎ ግን እቲ ቀዳማይ ብቲ ሰዓት ንስ እዩ ዝመፅ ሕጂ ንመንሳያት ከረን ነቲኦም ኣቦታትና ነቲኦም ዓበይቲ ኣዴታትና ዘለዋ ይምፃ ይንቀሳቀሳ ስፖርቲ ዝስክፍ ነገር የብሉን ግዜና ከ ፍሉጥ እዩ ሰዓ 6 ክሳብ ሰዓ 7 እያ እዚ ወው ክትገብረሉ ግዜ ትንቀሳቀሰሉ ግዜ ሻይ ትሰትዩሉ ግዜ ስለዝኾነ ኣባ መፂኦም ስፖርቲ ንክሰርሑ ጥዕናኦም ክርዩ ብዝያዳ ከ እቲ ጥዕና ናቶም ፅቡቅ መፅኡ ከ እቲ ንዓና ተስተናትና ንስ እዩ ረብሓ ኣይኮነን ማለት እየ
1: ናይ ሊከርን ዝኾና ጋንታታት ኣልነስር ዓንሰባን ደንደንን ምንቅስቓስ ኣካላት ብመንገዲ መንእሰይ ዑስማን ሳልሕ ኣብ ትካሉ ይወሃበን እዚ መንእሰይ ኣብ ፌደሬሽን ያታዊ ስፖርት ኤርትራ ከም ዳኛን ኣሰልጣንን ናይ ተዓውዲ ብምዃን ይነጥፍ ኣሎ ንሕና እውን ብወገና ደገፍ ናይ ፌደሬሽን ስፖርት ዞባ ዓንሰባን ካልኦት ኣካላትን ሞራላዊ ደገፍ ከይፍለዮ ንምሕፀን
2: እጂ ኣነ መጀመርያ ንዕስማን እየ ከመስግን ምክንያቱ እሱ በዓል ሓዳር እዩ ሓንቲ ሳ የብሉ ምሳናይ ድውዕላ በኣ ወላ ሓንቲ ክፍሊትካ የብሉን ድኾነ ሓገዝ ክግበረሉ ንዕኡ መጀመርያ
3: ብናቱ ተበግሶ ምስ ምምሕዳር ዞባ ድዩ ምሕዳር ከተማ ድዩ ምስ ሚኒስትር ጥዕና ድዩ ተዋሂዱ ነዚ ክገብረልና ክኢሉ ማለት እዩ ስለዚ እዚ እንታይ እዩ ዝበሃል ወብንታይ ብወለንታዊ ሓንቲ ክፍሊት ዘይብሉ ስለዚ ሰብዚ ኣነ የደንቆ ምስ ከዓኒ ቅዱስ ቅንኢ ምስ ቅዱስ ቅንኢ ዝበሃል ኣሎ ቅዱስ ቅንኢ ዓሲልዎ እዩ ንስድራይ ኣብ ዓደይ ክገብረሉ ብምግባሩ ብጣዕሚ የመስግኖ ማለት እየ
0: ንሕና ብመደብ ገርና ዘለና ወይ ኣነ ሒዘየ ዘለኹ መደብ ወላ 70-80 ዘይኮነስ ብብዝሒ ልዕሊ 200 ሰባት 300 ሰባት ኮይኖም ኣብ ከተማ ኸረን ብሓንሳብ ንክንቀሳቀሱ ብሓንሳብ ንክንቀሳቀሱ ብሓንሳብ እንታሽሙ ንክገብሩ ብዝያዳ ንሕና እንታሽሙ ኢና ንገብር ማለት እዩ ብዝያዳ ብዓብዪ ዞባ ሙሉእ ብዞባ ደረጃ ዋላ እንተ ሓይሊ ረኺብና እውን ኣብ ንኡ ዞባታት በዓል ሓጋዝ ይኹን ዋላ ካልእ ዞባታት እቲኦም ኣብ ከባቢና ዘለዎ ማለት ምስም ኮይና ዋላ ምስ ምሕዳራት ተረዳዲና እውን ተዘራሪብና ኣለና ነቲኦም ሽኮርያ ዘለዎም ፀገማት ዘለዎም ከምዚ ዘለዎም ፀገማት ዘለዎም ኣብ ምሳና ንክሰርሑን ምሳና ኮይኖም ነቲ መደብ ክሪዎ እዚ መደብና ከቀፃሊ እዩ ንሕና ዘለና እንታይ ሽሙ ብሕጂ እውን ዝያዳ ብ70-80 ሰባት ዘይኮነ ልዕሊ 200-300 ክኾን እዮም መደበይ ዘሎ ንሕና ከ ኣምላ ሓግዘና ማለት ረቢ ሓግዘ

0: ሙሉእ ስሙ ሳምሶም ተኽለብሃል ኣብ 1985 ኣብ ካብ እንዳ ማርያም ተወሊዱ ኣዋዓብዩ ሳምሶም ናይ ትምህርቲ ጉዕዞ ክገልጽ እንከሎ
1: መጀመርያ መባእታ ቤት ትምህርቲ ቤት ትምህርቲ ኣዱዲስ ካብ ቀዳማይ ክሳብ ሸርሻይ ክፍሊ ናይ ጁኒየር ድማ ቤት ትምህርቲ ዳሉል ማለት እዩ ሃይስኩል ድማ ቤት ትምህርቲ እንዳ ማርያም ኣብ ቤት ትምህርቲ ኣዱዲስ ኣብ ጎኒ ጎኒ ናይ ትምህርቲ ናይ ኩዕሶ ፃወት ነይረ ብናይ ትምህርቲ ማለት እዩ ኣብ ፅቡቅ ኩነታት ኢና ነርና ማለት እዩ
0: ዝያዳ በታ ንሽሙ ጥፍያ ንነዊሕ ዓመታት ቀንዲ መሊኡ ኮይና ዘላሳጉ ኣፍንጫ ዝፅዋዕ ሳምሶም ኣብቲ ካብ ቅድሚና ፅነት ክሳብ ሕጂ ንልዕሊ 67 ዓመታት ቀንዲ መዋደሪ ቦታ ቅድም ብሽክለቲ ሃገርና ኮይኑ ዘሎ እንዳ ማርያም ብምዕባዩ ገለ ካብቲ ናብዛ ዓውዲ ክኣቱ ዝቆሰቦ ሓደ ምክንያት እዩ
1: ብሽክለታ ካብ ብንእሽተይ ዝከታተል ነይሩ ማለት እዩ ገዛውትና ኣብቲ ከባቢና እንዳ ማርያም ስለ ዝኾነ ብናቱ ክስታይ ኣትየኒ ማለት እዩ ኣብ 2002 ጀሚረ 201 መወዳእታ ኣብ ራብዓይ ዲቪዥን ትበሃል ናዋ ጀሚርና ሽዑ ሳልሳይ ዲቪዥን ኣብ ዓመት ንገለና ኣብ ክልተ ዓመት ኢና ንሰግር ነርና ሽዑ ካልኣይ ዲቪዥን ድማ ተፃዊቶ ማለት እዩ ምስ ጋንታ ዙላ ትበሃል ማለት እዩ ንከባቢ 3 ዓመት ኣብኣ ነርና በዓል በረኸት የማነ ፍራቐት ስለበሳይ ተኽሊት ኢሳቅ ወዲ ያሬድ ሕሩ ድበሃል ድማ ምሳይ ኣብታ ጋንታ ነይሩ ማለት እዩ ዝተፈላለየ ዓወታት ድማ ኣምፂና ማለት እዩ
2: ብተለምዶ ኣፍንጫ ኢና ንብሎ ሳሚ ወድሎቱ ወድሎቱ እዩ ድፍለጥ ኣዲሎት እያ ኣብቲ እንዳ ሻሂ ኣብ እንዳ ማርያም እንዳትርከብ እጅ ቦላታ ምስ ገበርካ ኩሉ ግዜ በዓል የማነ ተኸስተ ዝነበረሉ ግዜ ናፍቲ እንዳ ሻሂ እዩ ድእቶ ምክንያቱ ሰብ ስለ ዝበዝሖም ክሕንጉሮም ስለ ዝደሊ ሰብ ቀልጢፍካ ከም ጋርድ በሎ ሓለዋ ጌርካ ቀልጢፍካ ናፍቲ እንዳሻሂዮም ዳኣቱ እንዳሻሂ ኣለቕሉ ሕጂ ኣብቲ ወዳ ኮይኑ ውፍቲ እንዳሻሂ ምዕባ እዩ ዓብዪ ፅልዋ ዝያዳ ካልእ ስፖርተኛ ሲ ፅልዋ ነይሩ ሕጂ ሓደ ስፖርተኛ ክዝምር ከሎ ንሓደ ደጋፊ ነይረ ብለካ ወዲ ገዛውተይ እንዲ ክሶ ነይሩ ብለካ ገለገለ ዓድል ዝገበርና ኣሕዋትና ዓበይቲ ኣሕዋትና ዝጀመሩ ነይሮም ናይ ኣፍንጫ ግን እቶም ኣለዉ ዝበሃሉ ተቀዳደምቲ ስዒሮምን ተሳዒሮምን ክበኺን ክስሕቁም ከሎ ሳብ እንዳሻሂኦም ስለ ደኣቱ ነበሩ ካብ ዓብ ፅልዋ እዩ ተበጊሱ እዚ ብጣዕሚ ሓጊዝዎ እዩ ስጋዕ ሕጂ ስምዒታዊ ኮይኑ ክሰርሕ ነስፖርት ብልቢ ክፍቅሮ በዝሰረት እዚ ዓብዩ ዝብል ግምጋም ኣለና።

0: ንምትናብ ስርዑ ዲቪዥናት ምእታዉ ኣብ ናይ ቤት ትምህርቲ ውድራት ክሳተፍ ዝጀመረ ሳምሶም ንቤት ትምህርቲ ዳሉን እንዳ ማርያም ወኪሉ ኣብ ማውንቴን ባይክ ዝምስገን ውፅኢት የመዝግብ ምንባሩ ይዝክር።
1: ኣብ ቤት ትምህርቲ ዳሉል ናይ ቤት ትምህርትታት ነይሩ ናይ ማውንቴን ኣብኡ ተፃዊትና ነርና ኢና ዓዊትና ከማን ብቤት ትምህርቲ ደረጃ ማለት እዩ። ኣብ ሃይስኩል ድማ ኣብ ናይ ቤት ትምህርቲ ቅድስቲ ማርያም ኣብኡ ድማ ተፃዊተ ነረ ነይሮም እዮም። በዓል ቶማስ ጋዜላ ገለ ድባህሉ ዓንቤት ነይሮም እዮም ብዝክሮም ማለት እዩ ኣብ ናይ ቤት ትምህርቲ ዳማርያም ማለት እዩ። ንሕና ድማ እውን ነርና በዓል ኣነ በዓል ፊልሞ ገለ ድባህሉ ደጋንታይ ነይሮም መተሃላለክትና ድማ በዓል የናታል መስፍን ሃላባይ በዓል ሙራል መስዑድ ገለ ድባህሉ ድማ ንፉዓት ነይሮም እዮም ሕጂ ሶም መተሃላለክትና እዮም ነይሮም።

0: ግን በትንበትሪና ንሕና ኢና ወሲድናያ ማለት እዩ ኣብ ቤት ትምህርቲ ዳማርያም
1: ቆሪፁ ናይ ምኻድ ባህሪ ዝነበሩ ሳምሶም ኣብ ሳሳይ ዲቪዥን ብፍላይ ኣብ 2034 ኣብ ብዙሕ ዓወታት ምምዝጋቡ ብምዝካር ብጋንታ ኤሪትሪ ተሓፂኡ ምንባሩ እውን ገሊፆም ናብቲ ዓባይ ጋንታ ደኣ ስለምንታይ ይተሰጋገረ
0: በዝሒ እኳ ዋ ኣብ ሳልሳይ እናተፃዊትና እኳ ኣብ ሳልሳይ ድማ ብዙሕ ዓወታት የለ ብፅ ነራ ትፊለ ናተይ ናይ ቲራታ እዩ ቆሪፅካ ምኻድ እዩ ነይሩ ዓቕመይ ማለት እዩ ሽዑ ኣብ ሳልሳይ ዲቪዥን ከለና ጋንታታት ፀዊዕናና ማለት እዩ ዋላ ኤሪቴል ተኹን ዋላ ሳምሶን ኮማ ንሪአና ነይሩ እዩ ሓቂ ዘረባ ሽዑ ግን ቶም ዝብላ ኣቢሎም ክሳይ ገይሮምና ማለት እዩ ምስቶም ሞቱ ክንሕዘኩም ኢና ገሌል ወዲ ቦኸረ ሽዑ ናብኦማት ኢና ማለት እዩ ኣብኡ ድማ ዳርጋ ኣብ ዓመት ኣርባዕተ ዋናጩ ምፅና ማለት እዩ ናይ ዋንጫ ሰማዕታት ኣምፅና ናይ ዙር ዞባ ማእኸል ነራ ቻምፒዮን ድማ ኣቢልና ማለት እዩ ኣብ ናይ ካልኣይ ዲቪዥን ማለት ምስ ዙላ ስበዓል በረኸት የማለ ፍረቓል ስለበሳይ ገለ ብዙሕ ዓወታትና ምፅላ 2003 2004 ዋላ ናይ በረኻታት ብዙሕ እዩ ነርና ሽዑ በዚ ጅራ ገለ ክንመፅ ከለና ብዙሕ ዓወታትና ምፅና ኣላንታ ጋንታ ማለት እዩ ኣብኡ ጋንታ ኤሪቴል ብንሆም ማለት እዩ ብሓዊ ንወትኩእ ንሸይ ሓዊ ነይሩ ከምኡ ኢል ከምዚ ከም ደሊና ካለና ገለገለ ኢሉ ተዛሪብኒ ኣነ ግን ውዕሊ ኣይወዳእኹ ነረ ሽዑ ምስታ ጋንታ ማለት እዩ ዙላይ ወዳእናን ሽዑ በትንበት ኒልና እታ 2005 እያ ነራ ሽዑ ምስተሸለምና ማለት እዩ ምስ ዙላ እሱ ረኺብና መወዳእታ ኣብቲ ከተማ ተዘራሪብና ሕራይ እናበልና ሃገራዊ ግልግሎት ድማ ኣብኡ ከለና ክሳይ ኣርኪባትና ማለት እዩ 2006 ወዕ ሰለስተ ኮይና ወሪድና ንዓሰብ ኣብ ዓሰብ ከድና ሽዑ ግቡእ ተዓዲና ወሲድና ሽዑ ኣብ ክፍለ ሰራዊት 33 ተወዚዐ ማለት እዩ ጋሽ ባርካ ኣብኡ ድማ ከምቲ ልሙድ ናይ ሃገራዊ ግቡእና ፈፂምና ተራዳዲና ብስፖርት ድማ ሰይዶምና መርሃቡ ምሳይ ነይሩ ወትርሺ ኣብ ሓንቲ ሃዱ ነርና ሰይዶምና ሽዑ ካብኣ ተመሊስና እንዳመፃና ትሬና እንዳገበርና ገለ ከምቲ ልሙድ እንዳተፃወትና ንቦታና ንኸይድ ነርና ማለት እዩ ዳዕራይ ብዓብዪ ፍታሕ መፅኡ ተፃወቱ ገሌሎምና ብዙ ተፃዊትና ማለት እዩ
2: ሳምሶም ከም ሰብ ክዝክሮ ከለኹ ጥዑም ሰብ እዩ ኩሉ ነገራት እውን ናብ ብሽክታ ዝነበረ እውን ፅቡቕ ፐርፎርማንስ ነይሩ ብፍላይ ኣብ ዓቐበት ክሳብ 2005 ብሓንሳብ ጎይና ኣብ 2005 ግን ብናይ ተዓሊም ጉዳይ ተፈላለዩና ማለት እዩ ኣብተን ዝነበራ 2 ዓመታት ግን ኣዝዩ ምቁር ዝኾነ ሂወት ሕሊፍና ሳምሶም ማለት እዩ ንሳምሶም ጥራይ ዘይኮኖ ንስድሮዋ ቤት ኩሉ ፅቡቕ ግዜም ዝነበሩ ዝኩረ ፅቡቅ ገይረ ማለት እዩ ብናቱ ፃዕሪ እውን ዝተዓወትናሉ ሻምፒዮን ዞባ ማእከል ኣሉ ሙሉ መዓልቲ ክነስራሕ ኢና ውዒልና እቲናቱ ፃዕሪ ከዓ ንሕና ዝተዓወትናሉ ግዜ ዝኩርኣና ማለት እዩ
1: ሳምሶም ካብ ሃገራዊ ግቡ ምስተመልሰ ዳግማይ ኣብ ካልኣይ ዲቪዥን ይፈሊሞም እቲ እዋን ዋላ እኳ ንኣስታት 2 ዓመታት ካብ ውድር ተኣልዩ እንተነበረ ናብ ውድር ምስተመልሰ ግና ምስ ዝነበሮ ወንን ድሌትን ናብ ብቕዓቱ ክምለስ ክኢሉ እዩ ናብ ቀዳማይ ዲቪዥን እውን ሰጊሮም ይኹን እምበር ኣብዚ ላዕለዋይ ዲቪዥን ነዊሕ ኣይተፃወተን ስለምንታይ
0: ቀዳማይ ዲቪዥን ቁሩብ የተፃዊተ ቁሩብ የተፃዊተ ሽዑ ኣብ ናይ በረኻ ኣብ ፅቡቅ ምስ መፃኹ ማለት እዩ ስድራ እዩ ድማ ገዚኦም ለይ ብሽከታ ማለት እዩ ከባቢ 140 ሂቦም ገዚኦም ለይ በዓል ፋዘር ማዘር ማለት እዮም ሽዑኡ ኣብ ፅቡቅ ቁመና ነረ ገለቶም በዓል ፍረ ገለ ሽዑ ሓጊዞም እዮም በዓል የማነ በረኸት የማነ ካሲላስ ምስ ራእይወት ኩነታት ብዙሕ ምስም እንዳወፃኹ ትሬን ገለ በዓል ፈረጅ ገለ ዝበሃል ዞም ናይ ጀጋንተ ምስም እየ ድወፅ ነረ ኣብኡ ሽዑ ናይ በረኻ ነራትና ኣስመራ መንደፈራ ሕምብርቲ ገለ ነራ ኣዋ መውደቕቲ ኣጋጢምኒ ማለት እዩ ኣብ ምውዳ ምስ ቀዳሜት ጉጅለ ከድና ኣጋጣሚ ሽዑቲ ናይ መንግዳዊ ምስ ወረና ናይ ቢንቶ ገለ ኣሎ ሓመድ ገለ ነይሩ ኣዋ ሕማቅ ዋላላ ወዲቐ ታብ ሽከታ ተሴራ ኣነ እውን ሽዑ ክሳይ ኮይኑ ማለት እዩ ማሃርምቲ በዚ ናይ ሰለፈይ ገለ ከባቢ ኣብዚ ኢለ ድማ ሕማቅ ዋላላ ወዲቐ ሽዑ በዓል ፕሬዚደንት የማነ ነጋሲ ነይሩ ወዲ ፎርኖ ድማ ምስ ነይሩ ዳንነት ሶም መኪና ፅዒኖም ንገዛ ሕክምና ወሲዶም ንገዛ ብፅሖምኒ ማለት እዩ ኣብኣ ምስ ወደኩ ቁሩብ ሽዑ ክሳይ ኮይኑ ማለት እዩ ካብኣ ገዲፍ እያ

0: 2011 ምስ መፃና ማለት ናብ 12 መወዳእታ እዩ ሽዑማ ዋላላ ወዲቃ በቃ ደይርስዑ ዋላ ኣብዘይተይ ገለ ብዙሕ ክሳይ ገይርኒ ፅቡቅ ኢና ነርና ሓገ ዘረባ ምስቲ ህርፋን ድማ ነርና ምስ ሰዶና ካብቲ ቦታ ዓውድና ሳብታ ብሽክለታ ጥራሕ ስለነበረ ከምቲ ሰብ ድገብሮ እቲ ዓቕምና ጌርና ኢና ኣብ ፅቡቅ ቁመና ከማ ነረ ሽዑ ፅቡቅ ቁመና ከለኹ እንታይ ድበልኩ ኣጋጣሚ እቲ ሓደጋ ክሳይ ገይራትኒ
1: ሳምሶም ደገፍ ስድርኡ ክገልፅ እንከሎም
0: ደገፍ ስድራይ ኣብኡ ስለ ድጀመርኩ ኣብቲ ቤት ትምህርቲ ኣትሒዞም እዮም ሞራል ድቡን ነይሮም ብፍላይ ዓባይ ሓፍተ ኣላ ክሳብ ማርያ ክሳይ ትገብረ ነራ ዋላ ማዘር ፋዘር ምዕባይሓ ወይ ድማ ኣብ ደገ እዮም ዘለዉ እዚኦም ሞራል ዝገብሩሉ እዮም ናይ ዋላ እታ ምስ መፃኹ እታ 140 ሒቦም ዝገዝኡ እሶም እዮም ሳፕራይዝ ገይሮም ምስ መፃኹ በቃ ሓታቲቶም ገለ እታ ነገር ኣምፅኦም ማታ ብሽክታ ሸዓ ድማ ናኸይሳቅም ሰበይ ማለት እዩ
1: እዚ መንእሰይ ወላ እኳ ሰሪ ዘጋጠሞ ሓደጋ ካብ ኮረሻ ብሽክታ እንተወረደ ካብቲ ዓውዲ ከምዘይተኣለየ ግና ዛረብ
0: ኣብቲ ፀወታታት ክካየድ ከሎ ኣብቲ የ ይርኢ ገለ ምስ መፃላ ማለት እዩ ዋላ ደጋፊ እየ ከማ ነረ ሽዑ ምስራኣኹም ቶም ምዕሩክተ ኣብ ፅቡቅ ቁመና ስለነበሩ በዓል ዳዊት ሃይለ ካንቻ ገለ ኣት ምስኦም የብሎም ነረ ማለት እዩ ካብቲ ዓውዲ ሳይ ተፈለኹን ይኣቱ ገለ ነረ የ ካልኣይ ነገር ዋላ ኣብቲ ንድሕሪት ተተመሊስና ድማ ኣብቲ ናይ ካልኣይ ዲቪዥን ብጣዕሚ ክሳይ እየ ነረ ሽዑ ደይር ሰዕ ታሪክ ኩሉ ሰብ ትፈልጦ እዩ ዋላ ዳ ማርያም እዩ ዝድ ሓየለ ፀወታ ነይሩ ኣብኡ ቆሪፀ የ ድኸይድ ነረ 3-4 ምሳይ ተቢሎም ከምኡ እያ ነራታ ናተ ስራሕ ሽዑኡ ኣብ 2004 ማለት እዩ 5 ኣብቲ ናይ መወዳእታ ብሉፅ ተፃወታይ ተባሂለ እየ ተሸሊመ ሽዑ እዚ ናይ ዳ ጢልያን ማሪን ዝበሃል ነይሩ ዓባይ ዋንጫ ገለ ሂብኒ ማልያታት ገለ ድማ ዕጥቅታት ድማ ሂቦምኒ ማለት እዩ
1: ሳምሶም ኣብቲ ተመደቦ ክፍለ ሰራዊት 33 ዘለዎ ተዘክሮ ክካፍል እንከሎ ኣብዚ ናይ ቀረባ ዓመታት ዝነበረ ኩነታት ከም ተሳተፈ ይዘንቱም ብዘይካዚ ነቶም ኣብ ተፈላለዩ ኣህርታት ተመደቡ ተቓደምቲ ክሳብ ናብቲ ዝነበሮ ስውርዒ ውድር ዝምለሱ ሓደ ካብቶም ጠርነፍቲ ውድር እዚ ምዕራብ ኮይኑ ውድራት ከም ዝሰርዓሎም ይገሊፁም
0: ኣብ ክፍለ ሰራዊት 33 ምስ ተወዛዕና ሰዲዶም ናዮም ንስፖርት ኢሎም ግን ሃገራዊ ክተት ገለ ምስ መፀ ድማ ፀውዖሙና ማለት እዩ ምስ መርሃ ወትርሺ ብሓንሳብ ከድና ማለት እዩ ካብዚ ካብ ኣስመራ ከድና ናብ ኣቲና ኣብቲ ኩነታት ድማ ተሳቲፍና ማለት እዩ 2022 ማለት እዩ ኣብዚ ናይ ወያነ ዝነበረ ኣብኡ ከም ቀዳማይ መድፋዕ ዕጅ ነይረ ናይ ሞርታር ማለት እዩ መራ ድማ ምሳይ ነይሩ ስማ ናይ ብሬኒ መድፋዕ ዕጅ ነይሩ ክተና ድሕሪ ድሕርቲ ኩነታት ድማ ብሰላም ምስ ወፃና ድማ ሰኢዶምና ማለት እዮም ሃዱ ሳሓተትናዮም በቃ ጉዳይኩም ስለ ደበልኩም ስፖርትኹም ግበሩ ኢሎምና ኣጋጣሚ እዞም 35 ዙርያ ሽዑ መፂኦምና ማለት እዮም ተቐዳድምትስ ኣብ ተፈላለዩ ሃዱታት ተወዚዖም ድሕሪ ከምንኦም ከም ጠርነፍቲ ኮይና ክሳብ ሕጂ ንኸይድ ኣለና ማለት እዩ ምስ መራ ማለት እዩ እዚ ምዕራብ ዝበሃል ማለት እዩ ከባቢ 130-140 ተቐዳድምቲ እዮም ዘለዉ ንዕኦም ጠርነፍቲ ኢሎም እቶም ላዕሎት ኣዘዝቲ ክሳይ ገይሮምና ማለት እዩ ሲድናዊ ሕጂ ምስኦም ኢና ንብል ዘለና
1: ኣብዚ እዋን ኣብ ተፈላለየ ጋንታት ተቓደምቲ ዝምዕራብ ከም ዘለውን ነዞም ተቓደምቲ ጋንታት እንትፀዊዕኖም ዝገብርሎም ምትሕባር ክገልፅ እንከሎ ሳምሶም
0: ጋንታታት ተፀዊዖም ክኣት ሓበሬታ ንሕብር ኢናናና ነቶም ድመልኮቶ ኣካል ማለት እዩ ከም ዝብልዎም ኣለዎ ንብሎም ይኣት እዮም ኣብ ተፈላለየ ጋንታታት ኣለዉ ኣብ በዓል ኤሪቴል ዘን ዓበይት ጋንታታት ማለት እዩ ኣስፔኮ ደንደን ሰንበል ዝበሃላ ኣለዉና ብዙሕ ተቐዳድምቲ ኣብ በዓል ሰንበል ሕጂ ከባቢ 8 ተቐዳድምቲ ኣለዉ ወሲዶም እዮም ደንደን ንባዕሎም ምክልኻል ከባቢ 9 ተቐዳድምቲ ኣለዉና ምስ ኣስፔኮ 4 ተቐዳድምቲ ኣለዉ ኤሪቴል 8 ተቐዳድምቲ ኣለዉ እዞም ደቡብ ዝበሃሉ ጋንታ ድማ ኣለዉና ከባቢ 4-5 ተቐዳድምቲ ምስ ደቂ ኣንስትዮ ማለት እዩ ኣብ ጋላ ነፍሒ ኩለን ዘን ጋንታታት ማለት እየን ዋላ ኣብ ዓራ ጋላ ነፍሒ ገለ ዝበሃላ ኣለዋና ደቂ ኣንስትዮ ከባቢ 10 ነን ተቐዳድምቲ እ ኣብ ተፈላለየ እየን ዘለዋ ሰን ድማ ፋሕፋሕ ኢለን እየን ዘለዋ ኣብ ባህሮንቱ ነካይድ ኢና ከባቢ 3 ውድዳት ኣካይድና ኣሎም ነርና መጀመርያ እኳ ናይ 2 ወርሒ ፀወታ ነራቶም ማለት ምስ ተሰሓቡ ካብቲ ካብተን ሃሩስታት ኣብ ባሮንቲ ኮይና

0: ተዘራሪብና ኢና ምስቶም ላዕሎት ኣዘዝቲ ፀወታታት ክንሰርዐሎም ምዃኑ ሓቢሮምና በቃ ሰሪዕናሎም ኣብ ቻምፒዮን ገለ ኣፀዊትናዮም ኢና
1: ገራዊ ጉቡእ ተወዚዕና ኣብ ናይ ኮርሶ ምስሓብ ከዓ መፅና ኣብቲ ተሳሓምናሉ ከዓ ሳምሶም ኣፍንጫ ከምኡ ከዓ ወትርሺ ቅድሚ ሕጂ ኣብ ኮርሶ ስለ ንፈልጦም ነበርና ኣይሓደሱናን ዝኾነ ነገር ነፃኢና ነርና ማለት እዩ ኣብኡ ዝተኻየደ ኣብቲ ኮርሶታት ናይ ባሮንቲ ማለት ናይ ምዕርባዊ እዚ ኣዝኦም ተሓባቢሮምና ማለት እዩ ስሚዒት ናይ ኮርሶ ፈልጥዎ እዮም ኣዝኦም ክሳይ ማለት እዩ ኣብቲ ኮርሶ ዝተግበርናሉ ከዓ ተዛሪቦምልና ምስ ሓለፍቲ ይኹኑ ስኩሉ ኣካላት ማለት እዩ ንስፖርት ክንገብር ኣብ ኣስመራ ከመፅና ከዓ ኣብቲ ዝነበር ናይ ክለባት ተመሊስና ምትሕባር ተጌርና ማለት እዩ ሒዞምና እውን ደይቦ ማለት እዩ ኣብዚ ኣብ ኣስመራ ኣብዚ እውን ኣይጎደፉና ብዙሕ ምትሕባር ገይሮም ብፍላይ ወተርሺ ኳን ኣቀዲሚ እዩ ዳርጋ ከይዲ እዩ ዝብል ሳምሶም እዩ ምሳና ዘሎ ኣፍንጫ ሳምሶም ኣፍንጫ ከዓ ኣብዚ ዝመፀናሉ ዳርጋ ኣብ ጎኒ ናይ ኩልሻዕ ወላ ኣብቲ ጋንታታት ምፅዋዓሉ ናይ በረኻ ወላ ኣብ ትሬን ንባዕሉ እውን ኮርሶ ወላ ኣብዘየለሉ እዋንሲ ንባዕሉ እውን በቲ ኣብ ሞቱ ገይሩ የውየና እዩ ትሬን ኣስራሓና እዩ ዝኾነ ምትሕባር እውን ይገብረና እዩ ወላ ኣብቲ ውልቃዊ ናይ ሳይክልና ብልሽት የጋጥመና ንኸይ ጠጠው ንኸይድ ንብል እውን ካብቲ ኣምፂኡ እውን ተሓብርና እዩ ኣብቲ ጋንታታት ዝኣተክሉ ሕጂ ኣብ ጋንታ ቴለ ዝነበርኩሉ ናብ ጋንታ ደንደን ዝሰገርኩሉ ብናቶ ኣፍሉጥ እየ ኸደ ንሱ እውን ኣብቲ ስለዝኾነ ደካ ነቶም ሓለፍቲ ነጊሮም ሓረይ ዝብል ሓበሬታ መፅኡ ማለት እዩ ብናይ ፍንጫ ኣስፊሕ ክዛርብ ዝኽእል ማለት እዩ ኣፍንጫ ሓደ ከም ኣሰልጣን ይኮነልካ ክእል ከምዚ ሓደ ከምዚ ናይ ወላዲ ክገብረልካ ዝኽእል ብዙሕ ነገር ምትሕባር ገብረልካ እዩ ኣብቲ መንቀሳቀሲ ይኹን ደሞዝካ ይኹን ባዕሉ ደው ኢሉ ዳኸ ይገብረልካ ኣብቲ እዋን ኮርሶ ድሕር ኮይኑ ዝኾነ ነገር ንኸይደክም ይኹን ኣይፅዋዓካ እዩ ይዕርፍ ብለካ እዩ ይተሓበረካ እዩ ኣብቲ ኣባል ናይ ፌደሬሽን እውን ኣሎ ኣብቲ ናይ ፌደሬሽን ዝገብር ምትሕባርካ ኣዝዩ በ ዓብ ኣበርክቶ እዩ ምክንያቱስ ንሕና ደይ ንፈልጣዮ ነገር ብኡ ኢና ንፈልጥ ቴሌፎን ደው ኢሉ ድዩ ወይ ዝኾነ ነገር ኣብቲ ናይ ኮርሶ ማለት እዩ ምክንያቱ ብኮርሶ ስለዝዓበየ እቲ ኣፍልጦ ናይ ኮርሶ ስለ ዘለዎ ስሚዒት እውን ስጋሕ ጂ ኣይጎለለና ኣ ፍንጫ ኣብቲ እዋን ላ ወዲካ እውን ኣብ ጎንኻ ዕሪ ዝኾነካስ ሳምሶም እየ ዝኽእል ምክንያቱ ኣብቲ ብማኪኑኡ ገይሩ ቅርሺ ካባኻ ከይወሰደ ማለት እዩ ኣብ ሕክምና ኣብ ናይ በረኻ ብልሸ ዘጋጢምካ ኣብ ትሬን ወላ ደው ኢልካስ ከምዚኣ ኮይነት ልካስ ይመፀካ እዩ ማለት እዩ ከምዚ ደኺመ የብለካ ወይ ሰልችኒ የብለካ ኖርማል ኮይኑ ውን ንዕኸ ውን የዘናግዕካ ወላ ስኻ እውን ክዛርቦስ ይፈኸሰድካ ንዑ ማለት እዩ ዝኾነት ገርቲ ኮይኑካ ከዓ ንዑኻ ትኸዶ እጂ ናይ ኣፍንጫ ከምዚ ኢልካ ክዛረበሉስ ወላ ነውሓካ እዩ ምክንያቱስ ዓብ ኣበርክቶ ስለ ዘለዎ እዩ
2: እዋ ኣጋጣሚ ከማንታ ድምናያ ሕቶ ይካል ኢልካለይ ንኣሽቶ ኣሰልጠንቲ ወይቶም ኣብ ግራስርድ ዘለዎ ኣሰልጠንቲ ኣዝዮም ክኸብሩን ኣፍልጦ ክወሃቦምን ኣለዎ በዚ ኣጋጣሚ እዚ ኣነ ንባዕለ ብዛዕባ ሳምሶም ኣፍንጫ ክዛረብ ምስ በልካኒ ክረዲቱ ክቦ ወይቲ ትግብኦ ክብሪ ክቦየ ተገዲሰ መፅካ ምክንያቱ ኣባይ ጥራይ ከባቢ 6-7 ተፃወት ኣለዎ ናይ እዚ ምዕራብ ማለት እዩ ሕጂ መን ደፍረዮም ኢተልካ በዕሊ ኣፍንጫ ደፍረይዎም እዮም ኣብዚ ሰዓት እዚ ገዛ ማንዳ ፅቡቕ ኣላ ብጣዕሚ ፅቡቕ ኣካይዳ ትኸይዳ ኣላ ለውጢ ምፅያ ዛጋንታ ክበሃል ከሎ ነቲ ሰሪሑ ዝሃበኒ ኣብ ግራስሩት ከዓ ከመስግኖን ክኽብሮን ክኽእል ኣለኒ ሕጂ እዚ ኣብ ስፖርት ሃገርና ዳርጋ ዘይልሙድ ነገር እንዲ ሓደ ተፃዋታይ ክመፅእ ከሎ መን እዩ ዘይኮነ ብየን ተበጊሱ ካብ ሰረታት ሒዝካ ኢኻ ክትሪኦን ክትጥምቶን ዘለካ ምክንያቱ ክብሪ እንድሕር ድሂብካ ታሕቲ ደሎ ንክሰርሕ ኣይተተባብዖን ኣለኻ ተፃዋታይ ኣይሸየጥኒ ከም ልምዲ ኣባና ኣብ ሃገርና ተፃዋታይ ኣይሸየጥኒ ናብ ዓባይ ጋንታ ዕቢኻ ኢኻ ተመሓላልፎ ክትሕልፎ ከለካ ግን እቶም ዓበይቲ ሰልጠንቲ ብፍላይ ነቲ ኣሰልጣኒ ናይ ንኣሽቱ ሳልሳይ ዲቪዥን በሎ ራብዓይ ዲቪዥን በሎ ከምዚ ናይ ኣህዱታት በሎ ረኺቡ ቴንኪዩ ብጣዕሚ ከምዝን ፅቡቕ ኣሎ እዚ ተፃዋታይ ዝተትመኒርካ ኣብ ከምዚ ከብፅሐ ኢሎም ክብሪ እንተትብዎም ዝያዳ ደስ ምበለ ምስ ገለገለ ሰልጠንቲ ኣለዉ ሽም ክጠቅስ ኣይደለኒ ዳይረክት ምስቶም ተፃወቲ ተራኺቦም ተፃወቲ ዝወስዱ ኣለዉ ሽዑ እሞ ንኣሰልጣኒ የበል በሎ እንተ ኢሉ በቃ ትመፅእ ኮንካ ምፃእ ኣይትመፀን ኣይትምፃእ ኣይበሃልኒ ኩልና ዜርካ ዜርካ ንኽብሪ ሃገር እንዲ ንኽብሪ ሃገር ካብ ኮነ ነቲ ታሕቲ ዘሎ እቲ ዓብ ኣሰልጣን ፅባሕ ንጎ ክትኮ እዩ ክትኮኦ ምዃኑ ፈሊጡ ርስ ድበሃል ስልጣና ስለ ደየለ ክብሪ ክወሃቡ ክእሎም ኣነኻ ነፍንጫ ብጣዕሚ ክብሪ ይቦ ነዚ ነገር እዚ ንክሰርሕ ባይታ ድኾኑ መናእሰይ ክምልመሉ ኣለዎም ክዓብዩ ኣለዎም ክፈሪ ኣለዎም ዝብሉ ኣካየድትን ሓለፍትን እዚ ምዕራብ ከዓ ልባዊ ምዝጋና ኣለኒ ልባዊ ዝልዑል ክብሪ ኣለኒ ብጣዕሚ ብጣዕሚ እሳቶም እንተዘይተፍቅዱ ንፍንጫሶም ባይታ እንተዘይህብዎ ኣፍንጫ ከዓ ልቡ ኣውዲቑ እንተዘይሰርሕ እሞ ናባና ተዘይመሓላልፎም ኣነ ጥራይ ክጭብጦም እየ እንተትብል ነይሩ ከምዚ ዓይነት ተረክበን እሞ ብልቢ የ ደመስግን እዋናዊ ትሕቶያ ስለዳሓተትካ ንኸ ይቐኒ
3: ኣብዚ ቀረባ ዓመታት ኣብ ናይ ዞባ ማእከል ኮነ ኣብ ሃገራዊ ውድድራት ቀጻሊ መኪና ወይ ሞቶ ሒዙ ዝሳተፍ ሳምሶም ብኸመይ ተራ ይሳተፍ ምህላው ክገልጽ እንከሎ እውን
0: ኣብኡ ከም ተሓጋጋዚ እየ ምስ ብፍላይ ኣብ ናይ ዞባ ማእከል ሞቶ ስለድሕ ዝዝውር ይሕግዞም ማለት እዩ እቲ ኩነታት ምስ ረኣናዮም ከም ሓገዝ ኣሎ ንዕኦም ምሻሎ ዋላ ንዓናተ ክስታይና ስለ ደሎ ስምዒት ስለ ደሎ ምስኦም ተራዳዲእና ንሕግዞም ቀዳማይ ኮሚሽነር ኮይነ ተኸይዳዎ ሰብፅ ሰብ ኣለኒ ሓሳብ ድማ ዋላ በይነ ተራዳዲና ምስቶም በዓል ኣራንሽ ገለ ዝበሃል ኣለዉ ንሰርሕ ማለት እዩ ብውሽጣዊ ለካ ብውሽጣዊ ስምዕካዩ ካድሞ ከሎ ሕጂ ኣብ ዝኾነ የጋጥም እዩ ምስታ ደኸለት ብሬክኣወይስ ኣለዉ ክልተ ሰለስተ ኣለዉ ግድን ኣለዉ ግን ብሓፈሻ ብሓደ ክሳየ ዝርኦም ኣነ ባዕደ ዓይነ የድርዮም
4: ንሳምሶም ክገልፆ ከለኹ ኣነ ዝያዳ ካብ ቤትቕፅል ስሙ እዩ ዝፍለጥ ኣፍንጫ ስፖርታውያን ኣብ ምፍራይ ሕጂ ኣብ እዚ ምዕራብ ዝተመደቡ ስፖርታውያን ቅድሚ ሕጂ ብኩዕሶ እግር ነይሮም ቮሊቮል ነይሮም ኣትሌቲክስ ነይሮም ሕጂ ኩዕሶ ብሽክለታ ምስ መፁ ከዓ በዚ ተቐዳዳማ ይነበር ሕጂ ከዓ ኣሰልጣን ደሎ በፍንጫ ክእለዩ ጀሚሮም ንሱ ከዓ መርሃቦ ትርሺ ነይሩ ናይ ቴክኒክ ኮይኖም ተሓጋጊዞም ዝሰርሑ ነይሮም ሕጂ ኣፍንጫ ኣብዚ ኢና ንፋለጥ ፅቡቕ ኣበርክቶ ከዓ ኣለዎ ነቶም ንእስያት ናብ ምምልማል ይኹን ኣብ ምሕብሓብ ፅቡቕ ኣበርክቶ ከዓ ርእየሉ ማለት እዩ ረብሓታት ገለገለ ድበሃልኮ ዘለዎ ኮይኑ ኣይስምዐንን ኣብ ኤርትራ ብረብሓ ድጥመት ስፖርት ኣነ ኣይረአኹን ኣብ ኩዕሶ ኹን ኣብ ብሽክለታ ኹን ኣብ ዝኾነ ይኹን ንረብሓ ኢሉ ዝሰርሕ ኣብ ግራስሩ ደሎ ተፃወታ ይርአ ይፈለጥ እቲ ምክንያት ከዓ ኣፍሪካ ብመሸጣ ተቕርቦ ተፃወታይ ስለዘየለ ማለት እዩ ኣነ ናይ ኣብ ዕዚ ምዕራብ ዘለዉ ተፃወቲ ብፍንጫ ዝእለዩ ዘለዉ ሕጂ ሰብ ኣብ ኣስመራ ጥራሕ የብል ኸውን ግን ኣስመራ ጥራሕ ይኮኑን ዝፃወቱ ዘለዉ ኣብ ከረን ኣለዉ እዚ ምዕራብ ተኣልዮም ኣብ ነናቶም ዲቪዥናት ወይ ጋንታታት ዝፃወቱ ኣብ ዞባ ደቡብ ኣለዉ ኣብ ኩልን ኣብ መብዛሕትእን ዞባታት ክብል ይኽእል ሕጂ ሰብ እንታይ እዩ ድብል ነዚ ናይ ዞባ ማእከል ስለ ዝርእስ ኣብ ዞባ ማእከል ከዓ ጉሊሕ ስለ ዘሎ እምበር ሕጂ ንኣብነት ናይ ኣህዱ ፀወታ ኣብ ንገብረሉ ዳርጋ ከምዚ ምሽ ናይ ምሩፃት ምሩፃት ካብ ነብሲ ወከፍ ዞባታት ኣብ ናይ ምሩፃት ምሩፃት እዮም ኣብቲ ናይ ባሮንቱ ነካይዶ ፀወታት ዝፃወቱ ሕጂ እስኻ ኣበይ ኔርካ ትብሎ ኣብ ካረን እንታይ ኸ ሻምፒዮን ዞባ ዓንሰባ ብለካ እስኻ ኣበይ ኔርካ ኣብ ደቡብ ናይ ምንታይ ኣነ ከዓ ናይ ካልኣይ ተሸላማይ ደቡብ የብለካ ኣዋልድ እውን ከይተርፋ ሕጂስ እንታይ ክብለለ ሕጂ ብዞባ ማእከል ጥራሕ ከይተሓፀርና ኣብ ኩሉ ዞባታት ዘለዉ ሕጂ ሓደ መዓልቲ ፅቡቕ ፈነዎ ናይ ቴሌቭዥን ተዝረክብ ነይሩ እንታይ ዓይነት ፀወታ ምስ ናይ ዞባ ማእከል ዝወዳደር ውድድር እዩ ዝካየድ ኣብ ባሮንቱ ህዝቢ ባሮንቱ ማዕርክ ንደይ ብኸመይ ከም ድፅበዮ እንተትሪኦ ከዓ ተደነቕካ
3: ሳምሶም ተኽሊ ትዕዝብቱ ኣብቲ ነዊሕ ዓመታት ተኸተሎ ቅድም ብሽከታ ዘማእከል እንተላይ ናይ ሃገረ ውድራት እውን ኣካፊል እዩ
0: ፅቡቅ ኣሎ ሕጂ ካብ መዓልቲ ናብ መዓልቲ እናተቐይረ ደ ከደሎ እቲ ናይ ዞባ ማእኸል እቶም ፌደሬሽን ማለት እዩ ብጣዕሚ ፅቡቅ ኣሰራርሓ ሂደሎ ማለት ኩሎም ተቐዳደምቲ እዮም ነይሮም እንዳተራራዱ እዮም ዝሰርሑ ፅቡቅ ብጣዕሚ ከይሓቡ እዮም ዝሰርሑ ዘለዉ ከመስግኖም ይኽእል ያነ ኣብ ምስኦም ስለ ዝሰርሕ ኣነ ተወቂደ ብጣዕሚ ከይመስጎንኩም ኣይሓልፍን ሕጊ ዘረባ
2: ለቦዋ ደሊ ኮነን ዓበይቲ ስፖርታውያን ኣፍሪ ኣሎ ኣብ ኩለን ክለባት ከዓ ተፃወትናቱ ተዋፊሮም ኣለዉ ዝያዳ እዚ ዝዛረቦ ዘለኹ ዘረባ ኣጋጣሚ ኣብ እቶም ናይ ቀረባ ሓለፍቱ በፂሑ እንታይ ይሰርሕ ከም ዘሎን እንታይ የፍሪ ከም ዘሎን እቲ እሳቶም ዘፍቅድሉ ዘለዉ ፍቓድ ኣብ ምንታይ ባይታ በፂሑ ኣብ ሃገር ደረጃ እንታይ ኣስተዋፅኦ ይግበር ከም ዘሎ በዚ ኣጋጣሚ እዚ ዝሕብን ስራሕ ይስራሕ ከም ዘሎ ክነግሮም ደሊ ሕጂ ኣብ እዚ ምዕራብ ጥራይ ዘይኮነ ኣብ ኩሉ ኣህዱታት ኣብ ኩሉ ኣህዱታት ክፍልታትን ብጣዕሚ ዝስራሓሉ ዘሎ ስራሕ ስለ ዝኾነ ኣጋጣሚ ኣፍንጫ ኣብኡ ቦትኡ ስለ ዝኾነ ኢና በቲ ቦታ ንዕል ዘለና ኣፍልጦ ዘለዎም ብሱላት ሓለፍቲ ብሱላት ኣካየድቲ ስፖርት ዝፈልጡ ሓለፍቲ ስለ

0: ዘለውነ ብጣዕሚ ሕቡ ናት ኢና ኣብኣቶም ከዓ ክብሪ ኣለ እናሳለኦም ኢኸ ብምሉእ ዝጉየደሎ ኣፍንጫ ከዓ በዚ ከይሰልከ ዓበይቲ ክለባት ሒዙ ኣብ ጎኒ ክወዳደር ክሪኦውን ብጣዕሚ ድሌት ኣለኒ ማለት እዩ።
1: ሳምሶማ መውዳእታ ኣብ ጉዕዞ ንደገፎ ወገናት ብምዝጋን ተፋኒና ንሕና እውን ኣብ ቀጻሊ ስርሑን ሂወቱን ዓወትና ሳልጦ ተመኒናያ ተፋኒናዮም።
2: መጀመርያ ንስድራይ ከመስግን ደሊ ብፍላይ ዓባይ ሓፍቲ ያለ ዓነት ትበሃል ኣብ ጀርመን ትቕመጥ ዛርማ ብታወን ኮይና ያ ክሳይ ትገብር ማለት እዩ። ካልኣይ ንተለንተ ዳንኤል የሴፍ ሓላፊ ጎስጓስን ሓበሬታን እዚ ምዕራብ ኣሎ ከምኡ ውን ብርጋደር ጀነራል ኢዮፍሳየ ሓሊባይ ፀሓይ መኮነን ክድንቆም ደሊ በዓል ፍትሓዊ ድበሃሉ ድማ ኣለዉ በዓል ኣሸብር ገለ ድበሃል ድማ ኣብ ጎንና ኮይኖም ክሳብ ሕጂ እንዳተዳወልና ኢና ንሰርሕ ትስራሕ ማለት እዩ። እዚኦም ከድንቆም ደሊ ማለት እየ።

ዝኸብርኩም ተዓዘብቲ ናይ ሎም ሰሙን መደብና ኣብዚ ይፍፀም። ስለ ምክታልኩም ኣዚና ነመስግን። ከምቲ ኩሉ ሰዕ ንብሎ እዛ መደብ እዚኣ ብዘናትኩም ተሳትፎ ክትዓቢ ወይ ድማ ክትቀፅል ኣይትኽእልን እያ። እቲ ምንታይ ካባኹም ብኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣበላ ስቱድዮ ብሓባር ብምዃን ዝሰናበተኩም ዝመዘሎ ሰሙን ይኸውን ምርኻብና ክሳብ ሽዑ ግን ሰላም።

ኣዕርቲ ንምስሳንን ጉልበት ሰብ ንምቁጣብን ዝተፈላለየ ካብ ኬሚካላት ዝዳለዉ ድኹዕን ፀረ ፀሓያይን ኣዳልያ ምጥቃም ካብ እትጅምር ዓሰርተታት ዓመታት ኣቑፂራ ትርከብ። እዚ ሰብ ዝሰርሖ ኬሚካላት ኣብ ፈለማ ቅልጡፍ ዕብየት ኣብ ፍርያት እኳ እንተተርኣዮ ኣብ ዝተወሰነ ግዜ ግና ትሕዝቶ ሓመድ ብምትካይ ምህርቲ ብተዓፃፃፊ ከም ዝቕንስ ይገብር። ብከል ኣከባቢ እውን ተወሳኺ ሓደጉ እዩ። ምስ ግዜ ዓለምና ሓደገኛነት ናይዚ ኬሚካላት ብምግንዛብ ናብቲ ተፈጥሮኣዊ ነገር ምምላስ ግዜ ዝጠልቦ መድረኽ ምዃኑ ክትርዳእ ጀሚራኣላ። እቲ ባህርያዊ ዝበሃል ድማ ካብ ዒባ እንስሳታት ወይ ጓሓፍ ናይ ዝተፈላለየ ኣትክልቲ ዝዳለ እዩ። ዒባ ኣብ ሕብረተሰብና ሓመድ ኣልሚዕካ ምህርቲ ንምስሳን ይጥቀምሉ ምዃኖም ንኹሉ ሰብ ብርህ እዩ። ካብኡ ሓሊፉ ኣንቂፆም ንመብሰሊ መግብን ካልእ ንጥፈታትን ይጥቀምሉ ነይሮም። ኣብዚ ሕጂ እዋን ኣብ ዓለምና ነቲ ዒባ ናብ ፈሳሲ ብምቕያር ካብኡ ዝርከብ ጋዝ ንመብሰሊ መግብን ካብኡ ሓሊፉ መመንጨዊ ሓይሊ ኤሌክትሪክ ኮይኑ ካብ ዘገልግል ግዜ ኣቕፂሩ ይርከብ። እዚ ባዮጋዝ ይበሃል።

0: ባህርያዊ ጋዝ መፍረኽ ትገብር ትኾንካ ተፍሪ ትኾንካ ወይ ትሰርሕ ትኾንካ ቀን ረዋሒታት ቀልቀል ክህልዎ ካለዎ ምንጭ ናይ ቀልቀል ወይ ከዓ ናይ ኣውፅልቲ ካልኣይ ከዓ እቲ ዲዛይን ከዓ እቲ ቀንዲ ነገር እዩ። እቲ ዲዛይን ፈላለዩ ገሊኡ ትሕቲ መሬት ዝስራሕ ገሊኡ ልዕሊ መሬት ገሊኡ ከዓ ፍርቀ ፍርቂ ፍርቁ ኣካሉ ልዕሊ መሬት ፍርቂ ኣካሉ ትሕቲ መሬት ምስ ኩነታት ኣየርን ምስቲ ኩነታት ናይ እቲ ዓይነት ምንጪ ናይ ባህርያዊ ድሑዒ ምስ ከምኡ ዓይነት ይፈላለዩ እቲ ስታይ። ስለዚ እቲ ማተርያል ናይ ዳይጀስተር ይበሃል የድልየካ ቀልቀል የድልየካ ማለት እዩ። ንዑ ዝፈልጥ ከዓ ነቲ ቴክኖሎጂ ዝሰርሕ ክሰርሕ ራንክ ክገብር ዝኽእል ከዓ ፍልጠት የድልየካ ማለት እዩ።
1: ባዮጋዝ ካብ ዒባ ናይ እንስሳታት ወይ ገፈል ናይ ኣትክልቲ ዝዳለ ካብ ኮነ እምበኣር ሓደ ሰብ ከብቲ ወይ ሕርሻ ዘይብሉ ክንሱ እሞ ድማ ኣብ ከተማ እናተቐመጠ ኣብ ሓደ ንእሽተይ ቦታ ተጠቃሚ ዝፀዓት ማለት ባዮጋዝ ክኸውን ይኽእል ዶ ዝብል ሕቶ ክልዓል ግድን እዩ። ኣብ ከተማ እውን እንተኾነ ካብ ቀልቀል ናይ ሰብ ወይ ተረፍ መረፍ ናይ ክሽነታት ክዳሎ ዝከኣል ከም ዝኾነ እዩ ኣቶ ዮሴፍ ገሊጹልና።
0: ዋላ ናይ ሬስቶራንት ተረፍ ብዙሕ በርበረ ስጋ ብዘይሃለዎ ናይ ሕምልቲ ናይ ቦርድራ ተረፍ ናይ ክሽነ ጉሓፍ ቆፅሎ መፅሊ እዩ ናይ ካውሎ ካዶቲ ንሪኦ ካ ቅርዳ ኣቢልካ ትጥቀም። ስለዚ ኣብ ምሉእ ዓለም ዝሰርሕ ዘሎ ኣብ ዋላ ኣብ ከተማ እዩ።

0: ስድራ ቤት ኣቶ የናስ ዘካርያስ ወይዘሮ ኣዜብ በርሀ ተጠቀምቲ ባዮጋዝ ካብ ዝኾኑ ግዜ ኣቕፂሮም ዝርከቡ ሓረስቶት እዮም።
1: መጀመርታ ኣብዚ እንስሳ ብብዝሒ ስለ ዝነበረ ከምኡ ሓደ መዓልቲ እዚ ጆሲ ኣብ ሚኒስትሪ ሕርሻ ብዛዕባ ባዮጋዝ ኣስተምህሮ ገለ ይህብ ነይሩ። ሕጂ ካብኡ ተበጊሰስ ኣብ ርእሰይ ኣትኒ ሕጂ ዝኾነ ዒላ ነይሩስ እዚ ከምዚ እንተገበርናዮ ገለ ለስ ይሓትት ነይረ። ሕጂ እዚ ከምዚ ግን ኣይከውንን እዩ። ናይ ላም ዒባ ጥራሕ እዩ ዝኸውን ገለ ምስተባሃልኩም ሰሓተትኩ ሽዑኡ እወ ኣጋጣሚ ሽዑኡ ከምኡ ይሓስብ ነይረ። ድሓር መሓዙት ነይሮም ኣብ ጀርመን ደቐመጡ እሳቶም ተገደስቲኦም ብዛዕባ ባዮጋዝ ብዛዕባ ዝኾነ ምሕደራ ገለ መለ ሕጂ እሱ ምስ በዓልቲ ቤቱ ከምኡ ኢሉ ከምዚስ ከምዚ ኣብ ኤርትራስ ኣሎ ዶ ገለ ምስ በሉኒ እወ ኣሎ ይጥቀሙ እዮም ኣብ ሚኒስትሪ ሕርሻ ይምህሩኦም ገለ ምስ በልኮ ንስኸኸ ገለ ምስ በለኒ ከምዚ ከምዚስ ክትገብሪ ትኽእል ዶ ምስ በለኒ እወ ይኽእሎ ቀሊል እዩ ኢሉ እዮ። ምክንያቱ ምስቲ ኣብ ስራሕ ዝነበርክዎ ናይ ቴክኒካል ስኩል ስለ ዝተመረቕኩ ከዓኒ ማለት እዚ ፀገም ከምዘይብሉ ገለ ምስ ሓበርኩዎምስ በቃ ተሓጒሶም ሽዑኡ እሞ በቃ ክንሰደልኪ ኢና እዎ ትገብሪ ከምኡ ትፍትኒ ኢሎምኒ ሽዑኡ ምስ በዓል ቤተይ እንዳተሓጋገዝና ከዓ ዝተኺልናያ ማለት እዩ።
0: ሚቴን ጋዝ ኩሉ ግዜ ካብ ዝሞተ እንስሳ ወይ ዒባ ዝርከብ ጋዝ እዩ። ንኣከባቢ ድማ ሓደገኛ ካብ ዝበሃሉ ሓደ እዩ። ነዚ ሓደገኛ ጋዝ ናብ ሓደ ፀዓት ቀይርካ ምስ ትጥቀመሉ ኣብ ኣከባቢ ዘምፅኦ ሓደጋ ኣብ ምቕናስ ዓብ ኣስተዋፅኦ ትገብር ምህላውካ ምዝካር የድሊ።
2: ሕጂ ከም ማንም ኤነርጂ እዩ ከም ማንም ኤነርጂ ሶላር ኤነርጂ ንብሎ ብዲዝል ጌርካ ኤነርጂ ተምፅኢኻ ማለት እዩ ዝተፈላለዩ ዓይነት ነዳዲ ቡታ ጋዝ ጌርካ ኤነርጂ ትፈጥር ኢኻ። እዚ ከዓ ሚቴን ጋዝካ ከም ማንም ናቹራል ዝኾነ ረንወብል ኩሉ ግዜ ዝሕደስ ዘይውዳእ ማለት እዩ። ኣብ ከባቢኻ ኩሉ ግዜ ኣሎ፣ ቀልቀልቲ ኩሉ ግዜ ኣሎ፣ ድመወት ነገር ኣብ ከባቢኻ ኩሉ ግዜ ኣሎ። በዚ ተጠቒምካ ማለት እዩ ኤነርጂ ፈጢርካ ኣለኻ። እዚ ዳይረክትሊ ከምዚ ዝረአናይ ኦቶን ክትጥቀም ትኽእል ኢኻ ካብታ መባላልዒ ገኒ ወይ ከዓ ብጀነሬተር ከዓ ብሚቴን ጋዝ ዝሰርሓ ኣለዎ ከዓ ጀነሬተር ጌርካ ኤሌክትሪሲቲ ትፈጥር ማለት እዩ። ንድሕሪ ኤሌክትሪክ ፈጢርካ ከዓ ፍሪጅ ድዩ መብራህቲ ድዩ ዝኾነ ምንጪ ፀዓት ኮይኑ ኣሎ ማለት እዩ። እቲ ዝበለፀ ግን ሕጂ ናይ ሚቴን ጋዝ ጥቕሚ ምናልባሽ እ ኣብዚ ሕጂ እዋን ሶላር ንሓዊ ክትጥቀመሉ ወይ ንእቶም ክትጥቀመሉ ብዙሕ ይድወስል። እዚ ናይ ሚቴን ግን እዚ ክትከኣልካ ክእል ቀልጢፍ እዩ ዘብስለልካ ባዕሎም ምስክሩ ክእሉ እዮም እቶም ዝጥቀምሉ ዘለዉ ቀልጢፍ እዩ ዘብስለልካ ትክ የብሉን።

0: ጨና እውን ተፃሪኡ ዝመፅእ ቀልጢፍ እዩ። ኣብ ሓፂር ግዜ እዩ ነዴታት ዝሕግዘን ማለት እዩ።
1: ባዮጋዝ ኣብ ገዛና ክንዳሉ ዘድልየና መሰረታዊ መሳርሒታት እንታይ እዮም? ስድራ ቤት ኣትዮና ዘካርያስከ ብኸመዮም ባዮጋዝ ኣብ መንበሪ ቤቶም ኣዳልዮም ዝርከቡ ዘለዉ?

0: መእተዊ ኣሎ መበላልዕ ኣሎ መውፅእ ኣሎ ናይ ጋዝ ኣሎ ኣርባዕተ መእተዊ ናይ ጋዝ መውፅእ ሰለስተ ኣሎ ምስታ ዳጀስተር ራብዓይቲ እዚአን ኣርባዕተ ኣካላት እዚኣ ኣብዛ ቀፃሊ ወይ ከዓ ኮንቲኒቲ ዝህበካ ፍረ ናይ ጋዝ ኣርባዕተ ኮምፓርትመንት ኣለዎ።
1: እዚ ክሻ ኣሎ ብዓብኡ እቲ ኮንተይነር ብላዕሊ ኣለዎ ብውሽጢ ከዓ ጎማ ኣለዎ ነቲ ዒባ ፅቡቅ ገይሩ ክሕዞ ማለት እዩ። ሕጂ ኣሎ እንደገና እቲ ቱቦታት ኣሎ እቲ ፓይፕ ኣብ ቡምባ ኣብ ገለ ንጥቀመሉ ኢና። እዚኣ መእተዊት ኣላ ሳንኬሎ ኣላ ሕጂ ተራኽቦ ማለት እዩ ከም ክስታይ ከም ዝህበካ ከምቲ ንሱ ድደልዮ ንክፈስስ ንክኣቱ ትገብሮ ነገራት ከምኡ ጌርካ ተጋጣጥሞ ማለት እዩ። እዚ ፓይፕ ከዓ የድልየና እዚ መተኣሳሰሪ ከዓ እቲ ንፋስ ከይዘርቑ ከዓኒ መእሰር ኣለና ካቻቢተ ጌርካ ተኣስሮ ኣብ ውሽጢ ከዓ ኣለና ከምዚ ናይ ዋተር ድሬነጅ ማለት እዩ ማይ ከይሓልፍ እንደገና ክትገጥሞ ከለካ እቲ ቱቦ ከምዚ ክተንቃዕርሮ ኣለካ ምክንያቱ ማይ ሒዙ ስለ ዝወፅእ እቲ ጋዝ እቲ ማይ ክምለስ ኣለዎ። ኣጋጣሚ ኮይኑ እንድሕር ማይ ሓሊፉ ከዓ ኣብቲ ኣብ ውሽጢ ላትና ድሬን ኣብኣ ይገብር ማለት እዩ። ሕጂ እሱ ከዓ ስትሬት ክኸውን ኣለዎ እቲ ቦማ ከምዚ ማይ ድዕቁሩ ነገር ስ ክትገብሩ የብልካ።
2: ስድራ ቤት ኣቶዮና ዘካርያስ ኣብ ቤቶም ዒባ ናይ ከብትን ደርሁን ብቐረባ ስለ ዝረኽቡ ባዮጋዝ ከየባትኹ ክጥቀሙ ዓብ ብልጫ ኮይንዎም እዩ። ንመዓልታዊ ንጥፈታቶም ዝኾኖም ብኸመይ ኣገባብ ክንዲ ዓቐን ዒባ ከዮም ዘእትዉ ንክንደይ ገደብ ግዜኦም ከ ክጥቀሙ ዘኽእሎም?
1: እቲ ዒባ ኣብ ፀሓይ ተውዕልዮ ኣብ ሳንኬሎ ጌርክት በፅቢፅከ ኣብ ፀሓይ ተውዕልዮ ክመውቕ ኣለዎ። እንድሕር ዝሑሉ ኣትዎም እቶም ባክቴርያ ኣይ ክሳዮም ዝኾኑ ከምዚ ድቁሳት እዮም ዝኾኑ። ሕጂ ቁሩብ ኣሞቕ ተብል እዩ ኣለክ ፍሉሕ ደይኮነስ ኣሞቕ ክተብሎ ኣለካ ነቲ ማይ። ኣብ ግዜ ክረምቲ ከዓኒ ቁሩብ ነቲ ዒባ ዋላ ማይ ኣውዒኻ ኣፍሊሕካ ደይኮነስ ኣውዒኻ ብኡ ጌርካ ትብፅብፆ። ሕጂ እቲኦም ባክቴርያ እዚ ስርሖም ኣይቋርፁን እዮም ማለት እዩ። ሕጂ እቲ ሞቆት ከዓኒ ንጎሆን ምሸትን ዲኻ ትዕቅኑ ዘለካ ከምዚ ናይ ንጎሆ እዚ 28 ክኾኑ ኣለዎ። እቲ ኣብ መንጎ ይብርትዕ መሊሱ ምሸት ከዓኒ ቁሩብ ጉድል ይብል። ሕጂ እቲ ላዕለዋይን ታሕተዋይን ሲ ፕላስ ፎር ኦር ማይናስ ፎር ክኸውን ኣለዎ ማለት እዩ። ካብኡ ክብል የብሎም እቶም ባክቴርያስ እዚ ሓደ ዓይነት ሙቆት ክረኽቦ ስክኽእሉ ኣለዎ። እዚኣ ሕጂ ኣብ መዓልቲ ስጋብ 24 ኪሎ መሊእያ ትኽእል እየ ዒባስ ኣብ ዝረኸብ ክዮ ትመሊእያ ትኽእል እየ ሕጂ ከም ተወሳኺ ምግቢ ከዓ ድውስኽ ኣሎ ሓር ደርሆ ኣሎ እዚ ዋላ ከም ፍሩታ ኣሎ ናይ ኮሚደረ ፅማቅ ኣሎ። ሕጂ እንታይ እቲ ፅማቅ ጥራሕ ጢሒንካ ምስ ገበርካ እቲ ፍረ ክተእትዎ የብልካ ምክንያቱ ዝግ ክብል ይኽእል እዩ ናብኡ። እቲ ዒባ ምስ በፅበፅክዮ ከዓኒ እምኒ ገለ ክህሉ የብሉን ዳኣቱ ዝግ ክብል ኣለዎ። ተእትውዮ ከለኹስ ኩሉ ግልብጥ ኣይተብሎን ኢኻ እዚ ሳዕሪ ገለ ከዓኒ ግጅፍ ግጅፍ ዝበለ ከዓኒ ኣይተእትዎን ኢኻ ተውፅኦ ኣለካ።

0: هسا امس بلقتني 4 ساعات تسرح مالتي 4 ساعات قبل كخلو حجي كونتينوس ندحر كوينو مالتي ندحر نقو حجي شاهي افلي حكي قرب فخص بلا مقبخ تقبر لا ندحر كوين كجن كلتا معل تقلس كنت تقنح تغيلا اندقنا كم زق تغيي إيغا تعيبا ندحر تصبو تعنا دلو عيبا زي قتلا زبولعو حمومات زي كونو عيبا ندحر كوينو ጽቡቃት ሰርሐልኪ ዋላ እቶም 200 ዝበሃሉ ባእት ኣለዉ እሶም ጽቡቕ እዮም ዝሰርሑ ሕጂ ሓንቲ ክሻ ስጋዕ 1000 ሊትሮ ጋዝ ትሕዝ ማለት ብኸምኡ ይድዕቀን ሕጂ እቲ 700 ወይ 600 200 እዩ እቲ ዝተረፈ ከዓ ካልእ ባእታ እዩ ማለት እዩ ሕጂ እቶም ቀንዲ ኣገዳሲ ሕጂ 200 እዩ ማለት እዩ እሱ እቲ ሓይሊ ገይሩ ክነድድ ክሳይ ዝገብሩ ማለት እዩ
1: ኣብ መስርሕ ባዮጋዝ ዝጓሓፍ ነገር የለን ኩሉ ኣብ ጥቕሚ እዩ ዝውዕል ኣብዚ ሕጂ እዋን ሂባ ብዘለዎ ኣገደስቲ ማዕድናት ኣብ ዝተፈላለየ መዓላታት ኣገዳሲ ተራ ይፃወት ዒባ ኣብ ሕርሻ ከም ድኹዕ የገልግል ከምኡ ውን ብዘለዎ ትሕዝቶ ፀረ ባክተርያ ፋንጋስን ኔማቶድን ኣብ ምክልኻል ሕማም ኣትክልቲ እውን ልዑል ተራ ከም ዘለዎ ብመፅናዕቲ ተበፂሑ ይርከብ ኣብ ኢንዱስትርያላዊ መዳይ እውን ብዘለዎ ናይ ምፅራይ ክእለት ናብ ዝተፈላለየ ሳሙና ተመስሪሑ ንመፅረይ ገዛን ሻምፖታትን ኮይኑ ከገልግል ጀሚሩ ይርከብ
2: እቲ ኣትዩ ተበላሊዑ ዝወፅእ ከዓኒ ስላሪ ንብሎ ወይ ከዓኒ ፈሳሲ ድኩዒ ኢና ንብሎ ናይ ባያጋስ እሱ እቲ ዝበለፀ ድኩዒ ማለት እዩ ዝበለፀ ድኩዒ እዩ ዝያዳ ናይትሮጅን ዝበሃል ባእታ ፎስፎሮስ ፖታሽየም ካልእ ግሮዝ ሆርሞንስ እውን ኣለው ኣገደስ ባእታታት ተኽሊ ንጥቀመሎም ኢና ማለት እዩ ንሪኦ ንክእል ኢና ኣብዚ ብጀሪካናት ተመሊኡ ማለት እዩ ነቶም ናይ ባህርያዊ ሕርሻ ዝጥቀሙ ሕጂ ኣብዚ ሕጂ እዋን ከም ፖል መምርሒ ናይ ሚኒስትሪ ሕርሻ ባህርያዊ ሕርሻ ንምትብባዕ ኣብ ንክደሉ ዘለና ግዜ ኢና ዘለና ስለዚ እቲ ቀንዲ ምንጪ እዚ ናይ ባህርያዊ ጋዝ ድኩዒ እቲ ዝበለፀ ኣማራፂ ናይ ቅመማዊ ድኩዒ ኮይኑሎ ማለት እዩ ሓረስቶት ብጀሪካን ገይሮም ወስዶ ብቆፅሊ ስፕሬይ ክገብሮ ክእሉ ወይ ከዓ ፊፋ ኣቢሎም ኣብ ቆፅሊ ዝጥቀምሉ ወይ ከዓ ብማይ ሓዊሶም ከዓ ኣብ ስሩ ይህቦት ዝበለፀ እዩ ካብቲ ሓድሽ ዝኣቱ ድኩዒ እቲ ተበላሊዒ ዝወፅእ ዝያዳ ኣፍራይነትን ትሕዝቶን ኣለዎ ጨና ከዓ የብሉን እዚ ጥራይ ዘይኮነ ምስቲ ናይ ዕቤት ሆርሞናት ቀመማት ዘለዎ እንኮላይ ንመከላኸሊ ባልዕን ንሕማማትን ከዓ ኣገዳሲ እዩ ብኡ ጌርካ ክትመፅእ ከላ በዚ ናይ ባዮጋዝ ፈሳሲ ድኩዒ ማለት እዩ ዝተበላለዩ ድኩዒ

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቕጣታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲ

እትሕትም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉእ ብርሃን ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ብቑዕ ሞያተኛ ንምዃን ትዳልዶ ዝብል ዛዕባ ቀሪቡ። ተምሃሮ እቶም መጻኢ ዝውንኑ ወለዶ እዮም። ተምሃሮ ብመገዲ ትምህርቲ ኣቢሎም ዘጥርይዎ ክእለትን ሞያን ብዙሕ እዩ። ትምህርቲ ከዓ ብተፈላለዩ ኣገባባት እዩ ዝመሓላለፍ። ኩሉ ተደሚሩ ከዓ ዝሓሸ መጻኢ ሓደስቲ ወለዶታት ንምጥጣሕ የገልግል። ተምሃሮ ብቑዓት ሰባት ኮይኖም ንመጻኢ ምእንታን ክቕበልዎም ካብ ግዜ ትምህርቶም ኣትሒዞም ከማዕብልዎ ዝግብኦም ብርክት ዝበለ ክእለት ኣሎ። ንገለ ካብኡ ንሎሚ ክነቕርቦ ኢና። እዚ ብመንገዲ ቤት ትምህርቲ ኮነ ካልእ ዝጥረ ሞያ ብቑዕ ንምዃን ዝሕግዝ እንዶታት እዩ። ተምሃሮ ብዝፈልጥዎን ዝዝክርዎን ዓቕን ካብ ምግምጋም ወፂኦም በቲ ናይ ምግባር ዓቕሞምን ድልውነቶምን ምእንታን ክግምገሙ በቲ ዝመሃርዎ ኣቢሎም ሞያን ክእለትን ከም ዘማዕብሉ ምግባር ይድሊ። እዚ ኪንዮ ንዕኦም ተባሂሉ ክግበር ዝከኣል ኣገባባት ተምሃሮ እውን ምስ ዲጂታላዊት ዓለም ዘቃድዎም ክእለታት ከጥርዩ ምእንታን ባዕሎም ነብሶም ክዕብዩ እውን ዝዓበየ ግዴትኦም እዩ። ኣብ ዓምዲ ጥዕና ሕማም ሽኮር ዘማዕበሉ ሰባት ከዘውትርዎም ዝግባእ ዝበለፁ ምግብታት፣ ክብደት ንምምጣን ዘኽእሉ መንገድታት ማግኔዚዮም፣ ፈውሲ ምርጋእ ደምን ድኻም ጨወዳታትን ሓቅታት ኣካላት ወዲ ሰብ ተዳሲሶም ይፀንሕና። ዋሕዲ ማግኔዚዮም ዘለዎ ሰብ ነዞም ስዕቡ ምልክታት ከርኢ ይኽእል እዩ። ምዕፃው ሸውሃት፣ ዕግርግር ምባል፣ ተምላስ፣ ምስልካይን ምድካምን፣ ምድንዛዝ፣ ምንፍርፋር፣ ምእሳር ጨወዳታት፣ ብቐሊሉ ምቁጣዕ፣ ባህሪ ምቕያር፣ ዘይልሙድ ስምዒታት ልቢ፣ ልዑል ፀቕጢ ደም፣ ምርጋእ ደም። ኣብ ዓምዲ ባህልን ስነ ጥበብን ንባበይ ኣብ መፅሓፍ መጋርያ ብዝብል ዝሓለፈ ባሕቲ ሓምለ 2026 ውልቀ ዝኽሪ ገድሊ እትትርኽ መጋርያ ዘርእስታ መፅሓፍ ኮሎኔል ኣስረስ ኢሳቅ ምስ ኣንበብቲ ተላልያ። ነቲ ኣብ ገበር ዘሎ ስእልን ስምን ናይታ መፅሓፍ ምስ ረኣኹ ብዛዕባ ምረት ብረታዊ ቃልሲ እተዘንቲ መፅሓፍ ምዃና ብቐሊሉ ተረድዩኒ። ተጋደልቲ ነዛ እፎይ ኢልና ንሰመቐራ ዘለና ናፅነት ህያው ክገብሩ ኣብ መጋርያ ተጠቢሶም ገለ በጂ ህዝቢ ዝሓለፉ ገለገለ ክፋል ኣካላቶም ሙባእ ዝኸፈሉ ገለን ተለብሊቦም ንስክላ ዝተረፉ እዮም። ፀሓፊ ሓደ ካብቶም ብመጋርያ ኩናት ተለብሊቡ ብሂወት ዝተረፈሞ ምስ ብፆቱ ዝሓለፎ መስገደልን መሪር ህይወትን ገድልን ከዘንቱ ዝበቕዐ ሓርበኛ ተቃላሳይ ምዃኑ በቲ ኣብ ድሕሪት ገበር ናይዛ መፅሓፍ ስእልዋ ሰኒው ዝተፃሕፈ ሓፂር መለለይ ፅሑፍ ይገልጽ። ኣብ ዓምዲ መዛኒ ምህዳቅ ቁጥዐ ህንዳዊ ነደቃይ ጅግና ናይ ሮማንያ ተባሂሉ ስምዒትካ ምኽፋል ጥቕስታት መዛኒ መልሲ ዝተመሰቐሉ ቃላት ይፀንሕና። ሽዳ ወዲያስ ገደ ኣብነት ናይቲ ካልእ መስዋቲ ኣብ ትሕቲ ዝብል ኣርእስቲ ታሪክ ጅግንነት ተጋዳላይ ህዝባዊ ግንባር ሓርነት ኤርትራ ፍሳሃያስ ገደ ወዲያስ ገደ ኣብ 1975 ዓ.ም ካብ ዓዲ ንፋስ ዝተሰለፈ ተጋዳላይ ህዝባዊ ግንባር እዩ። ኣብ ብርጌድ 44 ድሓር ክፍለ ሰራዊት 70 ቦጠሎኒ 3 ቀዳማይ ሓይሊ እዩ ነይሩ። ህዝባዊ ግንባር ክሳብቲ ዳሕራይ ብዕጥቅን ስንቅን ዝተመሓየሸሉ እዋን ዕርቃን ይኹን እርጋን ጫማ ዝደጋገም ውህብ ኩነታት ተጋዳላይ ዝነበረ ከም መፍትሒ ተባሂሉ ድማ ኣብ ጥሪ 1979 ቻይና ብዝብል ስያመ እንፅውዐን ሓደሽቲ ሽዳ ማለት ኮንጎ መፅአን ኩሉና ተዓደልና። ወዲስ ገደ ከም ውልቃዊ ባህሊ ወይ ዲስፕሊን ንዝኾነት ዝተዋህበቶ ሓዳሽ ሽዳ ካብቲ ዝድርበ ወይ ዝቕየር ኮንጎ ቀዲዱ ፈለማ ብከብዲ እግሪ የልግበላ፣ ቀፂል እውን ካልእ ኣካላታ ይለጋግባ። ኮታ ከምዛ ሓደ ኩሉ ሰብነቱ ንጥርጣር ቦምባ ዝወግኦሞ ብሻሽ ምስ ተሸፈነ ገጹ ዘይረአ ውጉእ ማለት ህሩም እዛ ዓይነቱ ማለት እዩ። እዛ ጫማ ብከምቲ ዝተጠቕሰ ለጋጊብዋ ካብ ጥሪ 1979 ጀሚርካ 1980 1981 1982 ሻድሻይ ወራር ኣሕሊፋ ቅድሚ ሰራሕታ ወራር ኣብ ዝነበረ ሓደ ጥርቃሽ ውግእ ወዲ ሰጊድ ተወጊኡ ንሕክምና ብርጌድ ክሳብ ዝኸይድ ምስኡ ከርቲታን ተዋጊኣን። ወዲስ ገደ ነቲ መርፍእን ጡጥን ኣላጊብካ ናይ ምኻድ ባህሊ ምርኩስ ዝገበረ ኣብ ንብረት ውድብ ዘርኣዮ ኣብነታዊ ተግባር ብዝለዓለ ንምቕጻል
እግሩ ምምሕያሽ ምሰርዐት ምስቶም ኣብ ድፋዕ ዘለዉ ብፆተይ ብዓቕመይ

ከበርክት ግድን ክኸይድ ኣለኒ። ስለዝበለ ከም ባህጉ መራሒ መስርዕ ኮይኑ ናብ ግንባር ክፍለ ሰራዊት 16 ብርጌድ 26 ሳልሳይ ሓሊ ከተተ። ሓደ ምሸት ኣብ ኣዝረቐት ዝተባህለ ቦታ ኣብ ሓለዋ ቐፅልን ከለዉ ንኣሃዱና ዝጠቅም ንብረት ፀላኢ ከምፅየ ኢሉ ቅድሚ ድፋዕ ምስ ወረደ ድሕሪ ናይ 13 ዓመታት ገድላዊ ኣገልግሎት ኣብ 1988 ዓመተ ምህረት ተሰውዩ። ጋዜጣ ኤርትራ ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ሪፖርታጅ መበል 19 ዕብረ ስነ ስርዓት ምምራቕ ኮሌጅ ንግድን ማሕበራዊ ስነ ፍልጠትን ኣስመራ ቀሪቡ። ኣብ ዓምዲ መልሓቕ ላዳ ብዋልፍኑን ዝኽሪ መምህር ኣስረ ዝተሰማ 1934 ክሳብ 2015 መምህር ሙዚቀኛ፣ ደራሲ፣ ገጣሚ፣ ሓዳሚ፣ ጋዜጠኛ፣ ተጠባቂ ባህልን ቋንቋን መምህር ኣስረስ ኣብ 1972 ናብ ኣዲስ ኣበባ ምስከድ እውን እንተኾነ ነቲ ኣብ ሃገሮም ከለዉ ዝገብርዎ ዝነበሩ ንጥፈታት ወላ እኳ መቺእዎም ብስሩዕ ኣይቀፅልዎ እምበር ብዓቕሞም ኩሉ ዝከኣሎም ይገብሩ ምባሮም እዩ ታሪኮም ዝገልጽ። ኣብ ግዜ ደርጊ እውን እንተኾነ ቋንቋ ትግርኛ ከይዓርብን ከይቆርርን ብዓቕሞም ኩሉ ዝከኣሎም ምግባር ተፀሚዶም ይሰርሑ ነይሮም እዮም። ከም ውፅኢቱ ናፅነት ሃገር ምስ ተጋህደ ብንብኡ ነቲ ተዓጊቱ ዝነበረ ስምዒቶምን ባህጎምን ብምብርባር ካብ 1991 ናትሒዞም ክሳብ 2010 ኣብ ዝነበረ ግዜ ኣስመራ ትርግታ፣ ናፍቆት፣ ድሃይ ባህሊ፣ ሓዊ እግሩ፣ ሞሳዝጊ፣ ጣዓሞት ይህን ምሄን እታ ኣብ ሰንሱር ተሪፋ ዝነበረ ሳልሰይ ተኽፋል መጋረጃ ዘላታ እኩብን ካልእ ማህደር ተማሃራይ ዝርስታ ኣብ ትግራይ ዝተሓትመትን ብጠቕላላ 13 መፅሕፍቲ ኣሕቲሞም። ኣብ ዓምዲ ቀድያትን ሞውያ ኣበርክቶን ኡዝ መጠን ትካላት መፍረ ኣብ ዘላቕ ማዕባለ ተዳሲሱ ይርከብ። ብሚኒስትሪ ዕዮን ሰብኣዊ ድሕነት ንኣብ እትዳሎ ዓምዲ ንስንኩላን ዝተፈላለዩ ባባት ምርሓውን ዕድላት ምፍጣርን ዝሃርሞ ተዓፃፃፊ ዕላማታት ተገሊጹ። ኣብ ዓምዲ ስያሓ ዋሳር ኣብ ኣስማት ከባቢታት ዝተንፀባረቐ ጽባቐ ኤርትራ ተዳሲሱ ንረኽቦ። ኣብ ዓምዲ ዕልሞሞ ቴክኖሎጂያ ዝተፈላለዩ ሓደሽቲ ምህዞታትን ርኽበታትን ዓለምና ሰፊሮም ይጸንሕና። ኣብ ዓምዲ ርእቶ ዮሃና ምልምላት ሰዋ ዝብል ትሕዝቶ ንረክብ። ዘለናይ ወቕቲ ኣብያተ ትምህርቲ ንኽረምታዊ ዕረፍቲ ዝዕፀዋሉ ኮሌጃትን ኣብያተ ትምህርቲ ስነኪነትን ትምህርቶም ዝወድኡ ዘመርቓሉ ካልኣይ ደረጃ ትምህርቶም ዝዛዘሙ ናብታ ማእከል ኩለንትናዊ ህንፀት መንስያት ዝኾነት ሰዋ ዝብገስሉ እዛ ሓበን ሃገር ትካል ሰዋ ሎሚ እውን ከም ወትሩ ነቶም ኣብ መበል 38 ዙርያ ዝመልመለቶም መንእስያት እተመርቐሉ ቅንያት እዩ። ሃገር ቀንዲ ጸግኣ ዓቕሚ ሰባ እዩ፣ ምንጪ ኩሉ ካልእ ጸጋታት ሰብ ስለ ዝኾነ ካብኡ ናብኡ ድማ እቲ መንእሰይ ክፋል ሕብረተሰብ ክንዲ ዝኾነ ምምልማል ብቑዕ መንእሰይ ቀዳምነት ስራዕ ሃገራዊ ዕማም እዩ። ስለዚ ድማ ኤርትራ ኩለንትናዊ ብቕዓት መንእስያታ ዓሪጋ ኣብ ገዛእ ብቕዓታ ንምምርኮስ ሓያል ፃዕርን ገዚፍ ወፍርን ኣብ ምፍሳስ እትርከብ። ነዚ ዓብዪ ሃገራዊ ዕማም እዚ እተሰላስል ዘላ ሰዋ ኣብ 38 ዙርያታት ብኣማኢታ ሽሓት ዝቁፀሩ መንእስያት መልሚላ ንልምዓት ሃገር ክተሰልፍ ምብቃዓ ምርኣያ ናይቲ ብቑዕ መንእሰይ ንምህናፅ ዝተኸየደ ዕውት ስራሕ እዩ። ውዳበን ጥምረትን ከኣ እቲ ካልእ ንዓቕም ሰብ ብዕፅፍታት ዘራብሕ ረቕሑ ኮይኑ ምንጪ ሓይልን ቀንዲ ምስጢር ምዕባልን እዩ ይርከቦ። ኣብ ዓምዲ ጸጋታት ባሕሪ ካብ ፍጡራት ባሕሪ ዝኾነ ሕድራ ተላልዩ ይርከብ። ሕድራ ሓደ ካብ ዘይዓፀማት ሂወታውያን ባሕሪ ኮይኑ ምድቡ ኣብ ፋይለም ኤችኖደርማታ ስድራ ቤት ሆሎቱሮ ኣይዳ እዩ። ቅርፆም ቅጥን ዝበሉ ነዋሕቲ ጎናዊ ክቢ ዝሓዙ ኮይኖም እቲ ልሙድ ንውሓቶም ካብ 10 ክሳብ 30 ሰንቲሜተር ይበፅሕ እንተኾነ ኣብ ገለገለ ውሕዳት ዓሌታት ሕድራ ካብ ዘጋጥሙ ዓቐን ቁመት እቲ ዝነእሰ 3 ሚሜ ክኸውን ከሎ እቲ ዝዓበየ ክሳብ 3 ሜትሮ ይበፅሕ። ኩሎም ዓሌታት ሕድራ ኣብ ትሕቲ ማያዊ ባይታ ባሕሪ ዝነበሩ ኮይኖም ገሊኦም ኣብ ሑፃ ጭቃ ሳዕሪ ባሕሪ ክነብሩ ከለዉ ገሊኦም ከዓ ኣብ ተረርቲ ቦታታት ባይታ ባሕሪ ኣኻውሕን ዕምበባታት ባሕርን ይነብሩ። ቀያሕቲ ዕምበባ መን እዮም? ኣብ ጋዜጣ ሓዳስ ኤርትራ ሰፊሩ ይፀንሐና። ኣብቲ እዋን እቲ ትሕቲ ዕድመ ዝነበሩ ቆልዑ ተጋደልቲ ንምምሳል ናይ ጸላኢ ተረፍ መረፍ ወታደራዊ ዕጥቅን ብዕንፀይቲ ዝፀረብዎ ተምሳል ብረትን ዓጢቖም ኣብ ዝተፈላለዩ ከባቢታት ደድሕሪ ተጋደልቲ

እናኸዱ ካብኦም ሰምዕዎ መዛሙር ደርፍታት እናደገሙ ካብቶም ተጋደልቲ ዝወረስዎ ሰውራዊ ጠባያትን ባህርያትን ካብ ስድራ ቤቶም ጀሚሮም ናብ ኩሉ ህዝቢ ከስርፅዎ ብተበግሶም ሓርኮትኮት ይብሉ ነበሩ። እዚ ናይ ቆልዑ ተበግሶታት ቅድሚ ሓረ ከተማታት ተጋደልቲ ኣብ ዝቆፃፀርዎ ዝነበሩ ርሑቕ ከባቢታትን ገጠራትን ዝጀመረ እኳ እንተኾነ ድሕሪ ምሕራር ከተማታት ግን እናሓየለ ይኸይድ ነበረ። በዚ ድማ ውድብ ህዝባዊ ግንባር ጠመተ ክገብረሉ ግድን ኮነ። ነዞም ቆልዑ ዝፅርንፍ ውዳበ ክህሉ ኣለዎ ኣብ ዝብል መደምደምታ ድማ ተበፅሐ። እቲ ሓሳብ ኣብ ኣኼባ ማእከላይ ሽማግለ ቀሪቡ ምስ ፀደቐ ኣብ ሕዳር 1977 ኣብ ከተማ ደቂ ምሓረ ስኮላ ሓበሻ ኣብ ዝበሃል ቤት ትምህርቲ ንፈለማ ግዜ ማሕበር ቀያሕቲ ዕምበባ ተመስረተ። ኩሎም እቶም በብከባቢኦም ቆይሞም ዝነበሩ ጉጅለታት ትሕቲ ዕድመ ቆልዑ ከዓ ኣብዚ ማሕበር እዚ ተጠርኒፎም ብዴሞክራሲያዊ መንገዲ መራሕቶም መረፁ። ብመሳርዕን ጋንታታትን ተወዲቦም ከዓ ኣብ ዝተፈላለየ ንጥፈታት ናይቲ ከተማ ከም ዝዋፈሩ ተገይሩ። ከም መለለይ ቀይሕ ስካፍ ኣብ ክሳድ ብምእሳር ናይ ሓሶት ዕጥቂ ዓጢቖም ኣብ ከተማ ዘይሕጋዊ ንግዲ ክህሉ፣ ፅሬት ከተማ ከይባላሾ ክከታተሉ፣ ኣብ ሕርሻ ልምዓት ክሳተፉን ስፖርታዊ ንጥፈታት ከካይዱን ጀመሩ። ኣብ ዓምዲ ልቦናን ፍልስፍናን መበል ሻድሻይ ክፋል ፅፈት ስራሕ ብዙሓት ሰባት ብዛዕባ ክብሪ ግዜ ክዛረቡ ይስምዑ እዮም። የግዳስ ንመብዛሕትኦም ብዛዕባ ግዜ ዕሙቕ ዝበለ ኣፍልጦ የብሎምን። ንግዜ መን ይፈጢርዎ? ንስኻ ንናይ ገዛእ ርእስኻ ግዜ ባዕልኻ ዲኻ ፈጢርካዮ ወላስ ካልእ ሰብ ይፈጢሩልካ? ግዜ ገንዘብ እዩ ዝብል መግለፂ እንታይ ማለት እዩ? ግዜኻ ገንዘብ ምዃኑ ንኽተረጋግፅ ንግዜ ብኸመይኻ ትሕዞ? ብግዜኻ ክትሰርሖ ትደሊ ዝያዳ ኣገዳሲ ነገር ንዓኻ እንታይ እዩ? ኩሎም እዞም ሕቶታት ምእንቲ ንስኻ ንግዜኻ ክትመጦ ኣብ ግምት ክተእትዎም ዘለካን ኣድህቡኻ ዝሓቱን እዮም። ንስኻ ኣብዛ ዓለም 75 ዓመታት ክትነብር ተመዲቡልካሉ ኢልናስ ክንሕሰብ እዚ ኣስታት 657 ሽሕ ሰዓታት ወይ 39 ሚልዮንን 420 ሽሕ ደቂቕ ኣብ ዕምርኻ ምዃን እዩ። ንዝኾነት መዓልቲ ናይ ሰሞንካ ብገምጋም 3900 ሶንያት፣ 3900 ሶሉሳት፣ 3900 ርቡዓት ኣለውዋ። ንግዜ እትመጠሉ እንኩ መንገዲ ኣብቲ ተዋህበካ ግዜ ዝያዳ ብምስራሕ እዩ። ሓደ ሰብ ኣብ 15 ደቂቃ ክሰርሖ ዝኽእል ካልእ ሰብ ኣብ 15 ሰዓታት ክሰርሖ ኣይክእልን እዩ። ብከምዚ መንገዲ ከተዋልዶ እትኽእል ግዜ ቀሊል ክኸውን ኣይክእልን እዩ። ንግዜኻ ከተዋልዶ ትኽእል እንተኮንካ ንገንዘብካ ተካውነለኻ ማለት እዩ። ኣብ ዓምዲ ዳያሪ ክደልየካ ቆሊሕ ባበል ተሰዒረ ደ ህያው ብዓይነይ ኣርእስታት ዳያሪ ይፀንሑና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ ዋና ሰነዳኢ መሐመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ኣብ ዓምዲ ደል ኣባብ መበል ራብዓይ ክፋል ዛንታ ዓላለየ ሓንባሬ ትፀንሐና። ኣብ ዓምዲ ዓማር ታሪክ ማዕበለታት ዓለም ለኻዊ ሕግታት ባሕሪ ሰፊሩ ይርከብ። ኣብ ዓምዲ መንሰጀል መበል ሓምሻ ክፋል ታሪካዊ ዛንታ ለናይ ደንጎባ ማዕርግ ተሕሪር ትፀንሐና። ኣብ ዓምዲ ዓፍየት ነፍሰ ጾራት ብፍላይ ብዛዕባ ፀቕጥ ደም ክፈልጥኦን ክግንዘብኦምን ዝግብአን ሓበሬታታት ሰፊሮም ይፀንሑና። ኣብ ዓምዲ ፍሬካድም ውሕስነት ድሕነት መግቢ ዝምልከት ትሕዝቶ ሰፊሩሎ። ኣብ ዓምዲ ሸባብ መፅሓፍ እንግሊዝኛ ደራስን ተመራማርን ተጋዳላይ ኣለም ሰገድ ተስፋይ ኣን ኣፍሪካን ፒፕልስ ኩዌስት ፎር ፍሪደም ኣን ጃስቲስ ኣብ ፖለቲካዊ ታሪክ ኤርትራ ካብ 1941 ክሳብ 1962 ኣተኪራ እተጻሕፈት ዝድህስስ ትሕዝቶ ይጸንሐና። ኣብ ዓምዲ ሕብር በሮ ዝተፈላለዩ ልቦና ጠቀስ ትሕዝቶታት ቀሪቦም ይርከቡ። ኣብ ዓምዲ ፈን ዋዓዳት ዛንታ ኣንበሳን ውኸረን ከምኡ ድማ ደርፊ ቀዳሞት ሰፊሮም ኣለዉ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምነት ዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ ዋና ሰነዳኢ ኣማኑኤል መስፈን፣ ምክትል ኣሰነዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ስፖትላይት ኣብ ኤርትራ ኣብ ህሉ ብመትከል ዝስራሓሉ ዘሎ ሕቶ ማዕርነትን መጻምዕ ዋለታት ዘማእዝንን ዝቕልስን ምዃኑ ተዳሲሱ ይርከብ። ኣብ ዓምዲ ዴቨሎፕመንት ህልው ኩነታት መፍረ ተምሪ ኣብ ኤርትራ ብዝምልከት ምስ ክኢላቲ ዓውዲ ኣቶ ሙሴ ፍቓድ

ብዝተኻየደ ቃለ መጠይቅ ሰፊሩሎ። ኣስማት ዕርድታት ናቕፋ ብመስዋእትን ጅግንነትን ዝተጠመቑ ዕርድታት ተላልዮም ይጸንሑና። ኣብ ዓምዲ ኪዩንዲኤ ምስ ክኢላ ምዕቡል ቴክኖሎጂ ዳይረክተር ትካል ኤሪቴክ ከምኡ ድማ ኣዳላዊ መደብ ቴክን ኢንሳይት ኣብ ቴሌቭዥን ኤርትራ ኣቶ እስያስ ዕባይ ዘላል ትሕዝቶ ይጸንሐና። ኣብ ዓምዲ ቁጠባን ዋኒንን ትምህርትን ቁጠባዊ ዕቤትን ተዳሲሱሎ። ቅድሚ ካልኣይ ኩናት ዓለም ኣብ ዝነበራ ሒደት ዓመታት ንኣብነት ንካልኣይ ደረጃ ዝበቅዕ ዕድመ ካብ ዝነበሮም መንእስያት እንግሊዝ እቶም 800ታዊት ናይ ካልኣይ ደረጃ ትምህርቲ ተመክሮ ኣይነበሮምን። ኣብ 1938 ኣስታት 14ታዊት ካብ ህዝቢ እንግሊዝን ዌልስን ጥራዩ ካብ መባእታ ናብ ካልኣይ ደረጃ ትምህርቲ ሰጊሩ። ኣብ 1938 እንግሊዝ ናይ 9 ዓመት ትምህርቲ ግድነታዊ ስለ ዝገበረቶ መሪሕ ቦታ ክትሕዝን ከላ ሃገራት ሰሜን ኤውሮጳ ድማ ኣሰራይ ስዕባ ነበራ። ሃገራት ደቡብ ኤውሮጳ ግና ነቲ ን3 ዓመት ዝገበረኦ ግድነታዊ ትምህርቲ ከይተረፈ ንምትግባሩ ይጽገማ ነበራ። ኣብ 1940 ንኻልኣይ ደረጃ ካብ ዝበቅዕ ህዝባ ፍርቁ ብምምዝጋብን ብምምርቕን ጸብለል ዝበለት ሃገር ሕቡራት መንግስታት ኣሜሪካ እያ። ኣብ እንግሊዝ ካልኣይ ደረጃ ትምህርቲ ንኹሉን ግዴታን ዝኾነሉ ከምኡውን ናይ ላዕለዋይ ደረጃ ትምህርቲ ዘስፋሕፍሓሉ ድሕሪ ምዝዛም ካልኣይ ኩነት ዓለም እዩ ይርከቦ። ካብ ካርታ ናብ ፅልዋ ጂኦግራፊያዊ ኣቀማምጣ ኤርትራ ከም ዓለምለኻዊ ሓይሊ ኣብ ትሕቲ ዝብል ኣርእስቲ ኤርትራ ሓንቲ ካብተን ብጂኦ ስትራቴጂካዊ ኣቀማምጠአን ፍሉይ ቆላሕታ ዝውሃበን ሃገራት እያ። ኤርትራ ኣብ ገማግም ቀሕ ባሕሪ ትርከብ ሃገር ኮይና ብሰሜንን ደቡብን ዝዝርጋሕ ልዕሊ 1200 ኪሎ ሜትር ንውሓት ዘለዎ ገማግም ባሕሪ ኣለዋ። እዚ ጥራይ ዘይኮነ ደሴታት ዳህላክ ዝሓወሰ ልዕሊ 350 ደሴታት እትውንን ሃገር ምዃና እውን ካልእ ኣገዳሲ ብልጫ እዩ። እዚ ጂኦግራፊያዊ ክውንነት እዚ ንዓለምለኻዊ መስመር ንግዲ ባሕሪ ብፍላይ ከዓ ንመትረብ ባብኤል መንደብ ኣዝያ ቀረባ ይገብራ። እቲ ሰፊሕ ገማግም ባሕርን ደሴታትን ንኤርትራ ርኡይ ጂኦ ስትራቴጂካዊ ዕምቆት ማለት ስትራቴጂክ ደፕስ ይዕድላ። እቶም ደሴታት ከም ወታደራዊ ይኹን ቁጠባዊ ውሓስ ኮይኖም ከገልግሉ ዝኽእሉ ተፈጥሮኣዊ ዕድርታት እዮም። እዚ ኣቀማምጣ እዚ ንድሕነት መላእ ቀርኒ ኣፍሪቃን ማእከላይ ምብራቕን ብቐጥታ ዝጸሉ ባህር ኣለዎ። ባብኤል መንደብ ንቐይሕ ባሕሪ ምስ ወሽመጥ ዓደንን ህንዳዊ ውቅያኖስን ዘረኽብ ጸቢብ መተሓላለፊ ባሕሪ እዩ። እዚ ቦታ እዚ ካብ መላእ ዞባታት ዓለም ንዝመፁ መራኸብ ንግዲ ከም ኣፍ ደገ ኮይኑ የገልግል። ኤርትራ ኣብ ዝቕሕ ባሕሪ ዘለዋ ንውሓት ገማግም ባሕርን ቁጠባዊ ዞባ ባሕርን ኣብ ምርግጋእ ይኹን ዘይምርግጋእ እቲ ዞባ ወሳኒ ተራ ክትፃወት ዕድል ይህባ። ኣብዚ እዋን እዚ ኣስታት 10ታዊት ክሳብ 12ታዊት ዝኸውን ዓለምለኻዊ ንግዲ ከምኡውን ዓብ መጠን ካብ ዓለማዊ ነዳዲ በዚ ጸቢብ መተሓላለፊ እዚዩ ዝጓዓዝ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ዛንታ ፖቨሊዳ ዘየድሌካ ኣሉታዊ ሓበሬታ ምእካብ ዝብሉ ዛዕባታት ይጸንሑና። ኣብዚ እዋን ብዙሕ ሰብ ዕላሉ ተመሳሳሊ እናኾነ ይኸይድ ኣሎ። ግዜን ሰብን ብዘምፀኦ ኩነታት ናይ ሓባር ሽግር ይህልወካ ሞ ብሓባር ኮንካ ንኸተዕልል ወይ ንኸተማርር ምባል ሓይሽ ይቕስበካ። ከምኡ ምግባር ባህርያዊ እዩ፣ ምክንያቱ ንኸተተንፍስ ስለ ዝሕግዝ። ግና ንግዜኡ እምበር ነዊሕ እዋን ዝኸይድ እንተኮይኑ ፋይዳኡ ውድቀት ጥራይ እዩ። ብሓባር ኮንካ ምንን ምባል ሽግርካ ዘርእስ እምበር ፍታሕ ዘምፅእ ኣይኮነን። እቲ ኣመና ዝሕዝን ድማ ብክልቲኡ ወገን ዝመፅእ ዕላል ፍታሕ ዘምፅእ ዘይኮነስ ንሽግርካ ሽግር ዝውስኽን መመሊስካ ሞራልካ ዘውድቕን እንተኮይኑ እዩ። ካብ ዝኾነ ዕላል ወይ ዘተ ክንከስብ ጥራይ ዝግባእ። ስሓቅ መኽሰብ እዩ፣ እየን ምሄን ምባል ማኽሰብ እዩ። ካብ ወፃኢ ሓደ ወገን ግናይ ወረ ሒዙ ይመፅእ እሞ እቲ ካልእ ድማ ዝገነየ ሓበሬታ ይምፅእ። ከይተረድኦም ውድድር ንውድቀት ሞራል ይፃወቱ ተጠቂሱሎ። ኣብ ዓምዲ ስድራ ቤት ርድኢት ፍቕሪ ኣብ መንጎ ሰብ ሓዳር ኣብ ትሕቲ ዝብል ሰብ ሓዳር ናብ ሓዳር ንምእታው ኣብ ዝውስኑሉ እዋናት ኣብ ውልቃዊ ሂወቶም ዝነበሮም ዕድላት፣ ፀጋታት፣ ሕልምታት ምስ ካልእ ሰብ ክካፈልዎ ይምድቡ ከም ዘለዉ ክግንዘቡ የድሊ። ወዲ ሰብ ብባህርኡ ውልቃዊ ናፅነቱን ድሌታትን ዓቂቡ ናይ ምኻድ ድሌት ዘለዎ ፍጡር ምዃኑ ይጥቀስ። ምስ ኣንጻር ፆታ ኣብ ፍቕራዊ ዝምድናታትን ሓዳርን ምእታው ንውልቅኻ ዝነበረካ ናፅነት፣ ድሌታት፣ ዕላማታት፣ ሕልምታት፣ ጸጋታት ምስ ካልእ ምክፋል ምውሳን ማለት እዩ። ፍቑራት ኣብ እዋን ፍቕራዊ ዝምድናታት ዘድህብሉ ክፋል ዝምድናታቶምን ዝሃንፅዎ ኩነታ ኣእምሮን ሰብ ሓዳር ምስኮኑ ንዝምስርትዎ ስድራ ቤት ክጸሉ ዓብዪ ተኽእሎ ኣሎም ተጠቂሱ። ኣብ ዓምዲ ልምዓት ኤርትራውያን ሃገራውያን ጥራይ ኣይኮኑን፣ ቁንዓትን ባህላዊ መንነቶም ዝሕልውን እውን እዮም።
مزبله امباسادر بيرسيفيرانس موبوزيلي نايستخايده قلمطياق تحستو سفيرو يركب اب عمدي من هنا وهناك كاب زقربوا قرمت كستات اب فنزويلا اب زقات اما كنت كاب شوعة نتبا خلتك ساب شوعة نتبا حموشتا زبت حا حدا قنيا من قطقات مريت استقلا قلت نفسو تصور اب زبق كنتات كم تركب تكاليتو سب سلطان بوليس مكسيكو قزار سو مكسيكان باتمان بزبل قتل سم قبنا سركيا مكلخال توافيرو زركب سب كرخبو كم زيكالون اتول كسب موتر سايكل كسر قزر خبوم سرقتي ببلاستر تجنينوم ابوتا فتصامه سرقي يصنحوهم كم زلو افليطوم ابزوبا اوبرغومس ناي سويس البس استفطره بعد تبرد اقلبو بصحتن تمرمرتن سحبو كم زلو تغنيتو اب اندونيسيا اب سرح مسدق سبات توافره روبوت تكنيكاو صقماتا معبيلو اب لعل مسرحتو مقدواتي كم زورده تحبيرو اب قطلتات كومرا برد اتلانتيك اي حبري دم زلو وفساسي يمكخ مهلو ناي قدمي حدا نطوحا مشتا مليون عمتات زنبرو فطرات اسر كيكونا كم زيترف تمرا مرتي اميتوم اب عام ديال اسرا نمحزا زين قرو مستيرات مرقافت اقري نمكلخال زغلو ميناتات اقبابات وحسسنا تصباقة تعناوي تقمتات افكادو سفيرو مالو اب عمدي تعنا محيال تعنا زلو لمديا مقاقبات تحسيسو اب عم مقاقبانا ان خطلو لمدتات نخونتات تعنانا تلاويو مبزحتنا اشترخبا مقبي هندفا إلنا كن مقابينا نرأ إذا عينتنا مقاقبا لمدي مسكونتات تعنانا مستي أكلاتنا السمامعو زي السنة ابزخونا اللقوان نزخف اتعنا وتقاميو زكال عنا اقدمنا كن كتلو تصنحنا لمديا مقاقبا دقاقمنا كنزوترو تصنحنا بمخانو كالطيفنا كنكيرو زكا لايكونان يخو نمبر كتصالي بنا كايدو تعري كمون ناي مردقان مستبهالن عقمنا بمعباي كغير زي كالكم زي اللي مقنزاب يدلي ناي مقاقبانا لمدي مستعنانا تسانيو كخيدنا مقبار كنردقوم زقبانا درجاتات بزوحات يوم قال خابقوم زقات مكا عنقفات من اللي كتبت حوزلك علما مستبهالن يوم يركبو اب عمدي تنتان الزينة وعلى نيتون وزيتون تنهسيسو امريكا ندسيت غرينلاند نايمونان دليتا دقيما قليتا بريزيدنت دونالد ترامب اتناي نيتو وعلى قدم مخفاتيو نزي مقلت زيهبو ترامب نتا اب اكتيكاوي وكيانوس تركب دسيت غرينلاند كاب دينمارك نمعداك دليتو بترقاقامي كقلت مصنحوز في اللتيو استات 56 شح طرح نبرت زلوا غرينلاند كاب سمن امريكا ناب اوروبا بقرج اتوسد عباي دسيت بمخانه ن امريكا لعل استراتيجياوي اقداسنت كم زلوا كتقس صنيحا بزخه اب كل تشحن 19 ن غرينلاند نمعداق حسب قريبوز نبره بريزيدنت ترامب ابزوان اتا دسيت نصتا امريكا استراتيجياوي تمخانه بمتقاس لولاوي غزات امريكا مغبره كم زصحريو زحبر زلوا يخون بر قداميتي منستر دنمارك مات فريدريكسن هاجرا الولاو مريتان امريكا احليفا كم زيتب اغنزي بالا تتايسو اب عمدي ريتو نقدي زماكل وحدش بوليشي شركنات امريكا ابز ملك الزعبه ابز حج وان دما نقدي اب كندي مصوتا مال تريد اوفر ايد سيسمي ممرحي ناب افريكا بمقنع كاب تصقعنتن مصوتان اناقيفو ناب وفرن نقدن كم زتكريو زغلت زلو هاجرات افريقا نزعد الزين مزماز مسرح حتاتن زقادو مرحا غودنا بمخلاسين كابتي من محدار ترامب وطين وزلو نغري ابلع لرديت زبل بوليسي كرب حالون كعوتانون زخلا هاجرات افريقا نخلو زلو معبلاتاتن اكايدان من محدار ترامب بمصنعن بممرمرن تربحتي نايز نرديت كوليفا ننغري قدامنا زه بوليسي كونا كم زخلا ناي بزحات امنتيوم يركبو اب عمدي مادر جغانو وتهدر درجن لوخ شعبيان تخططالي وحزي تاريخ فلي مالا انا في السها ميكالنا شحي بلوني بشحن شعتا ميتن سوستان سلستن اب غلاس توليدا مس ولدي اب اون اب حقازني عبي منكستي امود اتاشحن شعتا ميتن سمانان سلستن حاخايم انسسا كن مهرالكم كابوشتخم سوات مرتو كبل بمنقد من محدار من مرحيبو هزبخا نسلستا سوات مرتو حدا كابتم سلستا اني اتوم كلتا استمر صبوصوتيكا عندهم سبهله كابكال عد متيو اب تخبابي اب جردين سرح زنبرن حسن شخ حمد نور سمشن نيروم كلت يوم كمان من لسيات نيروم
ምስ ተመረፅና ንፅባሐይቱ ቀጥታ ንተስፉ ዝተባሃለ ናይ ገበሬ ማሕበር ማለት ክፍሊ ሕርሻ ክንረኽቦ ሞ ብኣቢልና ናብ ቦታ ስልጠና ክንከይድ ምዃንና ተሓቢሩና ብወገነይ ኣይተማታኣኩን ኣብ ሰዓተይ ኣብ ናይ ቆፅራ ቦታ ተረኺበ እቶም ክልተ ግና ኣይመፁናን ተጠቂሱ። ኣብ መበል ሓምሸ ክፋል ካብ ደብሪ ናብ ገድሊ ኣብቲ ዓውደ ኩናት ሓደ ክሳብ 8 ማሕታ እናበልና ንፅውዖ ዝነበርና ናይ ወገን ከቢድ ብረት ተተኮስቲ እናኣግረሩ ናብ ሰማያት ተወንጪፎም ታንክታት ከቃፅሉን ነፈርቲ ከውድቑን እንክንርኢ ኣዝዩ ፍናን ይስምዓና ነይሩ። ብፍላይ ብምሸት ማሕማሕ እናበሉ ክሓልፉን ከለዉ ሙሉእ ተስፋ ይስምዓና እሞ ኣዝና ንሕበር ነበርና። ኣቃወማ ናይ ውግእ ኣብ ተፈላለዩ መድያት መቓቒልካ እትጥምቶ እንተፈቲንካ እኳ ብውህደት ኣብ ውሽጢ ከተማ ባፅዕ ዘጥቅዑ ብመሬት ተዘዋዊሮም ሓሊፎም ብሸነኽ ገማግም ባሕሪ ኣትኪሎም ዝዋደቑ ኣብ ከተማ ባፅዕ ተኸርዲኖም ዝነበሩ ወታደራት ደርግ መራኸብ ተፃዒኖም ከይወፁ ዝዓግቱን ብፀሊም ፅርግያ መስመራ ኣስመራ ዓፂኦም ዝረባረቡን ተገደልቲ ተሳንዮም ኣብ ቀርቀር እዋን ትንፋስ ብምስኳዕ ኣብ ፀላኢ ከቢድ ፀቕጢ ብምፍጣር ተጋደልቲ እናተናበቡን ተሃሪሙ ዝወደቐ ብፃዮም ከም ቅፅበት እናተክኡን መስተንክራዊ ሓርበኛነት ይፍፅሙ ነይሮም። ኣብ ዓምዲ ንቑሕ ደመና ሕንጋደ ኣእምሮ ኣእምሮና ይእዘናዶ ንእዝዞ ዘርእስቱ ኣገዳሲ ዛዕባ ይፀንሐና። ምስ ኣእምሮ ዝተሓሓዝ ንጥፈት ዘለዎም ሞያተኛታት ብምሕንጋደ ኣእምሮ ቀንዲ ካብ ዝሰቐዩ ሰባት እዮም። ምስ ምዕባለ ቴክኖሎጂ ዓይነታት ስራሕ ካብ ኣካላዊ ናብ ኣእምራዊ እናተሰጋገረ ይኸይድ ምስ ምህላው ከዓ እዝተርእዮ ንኩሉ ሞያተኛ ከሸግር ምዃኑ ይበርሃልካ። ኣእምሮ እንታይ ምስ ዝኸውን እዩ ዝሕንግድ ቀዳማይ ረቑሒ ድኻም ስምዒት ዋሳት እዩ። ኣእምሮና ብብዝሒ ዝሰላሰል ሓበሬታን ሓሳብን ምስዝህልዎ ክደክም ንቡር እዩ። ሙሉእ መዓልቲ ብእግርና ክንጓዓዝ እንተውዒልና ኣካላትና ይደክም። ሙሉእ መዓልቲ ፊልም ክንርኢ እንተውዒልና ከዓ እቲ ክሰርሕ ዝውዕለ ናይ ስምዒትን ህዋስን ነቲ ሓበሬታ ከሰላስል ዝውዕለ ክፋል ኣእምሮና ይደክም። ከምቲ ደኺመን ዝውዕለ ኣጋር ምኻድ ዝሕንግዳ እቲ ክሰርሕ ዝውዕለ ኣእምሮ ከዓ ክሕንግድ ናይ ግድን እዩ ተጠቂሱ። ኣብ ዓንዲ ሰምር ጅህድ ብሚኒስትሪ ሕርሻ ዝተኣታተወ መደብ ንርቃሕ ዘለዎ ውፅኢታውነትን ኣልማዓነትን ብሰፊሑ ተዳሲሱ። ኣብ ዓምዲ ወቕፋ ፈንያ ኣብ ዓውዲ ስነ ጥበብ ብደረጃ ዓለም ኣፍልጦ ዝረኸቡ ፍርያትን ስነ ጥበባውያንን ተቓሊሖም ይፀንሕና። ኣብ ዓምዲ ሸባብያት ኣብ ቅድመ ታሪክ ኤርትራ ዝነበሩ ዘመናት ምትእሳር ከባቢ ቀሕ ባሕሪ ምስ ዓበይቲ ቀላያት ዝድስስ ትሕዝቶ ይፀንሐና። ኣብ ዓምዲ ኩርናዕ ተምሃሮ ምህዞ ናይ ዘውትር መጓዓዝቲ ደቂ ሰብ ዘይተፃዓድነት ንሰውራ ስነ ፍልጠት መሰረት ዘንፀፉ ግድል ይፀንሑና። ትርጉም ዘይተፃዓድነት ብመሰረት ኣብ ጋዜጣ ሓዳስ ኤርትራ ሰፊሩ ዘሎ ትሕዝቶ ጀባእ ክንብለኩም። መንፈሱ ዝተሳዕረ ሰብ ኩሉ ግዜ ስዑር እዩ። ናይ ዘይተፃዓድነት መንፈስ ምህላው ዓወት ንምጉንፃፍ ጥራይ ዘይኮነ ጥዑይ ኣእምሮ ንምውናን እውን ወሳኒ እዩ። ዘይተፃዓድነት ዝኾነ ዘጋጥመካ ፀገም ንምብዳህ ዘለካ ክነተ ኣእምሮን ወዲቕካ ናይ ምትንሳእ ክእለትን ይውክል። ጉዕዞ ህይወት ሰጥ ዝበለ መገዲ ዘይምዃኑ ድማ ነዚ ክእለት እዚ ምውናን ኣገዳሲ ይገብሮ። ናይ ዘይተፃዓድነት መንፈስና ዘብርኽ ብዙሕ ነገራት እኳ እንተሃለወ እዚ ዝስዕብ ነጥብታት ግን ገለ ካብቲ ኣዝዩ ኣገዳሲ ተባሂሉ ብብዝሒ ዝጥቀስ እዩ። ነብስኻ ምክንኻን ግቡእ ኣልያ ነብሲ ነብሲ ክብርኻ ኣዛይዱ ፅቡቕ ከም ስማዓካ ዝገብር እዩ። ክፉት ኣእምሮ ምህላው ካልእ ሸነኽ ናይ ነገራት ክትርአን ዓቕልኻ ንኸይትተፅብብን ዝሕግዝ እዩ። ትቐርቦም ዓይነት ሰባት ሞራልካ ክብ ዘብሉ እምበር ተስፋ ዝቕርፁን ሕልና ዝዕርቡን ዘይምዃኖም ኣረጋግፅ። እኹል ዕረፍቲ ምውሳድ ብድኻም ረሸሽ ዝበለ ኣእምሮን ኣካልን ናይ ዘይተፃዓድነት ክእለቱ ክጎድል ይኽእል። ኣብ ሕጂ ምንባር ሕሉፍ በደላት ነብስኻ እናዘከርካን ብመጻኢ እናተጨነቕካን ሎምኻ ከይትሰርቃ ተጠንቀቕ። ካብ ዘየድልየካ ነገራት ምርሓቕ፣ ወልፍታት፣ ሰባት፣ ንጥፈታት ወዘተ። ብፁእ ዝበሃል ሰብ የለን፣ ጌጋ እውን መናብርቲ ደቂ ሰባት እዩ። እቲ ዝኸፍአ ነገር ግዳ ጌጋኻ ክትእርም ዘይምፍታንን ካብ ጌጋኻ ዘይምምሃርን እዩ። ካብኡ ዝበኣሰ ከዓ ብዘጋጥመካ ነገር ሞራልካ ተተንኪፉ ደው ምባል ክትስእን ከለኻ እዩ። ምስጢር ህይወት እኮ ኣብቲ ነካይዶ ጉዕዞ እዩ ዝርከብ። ስለዚ ብዘጋጥመና ነገራት ከይተዳሃልና ቀጻሊ እናተምሃርናን እናዓበናን ጉዕዞና ክንቅፅል ፅቡቕ እዩ ተጠቂሱ። ኣብ ዓምዲ ፍረ ጻዕሪ ጎሓፍና ጸጋና እዩ ኣብ ትሕቲ ዝብል ቃል ምሕተት ምስ ክኢላ ልምዓት ብቕሉን ምድላው ባህርያዊ ድኹዕን ወይዘሪት ኣድያም ረዘነ ሰፊሩ ኣሎ።
ባህርያዊ ድኹዒ ካብ ብዙሕ ነገራት ክስርሕ ይኽእል እዩ። ብፍላይ ካብ ቀልቀል እንስሳታት ደርሁ ወዘተ ክኸውን ይኽእል። ካብ ጉሓፍ እውን ከይተረፈ ክስራሕ ይኽእል። ኩሉ ዘቤታዊ ጉሓፍ ግን ባህርያዊ ድኹዒ ክኸውን ኣይክእልን እዩ። ምክንያቱ ዘቤታዊ ጉሓፍ ክንብል ከለና

ኣብ ገዛና እንጥቀመሉ ፕላስቲክ፣ ሓፂን፣ ኤሌክትሪካዊ ነገራትን ካልኦት ውፅኢት ሕርሻ ዝኾኑ እውን ስለ ዘጠቓለል እቶም ክበላልዑ ዘይክእሉ ተመስሪሖም ናብ መሬት ክኣትዉ ዘይክእሉ ንባህርያዊ ድኹዒ ክንጥቀመሎም ኣይንኽእልን ኢና። እቶም ክንጥቀመሎም ንኽእል ዝተጓሕፉ ተረፍ ጣይታ፣ ተረፍ ቅጫ፣ ኮሚደረ፣ ቅራፍ ሽጉርቲ፣ ተረፍ ፍሩታታት፣ ናይ ቡንዳካ፣ ተረፍ ቀጠፍ ወዘተ እዮም። ቅድሚ ዘቤታዊ ጓሓፍ ናብ ባህርያዊ ድኹዒ ንምቕያር ዝግበር መስርሕ ፈለማ እቲ ጓሓፍ ክመሓደር ኣለዎ። ናይ ባህርያዊ ጓሓፍ ፍሉይ መቐመጢ ክዳሎ ኣለዎ። ኣብ ምሕደራ ጓሓፍ እቲ ዝኸበደ ጓሓፍ ምስ ተሓዋወሰ ክትፈላለዮ ኣሸጋሪ ስለ ዝኾነ እዩ። ኣቐዲሙ ምፍልላይ ጓሓፍ ክህሉ ይግባእ። ባህርያዊ እንብሎ ዘለና ሰብ ሓንሳ ነቲ ሽጉርቲ ምስ ቀርድዶ ቅራፉ ናብ እንዳ ጓሓፍ ምስ ኣእተዎ ልክዕ ድሕሪ ቁሩብ ደቃይቕ ቃርማ ወይ ደቀቕቲ ተሃዋስያን እዩ ዝጅመር። ክንዲ ዝኾነ ፅኒሕና መፂና ካብ ማእከል ክንፈለዮ ኣይንኽእል ኢና። ስለዝኾነ ካብ ፈለማ መፍለይ ክንገብር የድሊ ይርከቦ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሕቶ ሸባብ ደቀይ ብግቡእ እናተባባዕኩ ከዕብዮምን ንፉዓት ክኾኑለይን ደልየ ዝብል ሕቶ ዘለዓለት ጓል 40 ዓመት ኣደ ምስ ኣመኻሪ ዝገበረቶ ኣገዳሲ ዕላልን ብኣመኻሪ ዝተውህባ ምኽርን ሰፊሩ ይርከብ። ኣብ ዓምዲ ተልሙማ ምንዳይ ሓቂ ክረምቲ ኣበይ ንሕልፎ ይፀንሑና። ኣብ ዓንዲ ደቂ ኣንስትዮ መከላኸሊ መንሽሮ ክሳድ ማህፀን ኣርማዕነቱን ተዳሲሱ ይፀንሐና። እቲ ክታበት ብዝበለፀ ክሰርሕ ዝኽእል ግን እተን ደቂ ኣንስትዮ ፆታዊ ርክብ ቅድሚ ምጅማረን ምዝውሃበን እዩ። ምክንያቱ እቲ ክታበት ብኤችፒቪ ንከይልከፋ ድኣሉ ዝከላኸለሉ እምበር እቲ ቫይረስ ሓንሳብ ናብ ኣካላትን ምስ ኣተወ ከጥፍኦ ዓቕሚ የብሎን። ኣብ ዓምዲ ምን ሁና ውህናክ ደቂ በርሚንግሃም ዝኾኑ መናቱ ኣሕዋት ቤለን ጆን ቦድለርን ንዝሓለፉ 82 ዓመታት ብዘይምፍልላይ ኣብ ኩሉ ንጥፈት ብሓደ ከም ዝሓለፍዎ ተገሊጹ። ብሓንሳብ ይነብሩ፣ ብሓደ ይሰርሑ። እዚ ድማ ጸጋ ዕድመን ጥዕናን ከም ዝመጠወሎም የረድኡ። ወዲ 62 ዓመት ኣሜሪካዊ ዳን ሪያን ልዕሊ 113 ሊትሮ ደም በብእዋኑ ብወለንታዊ ልግስ ደም ብምምጣው ኣብ መዝገብ ጊነስ ቡክ ኦፍ ሪከርድስ ናይ ደቂ ተባዕትዮ ክሰፍር ከም ዝበቅዐ ተሓቢሩ። ቻይናዊ ነባሪ ከተማ ውሃን ንምንፍርፋር ከበሮ ዓይንን ምስኡ ዝተኣሳሰር ሕማቕ ብሂልን ንምውጋድ ኣብ ልዕሊ ዓይኑ ብዘካየዶ ጎነፅ ምምዝባል ረቲና ከም ዘሰዓበሉ ይግለጽ። ሓንቲ ብሪጠናዊት 800,000 ዶላር ንደቃን ደቂ ደቃን ገዲፋ ኣብ መእለይ ደማሙ ንዝነጥፍ ትካል ከም ዝመጠወት ተገሊጹ። ኣብ ዓምዲ ዝርዓ ወቅት ሳድ ኣብ ኤርትራ ብዝሓለፉ 5 ዓመታት ክስርሓሉ ዝፀንሐ ብቐንዱ ኣብ ተፈጥሮኣዊ ድኹዒ ኣድህቦ ዝገበረ ጥሙር ሕርሻዊ ንጥፈት ኣድማዕነት ከም ዝሃበ ተገሊጹ። ኣብ ዓምዲ ውሓታ ልጥፍል 4ይ ክፋል ዛንታ ሓደሰት ብሸክል ኣስቐር ስላዊ ፅፅዋይ ሚኪ ቀሪቦም ይርከቡ። ብድሆታት ብዘላቂ ሕርሻዊ ምዕባለ ኣብ ምስጋር ዝረጋገጹ ዘለዉ ዓወታት ጽቡቕ ተመክሮ ተቐሲምሎም ይርከብ። ኣብዚ መዳይ እዚ ተመክሮ ኤርትራ ብሰፍሐ ዞባ ኣብ ምቐን ሕርሻዊ ምዕባለ ውሕስነት መግቢ ኣብ ምርግጋጽ ናይ ነዊሕ ዝዓለሙ ውጥናት ብምቕያስ ብርእሰ ምርኮሳ ዘላቒ ሃገራዊ ግስጋስን ብምንጥጣፍ ዓበይቲ ዓወታት ክረጋገጹ ክኢሎም ይርከቡ። ጎኒ ጎኒ ተኸታተልቲ ክሊማውን ቁጠባውን ብድሆታት ኤርትራ ንሕርሻዊ ልምዓት ዝድርዑ ዓበይቲ ፕሮጀክትታት ምስፋሕ፣ ትሕቲ ቅርሲ ማይ ልምዓት መሬት ኣብ ምምላስ ሰፊሕ ስርዓተ መፍረ መግቢ ብምቕያስ መቐይሮታት ከም ዝተረጋገጹ ተገሊጹ ይርከብ። ኣብ ዓምዲ ስፖትላይት ቦታ ድርኺት ኩሉ መዳያዊ ዕቤታት ወዲ ሰብ ዝብል ኣርእስቲ ሰፊሩ ይርከብ። ኣብ ኤርትራ መፅንሒ ነፍሰ ጹራት ቅድሚ ሕርሲ ኣብ ድሕነት ኣደን ዕሸልን ዝፃወትኦ ተራ ተዳሲሱሎ። ኣብ ዓምዲ ካልቸር ኤንድ ኣርትስ ኣብ ኤርትራ ዝዝውተሩ መግብታትን ኪኖ መግብነት ዘለዎም ብርቂ ረቑሒታትን ዝገልጽ ትሕዝቶ ይፀንሓና። ኣብ ዓምዲ ኦፒንየን ባህሊ ንባብ ምስራጽ መጻኢ ሃገር ኣብ ምውሓስ ዘለዋ ኣበርክቶ ዝገልጽ ትሕዝቶ ንረክብ። ኣብ ዓምዲ ኪዩንዲኤ ኣብ ዞባ ዓንሰባ ብሓበራዊ ራእይ ብጉጅለ ዝተጠርነፉ ደቂ ኣንስትዮ መጽናዕቲ ኣብ ቦታ ስራሕ ምክያድ ንመንእስያት ኣብ ዘገድሱ ጉዳያት ምኽርን ማዕዳን ኣብ ምሃብ ከምኡ ድማ ኣብ ሕብረተሰባዊ ጉዳያት ኣብ ምብርካት ዝፃወትኦ ብዛዕባ ዘለዋ ተራ ምስ ሰለስተ ካብ ጠርነፍተን ዝተኻየደ ቃለ መጠይቕ ሰፊሩሎ። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብዚ ተፈጺሙሎ። ሰላም።

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ ሰሙናዊ ፍጻምታት ስፖርት ናይ ዝሓልፈ ሰሙን ናይ ውሽጡን ወፃእን ሒዝና ቀሪብና ኣለና። ንምክታልኩም ክትቅፅሉ ደጊምና ብክብሪ ንዕድም። ኤርትራዊ ኦሎምፒካዊ ቢንያም ግርባይ ምስ ክለቡ ኤንኤስኤን ብምዃን ዝሳተፎ ዘሎ ንመበል 113 ግዜ ዝካየድ ዘሎ ቱር ዲ ፍራንስ ትማሊ ሰንበት ብናይ ታሽዓ መድረኽ ውድድር ቀፂል ነይሩ ዝተረኽበ ውፅኢቱ ይስዕብ። ናይ ትማሊ መድረኽ ተቐዳድምቲ ካብ ማልሞር ተበጊሶም ኣብኡ ዘር ዝተዛዝምቲ 154.6 ኪሎ ሜትር ድማ ርሕቀ ዝነበራ ውድድር እዮም ኣካይዶም። ኣብዛ መድረኽ ኣብ መበል 41 ኪሎ ሜትር ተሰሪዓ ዝነበረት ነጥቢ ተውህብ ቅፅበታ ውድድር ኣብ ናይ ነጥቢ ንቀጠላ ማልያ ኣብ ዝባን ወዲዱ ዝወዳደር ዘሎ ዴንማርካዊ ተቐዳድማዊ ጀርመናዊት ክለብ ሊድል ትሬክ ማድስ ፒደርሰን ብዝፈፅማ መጥቃዕቲ ክዕወት እንከሎ ኦሎምፒካዊ ቢንያም ግርማይ ድማ ካልኣይ ኮይኑ ብምእታው 20 ነጥቢ ብምካብ ምስ ፒደርሰን ንዘለዎ ናይ ነጥቢ ፍልሊ ናብ 30 ከፅቦን ኣብ ሓፈሻዊ ናይ ነጥቢ ቅልስ ድማ ደረጁ ናብ ካልኣይ ኣበሪኽዎን እዩ። ብድሕር እዚ ከም ቫንደርፖል፣ ቶማስ ፒድኮክ፣ ጆሃንስ ቶቢያስ ሃላንድ ከምኡ ድማ ኣሌክስ ባውዲን ካልኦትን ዝርከቧ ኣስጋይቲ ጉጅለ መጥቃዕቲ ፈፂማ ብምውፃእ ሓደገኛ ጉጅለ ኣቆመት። ምስ ግዜ ድማ እዛ ጉጅለ ምስታት ስዕባ ዝነበረት ዓባይ ጉጅለ ዝነበራ ናይ ግዜ ፍልሊ ኣስፊሓቶ ጾታ ብከምዚ እናቐጸለ ብዝሕታ ብቅድሚት ብምዃን ንጾታት ቅል ዝነበረት ጉጅለ ምስ ግዜ ናብ 4 ተቐዳድምቲ ንኽጸሪ ናይ ቫንደርፖል መጥቃዕቲ ወሳነ ነይሩ። ከም ውፅኢቱ ድማ ቫንደርፖል ካብ ኣልፐሲን፣ ቶማስ ፒድኮክ ካብ ፔነሬሎ፣ ጆሃንሰን ቶቢያስ ሃላንድ ካብ ክለብ ኡኖ ኤክስ ሞቢሊቲ ከምኡ ድማ ኣሌክስ ባውዲን ካብ ኢኤፍ ኤዲኬሽን ኢዚፖስ እቶም ዝተረፉ ተቐዳድምቲ ኮይኖም ንጾታ ቕጽሉ። ኣብ መወዳእታ እዞም ተቐዳድምቲ ኣብ ዘካየድዋ ቅፅበታ ውድድር ሆላንዳዊ ቫንደርፖል ረቲዑ ክዕወት እንከሎ ዝተቀዳድማይ ንውድድሩ ኣብ ሰዓት 44.628 ኪሎ ሜትር እናረገፀ ብ3 ሰዓታት 27 ደቓይቕን 51 ካይታትን ብዝኾነ ግዜ ክዕወት እንከሎ ካልኣይ ጆሃንሰን ሃላንድ፣ ሳልሳይ ቶማስ ፒድኮክ፣ ራብዓይ ኣሌክስ ባውዲን ብምዃን ንውድድሮም ክዛዝሙ ከለዉ ዓባይ ጉጅለ ኣብ ዘካየቱ ቅፅበታ ውድድር ኢጣልያዊ ፊሊፖ ጋና ንማርስ ፒደርሰን ኣኸትሉ ብምዕዋት 50 ደረጃ ሒዙ። ኤርትራዊ ቢንያም ግርማይ ምስታን ናይ ሽኳ ተቐዳደምቲ ሓቒፋ 26 ደቓይቕን 55 ካይታትን ድሒራ ዝኣተወት ጉጅለ ኮይኑ ንውድድሩ መበል 171 ተርታሒዙ ፈጺሞም። ንናይ ሎሚ ዓመት ቱር ዲ ፍራንስ ብግዜ ዝመርሑ ዘሎ ተቐዳደማይ ስሎቬንያዊ ታደጅ ፖካቻር ክኸውን ከሎ እዚ ተቐዳደማይ ንውድድሩ ብ32 ሰዓታትን 17 ደቓይቕን 4 ካይታትን ብዝኾነ ግዜ እዩ ንብጫ ማልያ ኣብ ዝባኑ ወዲዩ ዝቕፅል ዘሎ። ካልኣይ ናይ ቲም ቪዝማ ዮናስ ቪንጌጋርድ 2 ደቕን 42 ካይታትን ድሒሩ፣ ሳልሳይ ድማ ወዲ ክለቡ ንፖካቻር ዝኾነ ሜክሲካዊ ኢሳቅ ዴልቴሮ ብ3 ደቕን 27 ካይታትን ዝኾነ ግዜ ተፈንቲቱ ይስዕቦ። ቢንያም ግርማይ ካብ መራሒ ብ1 ሰዓትን 59 ደቓይቕን 32 ካይታትን ድሒሩ ኣብ መበል 145 ተርታ ተቐሚጡሎ። ኣብ ናይ ነጥቢ ምስንውልከ ዴንማርካዊ ተቐዳድማይ ሊድል ትሬክ ማድስ ፒደርሰን ብ268 ነጥቢ ንቀጠላ ማልያ ኣብ ዝባኑ ዕሪፍዋ ዘሎ ክኸውን ኤርትራዊ ቢንያም ግርማይ ካብዚ ተቐዳድማይ ብ45 ነጥቢ ድሒሩ ማለት 223 ነጥቢ ብምካብ ኣብ ካልኣይ ደረጃ ኮይኑ ስዕቦ ዘሎ እዩ። ናይ ሱዳል ቲም ሜርሌር ድማ ሳልሳይ ደረጃ ሒዙ ይኽተሎም። ኣብ ናይ ዓቐበት ፖካቻር ብ28 ነጥቢ ኣንበሳ ዓቐብ ብምዃን ፃዕዳ ቀይሕ ነጠብጣብ ዘለዋ ማልያ ብዝባኑ ዕሪፉ ዝቕፅል ዘሎ ክኸውን ቪንጌጋርድን ሌኒ ማርቲነዝን ካልኣይን ሳልሳይን ደረጃታት ብምሓዝ ይኽተልዎ። ኣብ ናይ ብሉፅ መንስተይ ኢሳቅ ዴልቴሮ ብ32 ሰዓታትን 20 ደቓይቕን 31 ካሊታትን መራሒ ብምዃን ንጻዕዳ ማልያ ጌና ካብ ዝባኑ ኣሕሊፉ ኣይሃባ ዘሎ። ኹዋን ኣይዞን ፓል ሴክሳስን ድማ ብቐደም ተኸተል ዝስዕቦ ዘለዉ ተቐዳድምቲ እዮም። ብጋንታ ጀርመናዊቲ ክለብ ሊድል ትሬክ ናይ ሎም ዓመት ቱር ዲ ፍራንስ ብ96 ሰዓታትን 4 ደቓይቕን 41 ካሊታትን ብዝኾነ ግዜ እትቕልሶ ዘላ ክለብ ክትከውን ክለባት ዩኤኢ ቲም ቪዝማን ብቐደም ተኸተል ዝኽተላ ዘለዋ እየን። ንመበል 113 ግዜ ዝካየድ ዘሎ ቱር ዲ ፍራንስ 2026 ሎም ሶኒ ኣብ ዕረፍቲ ውዒሉ ጽባሕ ሰሉስ ብናይ 10 መድረኽ ውድድር ቀጺሉ ክውዕል እዩ።
1: The TV camera moves out the way. Bourdain checks over his shoulder. 690 meters of racing to go. And on the front is Van der Poel. Pidcock gets ready to strike.

0: In second place with this sprint, Van der Poel gets ready for a huge strike of power, and Bourdain just sits in the wheels. Johannessen gets ready. They can hear now the finish line commentator. It's looking like they're going to sprint it out. The peloton is hunting them down in the background. 3.5 hours of racing, and it comes down to this. Johannessen, little big deep breath. 300 meters of racing now to go. Pidcock has not decided to go. Bourdain is still on the back.
1: We just saw in the glance there, Pedersen and Michael Matthews at the front of that sprint. They're going really fast, and Matthew Van Der Poel goes.
0: Matthew Van Der Poel opens up the sprint. On his wheel is Johannessen. Pidcock looks like he hasn't got the legs to go. Matthew Van Der Poel with a massive turn of power, and he just outpowers them. Matthew Van Der Poel, his third stage win in the Tour.
2: ካብ ብዜና ብሽክለታ ከይወፃና ኤርትራውያን ፕሮፌሽናላት ተቀዳድምቲ ሄኖክ ሙሉ ብርሃን መርሃዊ ቅዱስ ዝሳትፎ ዘሎ ቱር ቂንግሃይ ሎሚ ሶኒ ብናይ ሳልሳይ መድረክ ውድድር ቀፂሉ ነይሩ። ሄኖክ ሙሉ ብርሃን ድማ ናይ መድረክ ዓወት ኣመዝጊቡ ጸብጻቡ ይስዕብ።
3: ኤርትራዊ ፕሮፌሽናል ተቀዳዳማይ ካዛክስታናዊት ክለብ ኣስታና ሄኖክ ሙሉ ብርሃን ሎም 13 ሓምላብ ዝተካየደ ሳልሳይ መድረክ ዙር ማግኒፊሰንት ቂንግሃይ ናይ መድረክ ዓወት ኣመዝጊቡ። ሳልሳይ መድረክ ናይ ዝውድድር 167.7 ኪሎ ሜትር ዝሸፈነ ክኸውን ከሎ ሄኖክ ኣብ መወዳእታ 300 ሜትሮ ዝፈፀሞ መጥቃዕቲ እዩ ነዚ ናይ መድረክ ዓወት በቂዑ። ሄኖክ ኣብ ሰዓት 47.21 ኪሎ ሜትር እናተሓንበበ ንውድድሩ ብ3 ሰዓታት 33 ደቓይቕን 8 ካይታትን እዩ ዛዚሞ። በዚ ዘመዝገቦ ዓወት ተሓጊዙ ሄኖክ ኣብ ናይ ግዜ ውድድር ካብ መራሒ ዘሎ ኤካዶራዊ ተቐዳድማይ ጆናታን ክለቨር ካሴዶ ብሓደ ካልእ ድሒሩ ኣብ ካልኣይ ደረጃ ደ ይብሎ። ብዘካዚ ምስ ስጳኛዊቲ ክለብ ቦርጎስ ዝፃወትን ሻምፒዮን ኣፍሪቃ 2025 ዝኾነ ኦሎምፒካዊ መርሃዊ ቅዱስ ኣብዚ መድረኽ መበል 48 ደረጃ ኣትዩ። ንመበል 25 ግዜ ዝካየድ ዘሎ ዙር ማግኒፊሰንት ቂንግሃይ 2026 8 መድረኻት የጠቓልል። ኣብ ቻይና ዝካየድ ዙር ማግኒፊሰንት ቂንግሃይ ኣብ ኣህጉሪ ኤስያ ካብ ዝካየዱ ውድድራት ብሽክለታ ብዕቤቱ ኣብ ቅድሚት ዝስራዕ እዩ።
2: ሻምፒዮን ሊግ ዞባ ማእከል ዓመተ ስፖርት 2025-2026 ትማል ሰንበት ኣብ ስታድዮም ኣስመራ ብልዑል ድምቀት ተዛዚሞም።
4: ፈደረሽን ኩዕሶ እግሪ ዞባ ማእከል ንልዕሊ 6 ወርሒ ዝወሰደ ሊግ ዞባ ማእከል ደቂ ተባዕትዮን ሊግ ደቂ ኣንስትዮን ከምኡ ድማ ቻምፒዮን ካልኣይ ዲቪዥን ማዕሪ ማዕሪ ዝተካየደ ውድድር ትማል ቀዳምን ሰንበትን ዕድማት ኣጋይሽና ፍቅር ስፖርት ናብ ዝተረኽብሉ ብወግዒ መጋረጁ ዓፂም። ኣብቲ ዕለት ዝተካየደ ውድድር ፈለማይ ደቂ ኣንስትዮ ሰዓት 11 ቅድሚ ቀትሪ ደንደን ምስ ኢንሹራንስን ተራኺበን። እፆታ ቅድሚ ምጅማሩ ደንደን ቻምፒዮን ምዃን ተረጋግፅን ከላም ኢንሹራንስ ድማ ካልኣይ ደረጃ መሓዛ ኣረጋጊፀ ኣትያም። እፀወታ ምስ ፈለመ ደንደን ኣብ ሻድቻይ ከምኡ ድማ 41 ደቂ ካብ ኣኽበረት ፍትውን ክብረት ሓይሊ ኣብን ዝረኽተን ሸቶታት 2 ባዶ መሪሓን ዕረፍቲ ወፀት። ኣብ ካልኣይ ብሪ ድማ ደንደን ኣብ ውድ ግዜ 9 ደቂ ብመንገዲ ሄርሞን እዮም ሸቶ ወሲኻም 3 ባዶ ተዓዊታ ድማ ንቻምፒዮንነታ መልክዕ ወሲኻ ትሉም።
5: ክለብ ደንደን ደቂ ኣንስትዮ ካብ ዝጅመር ክንብሎ ንኽእልና ልዕሊ 10 ዓመት ድኸውን ከይተደፈርና እቲ ሻምፒዮን ዓቂብናዮ ምፅናሕና ናይ ብሓቂ ፅቡቅ ዓወት እዩ። ተዋዳደርቲ ጋንታ ከም በዓል ኢንሹራንስ ሰገን ረኺብና ፅቡቅ ተዓዊትና ስቲል ተዓዊትና ንወስደልና እቲ ዋንጫ ኣይተደፈርናን ኣብቲ ሻምፒዮን። እዛ ናይ ሎም ዓንቲ ሻምፒዮን ዝተካየደት ናይ ብሓቂ ብዞባ ማእኸል እዚ ኩሉ ንጥፈታት ፅቡቅ እንዳካየደ ከሎ ኣብዛ ሎም ዓንቲ ውድድራት ግን ደቂ ኣንስትዮ ጓሲወን እዩ። ናይ ዋንጫ እናተካየደ ከሎ ናይ ደረጃ ልካ ከተፃወት ዓብ ጌጋ እዩ። ኣቀዲምና ሓቢርና ኢና ንና ከመሰልጠንቲ ሓቢርና ወላ ብሓለፍትና ተሓቢር እዩ። ንሕና ደንደን ኢንሹራንስ ክንፃወት ከለና ናይ ዋንጫ ወላ ቅድሚ ደቂ ተባዕት ይኮኑ እዩ። እዚ ናይ ቀይ ባሕርን ክሰን ዝነበረ ቅድሚ ክኮኑ ነይርዎ ንተዓዘብቲ ኣብ ደቂ ኣንስትዮና ከመይ ንሰርሕ ኣለና። እዚ ቁርብ ዞባ ማእኸል ኣብዚኣ ነቕፎም ኣብ ካል መደባት ብጣዕሚ ፅቡቅ እዩ ዝካየደ ሎ። ኣብዛ ናይ ሎም ዓንቲ ግን ወላ ኣነ ብፕራይቨት ሓቲት የመ ሕሰቡላ ኢለ የመ ኣይሓሰቡላን ሓለፍትና ተሓቲቶም እዮም። ደቂ ኣንስትዮ ዋንጫ እናተካየደ ሰዓት 11 እዩ ተኻይዱ ሰዓት 11 ብዘይ ሰባት ደቂ ኣንስትዮና ከመይ ኣለዋ እቲ ማዕርነት እናበልና እናገበርና ይኸልና ሕጂ ግን ብዙሕ ኣይተረኣየን። ኣብ ቅርብ ቅሬታ ናይ ዞባ ማእከል እምበር ኣብቲ ኣብ ዕለቶም ውድኦም ተካይዶኦም ገለ ብጣዕሚ ፅቡቅ ኣብዚኣ ግን ኣካይዳ ናይ ደቂ ኣንስትዮ ጓሲዮም ኣነ ናይ ዋንጫ እናተካየደ ናይ ደረጃ ከተፃወት እሱ ዓብዪ ከም ጌጋ ናተይ ስምዒት እዩ።
4: ቀፂለን ሰዓት 1 ኣዱሊስ ምሳ ኣስመራ ቢራያን ተጋጢመን። ኣዱሊስ ንኻኣይ ደረጃ እንተሰለጣም ተዓዊታ ክፅንሕ ስለ ዝነበረ ኣዝዩ ከቢድ ፆታ ይፅብያ ነይሩ። ኣብዚ ግጥም ኣብ ቀዳማይ እብረ ቢራ ብመ

0: ቀዳሚ ብሩር መዳልያን 1,000 ኣፋን ምስክር ወረቐትን ሳልሳይ ወልዳይ ዘርአ ማርያም ተሸላሚ ናሓስ መዳልያ 500 ኣፋን ምስክር ወረቐትን ራብዓይ ተኽሊት ወልደ ዮሃንስ ተሸላሚ ናሓስ መዳልያን ወረቐት ምስክርን ኮይኖም ዑታት ደቂ ኣንስትዮ ፓራ ዶዊልካ ዝፅወት ቀዳሚቲ ሰላማዊ ተስፋ ሚካኤል ተሸላሚት ወርቂ መዳልያን ዋንጫን 1,500 ኣፋን ምስክር ወረቐትን ካልእቲ ውህበት ሃይለ ተሸላሚት ብሩር መዳልያ ከምኡ እውን 1,000 ኣፋን ምስክር ወረቐት ሳልሰይቲ ታሪክ ተስፋ ሚካኤል ተሸላሚት ናሓስ መዳልያን 500 ኣፋን ምስክር ወረቐትን ራብዒቲ ናፅነት ኣስኳለ ተሸላሚት ናሓስ መዳልያን ምስክር ወረቐትን ኮይኖም ዑታት ትሕቲ 15 ዓመት ደቂ ተባዕትዮ እዞም ስዑብዮም ቀዳማይ ናኦድ ሰረቐ ካብ ዓንሰባ ተሸላሚ ወርቂ መዳልያን ዋንጫን 700 ኣፋን ምስክር ወረቐትን ካልኣይ እሰይ ኣዘዞም ካብ ማእከል ተሸላሚ ብሩር መዳልያ 500 ኣፋን ምስክር ወረቐትን ሳልሳይ ኣቤል ብርሃነ ካብ ማእከል ተሸላሚ ናሓስ መዳልያን 300 ኣፋን ምስክር ወረቐትን ራብዓይ ኣሕመድ መሓመድ ካብ ዞባ ዶባዊ ቅሒ ባሕሪ ተሸላሚ ናሓስ መዳልያን ምስክር ወረቐትን ኮይኖ ዑውታ ትሕቲ 15 ዓመት ደቂ ኣንስትዮ ዘንስዕበን ቀዳሚቲ ኣርያም መሓሪ ካብ ዞባ ዶባዊ ቅሒ ባሕሪ ተሸላሚት ወርቂ መዳልያን 700 ኣፋን ዋንጫን ምስክር ወረቐትን ካልአይቲ ኣርያም ሙሴ ካብ ዞባ ዓንሰባ ተሸላሚት ብሩር መዳልያን 500 ኣፋን ምስክር ወረቐትን ሳልሴቲ ዲማላት ኪዳነ ካብ ዞባ ዓንሰባ ተሸላሚት ናሓስ መዳልያን 300 ኣፋን ምስክር ወረቐትን ራብዒቲ ድባብ ዮናስ ካብ ማእከል ተሸላሚት ናሓስ መዳልያን ምስክር ወረቐትን ኮይነን ዑታት ኣብ ክል ዕድሚ 15 ክሳዕ 18 ደቂ ተባዕትዮ ቀዳማ ዮስያስ ሰሎሙን ካብ ዞባ ማእከል ተሸላሚ ወርቂ መዳልያን ዋንጫን 1,000 ኣፋን ምስክር ወረቐትን ካልኣይ ሴም ተስፋኣለም ካብ ማእከል ተሸላሚ ብሩር መዳልያን 750 ኣፋን ምስክር ወረቐትን ሳልሳይ ኣሚር ዑስማን ካብ ዞባ ሰሜናዊ ቅሒ ባሕሪ ተሸላሚ ናሓስ መዳልያ 500 ኣፋን ምስክር ወረቐትን ራብዓይ ውህበት ሃይለ ሚካኤል ካብ ዞባ ዓንሰባ ተሸላሚ ናሓስ መዳልያን ምስክር ወረቐትን ኣብ ዕውታት ክል ዕድሚ 15 ክሳዕ 18 ደቂ ኣንስትዮ ድማ ዘንስዕበን ቀዳሚቲ ሆሳና ምድሃኔ ካብ ዞባ ዓንሰባ ተሸላሚት ወርቂ መዳልያን ዋንጫን 1,000 ኣፋን ምስክር ወረቐትን ካልእቲ ሰፋ ኣድም ካብ ዞባ ዓንሰባ ተሸላሚት ብሩር መዳልያን 750 ኣፋን ምስክር ወረቐትን ሳልሴቲ ኣድያም ተስፋልን ካብ ዞባ ደቡብ ተሸላሚት ናሓስ መዳልያን 500 ኣፋን ምስክር ወረቐትን ራብዒቲ ፍትሓዊት ጉርጃ ካብ ዞባ ዶባዊ ቅሒ ባሕሪ ተሸላሚት ናሓስ መዳልያን ምስክር ወረቐትን ኮይኑን ዑታት ዕድመ 18 ዓመትን ልዕልዩን ደቂ ተባዕትዮ ቀዳማይ ሶፋንያስ ሳምሶም ካብ ዞባ ማእከል ተሸላሚ ወርቂ መዳልያ ዋንጫ 1,500 ኣፋን ምስክር ወረቐትን ካልኣይ ነባይ በረኸት ካብ ደንደን ተሸላሚ ብሩር መዳልያን 1,000 ኣፋን ምስክር ወረቐትን ሳልሳይ ሄርሞን ሚካኤል ካብ ደንደን ተሸላሚ ናሓስ መዳልያን 500 ኣፋን ምስክር ወረቐትን ራብዓይ ሙሴ ዘሚካኤል ካብ ላዕሎት ካላት ትምህርቲ ተሸላሚ ናሓስ መዳልያን ምስክር ወረቐትን ኮይኑ ዑታት ክል ዕድሚ 18 ልዕልዩን ደቂ ኣንስትዮ ቀዳሚቲ ሰልዮም ዓብለሎም ካብ ዞባ ማእከል ተሸላሚት ወርቂ መዳልያን ዋንጫን 1,500 ኣፋን ምስክር ወረቐትን ካልእቲ ሚለ ንጉሰ ካብ ዞባ ዓንሰባ ተሸላሚት ብሩር መዳልያን 1,000 ኣፋን ምስክር ወረቐትን ሳልሴቲ ሰልዮም ገብሩ ካብ ዞባ ማእከል ተሸላሚት ናሓስ መዳልያን 500 ኣፋን ምስክር ወረቐትን ራብዒቱ ድማ ፌሩዝ ሓረጎት ካብ ደንደን ሚስሪ ምክልኻል ተሸላሚት ናሓስ መዳልያን ምስክር ወረቐትን ብምዃን ንውድድረን ፈጺመን ዑታት ስፖርታውያን ኣብቲ ዕለት ካብ ዝተረኸቡ ዝተፈላለዩ ሓለፍቲ ሽልማቶም ተቐቢሎም ኣብ ትሕቲ ፅላል ሃገራዊ ማሕበር መንእስያትን ተምሃሮን ኤርትራ ጨንፈር ዞባ ማእከል ክካየድ ዝፀንሐ ውድድር ኩዕሶ እግሪ ሰራሕተኛታት ትካላት መንግስቲ ትማሊ ቀዳም ተዛዚሞም
1: ትካላት መንግስትን ሚኒስትርታትን ከካይድኦ ዝቐንያ ግጥማት ኩዕሶ እግሪ ብቐዳም ብወግዒ መጋረጅኡ ዓፅዩ ብምክንያት ፅምብልና ፅነት ኤርትራ ኣብ ትሕቲ ፅላል ሃማማት የዞባ ማእከል ተወዲቡ ንከባቢ 2 ወርሒ ዝተካየደ ግጥማት ኩዕሶ እግሪ ትካላት መንግስትን ሚኒስትርታትን ዕለት 11 ወርሒ 7 2026 ኣብ ንእሽተ ሽቸሮ ብወግዒ ተዛዚሙ ኣብቲ ኣጋጣሚ ተረኺቡ ሓላፊ ሃማማት የዞባ ማእከል ኣቶ ሳምሶም ክፍለ ኣብ ዘስምዖ ቃል ብመጀመርታ ዮሃና እንቋዕ ናብዚ መዛዘሚ ኣብቃዕና ድሕሪ ምባሉ ሃማማት የ ብኩሉ እንትኑ ብቑዕ መንእሰይ ምፍራይ ኮይኑ ዕማሙ እዚ ሎሚ ዝዛዘም ዘሎ ስፖርታዊ ውድድር ከዓ ሓደ ካብቲ ዕማም ናይ ሃማት እየ ምስ ምዃኑ ኣብዚ መደባት ክውን ንኸውን ዝተሳተፉ ኣካላት ኣመስጊኑ ኣብቲ መዓልቲ ፈለማ ንሜዳ ዝኣተዋ ንደረጃ ንምፍላጥ ሓይሊ ኤሌክትሪክ ኣንጻር ኤሪተል ገጢመን ኣብቲ ዋሕዲ ፈተንታት ዝተረኣየ ፀወታ ንዕረፍቲ ብዘይዝኾነ ሸቶ ባዶ ባዶ እየን ወፅየን ድሕር ዕረፍቲ ሓይሊ ኤሌክትሪክ ካብቲ ተቐይሩ ዝኣተወ ሮኒ ተፈሪ ኣብ መበል 91 ንደቕ ሸቶ ብምርካብ ሓደ ባዶ ተዓዊታ ወፅያ ቀፂለን ብደገፍተን ልዑል ደገፍ እናተገብረለን ንሜዳ ዝኣተዋ ኩባንያ ሓራት ኣንጻር ኩባንያ ህንፃባ ድመ ተፋጢጠን ኣብ ከምዚ ውድድር ቀዲማ ዓወት ሓፊሳ እትፈልጥ ሓራት ነቲ ፀወታ ብመንገዲ ሓለቓ ጋንታ ዝኾነ ኣማኒኤል ምስግናን ኣጥቃዓይ ቢላል ኑረዲን ኣቢላ ዕድል ብምብኻን ንፀወታ ሓዊ ክትዘርኣሉ ተራእያ ኩባንያ ህንፃባ ድማ ግብረ መልሲኒ ከተርኢ ድማ ብናይ ክንፊ ኣጥቃዓይ ሄኖ ካብቶም ዝጥቀሳ ፍተነታት ኣካይዳ ናይ ማእከል ተፀዋታይ ኩባንያ ሓራት ናይ እማና ካብ ናይ ኩርናዕ መስመር ዝቐልዓ ኩዕሶ እተደንቕ ሽቶ

መበል 30 ደቂቃ ኣመዝጊቡ ንጋንጡ ክትመርሕ ኣኽኣላ በዚ ከይተዳህለሉ ፀወቶም ዘካይዱ ዝነበሩ ተፃወቲ ባድመ ድማ ካብ ቅላዕ መቕፃዕቲ ተለኢኻ ዝመፀቶ ናይ ማእከል ኣካፋሊ ሚካኤል ገብረ መስቀል ብርእሱ ሃሪሙ ኣብ መበል 34 ደቂ ሽቶ ቀፂሩ ንጋንቱኡ እተመዓራሪ ንዕረፍቲ ሓደ ብሓደ ክትወፅእ ኣኽኣላ ድሕሪ ዕረፍቲ ዋላ እኳ ዕብላላ ናይ ኩባንያ ህንፃ ባድመ ዝተረአሉ እንተነበረ ሓልቓ ጋንታ ኩባንያ ሓራት ኣማኑኤል ምስግና ዝለኣኻ ኩዕሶ ተቐይሩ ዝኣተወ ኣጥቃዒ ሄኖክ ትኽል ኣብ መስመሩ ብምፅንሑ ኣብ መበል 81 ደቂ ሽቶ ብምዝጋ

0: ሰላም ከመይ ፀኒሕኹም ክቡራት ተኸታተልትና ዶክተራት ኣብ ስትድዮ ሰዓቱ ኣኺሉ መደብና ንጅምር ኣለና። ናይ ሎሚ ጋሻና ዶክተር ሊድ ሃብተ ገርግሽ ሓኪም ስኒ ኣብ ሃገራዊ መንግስቲ ሆስፒታል ሮታያ። ዶክተር ስለቲ ግዜ ከየመስግነኪ። ናይ ሎሚ ሒዝናዮ ቀሪብና ዘለና ኣርእስቲ ጥዕና ኣፍ ኣብ ግዜ ጥንሲ ዝብል እዩ ክኸውን። ዝኸበርኩም ተኸታተልትና ምናልባት ቅድሚ መደብና ምጅመርና እዚ ተላዒሉ ዘሎ ኣርእስቲ ጥዕና ኣፍ ኣብ ግዜ ጥንሲ ዝብል እዩ። ዶክተር ሊድያ ሓኪም ናይ ስኒያ፣ ስለዚ ነፍሰ ፁራት ኣብ ግዜ ጥንሰን ምስ ጥዕና ኣፍ ዝተኣሳሰር ክገብርኦ ዝግብአ ጥንቃቐ እንታይ ከም ዝኾን ክኸውን ከም ዝግባእ እያ ክትገልፀልና። ፀኒሕና ድሕሪ 20 ደቂቕ ወይ 30 ደቂቕ ኣቢልና ከዓ ናይ ቴሌፎን ዕድል ክንከፍት ኢና። ኣብዛ ርእስቲ ዘለኩም ሕቶታት ከተቕርቡ ከዓ ዕድል ክንከፍት ምኳንና ቀዲመ ክሕብር ደሊ። ዶክተር ዛርእስቲ ምስል ዓልክያ ጥዕና ኣፍ ኣብ ግዜ ጥንሲ ትብል ኣርእስቲ ኣብ ኣእምሮ ዝመፃለይ እንታይ እዩ? እቲ ዝበዝሕ እዋን ኣብ ግዜ ጥንሲ ቅድመ ጥንሲ ዝግበር ምምልላስ ናብ ሕክምና ከም ዘሎ ንፈልጥ ኢና። ኩሉ ሕክምናዊ ምርመራ ይግበር እዩ። ጥዕና ኣፍ ካ ምስኡ ኣካል ናይቲ ጥዕናዊ ምርመራ ክኸውን ከም ዝኽእል ዝእምት ወይ ዝምህር ትምህርቲ ስለዝኾነ ደስ ኢላትና ኢና ተቐቢልናያ ዘለና። ከም መፈለ መደብና ክኾነና እዚ ጥዕና ኣፍ ኣብ ግዜ ጥንሲ ዝበሃል ኣገዳስነቱ ማዕር ክንደይ እዩ? ዶክተር እስከ ብኣ ክንጅምር ብኸመይ ኸ ተርእስቲ መሪፅክ
1: መጀመርታ ቅድሚ እቲ ኣገዳስነት ጥዕና ኣፍ ኣብ ግዜ ጥንሲ ምእታውና ሓፈሻዊ

0: ርድኤት ክህሉ ጥዕና ኣፍ እንታይ ማለት እዩ? ጥዕና ኣፍ ዝበዝሒ ግዜ ብዛዕባ ጥዕና ኣስናን ጥራይ ዘተኮረ ክመስል ይኽእል እዩ፣ ግን ኣይኮነን። ጥዕና ኣፍ ማለት ብዛዕባ ጥዕና ኣስናን ግርፃን ስጋዊ ግርፃን ማለት እዩ። ከምኡ ውን ላዕለዋይን ታሕተዋይን ምንጋጋ፣ ከምኡውን ዓፅሚ ንስኒ ሓቂፉ ዝርከብ፣ ከምኡውን ጎረሮ መልሓስ ዘጠቃለለ እዩ። ሓደ ሰብ ኣብቲ ጥዕና ኣፉ ሽግር ምስ ዝህልዎ ኣብቲ መሰረታዊ ዝኾነ ነገር መግቢ ክበልዐ ከሎ ሽግር ይህሉ፣ ብግቡእ ክሰቲ ኣይክእልን፣ ብግቡእ መግቢ ከስተማቐር ኣይክእልን፣ ብግቡእ ምስ ሰባት ክዛረብ ኣይክእልን። ስለዚ እቲ ጥዕና ኣፍ ኣዝዩ መሰረታዊ ነገር እዩ ማለት እዩ። ሕጂ ሓደ ጥዕና ዘለዎ ኣፍ ካብ ጥዕና ዘይብሉ ኣፍ ብኸመይ ንፈልዮ ንዝብል ሕቶ ከዓ ጥዕና ንኣብነት በስና እንተጀሚርና ኣስናን ካብ ቡኽባኽ ናፃ ምስ ዝኾኑ፣ ካብ ቃንዛ ናፃ ምስ ዝኾኑ፣ እቲ ግርፃን እውን ሕብሩ ሃሳስ ሮዛ ኮይኑ ካብ መድመይቲ ካብ ምሕባጥ ናፃ ምስ ዝኸውን፣ ዱልዱል ዓፅሚ ዘይሓቐ ዓፅሚ ንዝህሉ፣ መልሓስ እውን ከምኡ ካብ ቁስልታት ናፃ ምስ ዝኸውን፣ ኮታ ብሓፈሻ ካብ ቃንዛ ዘይምችእነት ካብ ሕበጥ ወዲ ሕበጥ ናፃ ምስ ዝኸውን ጥዕና ዘለዎ ኣፍ ንብሎ ማለት እዩ። ሕጂ ብሓፈሻ ጥዕና ኣፍ መስትያት ናይ ሓፈሻዊ ጥዕናና እዩ። ሓደ ሰብ ሓፈሻዊ ኩነታት ጥዕና ጥዕኑ ኣብ ፅቡቅ ኩነታት ምዝህሉ ጥዕና ኣፉ ከዓ ኣብ ፅቡቅ ኩነታት ትህሉ ማለት እዩ። በንፃሩ ከዓ ኩነታት ጥዕና ሓፈሻዊ ኩነታት ጥዕና ኣብ ሕማቅ ኩነታት ምዝህሉ ከዓ ጥዕና ኣፉ ኣብ ሕማቅ ኩነታት ትህሉ ማለት እዩ። ስለዚ መስትያትና እዩ ማለት እዩ። እታ ዝበልካይ ሕቶ ጥዕና ኣፍ ኣብ ግዜ ጥንሲ ጥራይ ዘይኮነ ብፍላይ ኣብ ጓል ኣንስተይቲ ፍሉይ ኣተኩሮ ዝወሃቦ ጉዳይ እዩ። ሕጂ ምክንያቱ ካብ ግዜ ግርዝውና ጀሚራ ሓንቲ ጓል ኣንስተይቲ ግዜ ግርዝውና፣ ግዜ ፅግያት፣ ግዜ ጥንሲ፣ ግዜ ምጥባው፣ ከምኡውን ንፅፈ ፃግነ ንብሎ ወይ ሜኖፖዝ ማለት እዩ። ኣብዞም ግዜያት እዚኦም እታ ጓል ኣንስተይቲ ናይ ምቅያር ነዝዕታት ኣለዋ ብናይ ባህርያዊ ተፈጥሮ ማለት እዩ። ሕጂ እዞም ምቅያር ነዝዕታት ከዓ እናቶም ተር ኣለዎም ኣብ ጥዕና ኣፍ ማለት እዩ። ብፍሉይ ከዓ ኣብ ግዜ ጥንሲ ሓንቲ ጓል ኣንስተይቲ ጥዕና ኣፋ ግቡእ ኣድህቦ ክትህቦ ኣለዋ። ምክንያቱ ሓንቲ ጓል ኣንስተይቲ ንኣብነት ብዙሕ ዝበኽቡኸ ኣስናን እንተለዋ፣ ብዙሕ ቃንዛ ዝፈጥር ዘይምቹ ዝፈጥር ኣከባቢ እንተለዋ፣ እታ ጓል ኣንስተይቲ ብግቡእ መኣዛዊ ዝኾነ መግብታት ክትምገብ ኣይትኽእልን እያ። መግቢ ከዓ ሓደ እቲ መሰረታዊ ነገር እዩ ማለት እዩ። ምክንያቱ ትዕሸል ግቡእ ኣመጋግባ ክረክብ እንትኮይኑ ታደ ብግቡእ መኣዛዊ ዝኾነ መግብታት ክትበላዕ ኣለዋ ማለት እዩ። ካልእ እቲ ዓይነት ሂወት ሓንቲ ጓል ኣንስተይቲ ብዙሕ ቃንዛ ዝፈጥር ቃንዛ ዝፈጥር ኣስናን እንተለዋ እኩል ድቃስ ክትረክብ ኣይትኽእል እያ። ምክንያቱ ቃንዛ እንተሎ ቀጨውጨው እንተሎ እቲ ኳሊቲ ኦፍ ላይፍ ይቅየር እዩ ማለት እዩ። ብዓብኡ ከዓ ኣብ ጥዕና ዕሸል ጥልዋ ኣለዎ። ፔሪዶንታይትስ ንብሎ ሕማም ስንሎ እዚ ፔሪ ማለት ከባቢ ማለት እዩ። ኦዶንቶ ከዓ ስኒዩ ሕጂ ስንና ኣብ ስጋዊ ግርፃና ጥራይ ኣይኮነን ዝርከብ። እንታይ ዳ ንስንና ጠሚሮም ዘለዉ ኣካላት ኣለዉ፣ ዓፅሚ፣ ጅማት ወይ ፔሪዶንታል ሊጋመንት ንብሎ። እቲ ረክሲ ወይ እቲ ነድሪ ካብ ስጋዊ ግርፃን ናብዞም ጠመርቲ ኣካላት ምስ ዝሓልፍ ፔሪዶንታይትስ ንብሎም ማለት እዩ። ኣብታ ሳሴይቲ ስላይድ ጌርያ ዘለኹን ኣብነት ብዙሕ መፅናዕትታት ተኻይዶም እዮም ኣብ መንጎ ዝምድና ኣብ መንጎ ፔሪዶንታይትስን ኣብ መንጎ ኣሉታዊ ሳዕቤን ኣብ ትዕሸል ዘምፅኦ ማለት እዩ። ብዙሕ መፅናዕትታት ከም ዝተካየዱ ከዓኒ ሓንቲ ረክሲ ግርፃን ካብ ግርፃን ዝሓለፈ ወይ ፔሪዶንታይትስ ዘለዋ ጓል ኣንስተይቲ ምስትህሉ ኣብቶም ተወልዶም ውላዳት ኣሉታዊ ዝኾነ ሳዕቤን ኣለዎ ማለት እዩ። እዚ ከም ትሕቲ ሚዛን ዝኾነ ቆልዓ ይውለድ፣ ሕርሲ ኣብ ግቡእ ግዜኡ ካብ ዝመፅኻቅ እኒ ሕርሲ ቅድሚ ግዜኡ ዝሕረስ ሕርሲ ኣሎ፣ ካልእ እውን ፕሬክላምስያ ንብሎ ከዓ ልዑል ዝቐጥረ ኣብታ ጓል ኣንስተይቲ ማለት እዩ። ስለዚ ካብ ስኒ ሓሊፉ እውን ኣብ ትዕሸል ዝፈጥሮ ሓልክታት ክህሉ ከምዝኽእል ዝምድናታት ብዙሕ መፅናዕትታት ተካይዱ እዩ ማለት እዩ።
1: ሃራይ ዶክተር፣ ምናልባት ኣብ እዋን ጥንሲ ዝረኣዩ ፀገማት ጥዕና ኣፍ ከመይ ዝበሉ እዮም? ፍሉጣት ድዮም? ልሉያት ድዮም? እስከ ምናልባት መፅናዕቲ ገበርኩምዎ ወይ እንተዳኣሎ ኮይኑስ እንታይ ዓይነት ጥዕና ኣፍ እዮም ዘጋጥሙ ምስ ጥንሲ ዝምትእሳር ማለት እዩ?
0: ሕጂ ሓደ ክንፈልጦ ዘለና ነገር ሓንቲ ጓል ኣንስተይቲ ንፍጡር ስለዝኾነት ነድሪ ናይ ግርፃን ይህልዋ ማለት ኣይኮነን። ግን ነፍፁር ብምዃና ካብተ ነፍፁር ዘይኮነት ጓል ኣንስተይቲ ንዝያዳ ጥዕና ግርፃን ወይ ኣስናን ትፅሎ ማለት እዩ። እቶም ብብዝሒ ዝረኣዩ ሕጂ ሓደ ተቐዳማይ ነድሪ ግርፃን ማለት እዩ። ስንና ኣብ ግርፃንና እዩ ተሓቂፉ ዝርከብ። ስለዚ እቲ ግርፃን ይንድር ወይ ረክሲ ይገብር ማለት እዩ። ካብዚ ሓሊፉ ከዓ ካብ ግርፃን እቲ ነድሪ ወይ ረክሲ ካብ ነቶም ጠመርቲ ኣካላት ንብሎም ዓፅሚ ወይ ጅማት ፔሪዶንታል ሊጋመንት ማለት እዩ ንዖም ከዓ ናኦም ይቕፅል ማለት እዩ። ብፍላይ ካ እንትሕትነድሪ ግርፃን ብኣግኡ እንተዘይተሓኪሙ ምሳሳይ ካ ሕበጥ ኣብ ግርፂ ግርፃን ዝርአ ኣሎ ዚ ፓዮጆኒክ ግራኒሎማ ንብሎ ምቡኽባኽ ስኒ ኣዝዩ ዝውቱር ዝኾነ ዓይነት ሕማማስናን ድርቀት ኣፍ ኣብ ኣፍና ምረቕ ኣሎ። ኣብ ግዜ ጥንስ ግን ምስ ምቅያር ንፅዕታት ዝመፅእ ጠሊናቱ ክውሕድ ይጅምር ማለት እዩ። ካልእ ምቡሕጓግ ስኒ ስነቡሕጓግ ጅምር ምክንያቱ ቀጨውጨዊ ዝሕማም ንኮ ንብሎ ዓይነት ሕማም ኣሎ። ምስኡ ዝመፅእ ዕግርግር ኣሎ። እቲ ዕግርግር ከዓ ዝበዝሒ ግዜ ካብ ከስዕ ዝመፅእ ኣሴት ዝኾነ ትሕዝቶ ዘለዎ እዩ። ስለዚ ከዓ ንስና ኣሉታ ዝኾኑ ሳዕብን ኣለዎ። ካልእ ቁስልታት ኣፍ ማለት እዩ። እዚኦም ብብዝሒ ግዜ ዝረኣዩ ገለ ካብቶም ፀገማት እዮም።
1: ምናልባት እቶም ጠንቅታት ተኸቢ ክኸውን ክእሉ ጥነብ ሰፀር ስለዝኾነ ድዩ ዋላ
0: ሕጂ በይኑ ዝበዝሒ ግዜ ትሰምዑ ኢኻ ነፍሰፆ ምስ ኮንኩ ወይ ኣደ ቆልዓ ምስ ኮንኩ ስነይ ክባላሶ ጀሚሩ ዝብል ዘረባታት ብዙሕ ትሰምዕ እንዲኻ። ግን ጥቐንዲ እቲ ቅዲ ናይ ሂወት ኣብ ግዜ ጥንሲ ይቕይር። መጀመርታ እቲ ሓደ ኩነታት ጥዕና ኣፍ ናይታ ጓል ኣንስተይቲ ኣሎ። ቅድሚ ጥንሲ ምእታዋታ ጓል ኣንስተይቲ ዝነበራ ኩነታት ኣስናን ንኣብነት ብዙሕ ዝቦኽቡኸ ኣስናን እንተለዋ ብዙሕ እቲ ግርፃና ዝነደረ ዝቀይሕ ዝደሚ ዓይነት ከምዚ ዓይነት ኩነታት ጥዕና ኣፍ እንተለዋታ ጓል ኣንስተይቲ ጥንሱ እውን ባዕሉ ናቱ ዝፈጥሮ ቁርቲ ቅልውላው ኣሎ። ንኣብነት ንዝዕታት ኣሎ፣ ከምኡውን ምስኡ ዝመፅእ ምቅያር ናይ ጠባያት ኣሎ። ስለዚ ነቲ ኩነታት የጋዶ ማለት እዩ። ካልእ ምቅያር ናይ ነዝዕታት ወይ ሆርሞንስ ንብሎም ኣብ ግዜ ጥንሲ ዝፍጠሩ ነዝዕታት ኣለው፣ ከም በዓል ፕሮጀስትሮን ኤስትሮጅን ንብሎም እዚኦም ነዝዕታት እዚኦም ብዕጥፍታት እዮም ዝውስኹ ኣብ ግዜ ጥንሲ። እዚኦም ከዓ እናቶም ዝፈጥርዎ ተራሎ ብቲ ጥዕና ኣፍ ማለት እዩ። ካልእ ዝሕማም ንኮ ዝበልናዮ ከዓ ቀፃሊ ቀጨውጮ ንኮ ንኮ ዘምልሳን ደቂ ኣንስትዮ ብፍላይ ከዓ ንገለገለ እየን ስጋብ ሸዓተ ወርሒ ዘምልሰን ደቂ ኣንስትዮ ኣሎ። እቲ ዝወፅእ ተምላስ ናይ ኣሴት ትሕሶ ስለ ዘለዎ ንስንና ኣሉታዊ ሳዕቤና ኣለዎ ማለት እዩ። ካልእ ተፀዋርነት ኢሚኒቲ ንብሎ ማለት እዩ። ኣብ ግዜ ጥንሲ ተፀዋርነት ብኡ መጠን እንደጎደለ ስለ ዝኸይድ ኣብ ዝኾነ ግዜ ከዓ ዝኾነ ነብስና ብደገ ዝመፅእ ዝኾነ ዘጥቅዕ ነገር ወይ ዝጎድእ ነገር እንተሎ ግብረ መልሲ ይህብ እዩ። ኣብ ግዜ ጥንስኻ ብመጠኑ ወይ ዝመፅእ ግብረ መልሲ ይቕየር ወይ ከዓ ይደክምሙ። ስለዚ ዋላ ኣዝዩ ውሕድ እንከለዋ እቲ ፀፀር ስኒ ኣዝዩ ውሕድ እንከሎ እቲ ዝመፅእ ግብረ መልሲ ግን ዝተጋነነ ይኾን ማለት እዩ። ካልእ እቲ ቅዲ ህይወት ቃሕቃሕ ኢልኒ ኢልካ ብብዝሒ ዝብላዕ መግብታት ኣሎ። እዚ መግብታት እዚ ብዙሕ ብብዝሒ ሽኮር እንተለዎ ካልእ እቲ መጋግባ ስሩዕ እንተ ነይሩ ንኣብነት ቅድሚ ጥንሲ ቀደ ንኮ ፋዱስ ምሸት። ኣብ ግዜ ጥንሲ ግን ዋላ ግዜ ሕርሲ ለይተሲ ኢኻ ምብላዕ ኣሎ። እቲ ኣመጋግባ ስሩዕ ኣይከውን እዩ። እቲ ዝግበር ሕጂ ቅዲ ናይ ሂወት ነቲ ኣብ ጥዕና ኣፍ ተራ ኣለዎ ማለት እዩ። ብኣሉታ ይፀልዎ
1: እስከ ምናልባት በብሓደ ክንሪአን ብኣብነት እውን እንዳሰኒ ስእሊ ቀሪብ ክልና ስለ ዘለኺ ብነድሪ ግርፃን ኢል ክጀሚር ክለኸ ኩለን ሓለፍለፍ ክንብለን
0: እጂ ነድሪ ግርፃን እዚ ብቋንቋ እንግሊዝኛ ፕሬግነንሲ ጅንጃቫይትስ ንብሎ እቲ ነድሪ እቲ ግርፃን ክንድር ከሎ ወይ ክረክስ ከሎ ማለት እዩ። ሕጂ ኣብታ ስእሊ ገርያ ዘለኹ ጥዑይ ግርፃን ሃሳስ ሮዛ ሕብሪ እዩ ዘለዎ። ዝነደረ ግርፃን ወይ ረክሲ ዘለዎ ግርፃን ግን ቀይሕ ይኸውን ይሓብጥ፣ ከምኡውን መድመይ ትገብር ማለት እዩ። ሕጂ ዝበዝሕ ግዜ ሓንቲ ጓል ኣንስተይቲ ነድሪ ናይ ግርፃን ንጥንስቲ ስለዝኾነት ነድሪ ናይ ግርፃን የጋጥማ ማለት ኣይኮነን። ግን ምስቲ ዘለዉ ናይ ምቅያር ነዝዕታትን ተሸለልትነትን ንነድሪ ግርፃን ዝያዳ ዝተቓልዐ ትኸውን ማለት እዩ። ካልእ ኣብ ብዙሕ ጌጋ ዝፍጠር ሕጂ ብራሽ ክገብራ ከለዋ መድመይቲ ምስ ዝገብረለን ካብ ክድናብ ሓኪም ስኒ ዝመጣ መድመይቲ ስለ ዝገብረለ የቋርፅዎ ማለት እዩ። ስለዚ እቲ ደረጃ ናብ ዝበእሰ ደረጃ ይምዕብል ማለት እዩ። ከምቲ ጠቂስዮ ዘለኹ ከምቲ ንሪኦ ዘለና ግርፃን ምስቲ ስኒ ስጥም ክብል እዩ ዝግብኦ። ካልእ ኣይሓብጥን እዩ ኣይቀይሕን እዩ። እዚ ግን ኩሉ ምልክታት ናይ ነድሪ ግርፃን ማለት እዩ። ቀይሕ ይኸውን ይሓብጥ መድመይቲ ይህልዎ። ናይዚ ሕክምና እዚ ከዓኒ ናብ ሓኪም ስኒ መፂኻ ብግቡእ ምሕፃብ ማለት እዩ። ምሕፃብ ክንብል ከለና ሕጂ ብብራሽን ኮልጌትን ዘይኮነ ብማሽን ስኬሊን ንብሎ መስርሕ ኣለዎ ኣብ ሕክምና ስኒ። ብኡ ትሕፀብ ኣለዋ ተጓል ኣንስተይቲ ጠንቂ ዘሎ ጠንቂ ኮይኑ ዘሎ ፀፀር ስኒ ክእለ ኣለዎ ማለት
1: እዩ።
0: ብካልኣይ ደረጃ ሕጂ እቲ ፕሬግነንሲ ጅንጃቫይትስ ወይ ነድሪ ናይ ግርፃን እንተዘይተሓኪሙ ብኣግኡ ናበይ ዝምዕብል ናብ ፔሪዶንታይትስ ንብሎ ሕጂ ግርፃና ኣለዎ ስጋዊ ግርፃና ኣለዎ ንስና ሓቂፍዎ ዝርከብ ካልእ ንስና ደጊፎም ዘለዎ ኣካላት ካኣለዉ ኣብ ቦትኡ ምእንቲ ክህሉ ዓፅሚ ከም ዝበልና ዓንቶ እዩ ማለት እዩ። ከምኡውን እቶም ጠመርቲ ኣካላት ፔሪዶንታል ሊጋመንት ንብሎም ኣለዉ። ሕጂ ትረክሲ ካብቲ ስጋዊ ግርፃን ሓሊፉ ናብዞም ጠመርቲ ኣካላት ምስዝኸይድ ፔሪዶንታይትስ ንብሎም ሕጂ እቲ ምልክታት ናይዚ ከምቲ ዓንቶ ወይ ጠቂስናዮ ዝነበርና እቲ ምቕያሕ ምሕባጥ መድመይቲ ካብቲ ዝነበሮ ይገድድ ማለት እዩ። ካልእ እቲ ኣፍ ሕማሽ እቲ ክገብር ይጅምር፣ ከምኡውን እቲ ግርፃን ክስብሰብ ይጅምር። እቲ ምስብሳብ ከዓ ኣብ ግርፃን ጥራይ ዘይኮነ እቲ ዓፅሚ ነቲ ስኒ ሓቂፍዎ ዘሎ ከዓ ምስ ረክሲ ምስ ምንዳር ክሓቅቕ ይጅምር እሞ ስኒ ዝሕዞ ይስን። ስለዚ ንቕናቕ ክብል ይጅምር ማለት እዩ። ኣብቲ ስእሊ ገይረዮ ከም ዘለኹ ተቐዳሚ እቲ ስእሊ ጥዕቲ ጥዑይ ዝኾነ ግርፃን እዩ፣ ሃሳስሮዝ ኣለዎ ግርፃን ምስ ስኒ ሰጢሙሎ። ኣብቲ ካልኢት ስእሊ ኣብ ታሕተዋይ ምንጋጋ ቁብቲ ክቀይሕ ጀሚሩ ኣሎ፣ እቲ ግርፃን ክንድር ጀሚሩ ኣሎ ማለት እዩ። ኣብታ ሳሰይቲ ሞደሬት ትብል ፅሑፍ ዘለዋ ድማ ግርፃን ቁብቲ ክስብሰብ ይጅምር ኣሎ። ስለቲ ሱር ናይ ስኒ ብስጋዊ ግርፃን ክሽፈን ዝግብኦ ድማ ይቕልቀ ኣለዎ ቁርብተይ ማለት እዩ። ኣብታ ረብዒት ደረጃ ድማ እቲ ስኒ ዝነዋሕ ክመስል ይኽእል እዩ፣ ግን እንታይ እዩ እቲ ሓቂፍዎ ዘሎ ኣካል ዓፅሚ ወይ ስጋ ይስብሰብ ስለ ዘሎ ዝሕዞ ሲኢኑ እቲ ስኒ ንቕንቕ እብል ኣሎ ማለት እዩ። ስለዚ ናይዚ ሕክምና ልክዕ ከምቲ ኣልናዮ ፅናሕና ምሕፃብ ስኒ ኮይኑ፣ ግን እቶም ኣመና ንቕንቕ ዝበሉ ኣስናን ክዕቀቡ ዘይክእሉ ምስ ዳዶም ማለት እዩ። ናይ ፀረ ተህዋስያን መድሃኒት ዘድልያ እንተኮይኑ ተጓል ኣንስተይቲ ከዓ ትወስድ ማለት እዩ ናብ ሕክምና ስኒ መፅያ። ከምቲ ዓንቶይ ዝጠቐስናዮ ከዓኒ ብዙሕ መፅናዕትታት ተካይዶም ፔሪዶንታይትስ ዘለዎን ደቂ ኣንስትዮ ነብሰ ፁራት ደቂ ኣንስትዮ ካብ ስኒ ወፂኡ ካብ ስኒ ወፃኢ ብዙሕ ዝፈጥሮ ሓልክታት ኣለዎ። እዚ ከዓ ዝኾነ ሚዛን ይውለድ ቆልዓ ግዜ ቅድሚ ምእካሉ ከዓ የሕርሰስ ማለት እዩ። ካልእ ፕሬክላምስያ ልዑል ዝቐጥረ ኣብ ታጓል ኣንስተይቲ እውን ከምፅእ ይኽእል እዩ። እዚ ቁርተይ ከመይ ዝብል ሕቶታት ክመፅእ ይኽእል እዩ። እዚ ረክስታት እንድዩ እዞም ረክስታት ዘምፅኡ ባክቴሪያ ከዓ በቲ ስርዓት ዝረድም ገይሮም በቲ መድሓኒቲ ገይሮም ናብታ ማህፀን ጓል ኣንስተይቲ ኮይኖም እዚኦም ሓልክታት እዚኦም ከምፅኡ ይኽእሉ እዮም።
1: ፅቡቅ። ከም ሳልሳይ ቀሪብክዮ ዘለኺ ሕበጣ ብግርፃን እዩ። እንታይ ትጠንቅታት ከመይ ጌርካ ይፍወስ?
0: ሕበጥ ኣብ ግርፃን ሕጂ ሓደት መቀያር ናይ ንዝዕታት ተራ ኣለዎ ኢልና ኢና። ብዘይ ንስኻት እዚ ኩነታት ጥዕና ናይ ተኣፍ ነታ ጓል ኣንስተይቲ ማለት እዩ ኣዝዩ ውሕድ ዋላ ፀፀር ስንን ከለዋ እቲ ዝመፅእ ግብረ መልሲ ግን ብዙሕ ይኸውን። ካልእ ማህረምቲ ኣዝዩ ብራሽ ክንገብር ከለና ሓይሊ ንድሕር ንጥቀም ኮይና ብብዝሒ እቲ ግርፃና ይቁጣዕሞ ይንድር ማለት እዩ። ስለዚ ምስኡ ዝመፅእ ግብረ መልሲ እዩ ዝሓብጥ ማለት እዩ። ሕጂ በዚ ግዜ ከምዚ ዓይነት ሕበጥ ክረአ ከሎ ኣብ ሕብረተሰብና ዋላ ሰብ ምስ ሕማም ወይ መንሽሮ ከተሓዞ ይኽእል እዩ። እዚ ግን ከምዘይኮነ ምስ ፅንሲ ዝመፅእ ምቅያር ናይ ነፅዕታት ዝመፅእ ሽግር ምዃኑ ፕላስ ኩነታት ጥዕና ናይ ተጓላ ስተይት ካ ማለት እዩ። ሕጂ ድሕሪ ሕርሲ ዝበዝሕ ግዜ ይጠፊ እዩ። እዚ ብፍላይ ድሕሪ ደቂቕ ኮይኑ ኣንእሽተይን ኮይኑ ድሕሪ ሕርሲ ይጠፊ እዩ። ኣመን ዓብ ምስ ኸውን ተጓል ኣንስተይቲ ብዙሕ ምስ ሸግራ ንኣብነት ክትነክስ ኣይትኽእል ክትበላዕ ኣይትኽእል። ምክንያቱ ኣብታ ስእሊ ንኣብነት እንተርኢና ተቐዳሚቲ ሕበጥ ጀሚራ ዘላ ኣብ 6 ወርሒ እንከላ ተጓል ኣንስተይቲ እዩ ጀሚሩ። ድሓር 7ይ ወርሒ ሻምናይ ታሽዓይ እንደበለ ኣብ መወዳእታ ግዜ ሕርሳ ሕጂ ስጋብ ምንካስ ኣሸጊርዋ ኣሎ። ሕጂ ምስ ምንካስ ምብላዕ ነታ ጓል ኣንስተይቲ እንድሕር ዘሸግራ ኮይኑ ናብ ሕክምና ስኒ መፅያ መጥባሕቲ ክገብረሉ ይኽእል እዩ። ልክዕ ከም ናይ ምስታድ ስኒ ንገብሮ መደንዘዝ ጌርና መደንዘዝ ጌርካ መጥባሕቲ ክግበር ይኽእል እዩ ማለት እዩ። ዝበዝሕ ግዜ ግን ኣዝዩ ደቂቕ እንተኮይኑ ደ ይሸግረ እንተኮይኑ ድሕሪ ሕርሲ ተመራፂ ኸውን መጥባሕቲ ምግባር። ካልእ ምብሕጓግ ስኒ ክብሕጎግ እንከሎ ማለት እዩ። ዝበዝሕ ግዜ ኣብ ሕማም ንኮ ዘለዎን ደቂ ኣንስትዮ ሞርኒንግ ሲክነስ ዓንቲወይ ጠቂሶዮ ነረ ወይ ሃይፐርሜንስስ ግራቪዳርዮም ንብሉካ ኣዝዩ ንመዓልቲ ብዙሕ ሻዕ ኣጨውጨው ኢሎሞ የምልሳ ማለት እዩ ደቂ ኣንስትዮ። ገለገለ ደቂ ኣንስትዮ ነዊሕ ዝኸደ ክኸውን ይኽእል እዩ። እዚ ካብ ከስዐ ዝመፅእ ትሕሶ እዩ ዘለዎ ኣሲድ ዝኾነ ትሕሶ ማለት እዩ። ሕጂ እዚ ንስና ይብሕጉጎ እዩ ነቲ መስትያት ናይ ስንና ፎክስ ከም ዝክገብሮ ይኸውን ንገብሮ ሶፍት ከም ዝኸውን ይገብሮ ማለት እዩ። ካልእ ኣመጋግባ ብብዝሒ ኣሲድ ዘለዎም ዓይነት መግብታት ቃሕ ክብለ ይኽእል እዩ። ኮካ ብሓፈሻ ሶዳስ ማለት እዩ ኣሲድ ዘለዎም ፈሰስቲ ከምኡውን ለሚን ኣራንሺ ኮታ ብሓፈሻ ኣሲድ ዝበዝሖም ዓይነት መግብታት ብዝተኻለ መጠን ገደብ ክግበረሉ ኣለዎ ማለት እዩ። ምክንያቱ ኣብቲ ስንና ኣሉታዊ ዝኾነ ሳዕቤን ኣለዎ። ናይዚ ሕክምና ሕጂ ዝበዝሒ ግዜ ብውሽጢ እንድዩ ዝኸውን ናቱ ፅልዋ ምክንያቱ ዕግርግር ክብለካ ከሎ ብውሽጢ እዩ ዝመፅእ። ስለዚ እቲ ናብ መልሓስ ገፁ ዝቐረበ ክፋል ናይ ስንና ንሱ እዩ ዝያዳ ዝጥቃዕ። ናብቲ ግዳማዊ ሽፋን ናይ ስንና እውን የጥቅዖ እዩ። ናይዚ ሕክምና ከዓ ብዝተኻለ መጠን እቶም ጠንቅታት ዝኾኑ ምውጋድ ናብ ሕክምና ስኒ መፅእ ከዓ ክትምላእ ማለት እዩ።
1: ፅቡቅ። ድሕሪ መቦኽባኽ ስኒ ቀሪብ ክለኽ መስለኒ
0: መቦኽባኽ ስኒ እዚ ተኣዝዩ ዝውትር ዝኾነ ሕማም ናይ ስኒ ማለት እዩ። መቦኽባኽ ስኒ እቲ ምቅያር ነዝዕታት ኣብ ግዜ ጥንሲ ዝፍፀም ነቶም ንምቡኽባኽ ስኒ ዘምፅኡ ዓይነት ባክቴርያ ዝያዳ ፅቡቕ ዝኾነ ኣከባቢ እዩ ዝፈጥረሎ። ምክንያቱ እቶም ኣብ ኣፍና ዘለዎ ባክቴርያ ስፔሻሊ ስትሮፕቶኮከስ ሙታነስ ንብሎ ዓይነት ባክቴርያ ነቲ ንምገቦ ምግቢ ንዕኡ ተጠቂሙ ኣሲድ እዮም ዝፈጥሩ። ሕጂ ብሰንኪ ምቅያር ነዝዕታት ዝመፅእ ለውጥታት ከዓኒ እቶም ንምቡኽባኽ ስኒ ሓላፍነት ዘለዎም ባክቴርያ ዝያዳ ይበዝሑ። ካልእ ተገዳስነት ኣብ ግዜ ጥንስን ሕርስን ካብኡ ናብኡ ተገዳስነት ይጎድል እዩ። ንኮን ምሸትን ታብራሽ ብዙሕ ግዜ ትወስድ እንተዘይኮነት እቲ ተገዳስነትን ካብኡ ናብኡ ዝያዳ እታ ጓል ኣንስተይቲ ኣድህቦኣ ኣብ ጥንሳ ወይ ኣብ ቆልዓ ጥራይ ዝኸውን ብኡ መጠንካ እቲ ስኒ ክባላሾ ይጅምር ማለት እዩ። ብራሽ ኣይግበሮን እዩ። ሳሳይ ኣመጋግባ ዓብ ተራእዩ ዘለዎ። ምክንያቱ ኣውላብ ኣብ ስና ዘይኮነ ሓደ ስና ልክዕ ከም ዓፅምና ብግቡእ ክህነፅ እንተኮይኑ ቫይታሚን ዲ ኣዝዩ ኣገዳሲ እዩ። ቫይታሚን ዲ ንካልሲየምን ፎስፈረስን ዝበሃሉ ማዕድናት ብግቡእ ክመፆ ይሕግዝ እዩ። ትግቡእ ኣመጋግባ ትገብሮ ተጓል ኣንስተይቲ ሕጂ ንኩነታት ጥዕና ኣፋ ጥራይ ዘይኮነ ዝፀሉ ወላ ብሕጂ ዝመፅእ ጥዕና ኣሸል ኣብ ኩነታት ጥዕና ኣስናኑ ማለት እዩ። ዝበዝሒ ግዜ እዚ ኣብ 6-7 ወርሒ ዝበቁል ስኒ ፀባ ስኒ ንብሎ ሽዑ ዝበቁል ከስለና ይኽእል እዩ። እንተኾነ ግን ጌና ታ ጓል ኣንስተይቲ ነፍሶ ጦር ከላ ኣብ 3-4 ወርሒ እዩ ክስራሕ ዝጅምር። ሕጂ ታ ጓል ኣንስተይቲ ዝተመጣጠነ ምግቢ እንድሕር ብግቡእ ዘይትበልዐ ኮይና ዋሕዲ ቫይታሚን ዲ ዘለዎ ዓይነት ምግብታት ትወስድ እንተኮይና እቲ ዓፅምና ወይ ትስና ብግቡእ ኣይህነፅን እሞ ፎክ ይዝኸውን ሓደ ካብ ሕጂ ኢናመል ሃይፖፕላዥያ ንብሎ እቲ ስኒ ፎክ ይዝኸውን ንምቡኽባኽ ስኒካ ዝያዳ ዝተቃልዐ ይኸውን ማለት እዩ። ካልእ ዝበዝሒ ግዜ ጓል ኣንስተይቲ ነፍሶ ጦር ወይ እንድሕር ተጥቡ ኮይና እቲ ነብስና ዝጠልቦ ዓቐን ካልሲዩም ይበዝሕ እዩ። ስለዚ ኣብ ግዜ ጥንስን ሕርስን እውን ዝተመጣጠነ ምግቢ ኣብ ኩሉ ኣተኪራ ክትበልዕ ንዝያዳ ህንፀት ናይ ኣስናና ዓፅማ ድማ ብግቡእ ካልሲዩም ዘለዎ ምግብታት ክትወስድ በዚ ኣጋጣሚ ይላቦ ማለት እዩ።
1: ራይ ክቡራት ተኸታተልትና ኣልዒልና ዘለና ዛዕባ ጥዕና ኣፍ ኣብ ግዜ ጥንሲ ዝብል እዩ። ኣብዚ ኣርእስቲ እዚ ዶክተር ኣልዒላቶ ኣብ ዘላ ኣርእስቲ ዘለኩም ሕቶታት ንክትቀርቡ ካብዚ ሕጂ ግዜ እትል ክነቢና ብቁፅ ቴሌፎናትና 12-24-54 ወይ ድማ 12-24-74 ብምድዋል ብቐጥታ ኣብ መደብ ዶክተራት ኣብ ስድዮ ክትሳተፉ ከም ትኽእሉ ንሕብር። ደጊመ ቁፅ ቴሌፎናትና 12-24-54 ወይ ድማ 12-24-74 እዩ ኣርእስትና ማለት እዩ። ሕራይ ዶክተር ካብዚ ቀፂልና ብዛዕባ ናይ ድርቀት ኣፍ እውን ክንርኢ ኢና። ድርቀት ኣፍ ክንብል ከለና ከመይ ማለት እዩ? ስለምንታይ ዘጋጥም? እንታይ ምልክታት እዩ ዘለዎ? ብከመይ ከ ክንከነካልክሎ ንክእል? ኣብ ግዜ ጥንሲ ክትገልፅለይ ማለት እዩ።
0: እሺ፣ ድርቀት ኣፍ ክንብል ከለና ከዓኒ ኣፍና ጠል ኣለዎ ማይ ኣለዎ ምሽ ምቅያር ነዝዕታት ግን ክደርቕ ይጅምር ወይ ክነቅፅ ይጅምር ማለት እዩ። ሕጂ ኣፍና ምራቕ ናይ ኣፍናስ ብዙሕ ጥቕሚ እዩ ዘለዎ ኣብ ኣፍና። ሓደ ካብኡ ምሕማቕ ምግቢ ንምሕቃቕ ምግቢ ይሕግዘና። ከምኡ ውን ልክዕ ከም ማይ ኮይኑ ንስናና ይሓፅቦ ማለት እዩ። ነቲ ኣፍኒ ተረፍ መረፍ ምግቢ ድዩ ንኣስናና ይሓፅበልና። ካብ ምቡኽባኽ ስኒካ ይከላኸለና። ምክንያቱ ኣዝዮም ዘገዱስ ማዕድናት ካብ ምቡኽባኽ ስኒ ክከላኸሉና ዝኽእሉ ከም በዓል ካልሽዮም ፍሎራይድ ድዩ ስለ ዘለዎ። ካልእ ንኣፍካ ጠሊ ይህብ ንኸይነቅፅ ዝነቐፀ ኣፍ እንተኮይኑ ዝኾነ ረክስታት ዝተቃልዐ እዩ። እንተኾይነ ግን ድሕሪ ጠል ኣለዎ ረክስታት ቁስልታት ከጋጥመሉ ዝኽእል ኣኽእሎ ውሕድ እዩ። ንኣሲድ ከዓ የቃጥነልና። ምክንያቱ እቶም ንምቡኽባኽ ስኒ ሓላፍነት ዘለዎም ዓይነት ባክቴርያ ኣሲድ ምፍጣር እዮም ምቡኽባኽ ስኒ ዝምስርቱ። እዚ ግን በትሕዝትኡ ገይሩ ነቲ ኣሲድ የቃጥነልና። ስለዚ ካብ ምቡኽባኽ ስኒ ይከላኸል ማለት እዩ። ስለዚ እታ ጓል ኣንስተይቲ ኣብ ግዜ ጥንሲ እኹል ፈሳሲ ክትወስድ ኣለዋ። ኣፋ ክደርቕ ከም ዘይብሉ
1: ፅቡቅ ቴሌፎን ኣላት እናሞ ክንመለስ ኢና ራይ ሎ ሎ ሰሚዕና ዶ ኣራይ ክትቅፅል ትኽእል ኢኻ
2: ኢልኩም
1: እዋ ፅቡቅ ፅቡቅ ቀፅሊ ኣራይ
2: ዶክተር ክሓታ ደልየ
1: ኣራይ ዶክተር ኣብ መስመር

0: ኣላ ቴሌቭዥን ክቀስከ ትብል እያ ትኽእል ዶ?
1: ኣነ ሕጂ ቅድሚ 6 ዓመት እንታይ ዝበሃል ድቂ ሒዘ ነይረ ብተመጀመርታ ኮ ከምንታይ ዝበሃል እዮም ኢሎም ነይሮም ብጥንቲ እዩ ገለ ይብሎም ክሳብ ሕጂ ግን ስል ክሳብ ሕጂ ኣዩ የዲ ተባሓኢሸ
2: እንታይ እዩ
1: እዚ ናይ ግርጣን
2: ግርጣን ክ እንታይ ይኸውን
1: ግርጣን ሕጂ እንታይ ክኸውን ጀሚሩ ከምዚ ናብ ፀሊም
2: ይፀልም ይደሜ ክዶ ይደሜ ክዶ
1: ኣቤት
2: ይደሜ ክዶ ይደሚዶ ይደሚ ይወፆ ዶ
1: ይደሚ
2: ሕጂ ኣዲ ቆልዓሪኹ ዘለኺ
1: ሕጂ የለኹ
2: ይሓብጥ ዶኸት ግርፃን ናይ ምሕባጥ ምልክት ኣለዎ ዶ
1: ሓንሳብ ሓንሳብ ዶ ይሓብጥ ሞ ናብ መድመይቲ ከም እናበለ ክሳብ ሕጂ ሓንቲ ለውጢ ይገበረ ሕጂ ግን ናብ ፀሊም ዓይነት
2: ሓፂብ ኪዮ ነርኪ ናብ ሕክምና ስንኸድኪ ብማሽን ሓፂቦም ክ ነይሮም
1: ምሕፃብ ኮይ ሓፀቡኖ እ ግን ክዘድበኪድ ሕግዘ ገለሎም ክሳብ ሕጂ ግ ሓንቲ ለውጢ የለን
2: ከምዚ እምኒ ዝመስል ነገር ናብቲ ስኒ ዝተለጠፈሎ ዶ ኣብቲ ግርፃንኪ
1: ከምዚ ፀሊም
2: ፀሊም ነገር ሻረ
1: እንታይ ከምዚ ሰምያዊ ነገር ገለ ኣለዎ
2: ኣረሽ ይቀኒልና
1: ሓራይሲ
0: ሎ ካልእ ቴሌፎን ኣላትና መስለኒ ሎ ሎ ሎ ሎ ኣብ መስመር ኣለና ዶ ኸውን ሰብ ሎ የብልና ንመስለኒ ዶክተር ክትቅፅል ይትኽእል ኢኸ
2: ኣዶ ታሕቲ ክቅድም ክንምልሳ
0: ኣረ
2: ቅድሚ 6 ዓመት ኣዶ ቆልዓ ነይረ ኢላ ሕጂ ግርፃነይ ይደሚ ይሓብጥ ከምኡውን ከምዚ እምኒ ዝመስል ልጥፍ ዝበለ ናብቲ ስኒ ኣለዎ መድመይቲ እውን ኣለዎ ሕዱስ እንታይ ክኸውን ክእል ምሕፃብ ከዓ ይተሓፀብኩን ኢላ ሕጂ በቲ ነግራት ንዘላ መሰረት ኮ ፀፀር ስኒ እዩ ዝመስል ፀፀር ስኒ ኮይኑ ግን ንብዙሕ ግዜ እንድሕሪ ከምቲ ልዮ ዝነበርኩ ሕጂ ሕብሪ ናይቲ ግርፃን ወላ ናይቲ ፀፀር ስኒ ብዙሕ እዋን ድሕሪ ገይሩ ሕብሩ ይቕይር እዩ ሕጂ ረክሲ ናይ ነድሪ ናይ ግርፃን ዝገበረት እያ ትመስል ነድሪ ናይ ግርፃን ኮይኑ ከማን እቲ ካልኣይ ደረጃ ካብ ግርፃን ሓሊፉ ሲ ናብቶም ስኒ ጠሚሮም ዘለዉ ኣካላት ዓፅሚ ከምኡውን ጠመርቲ ኣካላት ፔሪዶንታል ሊጋመንት ብቋንቋ እንግሊዝኛ ፔሪዶንታይ ትዝበልናዮ ከምኡ ዘለዉ እያ ትመስል እቲ ናይዚ ፍወሳ ምሕፃብ ስኒ ስለ ዝኾነ ትቐድም ታ ጓልንስተ እዛ ጓልንስተይት ደቢላ ፅንሐት ናብ ሕክምና ስኒ ክትመፅእ ብኡ መሰረት ከዓ ምሕፃብ ስኒ የድልያ እንተኮይኑ ክትሕፀብ ምክሪ ይህብ ማለት እዩ
0: ሓራይ ቁስልታት ኣብኣፍ ትብል እውን ከም ሓደ ኣብ ነፍሶ ፀላት ኣብ ግዜ ጥንሲ ዝረኣይ ፀገማት ምኳኑ ገሊፅ ክልያ ኣለ ብዛዕባ እዚ እውን ክትገልፅለይ
2: እዚኦም ቁስልታት ሕጂ ዝበዝሒ ግዜ ኣብ ተስኣሰር ኒና ንብሎም ኣዝኦም ንኣሽቱ ቁስልታት እዮም ዝበዝሒ ግዜ ሕጂ ቁስሊ ቀይሕ እዩ ዝኸውን እዚኦም ዓይነት ቁስልታት ግን ፃዕዳ ኮይኖም ቅሕ ዝበለ ኣከባቢ ኣለዎም ዝበዝሒ ግዜ ሕጂ ናይዚኦም ብሰንኪ ፀቐጥ እዮም ዝመስሉ ዝመፁ ኣብ ግዜ ጥንሲ ፀቐጥ ስለዘሎ ስትረስ ስለዘሎ ምስ ፀቐጥ ዝተሓሓዝ ክኾኑ ይኽእሉ እዮም ጉድለት ናይ ቫይታሚን ብ12 ዎም ክኾኑ ይኽእሉ እዮም ካልእ ኣዝዩ በርበረ ዝበዝሖ ምግቢ ኣዝዩ ውዑይ ነገር ተበሊዕና እውን ብሰንኪ ቃፅሎ ዝመፁ እውን ክኾኑ ይኽእሉ እዮም እቲ ሕክምኡ ከም ዓቐን ሳይዝ እዩ ዝኸይድ ኣዝዩ ንእሽተይ እንተኮይኖም ሕጂ ዝበዝሒ ግዜ ካብ 7-10 መዓልቲ ይሓውዮም ቶም ዓበይቲ ግዜ እንድሕሪ ወሲዶም ልዕሊ 2 ሰሙን እንድሕሪ ፀኒሑ ትቁስሊ ተመራፂ ናብ ሕክምና ስኒመፅን ዘድልየ መድሓኒት ክወስዳ
0: ፅቡቅ ዶክተር ሊድያ ምናልባት ነፍሰ ፆር ስና ምስተሓምም ብርቱዕ ቀንዛ ዘለዎ ካልእ ዝተፈላለየ ምክንያታት ዘለዎ ክኸውን ከሎ ነፍሰ ፆር ኣብ ሕክምና ስኒ ብኸመያ ትሕከም እንታይ እንታይ መስርሕ ትሓልፍ ወይ እንታይ ደረጃታት ኣለዎ እስከ ምስ ነፍሰ ፆርን ሕክምና ስኒን ክትገልፅለይ
2: ሕጂቲ ዝበለፀ ሓንቲ ጓንስቴቲ ቅድሚ ነፍሰ ፆር ምዃና ናብ ሕክምና ስኒ ክትመፅ እዩ ምክንያቱ ልክዕ ከምቲ ሓፈሻዊ ጥዕናና ምክታል ገይርና ናብ ጥንሲ ክንኣትዎ ንደሊ ኩነታት ጥዕና ኣፍ ናይታ ጓል ኣንስተይቲ ከዓቢ ተር ኣለዎ ስለዚ ቅድሚ ጥንሲ እታ ጓል ኣንስተይቲ ናብ ሕክምና ስኒ ቅድሚ ቢፎር ኮንሰፕሽን ንብሎ ዝምላእ ስኒ ክምላእ ብስደድ ስኒ ክስደድ ሕፀብ ግርፃን ክሕፀብ ማለት እዩ እዚ እንተ ጌርና እቲ ክመፅእ ዝኽእል ሓልክታት ወይ ኮምፕሊኬሽንስ ጎድል ማለት እዩ ስለዚ ሓንቲ ጓል ኣንስተይቲ ብፍላይ ንድሕርቲ ጥንሲ ብመደብ ዝተገብረተ ኮይኑ ቅድሚ ነፍሰ ፆር ምዃና ናብ ሕክምና ስኒ መፅያ ዘድሊ ኣገልግሎት ክትገብር ኣለዋ ነፍሰ ፆር እንተኮይና ተጋጢሙ ዝብል ሕቶ ክመፅ እዩ ሕጂ ጥንሲ ደረጃታት ኣለዉ ቀዳማይ ደረጃ ካልኣይ ሳልሳይ ደረጃ ሕጂ ኣብ ቀዳማይ ደረጃ ትርከብ ጓል ኣንስተይቲ ናብ ሕክምና ስኒ ክትመፅእ ከላ መጀመርታ ነፍሰ ፆር ምኾና ነቲ ሓኪም ስና ክትነግሮ ኣለዋ። እንድሕር ነፍሳ ጥርጥራ ኮይና ናይ ጥንሲ መርመራ ገይራ ቸክ ክትገብር ኣለዋ ማለት እዩ። ካልእ ዝበዝሒ ግዜ ሓደ ሰብ ኣብ ሕክምና ስኒ ንዓመት 2 ሸዕ ምክታል ክገብር ኣለዎ ኢና ንብል። ኣብ ነፍሰ ፆራት ግን ዝበዝሒ ግዜ ዘጋጥም ሸለልትነት ወይ ጉድለታት ኣብቲ ቀዳማይ ደረጃ ናይ ጥንሲ ስለ ዝኾነ ብውሕዱ 2 ሸዕ ናብ ሕክምና ስንኸድና ዋላ ቃንዛ ይሃለዎን ቃንዛ ስለዘለዎን ዘይኮንስ ዋላ ይሃለዎን ከይደን ቸክ ክገብር ኣለዎን። ምክንያቱ ብኣግኡ ንድሕሪ እቲ ፀገም ኣሊኻዮ ድሓር ኣብ ዝበኣሰ ደረጃ ይበፅሐን። ካልእ ምስዳድ ስኒ ምስዳድ ስኒ ክንብል ከለና ሕጂ ብዛዕመደን ዘ ዝንዘረባ ኣለና ማለት እዩ። ሕጂ እታ ጓል ኣንስተይቲ ኣዝዩ ብርቱዕ ቃንዛ እቲ ዘይብላ ቃንዛ ክፃወሮ ንድሕር ትኽእል ኮይና ተመራፂ ተተገደፈዩቲ ምስዳድ ስኒ ኣብቲ ካልኣይ ደረጃ ጥንሲ ምግባሩ ይሓይሽ። ወላ ናይ ራጅናይ ስኒ እውን ብብዝሒ ንእዝዝ ኢና። ምክንያቱ እቲ ኣቃውማ ናይ ስኒ ኩሉ ብዓይነ ኣይረአን እዩ ብራጂ መሰረት ኢና ንሪኦ። ሕጂ ተጓንስተይቲ ግን ምስ ናታ ሓፈሻዊ ኩነታት ኢና ንኸይድ። ኣዝዩ ብርቱዕ ቃንዛ እተዘይብላ ሓፈሻዊ ኩነታት ናይ ተጓንስተይቲ ድሓኒ ንድሕር ኮይኑ ምስዳድ ስኒን ራጅን ብዙሕ ተመራፂ ኣይኮነን። ካልእ ሕፁፅ ረድኤት ዘድልዩ ሕክምና ንኣብነት ኣብዛ ስእሊ እንተርኢና ተጓንስተይቲ ብሰንኪ ዝበኽቦኸ ኣስናንያ ሓቢጡ ዘሎ ገፃ ከምኡውን ኣፋ ብግቡእ ክትከፍት ኣይከኣለትን። ስለዚ እታ ጠንቂ ዘላ ኮይና ዘላ ኩርምቲ ወይ ክትምላእ ኣለዋ ወይ ክትስደድ ኣለዋ። ስለዝኾነ ከዓ ከምዚ ዓይነት ኣጋጣሚታት ሕፁፅ ረድኤት ዘድልዩ ሕክምና ምዝህሉ እታ ነፍሰ ፆር ሕክምና ስኒ ክግበረላ ኣለዎ ምስ ሓኪም ስና ተዘራሪባ ማለት እዩ። ካልእ ኣብ ግዜ ቀዳማይ ደረጃ ናይ ጥንሲ ዘይውሰዱ መድሃኒታት ኣለው። ስለዝኾነ ከዓ ቃንዛ ገይር ሌልካ ናብ ሕክምና ስኒ ክትመፅእ እዩ ተመራፂ እምበር ኣብ ገዛ ኮንካ ወይ ናብ ፋርማሲ ከይድካ ቃንዛ ስኒ ኣበርቲዕን ኢልካ መድሃኒት ዘየድሊ ምውሳድ ተመራፂ ይኮነን። ኣብ ካልኣይ ደረጃ ሕጂ ብኡ መጠን እቲ ሕማም ንኮን ብሎ ይጎድል እዩ። ኣብ መብዛሕትአን ደቂ ኣንስትዮ ኣብ ዝተዛንየ ኩነታት እየን ዝርከብ ኣብ ካልኣይ ደረጃ ናይ ጥንሲ። ስለዝኾነ ከዓኒ እንተወሓደ ሓንሳብ ዋላ ቃንዛ ይሃልዎን መፅአን ቸክ ክገብር ኣለዎን። እንድሕር ተጓንሴቲ ቃንዛ ኣለዋ ግን ንምስዳድ ስኒ፣ ንምምላእ ስኒ፣ ንምሕፃብ ስኒ እቲ ተመራፂ ግዜ ብኩሉ እንትኑ ካልኣይ ደረጃ ጥንሲ እዩ። ዋላ ምሕፃብ ስኒ ክገብረለን ከለካ ኣብ ቀዳማይ ደረጃ ምናልባት ትሕማምንኮ ኣዝዩ ደሸግረ እንተኮይኑ ኣገርግር ክብለ ንኽእል እዩ። ስለዚ ብዝተፈላለየ ምክንያት እቲ ካልኣይ ደረጃ ጥንሲ ኣብ ምቹእ ኩነታት ስለትርከብ ተጓል ኣንስተይቲ ንኩሉ ዝግበር ኣገልግሎት ተጓል ኣንስተይቲ ኣብዚ ደረጃ እዚ ክትመፅእ ተመራፂ እዩ። ካልእ ራጅናይ ስኒ እውን ይእዘዝ እዩ ዋላ ተጓል ኣንስተይቲ ነፍሰ ፆር ከላ ማለት እዩ። ንኣብነት እዛ ኣብ ታሕቲ ንሪኣ ዘለና ኩርምቲ ተቐቢራ ኣላ ሓይሊ ኩርምቲ እያ። እታ ጓል ኣንስተይቲ ግን ኣመና ተሸጊራታ እቲ ሱር ናይ ስኒ እውን ንሪኦ ክሳብ ዘየለና እቲ ቃንዛ እውን ኣዝዩ ብርቱዕ ምስከውን ክሰዳ ምስ ዘለል እታ ጓል ኣንስተይቲ ራጂ ይግበር። ራጂ ክትገብር ከላ ግን ኣብ መሸፈኒ ወይ ሊድ ኣፕሮ ንብሎ ገይራ ክትገብር ትኽእለ እ ብኩሉ እንትንኡ ተመራፂ እቲ ካልኣይ ደረጃ ናይ ጥንሲ እዩ።
0: ኣብ
2: ሳልሳይ ደረጃ ከዓ ኣብ መጀመርታ ሳምንቲ ወይ ቀዳማይ ካልኣይ ሰሙን ክግበር ይኽእል እዩ። ድሓር ግን እቲ ዓቐን ናይ ጥንሰን ናይ ከብደን ነገጀፈ ብምኸዱ ብዙሕ ሰዓታት ብፍላይ ዝወስድ እንድሕሪ ሓልክታት ክፈጥር ዝኽእል ዓይነት መስርሕ እንተኮይኑ ተመራፂ ኣይኮነን። ምክንያቱ ኣብኡ ፀቕጥ ኣለዎን ምስ ቀረባ ስቲል ፀቕጥ ኣለዎን ካልእ ምቹእ ኣከባቢ ስለ ዘይኮነ ተጓል ኣንስተይቲ ተመራፂ ኣይኮነን። ሕፁፅ ረድኤት ዓይነት ዘድልዩ ሕክምና ንኣብነት እዛ ንሪኣ ዘለና ስእሊ እቲ ሕበት ብኣግኡ ካብ ክንዲ መፅያብ ሕክምና ስንትሕከም ኣዝዩ ዓብዩ ከምኡውን ምጉሊ ገይሩ ንሪኦ ኣለና። ከምዚ ዓይነት ተሪኦታት ተጋጢሙ ግን እቲ ቃንዛ እቲ ሕማም ክመሓደር ስለ ዘለዎ ተጓል ኣንስተይቲ ብኣግኡ መፅያ ሕክምና ክትገብር ኣሎ።
0: ኣዝዩ ብርቱዕ ቃንዛ እንተገጢሙካ
2: ኣዝዩ ብርቱዕ ቃንዛ እንተጋጢሙ ሕጂ ቃንዛ ሕፁፅ ረድኤት የድልዮ ድዩ? ቃንዛስ ኤመርጀንሲ ድዩ ዝብል ሕቶ ክመፅእል እዩ። ልክዕ ብፍላይ ሓንቲ ጓል ኣንስተይቲ ቃንዛ እንተብሎ ክመሓደር ኣሎ። ቃንዛስ ከም ህፁፅ ረድኤት ክሕሰብ ይኽእል እዩ። ብፍላይ ከዓ እንታይ ዓይነት ቃንዛ እንተይልና ኣዝዩ ብርቱዕ ቃንዛ ዘየቋርጥ ቃንዛ ናብ ዓይነይ ይኸይዳሉ ናብ እዝነይ ይኸይዳሉ እዛ ፍርቂ ገፀይ ተቐንዝወንላ ብዙሕ ግዜ ከምኡ ብላይን ምክንያቱ ቃንዛ ናብ ብፍላይ ናብታ መርዓት ስኒ ነርቭ ናይታ ስኒ ዝሓቆፈት ፓልፕ ንብላ ናብኣ እንተበፂሑ ኣዝየን ክቋፀሮ ኣይክእላን እየን። ስለዚ እቲ ኣብ ገዛ ክግበር ዝኽእል ሕክምና ንኣብነት ወይ ሕክምና ስንመፅያ ናይ ፀረ ተህዋስያን መድሓኒት ተወሲዳ ወይ ናይ ቃንዛ ንግዜኡ ጥራይ ምስሰርሓላ ተመላላሲ ቃንዛ ዘይቋርፃ እዚ ብርቱዕ ቃንዛ እንተኮይኑ እታ ጓል ኣንስተይቲ ቀልጢፋ ናብ ሕክምና ስኒ ክትመፅእ ኣለዋ። ሓኪም ስና ከዓኒ ክስደድ ይክውስን ክምላድ ይክውስን ምስኡ ትዘራርብ። ካልእ ሕበጥ ሕበጥ ክጅምር እንከሎ ብኣግኡ ክመፅእ ኣለዋ እታ ጓል ኣንስተይቲ ናብ ካልእ ሕበጥ ክውስኽ እንከሎ እዚ ማለት ምናልባት እታ ስኒ ረክሲ ወይ ምጉሉ ከየልዋ የስጊ እዩ። ስለዚ ዝኾነ ናይ ሕበጥ ምልክት ምስ ዝረኣየን ከዓ ናብ ሕክምና ስኒ ክመፅእ ኣለዎን። ከምኡውን ረስኒ ረስኒ እውን ምልክት ናይ ረክሲ ወይ ናይ ንድሪ እዩ። ስለዚ ናብ ሕክምና ስኒ ብቁልጡፍ ክመፅእ ከም ዘለዎን። ሙጉሊ እዛ ንሪኣ ዘለና ስእሊ እንተርኢና ብውጭ ናይቲ ናብ መልሓስ ዝገፀ ዝኸደ ክፋል ሙጉሊ እዩ ምጉሉ ኣሎ። ስለዚ ከምዚ ዓይነት ተርእቶት ክርአ ከለካ ብቁልጡፍ እታ ጓል ኣንስተይቲ ናብ ሕክምና ስኒ ክትመፅእ ኣለዋ። ካልእ ማህረምቲ ሓደጋ ወዝቢዩ እታ ጓል ኣንስተይቲ እንድሕሪ ወዲቓ እሞ ኣመና ስና ንቕንቕ ምስ ዝብል ሙሃ ነባር ስኒ እዩ ክስደዳ ይግብኦን እዩ። ስለዚ ኣብ ሕክምና ስኒ መፅያ ክትሕከም ኣለዋ። ስለዚ ከምዚ ዓይነት ምልክታት እንተሎ እታ ጓል ኣንስተይቲ ኣብ ምንታይ ደረጃ ብዘየገድስ ኣብ ቀዳማይ ደረጃ ኣብ ካልኣይ ኣብ ሳሳይ ናብ ሕክምና ስኒ መፅያ ኣገልግሎት ክግበረላ ኣሎ።
0: ሕራይ ዶክተር ሊድያ ምናልባት ብጣዕሚ ኣገዳሲ ኣርእስቲ እዩ። እስከ ንሓንቲ ነፍሰ ፆር ኣደ ቅድሚ ነፍሰ ፆር ምዃና ይኹን ነፍሰ ፆር ምስ ኮነት ብድሕሪ እዩ ምስ ሕክምና ወይ ጥዕና ኣፍ ብምትእሳር ከተመሓላለፍ እዮ ትደሊ መልእኽቲ ዕድል ክበኪ
2: ሕጂ ዝበለፀ ደጊመ ደጋጊመ ክብላ ዝደሊ ቅድሚ ነፍሰ ፆር ምዃና ሓንቲ ጓል ኣንስተይቲ ናብ ሕክምና ስኒ ክትመፅእ ሙሉእ ኣገልግሎት ክትገብሮ ዝሕፀብ ስኒ ክሕፀብ ዝስደድ ኩሉ ኮታስ ዘድሊ ዝግበር ኣገልግሎት ክግበረላ ኣለዎ። ጥንስን ተጋጢሙ ከዓኒ ልክዕ ከምቲ ሓፈሻዊ ኩነታት ጥዕንአን ምክታል ዝገብሮ ናብ ሕክምና ስኒ ክትመላለስ ኣለዋ። ቃንዛ ዋላ ይሃሉ ማለት እዩ። ምክንያቱ ብኣግኡ ቀፃል ቸክ ኣፕስ ምክታል ትገብር ኮንካ ህፁፅ ረድየት ዘድልዮ ሕክምና ክጋጥመሉ ዝኽእል ተኽእሎታት ኣዝዩ ውሕድ እዩ። ካልእ ፅሬት ኣፍ ብግቡእ ብራሽ ክትገብር ኣለዋ። ንኮን ምሸትን እንተወሓደ ማለት እዩ ንኮን ምሸትን ብራሽ ክትገብር ኣለዋ እታ ጓል ኣንስተይቲ ሙሉእ ኣድህቦና ኣብ ጥንስን ቆልዓን ክንገብሮ ጥራይ ይብልና። ምክንያቱ ሓንቲ ጓል ኣንስተይቲ ንሳ ምስቲ ጥዕያ ጥዑያት ዝኾኑ ዕሸላት ክተፍሪ ትኽእል። ስለዚ ፅሬት ኣፍና ንኮን ምሸትን ብራሽ ክትገብር ከም ዘለዋ። ካልእ እዚ ብፈትሊ ጌርና ነፅርየሎ ፍሎስ ንበሃል ከምኡውን መዓልቲ ሓንሳብ ተመራፂ እዩ። ካልእ ኣብዚኣ ከይጠቐስኳ ሓልፍ ዘይደሊ ብፍላይ ዘን ሕማም ንኮ ዘሸግረን ደቂ ኣንስትዮ ብራሽ ክንገብራይ ንኽእል ኢና። ምክንያቱ ዕግርግር ስለ ዝብለና ይብላይን ተመራፂ ተተኻኢሉ ንኮ ምሸትን ብራሽ ኣገዳሲ እያ። ኣብ መና ንድሕሪ ዘሸግረን ኮይኑ ከዓ ካብ ፈፂምካ እቲ ብራሽ ምግባር ምግዳፍ ዋላ እዚ ናይ ቆልዑ ብራሽ ብዓቐኑ ትሳይዙ ናቱ ኣስፋስላ ስኒ ንእስ ዝብል እዩ። ስለዚ ዋላ ከምኡ ገይረን ቀስ ኢለን ተረጋጊአን ብራሽ ክገብራ ከም ዘለዎን ንትሽዓተ ወርሒ ሙሉእ ብራሽ ከይገበርካ ነቲ ስኒ ሃሳያ እዩ። ድሕሪ ተምላስ ከዓ ማይ ገይረን ኣፈን ክቁፅቁፅኦ ከም ዘለዎን ድሕሪ ማይ ምጉፅጓፅ ከዓ ድሕሪ ተዋሕደ 30 ደቂቕ ተዘይኮነ ሰዓት ፀኒሐን ከዓ ብራሽ ክገብራ ከም ዘለዎን ማለት እዩ። ሽዑን ሽዑ ብራሽ ምግባር ተመራፂ ይኮነን። ካልእ ዝቃሕቃሕ ኢልኒ ኢልካ ወይ ዊንዊን ኢልካ ኣመጋግባ ኣሎ ልዑል ሽኮር ዘለዎም መግብታት ክውገድ ከም ዘለዎ ዓይነት ክቕይራ ከም ዘለዎን ኣብነት ሽኮር ደስተይልካ ፍሩታት ጌርና ኮምፐንሴት ክገብሮ ከም ዘለዎን እኹል ፈሳሲ ምውሳድ እውን ነታ ጓል ኣንስተይቲ ካብ ድርቀት ኣፍ ስለዝከላኸለላ ንምቡባኽ ስኒ ስለዘቃልዕ ከዓ ድርቀት ኣፍ እኹል ፈሳሲ ክወስታ ከም ዘለዎን ኣመጋግበአን ከዓ ስሩዕ ክገብሮ ጥዕና ኣስናን ጥራያ ተኪረን ዘይኮናስ ሓፈሻዊ ጥዕና ኩነታት ጥዕና ኣፈንን ሓፈሻዊ ጥዕነአንን ትመጣጠነ መግቢ ክበልዓ ከም ዘለዎን። ሽጋራ ምስታይ እውን ዓብዪ ፅልዋ ኣለዎ ኣብ ነድሪ ናይ ግርፃን ብፍላይ እዚ ፔሪዶንታይትስ ንብሎ ሕማም። ስለዚ ከምኡ ዓይነት ወልፍታት ዘለዋ ጓል ኣንስተይቲ ከዓ ብዝተኽኣለ መጠን ክውገድ ከም ዘለዎ በዚ ጋጣሚ ክነግር ደሊ ማለት እዩ።
0: ፅቡቅ ዶክተር፣ ምናልባት እስከ ምስ ኣመጋግባ ብምትእስሳር ከጥዕና ኣፍ ብከመይ ክዋሕዝ ዝኽእል ኣብ ከባቢና ክርከቡ ዝኽእሉ ንጥዕናና ሓገዝቲ እዮም ክትብልዮም ትኽእል ዓይነታት ምግቢ እንታይ
2: እዮም? ብዝተኻለ መጠን እቲመጋግባ ዝተመጣጠነ እንዲክኸውን ዘለዎ ከምቲ ዓንተ ወይ ጠቂሶዮ ዝነበርኩ ግን ብፍላይ ኣብ ደቀን እታ ጓል ኣንስተይቲ ነፍሰ ፆር እንከላ እዩ ስኒ ክስራሕ ዝጀምር ብፍላይ ዝፀባ ስኒ እጂ ኣብ ሳልሳይ ረብዓይ ወርሒ ማለት እዩ። ቫይታሚን ዲ ዓብ ተራ ወይ ዓብ ግደ እዩ ዘለዎ ብዘይ ቫይታሚን ዲ ዘለዎ መግብታት ከም በዓል እንቃቁሖ ፀባ፣ ውፅኢት ፀባ ከምኡውን ዓሳ ሳልሞን ቱና ማለት እዩ። ካልእ ቫይታሚን ሲ ከዓ ንዝኾነ ነድሪ ናይ ግርፃም ነቲ ነድሪ ዘፈብለልና እዩ ይከላኸል እዩ ስለዚ ቫይታሚን ሲ

0: ልብስ ሒዘለዎም ምግብታት ከዓ ከም በዓል ለሚን፣ ኣራንሺ፣ ብሮኮሊ፣ ኮሚደረ እዚኦም ኣዝዮም ኣገደስቲ እዮም። ቫይታሚን ኤ ዘለዎም ምግብታት ከዓ ከም በዓል ካሮቲ፣ ዱባ፣ ምቁር ድንሽ እዚኦም ከዓ ካብ ነድርታት ትከላኸሉ ፕላስ ተፀዋርነት ናይታ ጓል ኣንስተይቲ ሓፈ ብሉ። ካልሲየም ከም ንፈልጦ ኣዝዩ ኣገዳሲ ማዕድን ናይ ዓፅምና እዩ። ካልሲየምን ፎስፎረስን ማለት እዩ። ካልሲየምን ፎስፎረስን ብግቡእ ክምፀው እንተኮይኖም ካብ ክስታይ ከዓ እቲ ዋና ነገር ቫይታሚን ዲ እዩ። ስለዚ ካልሲየም፣ ፎስፎረስ፣ ቫይታሚን ዲ፣ ቫይታሚን ሲ፣ ቫይታሚን ኤ እዚኦም ዓብ ግደ ስለ ዘለዎም እታ ጓል ኣንስተይቲ ኣብዚኦም እውን ኣተኪራ ኣመጋግባ ክትሕይል ኣለዎ።
1: ኣብ መጨረሻ ጥዕና ዘለዋ ደ ጥዕና ዘለዋ ስድራ ቤት ምስረት ኢልኪ ስታሂብና ኣለኽ ምክሪ ኣነ መስግነኪ። ልክዕ እቲ መልእኽቲ ሓንቲ ነፍሰ ፆር ክትከውን ዝመደበት ኣደ ልክ ከምቲ ኣብ ማእከላት ጥዕና ከይዳ ጥዕና ቀፃሊ ትከታተል ማዕረ ማዕሪ ከዓ ጥዕና ኣፋውን ክትከታተል ከም ዘለዋ ኢና ተረዳሪኢና መስለኒ ኣረኣየ ቀኒልና ኣብ ካልእ እዋን ካልእ ግዜ ክንረኸብ ተስቢት ንገብር። ክቡራት ተኸታተልትና ናይ ሎሚ መደብና ኣብዚ ዛዚምና ኣለና። ምስ ተረፈ መደባት ኤሪ ቲቪ ሰላም።

0: ሰላም ከመይ ፀኒሕኩም ዝኽብርኩም ተኸታተልቲ ኣብዚ ናይ ሎሚ ሒዝናዮ ዘለና መደብ ንማሕበር ነርስ ኤርትራ ዘተኮረ ክኸውን እዩ። ነዚ ልዒልናዮ ዘለና ርእስቲ መብረክበና ስቱድዮና ዓዲምናዮ ዘለና ኣቶ ኤፍሬም ዝብኣይ ፕሬዚደንት ማሕበር ነርስ ኤርትራ እዩ። ኣቶ ኤፍሬም ናብ ስቱድዮና ኳዕ ድሓን መፃኻ።
1: ይቀኒለይ ኣዲብ፣ ብመጀመርያ ነዚ ቅድል እዚ ስለ ዝሃብኩምኒ ብስመይን ብስም ማሕበር ነርስ ከመስግን ይፈቱ።
0: ይቀኒልና ከምዚ ክጠቕሶ ፅናሕኩ ብዛዕባ ማሕበር ነርስ ኤርትራ ዘተኮረይቲ ናህና ትሕዝቶ ናይ ሎም እሞ እስከ ብዛዕባ ነርስ ከም ሞያ እንታይ እዩ? መን እዩ ነርስ ዝበሃል? በዚ ክንጅምሮ
1: ፅቡቅቲ ሕቶያ ነርስ ዝበሃል ነርስ ዝብል ቃል ካብ ኒትሮስ ዝብል ቃል ዝመፀ ካብ ላቲን ዝመፀ ኮይኑ ነርስ ምባል ማለት ምምጋብ፣ ምኩስኳስ፣ ምክልኻልን ምክንኻልን ማለት እዩ። ካልኣይ ነርስ ናይ ሓንቲ ስድራ ቤት ወይ ከዓ ናይ መላእ ሃገር ካብ ሕማም ዝከላኸል ሕማም ዝመፀ ከዓኒ ዝሕክም ሰብኣዊ ርህራሂ ተደጊፉ ዝሕክም ነርስ ማለት እዩ። ካልእ ነርስ ድሕነትን መሰልን ናይ ህዝቢ ዝሕሉ 24 ሰዓት ካብ ሕሙም ዘይፈለ በዓል ሞያ እዩ ማለት እዩ። ሕጂ ነዚ ንምድራቅ ሕጂ ነርስ ኣብ 4 ፒላርስ ከፍ ኢልና ክንሪኦ ንኽእል ኢና። ነርስ እንድሕር ሓ ኢልና ስነ ፍልጠትን ኣርት ብሓንሳብ ኣጣሚሩ ዝሰርሕ እዩ ማለት እዩ። ስነ ፍልጠት ክንብል ከለና ኩሉ ነርስ ዝሰርሖ ስራሕ ብምርምርን ብመርትዖን ዝተሰነየ ይኸውን ማለት እዩ። እዚ ሓደ ስነ ፍልጠታዊ የብሎን ሓደ ነርስ ኣርቲ እዩ ወይከዓ ነርስ ከዓ ኣርቲስት ንብሎ ንሕዳእ ኮና ኣብ ልዕሊ እቲ ዝህቦ ሳይንሳውን ወይ ከዓ ስነ ፍልጠታውን ስራሕ ስቓይ ሕሙም ይርዳእ፣ ጭንቀት የወግድ፣ ተስፋ ንዝቆረፁ ሕሙማት ከዓኒ ተስፋ የሰንቕ ማለት እዩ። ሓደ እዚ እቲ ፒላር ናይ ነርሲ ማለት እዩ። ካልኣይ ነርስ ዓንዲ ሕቆ ኣገልግሎት ጥዕና ኢና ንብል። እንታይ ማለት እዩ ዓንዲ ሕቆ ኣገልግሎት ጥዕና ክንብል ታ ኮና ካብታ ንእሽተይ ትካል ጥዕና ሄል ስቴሽን ወይከዓ እዛ መደበር ጥዕና ጀሚርካ ክሳብ መወከሲ ሆስፒታላት ብዘይ ነርስ ስራሕ ክሰርሕ ወይ ከዓ ንስርሑ ክቅፅል ኣይክእልን እዩ። ንኣብነት ሓደ ሰብ ብዝተፈላለየ ሕማም ወይከዓ ብሓደጋ ዓንዲ ሕቆ እንድሕር ሓሚሙ ክንቀሳቀስ ኣይክእልን እዩ። ነርስ በዚ ደረጃ እዩ ዝምሰል ማለት እዩ። ናይ ሓደ ትካል ጥዕና ዓብይ ይኹን ንእሽተይ እቲ ቀንዲ ዓንዲ ሕቆ ነርሲ ማለት እዩ። እዚ ካልኣይ ካልኣይ ምጥባቕን ምምዋትን ማለት እዩ። ተቀዳመይቲ ነርስ ትብሎ ወይ ከዓ ነርስ ሽሙ ትፅውዖ ንሕሙም ዝጠቕነቶም ብሰንኪ ሕማም ክጣበቁ ወይ ከዓ ብዝዓመሰሎም ክዛረቡ ዘይክእሉ ነርስ ኣብ ጎኖም ኮይኑ ጠብቃ ይኮኖም ማለት ንኣብነት ጌጋ መድሃኒት ከይወስዱ ዝከላኸል ነርስ እዩ። ዝኾነ ናይ ኣሰራርሓ ፀገም ኣጋጢሙ ከይጉድኡ ዝከታተል ነርስ እዩ ማለት እዩ። ሕጂ ነርስ እዚ ዝኣክል ምጥባቅ ናይ ሕሙም ይሰርሕ ማለት እዩ። ኣብ መወዳእታ ነርስ ምስ ሕሙም ጥራሕ ዝሰርሕ ዘይኮነ ብመጀመርያ ምክልኻል ይጥዕና ሓቂ ጥዕና ተኸላኺሉ ሕብረተሰብ ጥዑይ ንክኸውን ይሰርሕ። እንድሕር ሓሚሙ ከዓ ንቅልጡፍ ዝኾነ ስጉምቲ ወሲዱ ከምዝሓዊ ይገብር። ሓፈሻ ጥቕልል ኣቢልና ክንሪኦ እንድሕር ዳኣ ኹና ነርስ ካብ ደቂ ሰባት ካብ ቅድመ ጥንሲ ጀሚሮም ክሳብ ሕልፈተ ሂወት ምስ ነርስ ኣለዎ ማለት እዩ። ኣገልግሎት ነርስ ዝረኽቡ እዮም ማለት እዩ። እዚ ላይፍ ሳይክል ዝበሃል ቆልዓ ሰብ ካብ ቅድሚ ጥንሲ ኣትሒዙ ክሳብ ግዜ ሕልፈተ ግዜኡ እዚ ናይ ዑደት ናይ ሂወት ይበሃል። ኣብዚ ዑደት ሂወት እዚ ነርስ ኣሎ ማለት እዩ። ዋላ ሓደ ሰብ ንድሕር ሞይቱ ዝገንዞ ነርስ እዩ። ሕጂ ነርስ ብሕፅር ዝበለ ብከምዚ ጌርና ክንገልፆ ንኽእል ኢና ማለት እዩ።
0: ሓራይ ከም ሓቂ ቀሊል ሞያ ኣይኮነን ሞያ ኣለይቲ ሕማት ወይ ነርስ። ስለዚ ባህርያት ወይ ብሉፅ ባህርያት ንብሎ ኣሎ ዶ ኣብ ሞያ ናይ ነርስ ወይ ሞያ ኣለይቲ ሕማት?
1: ልክ እዮም። ሕጂ ኣነ ነርስ እየ ምባል ጥራሕ ኣይኮነን ነርስ ዘበለካ ብሉፅ ስራሕ ካ ክትስራሕ ትክእል ኣለካ። ብዙሓት ብሉፅ ዘብልዎን ሓደ ነርስ ስራሓት ኣለዉ። ገለ ካብኦም ሓደ 5-6 ንምጥቃስ፣ ተቀዳማይ ርእሰ ተኣማንነት። ሓደ ነርስ ብሉፅ ክትብሎ ንሕዳ ኹንካ ርእሰ ተኣማንነት ክህልዎ ክሎ ኣብ ሞዩ ብቕዓት ክህልዎ ክኽእል ኣለዎ። ሕጂ ብቕዓት ኣለዎ ክትብል ንሕዳ ኹንካ ርእሰ ተኣማንነት ኣለዎ ክትብሎ ንሕዳ ኹንካ ብቕዓት ክህል ኣለዎ። ብቕዓት ካ ካብ ምንታይ ዝመፅእ? ካብ ፍልጠት እዩ ዝመፅእ። ሓ ሕጂ ሓደ ነርስ ሞዩ ኣብ ምምዕባል እንድሕር ይሰርሕ ኣሎ ኮይኑ ለይትን መዓልትን እዚ ነርስ እዚ ርእሰ ተኣማንነት ኣለ። ዋላ ኣብ ፅንኩር ኩነት እውን እንተኾነ ነብሱ ኣህዲኡ ሕሙም ይሕክም ማለት እዩ። እንድሕር ዳኣ ነርስ ርእሰ ተኣማንነት ዘይብሉ መጀመርያ ሕሙም ምስ መፁ እቲ ነርስ እዩ ዝርበሽ። እቲ ነርስ ድሕር ተረብሹ ከዓ ሕሙም ክሕዋ ኣይክእልን። ሕጂ ሓደ ነርስ ዝበሃል ርእሰ ተኣማንነት ዘለዎ ነብሱ እንታይ ይብሉ ብእንግሊዛውያን እንታይ ይብሉ? ሓደ ነርስኒ ስቲዲ ማይንድ ኩል ማይንድ ኤንድ ስቲዲ ሃንድ። እንታይ ትበሃል እዚኣ? ሓንጎሉ ክረጋ ኣለዎ ኢዱ ግን ክንቀሳቀስ ክኽእል ኣሎ። እዚ ዝገብር ሓንጎሉ ረጊኡ ሕሙሙ ዝሕክም ርእሰ ተኣማንነት ዘለዎ ነርሲ እዩ። ርእሰ ተኣማንነት ከዓ ነብስኻ ከምዕባይ ዝመፅእ ማለት ብትምህርትን ብፍልጠትን ነብስኻ ከምዕባይ ዝመፅእ እታ ካልእቲ እሙን ምኻን ማለት እዩ። ኣብ ርእሲ እቲ ንስኻ ተኣምኖ ኣምላኽካ ሲ ናብ ሕክምና ክትመፅእ ከለካ ኣሚንካዮ ነቲ ነርሲ ካ ትመፅእ ዘለካ ብሕጂ ብኣንፃሩ ከዓ እቲ ሓኪም ከዓ እንተ ኮይኑ ነርስ ከዓ እንተኮይኑ ክፀንሐካ ኣለዎ ዝያዳ እሙን ኮይኑ ክፀንሐ ኣለዎ። ሕጂ እሙን ዘብሎ እንታይ እዩ? ንሞይኡ እሙን ክኾን ኣለዎ፣ ንሕሙማቱ ከዓ እሙን ክኾን ክኽእል ኣለዎ። ሕጂ ንድሕነት ሕሙም ጠጠው ከም ዝበለ ዘረጋግፅ እሙን ክኸውን ኣለዎ እምነት ማለት ድሕርቲ ሕሙም እምነት ኣንቢሩልካ ስኻ ዝያዳ እሙን ኮንካ ፅና። ሕጂ ብሉፅ ነርስ ንብሎ እሙን ንሞይኡ እሙን ንሕሙማቱ ማለት እዩ። ሳልሰይቲ ሕጂ ሕክምና ከም ንፈልጦ ናይ ጉጅለ ናይ ጉሩፕ ስራሕ ወይከዓ ቲም ወርክ እዩ ሕክምና። ሕጂ ኣብቲ ነርስ ምስ መን ክሰርሕ ይክእል ኣለዎ? ከም ንፈልጦ ምስ ሓኪም ዝሰርሕ፣ ምስ ፋርማሲስት ዝሰርሕ፣ ምስ ላቦራቶሪ ዝሰርሕ፣ ምስ ናይ ፅሬት ዝሰርሕ፣ ምስ ወርድያ ዝሰርሕ። ሕጂ ነርስ ኣብዚ ናይዛ ቲም እዚኣ ናይዛ ጉጅለ እዚኣ ቀላሲ ማለት እዩ። ስለምንታይ ነዚኦም ኣዋሂድ ንኣብነት ኣብ ሆስፒታል ድሕር መፂኻ ሜትሮን ኣሎ። ሕጂ ናይ ቴክኒካል ወይ ከዓ ናይቲ ቴክኒክ ስራሕ ዝቋፃፀር ኣብ ሆስፒታላት ነርሲ ሜትሮን እዩ። እቲ ሜዲካል ዳይሬክተር ኣይኮነ ኳሊቲ ዓይነት ዝወሃብ ኣገልግሎት ንፅርነት ዝከታተል ነርሲ ሜትሮን እዩ። ሜትሮን ከዓ ነርሲ ማለት እዩ። ሕጂ ነዞም ኩሎም እዚኦም ዝቕልሶም ኣድማዕ ስራሕ ንክሰርሑ ዝገብሮም ነርሲ ሕጂ ነርስ ኮላቦሬቲ ወይ ከዓ ኣተሓባባሪ ማለት እዩ። ሳልሳይ ንፉዕ ሰማዕ። ሕጂ እንታይ እዩ ሕሙምካ መፅኡ ብልክ ፅኒ ኢልካ እንተዘይሰሚዕካያት ናቱ ጥርዓን ኣብ ምንታይ ክትወፅእ? ኣብ ጌጋ ነፀርታ ክትበፅሓ ነጌጋ ነፀርታ ንድሕ በፅሕካ ካ ትህቦ መድሃኒት ከዓ ዘይትኽክል ክኾን ይ ሕጂ WHO ነዚ እንታይ ሪኮመንድ ገይርዎ 80-20 ሕሙምካ 80 ሚእታዊት ሕሙም ኢሉ ዝዛረብ 20 ሚእታዊት ይኸስኻ ነቲ በለካ ሕቶ ክትሓቶ ትኽእል ወይ ከዓ ጉቡእ መልሲ ክትቦ እንድሕር ኮንካ 20 ሚእታዊት ጥርሓ ክዛረብ ዘለካ። ሕጂ ኣብ ክንዲ ንፉዕ መዳራይ ነርስ ኳሊቲ ዘለዎ ነርስ ወይ ከዓ እቲ ብሉፅ ነርስ ንብሎ ንፉዕ ሰማዓይ ክኾን ኣሎ። እንድሕር ሰሚዒ ከ ኢኻ ፀገም ናይቲ ሕሙም ክትርዳእ ትኽእል። ካልእ እንታይ ዝበሃል እዚ በልሕ ተዓዛቢ ወይ ከዓ ንፉዕ መስተውዓሊ ክኸውን ኣለዎ። ነርስ እንታይ ይብለካ ተራ ሰብ ዘይርኦ ኣብቲ ሕሙም ዝረአ ምልዋጣት ብኣጋ ኣለልዩ ሓደጋ ቅድሚ ምምፅኡ ወይ ከዓ ናብ ዝኸፍአ ደረጃ ቅድሚ ምምፅኡ ስጉምቱ ዝወስድ እዩ። እንድሕር ደኣ እቲ ሕቡእ ነገር ወይ ከዓ እቲ ክርእካልእ ተራ ሰብ ክሪኦ ዘይክእል እንድሕር ደኣ ነርስ ዘይርኢ ኮይኑ ነርስ ኣይኮነ። ስለምንታይ ተራ ሰብ ኢኻ ትቕየር ዘለካ ማለት ሕጂ ነርስ ዝበሃል በሊሕ መስተውዓሊ ንሕሙሙ ዝበሃል ክሪቲካል ንሕሙሙ ዝርኢ ገና ንእሽተ ምልዋጣት ኣብቲ ሕሙም ክመፅእ ከሎ ቀልጢፉ ስጉምቱ ዝወስድ እዩ ብሉፅ ነርስ ንብሎ ማለት እዩ። ካልእ ከም ትፈልጦ ኣብ ምምዕባል ዝርከባ ሃገራት ናይ ሪሶርስ ፀገማት ኣለዎ። ንኣብነት ናይ ዓቕሚ ሰብ፣ ናይ ናውቲ ሕክምና፣ ናይ መድሃኒት ፀገም ኣለዎ ሙሉእ ዓለም ኣብ ምምዕባል ዝርከባ ሃገራት። ሕጂ ነርስ ብቑዕ ወይ ከዓ ብሉፅ ነርስ ዘብለካ ብውሕድ ሪሶርስ ብውሕድ ዓቕሚ ብሉፅ ስራሕ ክሰርሐ ከለካ ማለት እዩ። ሕጂ ግዚኡ ዓቕሙ ገንዘቡ እዚ ናውቱ ገለ መለ ብውሕድ ዓቕን ብሉእ ስራሕ ዝሰርሕ እዚ ነርስ ንብሎ ማለት እዩ። ካልእ እዚ ተቆፃፀራይ ነርስ ሱፐርቫይዘር ማለት ተቆፃፀራይ እንታይ ማለት እዩ? ኣብታ ትካል ጥዕና ዝወሃብ ንጥፈት ናይ ሓኪም ይኹን ናይ ፋርማሲ ስራሕ ይኹን ናይ ላቦራቶሪ ይኹን ንሕሙም ስጋብ ዝኾነ ግዜ ንዝኩሉ ዝቆፃፀር ነርስ እዩ። ሕጂ ነርስ ብሉፅ ነርስ ትብሎ ኣብቲ ከባቢኡ ዘሎ ኣብታ ዘለዋ ትካል ጥዕና ዝቆፃፀር ማለት እዩ። ካልእ ዘይሻራዊ እዚኣ ፀቂጥና ንዛረበላ ሰብ ብባህርኡ ሻራ ክህልዎ ክእል እዩ ወላ ኣብ ሂወትካ ከምኡ እዩ። ነርስ ኮንካ ኣብ ስራሕ ምስ መፅእካ ጋውንካ ምስ ትኸደንካ ግን እቲ ናትካ መፂ ዘሎ ናባኻ ክሕከም መፂ ዘሎ ድሕረ ባይትኡ ብዘይገድስ፣ ሃይማኖቱ ብዘይገድስ፣ ዓልቱ ብዘይገድስ እቲ ዝግባእ ኣገልግሎት ክትቡ ክትክእል ኣለካ። ሻራውነት ኣብ ደጊኻ ድለካ ክትገብር ትኽእል። ኣብ ትካል ጥዕና መፂካ ግን ኩሉ ሕሙም ንዓኻ ሓደ እዩ ማለት እዩ። እዚኣ ቀንዲ ክንፀቕጠላ ዘለናና። ካልእ ሓላፍነት ዝስምዖ እዩ ትብሉፅ ነርስ እንታይ ማለት ይመስለካ? ፅቡቅ ሰሪሕካ ክትምጎስ ትደሊ እንከይ ኣብ እናሰራሕካ ከለካ ፀገማት ተጋጢሙ ካብቲ ፀገም ክትሃድም ኣይኮነን። ብቑዕ ነርሲ ዘብሎ ንኩሉ ሓላፍነት ዝወስድ እዩ። ክትሰርሕ ኢኻ እናሰራሕካ ከለካ ዕውቲ ኩሉ ሸዓት ከይድ ከይዳ ፀገማት ተጋጢሙካ ሓላፍነት ክትወስደሉ ክትክእል ኣለካ። እዚ ብሉፅ ነርሲ ዘብሎ ካብቲ ሕማቅ ክትሃድም ኣብቲ ፅቡቅ ከዓ ነየ ክትብል ዘይኮነ ብሉፅ ነርሲ ዘብሎ እዚ ማለት እዩ። እዚ ብዙሕ ነገራት ኣሎ። ንግዜኡ ግን እዚአ ኣክላ ንክእለ
2: ፅቡቅ ኣበርክቶ ከነርስ ገለገለ ከ ክትጠቕሶ ፀኒሕካ እንዲ ካብቶ ይፍለን ግን እስኪ ብልክዕ እቲ ኣበርክቶ ናይ ነርስ ኣብ ትካል ጥዕና እስኪ ኣብነት እንዳሃብካ ክትገልፀልና።
1: ከምዚ ክብለካ ፀናሕኩ ሕጂ ነርስ እቲ ዓንዲ ሕቁ ናይትካል ፀና ድሕር ዳኢልናዮ ባይ ዘወይ ነርስ ዝኣላይ ሕሙም እንታይ ዝበሃል ፊልድ እዚ ፊልድታት ኣለዎ ሓደ ይኮነ ነርሲ ንኣብነት መወልዳ ነርስ ኣሎ ኣንስቲዝያ ነርስ ኣሎ እዞም ናይ መደንዘዚ ነርስ ናይ ኦፕታልሚክ ነርስ ናይ ዓይነ ነርስ ኣለዎ ናይ ስነ ኣእምሮ ነርስ ኣለዎ ናይ ኢመርጀንሲ ንበይኑ ዝተማሃሩ ነርሳት ኣለዉ እዚኦም እንታይ እዮም ዝገብሩ ዘለዎ ኣብ ዝተካላጠና ሕልፍሕልፍ ኢለ ነዚኦም ፅቡቅ ኣለካ እንታይ ኣበርክቶኦም ኣብቲ ክስታይ ንድሕር ዳርና ሕጂ መደንዘዚ ነርስ ንውሰድ መደንዘዚ ነርስ መጀመርያ ሓደ ንመጥባሕቲ ክመፅእ ከሎ ሓኪም መጥባሕቲ ኢሉ ይምድበሎ ንሕክምና ክመፅእ ሽዑ መን እዩ ዝሪኦ ኣንስተሲስ ነርስ እዩ ዝሪኦ እዚ ነርስ እዚ እንታይ ይብል ልቡ ከመላ ሳንቦኡ ከመሎ ፀቕጥ ዶሙ ከመሎ ኩሉ ርዩ እዚ ንመጥባሕቲ ፊት ይኸይበሎ ሓኪም ናብ መጥባሕቲ ኣየትወን እዚ ተራናዩ ነርሲ ማለት እዩ ኣብ መጥባሕቲ ክፍሊ ምስኣተዎ ከዓኒ ቃንዛ ከይተሰምዖ ፒስፉል ማለት ቃንዛ ከይተሰምዖ ሪላክስ ማለት ሲ ነፃ ኮይኑ ብዘይ ቃንዛ ከይተሰምዖ ሙሉእ ሰዓት ኩን ክልተ ሰዓት ብዘይገድስ ክውድእ እንድሕር ዳኣ ኮይኑ ደቂቕ ትዕዝብትን ስራሕን ሓላፍነትን ናይቲ ኣንስተዝያ ነርሲ ማለት እዩ እዚ ሓደ ናይቲ ኣንስተዝያ ነርሲ ናብ መወልዳ ነርሲ ንምፃእ መወልዳ ነርስ ካብ ቅድሚ ሕጂ ክትትል ጥንሲ ጥራሕ ኣይኮነ ዝበሃል ዘሎ ክትትል ካብ ቅድሚ ጥንሲ ክጀምሩ ዘሎ ካብ ቅድሚ ጥንሲ ኣትሒዙ ኣብ ግዜ ጥንስን ኣብ ግዜ ሕርስን ድሕር ሕርስን ዝከታተል ነርሲ እዮም ሙሉእ ሃገር ኬትካ ስጋብ ኩርናዕ ናይ ዶብ ናይ ኤርትራ ነርሲ ንዝኽሉ ናይ ሕርስን ጥንስን ስራሕ ትሰርሖ ማለት እዩ ካልእ ናይ ክታበት እዩ ክታበት ሕጂ ኤርትራ ደረታ ነፊሓ ትዛረበሉ ዘላ ዝሸፈነ ክታበት ኣብ ኣፍሪቃ ልዕሊ 95-96 ካቨሬጅ ሚእታዊት ይኸይዲ ዘሎ እዚ ብቐንዱ ነርሳት እዮም ሰሪሖም ብቐንዱ ክታበት ዝህበሉ ሓደ ኣካል ናይ ሕክምና የለን ማለት እዩ ካልእ እቲ ንምካሐሉ ሞታዴታትን ዕሸላትን ድራስቲክ ካሊ ንታሕቲ ወሪዱ ኢና ንምካሓሉ ዘለና ሕርስን ጥንስን ብክኢላ መወለዳን እዩ ዝካየ ካልእ ናብ ሳይኪያትሪክ ንክእል እዞም ናይ ስነ ኣእምሮ ሓካይም ቀደም እዞም ስነ ኣእምሮ ሓካይ ነርሳት ቅድሚ ምምፅኦም ኣስመራ እዛ ናይ ቅድስቲ ማርያም ጥራሕ ነይራ ካብ ርሑቕ ቦታ ናይ መጓዓዝያ ፀገም ናይ ገለ ኣብዚ መፅኦም ዝሕከሙ ነይሮም ዳሕራይ ከዓ ንፈሎ ኣብ ምክትታል ካብ 3 ወርሒ ብ4 ወርሒ ናብዚኦም ዝመፁ ነይሮም እዚኦም ሳይኪያትሪክ ነርስ ወይከዓ ናይ ስነ ኣእምሮ ነርስ ምስ ተማሃሩ ግን ዝኾነ ትካል ጥዕና ኣብዝሃገ

እዚ ሕጂ ብስነ ኣእምሮ ክኢላ ነርስ እያ ትሕከም ዘላ ናብ ኣስመራ ምምፃእ ተሪፉ እዩ ማለት እዩ። ኣብዚ እንታይ እዮም ዝገብሩ ሕጂ በጀካ ንሕሙም ኣብ ሆስፒታል ምስ መፅእ ኣገልግሎት ምሃብ ኣብ ሕብረተሰብ ወሪዶም ስነ ኣእምሮ ሕማም ክትከላኸሎ ከም ትኽእል ካብ ዝኾነ ኣወለፍቲ ነገር ካብ ጭንቀት ካብ ገለ ሰብ ክእለ ከም ዘለዎ

0: ኣፍሪካ መጥባሕቲ ዝገብሩ ዘሎ ኣብ ካልእ ኣፍሪካ ሕጂ ነርሳት ሚድዋይፍ እዞም መወልዳ ነርሲ እዮም መጥባሕቲ ዝገብሩ ዘሎ ሕጂ እዚ ናይ ዓይኒ ከኣኒ እዚ ዑረት ንምጥፋእ ዝብል ፖሊሲ ሒዝዎ ዘሎ ሚኒስትሪ ጥዕና ሕጂ ነዚ ዘቀላጥፉ ዘለዉ እቶም ኦፕታልሚክ ነርስ ወይከዓ ናይ ዓይኒ ነርሲ እዮም ናይ መወዳእታ እዞም ኢመርጀንሲ ነርስ ዝበሃሉ ኣብዘን ዓበይቲ ሆስፒታላት ንሓደጋ ጥራሕ ንውፅዑ ጥራሕ ዝሕግዙ ፍሉይ ክእለት ሒዞም ብዲግሪ ዝተመረቑ ነርሳት ኣለዉና ማለት እዩ። እንድሕር ኣ ብዛዕባ ሞያ ነርስ ክንዛረብ ኮና ውዒልና ውን ክንሓድር ንስለ ንኽእል ነርስ ዘይሰርሖ ስራሕ የለን ዓንዲ ሕቆ ናይ ትካላት ጥዕና እዚ ሕጂ ኣነ ድብሎ ጥራሕ ዘይኮነ ብዓለም ደረጃ ዝዝረበሉ እዩ ነርስ ዓንዲ ሕቆ ናይ ትካል ጥዕና እዩ ብዘይ ነርስ ከዓ ዝኸይደ ትካል ጥዕና የላን ማለት እዩ።
1: ከምዚ ዝጠቀስካዮ ኣቶ ኤፍሬም እቲ ኣበርክትኡ ኣዝዩ ልዑል እሞ ስለዚ እስኪ ናብቲ ማሕበር ንምፃእ ሕጂ ማሕበር ነርሲ ኤርትራ መዓሲ ተመስሪቱ ከመይ ክፀኒሑ ትገስጋሱ?
0: እወ ማሕበር ነርሲ ኤርትራ መጀመርና ፅነት ይገርመካ ተመስሪቱ ብ14 ናሓሰ 1992 ቅድሚ ማሕበር ነርሲ ተመስረተ ማሕበር ኣብዚ ሃገር የለን። እዞም ሕጂ መፂኦም ዘለዉ ናይ ሕክምና ማሕበራት ኣብ ዝቀረባ ግዜ እዮም ተመስሪቶም። ሕጂ ሽዑ ክምስረት ከሎ እዚ ማሕበር እዚ ነፃ ዘይመንግስታዊ ትካል ኮይኑ መዓት ነርሳት ጠርኒፉ እዩ ተበጊሱ ማለት እዩ። ብዙሓት ነርሳት ጠርኒፉ ተበጊሱ ሕጂ ክብገስ ከሎ ዓላማታት ነይሮም ክብገስ ከሎ ሓደ እንታይ እዩ ልዑል ናይ ስራሕ መንፈስን ንቕሓትን ላዕለዋይ ደረጃ ሙያ ስነ ምግባርን ዘለዎ ነርስ ንምምፃእ፣ ካልኣይ ከዓ ሞያ ነርሲ ንምምሕያሽ ምስ ከምኦም ዝኣመሰሉ ተመሳሳሊ ዕላማ ዘለዎም ኣካላት ውህደት ንምፍጣር፣ ሳልሳይ ምዕባለን ክብርን መሰላትን ነርሳት ንምሕላውን ንምድንፋዕን፣ ራብዓይ እዋናዊ ምዕባለ ጉዳያት ጥዕና ነርሲንግ ምስፋሕን ከምኡውን ኣብ መንጎ ኣባላት ተመክሮ ናይ ምልዋጥ ምቹእ ባህታ ወይ ናይ ስራሕ ባይታ ምፍጣር ኢሉ ተበጊሱ። ብዛዕባ ሞያ ነርሲንግ ዝምልከቶ ተወሳኺ መፅናዕትታት ምርምርን ምግባር ነርስ ኣብ ጥቃ ሕሙም ኮይኑ ኣልያ ክገብር ጥራሕ ዘይኮነ ምርምርን መፅናዕትን ንክገብር ንምትብባዕ ኢሉ ተመስሪቱ። ኣብ ተመሳሳሊ ዕላማ ምስ ዘለዎም ኣህጉራውያን ናይ ውሽጢ ሃገራውያን ጥራሕ ዘይኮኑ ኣህጉራውያን ከምዚ ኣይሲኤን ዝበሃሉ ሃገራዊ ማሕበር ኢንተርናሽናል ነርስ ካውንስል ዝበሃሉ ምስኣቶም ክሳብ ዝቀረባ ግዜ ኮንታክት ነይሩና ናይ ሓሳባት ምቅያር ገለ ነይሩ እዩ። ኣብ መወዳእታ ኣብ ሕብረተሰብ ሙያን ነርሲንግ ንነርሳትን ዘለዎ ተፈላጥነት ክብ ምብባል ሓበራዊ ረብሓታቶም ንምሕላው ሕጂ እዚ ረብሓታት ሒዙ ተበጊሱ። ሕጂ ኣብቲ መጀመርያ ፅቡቅ ዝኾነ ስራሕ እዩ ተሰሪሑ። ኣነ ዝከረኒ ዞባታት ከለና እቶም ኣብ ኣካየድቲ ስራሕ መፅኦም ስልጠናታት ይቡና ነይሮም። ኣነ ኮምፒተር እዚ ከይተረፈ ኮምፒተር መጀመርያ ዝመፀሉ ግዜ ሲ ነርሲንግ ነሩና ነርሲንግ ኣሶሽት ነሩና ብዙሕ ስራሕ ሰርሕ ነይሩ። ኣባላቱ ንደገ እንዳሰደደ ናይ ተመክሮ ምለዋጥ ይገብር ነይሩ። ብጣዕሚ ሓያል ተጣባቂ ነርስ እዚ ማሕበር ነይሩ። ኣብዚ ቀረባ ግዜ ካብ 2016 ክሳብ 2026 ጠቕላላ ስርሑ ተጠዋቢሉ እቶም ዝነበሩ ኣካየድቲ ስራሕ ብዘይተፈልጠ ምክንያት ን10 ዓመት ተጠዋቢሎ ሞ ኣባላቱ ፋሕፋሕ ኢሎም ንሕና ሕጂ ኣብ ክልኣብ ወርሒ 3 ናይዚ ዓመት እዚ ሓፈሻዊ ምርጫ ተገይሩ ፀቐጥም ስበዝሖም ምርጫ ገይሮም ንሕና ተመሪፅና ኣለና። ሕጂ ቀንደ ዳሕራይ ክንሪኦ ኣለና ተስራሕና ከም ብሓድሽ ነቲ ማሕበር ንምብርባር ተበጊስና ኣለና ማለት እዩ።
1: ሕራይ ስለዚ ሓፈሻዊ ጉባኤ ተካይዱስ ተመሪፅኩም ኣለኹም እሞ እንታይ እንታይ ስራሓት ጀሚርኩም ኣለኹም?
0: እወ ሕጂ ስራሓት ጀመርናዮ ገና ውሕድ እንድዩ ተቐዳሚይቲ ክንገብራ ላ መሪፅና ዘለና ዋላ ጀሚርና ውን ዘለና ኣባላትና ዳግመን ክንምድቦም ክንክእል ኣለና። ሕጂ ኣብ ዞባ ማእከልን ኣብዘን ዓበይቲ ሆስፒታላት እንዳ ዓይኒ እንዳ ሳይኪያትሪ ኦሮታ ሓሊበት ገለመለ ኩሎም እዚኦም ወዲብና ኣለና ኣብኡ ወኪል ገይርና ኣለና ማለት እዩ። ሕጂ ብዛ ውሒ 7 ከዓኒ ናብተን ተረፋ 5 ዞባታት ኬድና ነቲ ኣባልና ኣብዚ ሃገር ዘሎ ኣባል ሲ ክንውድቦ ክንክእል ኣለና ባይ ዲፎልት ኩሉ ኣብዚ ሃገር ዘሎ ነርስ ኣባል ሕጂ ንኣብነት እንድሕርዳ ኣባላትካ ዘይጠርኒፍካ ማሕበር ኢና ክትብላ ይትኽእልና ተቐዳሚይቲ ሕጂ እዛ ዓመት እዚ ቀዳሚይቲ ዓመትና ወሲናዮ ዘለና ኣባላትና ንምጥርናፍ እዩ። ብድሕሪኡ እንታይ ኢና ክንገብር ንሪኦ ኣብዚ ሆስፒታላትና ንሪኦ ብፍላይ ኣብዚ ዓበይቲ ሆስፒታላትና ንሪኦ ፀገማት ኣሎ። ሓደ ካብኡ እዚ ናይ ምባሃል ፀገም እስኻ ሕጂ ብነርሲ ኢኻ ንፉዕ ኢኻ ሓያል ኢኻ ገለ እንድሕርዳ ኣፕሮች ኣቀራርባኻ ድሕር ንሕሙም ከኣኒ ቅድሚ መድሃኒት ምጅማርካ ብናትካ ኣቀባብላ ኢኻ ፍርቂ ሕማሞት ዘብሎ ሕጂ ፀገማት ኣብ ኣቀባብላ ገለ ሕጂ እዚ ኢንተርፐርሶናል ኮሚኒኬሽን ናይ ምባሃል ስልጠና ኣብዘን ዓበይቲ ሆስፒታልና ክንህብ ኢና ክንጅምር ኢና ዘለና። ስለምንታይ ሕሙም እቲ ትህቦ ኣገልግሎት እቲ ትህቦ ብሉፅ ኣገልግሎት ኣይሪኦን ከመይ ጌርካ ተቐቢልካ ዮ ጥራሕ እዩ ዝሪኦ ፈርስት ኢምፕሬሽን ላስትስ ብሉ እንግሊዝ ሓሳብ እንድሕር ብገንጫር ገይሩ ቀሪ

0: ፅካ ክኣቱ ከሎ ብድሕሪ እትህቦ ስፔሻል ኬር ኣይምልከቶን ኢና። ሕጂ እንታይ ኢና ፀገም ርኢና ዘለና ለሊና ዘለና ኣብ ኣቀባብላ ገለ ፀገም ስለ ዘሎ ነዚ ንምምሕያሽ። ካልኣይ ከዓኒ ነርስ እቲ ነርስ ኣብ ኤርትራ ዘሎ ምስ ናይ ዓለም ቴክኖሎጂ ወይ ምስ ናይ ዓለም ሳይንስ በፂሕዎ ዘሎ ክኸይድ ስለ ዘለዎ ዝተፈላለዩ ክኢላታት እንዳምፀና ስልጠና ንምሃብ ንኣብነት ሕጂ ሓድሽ ኣላብና ከም መወልዳን መጠን ኣብ ሕርሲ መፂ ዘሎ ቴክኒክ ሕጂ ደርጋ ተቐይሪ ኣብ ተሓራርሳ ማለት እዩ። እዚ ሕጂ እቲ ሓድሽ መፂ ዘሎ ምስቶም ኣባላትና ኮሚኒኬት ንገብር ክንምህሮም ክንክእል ኣለና። ሕጂ ኣነ ኣብቲ ሚኒስትሪ ጥዕና ናይ ፕሮግራም ናይ ሕርስን ጥስን ኣለኹ። በዚ ከዓኒ ናይ ነርሲንግ ኣለኹ። ሕጂ ኣብቲ ናይ መወልዳን ዝመፅእ ዘሎ ሓድሽ ቴክኖሎጂ ነዞም ንመወልዳን ክምህር ክእል ኣለኒ። ናይ ዓይነ እንታይ ሓድሽ ቴክኒክ መፂ ኣሎ ክኢላታት እንዳምፀና እንዳ ዓይነ ከድና ክንምህር ክንክእል ሕጂ ከምኡ ትመደብ ጌርና ኣለና። እቲ ዓብ ነገር ሕጂ እቲ ንኣሽቱ መጀመርያ ማለት እየ ቀዳምነት ክገርካ ፀኒሐ ካልእ ግን ሓደ 5-6 ነጥቢ ዝቐመጥኒ ኣለና ናይ ማእከላይን ናይ ነዊሕ ርሑቕን መደባት ማለት እዩ። ሓደ እንታይ እዩ ንጥፈታት ነርሲንግ ዓለም ለኻዊ ደረጅኡ ከም ዝሕሉ ንምግባር እቲ ዓላማና ሓደ እንታይ እሱ ፖሊስታት ምሕንፃፅ ሕጂ ሚኒስትሪ ጥዕና ኣብ ዝገብሮ ፖሊሲ ምሕንፃፅ ማሕበር ነርስ ክወከል ክኽእል ኣሎ ተወኪሉ ኣብቲ ፖሊሲታት ግን እጃሙ ከበርከት ክኽእል ኣለዎ። እዚ ሓደ ቅድሚ ሕጂ ዘይነበረ ድምፂ ነርስ ትስማዓሉ መንገዲ ኣብቲ ፖሊሲ ሕጂ ዝኾነ ኢንፍሉንስ ንኣብነት ሕጂ ከምዚ ከምዚ ዕድመ ዘለዎ ከምዚ ኣይምሃርን እዩ እንድሕር ባሃል ኮይኑ እንታይ እዩ ማለት ምስቲ ዝምልኮቶ ኣካል ኮንካ ኣብቲ ፖሊሲ ክወፅእ ከሎ ክትማጎት ክትክእል ካ ነርስ ወኪልካ ማለት እዩ። ካልኣይ ሞያ ተጠባቕነት እሰያ ተጠባቕነት እሰያ ነርስ ብዝተፈላለየ መንገዲ ፀገማት ከጋጥሞ ይኽእል እዩ። ንስኻ ምስ ላዕሉ ሕጋዊ ማሕበር ስለ ዝኾንካ ብዝኾነ ኣካል ናይ መንግስቲ ክትረኸብ ስለ ዘለካ ወይ ስለ ዝኽእል ንዝለዕለ ኣካል ከድካ እቲ ወፃዓ ናይ ነርስ ንድሕራ ኣሎ ኮይኑ ክትጠበቕ ትኽእል ማለት እዩ። ሳልሳይ መሪሕነት እጂ ነርስ ምስ ሕሙም ጥራሕ ዝውዕል ዘይኮነ ካብታ ሜትሮን ናይታ ወይ ካብታ ሄድ ነርስ ጀሚሩ ኣብ መሪሕነት ካ ይሰርሕ እዩ ነርስ ነታ ወርዲ ዝመርሓ ንሄድ ነርስ እዩ። ነቲ ሆስፒታል ብዓብዩ ዝመርሖ ሜትሮን ነርስ እዩ። ናይ ዞባታት ይኹን ናይ ማእከላይ ቤት ፅሕፈት ፕሮግራማት መራሕቲ ነርሳት እዩ። ሕጂ እዚኦም ብቕዓት ናይ መሪሕነቶም ኣብ ድልዳል ነርስ ዝለዓለ ጥራ ክፀወት እዩ ማለት እዩ። ንምልከቶ ክኢላታት ናይ መሪሕነት ወይከዓ ናይ ሊደርሽፕ ክኢላታት ኣምፂና ስልጠናታት ክንህብ እዚ ሓደ መደብናይ ማለት እዩ። ካልእ ኣህጉራዊ ምትሕብባር እዚ ኣይሲኤን ክሳብ ዝቀረባ ግዜ ምስኡ ርክብ ነይሩናዩ እንታይ ካ ትገብር ናይ ዓለም ተመክሮ ይሰዱልካ ኤርትራ በፂሓቶ ዘላ ተመክሮ ከዓኒ ንዓለም ከዓ ሸር ትገብር። ኤርትራ ቀሊል ተመክሮ ኣይኮነ ዘለዋ ኣብ ሞታዴታትን እሰራትና ብፅያቶ ዘላ እዚ ንዓለም ትምህርቲ ማለት እዩ። ካልእ ኣብ ከታበት ፈጢርናዮ ዘለና ስታይ እዚታት ካ ሕጂ ምስቶም ናይ ደገ ካብኣቶም ተመክሮ ትወስድ ተመክሮ ካ ከዓኒ ተካፍል። ሕጂ ኣምላኽ ሓግዝ ብዙሕ ዓይነት መደባት ኢና ሓንፂትና ናይ ቀረባን ናይ ርሑቕን መደባ
1: ፅቡቅ ምስ ዝኸይድ ሕጂ ምስቲ ኣብ ሕክምና ዘለዋ ካ ብዙሓት ማሕበራት ኣለዋ ምዚአን እንታይ ዓይነት ርክባት ወይ መደባት ሒዝኩም ኣለኹም?
0: ምዚ ድሮ ከ ምስ ማሕበር ነርስ ምስ ፕሬዚደንት ተረኺብና ነርና። ሕጂ እንታይ ዝበሃል ዘሎ ከምዚ ክብለካ ፀናሕኩ ወላብቲ ጉባኤና ከማ ናብቲ ሓፈሻዊ ጉባኤ ዝገበርና ንሕና ተመረፅናሉ እንታይ እዮም ዝብለሉ ከምዚ ክብለካ ፀናሕኩ ነርስ ከይሓስካ ትካል ጥዕና ስለዘየለ ማሕበር ነርስኩም ከዓ ብተፈላለየ መንገዲ ተደናጉ ወይከዓ ድሒሩ ስለዝፀንሐ ኣብትገብሮ ኩሉ ኣብ ጎንኹም ኣለና እዮም ዝብሉ ዘሎ ቱዚ ኤክስተንት ሕጂ እንታይ ዝሕሰብ ዘሎ ዝበልኩ ከ እንተወይ እዚ ፕሮፌሽናል ካውንስል ክንምስርት ኢና ንደልደላ እንታይ እዩ እንድሕር ኢኸ ማሕበር ሓካይም ማሕበር ህዝባዊ ጥዕና ማሕበር ላባራቶሪ ማሕበር ኣንስ እዚኦም ፋሒሎም ዘለዉ ኩላና ንማሕበር ዘ ናይ ነርስ እንድሕር ርኢኸዮ ዓላማና ሓንቲ እያ ንሕሙም ጥራሕ ንሕሙም ማእከል ዝገበረ ሕጂ ካብ ተፈናጭልና ንሰርሕ ሓደ ካውንስል ሓደ ማሕበር ጌርና ነቲ ንህቦ ኣገልግሎት ድርዓ ክንፈጥረሉ ዝብል ስለ ዘሎ እዚ ሕጂ ኣብ መጀመሪ እዩ ዘሎ ኣይ ሆፕ እዚ ኮፍ ኢልና ተረዳዲእና ብሓደ ኮይኑ ክንሰርሕ ተስፋ ንገብር ማለት ብማሕበር ነርስ ወገን ከዓኒ ፀገም የብልናን ማለት እዩ
1: ሕራይ። ስለዚ እዚ ማሕበር እዚ ኣብ መፃውን ዓብዪ ክንሪኦ ከምቲ ናይ ቀደም ነበሮ ፅልዋ ፈጢሩ ሓቋፍ ማሕበር ክኸውን ተስፋ ኣለና። ስለዚ ከም ናይ መደምደምታ ንኣባላት ናይዚ ማሕበር ክትመሓላልፎ ትደሊ እንተለካ?
0: ሕጂ ከም መደምደምታ ከምዚ ክበሃል ፀንሐ ነርሲንግ ኖብል ፕሮፌሽን ሓደ ክቡርን ዓብን ሞያ እዩ። ሕጂ እዚ ሞያ እዚ መጀመርያ ንሕና ነርሳት ከምዚ ዓይነት ሞያ ምኳኑ ክንፈልጡ ክንክእል ኣለና። ሕጂ ኣይዳወት ማለት ገለገለ ሰባት ናይ ኣይደንቲቲ ክሳይ ዘለና ኮይኑ ስማዓኒ መን ነርስ ኣነ ነርስ ኮይነ ክሳብ ክንደይ ሞያ ነርስ ዝፈልጡ ክሳብ ክንደይ የዘኽብሮ ኣነ

0: መጀመርያ ኣነ ሞያ እንድሕር ዘይክቢረ ወላ ሓደ ሰብ ክክብረላ ይፅበኒ እሱ ክንደፍኣሉ ክንገርእ ኣለና ካልእ ነርሳት ከም ዘመናዊ ቴክኖሎጂ ንክሰርሑ ቀፃሊ ስልጠናታት ክወሃቦም ክኽእል ኣሎ እዚ ሕጃ መወዳእታ ክብለለን ነርስ ክሰርሕ ኣለዎ ነርስ ከምዚ ዓይነት እዩ ሞያ ዘለዎ ነርስ ብሉፅ እንድሕ ትብላ ኣለካ ኮንካ ብቴክኖሎጂ ብሳይንስ ክዓጥቕ ስለ ዘለዎ ብዓብኡ ሚኒስትሪ ጥዕና ምስኡ ተሓዊሱ ከኣኒ እዚ ማሕበር እዚ ከኣኒ ተርኡ ክፃወት ክኽእል ኣለዎ ካልእ ነርስ ስርሖም ብቕዓት ንክፍፅሙ ዘድልዮም ናውትን ምቹእ ናይ ስራሕ ሃዋህን ክፍጠረሎም ክኽእል ኣሎ እዚ ክትሰርሕ ንድሕር ዳ ኮንካ ሃዋህ ወይ ከዓ እቲ ኢንቫይሮመንት ናትካ ምቹእ ክኾን ክኽእል ኣለዎ እዚ ሚኒስትሪ ጥዕና ይሰርሓሉ ኣሎ ማሕበር ከኣኒ ምስኡ ኮይኑ ከበርክት ክኽእል ኣለዎ ነርሳት ኣብ ፀገማት ጥዕና ኤርትራ ዝተመርኮሰ መፅናዕትታት ክብር ሕጂ ንኣብነት ኣብ ሓደ በዚ ዞባ ዘሎ ሆስፒታል ሓደ ተኸታታለ ዓይነት ሕማም መውፅኦ ንድሕር ኣሎ ነቲ ሕማም እንዳፈወስካ ምኻድ ፍታሕ ኣይኮነን መፅናዕቲ ክገብር ኣለዎ እዚ ሕማም ከበይ ዝመፀ ዘሎ ኣፅኒዑ ካብ ምንጭኡ ክጠጠው ከብሎ ዘለዎ እምበር ሕሙም ዘዝመፀ ሓኪምካ ዝኸውን ነገር እዩ ሕጂ ነርሳት ተማሂሮም እዮም ሕጂ ናይ ምርምርን ናይ መፅናዕትን ናይ ሪሰርችን ተማሂሮም እዮም ድሕር ሕጂ ተመራመርቲ ክኾኑ እቲ ማሕበርቲ ዝማሕበር ቆይሙ ዘሎ ሚድኡ ክዋፃ እዩ ማለት እዩ ተመራመርቲ ክኾኑ ክእሉ ኣሎ ንፅኢካ ሕማም ዘዝመፀ ምሕከም ናይ ትራዲሽናል ናይ ቀደም እዩ ማለት እዩ ተመራማሪ ንምግባሩ ነቲ ነርስ ክሳይ ኣሎ ካልእ ሕብረተሰብ ነቲ ነርስ ዝህቦ ርዚን ኣገልግሎት ኣፍልጦን ክብርን ክህቦ ክእል ኣሎ እዚ ቀሊል ኬድካ ስለ ትረኽቦ ከም ቀሊል ነርካ ትወስዶ ነርስ ክብሩ የድልዮ ስለምንታይ ዋላ እኳ ግቡኡን ማለት ግዴትኡን ዋላ እንተኾነ እቲ ዝገብሮ ዘሎ ለይትን መዓልትን 24 ሰዓት ካብ ሕሙም ከይተፈለየ ዝሰርሐ ነርስ ጥራሕ ኩሉ ዓይነት ሞያ ንሕሪኢኻ 24 ሰዓት ምስ ሕሙም የለ 24 ሰዓት ኣብ ሕሙም ዝሰርሕ ነርስ ስለ ዝኾነ ሕብረተሰብ ሞይኡ ክፈልጠሉን ክብሩን ክህቦ ከም ዘለዎካ ክንሰርሕ ኢና እዚ ዕድል እዚ ስለ ዝተዋህበኒ ደጊመ ብሽም ማሕበር ነርሲ ኤርትራ ብሽሜን ኣሊ ብዓኻን ንሚኒስትር ዜና የመስግን ኣለ
1: ሓረ ምናልባት ሓንቲ ሕቶ ድረሶ ኣኽባ ነራ ምዝዘን ቤት ትምህርቲ ኣሶሽት ነርስ ድዩ ካልእ ነርስ ዝምህራ ኮሌጃት ክትገብሮ ትሓስቡ ዝምድናታት ከ
0: እዚኣ ቀንድያ እዚኣ ክተርሳዕ ኸማን ዘይነበረ እያ እንታይ እዩ ሕጂ ዋላ ድሮ ኸማን ምዞም ናይ ዘን ኣሶሽት ስኩል ተዘራሪብ ኣለና ከመይ ዘሎ እቲ ብቕዓት እንታይእቲዘ ኤክስተንት ኣብ ካልእ ዓለም ድሕር ርኢኻ ኣሶሽን ነርስ ኣሶሽን ወይከዓ ማሕበር ነርስ ስጋብ ካሪክለም እዩ ዝቕይር ኣብ ካልእ ዓለም ሕጂ ንሕና ከምጢልና ኣብ ካሪክለም ክንቀይርና ማለት ኣይኮነን ግን እቲ ካሪክለም ዝወፅእ ዘሎ ረቪው ክንገብሮ ክንክእል ኣለና ምስተን ትካላት ትምህርቲ ኮንና ማለት እዩ እቲ ዝወፅእ ዘሎ ካብአን ተመሪቑ ዝወፅእ ዘሎ ኣብ ምንታይ ኣብ ምንታይ ብቕዓት ዝጎድሎ ዘሎ ንኣብነት ኣብ ሕርሲ ንድሕር መፂና ኣብ ማተርናል ሄልዝ ንድሕር መፂና ንሪኦ ፀገማት ኣሎ ሕጂ እዚኦም ኮንታክት ክንገብሮም ኣለና ኣብዚ ኣብዚኣሲ ቁርብ ይጎድሎም ኣሎ ክወፁ ከለዎም ስወፁ ንሪኦም ኣለና ንና ኢንዲዘርስ ና ናይ መወዳእታ ተጠቀምቲ ናይቶም ዝምረቑ እንዲና ሕጂ እዚንእዚንእዚን ፀገማት ስለ ዘሎ እዚ ብኸመይ ይፍታሕ ተባሂሉ ድሮ ኣብ ገርመካ ኣብቲ መደብና ኣሎ ምስተን ኣሶሴሽን ምስተን ትካላት ትምህርቲ ርክብ ክንፈጥር ኢና ከምዝበል ከዓ ካብቲ ካፒክ ሴረሞኒ ጀሚሩ ገለገለ ፀገማት ዘሎ ተረዳዲእና ራዲካል ቸንጅ ሓፂር ግዜ ክሉ ክንገብር ኢና ማለት ኣይኮነ ግን ኮፍ ኢልና ግዜ ሂብና ማለት መደብ ኣለና እቲ ብቕዓት ዘሕይለሉ መንገዲ ሕጂ ክምረኦ ከሎ ገለገለ ጉድለታት ትርኢ እንዲኻ ኮፍ ኢልካ ምዝታይ ረብሓታት ኣለዎ ኢለኣምን ማለት እዩ
1: ኣቶ ኤፍሬም ዝበኣይ ፕረዚደንት ማሕበር ነርሲ ኤርትራ ስለትብ ስቱድዮና መፅኻ ዝሃብካና ሰፊሕ ዝርዝራዊ መብርሂ ብስመይ ምስ ተዓዘብትን የመስግነካ ዓውቲ ዝኾነ ናይ ስራሕ ግዜ ይኮነልኩም ድማ የመነ
0: ይቀኒለ
1: ባርካ ዝኽርኩም ተዓዘብቲ ብዛዕባ ማሕበር ነርስ ኤርትራ ክንገብሮ ፀናሕና ቃለ ምሕተት ኣብ ስዛዝምሎ ስለመከታልኩም ንመስግን ሰላም

0: ወይ ጉድ! አንታ ስመን ወደ ለቢም ካስ ነዝ ብሓጎይ ተተ ይኮብለል ካመፂኻ
1: ብሓጎይ
0: ኣብ
1: ካሓተካ ዶ
0: ዋ ሕተተኒ እንታይ ሕቶ ዳ ኣንፂኻ
1: ምስላ እዩ በትሪ ሓቂ ትቐጥን መራይ ትስበርን ትብሎም ፀኒሕካ ሞ እንታይ ማለት እዩ
0: ዋይ አንታ ናይ ዛ ስድራ ክትወስድ ደሊኻ እንታ ቆልዓ ኣይ እዚኣዳ ኣይ ክንድማ ዓንጣጤል ድኸውን እዛ እንታ እንዲኢ ዘለዋ ብደውካ ትውዳእ ዘይኮነ ሃየ በላብታ ዳዕሮ ውስድ ኣብለኒ እሞ ኣብኣ ኮፍ ኢለ ከዘንትወልካ ዝወድእ

0: ፀሊሎም ዳኣ እንተኮይኖም እምበር ቀደም ዓዳ ዘርሓቐትላኩ ደልዩሲ ካብ ነዚ ሓደ መዓልቲ እፉ ኢሎም ሰለም ክስ እዩ።
1: ሰብ ገዛ ኣንታዳ ተምለዎ ኣታለኹም ዶ
0: መኒ ከኣቶ ከመይኩም ውዕልኩም ዕማረ ደ ናይ ድሓ እንዳ ኣስኻ
1: ከመይክውዕል እዋ እቲ ድሄ ክየ ንባን ምስ ደንጎ ክንእሲ ኣይ ኣታ ዝረቢን ዓለሚን ጋለ ግዲ ኸሪአኒ ኢለ ዝሰጊ
0: ገደደ እንታይ ከይትርኢ ኢልኩም ዝፈራሕኩ
1: ኣይ ትብኢለ ክዋ ዘይልአ ክዋ ዘይልአ ሓሩግ በንስኪ ናይ ድሓ እንዲ ክዳ ዲኽኒ ገደዶ ዝዓርከይ ዳሂ ገይሩ ኮይኑ እዩ ማለት
0: ናይ ዓርክኹም ገዲፍኩም ስከተዛረቡ ንጉማ ምቕባፅ ኢኖማ
1: እንታይ ክገብር ኢልክ እየ
0: ቅልቅል ይብሉ እሞ ነዘን ስንቀም ቋፂሮም ስዕዝር ቅልቅል ይብሉ እሞ ሓንቲ ለይቲ ሓዲሮም ስገምጥል ካን ካን ነዛ ሓዳርና ነዛ ንብሶምን ርሲዑማ
1: ድሓር ከኣቶም ነዎ ዓርከይ እኮ ሓቲ ነገር ድሕር ዳ ሓሲብዋ ኣብ መዕለቢኣ ከይብፃሓ ሰለም ኣይብልን ድሕር ከዓ እንተሓረጉ ወዮ ድኣ ጉማላእንኩም ሰሪቆም ኣብ ደይ ሽጉርኩም ኣብ ደይ ፀጎምኩም ኣትዮም ኹም እምበሪ እዚ ዓርከይ ኣይ ፃዕዳ ሃብታ እንዲ ዝነበረ ዳሕ መን ይፈልጥ ሓንቲ መዓልቲ ክቆርዐ
0: ይኸየ በሉስኪ ከም ኣፍኩ ምግበረለይ ከም ኣፍኩ ምግበረለይ ዕመር እየ
1: ንመን ኢልዎ መን ኢልዎ ከይደ ድኣ ከይደ
0: እንታይ ዳኣልኩም ክሒዝኩምለይ መፂኹ
1: ኣንቲ ሓሩ እንታይ እሞ ከይምፅእኺ ዳሓር ከዓ ደንበ ከምስ ፀብኡ ከሎ በይ ንክደይሰተኽሎ ሕጂ ኣነበይ ናይ ሸዊት በሊዕ ኢልክኒ ከይደ ድኣ ከይደ
0: ኣራይ በል ብሩኽ መዓልቲ
1: ዘይግደ ሓደ መዓልቲ መፅእ ኢለ ሒዘክ ኸይ ዝረጎፆ ክንረድእሲ ድልውቲ ድኣ ኮይን ክፅንዕኒ
0: ወሸለ ኣንቅሉ ድኣ መርዕ መርየ ዝረጎፅዋ ክረግእሲ ድልውቲ እየ
1: ወዲእ እየ ወዲእ እዩ ድልውቲ ጥራሕ ኩኒ
0: ሓራይ በል ሓራይ ብሩኽ መዓልቲ
1: ብሩኽ መዓልቲ ከይደ መ

0: ተረዶ ሓዝ ከም ዝብል ጌርከ ሕጂ ድማ ሃየን ሰዓቡ እንተኾነ ፍቓድና መልእ ኣይመልአን ድማ ዓስ ብለኪ ክርብለኪ ተኣብኽ ነብሪ ህበኪ እዩ ዘይፀዓስ ገይራ ንዓድና ንምለስ ሃይ ሰዕበን ሕጂ ሰዕበን ባታ
1: መዋላወሉ ዝኾንካ ፍጥረት እዛ ዓጠቕኮ ስረ ጥራይ ክተፍታሓኒ

0: ወይ ጉድ! ኣንዶም ጎይታና እንታይ ዝበለዛ እንተርእዩ ዘለኩ በሎስ ከምላእ ኣብሉለ
1: ስምካ መን ኢኻ ዘልካኒ
0: ሳፅየ
1: ሓቅኻ ሳፅየን ኢኻ ኢልካኒ ከምቲ ዘዕለልኩ ኸዓ እዩ ካብ ገዛእ ሃብተይ ብዘለምቲ ብድኽነት ምስ ወደቅኩ
0: እወ
1: ዘጋጠመ ኸጋጥመኒ ኢለ ኩሉ ዋኒነይ ጠንጢነ እ ንምሸቱ ግዳ ሰልጠኒ ኸውን ኣሳኣነይ ክሳብ ዝጠልማኒ ኣበይ ኣበይ ዘይበፅሕኹ
0: ትርፍ
1: ሕጂ ድማ ኣነኹለ ተስፋ ኸይቆረፅኩ ኾለን ይብል
0: ላም ክደልሲ ክንዲዚ
1: እ ንላም ጥራይ መኣስ ኮይኑ እንተናይ ንፍትሒ እየ
0: እዋ ኣነ ስባ ኸሲርኩም ምበልኩም
1: ኣይኮሰርኩን እንታይ ማለትካ እዩ ተስፋ ንዘይቆረፀ ዝበፅሖለኒ ንዝበለዶ ኸሲርካ ኣበሃል ኢ
0: እንታይ ደኣ እሞ ክንብልና ቁርብከ ቁርብከ እንታይ ፍሉይነት ነይርዎ
1: ፍሉይነት ኣደበልካ እንካ ንበል ስማ ጉማ ሕብራ ጣላ ዒበላ ዒበላ እትሕለበ ዕዝኡትን ወርቂ ሓቅን ካወቦይ ዝወረስክዋ ኮይና ሃብ ሃቢትን ኣላይት ሙሉእ ስድራን እያ ነይራ ካልእ ከዓ ነይርዋ ግና ምምካሕ ክመስል እዩ
0: ኣይፋሉ ሓቂ ምዝራ መዓልቲ ምክሕቲ ኮይኑ በሉ ዳ
1: በል ባዘይ ጓሃየ ፅጉም ዓዲ ይከሰስ
0: ከመይ
1: ከመይ ሲ ብጠስሚ ሰንበት ንኹሉ ስኡንቲ ዕንግላ ደያ ነይራ ጉማ
0: እዚኣ ደኣ እንታ ተኣምራታዊት እ እዚኣ ዘይተደልየት ከታመነ ድለ የግዳሲ ምስቲ ምንዋሕ ግዜስ ሕማቕ ኣሎ ፅቡቕ ኣሎ ዓድኹም ዘይተመለስኩ
1: ሳፂ ከይመውት ደኾኒ ኢኻ እንታ ኣነ ቶመትኩ እውን እኳ ሓቂ ትመውትን እየ ንኣዚ ፅሕጡሩ ድማ ወሊደ እየ ግናሲ ብህወት እንከለኹ ኣይስልክን
0: ካን
1: ኣኸለ
2: ዋ ከመይ ውዒልኩም ኣታ
0: ጎይታ ድሓ እንዳ ውዒልኩም ከመይ ውዒልኩም
2: ኣቶም ሰብኣይ ኣበይና ጠፊኹም ቀኒኹም ኣይረአኹምን
1: ኣይጠፋእኹን ኣለኹ ደይቲ ህወተይ ከም ትፈልጥዎ ኮለል ኮይኑ እንዳ ኣሉ
2: እሞ ገዛ መፂኹም ብልዑ ዝተይደዎ ኢለኩም
1: ኢልኩምኒ ሽሕ ፍረይ ኣሓኹ ደይ ብሰላ ፀባ ኣሓኹም እየ ተዓንጊለን ዝዋሳወስን ዘለኹ
2: ኣነ ዛምላይ ወዳእቶ ክዓሱ ፀጋታተይ በጫቅ ኢሉ ግዳም እናፈሰስ ከብድኹም ብጥም እዩ ብኒሕ ክትሞቱታ እንታይ ገበረታ ነፍሲ ከስዕኹም ኣጥቂኩም ኣይትምርቑ ድኻን ቀል ዓለመኛ እንኳ ይፈቱን ምፁ ምፁ ምፁ ከብድኹም መሊኦኹም ትኸልዋ
1: ራይ ጎይታ
3: ልበይ
0: ጎይታ ዳሓኒ ኮይታ
3: ዳሓኒኹም
0: ጎይታ
3: ዳሓኒ ክትገድፍ
0: እሞ ገዛ ደ ክነብፅሓኩም
3: ኣይፋሉ እንታይ ገበርኩም
0: ክነብፅሓኩም
3: ዳሓን ዳሓን ዳሓን
1: እንታይ ይበሃላ እንታ እዚ
0: ዒልካ ደኣ እንታይ እጉድ
1: እንታ ዞም ብሩኽ ሰብኣይ ሰ
0: ብሩኽ ደበልኩም ሞ
1: እ
0: ዋላ በሉ ደኣ ሕሳበያ መዕለቢ ከየብፃሕኽዎ ወይ ከሰለም ካበልኩም ሲ
1: ናይ ክጥዕመኒ ማኣስነቕ ኢለ
0: ሞሕራ በዓል ለዊሕ መንገድን በዓል ገዚፍ ዕማምን ኹምሞ ዋ ፃማኹም ትረኽቡላ መዓልቲ ትረኸ
1: ኣስኒካኒ ካብዚኣ ተዓቢ ስንቅየልቦን ኣስኒካኒ
0: ንኸይድ በሉ ንኸይድ እንዳይ ከሪኣኩም እሞ ብዝመፃኹምሞ ኸዓ ቤተይ እንዳበልኩም ክተላግሱ
1: ራይ
0: ንኸይድ ሃብ ሞ ትፀርኩም ሃብ እስኪ ንዕና ይዳ
4: ስምዑታ ስምዑታ ስምዑታ ኣይተ ዛምላይ ወዲ ኣይተ ኸዓሱ ስለ ዝዓረፉ ሎሚ ፍርቂ መዓልቲ ካውርና ብሉለወ ስምዑታ ስምዑታ ስምዑታ
5: እውይ እውይ እውይ ጉድ ስማዕ እውይ ጉድ ስማዕ ኣንታ እንታይ እዚ ዓይነት ዘረባ ሕዝካልና መፂኻ ሄየን ዓበት ኮይና ንለ እንታይ ነስኪኻ ዘረባ ትብሎ እዚ ደ ዘረባ እዩ ዋይ ኣነ ክኸብና በወደቐ ተካል ወዳእወ እንታይን ከመይን ኢኻ ትብል ዘለና
6: ግደፈኒ መድኒ ጉደፉ ንብለኩም ኣለኹ ዝውዓልኩ ኣኽለ እቲ ንሬሳቦይ ዝፃሕነ ገመድ ወጡጤየ እናመፃኹ ሕሳል በቲኹ ስዒርና ሃዲሞ ብለኩም ኣለኹ
5: ኣታወዲ ሬሳቦና ኳ ከጠፊ ትብል ዘለኹ ይርዳእካ ደሎ
6: ተጠቂምና ኣብኡ እንታይ ክመኩም ደልዮ
7: ጉድ ጌርካና ኣይና ኣለም ዓዲ ምስ ጎሎቦ ማኣዊት ንዲኢኽና ዛምላይ ወዳእቶ ካሱ ዓሪፊ ኢልና ከነብቀስ ሕጂ ካ ርእሳ ቦና ዝሓዘ ከመልጠፊ ኢልና ክንብል
6: እምበርከ ካብቲ ወርቀ ይፀፍዓኒ ላጫይ ወዲ ላጫይ ዝሰቐኒ እኳ ዝተባሃለ ባዕትፋት ርእሳ ቦን ክንፅዋዕ እንታ ባሓላት ከም ከም ደቂ ዛምላይ ኣቢልናስ ባህላት ሃይ ንዓና ይምርሓና ናበይ ዝምርሓኩ
7: ንዓና ይምርሕ መሬት ዘቢድና ርእሳ ቦና ከነቕርብ ኢና
6: ሃይ ኣቦ ንዓናይ ንዑናይ
8: አንታ ሳጼ በሐቅ ዲኻሎም ምዞም ሰብኣይ ተተራኽበኒ
0: ሕጂ ሕጂ ኣያፃ ቐብሩና ክንረኽቦ
9: እንታይ ዝመሰልዎ ተኣምር ይደቀይ ሎም መዓልትስ ብሓቂ ገጽ ዝፈቶ ዓድከይ ክርእየ
0: ይህናይ ዳ ወለ
8: እዞም መይቶም ዘለዉ ሰብኣይሲ ዓርኮም እዮም ነይሮም ኢልካዮ
0: ዕክነት ተብልኹም ከ ብኣም ሀየ ዝብለኩም ኣብዛ ቅድሚ ዓይነይ ገዛ መፂኹም ዘይ ተዓንገልኩም ኢሎምሲ ዓብት ዝገንሕዎ ዓብት ዝገንሕዎ ንኸይድ ዳኣ
9: ንዕነ ይበሉ ነርክብ
0: ንኸይድ ወይ ንኸይድ

0: ከመይ ድመሰለ ሰብኣይ ኩሉፍ ኢሉ
1: ብሓቂ
0: ግርም እዩ
1: ኩሉፍ ኢሉ
2: ዋይ ብገዛ ቀብረይ ዋይ ብገዛ ቀብረይ ዋይ ብገዛ ቀብረይ ዋይ ብገዛ ቀብረይ ከመይኻ ወዲ ሕድራይ ዛምላይ ከመይኻ ወዲ ካሕሳይ ዛምላይ ጎይቲ ዓዲ ደኽብለካ ዳዕሮ ሰማይ መሕደር ሽሕ ደኽብለካ ዓንገላይ ጠዋራይ መሕደር ሽሕ ደኽብለካ ዓንገላይ ጠዋራይ ዘለባ ቁመትሃራራይ ፈካራይ መፀትካረዝ ዓለም ጣልማይ
0: መፀትካረዝዓለምብለስዎናብ
3: ሰብኩም ኣብሉ ሰብኩም ኣብሉስከ ወሪዱ እንታይ እሞ ክግበር እንታይ ባሃል ኮይኑ
1: ደቂ ኣቦይ ዛምላይ ኣቦይ ዛምላይ ኣቦ ኩሉና እዩ ነይሩ ጠሊ ግደ እንተኾነ ግን ሃብቶም ሓወይ ብገዛ ቐብሩ ኣብዚ ሓመድ ድበናይ ኣቦይ ዛምላይ ዘይምርካቡ እንድዒ ንጥዑም ጥራይ ግበሮ
4: ዘወልዲ እንታይ ወሪዱ ካሓዘና ዘይትኽእለኒ
5: ሓቅኻ ንስኻ ኣርኪብካ
1: እዋ ኣቶም ደቂ ዘይእዋኑ ሃይማኖት
2: ኣቶም ዓድና ዓድና ቁቶ ሪቡ ቁቶ ሪቡ
0: ታይ
1: ጉዲታ
2: ግበና ዛምላይ
5: እስማ ወልደፈስኩዱስ
1: ናይ ምንታይ ሬሳ
4: ዋይ ገመልና መፂኡ ዋይ ተካል መዓልቲ
5: ሓወይ ቀቲልኩማ ዲኹም ኣታ
0: እታ ደቂ ፅቡቕ ከሎ ሕማቕ ኣይተቐድሙ እንታይ ዝሰማዕኹምዎ ነገር ኣሎ እዩ
1: እንታይ ተኣምር ዝኾነ ክስተሲታ እዚ እንታይ ኢና ንርኢ ዘለና ዓድና እሞ ንመን ዳኣልና ቐቢር ደቂ ዛምላይ እምበረቐሪኹም ኣታ
6: ዓድና ክልተ ግዜ ይነጋገር ንስምዕ በየኻ ጥፋእ ከም ዝበሃል ኣቦና ይበድልና ደቃይ ሓራማይ ትፍርሁ ሓራም መበልዕትና
0: እንዳበሎይዘሮቤታይዘሎ
6: ኣቦና ካብ ደንበ ጉማ ጉማ ዝተባሃለት ላም ዘመተ ይሓሊፉ
2: ላመይ ላመይ ኣቶም ህዝቢ ብሕጊ እንዳባ እንትምዘዙ ፍሉጣት ህዝቢ ኢኹምሞ ዝገረሩ

0: ሓቂ ብኢዳን ብእግራን ትወፅኣላ ሓቂ ብኢዳን ብእግራን ትወፅኣላ ናማይ
1: ከቶም ሰብኣይ ዓቕሊ ግበሩ ብድሕሪኡ ኸ
2: ብድሕሪኡ ዳ እዚ ንሬስ ኣቦይ ዝፀዓነ ገመል ኦጢጦ የ ና መፃኹ ሳልበት ይኹ ስዒርኒ ምስ ሃደነ
1: እሂ ሞ
2: ዝኾነልና መሲልና
1: እንታይ ዝኾነልና መሲልና ልካ ዘለ
2: ኣብቶም ቀትልና
1: ደውሪ ህድ በሉ ዘወልዲ ባህታ ትርእዎም ደ ለኻትኩም ሂወቶም ዓበድኩም ኣውዲኹም ዳሃር ከዓ ወዲ ዓድጊ ውዲቑ ረግፅ ወዲ ፈረስከ ኣውዲቑ ድንግፅ እምበሪ እንዳባር ዓድል ሃቦም ብ ከመይ ትግበሩ ኣቦና መዲልና እንዳበሉ ንስኹም ዚ እንታይ ድሕማቕ ፀኒሕ ኣለኩም
3: እሞቲ ደም ሓወይዚ ደም ከልሚ ኮይኑ ዩ ድሕተረፈርታ ኣተፈልወኒ ዶ ልዎ
1: ጊደፍ ብለካ ኣለኹ ጣቕላ ጊደፍ እሞ ትርእዎም ደ ለኻትኩም ድኑ ህበይ ትኸዲኖ ካብዚ ዝኸፍእ እንታይ ኣሎኒ
3: ባዕሎም ፈልጦ ንዓኢዶም ክረኽብሎ
1: ጊደፍ ብለካ ኣለኹ ጣቕላ ጊደፍ
3: እቶም ደቂ ሃይዶ ንሽማዕ ጥበይ ንስማዓ እዮም ዳሃር ከዓ ስም ደበለ ደው ይውቃዕ ኮይኑ
4: እምበርከ ፈጣሪ ከሎ ፈዳ ይሕነ ሃምባሃንቦ ካ ዝዕቁበታ ዝኸኑ ዝኸኑ እንታ እንታይ ታይወሪድኩ
1: ሃየ እስከ ንፋስ ኣውቅዕዎ ሃየ ተወልዲ ስምዓና ክ ንፋስ ዎ ኣውፅዎ ስምዕዎም ኣለዎ
4: እንታይ ባህል እንታይ ዝብልዎ
1: እንዳባ ኣብ ርእሲ ዘላታ ተወሰኸታ ኮይኑ ጉዳያ ተደራሪብና ስለ ዘሎ ሬሳ እኳ ክቡር እንተኾነ ሕጂ ግን ነዚ ሬሳ ክንቀብር ክንብል ካልእ ጥፋኣት መንታይ ከይነስዕብ ሃየ ሃየ ዚ ሬሳ ኣብዚ ቀረባ ገዛ ዳ ምሕፁና ፅንሕዎ እሞ ጉዳያትና ምዕለቦ ክንገብር ስምዑና ሃየ እዞም ደቀይ
5: ሃየ ቶም ኣግባ ዝሕለፉ ሕለፉ ንቕድሚት
1: ንቕድሚ ንሕልፍዎ ፅቡቅ ኣሎ ሕለፉ ዳ እስከቱም ሰብኣይ ሕጂ ጉዳይኩም ክንሰምዓኩም
6: ሓቁኹም ክብረት ይሃበለይ
4: ክቡር ሽም ከባቢ ኣነ ደ ንስለ ሓቂ ክዛረብ
1: ሳፅ ንሰማየ ትብሉ ሓቂ ኣለካ
4: ኣለኒ
1: ግርም ንሰምዓካ
4: ክብረት ይሃበለ እንዳባ ፈሪሕና ዶ ክንመውት ኢልና ግብርና ዛንባይ መን ዘይፈልጦ እንታይ ሰናይ ግብሪ ከለዎ ከመይ ሽም ከባቢና ዝበልዎ ጉዳይ ዓዲ ንደቂ ዓዲ ገዲፍና እብለኩም ኣለኹ እዚ ነነዊሕ ዓመታት ከርተት ክብል ፀንሐ ሰብኣይ ዋና እዛ ትበሃል ዘላ ሙሉእ ስድራ ትጥውር ዝነበረት ላም ከም ዝኾነ እዚ ፍለጥኒ
6: ተመስገን ተመስገን
1: እሞ እንዳባ ፍትሒ ናይታ ኣቶም ጥፍሒ እዩ እዚ ጉዳይ ደቂ ዛምላይ እውን ብዓፎም ዝመስከርዎ ስለ ዝኾነ እወን እዝበለ እንታይ ምስክር እየ ስለዚ ነዞም ሰብኣይ ላሞም ዝፈሬየቶም ኩሎም ብእሪ ቁፅር ክወሃብኦም ኣርካናትን ኣነባበርትን እንዳባ ዝፈከትዎ ድማ ደቂ ዛምላይ ከተግብሩን ክፍሕሱን ክልሕሱን ወሲንና ኣለን
6: ተመስገን ተመስገንካ ፈጣሪ ተመስገንካ ፈጣሪ
1: ኣየ ንደቂ ዛምላይ እውን ግልል ኣብልዎ እሞ ኣብኡ ፅንሕዎም ከዓ
6: ለከ ሓቂ ስትዱን ጉንበር ተቐቢራ ይትቕበርን ኣቶም ዓዲ ብገዛእ ፀባይ ብገዛእ ብርሐይ ብገዛእ ጠስመይ ዳኣለየ ክምርቕ ዝሓበኹ ዓይነ ዓይን ዲ ደኣ ዝልቀሰኒ
4: ወየኣይፋልኩምን እዋኑ ዘይኮነ
1: ኣይ ሰዓቱ
6: ኣይ
1: እወ ኣይ ሰዓቱ
6: ሓቆኹም በትሪ ሓቂ ሲ ትቐጥን እምበር ኣይትስበርን

ሰላም ሰላም ሰላም ሰላም ኣብ ውሽጥን ኣብ ወፃእን ትርከቡ ኩሉኹም ህዝቢ ኤርትራ ከመይ ኣለኹም? ንሕና ፅቡቅ ኣለና። በዓልና ፅነት ከመይ ሓሊፉ? መርመራታት ናይ ትምህርቲ ኣብዚ ፅቡቅ ብጣዕሚ ፅቡቅ እዩ ተዛዚሙ። ሕጂ ከዓ ፌስቲቫላት ይመፅእ ኣሎ። ኩላህና ኣብዚ ዘለናዮ ሰላምን ጥዕናን የውርደልና። እምበኣር እታ ምጭውቲ መደብና መደብ ሃሎ ቆልዑ ኣብ ግዜኣን ኣብ ሰዓታን ከተፍ ኢላ መፅያ ኣላ። ከመይ ኣለኹም እዞም ደቅና? ዕረፍቲ ከመይ ኣሎ? ትኸዱ ዘለኹም ናብ ሃገረሰብ ዋላ ሳብ ከተማ ዘለኹም ከዓ ንሃገረሰብ ክትከዱ ከለኹም እቶም ካብ ሃገረሰብ ከዓ ንከተማ መቸም ከምዚ ክህሉ እንድዩ? ኩሉ ግዜ ግና ጉዝጓዝካ ትምህርቲ ክትርስዕ ከምዘይግባእካ ኩሉ ሻዕ ኢና ነዘኻኽር ክራማት

0: ስለዝኾነ ከዓኒ ኩሉ ግዜ ኣብ ምንቅስቃስና ክንጥንቀቕ ኣለና። ኣብ ሩባታት ክንከውን የብልናን። ሕጂ ማይ ክሃርም ስለ ዝኽእል ኣብ ሩባታት ድሕር ፀኒሕና ውሒጅ ከጥቃዓና ስለ ዝኽእል ኩሉ ግዜ ምጥንቃቕ የድሊ። ንስድራና ከዓ ክንምእዘዝ ኣለና ኩሉ ሻዕ ንስድራካ ምምእዛዝ እሺ ምባል ካብ ኣገዳሲ እዩ እሞ ናብታ ምጭውቲ መደብና መደብ ሃለው ቆልዑ ኣቢልና ኣለና። ኣብ ንኡስ መደብ ዲሞይ ዳ ዲሞይ እንታይ ኮን ይህሉ ብሓባር ንከታተሎ።
1: 12 እንቋቑሖ ድሕር እቲ ካላ 12 ጋይሽ ነታ መኣዲ ንድሕር ከቢቦ ማ ከክንደይ እንቋቑሖ ከክንደይ ዓፅሚ በፅሖም እሞ ሓንቲ ብስ ሓንቲ እንቋቑሖ ሓንቲ ከዓ ዓፅሚ ሓቀ ሕረሽዑ መኣዲ ምሽ ቅርብ ሽዑቲ ጋሻ ንዓይ ንዕዛጓለ ወይ ከዓ ንዓዝ ወደይ ድሕር ኢለኩም ኣብቲ ጥቁኸትኩም ትበልዑ ዲኹም ከምዝገርብ ኣይትበልዑ ዲኹም ሰዓቀ ኣብ ሸናኽኩም እንዲኹም ትበልዑ ንሸናኽኩም ኣጣቕዕሉ በል ንሸናኽኩም ትበዓል ስለ ዝኾንኩም ንሸናኽኩም ኣጣቕዕሉ ሽዑኡ እቲ ጋሻ ሕጎስ ምሽ እቲ ጓሻ ሕጎስ እንቋቑሖ ብዓባያ ሃህመብል ሃህብል ሃህብል ሃህብል ነታ እንቋቑሖ ኣኮልስ ኮልስኩም ዶ ሓይኹ ሕጂ ሓይኹ ንሓይኽስ ከመይ መጥዑም ደናይ ማማ ጥዑም እዩ ሰዓቀ ዳሕራይ ከዓ እቲ ሓደ ጋሻ ከዓ ሕጎስ ምሽ ዓፅምልዕል ኣቢሉ ከዚኣ መበር ከዚኣ ብወሪድኩ ኣቐብል ንብላካ ዓፅ ከመይ ጥዑም ዶ ሕራ ሕጂ እንታይ ክነግረኩም ደለ መሲልኩም ደርሆ ንዝግንን ንባኒኖን ጥራይ ኮነ እንቋቑሖ ኣጠቅም መን ፕሮፌሰር ድኸውኒ ፕሮፌሰር ዶክተር ዋ ፕሮፌሰር ዶክተር ድኸው ካልኦትካ ኢንጂነር ክኾኑ ከዓ ኣለኹም ዶ ሕራይ ሽዑኡ ኸም ምስኮንኩ ክነግረኩም ነቲ እንቋቑሖ ኣብ መድሃኒት ይኣቱ ኣብ መድሃኒት ክትእትውዎ ኢኹም ኣብ ሻምቦ ምሕፀብ ርእሲ ከምዚ መግበር ሻምቦ ነብስኹም ትዕፀቡ ድማቀ ሻምቦ መትሓፀቦ ኣብ ሻምቦ ምሕፀብ ነብሲ ክኸውን እዩ ካልእ ከዓ ናብ ምንታይ ይኸውን መሲልኩም እንድሕር ዓብ ካምፓኒ ናይ ባስታ ስፓጌትን ማኮረንን ክትገብሩ ይኹም ይሰዓቀ ኣጣቑዕሉ ሞነት ካምፓኒ ክመፅ ይጀም ኣጣቑዕሉ ሞ ሽዑኡ ነቲ እንቋቑሖ ኣብትእትዎ ኣብ ስፓጌቲ ሽዑታ ማሽን ስርሕ ስርሕ መሰበለቶ ኣብ ገዛና ምስ መፅእ ፅቡቅ መሰኸሸለ ፓስታ ስፓጌቲ ዝበቱ መልዕል እዩ ኢዘልዕኒ ሕጂ ንጠቕልል ስፓጌቲ ሞ ንጠቕልል ንኮልሰስ ጥዑም ዶ ኩሉ እዚ ክትገብርዎ እንዲኹም እንቋቑሑ ንምላዕ ጥራይ ኮነ ንመድሃኒት ይኸውን ንሻምቦ ኸውን ንዲኤምከ ይኸውን ሕጂ ቓቓዊት ደርሆ ክደርፍ እንዲ ሓንቲ ደርፊ ንኣብነት ሓንቲ እንቋቑሑ ንድሕር ወሊዳ ከመይ ትበል ይመስለኩም ከምያት ከምዚ ክበር ከምዚ ክበሩ መክሉ ተቐሪብኩም ኣለኹም ተቐሪብኩም ሓደ ክልተ ሰርሶ ሓንታ ሓደ ክልተ ሰርሶ ማንታ ከዓ ትወልድ እኳ እንቋቑሖ ሪኢኹም ተወልትለ ማንታ እንቋቑሖ እንድሕር ማንታ ወሊደ ከዓ ሕጉስ እንያ ትብል ክልተ ግዜ ፓቅማቅ ትብል ቆጥረልኩም ይሕራይ ተቐሪብኩም ከምዚኣ ግበሩ ሓደ ክልተ ሰለስተ ደቂስ ማለትኩም ከምዚ ክንገልኹም እሙ ደቂሶም ተቐረቡ ሓደ ክልተ ሰለስተ ተቐረቡ ሕራይ

ነበረ እያ ነበረ ሓደ እዋን ሓደ ጥዑም ፈላጥ ዕንፀይቲ ነበረ። ፈላጥ ዕንፀይቲ ኣዝዩ ጥዑምን ፍትውን ስለ ዝነበረ ብዙሕ ሰብ ብልቢ ፈትዎ ነበረ። ፈላጥ ዕንፀይቲ ኣብ ዝኾነ ማእከል ገዛውቲ ዘሎ ፅርግያታት ኮይኑ ሓንሳ በቲ ምቁርን ፍሉይን ድምፁ ዝፍለጥ ዕንፀይቲ ዘለዋ ዝፍለጥ ዕንፀይቲ ዘለዋ እንተይሉ ብተፈላለየ ድምፂ ኣባሃህሉኡ ኩለን ኣዴታት እቲ ገዛውቲ ስም እቲ ፈላጥ ዕንፀይቲ ስለ ዝፈልጥኦ ካንሸለአን ከፊተን ጥዑም እዝጊ ጥዑም እዝጊ ትብል ቲሓንቲ ጥዑም እዝጊ ቲሓንቲ ትብል ጥዑም እዝጊ ኢለን ብምፅዋዕ ንዓይ ንዓይ ፈልፀለይ ንዓይ ባ ፈልፀለይ ይብልኦ ነበረ። ፈላጥ ዕንፀይቲ ስኩፍ ስለ ዝነበረ ሰለስተ ኣርባዕተ ኣዴታት ካንሸሎ ከፊተን ብምውፃእ ብሓደ ድምፂ ይፅውዖኦ

ስለ ዝነበራ ናብ መነን ሓዲጉ ናብ መነን ከም ዝኸይድ ይሽግሮ ይስከፍን ነበረ። እተን ኣዴታት ስክፍታ እቲ ፈላጥ ዕንፀይቲ ይርድኦ ስለ ዝነበራ ለባማትን መማዛዘንትን ስለ ዝኾና ናባኺ ይኺድ ንዓኽባ እናበላ ስጋይ ስጋኻ ይብላ ነበረ። ፈላጥ ዕንፀይቲ ብምትሕልላይ እተን ኣዴታት ኣዝዩ ይምሰጥን ይሕጎስን ነበረ።

0: እቲ ፈላፅ ዕንፀይቲ ኣብቲ ዝፍለፅ ንቑፅ ዕንፀይቲ ጥሉል ዘይነቐፀ ዕንፀይቲ ገና ብውልድኡ ተቆሪፁ ዝመፅ ዕንፀይቲ ረኸበሞ ፈላፅ ዕንፀይቲ ጥሉል ገረብ ምቑራፅ ፍፁም ስለ ዘይፈቱ ነታ ዋና ዕንፀይቲ ፀዊዑ ብዘይ ስክፍታ እቲ ጥሉል ዕንፀይቲ ካበይ ከም ዝመፀ ሓተታ ዋና ዕንፀይቲ ኣብ ቅድሚ ገዝኦም ዝነበረት ዓባይ ገረብ ናብ መንደቕ ገዛ ሰራውራ ብምኻድ ገዛ ከይተፍርሰሎም ስለ ዝደለዩ ናብ ሚኒስትሪ ሕርሻ ኣፍቂዶም ነታ ገረብ ከም ዝቆረፅዋ ነገረቶ እሞ ፈላፅ ዕንፀይቲ ፍኹስ ኢልዎ እባትሕሽ በለ ብውሽጡ ተረቢፁ ስለ ዝፀንሐ ዝተቆረፀ ጥሉል ዕንፀይቲ ካበይ ከም ዝመፀ ምስ ተሓበረ ብልቡ ተሓጎሰ ምክንያቱ ፈላፅ ዕንፀይቲ ኣዝዩ ኣግራብ ዝፈቱ ብዙሕ ኣግራብ ዝተኸለ ኣብነታዊ ፈታዊ ኣግራብ ተባሂሉ ሽልማት ዝወሰደ ስለ ዝነበረ እቲ ኩሉ ዛንታ ምስ ሰምዖ የቕሬታ ኣይተሓዘለይ የቐኒለይ በላ ነታ በዓልቲ ዕንፀይቲ ነቲ ዝነበረ ዕንፀይቲ ፈላሊፁ ድማ ኣነ ባዕሉ ዝወደቐ ገረብ ወይ ከዓኒ ዝኣረገ ገረብ እንተዘይኮይኑ ዝኾነ ጥሉል ዕንፀይቲ ኣይፍልፅን እየ የቕሬታ ኣይተሓዘለይ ኢልዋ ከደ ፍትዋት ደቀይ ካብዛ ነበረያ ነበረ እንታይ ንመሓር ከምቲ ልክዕ ፈላፅ ዕንፀይቲ ዝኾነ ሰብ ጥሉል ዕንፀይቲ ቆሪፁ ክጥቀመሉ ግቡእ ስለ ዘይኮነ ሓንቲ ጥልልቲ ገረብ ብቑራፅ ማለት ሓንቲ ትንፋስ ምሕላፍ ማለት እዩ ልክዕ ከምቲ ትንፋስ ምሕላፍ ሂወት ስለ ዘለዎ ኣግራብ ከዓ ንዓና ኣዝዩ ስለ ዝጠቕመና እንትርፎ ንቑፅ ዕንጨይቲ ጥሉል ዕንጨይቲ ከምዘይቁረፅ ንመሃር
1: ግርም ኣብ ዲሞይ ዳዲሞይ እንታይ ነራ ክትርእዋ ፀኒሕኩም ሓቀይ ኩላህና ብሓባር ኮንና ርእናያ ፈላፅ ዕንጨይቲ ርኢኹሞ ዶ ፈላፅ ዕንጨይቲ ዕንጨይቲ ክፍልፅ ከሎ ዝስምዖ ነገራት ከመይ ከም ዝኾነ ፅቡቅ ገርና ተዓዚብናዮ ፈላፅ ዕንጨይቲ ደኣ ይኹን እምበር ኣግራብ ብዙሕ ዝተክል ምክንያቱ ኣግራብ ዝኣክል ተኺልና እኩል እንድሕር ኣሎ ቆሪፅና ኣርማድዮ ክንሰርሕ ቆሪፅና መርከብ ክንሰርሕ ቆሪፅና ዝተፈላለየ ዓይነት ክንጥቀመሉ ቆሪፅና እውን ንፎርኖ ይኹን መሰንከቲ ቅጫ ክህልወና ፀገም የብሉን ግን ገረብ ደይብልካ ዝርከባ እንዳቆረፅካዮ ክትከይድ ግን ግቡእ ኣይኮነን እቲ ዝቁረፅካ እንታይ ኢሉና ፈላፅ ዕንጨይቲ ዳኣረገድ ወደቐ ገረብ ወይ ከዓኒ ማለሲ ከፍሪ ዘይክእል ወይ ከዓ ንዕንጨይቲ ኢልና ዝዘራዕናዮ ኣግራብ ተደይ ኮይኑ ገረብ ክንቆርፅ የብልናን እንዲ ኢሉ እሱ ብዙሕ ኣግራብ እዩ ዝተክል ሰብኣይ ብጣዕሚ ፍቱው ስለዝኾነ ብከምዚ ከዓ ክንደይ ግዜ ካብ ሚኒስትሪ ሕርሻ ሽልማት ረኪቡ እዩ እዞም ደቀይ ከዓኒ ኣብዚ ዕረፍቲ ሰለስተ ወርሒ በጃኹም ኣግራብ ትኸሉ ኣግራብ ትኸሉ ኣብ ቀፅሪ ካንሸለኹም እንዳበልኩ ናብታ ትስዕብ መደብ ንኡስ መደብ ማለት እዩ ክሕልፈኩም መን ሽካ ዝወደ
2: ስበይ ሚክያስ ሳሜል ባል ሚክያስ ሳሜል
1: እንታይ ኢኻ ትኸውን ሰዕበኻ
2: ዶክተር
1: ዶክተር ናይ ምንታይ
2: ናይ ስኒ
1: ናይ ህፃናት ቆልዑ ዳ ሓውዮ መን እዩ ምሉእ ሽካ
2: ዶክተር ሚክያስ ሳሜል ባል
1: ከተማ ምፅዋዕ ኣብ ቁፅሪ ሓደ ኣላ ከተማ ምፅዋዕ ዶቶረ ኣብ ቁፅሪ ሓደ ኣብ ቁፅሪ ክልተ ታያ ዝግኒ ኣብ ፃሕሊ ዝግኒ ኣብ ፃሕሊ ዝግኒ ኣብ ፃሕሊ ኣብ ቁፅሪ ሰለስተ ቢንቶ ቢንቶ ቃዓብላ ቁፅሪ ኣርባዕተ ብትግረታ እዩ ዝበሃል ኣርባዕ ታዮ ጎቦ ከይሓትበካ ጎቦ ጎቦ ኣብ ቁፅሪ ሓሙሽተ ሓሙሽተ ኣብ ቁፅሪ ቁፅሪ ሽዱሽተ ብራቅ ፀሓይ ብራቅ ፀሓይ ብራቅ ፀሓይ ሸውዓተ ትመፅያ ሕጂ ሸውዓተ ኮራር ኣቀይ ኮራር ኣብ ቁፅሪ ሸሞንተ ሓወልቲ ኣባፀ ሒዝካ ኣራይ ዝወ

0: ባህ ትበለካ ቁፅሪ ሓደ ኣብ ቅድሚ ካ ዝበሮ ቁፅሪ ሓደ ኢልካ ላ ኣብዚ ብዘ ኣብዚ ቀዲ ፍራዋ እንታይ ነራ
1: ከተማ ምፅዋዕከተማ ምፅዋዕ
0: እዛ ዘለና ኣላ ከተማ ምፅዋዕ ሕራይ ከተማ ምፅዋዕ ትኮይና ክረአና ሕጂ ከተማ ምፅዋዕ ዶክተር ናይ ህፃናት ዓድኻ ኦፕሬሽን ክትገብር ኢካ ዓደ ክፀጊሙ ሓደ ኮላ ሓገ ፍራዋ ጀረ ከተማ ምፅዋዕ ንፍዎ ኣጣቑዕሉ ሕራይ ሰሓብ ቁፅሪ ክልተ ተሰሪዒካ ካትመፅእ እንታይ
1: ዝግኒ ኣብ ፃሕሊ
0: ዝግኒ ኣብ ፃሕሊ ፃሕሊ ብምንታይ ዝስራሕ ፃሕሊ ብምንታይ
1: ዝስራሕ
0: ዳሓን ግደፎ ከይዳናገር ዝግኒ ኣብ ፃሕሊ ክነገረካ እያ ዳሕራይ መወዳእታ ዝግኒ ኣብ ፃሕሊ ኢልካ ኣለካ ክንሪአኢና ሞ ዝግኒ ኣብ ፃሕሊ ዝግኒ ብፃሕሊ ዝግኒ ብፃሕሊ ዶክተር ዕስራ ነጥቢ ሰሓብ ሳልሰይቲ ሸሞንተ ሸሞንተ ምስ መፀት እንታይ ነራ
1: ሓወልቲ ኣባፅዕ ሓወልቲ ኣባፅዕ
0: ሓወልቲ ኣባፅዕ ሓወልቲ ባፅዕ ድ ኣባፅዕ ሓወልቲ ክርያ ኢና ዶክተር ሓወልቲ ባፅዕ ተኮይና ክርያ ኢና እንታይ እዩ ነሩ ሓወልቲ እንታይ ዓይነት ሓወልቲ ብምንታይ እስካ ክሪአና ታንክታት በዓል ጃዋር እኒአኒ ረእየ ሓወልቲ ባፅ ሰሓብከ ራብዒይቲ ራብዒይቲ ሕጂ ኣጆካ ራብዒይቲ ሓስብ ኣብልካ ዝወደ ሰለስተ ኢልካ ኣለካ ቁፅሪ ሰለስተ ኢሉ ኣሎ ኣብ ቁፅሪ ሰለስተ እንታይ ነራ
1: ቢንቶ ቢንቶ
0: ቢቢቢቢንቶ ቢንቶንያ ዓቁድ ቢንቶ ቢንቶ ተኮይና መሊስካ ኣለካ ዶክተር ትኸውን ትኽእል እያ ቢንቶ እንታይ ሓልፈሉ
1: ባቡር
0: ባቡር ካልኸ ሃይ መኻንካ ሓልፋ ማኪናካ ተሓልፍ እያ ቢንቶ ስ ቢንቶ ሰሓብ ሓንቲ ዋይኩም ነፍዕ ዶክተር 4567 ኣለካ 4567 ኣጆኻ ሓሙሽተ ሓሙሽተ ኢሉ ኣሎ ሓሙሽተ ብርብርብርብርብር ሓሙሽተ ብር ፍር ፍር ብርብርብርብርፍር ወደይ ተኮይኑ ብርብር ክብል ብርብርብርብር ራዎ ዶክተር ኣብፅኸያ ናይ መወዳእታ ሓንቲ ተሪፋትካ ሓንቲ ተሪፋትካ ሓንቲ ሓንቲ ተሪፋትካ 7644 ህስብ ኣብልካ ቃ ሸዓተ ኢልካ ኣለ ሸዓተ ሃራይ እንታይ ኣጆኻ ዓሰታት ናይ ባሕሪ ረላት ናይ ባሕሪ ኦራል ኦራል ትፈልጣ ዶ ማኪን ኦራል ኦራል ትፈልጣ ዳ ንኦራል ኣትመስል ኮራል ከላ ኦራል ኢለካ ባሌረ ግን ዳሓነይ ዳሓን ሓሙሽተ ምፅኢኻ ኣለኻ ዶክተር ሕጂ ክሓተካ እያ ሓንቲ ኣብኣ ከለኻ ፃሕሊ ብምንታይ
1: ትስራሕ
0: ዓውልካ
1: ብእምኒ
0: ብእምኒ ፃሕሊ ብምንታይ ትስራሕ ብእምኒ ብላ ኣሎ ፃሕሊ ብምንታይ ትስራሕ ብጭቃ ዝወድ ሕረይ ከይትርስዓ ፃሕሊ ብጭቃ ዝስራሕ ረይ ግቡዕ እሞ እታ ክሕልፈኩም እየ ዝበልኩኹም ንኡስ መደብ ማለት ትፈትዋ መን ዝያዳ ዘከረ ተቀራሪብኩም ዶ ኩለኹም መሊስካ ስኻ ንስኪ መሊስኪ ብጣዕሚ እዚኣ ንዓኹም ሕጂ ከዓ ኣለና ሕጂ ከዓ ፍሉይ መን ዝያዳ ዘከረ ክመፀኩም እዩ ኣብ ዝስዕብ ሰሙናት ማለት እዩ ከመይ ነራ ሞ ተወዳዲርኩም መሊስኩም ክርም እሞ ሕጂ ተሪፋህና ደላ ናይ መወዳእታ ኢለ ዝሓስባ እያ እውን ንኡስ መደብ ዓፍት ጣራራራ ዓፍት ቃቃዊ ምስ ጓላ ሕንጢት ክትመፀና እያ እንታይ እያ ትብል ባሕባር

0: ሓንቲ ትጓለይ ተመስገን ሕጂ ነብስኺ ፅቡቕ ኣሎ ሓቀይ ዶ መቸም ንፍዕቲ እንዲኺ ሓቀይ እንዴ ምስጢር ናይዚ ፅቡቕ ዘለኹየ ከዓኒ እንታይ ድ መሲልኩ እዛ ጓለይ ኩሉ ግዜ ሓንቲ ደ እንድሕር ሓኪም ዝበላ ማለሲ ነብሶ ፆር ምስ ኮነት ብቡእ ተማልእ እንድሕር ኮይና ሓንቲ ጥዒቲ ቆልዓ ወይ ሓደ ጥዑይ ቆልዓ ስለ ትወልድ ፀገም ዝበሃል የብላን ማለተይሲ ብስሩዕ 9 ወርሒ ናብ ሕክምና እንድሕር ትመላለስ ኮይና ምኽሪ ሓካይን ብግቡእ ኣብዛ ሓንጎላ ተስፍሮ ድሕር ኮይና ፀገም ዝበሃል የብላን። እሱ ከዓ እንታይ እዩ ምሸት ትንቀሳቀስ ትንቀሳቀስ ማለተይሲ ንየማን ንፀጋም እንዳበለት ከምዚ ሓውስ ስፖርት ነብሰ ፆር ኮንካ እንድሕር ምሸት ምሸት ትንቀሳቀስ ኮንካ ኣብ ግዜ ሕርሲ ይቐለልካ ማለት እዩ። እቲ ቆልዓ ከዓ ጥዑይ ውላድ ዝውለድ ስለዚ ኩላህና ዴታትካ ንፋዓት ስለ ዝኮና እዛ ጓለይ ረይ ሽኩር ኢና ቆልዓ ተወሊድካ ሓቀይ ሙስ ሃሃ ጓለይ ኣቲ ሕንጢት ጓለይ ሕንጢት ጓለይ ፅብቕቲ ሓለፋይ መቐረተይ ክመልሰክዶ ናብዛ ከብደይ ክትማሙቂ ብደመይ ብስጋይ ብዓፅመይ ክትፅብቂ ውልዕ ክትብልለይ ክወልደኪ ደጊመ መሊሸ ኣይደክምን ሓዚለ ሓቒፈ ምስ ሕንጢተይ ውዒለ ሓዲረ መሓጎኹ ክረምቲ የሕሊፈ ከሰራስረኪ መመሊሸ ኣይደክምን ንዓኺ ወዲሰ ከዕልለኪ ዛንታ ዝመቀረ ዛንታ ኣባሓጎታትኪ እዞም ሰብ ስረ ዘይ ገበርዎ የለን ብዘይካ ዘይተገብረ ዘይገበርዎ የለን ብዘይካ ዘይተገብረ ብእውነት ከዕልለኪ ብሓደ ምስ ወረስኪ ትገብሪ ናትክ ግደ ክስንዶ መፅሓፍ ፀፅሒፈ ክትስንድ የስኺ ከዓኒ መፅሓፍ ፀፅሒፍኪ እሸው እሸው እሸው ዕጥርቅርቅርቅር ሓተበጠበጠበጠበጠ ሓትሩቅ ሓትሩቅ ቅጥቁጥቅ ወግ ሽክር ኸንክ እዛ ጓለይ ሕንጢት ጓለይ ንሕና ኣዴታት ከምቲ ኣቐድም ኣቢለ ዝበልኩኺ 9 ወርሒ ኣብዛ ከብድና ወይ ከዓ ንማምቆኪ ንድሕሪኡ ወዲ ድጓል ምስ ተወለደ ሽዑኡ ን6 ኣዋርሕ ኩሉ ግዜ ንጎሆን ምሸትን ብዜካ ጡባደ ዝኾነ ካልእ መግቢ ከይሓወስና ነጥቡበኪ ማይ ምስታይ ከማን ኣይትሰቲኒኺ ብድሕሪ እዛ ጓለይ ድሕሪ 6 ወርሒ እንታይ ንገብር መስለኪ ምግቢ ትጅምሪ ዝተመጣጠነ ምግቢ ንእሽተይ ካብ ሓምሊ ንእሽተይ ካብ ካሮቲ ንእሽተይ ካብ ዓደስ ወይ ከዓ ብርስን ኮታ ፍኹስ ዝበለ መግቢ ሽዑኡ ብፍላይ ኣሕመልቲ እንተብሊዕና ካብ ብነእሽተኺ ወይ ተመሊዑ ዝኾነ ቆልዓ ዳሕራይ ምስ ዓበይ ፈፂሙ ኣብዮን እዩ ብድሕሪኡ ማይ እውን ክሰቲ ትጅምር ማለት እዩ ተዘይኮይኑ 6 ወርሒ ፀባዲኺ ጥራይ ክትሰቲ ሓቶቶቶቶቶት ከምኡ ስለ ዝኾንክ ድንብሽ ብጭልክ ዛጋለይ ሓቶቶቶቶቶት ድንብሽ ብጭልክ ሓቶቶቶቶት ኣቲ ሕንጢት ጓለይ ሕንጢት ጓለይ ሎሚ ኣኽለኪ ፀወታ ዕላለይ ኩሉ ዝበልክዎ መቐረተይ ኣብ ልብኺ ሕድሮ መዓር ጓለይ ኣቦኺ መፂኦም ምሳሕ ከይብሉና ውግንግን ከነብሎ ገዛና ዛሕዛሕ ኢሉ ኣሎ ኣቑሑት ናይ ቡና ክንሓፃፅሙ ፈናጅል ጀበና ኣብየሎ ፈርኔሎ ክንኣጉድ ሓውና ኣብ መንጎ ኣቦኺ ህሩቅ ከይብሉና ሽሮ ፀብሒ ክንሰራሓሎም ኣብ ፃሕልና ጌርና ጥዕንቲ ጦቅ ዝበለት ንቕዕቃዕ ዝበለት ጦቅ ዝበለት ኣቦኹ ከዓ ሽረፈቱ እንዲኦም ዛ ጓልና እሸው እሸው ሓቶቶቶቶቶቶር ሓቶቦ ሓቶቶቶቶቶቶቶቶር ትራ ትራ ኣሰይ ዛ ጓለይ ወይ ድቃስ መፅኪ ይመስለኒ ደክስ ዛ ጓለይ ደክሲ ደክስ ዛ ጓለይ ደክ ደቂሲ ዛብካለይ ደቂ
1: እሞ ርኢኹማ ይኹም ሓቀይቃ ቃዊ ደርሆ ሓቋፊት እንቋቁሖ ሓቋፊት እንቋቁሖ ክንብል ከለና እታ ሕንጢት ሲ ካብ እንቋቁሖ እንድያ ወፅያ ምክንያቱ ብእንቋቁሖ ዝውለድ ፍጥረታት ኣሎ ኣብኡ ከሎ ከም ሰብ ከዓ ንውለድ ሰብ በጊዕ ፈረስ ኩላና ንውለድ ማለት እዩ ካብ ከብድዴና ወፂና ንውለድ ደርሆ እውን ታጫቁት ካብ ከብድደና ግን ቦንቃቁሖ ቦንቃቁሖ ትፍጠር ታንቋቁሖ ሽዑ 21 መዓልቲ ምስተሓቆፈት ጭቅጭቅጭቅጭቅ ትብል ከም ሕንጢት ትወፅእ ማለት እዩ መቸም ንውላዳ ከመይ ከም ትፈቱ ከመይ ገራ ከም ተዘናግዕ ርኢኹማ ዶ ወላዲኻ ከምዚ እዩ ወላዲኻ ከዓ ከምዚ ስለዝኮነ እስኻ ከዓኒ ከተኽብሮ ኣለካ ማለት እዩ እሞ እታ ተዋሂባትና ዝነበረት መደብ ኣብዚኣ ወዲእና ኣለና ወዲእና ኣለና ክንብል ከለና ግን ዝመፅእ ዘሎ ሰሙን ከዓኒ ብሓድሽ መደባት ክንመፀኩም ኢና እዞም ደቂ ምእዙዛት ኩኑ ስጋዕ ዝመፅእ ዘሎ ቀዳም ቻው ቻው ቻው ድሓን ቀኒዩ እንዳበልኩ ብሓንቲ ሙዚቃ ክፋናወኩም እየ ቻው ቻው ቻው ኣነ ተፋኒኩም ኣለኹ እዚኣ ንኣኹም
2: ካርካብሶ የንጋርካ ልዕሎ የንዳውካ ዘደ ነብስኻ ሙቆ ፎርሳ ረም ረም ረም ረም ስመሩ ስመሩ ስመሩ

Oh.

سلام کمی تو علوزی خاور کم تعذب تعطا و زینا سپورت نه زینا ظاهر بول کمی کال حرقم ایر تا و اولمپیک کاوی ت قرار مای کلب ان اس ان بینی ام گرمای سات فوزلون مبل میتن عصت و سستن گیزیو زکر زلو تور دی فرانس کل تشه نش راشیدشن لوم سورس بنا عصر مدر خود در کتیل کو علیم تقدر دم تلومی کاب آوری لکه تبگیشم آبلی لوران ت زازمن میتن سانشیدشن تشیدش کلیم تر دمار حکت هبزلوه مدر خم تصمیدان کو علوم ኣብናይ ሎሚ መድረኽ ኣብ መበል 25.5 ኪሎ ሜትር ነጥቢ እተውህብ ናይ ቅጽበታዊ ውድድር ተሰሪዓ ብምህላዋ ቢንያም ግርማይ ምስ መራሒ ናይ ቀጠልያ ማልያ ዘሎ ማርስ ፒደርሰንን ካልኦት ናይ ነጥቢ መቐናቕንቱ ተቐዳድምቲ ከቢድ ጥምጥም ብምግባር ነቲ ተነጺፉሉ ዘሎ ናይ ነጥቢ ፍልልይ ከጽብብ ተጽቢት ይግበር ብድሕር ዝግን ጸወታ ናይ ግዜ ተቐዳድምቲ ዝፍትን ዝተፈላለያ ደረጃታት ዘሎ ዓቐብታት ዝበዝሖ ብምዃኑ ብግዜ መራሕን ዘሎ ናይ ዩኤኢ ተቐዳድማይ ታሪክ ፖካቻርን ካልኦት ተቐዳድምትን እተርብሕ ክትከውን ተጽቢት ይግበር ንናይ ሎም ዓመት ቱር ዲ ፍራንስ ብግዜ ዝመርሑ ዘሎ ተቀዳድማይ ስሎቬናዊ ታሪክ ፖካቻር ክኸውን ከሎ እዚ ተቀዳድማይ ንውድድሩ ብ32 ሰዓታትን 17 ደቃይቕን 4 ካይታትን ቀዳማይ ብምኻን ንብጫ ማልያ ከድፈረ ዝቕፅል ዘሎ እዩ ካልኣይ ናይ ቲም ቪዝማ ዮናስ ቪንጌጋርድ 2 ደቕን 42 ካሊትም ዝኾነ ግዜ ድሒሩ ሳሳይ ካብ ውድ ክለቡ ንፖካቻር ዝኾነ ሜክሲካዊ ኢሳቅ ዴልቴሮ ብ3 ደቕን 23 ካይታትን ብዝኾነ ግዜ ተፈንቲቱ ይስዕቦም ኣሎ ቢንያም ግርማይ ካብ መራሒ ብሓደ ሰዓትን 59 ደቃይቕን 32 ካይታትን ድሒሩ ኣብ መበል 145 ደረጃ ተቐሚጡ ኣሎ ኣብ ናይ ነጥቢ ምስ ንውልከ ዴንማርካዊ ተቐዳድማይ ሊድል ትሬክ ማድስ ፒደርሰን ብ268 ነጥቢ ንቀጠልያ ማልያ ካብ ዘባኑ ከይወረደ ዝቕፅር ዘሎ ክኸውን ኤርትራዊ ቢንያም ግርማይ ካብዚ ተቐዳድማይ ብ45 ነጥቢ ድሒሩ ማለት ብ223 ነጥቢ ኣብ ካልኣይ ደረጃ ብምዃን ይኽተሎም ናይ ሱዳል ቲም ሜርሌር ድማ ኣብ ሳልሳይ ደረጃ ይርከብ ኣምናይ ዓቐበት ፖካቻ ብ28 ነጥቢ ኣንበሲ ዓቐበት ብምዃኑ ጻዕዳ ቀይሕ ነጠብጣብ ዘለዋ ማልያ ኣብ ዝባኑ ይዕሪፉ ዝቕፅር ዘሎ ክኸውን ቪንጌጋርድ ሌኒ ማርቲነዝን ካልኣይን ሳልሳይን ደረጃታት ሒዞም ይስዕብዎ ኣብ ናይ ብሉፅ መንሰይ ኢሳቅ ዴልቴሮ ብ32 ሰዓታትን 20 ደቃይቕን 31 ካሊታትን መራሒ ብምዃን ጻዕዳ ማልያ ገና ካብ ዝባኑ ኣሕሊፉ ኣይሓባን ዘሎ ኹዋን ኣይዞን ፓል ሴክሳስን ከዓ ብቐደም ተኸተል ዝኽተሎ ዘሎ ተቐዳድምቲ እዮም ብጋንታ ጀርመናዊቱ ክለብ ሊድል ትሬክ ንናይ ሎም ዓመት ቱር ዲ ፍራንስ ብ96 ሰዓታትን 4 ደቃይቕን 41 ካይታትን ብዝኾነ ግዜ ክትመርሖን ከላ ክለባት ዩኤኢ ቲም ቪዝማን ብቕድም ትኽተል ይስዕባ ብፌደሬሽን ኩዕሶ እግሪ ዞባ ደቡብ ተወዲቡ ኣብ መንጎ ደቂ ኣንስትዮኑ ዞባታ ዞባ ደቡብ ዝካየድ ዘሎ ውድዳት ኩዕሶ እግሪ ይቕፅል ኣሎ እዚ ካብ ዕለት 6 ሓምለ ጀሚሩ ዝካየድ ዘሎ ውድዳት ዝስዕ ውፅኢት ተመዝጊቡ ኣሎ ኣብ ናይ ቀዳማይ ዲቪዥን ድባርዋ ንማይ ዓይኒ ብገፊሕ ዝኾነ ውፅኢት 7 ባዶ ክስዕራን ከላ ናይ ድባርዋ ዮሃና ክፍሊ ድማ ብልስቲ ተጻዋቲት ናይዚ ግጥም ተሰይማ ደቀም ሓረን ዓዱ ኻላ 3 ብባዶ ክትቀጽዓ ከላ ናይ ደቀም ሓረ ዲና ዳንኤል ድማ ብልስቲ ተጻዋቲት ናይቲ ግጥም ተባሂላ ብዘይካ ዝሰንዓፋ ኣብ ልዕሊ ዓረዛ ገፊሕ ብዝኾነ ናይ 7 ባዶ ዓወት ብምዝጋብ ላዕለዋኢድ ክትሕዝን ከላ ተጻዋቲት ሰንዓፍ ራድያ ማሓመድ ብልስቲ ተጻዋቲት ናይቲ ግጥም ተሰይማ ኣብ ውፅኢት ካልኣይ ዲቪዥን ምስ ምልከት መንደ ፍራንስ ሰገኔቲ 2 ባዶ ማይ መነ ንጾሮና 1 ባዶ ከምኡ ድማ ዓዲ ቀይሕ ንእምኒ ሓይሊ 3 ባዶ ዝኾነ ውፅኢት ተዓዊተናልን ከም ዘለዋ ካብቲ ቦታ ዝበጻሐና ሓበሬታ የመልክት ብፌደሬሽን ቅድም ብሽክለታ ዞባ ማእከል ዝተወደበ ክረምታዊ ውድድራት ኣብ ከተማ ኣስመራ ጀሚሩ በዚ መሰረት ኣንጊሆም ውድድሮም ዘካየዱ ምድብ ሲ 20 ተቐዳድምቲ ኣብ መስርዕ ተረኺቦም ውድድሮም ፈጺሞም በዚ መሰረት ናታን ስቴፋኖስ ካብ ምምሕዳርኑ ዞባ ገጀረድ መወዳድርቱ በሊፁ ቀዳማይ ኮይኑ ክዕወት ንከሎ ናኦድ ብርሃነ ዩኤል ሓየሎም ክልትዮም ካብ ምምሕዳርኑ ዞባ በሪኽ ሚልክያስ ዳዊት ካብ ምምሕዳርኑ ዞባ ጎዳይፍ ኤዝናኤል ሰሎሞን ካብ ምምሕዳርኑ ዞባ ማእከል ከተማ ኖህ ሚካኤል ካብ ምምሕዳርኑ ዞባ 4 ኣስመራን ካብ ካልኣይ ክሳብ ሻርሻይ ብምኻን ንውድድሮም ፈጺሞም ቀጺሎም ውድድሮም ዘካየዱ ምድብ ቢ ኮይኖም 72 ተቐዳድምቲ ኣብ መወዳደሪ ቦታ ተረኺቦም ውድድሮም ጀሚሮም ኣብ ዘካይሮ ምሳጢ ውድድር ስምኦን ገብረ ማርያም ካብ ምምሕዳርኑ ዞባ ገለ ንፍሒ ንመወዳድርቱ ብምርታዕ ቀዳማይ ኮይኑ ክዕወት እንከሎ ነቢ ሙሴ ካብ ቲራቨሎ እሰይ ዓንደ ማርያም ካብ ሰንበል ኣቤል ወልደ ሩፌል ካብ ቲራቨሎ ዮናዳብ ሰምረ ካብ ገጀረት ያቆ መርሃዊ ካብ ሰንበል ካብ ካልኣይ ክሳብ ሻርሻይ ተመራሪሖም ናይ መድረኽ ዓወት ኣመዝጊቦም ተካቲ ተቀዳድምቲ ደቂ ኣንስትዮ ብወገደን ኣብ ዘካይዶ ብልፅኮታ ካብ ናይ ዝሓለፈ ዓመት ብ3 ዕፅፊ ቁፅርና በሪኸን ብምምፃእ 21 ተቀዳድምቲ ኣብ መበገሲ ቦታ ተረኺበን ውድድረን ኣካይደን ዲናር ዮናስን ሩታ ሰሎሞንን ክልትዮን ካብ

ካላ ነፍዒ ካብ መወዳድተን ጸሎት ብምባል ተመራርሒን ተዓዊተን ፎርቱና ኣብርሃም ካብ ብሪኽ ዲቦራ ሰምሪ ካብ ጋላ ነፍሒ ማርታ ሰሎሞን ኤልዳና ተኽሊትን ክልቲን ካብ ፈራሪዞ ድማ ካብ ሳርሳይ ክሳብ ሻርሻይ ንዘሎ ደረጃታት ብምሓዝ ንውድድረን ፈጺመን ኣብ መወዳእታ ውድድሮም ዘካየዱ ምድብ ኤ ምስንብለስ ድማ ክሩቤል ፊልሞን ካብ ገጀረት ካብ 77 ተቐዳድምቲ ብቕፅርታ ውድድር በሊፁ ቀዳማ ኮይኑ ተዓዊቱ ናሆር ንጋሽ ካብ ኣኽርያ ሱራፌኤል ተክለማርያም ካብ ጎዳይፍ ዮናታን ዳዊት ገዛ ባንዳ ሄኖክ ሚካኤል ጎዳይፍ ክብራ መኮነን ጋላ ነፍሒ ድማ ክሳብ ሻርሻይ ብምዕዋት ንምምሕዳሮም ነጥቢ ዘመዝገቡ ተቐዳድምቲ እዮም። ብፌደሬሽን ቅድም ብሽክለታ ንኡዞባ መንደፈራ ተወዲቡ ክካየድ ዝቕኔ ውድዳት ብሽክለታ ተዛዚሙ እዚ ሓሙሽተ ጋንታታት ኣብ 4 ዲቪዥናት ናይ ደቂ ተባዕትዮ ከምኡ ድማ ናይ ደቂ ኣንስትዮ ተቐዳድምቲ ዘሳተፈ ውድድር ብልዑል ተሳትፎ ተቐዳድምትን ኣፍቀር ስፖርትን ማሚቑ ከምዚ ተሰላሰለ ኣካየድቲ ናይቲ ውድድር ገሊፆም ብሓፈሻ ኣብቲ ን4ተ ሰናብቲ ዝተኻየደ ውድድር ዝተረኽበ ውፅኢት ዝስዕብ እዩ። ራብዓይ ዲቪዥን ደቂ ተባዕትዮ ቀዳማ ዩኤል ጆርጆ ካልኣይ እሰይ ሕፈሮም ሳልሳይ ሴም ተስፋይ ሳልሳይ ዲቪዥን ቀዳማ ዮናታን ኪዳነ ካልኣይ እሰይ ጎይቶም ሳልሳይ ሚካኤል ማጆር ካልኣይ ዲቪዥን ቀዳማይ ሙሳኤል ከሰተ ካብ ጋንታ ዓዲ መጎቲ ካልኣይ ሙንተሲር ጃብር ካብ ጋንታ ዓዲ ሓረ ሳልሳይ ዲናር ሳሙኤል ካብ ዓዲ መጎቲ ቀዳማይ ዲቪዥን ደቂ ተባዕትዮ ቀዳማይ ኣማኑኤል ነጋሲ ካብ ጋንታ ዓዲ ባሪ ካልኣይ ኤቨን ኣሕፈሮም ካብ ጋንታ ዓዲ መጎቲ ሳልሳይ ዮናታን ኣስመሮም ካብ ጋንታ ዓዲ መጎቲ ኣብ ናይ ደቂ ኣንስትዮ ተቐዳድምቲ ድማ ቀዳመይቲ ዳናይቲ ሽመንዲ ካብ ምናሓይሊ ካልቲ ሰገን ተስፋ ማርያም ካብ መንደፈራ ሳልሰይቲ ናታልያ ገብረ መስቀል ካብ መንደፈራ ብምዃን ተዓዊቶም ብዚካዚ ኣብቲ ዕለት ብቕዓት ኣትለታት ንምምዛን ዝዓለመ ውድድራት ኣትለቲክስ ናይ ጉያ ብናይ ደቂ ተባዕትዮን ደቂ ኣንስትዮን ተኻይዱ ነይሩ ዝተረኽበ ድማ ዝስዕብ ይመስል ኣብ ናይ ደቂ ተባዕትዮ 1500 ሜትሮ ቀዳማይ መልክያ ዘምረት ካልኣይ ስዑድ መሓመድ ኑር ሳልሳይ ሙሴ ጸጋይ ኣብ ናይ 1500 ሜትሮ ደቂ ኣንስትዮ ቀዳሚቲ ሉልያ ፍረዝጊ ካልኢቲ ፍረስ ሰላም ከሰተ ሳልሰይቲ ኮኸብ ንጉሰ ኣብ ናይ ደቂ ተባዕትዮ 3,000 ሜትሮ መወዳእታ ኣብ ኩሉ ውድዳት ካብ ቀዳማ ክሳብ ሳልሳይ ደረጃን ዝሓዙ ተቐዳድምቲን ጋንታታትን ዝተዳልሎም ናይ ገንዘብ መዳልያን ዋንጫን ሽልማት ካብ ኢድ ዝተፈላለዩ ናይ ክብሪ ዕዱማት ተዓዲሉ ኣብ ዜናታት ወፃኢ ግጥማት ዋንጫ ዓለም 2026 ሎሚ ሶሉስ ብናይ ቀዳማይ ናይ ፍርቂ ፍጻመ ፀወታ ቀጺሉ ከምስ እዩ ናይ ሎሚ ሸት ፀወታ ሰዓት 10:00 ዝጅምር ኮይኑ ሃገራዊ ጋንታታት ፈረንሳን ስጳኛን ክራኸበን እዚ ፀወታ ኣብ ከተማ ዳላስ እዩ ክካየድ ኣብ ናይ ሎሚ ሸት ፀወታ ኣጥቃዒ ፈረንሳ መባፐ ትማል ምሸት ሃገራዊት ጋንቱ ኣብ ዘካየድቶ ናይ መወዳእታ ልምምድ ብሰንኪቲ ኣንጻር ሞሮኮ ናተፃውቶ ከሎ ኣብ ዓንካ ኣካሪቱ ዝፀሮ መጉዳእቲ ኣብ ገለ ንጥፈታት ከምዘይተሳተፈ ብማዕከናት ዜና ክውሃብ ዝፀንሐ ርእቶ ኣሸቓሊ ኮይኑ ፀኒሑ ዓላማ ሃገራዊት ጋንታ ፈረንሳ ዲደር ዶሻም ትማል ሶኒ ኣብ ሰዓታት ድሕሪ ቅትሪ ኣብ ዘካየዶ ጋዜጣዊ መግለፂ ግን ሓለቓ ጋንቱ ኣብ ፅቡቅ ኩነታት ከም ዘሎን ኣብ ናይ ሎሚ ሸት ፀወታ ድማ ክስለፍ ምዃኑ ገሊጹ ኣሎ ካብዚ ንሃገራዊት ጋንታ ፈረንሳ ከይወፃና ኣውሬል ቱሻሜኒ ኣብዝሓለፈ 2 ፀወታታት ብሰንኪ ዝፀሮ መጉዳእቲ ከይተሰለፈ ብምቕናዩ ከምኡ ድማ ቦትኡ ተኪኡ ክፃው ዝፀንሐን ኣንጻር ሞሮኮ ኣብ ዝነበሮ ፀወታ ድማ ኣብ በርኩ መጉዳእቲ ፀይሩ ካብ ሜዳ ተቐይሩ ዝወፀ ማኑ ኮነን ኣብ ናይ ሎሚ ሸት ፀወታ ንከርክቡ ትፅኢት ከም ዘሎ ግን ዶሻምፕ ገሊጹ ኣሎም ብወገን ስጳኛ እውን ነቲ ኣብ ናይ ሎሚ ዓመት ውድዳት ዋንጫ ዓለም ሰንኪ ምጭባጥ ጭዋዳ ከምቲ ዝድለ ክጥቀመሉ ንዘይከኣለ ዘላ ያማል ኣብ ናይ ሎሚ ፀወታ ናብ ሜዳ ብምውራድ ሕማም ተኸላኸልቲ ፈረንሳ ንክኸውን ትፅቢት ኣለዋ ዝኸበርኩም ተዓዘብቲ ንሎሚ ዝተዳልዎ ዕለታዊ ዜና ስፖርት ኣብ ዘይፍፀም ስለምክታልኩም ኣዝየ መስግን ምስ ተረፉ መርባት ርቲ ሓድገኩም ብወገነ ግን ሰላም

ካብ ሚኒስትሪ ምክልኻል መሰናድኦ መደብ ዋልታ ዝዓዘዘን ዝኸበረን ሰላምታና ተቐበሉ ከመይ ቀኒኹም ዝኸበርኩም ተዓዘብትና እምበኣር ከስንለሞ እውን መደባትና ሓደ ድሕሪ ሓደ ተሰሪዑ ናባኹም ክንቕርቦ ኣብ መስመር ኣለና። ክሳዕ መወዳእታ መደብና ምሳና ሕቢርኩም ክፀንሑ ብክብር ንዕድም። ፈለማ ተሰሪዑ ዘሎ ትሕዝቶ መቐፀልታ ናይ ዝሓለፈ ኮይኑ ናብ ግንባር ሓልሓል ገፂ እዩ ክወስደና። ኣብ ዝሓለፈ ቅንያት ክፍለ ሰራዊት 96 ነበር ናብ ግንባር ሓልሓል ምብፃሕ ገይሮም ነይሮም። ንሎሚ ንሰብ ውዕሎ ህዝቢ ሓልሓልን ተዘክሮታቶምን ዘካፍል መደብ ይከውን። ምክትታልኩም ቀፅሉ።

ኣብ ዝሓለፈ ቀዳማይ ክፋል ናይዚ መደብ ንንጹር ዓላማ ናይዚ ጉዕዞን ንጦብላሕታ ኣባላት ክፍለ ሰራዊት 96 ነበር ከምኡ እውን ንድሙቕ ስነ ስርዓት ኣቀባብላ ህዝቢ እቲ ከባብን ዝምልከት ሓደ ትሕዝቶይ ቀሪቡ ነይሩ ንሎሚ ከዓ ንዕዙዝ ውዕሎታት ህዝቢ ኣስማጥን ከባቢኣን ኣብ ግዜ ብረታዊ ቃልስና ዝምልከት ዝተዳለዉ መደብ ኮይኑ ህዝቢ ኣስማጥ ዕምሪ መግዛእቲ ኣብ ምሕፃር ነፍሱን ጥሪቱን ወፍዩ ምስ ተጋደልቲ ህዝባዊ ግንባር ኢድንጓንትን ኮይኑ ንዝሐለፎ መሪር ህይወት ዘዘንቲ ክኸውን እንሆ

0: ኣብ ውሽጢ ዘይተጸዓዲ ባህርን ባህልን ህዝቢ ኤርትራ ክልተ ግዜ ጥራሕ እዩ ክምብርከኽ ዝረአ። ናብ ፈጣሪኡ ክሰግድን ተንበርኪኹ ክትኩስ እንከሎን በቃ። እዚ ኣብ ዝሓለፈ መዋእል መግዛእቲ ጐሊሑ ዝተንጸባረቐ ብርቂ ተርእዮ እዚ ህዝቢ እዙ እዩ። ካብ ተመክርኡ ይነቅሕ ይመሃር፣ ኣብ መኸተ ይብድህ፣ ኣብ ፖለቲካዊ ብልሑ ይውደብ፣ ሰሚሩ ይዓጥቕ፣ ዓጢቑ ብጽንዓት ይቃልስ፣ ተቓሊሱ ወይ ቃልስ ይዕወድ ድማ ህዝቢ ኤርትራ። እዚዩ እቲ ህዝቢ፣ ካብዚ ሕቆ እዙ እዩ ድማ እቲ ተጋዳላይ። ካብዚ ተበጊስ እዩ እዚ ክፍለ ሰራዊት ምስ ህዝቡ ውዒሉ ክሓድር ገጽ ንገጽ ክረአአ፣ ታሪኻዊ ሓላፍነቱ ድማ ምዃኑ ኣሚኑ ናብዚ ቦታ ምብጻሕ ዝገበረ። ህዝቢ ኣስማጥን ከባቢኣን እምበኣርከስ ኣብዚ ኣጋጣሚ ዝተረኺቡ ንሕሉፍ ቃልሱ ንድሕሪት ምልስ ኢሉ ብኸምዚ ዝስዕብ ከዘንትዩ ንከታተል።
1: ልደሽ እልህና ከም ውላድ ኣምዒትና ወውላድ ኣምዒትና ትከማን ዶለላ ንሪኦም እንታ ኣብማ ዮ ብሓሊምኒ ትከበቶም ወይማ ወይባህታብ ዝብሎ ውላጅድ ሓነተውህና ንብላዕኒ
0: ኣባል ሽማግለ ብድሆ ዝነበረት እያ። ህዝብን ተጋደልትን ከም ማይን ጸባን ሓቢርና ንሰርሕ ነርና። እሳቶም ኣደይ ኣቦ ይብሉና፣ ንሕና ኸዓ ደቀይ ድሓንእተው እናበልና ሓቢርና ንንቀሳቐስ ነርና። ዓብዪ እምነት ኣብ ሓድሕድና ነይሩና።
2: ካብ ናቕፋ ክልተ ሓይሊ ሒዝና መጺእና ኣብዙ እዚ ቦታ እዚ ናይ ተጋደሎ ሓርነት ነይሩ። ህዝባዊ ግንባር ኣይትፍለጥን ነይራ፣ ቁዒ ነይሩ። ብሃሆት ምስ መፀና ህዝቢ ሃሆት

0: ኣነን ብርሃነን ወሲዶም ኣብ ሓደ ቦታ ኮፍ ኣቢሎምና እተን ክልተ ሓይሊ ባዕሎም ተረኪቦምን ኣበይ ሓውዕዎም ኣበይ የብልዕዎም ኣበይ የስዎም ኣይንፈልጥና ለይቲ እተን ኣህዱ ቅትሪ እኽሊ በትካ ቃንጫ ዓፅዳ ምስኦም ስርሕ ውዕላ ኣብ ዝግራውቲ ምሸት ሰብ ዘይፈልጦ መደቀሲ የብፅሕዎም ካብ ሃሆ ጀሚና ክሳብ እዛ ኣስማት እዛ ዘለና እዛ ኣፍጃምራት በፅሕና ባዕሎም መርሑና ስለዚ ምትእስሳር ናይዚ ህዝቢ እዚ ምስ ህዝባዊ ግንባር ካብ ንውሕ ግዜ ዝመፀን ምሳና ከቢድ መስዋእቲ ዝኸፍል ዝነበረ ቀዳማይ ውድባዊ ጉባኤ እዚኦም ኣብ ማእኸል ጀብሃ ከለዉ ካብዚኣ ከይዶም ተሳቲፎም በዓል ሙመድ እድሪስ በዓል እድሪስ ድራዕ በዓል ዓብደላ ፍሩጅ በዓል ማሕሙድ ኣድም ኩሎም ሓለፍቲ ናይ መንጠቃ ናይ ጀብሃ ነይሮም መስኡሊን ናይ ጀብሃ ነይሮም ብረት ተሰኪሞም ነይሮም ገሊኦም ኣቁርደት ንኸይድ ኣለና ኢሎም ገሊኦም ሶዳን ንኸይድ ኣለና ኢሎም ገሊኦም ከረን ንኸይድ ኣለና ኢሎም ካብዚ ፋሕ መፂኦም ተሳቲፎም ኣብዚኣ ተመሊሶም ስለዚ ተራን ምትእስሳርን ምትሕቃፍን እምነትን ናይዚ ህዝቢ እዚ ኣብዚ ግንባር ዝሓዝናይ ዝበቐለ ከም ዘይኮነ ከበርህ ስለ ዘለኹ እየ ዝጠቕሶ ዘለኹ
1: ኣነ ዝከርኒ ዝሓ ንግሪ መንገድኩም ሓንቲ ንእሽተይ ሕክያ ክነግረኩም ናይ ተጋደልቲ ተጋሎ ሓርነት ኤርትራ በዚ ከባቢ ተንቀሳቂሶም ድሓር ሰለስተ ሰብ እዮም ነይሮም ሓደ ገባር ክመፅር እዮም እዚ ከዓ ምርኤካ ምስዓካ ኢሉስ መስጢራት ክወስደልና እዩ ስለዚ ኣነ ክዛረበ ንስኹም ስቕ ጥራይ በሉ ኢልዎም ነቶም ብፅወቱ ድሓርስ ስቕስቕ ኢሎም ሰላም ዓለይኩም ዓለይኩም ሰላም ከመይ ኣለኻ ከመይ ኣለኹም እዞም ድቀይ ቤን መፂኹም እዞም ድቀይ ኢልዎም ዛረባ ከቋርፀሎም ደልዮም ብሰማይ መፂና ኢሎም ድሓር ከምኡ ምስ በልዎ ገሪምዎ እቲ ዛረባ ወይለይ ወይለይ ካብ ሰማይ ዝመፁ ንመጀመርያ ግዜ ኣብ ሂወትና ንርኢ እዞም ድቀይ ማይ ስኢና ኣለና ከበር ናይ ማይ ሃቡና ብሰማይ ከም መፀኹም ኢልዎም እዛ ሰብኣይ እዚ ኣይትርፍና ኢሎም ገዲፎሙ ፍንቲ ትብሉ ድሓር ሓበሬታ ድልይዎም ራእዩ ሕጂ ትምትእሳር ሓበሬታ ድልይዎም ምልስ ኢሎም ይባ ኢሎም በዚ ክንሰግር ደሊና ህፁፅ ስራሕ ኣለና ናይ ፀላይ ምንቅስቃስ ብዚ ቅድሜና ከመይ ኣሎ ኢሎም ብኡ ስለ ዝመፀ ፀላይ ካብ ንጎቦ ፊሩ እዚ ትርእይዎ ዘለኹም ኩጆታት ኩሉ ፀላይ ተዘርጊሕዎ ኣሎ ኢልዎም ድሓር ቅሩብተይ ቤን ክንመልቕ ንኽእል ኢሎም ሓንቲ መንገዲ ክፍቲ ዘለባታ ዝመፀኹም ኣየዞም ድቀ ኢልዎም ራእዩ ሕጂ እንድሕር ከተተሓባበሮ ደይደሊኻ ህዝቢካ እውን ኣይተሓባበረካ ኒናትካ ዋላ ከሎ ስለዚ ጉዳይ ህዝቢ ምስ ህዝቢ እዩ ዝስራሕ
2: ብዛዕባ ኣብ መፃፅኣ ክፍለ ሰራዊት 96 ኣብ ግንባር ሓልሓል ኣመልኪቱ ዑስማን ጅምዕ ከምዚ ይብል
3: ክፍለ ሰራዊት 96 ትላዓድሊ መጡና እንዳሃለው ኦሮ ነፈር ከም ሓሙስ ነፈር ንኦሮ
2: ናብዚ ቦታ ክመፁ ከለዉ ሓደ ተጋዳላይ ክንዲ 5 ሰብ ኮይኑ እዩ ዝሰርሕ ነይሩ ማለት በቲ ሓደ ኢዱ ከላሽን ዓጢቑ ከም ተጋዳላይ በቲ ሓደ ኢዱ ከዓ መምህር በቲ ሓንቲ ኢዱ ከዓ ከም ዳኛ ንህዝቢ ዝዓርቕ በቲ ሓንቲ ኢዱ ከዓ ኣብ ምውዳብን ምጉስጓስን ህዝቢ ንምንቃሕን ንምዕጣቕን እዚ ሓደ ሰብ ከሎ ከም 5 ሰባት እንዳሰርሐ ይኸይድ ነይሩ ካብዚ ሓሊፉ ካብ ድዝከረኒ 1983 ኣብ ከባቢ ኣክዋር ውግኣት ንምሽካም መፂና ከለና ሓደ ካብቶም ውግኣት ማይ ኣስዩኒ ኢሉና ንሕና ከዓ ብተጋደልቲ ዝተዋህበና ሓበሬታ ንውጉእ ማይ ኣይተሃብዎ ዝብል ነይሩ ስለዚ ማይ ከሊእናዮ ፅንሕ ኢሉ ግን ቻው ኢሉና ኣነ ኸይደ ዓወትኩም ናይ ግድን እዩ ውዕዞኹም ቀፅሉ ኢሉና ብኡ ጊይሩ ከዓ ተሰዊኡ ኣብታ ቦታ ምስቶም ብፀቱ ገዲፍና ናብቶም ካልኦት ምስ ህይወቶም ዝነበሩ ኣልዒልና ተበጊስና እዚ ዘረባ እዚ ናይ ሓደ ናይ ኣፍልቡ ከቢድ መውጋእቲ ኣጋጢሞ ዝተሰውአ ውጉእ ዝበለና ክሳብ ሎሚ ዘይርስዖ ክጠቕሶ ዝደለኹ ዘረባ እዩ ነይሩ
3: ክናዮም ስያሳት በድሕት ያላትነ ኣባይካ ምንቱ ወፈታይካ ምንቱ ኣዋላይ ኣባይ
2: ጸላኢና ኣብ ምልላይ ቀዳማይ ጸላኢ መን ምዃኑ ካልኣይ ጸላኢ ድንቁርና ምዃኑ ሳልሳይ ከዓ ድንቁርና ዝመንቀል እዩ ዝተፈላለዩ ማሕበራዊ ጸገማት እዮም ነይሮም ነዚኣቶም በቲ ዝተኻየደ ጐስጓስን ምንቕቓሕን ኣብ ሕብረተሰብ ብዙሕ ለውጢ ከም ዘምጽእ ተገይሩ ኣብ እዋን 1984 ዝነ

0: ዝነበረ ድርቅን ጥሜትን ኣብ መንጎ ተጋድልትን ህዝብን ዝተረእየ ምትሕባርን ይገልጽ።
1: እቲ ህዝቢ ምስ ሰብሩ ኢድን ጓንትን ኮይኑ ኣብዚ ከባቢ እዚ ዝነበረ ሓያል ጥሜት ብሓባር ክፀረጆም ነይሩ። ኣነ ትማል ኣይጠቐስዎን እምበር ይዝከረኒ እዩ ህዝቢ ዓካ ዓካ ኣርዩ ጥሒኑ ክቕርበለ ይዝከረኒ። ኣብዚ ከባቢ እዚ ሓላፍ ናይ ህዝባውን ዞባውን ሰራዊት ተባሂለ ተመዲበ ንሽዱሽተ ወርሒ። ስለዚ ከምታ ዝበልክዋ እቲ ህዝቢ ንባዕሉ ካብታ ሳውራ ደገ ዝነበረ ሰብ ኣይነበረን፣ ኩሉ ምስታ ሳውራ እዩ ተጠሚዩ። ምስ ሰብሩ ስለተጠመረ ምዚ ክፍለ ሰራዊት እዚ ከዓ ንነዊሕ ግዜ ክዚ ክፍለ ሰራዊት ሓሙሽተ ዓመት ስለዝዓረደ ብዚ ከባቢ እዚ ህዝቢ እዩ እዚ ሰውራ እዩ እዚ ተጋዳላ እዩ ኢልካ ክትፈልዮ ዘይትኽእል ብሓባር ሓደ ጥምረት ኮይኑ ብሓባር ክፅዋእ፣ ብሓባር ክጠሚ፣ ብሓባር ክፀግብ፣ ብሓባር ክቅደን፣ ብሓባር ክዓርቕ፣ ብሓባር ክሕከም ኣብ ሓንቲ መኣዲ ዝሰፈረ እዩ።
0: ተሳትፎ ህዝቢ ኣብ እዋን ውግእ ብዘይ ፀጥታዊ ኣፈላላይ ክሳብ ሰላማዊ ህዝቢ ብበትሪ ኣፅዋር ዝማርኸሉ እዋን ነይሩ።
2: እቦ ምሁራ ስላሓካ ተላከደነት በዓላ ንሰላም ነሰራ እቦ እንደማረኸቦም ድባ ለሎመጥዎም ዓላ
3: ኣብ ዝኾነ ምንቅስቓስ ናይ ፀላኢ ኣብ ውሽጢ ሓፂር ግዜ ህዝቢ ካብ ናብ እናተቀባበለ ንጥፈታት ናይ ፀላኢ ናበይ ገፁ ብል ኣሎ ክንደይ ይዓቕሙ ኣሕብረና ነይሩ። እዚ ዓይነት ስራሕ ዝሰርሕ ህዝቢ ኣዕጢቁ ዓጢቁ ኣጆኻ ድብል ስለ ዘሎ እዩ እገርመኩም እዩ። ካብዚ ከባቢ መለብሶ ንውሽጢ ደንጌረን ኣቲኻ ክትከይድ ክንደይ ይዕንቆቱ ህዝቢ ንድዕርዲ ሓቂሱካ ህዝቢ ንድዕርዲ ሓርዒዩካ ድሓን ውዓል እዩ።
4: እዚ ብሆን ክተፀፀናሀ ናይ ህዝቢ ተራና ኣብዚ ካብ መጀመርያ ክንብገስ ከለና ብርጌድ ከለና ትሒዝና ካብ ሰቐላ ጀሚርና ደንበ ጴጥሮስ ከምኡ እንዳልና ደብርሳላ ከምኡ እንዳበልና ውን ንኮሶቅ ክንሰግር ከለና ኮሶቅ መብዛሕትኹም ትፈልጥዎ ትኮይኑ ኣብ ውሽጢ መስመር ፀላኢ እዩ ዘሎ። ስለዚ ከምቲ ዓንተ ወይ ዝብሎ ዝፀንሐ ህዝብና ደጀና ስለዝኾነ ምስጢርና ሓሊፉ ስለዘይህብ ብዓንዶ ርእሱ ትቃልሱ ናቱ ምኳኑ ንሕና ከዓ ደቁ ምኳንና ስለዝፈልጥ ካብታ ዝደቐቐት ክሳብታ ዝለዓለት ሂወትና ዓብቂቡ ሓብሒቡ ዝኸይድ ዝነበረ ህዝቢ እዩ።
0: ብርግፅ ሕቆ እቲ ህዝቢ እዩ እቲ ፅንዓት ንብሎ፣ ሕቆ እቲ ህዝቢ እዩ እቲ ገለ ምስጢር ኣሎ ንብሎ። እዚ ጥራሕ ኣይኮነን እንተላይ ድምር ውፅኢት ናይቲ ኦሮማይ ኣይከውን እዩ ዝተባህሎ እሞ ዝበርቕ ዝነበረ ክስተት ዓወታትና ሳላ ሕቆ እዚ ህዝቢ እዚዩ እንተተባህለ ምግናን ኣይኮነን።
3: ስንቂ ካብ መለብሶ ንባዓርኪ ዳኣቱ ነይሩና እዚ ከዓ ብኣድጊ ተፃዓይኑ እዩ ዝኸይድ ነይሩ። ፀላኢ ኣብ ረባ ሰበር ረኺብዎም ኣብ ትሕቲ ቁፅፅሩ ከኣትይዎ ትሕዞሞ ዝነበሩ ትሕዝቶ ኖርዌይ ፕሮቲን ዓደስ ሽኮር ዘይቲ ምስ ከዓ ባትሪ ናይ ሬድዮ መራኸቢ ዝኾነና ነይርዎ። እዞም ሰባት እዚኣቶም ግን ንፀላኢ እዚ ካብ ሓጋ ዝረድኤት ደምፃና እዮ እምበር ናይ ወንበዴታት ስንቂ ኣይኮነን ኢሎም ኣቕቢፆሞ ኣጋጣሚ ምስቲ እዋንቲ ፀላኢ ኣብ ሓጋ ዝኮም ዓይነት ረድኤት ትህኒ እዮም በታ ዳሓዝዋ ንፀላኢ ምስጢር ከየም ለቁ እዚኣ ቃልና ስለ ዝበልዎ ነተን ንብረትን ነተን ኣድጉን ይሃጊሩ ነቶም ሰባት ግን ሰዲድዎም እሶም ከምዚ እዩ እንተዘይብሉ እንተዝብልዎ ነይሮም ንፀላኢ ንዓና ዓብ ክሳራ እዩ ነይሩ። ፀላኢ ዋላ እኳ ግምት እንተነበሮ ኣብ ከባቢ ኮሶክ እህልው እዮም ዝብል እንተኾነ ፀላኢ ግን ንዓና ዋላ ሓንቲ መዓልቲ ኣብ ኮሶክ ረኺብና ይፈልጥን እዩ። ምክንያቱ ኣብ ትሕቲ ሕቁፊ ህዝቢ ስለ ዝነበርና እታውቱ ኣብቲ ጉጅለ ዋርድያ ይተውፅእ ሓለዋ ይትገብር ህዝቢ ሓለዋ
5: ህዝቢ ከባቢ እዚ ከባቢ ግንባር ሓልሓል ዘርኣዮ ናይ ተሳታፍነት ናይ ስራሕ ንምጥቃስ ካብ መጀመርያ ብጉልበቱ ብንዋቱ ብሂወቱ ኣብ ኩሉ ነገር ተሳቲፉ ከም ዝነበረ እዩ ዝግለፅ።
3: ከምቲ ቀዲመ ዝተቀስክዎ ፀላኢ ካብ ሓልሓል ክበገዝ ከሎ ናበይ ገፁ ኣንፈቱ ነይሩ ተሓቢኻ ኣብ ዕሙቕ ዘለ ተሓድር ንጉሆ ተሲኦም ነታ ጎቦ ብሙላእ እዮም ዝኸልዋ ነታ ጎቦ ብሙላእ ክኸሉ ኢሎም ከዓ

0: እንተ ደኣ ፀላኢ ምንቅስቓስ ኣርኡ እንተ ብህበይ እንተ ብኣድጊ ገይሮም ከዓ የረድኡ ከዓ መዋእ ትኸውን እንተዘይ ኮይኑ ከዓ መሬት ኣማን ኣሎ ክስበሉካ ትወፅእ
1: ብጉልበቶም ካብቲ ዝበልካዮም ንላዕሊ ኣብቲ ድፋዕ ብጉልበት ተወዲቦም ክሰርሑ

0: እስኻ ሓንሳብ ሓበሬታ ጥራይ ምሳብካዮም ዋላ ሓንቲ ነገር ድምፂ ኣይትሰምዕን ኢኻ ክንቀሳቀሱ ክሰርሑ ከለዉ መሳጢ ዝኾነ ነገር ክሳብ ከይዶም ኣብቲ ድፋዓት ውሽጢ ኣትዮም ውጋኣት ምውፃእ ይኹን ከምዚ ወዲ ፍሩጅ ዝበሎ ክሳብ ዝኾነ ሰማእታት ምቕባር ገለገለ ብሙሉእ ነገር ብጉልበት ምስታፎም ካልኣይካት ሰራዊት ካብ ድፋዕ እሳቶም ስለ ዘለዉ ንድፍዑ ገይሩ ከም ዘይወፅእ ብምግባር ዓብዪ ስራሕ ይሰርሑ ነይሮም። ክትገልፆ ይትኽእልን ኢኻ ኣዝዩ ብዙሕ ስለ ዝኾነ
1: ኣነ እንታይ ክብሉ ዝፈቱ ነገር እቲ ታሪክ ንወርስ ነርና ኣቦታትና ከምዚ ከምዚ ይኸውን ነይሩ ይብሉና ነይሮም። ኣብ ግዜ ሰውራ ከምዚ ነይሩ፣ ንሕና ከምዚ ንሳተፍ ነርና፣ ሰራዊት ከምዚ ይገብሩ ነይሮም። ሕጂ እንታይ ኢሎም ይዕልሉና ነይሮም? 96 ክፍሊ ሰራዊት ምስ መፀ ሰብዚ ሓደ ተጋደላይ ከም 5 ተጋደላይ ኮይኑ ይመፅዩና። በቲ ሓደ ወገን ብብረታዊ ቃልሲ ንናፅነት ዝቃለስ ሰብኣይ፣ በቲ ካልኣይ መምህር ኮይኑ ካብ ድንቁርና ዘውፃእና፣ በቲ ሳልሳይ ዶክተር ኮይኑ ንዓና መድሃኒት ዝህብ መከላከሊ ካብ ሕማማት ዝነግረና፣ ነቲ ሳልሳይ ከ ከም ናይ ንቅሓት ዝፈጥር ናይ ሰሚናራት ዝገብሩልና ገሌ ኮይኑ፣ በቲ ሓምሳይ ወገን ከ ኣብ ኩናት ማለት ኣብ ኩናታት መነባብሮና ዝሕግዙና።
2: ካብቲ ዘገረመንን ዘተሓሳሰበንን ህዝብን ሰራዊትን ከመይ ሓደ ነይሮም ወይ ተጣቢቆም ይኸዱ ምንባሮም እዩ። ኣቐዲመ ንሓድሕዶም እነተሓጋገዙ ይቃለሱ ምንባሮም እሰምዕ ነይረ። ሕጂ በዕላቶም ኣብዚ መፂኦም ክዕልና ከለዎ ግን ዝያዳ ተገሪመ።
1: ሕጂ ኣነ ከም ተምሃራይ ኣብቲያ ደስ ትብለኒ እንታይ እቲ ሓሙሽተ ነገራት ሒዞም መፂኦም እዮም። ገና እቲ ሓቀን እያ ኩሉ ሓሙሽተ ነገራት ሓደ ተጋደላይ ኩላቱ ተዓዊቶምሉ እዮም። ናፅነት ኤርትራ መፅያ ንሕጂ ንሕና ኣብ ናፅነት ንምሃር ኣለና። ካሊእ እቲ መሰረት ናይ ትምህርቲ ገይርኖም ኣብቲ ንውህ ዞባ ኣስማት ኣብ ዝተፈላለየ ሕጂ ዳርጋ 8 ኣብያት ትምህርቲ ገለዩ ዘሎ ኣብዚ ፀኒሕና እዩ። ኣሕዋትና ተማሂሮም ይምህሩና ኣሎ። ሕጂ እውን ንሕና ንምሃር ኣለና። ክንምህር ኢና ክዓብዩ ማለት እዩ።
3: ክልተ ነገር ተዘክሮ ኣለኒ ምስ ክፍለ ሰራዊት 96 ኣተሓሒዞም ማለት እዩ። ሓንቲ መጀመርያ ኣብቲ ንእሽተይ ዝነበረ ኩሉ እዋን ብልክዕ ኣባላት ናይ እዚኣ ክፍለ ሰራዊት ብሓንሳብ ኮይነ ንሶም ዕብዮምኒ ወላ ኣስማቶም ክጥቅስ ይኽእል። ብዝያዳ ካብቶም ኣሃዱ ሃማኖቶም ኣሃዱ ሃንዳሳ ዝነበረት በዓር ዘኒ ኣባቡ ዝነበራ ጥቃጥቃ ስለ ዝነበርና ኩሎም ዝተዘክሮ ዘለኒ። ስለዚ ኣብዚ እዋን ተመሊሶ ክሪኦ ከሉ ከዓኒ ኣባል ናይ እዚኣ ክፍለ ሰራዊት ኮይኑ ስማዕኒ ንሶም ስለ ዝዕብዩኒ ወላ እቲ ትምህርቲ ቦርዲ ንብሎ ዘለና ኣብ 1981 ሓደን ክይመር ከሎ ኣብዚ ኣብ ኣስማጥ ኣዳይ ኣብ ጋላቢ ዝበሃል ቦታ እቶም መስረቲ ስ ንሶም እዮም። ስለዚ ኣነ ውፅኢት ናቶም እዩ
4: ሕና ዘ ዋላ ግነዘከሮ ይቀዳርና እኒ ብለና ከምሰለ ሰማዕኒ ላኪን እቶም ኒ ከምሰለ ኣቡና
2: ከም በዓል ወዲ ፍሩጅ ዑስማን ጅምዕ ወዲ ደጋን ካልኦትን ክዝከሩ ከለዉ ሰሚዕና እንተደኒቕናን ንሕና እውን ኣብቲ ግዜ እቲ እንተንነብር ሞ ናይ ገዛ ርእስና ታሪክ ሰሪሕና እንተንኸውን ኢና ንብል።
3: ክብርታት ናይቲ ህዝባዊ ግንባር ዝነበረ ኣብቲ ምንቃሕ ናይቲ ሕብረተሰብ ዝነበረ ኩሉ ሽዑ ዝተቐስመ በዚኣ ክፍለ ሰራዊት እዚኣ ኣነ ከዓ ዕድል ገይረ ብኡየ ተሓቢቢ ዓብየ ማለት እዩ። ስለዚ እቲ ኩሉ ኣብዚኣ ነገር እዚኣ ዘብፅሓኒ ኣብቲ መሰረት እንዳኻትርኢ ኣብቲ መጀመርያ ነገር ንሶም እዮም። ሕጂ ኣብዚኣ ናይ እዚኣ ሕጂ ከዓ ሎም ዓመት ኣነ ዳይሬክተር ኮይኑ ኣሎ ኣጋጣሚ ኮይኑ እዚ ኩሉ ሓገዝ ተበርኪቱ ዝተሰርሒዩ ዘሎ ዋላ ቅድሚ ሕጂ ይምፁ ኣብዚኣ ናይ ሎም ዓመት ከዓ ምስቲ ኣማፃፃናተይ ኣብዚኣ ሚያዝላ ናይ ቮሊቦልን ባስኬትቦልን ተሰሪሓ ዘላ ልክዕ ነቶም ተምሃሮ ከተገልግል ትዕድል ኣነ ዓብዩ ዝረኣየኒ።
1: ሕጂ ኣብታ ምምፅኦም እቶም 96 ክፍሊ ሰራዊት ኣብዚ መፅኦም ብኣፎም ነግሩና ንከሎ እቲ ታሪክ ከምዚ ገብል ነርና፣ ኣነ ኣብ ጎቦ ሮታ ነረ፣ ኣነ ኣብ ጎቦ ሻካ ነረ፣ ኣብ ኣስማጥ ዓዳይ ነርና፣ ኣብ ዋንኪ ኣብታ ቀያ ነረ፣ ኣነ ከም ዶክተር ነገረ ይብሉ ንከሎምሲ ብጣዕሚ እዩ ደስ እዩ ዝብለና ማለት እዩ። እቲ ሓቀን እያ ታሪክ ረኪብና ንሕና ኣቦታትና ባዕሎም መፂኦም የዕልልዎምና ከምዚ ኢሎምና ዝብል ብጣዕሚ ደስ ይብልና ማለት እዩ።
5: ኣብዚ ዝነበረ ህዝቢ ብሓፈሽኡ እቲ ደዞን ትውልኩም ነበሩ ናይ ጢሜት፣ ናይ ዕርቃን፣ ናይ ድኻም፣ ናይ ብላዕሊ ነፈርቲ ብታሕቲ መዳፍዕ ብሓባር የ ሰብ ኣብዚ ትቋደሶ ነይራ
6: 380 ነፈር ኣነ ዲብዞር
2: 380 ሰባት ዝበዝሕ ህዝቢ እዩ ነይሩ። ኣብኡ ተኣኪቡ ነይሩ ንጎ ሰዓት 9 እተን ነፈርቲ መፅአን ልክዕ ነቲ ኣብ ትሕቲ ክልተ ገረብ ኮፍ ኢሉ ዝነበረ ህዝቢ ኣብ ርእሱ ቦምቧታት ኣንጢበናሉ ብዙሓት

0: ሰባት ተቐትሎምን ተወጊኦምን ኣነ ንባዕለይ ሓደ ካብቶም ዝተወጊአ ነይረ።
1: ናይቲ ህዝቢ ሓያል ዝኾነ ውዳቤ ብመንገዲ ክፍሊ ህዝቢ ተኻይድሉ ነይሩ ማለት እዩ። ስለዚ ብጀካቶም ብባይቶታት ወይ ከዓ ናይ ብድሆ ሽማገሌታት ተወዲቡ ዝነበረ ነቲ ሓፋሽ ህዝቢ ሓቂፉ ዝኸይድ ምስቲ ግንባር ዘተኣሳስሮ ዘይተወደበ ዝተረፈ ሰብ ኣይነበረን። ወይ ህዝባዊ ሰራዊት እዩ ነይሩ፣ ወይ ህዝባዊ መሊሻ እዩ ነይሩ፣ ወይ ከዓ ኣብቲ ናይ ብድሆታት ነቲ ዝነበረ ውዳቤታት ዝመርሕ ነቲ ናይ ሳውራ ዝደልዮ ጠለባት ዘማሊ ኣብ ኩሉ ሸነኻት ብሓባር ኮይኑ እቲ ብረት ሒዙ እቲ ከዓ ነቲ ብረት ሒዙ ዘሎ ዘደሊ ነገራት ክቐርብ እምዳድ ድዩ ስንቂ ድዩ ዕጥቂ ድዩ መግቢ ድዩ ክቀራርብ ዝኽእል ካ እቲ ህዝቢ ምስ ሰውርኡ ከምዚኣ ገይሩ ተሓቋቂፉ እዩ ኣብዚ ከባቢ ዝሰርሐ ነይሩ።
2: ከይስውኦ ኣብ ሕክምና ከብፅሓኒ ካልኦት ነይሮም ምስኡ ማለት እዩ ካልኦት ነይሮም ድስከሙ እጎይ እዩ ዘሎ እቲ ደመይ ከዓ ነጥበ ኣሎ ዶ ብዕድመስ ዓብዪ ኮነን ካባ ያፀቢቑ ግን ኣብሽርካ ኣብሽርካ ወይለየ ኣብሽርካ ኣብሽርካ እንዳለ ሞራል ህበኒ ሕጂ እቲ ሞራልት እንታይ ኮነ ንንዓይ ካብቲ ዝነበረኒ ከቢድ ከምዚ ድዘረኒ ማለት እዩ ደሚ ከይድ ኣሎ እቲ ናይ ነርቪ ተኣሽሙ ክስታይ ገና ሃለዋተይ ንኸጥፍእሲ እጓየ እዩ ዘሎ ማለት እዩ ተኣካላት እሱ ግን ሞራል ህበኒ ዳሓን ድለየኩ ይባ ዳሓን ዳሓን ኣለኹ ዳሓን ኣለኹ እንዳልኩ ከዓ ኣነ ኸይድ ከምዚ እንዳሉ ተረዲኻኒ ደመይ እንዳነጠቦ ንዓይ ሞራል እንዳገበረ እዩ ሕጂ ናብዚ ሕክምና ደብፅሐኒ
1: ሕጂ እንታይ እዩ ትሕቶ ከባዶ ኣይኮነን መፅ እዩ ህዝባዊ ግንባር ብመሰረቱ ህዝቢ ከይሓዝካ ኣብ ዓወት ክትበፅሕ ከም ዘይትኽእል ይፈልጥ ኣፀቢቆ ስለ ዝነበረ ካብቲ ቀዳማይ ተመክሮ ህዝቢ ተኣዛዛይ ጥራይ ዘይኮኑ ዋና ናይቲ ጉዳይ ዋና ናይቲ ቃልሲ እዩ ዋና ናይቲ መግዛእቲ ንምስጓግ ዝተዓጥቀ ህዝቢ እዩ ውሉዱ እዩ ዘዕጢቕዎ ዘሎ ጓና ኣይኮነን ካብ ርሑቕ ዝመፀ ኣይኮነን ውሉዱ እዩ ስለዚ ምስ ውሉዱ ብሓባር ኮይኑ ነቲ መግዛእቲ ክገጥም ግጥ ኢሉ ዝተዳለወ ህዝቢ ብመንገዲ ናይ ህዝባዊ ግንባር ጥርናፈን ጉዳቤን እዩ።
3: ስለዚ እዚ ናይቲ ህዝቢ ታራ ነቲ ሰሪሕናዮ ኢልና ንንየተሉ ስራሕ ናት እዩ ውፅኢት ናት እዩ
1: ዋና ስለ ዝኾነ ተኻፋላይ ናይቲ ስራሕ ክኸውን ኣለዉ ብድልየቱ ብወለንቱ ስለዚ ጉዳይ ህዝቢ እዩ ጉዳይ ናይ ሳውራ ሳውራ እቲ ተጋዳላ ዕጡቕ ድራይ ዘይኮነ እቲ ህዝቢ ሳውራ እዩ ንባዕሉ ከምኡ ስለ ዝነበረ ሓያል ዝኾነ ምትእሳር ኩሉ ውዳቤታት ኩሉ ጥርናፌታት ዘደሊ መልክዕ እዩ ተማሊ እዩ ኣብዚ ኣድግኻ ክትውድብ ገመልካ ክትውድብ ዘሎ ከርካባን ማካይንካ ክትውድብ ሓያል ዝኾነ ጥምረት ውዳቤ ውዳቤ ከተስማዕሉ ትኽእል ኢኻ ክተድማዕሉ ትኽእል ኢኻ
2: ገባር እዩ ንሕሰቦ ብንሃና በቲ ሽዑሲ ገባር ኣብ ኩናት ኮለኻ ከምኡ ገይሩ ከም ሞራል ክህበካ ገለስ ጠቕሊልካ ድዩ ትፅበዮ ነገር እዩ ክፈርሃ ኣለዎ ንርእሱሲ ከንቀጥቅጥ ግብኦ እዞም ኣብዚ ዘለዉ ህዝቢ ግን ኣዝዮም በላሕቲ ምስ ሰውራ ኣዝዮም ተጠባበቑ ንገዛእ ርእሶም እሶም ሰውራ ኮይኖም ዘገልግሉ ምንባሮም ብምዃኑ ሞራል እንዳሃበ ኣብዚ መሰብፅሓኒ ካብኡ ንጃኒ መፅእ ማለት እዩ ጃኒ ምስ መፃእኹ ካብ ጃኒ ንዛራ ምስ ኮትኩ እቲ ሰብኣይ ተሰኪምኒ ዝመፀ ገባር ሞራል ሂብኒ ኢለ ዘሕጎሰሉ ዝነበርኩስ እሱ ንባዕሉ ነፋሪት ኣብ ሸጋሊ ኣብቲ ሕክምና ብዙሓት ስውኣትን ብዙሓት ውግኣትን ካብቶም ንዓና ክስከሙ ኣብኡ ደኣተዉ መስዋእትን መውጋእትን ስለ ደጋጠመ እዚ ንዓይ ተሰክመኒ ከዓ ተወጊኡ ልክዕ ከምቲ ናተይ እሱ ከዓ ውግእ ኮይኑ ናብ ዝመፁ በዚ ግን ኣነ ድሒነ እቲ ተሰካሚየይ ተሰካሚ ውግኡ ድሒኑስ ናፅነት ኮይኑስ ሕጂ ከዓኒ ነጋዶ ኮይንና መፂና ነቲ ህዝብና ክንበፅሖ ኢልና መፂናስ ተራኺብና ክነዕልሉ ዕልና ትማል ስለዚ ነዚኣ ከመስግኒ ኢለየ መፅእ ምናልባት ንእሽተይ እንታይ ሞ ክብለካ ክንዳ ዓይኒ ጭብ ካብቲ ውሽጢ ትእምርታት ናይቲ ሰውራ እየ ድዛረብ ዘለኹ ሞ ይቐኒለይ
4: ስለዚ እታ ክብላ ዝክእል ኣነ ሎሚ ዓብዮም ኣብዚኣቶም ዝዕብዩኒ ኣብዚኣ ምሳይ ኣለዉ ኩሎም ንዑ ምስ ረኣኹ ኣዝየ ንትሕሪት ክምለስ ከለኹ ኣብቲ ድሕሪ ባህታ ናተይ ተራእዩኒ ማለት እዩ እቲ ዕላማ እቲ ንእሽተይ ከለኹ ዝግበረለይ ዝነበረ ሎሚ ተመሊሰ ሎሚ ይሪኦ ኣለኹ ማለት እዩ ስለዚ እተውፅኢት ብጣዕሚ

ስለ ምክትታልኩም ኣዝና እንዳመስገና ናይ ሎሚ ትሕሶና ኣብዚ ዛዚምና ኣለና ዝኸበርኩም ተዓዘብትና ኣብ ዝቕፅል መደባትና ክሳብ ንረኸብ ድሓንቀኒዩ ሰላም።

ሰላም ከመይ ተምስኡ ፈርዌር ቲቪ ትከታተሉ ዘለኹም ዝኸብርኩም ተዓዘብትና ሰዓት 9 ኣኺሉ ሎሚ 3:34 ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ኣለኹም። ንምክታልኩም ብክብሪ ዝዕድም ስኻትኩም ፀንሕ ሚካኤል ሓርጎ ፈለማ ግን ብቀነቱ ታቱ እፍልም መምሕዳር ዞባ ጋሽባርካ ገስጋስ ትግባረ መደባት ቀዳማይ መንፈቅ 226 ገምጊሙ። ሞያውያን ዓይነ ስውራን ኣብ ባፅዕ ዝርከብ ልምዓታዊ ታሪካውን ቱሪዝማዊ ቦታታት በፂሖም። ኣብ ዞባ ደቡብ ዝርግሐ ትካላት ቅድመ ትምህርትን መባእታን ምስፋሕ ዝሕግዝ ዓውዱ ዘተ ተኻይዱ። ኣብ ዜናታት ወፃኢ ጀርመን ዩክሬን 50,000 ድሮናት ክትዕድገላ ምዃና ገሊጻ። መጠን ናይ ወፃኢ ንግዲ ቻይና ኣብ ቀዳማይ መንፈቅ 226 ብኣሳት 17 ሚታዊት ከም ዝዓበየ ተገሊጹ። ሰሜን ኮርያን ቤላሩስን ስትራቴጂካዊ ዝምድነ ንምድንፋዕ ዘካይድዎ ፃዕሪ ከም ዘሐይልኦ ኣፍሊጠን።

0: ዝርዝር ዜና ምምሕዳር ዞባ ጋሽባርካ ምስ ናይ ስራሕ መሻርክቱ ገስጋስ ዝትግባረ መርባቲ ቀዳማይ መንፈቅ 226 ገምጊሙ ወኪል የሪና ቀራው ተወልደ ንዘዳሎ ፀብጻብ ኣርሴማ ኣስመሮም ከተቕርብያ
1: ምምሕዳር ዞባ ጋሽባርካ ገስጋስ ትግባረ ናይቲ ብምውሃድ ማሓውራት ምምሕዳር ህዝብን ሓይልታት ምክልኻልን ኣብ ቀዳማይ መንፋቅ 226 ክዕመም ዝተወጠነ መደባት ብምግምጋም ተሪፉ ዘሎ ኣብቲ ዝተወጠነሉ ግዜ ንኽትግበር ኣብ ዝሕግዝ ዛዕባታት ዘትዮም ኣብቲ ብ13 ሓምለ ዝተኻየደ ግምጋም ኣመሓደርትን ውዞባታትን ሓለፍቲ ክፍልታትን ኣብ ዘቕረብዎ ጸብጻባት ንጥፈታት ምዕቃብ ሓመድን ማይን ነቕሊ ምውዳድ ኣገልግሎት ቅድመ ትምህርቲ ምቅላል ሽግር ዝስተማይ ምእካብ ግብሪ ሕርሻዊ ቅድመ ምድላዋትን ካልእ ምምሕዳራዊ ንጥፈታትን ኣብ መብዛሕትኤን ንዞባታት ብልዑል ተሳትፎ ህዝብን ሰራዊትን ከም እተተግበረ በሪሆም ንሳቶም ኣስዒቦም ምንቁልቋል ትሕዝቶ ምንጭታት ማይ ዓድታትን ከተማታትን ዋሕዲ ንነቕሊ ዝምደባ ትራክተራትን ሽግር መጓዓዝያን ካብቶም ኣብ ቀጻሊ ልዑል ኣተኩሮ ክወሃቦም ዝግብኦም ብድሆታት ምዃኖም ሓቢሮም ኣመሓዳሪ ዞባ ጋሽባርካ ኣምባሳደር መሓሙድ ዓሊ ሕሪ ብወገኑ ብመሰረት እቲ ዝቐረበ ጸብጻባት ትግባረ ምምሕዳራውን ልምዓታውን መደባት ቀዳማይ መንፈቕ ጽቡቕ ምንባሩ እንተኾነ ግን ዘዛንስ ስለ ዘይኮነ ምምሕዳራት ንዞባታት ቀዳምነታቶም ሰሪዖምን ኣብ ከባቢኦም ንዘለዎ ጸጋታት ብግቡእ ተጠቂሞምን ጸቒጦም ክዓዩ ኣተሓሳሲቦም ኣምባሳደር መሓሙድ ኣስዒቡ ሎሚ ዓመት ክራማት ክሕረስ ተወጢኑ ዘሎ ስፍሓት ብምልኣት ምትግባር ምግራብን ምግታእ ብርሰት ኣግራብን ምቅላል ሽግር ዝስተማይ ገጠራት ምእካብ ግብሪ መንግስቲ ምፅፋፍ መስርሕ ነባርነት ምውዳድ ትካላት ቅድመ ትምህርትን ምክልኻል ሕማም ዓሶን ካብቶም ኣብ ዝቕፅል መንፈቅ ቀዳምነት ዝወሃቦም መደባት ምዃኖም ኣነፂሮም ኣብ መወዳእታ ሚኒስተር ዞባዊ ምምሕዳራት ኣምባሳደር ዓብደላ ሙሳ ብኣላይነት ምምሕዳራት ዝትግበር ኣብ መነባብሮ ህዝቢ እወታዊ ለውጢ ዘምፅእ መደባት ተወጢኑ ዕቱብ ክትትልን ገምጋምን እናተገብረሉ ይሰላሰል ከም ዘሎ ብምሕባር ጎኒጎኒ ምምሕዳራውን ልምዓታውን መደባት ሃገራዊ ንቕሓትን ውዳበን ዘበርኽ ንጥፈታት ብዝሓየለ ክስራሓሉ ኣዘኻኺሮም
0: ኣብ ዝቕፅል ዜና ምስንሰግር ኣብ ዝተፈላለያ ትካላት ዝነጥፉ ሞያውያን ዓይነት ስውራን ካብ 11 ክሳብ 14 ሓምለ ኣብ ልምዓታዊ ታሪኻውን ቱሪዝማውን ቦታታት ከተማ ባፅዕ ዑደት ኣካይዶም ንሳቶም ነሪና ኣብ ዝሃቦ ሓበሬታ ብኣካል ኣብቲ ቦታ ተረኺቦም ብክኢላታት መብሪህ እናተዋህቦም ዘካይዶ ዑደት ንዝነበሮም ስእሊ ኣእምሮ ዝያዳ ከም ዝኸልዑ ገሊፆም ብፍላይ ናብ ሓምላይ ደሴት ዝገበሮ ናይ ባሕር ጉዕዞ ጸጋታት ባሕሪ ሃገሮም ብዙሕነቱ ንኸዝተማቕሩ ከም ዝሓገዞም ፍሉይ ጦብላሕታ ከም ዘሕደረሎምን ኣብሪሆም እቲ ተመክሮ ብፍላይ ንዓይነ ስውራን መምህራን ኣዝዩ ኣገዳሲ ምንባሩ ዝጠቐሱ ዑደተኛታት ብዛዕባ ታሪኻዊ ልምዓታውን ቱሪዝማውን ጸጋታት ኤርትራ ንተምሃሮኦም ብቑዕ ፍልጠት ኣብ ምትሕላፍ እወታዊ ግደ ከም ዝህልዋ ገንዚቦም ኣብ መወዳእታ ድማ ንክፍሊ ንቑታ ማለት ዳይቪን በዓል መዚ ወደባት ኤርትራ ንስሪ ሃብቲ ባሕሪ ጨንፈር ሃኮሰ ዞባ ሰሜናዊ ቀይሕ ባሕሪ ማሕበር ዓይነት ስውራን ከምኡ ውን ካልኦት ውልቀ ሰባትን ንዝገበረሎም ኣቀባብላን ንዝሃቦ መብርህን ኣመስጊኖም ኣብ ዞባ ደቡብ ዝርግሒ ትካላት ቅድመ ትምህርትን መባእታን ምስፋሕ ዝሕግዝ ዓውዱ ዘተ ተኻይዱ ወኪል ሪና ፊልሞን ትካቦ ዘዳሎ ፀብፀባ ልዕልታ ሃብቶ ማርያም ከተቕርብ እያ
2: ኣብ ዞባ ደቡብ ዝርግሐ ትካላት ቅድመ ትምህርትን መባእታን ብምስፋሕ ተበፃሕነት ኣገልግሎት ትምህርቲ ንምርግጋፅ ብ11 ሓምለ ኣብ መንደፈር ዓውደ ዘተ ተቓኒዑ ኣብቲ ኣመሓደርቲ ንኡስ ዞባታትን ሓለፍቲ ትካላት ትምህርቲ ዞባን ዝተረኽብሉ መድረኽ ማሕዳር ዞባ ደቡብ ኣቶ ሃብታብ ተስፋፂን ኣብ ዘስምዖ ቃል ገስጋስ መስርሕ ምምሃርን ምስትምሃርን ንምሕያል ብደረጃ ዞባን ኮምን ተበግሶታት ህንፀት ትሕተ ቅርፂ ትካላት ቅድመ ትምህርቲ ብሰፊሑ ክውሰድ ምዃኑ ገሊጹ እቲ መደብ ቆልዑ ኣብ ማእከል ዓዶም ናይ ትምህርቲ ዕድል ንክረኽቡ ምዃኑ ዝሓበረ ኣቶ ሃብታብ ምምሕዳር ዞባ ድሮ ምስ ምምሕዳራት ከባቢ ብምውህሃድ ንሓደስቲ ትካላት ትምህርቲ ዝውዕል ቦታታት ቀይሱ ከም ዘሎ ኣብርሁ ሓላፊ ጨንፈር ትምህርቲ ዞባ ደቡብ መምህር ህብቲ ዝግ ኪዳነ ብወገኑ ኣብ ዝሓለፈ 10 ዓመታት ቁፅሪ ትካላት ቅድመ ትምህርቲ 131 ቁፅሪ ተምሃሮ ድማ ኣስታት 12,000 ከም ዝነበረ ብምጥቃስ ኣብ ዝሓለፈ ዓመት ብዝተወስደ ስጉምቲ ግን ኣብ 416 ዓድታት ሓደስቲ ትካላት ስለዝተኸፍታ ቁፅረን ብልዕሊ 5 ዕፅፊ ብዙሕ ተምሃሮ ድማ ብ2 ዕፅፊ ከም ዝዛየደ ኣረድዩ ዝበዝሓ ካብተን ሓደስቲ ትካላት ቅድመ ትምህርቲ ኣብ ግዜያዊ ህንፃታት ስለ ዘለዋ ናብ ብቑዕ ትሕተ ቅርፂ ንምስግጋርን ክስራሓሉ ምዃኑ ብተወሳኺ ገሊጹ ተሳተፍቲ ኣብ ትግባረ ናይቲ ውጥን ድሕሪ ዘካይድዎ ዘተ ዘሎ ጸጋታት ንምውህሃድ ብዕቱብ ክስራሕ ኣዘኻኺሮም ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኣቶ ቃል ኣብ ተስፋ

0: ባስላሰ ኣብ ዝሃቦ መዛዘ ምቃል ኣቕርቦት ኣገልግሎት ትምህርቲ ኣብ ኩሉ ከባቢታት ንምስፋሕ ዝካየድ ዘሎ ፃዕሪ ኣንማዕ ምእንቲ ክኸውን ነፍሲ ወከፍ ዕድሚኡ ንትምህርቲ ዝኣኸለ ቆልዓ ናብ መኣድን ትምህርቲ ንክቐርብ ወለዲ ብንቕሓት ክሳተፉ ኣዘኻኺሩ ኣብ ዞባ ደቡብ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝተዘርግሓ 1106 ትካላት ትምህርቲ ኣለዋ።
1: ጨንፈር ትምህርቲ ዞባ ሰዮን ኣውቅሒ ባሕሪ ምስ ናይ ስራሕ መሻርክቱ ብምውሃድ ኣብ መባእታን ማእከላይን ደረጃ ቤት ትምህርቲ ላዓይትን ብልዕሊ 7,000 ናፋ ምሉእ ፅገና ትሕተ ቅርፂ የካይድ ኣለዎ። እቲ ካብ ቀዳማይ ሰሙን ወርሒ ሰነ ዝጀመረ ሓፈሻዊ ናይ ፅገና ስራሕ ምቕያር ዚንጎታት ፅገና መናድቕ ከምኡ ውን ምዕራይ ማዓፁን መሳኽቱን ከም ዘጠቓልል ርእሰ መምህርታ ቤት ትምህርቲ መምህር ኢብራሂም ኣሕመድዲን ገሊፆ። እቲ ብክኢላታት ህንፃዊ ልምዓት ተፀኒዑ ዝካየድ ዘሎ መስርሕ ፅገና ኣብ ምስርሕ ምምሃር ምስትምሃርን ከጋጥም ንፀንሐ ብድሆታት ከም ዘቃልል ብምጥቃስ ነበርቲ ንዝገብርዎ ዘለዉ ጉልበታዊ ሓገዝ ሞጊሶም ኣመሓዳሪ ምምሕዳር ከባቢ ላዓይተን ኣቶ ሳልሕ ሱሌማን ብግድዩ እቲ ስራሕ ኣብ ዝተወጠኖ ግዜ ንክዛዘም ተሳትፎኦም ብዝሓየለ ከም ዝቕፅሉ ኣረጋጊፆም ኣብ 1992-1993 ሃኒፃ ብመባእታት ስራሕ ዝጀመረት ኣብ 2017 ድማ ናብ ማእከላይ ደረጃ ዝተሰጋገረት ቤት ትምህርቲ ላዓይተን ሎም ዓመት 49,000 ደቂ ኣንስትዮን ዝርከቦም ልዕሊ 900 ተምሃሮ ስሩዕ ኣገልግሎት ትህብ ኣላ። ኣብ ንዞብ ዓረዛ ተቐማጦ 3 መምሕዳራት ከተማ ማይ ድማን ቦርድ 6 ማሕበራት ገድልን ዘዋፅዎ 168,000 ናፋ ን42 ስድራ ስዋ ተኸፋፊሉ። እዚ ብቅዱሳት ወገናት ዝተበርከተ ገንዘብ ን14 ስድራ ስዋት ብመልክዕ ምጥያስ ነፍሲ ወከፈን 10,000 ናቕፋ ን28 ካልኦት ስድራ ቤታት ድማ 11,000 ናቕፋ ሓገዝ ተመቓሪሑ። ኣመሓዳሪ ከተማ ማይ ድማ ኣቶ መሓራል ኣዛር ኣብ ዘስምዖ ቃል ሰራሕተኛታት መንግስትን ህዝብን ኣብ ዝሓልፈ ዓመት እውን 160,000 ናቕፋ ብምውፃእ ንስድራ ስዋት ከም ዝዓደሉ ብምዝካር ምሕጋዝን ምጥያስን ስድራ ስዋት ናይ ኩሉ ዜጋ ሓላፍነት ስለ ዝኾነ ክሰዓብ ተላብዩ። ንኣብነታዊ ተበግሶ ማሕበራት ገድልን ተቐማጦ ማይ ድማን ዘመጎሳ ካይዲ ስራሕ ምምሕዳኑ ዞብ ዓረዛ ኣቶ መንግስቲ ዘሚካኤል ቦጉኑ ነዚ ረዚም ትርጉም ዘለዎ ዕማም ካልኦት ኣካላት እውን ብውልቂ ይኹን ብማሕበር ክስዕብዎ ፀዊዖም። ተቐማጦ ማይ ድማ ብወገኖም ካብ ሕድሪ ሰማእታት ዝዓቢ ዕማም ስለ ዘየለ ዓቕሞም ዘፍቅዶ ኣበርክቶ ምግባሮም ሕልናዊ ዕግበት ከም ዝፈጥረሎም ሓቢሮም። እዚ ከምዚ ኢሉ እንከሎ ኣብ ዝሓለፈ ዝኽሪ 20 ሰነ ነበርቲ ሓውሲ ከተማ ዓረዛ ዘዋፅዎ 12,000 ናፋ ን6 ስድራ ስዋት ከም እተመቓርሐ ይፍለጥ።

ዝኸበርኩም ተዓዘብቲ ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኾኑ ምክታልኩም ክትቅፅሉ ደጊመ ብቕቡር ዕድም። ዜና መሰናዶ ኤርቲቪ ይቕፅል ኣሎ። ዝኸርኩም ተዓዘብቲ ስለ ምክታልኩም ኣዘየመስግን። ዜና ወፃኢ፣ ጀርመን ዩክሬን 50,000 ድሮናት ክትዕደገላ ምዃና ገሊጻ። እቲ ውጥን ኣንጻር ሩስያ ዝካየድ መጥቃዕታት ምስፋሕ ምዃኑ ዝጠቐሰ ሚኒስትሪ ምክልኻል ጀርመን ኣብ ቀረባ መጻኢ ከምዚ ዝግበር ሓቢሩ። ነቲ መደብ ብትሪ ዝኾነነ ሚኒስትሪ ጉዳያት ወጻኢ ሩስያ ንኩናት ዩክሬን መሊሱ ዘጋድድ ምዃኑ ኣጠንቂቑ። ሃገራት ኤውሮጳ ነቲ ኩናት ብሰላም ንምዕራፍ ተበግሶ ዘይምውሳደን ከይኣክል ንዩክሬን ገዚፍ ወተሃደራዊ ደገፍ እናገብራ የጋድዶ ከም ዘለዋ ሩስያ ክትወቅስ ጸኒዓ ኣላ። ጀርመን ድሕሪ ኣሜሪካ ንዩክሬን ዝለዓለ መጠን ወተሃደራዊ ደገፍ ዝገብረት ኮይና ዛጊድ ልዕሊ 64 ቢልዮን ዶላር ዝግምት ልኢኻ ከም ዘላ ጸብጻባት የረድኡ። እዚ ከምዚ ኢሉ እንከሎ ትሽዓተ ሃገራት ኤውሮጳ ካብ ሩስያ ክመጽእ ከም ዝኽእል ንዝገለጾ መጥቃዕታት ንምምካት ልፍንቲ ክቖማ ተሰማሚዐን። እቲ ፈረንሳ፣ ጀርመን፣ ብሪጣንያ፣ ዩክሬን ዝርከብኦ ልፍንቲ ብቐንዱ ኣብ ምምዕባል ጸረ ሚሳይላት ዘተኮረ ምዃኑ ተገሊጾም። ብጉዳይ ኩናት ዩክሬን ናብ ሃገራት ምዕራብ እምነት ከም ዘይብላ እትገልጽ ሩስያ ንምዕባለታት ናይዚ ሓድሽ ልፍንቲ ብዕቱብ ከም እትከታተሎ ይሕበር። መጠን ናይ ወፃኢ ንግዲ ቻይና ብቀዳማይ መፈክል 2026 በስታት 17 ሚታዊት ከም ዝዓበየ ጸብጻባት ሓቢሮም። ቻይና ኣብ ዝሓልፈ 6 ኣዋርሕ ምስ መሻርክታ ልዕሊ 25 ትሪልዮን ዩዋን ዝግመት ንግዳዊ ምልዋጥ ከም ዘካየደት እዩ ዝግለጽ። መጠን ሰደድ ብልዕሊ 13 ሚታዊት፣ መጠን እታው ድማ ብልዕሊ 22 ሚታዊት ከም ዝወስኸ እውን ተሓቢሩ። ኤሌክትሮኒክስ ቴክኖሎጂ

ቴክኖሎጂ ባህርያዊ ጋዝን ነዳድን ካብቶም ዝለዓለ ምልውዋጥ ዝተኻየደሎም ፍርያት ምዃኖም ተፈሊጦም። ቻይና ምስ ኤሮጳዊ ሕብረት ደቡባዊ ምብራቅ ኤስያን ላቲን ኣሜሪካን እተካይዶ ንግዳዊ ምልዋጥ ኣብ ዝሓርፈ 6ዱሽተ ዋርሕ እወታዊ ገስጋስ ከም ዘመዝገበ እዩ ዝግለጽ። ቁጠባ ቻይና ብ 2026 ብልዕሊ 45 ሚታዊት ክዓቢ ከም ዝኽእል እዩ ዝእመት ዘሎ። ሰሜን ኮርያን ቤላሩስን ስትራቴጂካዊ ዝምድነአን ብድንፋዕ ዘካየዶ ፃዕሪ ከም ዝሐይሎ ኣፍሊጠን። ወከልቲ ክልትኤን ሃገራት ማልዓሰቶ 3 ሓምለ ኣብ ከተማ ፒዮንግያንግ ሰሜን ኮርያ ኣብ ዘካይዶ ዝርርብ ሃገራቶም ኣብ ምምዕባል ንግዲ ወፍሪ ሕርሻን ትምህርትን ክተሓጋገዛ ተረዳድኦም። ብዘይካዚ እቶም ወከልቲ ኣብ ተግባር ኣቐዲሙ ኣብ መንጎ መራሕቲ ክልትኤን ሃገራት ዝተበፅሐ ስምዕ ዘትዮም። ፕረዚደንት ኣሌክሳንደር ሉካሸንኮን ፕረዚደንት ኪም ጆንግ ኡንን ኣብ ዝሓለፈ ወርሒ መጋቢት ኣብ ከተማ ፒዮንግያንግ ኣብ ዘካይዶ ዝርርብ ኣብ ፀጥታን ምክልኻልን ዝርከብዎም መድያት ብሓባር ክሰርሑ ከም እትረዳድኡ ይዝከር። ብዘይካዚ ክልትኦም መራሕቲ በይናዊ ዘይሕጋዊ እገዳታት ብሓባር ንምምካት ከም ዝተሓጋገዙ ገሊፆም። ኣሜሪካ ብምሕደራ መፃወቦ ህርሙዝ ክትገብሮ ንእትኽል ምትእትታው ተሪር ምላሽ ከም እትህበሉ ኢራን ኣጠንቂቓ። ኢራን ነዚ ዝገለፀት ፕረዚደንት ዶናልድ ትራምፕ ኣሜሪካ ነቲ እስትራቴጂካዊ ንግዳዊ መስመር ከተመሓድሮ ምዃና ድሕሪ ምግላጹ እዩ። ፕረዚደንት ትራምፕ ሃገሩ ነቲ መስመር ብምቁፃር ንንግዳውያን መራኸብ 20 ሚታዊት ከም እትኽፍል እዩ ኣሚቱ ዘሎ። እቲ ውጥን ተግባራዊ ምስ ዝኸውን ወተሃደራዊ ቅሉላው ዞባ ማእከላይ ምብራቅ ዝኸፍአ ኣንፈት ክሕዝ ምዃኑ ሓለዋ ሰውራ ኢራን ኣጠንቂቑሎ። ኣሜሪካ ኣብ ልዕሊ ሓድሽ መጥቃዕታት ድሕሪ ምጅማራ ኢራን ንምፃበቦ ህርሙዝ ደጊማ ከም ዝዓፀወቶ ዝፍለጥ እዩ። እዚ ከምዚ ኢሉ እንከሎ ፕረዚደንት ትራምፕ ካብን ናብን ወደባት ኢራን ንዝካየድ ምንቅስቓስ መራኸብ ደጊሙ ከም ዝረገጦ ሓቢሮ። ምዚ ኣብ ዝተኣሳሰር ምዕባለታት ኣሜሪካን ኢራንን ናብ ሎም 14 ሓምለ ኣብ ዘወግሐ ለይቲ ሓያል ምልዋጥ መጥቃዕታት ከም ዘካየዳ ተቓሊሑ። ኣሜሪካ ትካላት መፍረ ሚሳይላትን ድሮናትን ኣብ ዝርከቦም ዒላማታት ኢራን ከተጥቅዕን ከላ ሓለዋ ሰውራ ኢራን ድማ ኣብ ስዑድ ዓረብ፣ ሕቡራት ኢማራት ዓረብ፣ ኩዌት፣ ባሕሬንን ዮርዳኖስን ኣብ ልዕሊ ዝርከብ ወተሃደራዊ መደበራትን ረብሓታትን ኣሜሪካ መጥቃዕቲ ኣካይዶም። ኣሜሪካን ኢራንን ኩናት ብሰላም ምዕራፍ ኣብ ዝሓለፈ ወርሒ ሰነ ናይ ምርድዳ መዘክር እኳ እንተ ተፈራርማ ዳግማይ ምልዋጥ መጥቃዕታት ከም ዝጀመራ ይፍለጥ። ኣልጀርያን ማልን ንልዕሊ ሓደ ዓመት ተቋሪፁ ዝፀንሐ ዲፕሎማስያዊ ዝምድነአ ናብ ንቡር ንምምላስ ተሰማሚዐን። ከም ኣካል ናይቲ ስምዕ ክለኣየረን ዳግማይ ክፉት ክገብራን ኣምባሳድራትን ክመልሳን ምዃንን ኣፍሊጠን ኣለዋ። መራሕቲ ክልትኤን ሃገራት ማል 13 ሓምለ በብወገኖም ኣብ ዘውፅዎ መግለፂ ተበፂሑ ዘሎ ንምሕዝነት ሃገራቶም ናብ ንቡር ዝመልስ ስምዕ ንምትግባር ከም ዝሰርሑ ኣፍሊጦም። ኣልጀርያ ኣብ ወርሒ ሚያዝያ 2025 ክለኣየራ ከም ዝጣሓሰት ንዝገለፀታ ሰብ ኣልቦ ነፋሪት ማሊ ሃሪማ ድሕሪ ምውዳቓ ዝምድና ክልትኤን ሃገራት ከም ዝሸሕከረ ፀብጻባት ይረዱ። እታ ነፋሪት ኣብ ግዛኣት ሃገሩ ከም ዝወደቐት ዝገለፀ መንግስቲ ማሊ ኣልጀርያ ልኡላውነቱ ከም ዝጣሓሰት ኣብ እዋኑ ምኽሳሱ ዝዝከር እዩ። ኣብ መንጎ ሩስያን ጀርመንን ዲፕሎማስያዊ ዘይምቅዳው ክኽሰት ከም ዝኽእል ይግለጽ ኣሎ። እዚ ዝተሓበረ ጀርመን ብሩስያ ከም ተፈጸመ ዝገለጸቶ ሳይቤርያዊ መጥቃዕቲ ከም እተኻየደላ ብምኽሳስ ንኣምባሳደር ሩስያ ጸዊዓ ተቃውሞኣ ድሕሪ ምግላጻ እዩ። ነቲ ክሲ ዝነፀገት ሩስያ መቕጸልታ ናይቲ ሃገራት ምዕራብ ኣብ ልዕሊኣ ክቕርቦ ጸንሓ ናይ እገዳታት ቅድመ ኩነት ምዃኑ ወቒሳ። መንግስቲ ሩስያ ድሕርቲ ክሲ ኣብ ሃገሩ ንዝነጥፍ ኣምባሳደር ጀርመን ብምፅዋዕ ተቃውሙ ከም ዝገለጸ ኣፍሊጡሎ። እዚ ከምዚ ኢሉ እንከሎ ምስዚ ሓድሽ ዲፕሎማስያዊ ምዕባለታት ብዝተኣሳሰር ኤሮጳ ሕብረት ኣብ ልዕሊ ዝተወሰኑ ውልቀ ሰባትን ትካላትን ሩስያ እገዳ ከም ዘጽደቐ ገሊጹ። እቲ እገዳ መገሻታት ዝዓግትን ንዋይ ዘደስክልን ምዃኑ ዝጠቐሰ ኤሮጳ ሕብረት ኣገዳስ ምስ ዝኸውን ተወሳኺ ስጉምቲ ክወስድ ከም ዝኽእል ኣሚቱ። ንስጉምቲ ኤሮጳ ሕብረት ዝኾነ ናይ መንግስቲ ሩስያ ከዓ ተመሳሳሊ መልሰ ግብሪ ከም ዝህበሉ ኣፍሊጡሎ። ኤሮጳ ሕብረት ኣቐዲሙ ምስ ኩናት ዩክሬን ብዝተኣሳሰር ኣብ ልዕሊ ሩስያ ናይ 20 ዙርያታት እገዳ ከም ዘጽደቐ ጸብጻባት የረዶም። ዜና ንምዛም ቀንዲ ነጥብታቱ ክደግመልኩም፣ ምምሕዳር ዞባ ጋሽባርካ ገስጋስ ዝግባረ መደባት ቀዳማይ መንፈቅ 2026 ገምጊሞ።

ሞያውያን ዓይነ ስውራን ኣብ ባፅዕ ዝርከብ ልምዓታዊ ታሪኻውን ቱሪዝማውን ቦታታት በፂሖም። ኣብ ዞባ ደቡብ ዝርግሐ ትካላት ቅድሚ ትምህርትን መባታን ምስፋሕ ዝሕግዝ ዓውዱ ዘተ ተኻይዱ። ኣብ ዜናታት ወፃኢ ጀርመን ዩክሬን 50,000 ድሮናት ክትዕድገላ ምዃና ገሊጻ። መጠን ናይ ወፃኢ ንግዲ ቻይና ኣብ ቀዳማይ መንፈቅ 2026 ብኣስታት 17 ሚታዊት ከም ዝዓበየ ተገሊጹ። ሰሜን ኮርያን ቤላሩስን ስትራቴጂካዊ ዝምድነ ንምድንፋዕ ዘካይድዎ ጻዕሪ ከም ዝሕይልዎ ኣፍሊጠን። ዝኸበርኩም ተዓዘብቲ ንሎም ሸ ዝተዳህሎ ዜናዊ ምስናውሮ ኣብዚ ይፍፀም። ስለምክታልኩም ኣዝየ መስግን። ሲትኮም እንዳዘማ ስዒባ ክትቀርብያ ብወገነ ግን ሰላም።

0: ሓንቲ ሓደ ሓንደበት ጥበል ኢልካኒ ሞኖኩልካ ነጢበ
1: ኮፍስ ክበል መተዓልምቲ
0: መተዓልምቲ
1: እታሸለል ደበለኒ መጋድልቲ ዝብል ኣፍ እዩ
0: ዎ ናይ ምንታይ ምግዳሊ ከምፂኻለ
1: ሓንታል ኣሪካ ዲኻ
0: ዋ ኣነ ንስኻ ምስተጋድልና ኢና
1: ዋዋዋ ናይ ብሓቂ ሓዲኻ ከምተጋደልካ ርሲዕከ
0: ተኣኻ እንታ ትብል እንታይ ኢኻ ተሓዋውሰለይ ዘለኻ ኣነ ንስኻ ንስተጋድልና ኢና መዓስ ኣበይ በይናይ ኣመርተ መረት
1: እስኪ ከምዝተጋደልካ ርሲዕካ እስኪ መሓል
0: እንታ ፅቡቅ ጌርካ እንደ ዘክረኒ
1: እንታዋዋ ኣይትበል ኣይተጋደልኩ ኢልካ እስክጥቃዕ
0: ንመሓልሲ ኣይምዕለኒ ዋ ማስከ ዝኩሉ ካብ ኩናት ፈንቅል ወፅኢናስ ሕጂ ርኢኻ ለካ ኣብ መዓልቲ ፍርዲ ሓሶት ተዛሪብካ ተባሂለስ ናብ ሲኦል ክድርገፍ
1: ሕጂ ናይ ፈንቅል ካብ ኣምፃኻ ቆቁርብ ክትዝክር ጀሚርካ ኣለካ ማለት እዩ
0: ወይ ከምዚ ናይ ካሜራ ዓይነት ርኢኻ ለካ ኣብ ናይ ሕሉፍ ዝኽሪ ከዘኩሩ ናይ ሎም ርኢካብ ቴሌቭዥን ብጅብጅብጅብጅ ዝብል ንባፅዕኽን ሓራ ክነውፃእ ከለና ናይ ሰርሒት ፈንቅልስ ቆቁርብ ቆቁርብ ዝከረን ኣሎ
1: እዚ ናይ ባፅዕ እዚ ናይ ቴሳ
0: ወ
1: እዚ ደቅና ሕጂ ዘርከብሉ
0: እንታይ ኻ እንታ ንስኻ ከምዚ ማዕበል ዘናወፃ ጀልባ ንዓይ ሃንጎሎ እዩ ዘናውፅን ዘለካ ስኻ
1: ንስኻ እምበር ክተዋሃበኒ ትሓስበ ኣለኻ ወይ ንይ ዋላ ንዓይ ኳዓ ካይተጋደልካ ንትብለኒ ዘለኻ ስማዕ ኣሎ እዚ ኩሉ 15 ዓመት ተጋዲልና ኣቴናስ ረሲዕከ
0: እንደአ ሙሓመድ እድሪስ ዓዋተ ሜዳ ክወርድ ከሎስ ምስ ሜዳ ወሪድና ነርና ኢና
1: ላገፅ ኣለኻ ምሽ
0: ያ ናይ ብሓቂ ይብለካ ሎ ካባይ ትከብለካ ሎ ካባይ ብከዚኣ ናይ ብሓቂ ኣነ ዝዛረብካ ትሎ ካባይ ትካ
1: እዚ ኩሉ በረኻ ክርተት ዝበልናዮ ንባሮንቱ ሓራ ንምውፃእ ክልተ ግዜ ዝተዋጋእናይ ስካን ርስዕ
0: ኣንታ ሓቂኻ ዋይዋይዋይ ሓቂኻ ኣንታ ተቐዳሚት ያ ንንፃብያትን ንብርታ ካልእይቲ ዝቀቁሩ ክትመፀለይ ጀሚር ኣዋ
2: እወ ወዮ እኳ ተወጊእካ ተሪፍካስ ኣነ ተመሊሰ ተሰኪ መውፅካ
0: ዋይዋ ሓቂኻ ተስፋ ቆሪፅካ ርኢካ ኣለኻ ካብዚአን ዝማርኻን ኢልካ ንሪኢካ ለካ ታ ቡምባ ቀለቤት ኢድካ እቲ ኣቢልካ ሪኢካ ኣለኻ ዓዎ ክትብል ከለኻ ምስ በልካ ኣነ ሻዕል የርክ ይበል
1: ኣነ የውፅካ ዋ
2: What?

0: ዕላል ናይ ሜዳ ፍፃሜታት ናይ ሜዳ ክዕል ስለ ሰምዓኒ ናይ ብሓቂ ተጋዳላይ መሲልዎ ዘሎ
1: ሕራይ ተጋዳላይ መስፍን
2: እንታይ ክብለኪ ድልያ ኣዛሚት ኣብቲ ዘለኹዎ ዓዲ ሓደ ፃዕዳ ዓርኪ ኣለኒ ብሕብሪ ቆርበት ኣፍሪቃውያን ቆናጅ ደቂ ኣንስትዮ ብጣዕሚ ብጣዕሚ ብዘይ መጠን እዩ ዝድና
3: እዮሞ ሕብሪ ዶ ዓጅብካ
2: ብዘይ መጠን እሱ ኣብ ፎካስ ኦን ኣፍሪካ ትብል ንዓባይ መፅሄት ማናጀር ኮይኑ ይሰርሕ ዓመታዊ ድማ ደቂ ኣንስትዮ ኣፍሪቃ እናወዳደረ ኣብ ገበሪ ዝጥቀመሉ ፍቓደኛ ትኾንኪ ብዘይ ቀልዓለም መልክዕኪ ከወዳድረኪ ወይ ከዓ ውተ ክኽእል ኢለ ሰዝሓሰብ ደዋ ብለኪ
3: እሞ ድሓን ሕጂ እንዲኻ ትነግረን ዘለካ ሓስበሉ ምስራሕና ምዝራብ ከዓ ከድኒ
2: እንታይ ፀገም ኣሎ ዋላ ብቴሌፎን ዘይዛረ
3: ቴሌፎን ክንወሃብ ገለብ ስራሕና ፈቕዶ ኣይኮነን ድዩ ድሓን ስኻሞ ቴሌፎን ካሃበን ኣነ ባዕሊ ይድውለልካ
2: እንታይ ሞ ፀገም ኣሎ ዋላ ብስራሕ ክመፅ ደ የዛርበኪ
3: ኣብሞ ብቐሊሉ ክትረክበኒ ትኽእልኒኻ ድሓርከ ዓመታዊ ዕረፍ ተወሲደ ኣለኹ ድሓን ፀገም ይብሉ ናትካ ምሃበኒ ኣብዛ ሰሙን እዚኣ ግድን ድውለልካ
2: ደወልካ ፅበአ እሞ ክማላ ክቆርብ
3: ድሓን ኣብዛ ባንኪ 100 ሜትሮ ከይትኾኒ
2: እንታይ ፀገም ኣሎ ሞ ድፍእ ዘይብለኪ
3: ድሓን ቅርፀይ ክሕሉ ኢለርየ ዝቀሳቀስ እምበር መኪና ኮላትን
2: ደወልካ ፅበአ ባይ

0: ሓንጣን ንሱ ሓደ ካልኣይ ካንተ ዝርከብስ ናይ ክልቲኹም ዛንታ ማእኸለኒ ስለ ዝበለኒ ኣነኸ ነዚ ናትካ ታሪክ ሕልክልክጥንግድግድጋ ቢሎ ምስ ነገር ኮነ ህልካ በጃ ካባራ ክበኒ ስለ ዝበለኒ ከጉርሓካ ኢለ
1: ኣንታ ሓቂ ካዲኻ ኣነስ ዝተሓላለኸ ታሪክ ኣለኒ
0: ታግደፈና ንቀደም ሓቂ ክንብል ዝሓቀቕና ይኣኽለና ኣብዛ ክዛ ባዕሎም ርኢኻ ኣለኻ ከምቻቲ ዘይገርካ ከይሓልበልካ ብኣሊፍ ኢካ ትዓልፍ ሕጂ ኣነ ንስኻን ዛንታታትን ስእልና እንደንህቦ ንስኻ ዶላራትና ክሕፅና
1: እሞ መዓስ ዝፈፀምናዮ ማዓስከ ንሕና ርኢኻ ናብቲ ናብቲ ክንብል ከለና መሳቱና ተጋዲሎም ሲ ዳሓርከ ኣብዛ ሃገር እዚኣ ንግዜ እምበር ንሓዋሩ ተቐቢሩ ዝተርፍ ሚስጥር ኣሎ ድዩ ተተተሓዝና ኸ
0: ኣይተሓዝኒና እዚ ታሪክ እኮ ናይ ብሓቂ ዝተፈፀመ እዩ ዋናታቱ ምንጋር ስለዝኣበዩ ንሕና ከዓ ርኢኻ ለካ እዞም መፃ ወለዶታት ምታን ክመሃር ኣለዉ ፀላእትና ድማ ርኢኻ ከምዛትሪኦም ዘለካ ከምናቶም ትዛንታምሲኢሎም ይፅሕፍዎ ስለ ዘለዉ ሲ ክንቅድሞም ኢልና ኢና እንተይ ኢልና እዮም ይትረፍ ዳ ክንዕተሲ ክንሽለም ኢና ብለካ ኣለኹ
1: ክንሽለም ዲኻ ትብል ዘለካ ስዋላ ክንሽመን
0: ካዚ ሓሰብካይ ሓሳብ ለይትንገረኒ እመነን እዚኣ ገበን ዘይኮነት ፍሊትን ፅብቕትን ሜላ ኣዋራራስ ታሪክ ወለዶታት እዮ
1: እሞ ኣነስ ብሓቂ ተጋላላየ ነይረ እዚ ዓይነይስ ኣብ ኩናት እያ ንቆይና 15 ግዜ ኩናት ተሳቲፈ ኣነስ ክንደይ ግዜ ሞይተ ተስአ
0: እንታይ
1: ባ ተወጊአስ መስፍን ደድሕረ እንዳኸደ የልዕለኒ ነይሩ ክብል ኣተስኻናይ ባዓካ ዲኻ እንተ ክጅኻ ዶ ኣይተሕፍረና ሞፅባኸ
0: ሓንጣል ኣነ የላገፅ ኣይኮንኩ ዘለኹ ጥራይ ሕራ ይበለኒ እምበር ባዕለይቲ ጉዳይ ክውዳእ ልከ
1: ግደፍ መስፍን ግደፍ ፅባሕ ንጎ ኣብ ገበን ከይተእትወና ኣብለካ ፅባሕ ንጎ ስእልና ምስ ወፀ ፈለጥትና እንታይ ክብሉ እዮም ዶስ ክንጠፍእ ኢኻ ሓሲብካ
0: ተረዳእ ንባ ዋላ ንዕኮ ክነሽኩዕ ኢና
1: ከመይ
0: ካብቲ ክፍሊትና 75% ምስ ሓበና
1: ወይ
0: ስምዓኒ እዚ ታሪክ ናይ ዛዕ ሃገር ብምንደማንም ዝፅሓፍ ስለ ዘይኮነ ኣቋርፁ ንብሎ ወይ ስምዓኒ ኣነ ኮ ንቢዝነስ ኢለ ዚ ዘእትወካ ዘለኹ በር ፈትያ ከይመስለካ
1: እንታይ ዳ ኮንካ እዛ ዓይነ ክብላናትካ ስለ ዘይነጥቐት እንታ ካብዛ ትፍለግኒ ዘለካ ገበን ርኢኻ ለካ ኣነ ንዓኻ ዓይንኻ ኣንጢቆ ኣብ ገበን ከ ኣትሑሸኒ ሕራይ እንደበለና ክንጥቆካ ዓይንኻ
0: እንታ በጃ ካይለካ እዝተዳሊልካ ዘለዎ ዶላር ስለ ዘይፈለጥካ ይኮካ
1: እሞ እንታ መስፍን ሓሳዊ ናይ ምድጋም ክእለቱ ዜሮ ይብለካ ኣለኹ ኣነ ፅባሕ ንጎ ከምትናትካ ወስለተለ ስለ ዘይክእሎ ከግዳዕካ ክእል
0: ኣታ ድሓን ክትሎም ድኢኻ ኣነስ ዶር ሓሪደ ደለም ኢደ
1: ወይ እቲ ቢል ዋቅዕ ምኳንስ ብቀሊሉ ከኣሊ
0: ዘርእካ ሞ ስለካ እንታይ ዳ ኮንካ ክንፅቡቅ ብዛዕባ ክዝተዛርብ ክስፀፍዓኒ
1: እንታ ንስኻ ዲኻ ፀፊዕካ ንወላ ኣነ ፀፊዕካ
0: ርኢኻ እዚኣ ግብራ

0: ኣብነት እያ ንሓደ ሰብ ከዓ ድብር ኢልካ ስልብጥ እንተደ ኢልካ ይጠራጠር እዩ ይትረፍ ነዘረባሲ ነዚ ፅብዒት ገፅካ ማርማር እናበለካ ካ ኣጠራጢረካ
1: ሓቂኻ እንታይ ናይ ዝክቀወመካ ፅናሕኹ ዝሓሪቀ ዝፀፋዓኹካ ኮ ይመስልኒ ኣሚነልካ ኣለኹ ዝመስለካ ግበር ብለካ
2: ኣለኹበርቱም ብልሽዋ
3: እምበኣር ሕጅስ ሕሉፍ ሓሊፉኩም ብጅግነትን ጀጋኑን ድለላ ጀሚርኩም
0: ኣታሕሙም ኣፍካኣክብ ንዓኻ ምንታይ ነፊዕካ
2: ስለምንታይ ስለምንታይ ስለምንታይ ትሕሱ ይትረፍ ዚ ክንዲ ገለ ክንዲ እምባ ዝኸውን ሓሶት ንኣሽቶ ሓሶታት እኳ ዓብ እምነት እዮም ዘስእኑ
1: ሓቂኻ እንዲኻ ተስፎም ሪኢኻ እዘ ጅክንዛረቦ ዝፀናሓና ሓቂ ድመሲልካ ጭርቃን ኮ ይዳኣላ ኮይልና ሪኢኻ ለካቲ ግዜ መሕለፍ ንስእነሉ ብኸምኡ ወንድኸምኡ ጌርና ንሕልፍ
2: ሓቂኻ ሓቂኻ ንስራሕ ዘይተዓደለ እምሮ ኣብ ምምሃዝ ሃጠውቆጦ መዘና የብሉ ሙስሊያ ንምንታይ ሞን ነፍስኹም ዘይትመስሉ
0: ዋታ ዘይትገድበና ንመዳ መሲልና ንረኣየካ ኣለና
2: ስምዑ ስምዑ እቲ ሓያልን ድኹምን ጎንኹም ናይ ገዛእ ርእስኹም የእምሮ ምዃኑ ፈሊጥኩም ናይ እምሮኹም ብዝግባአን ብስርዓትን ኣሰልጥንዎ
1: ሓቂኻ ሓቂኻ ተስፈመይ ግን እዚ መነ ንብረካ ኣለኹ ጭርቃን
2: ስቆል እዚ ነቲ ወዲ ሓሙሽተ ዓመት ወዲ ጓልካ በሉ ጭርቃን ብመን ጭርቃን ኣብ ልዕሊ መን ከዳኣላ እዚ ሃገር እዚኣ ብጭርቃን ድያ መፅያ እቶም ጀጋንኸ ብዳኣላ እዮም ሓሊፎም
0: እታ ግደፈና ዶ ንዛናጋዒና ዘለና ግደፈና ተስፎም
2: ዘናጉዑ ዘይኮንኩም ከተዘንጉዑ ኢኹም ደሊኹም ፎ ከም ሓሰማ ደቁኹም ክትበልዑ
3: መሲልኩም ዳኣ እምበር ኩሉ ኤርትራዊ ንናቱ ታሪክን ጅግነትን ኣለዉ
2: ንምዃኑ ኩሉ ዝተኮሰ ጅግና ድዩ ጅግና ዝበሃል ከ እቲ ዝተኮሰ ጥራይ ድዩ ነዛ ሃገር ብሞይኡ መን ዘይተቓለሰላ ንስኻትኩም እውን ማህደርኩምሞ ገንፅሉ ኮይ ተኮስኩም ዝሰነድኩምዎ ታሪክ ኦሆይ ሓንጣል ኦሆይ መስፍን ክብለኩም ይታ ሰነፋት
1: ናናይ ብቻ ኸይልከናናይ ብቻ ኸልከ
3: ይሕሸኩም ኪሉ ኪሉ ጥርግ በሉ ኪሉ
1: እንታኣታ
3: ኺድ ንዶ
4: ምኻን ንስኻትኩም እንታይ ገይርኩም እቶም ስራሕቲ ቕያ ኣነ ምባል ንሕር ዳ ኣብዕ ከም በዓል እዚኣቶም ዘረቐኛታት ዘይንሶም ክመስሊ ግድን እዩ ወረገና ኣጋንእ ምስ ተሰብሩ ሳርማታት ንሕና ኢና ኣጋንእ ኽብሉና እዮም ይኽደነና

0: Ciao amore, del café? O un strasse mi accandì? Ui, babà che non gabbrano, cancio lo hofto l'len. Ciao, ma.
1: ባባዱ ማኪንኡ ክላክ ጌራ ኤሽ ወኤሽ ክትመፀኒሕ ካሓቀይ
2: ዳሓር ከዓ ንስኽ ንባዕልኻ ኣብ ክራይ ገዛ ተቕመጥ እዚ ባባዶ መኪናዶ ቢቢቢናዶ ገለስተያምቶ
3: ስድራ ቤት ኣርኣ ተወሳኺትሎ መኪናስ ንስኽ ብንእሽተ ክንዓኺ መፃወቲት ኢሎም ምስ ገዝኡልኪ ይትረፍ ዶኽውን ንዋስ ወነ ተሰቂሎም ኸፈልጡ ዶ ትብል እዮም

0: ርኢኻ ሓንጣት ኣብዚኣ ከለኸና ስለታሪክ ቦታ ኒያላዶ ሚድያን ክንብ ርኢኻ ኣለኻ መፍቶ ሓሳዳት ከም በዓል ተስፎም ኮይና ፀኒሕና
1: እሞ ቅድምካ እንዲኻ ክትሓስባ ነይርካ ሪኻ እዚ ሰንካም ተስፎም ከማን ምስጢርና ኣይምፈለጦን እዮም ሕጂ ኩላ ታውጥን ኣብ ኣብጥን ክብላ
0: ሓንጣን ተስፎም ኮ ናይ እምሮ ሕማም ዘለዎ ካፋ እዩ እዞም ካላታት ከዓ ንሪኢ ከለካ ንሓንቲ ጉዳይ ንሸዓ ዝክርዋ እንበሪ ካብታ ቦታን ካብቶም ሰባት ንርሕቕ ምስ በሉ ኣብኣ ከላ ኣታ ከዮም ዝርስዑ
1: ከምኡ ጂ
0: ከመይ ዳ ዋ ስለምንታይ ድና ንሓደ ሰብ ዘይዝክሪ ወይ ዝረሳዕ እንድሕር ኮይኑ ናይ እምሮ ፀገም ገይሩሎ ንብሎ
1: እንዲ ኣነ ዳ እሞ መዓስ ተፀሊለ ስለ ዘይፈለጥ ስ ከምኡ ምዃኑ ተፂመ ፍፂመ ፍፂመ ይፈለጥን
0: ኣነ ከተፀሊለ ዶፈለጥ እዩ ኣላስኻ ናታ ናይ ሻርሻውራ ርእሰይ ምስ ተሃረምኩ ተኸደኒ መሲልኩም ሄድ እንጀሪ ክትብሉ ዝሓሰብኩም ድሓር ቀልጢም ክዝክር ምስ ጀመርኩ ዘቋረፅኩም ኣዲካ ዘኪርካ
1: መፀት ድማ እዛ ዘይንስኻ መምሳል
0: ኣታሰብ ዝደጋግመልካ ዘለኹ ነቲ ዛንታ በታን ክዝክሮ ኢል እየ
1: ምስፍን ኣነ ዝፈርሕ ዘለኹ እቲ ንሽከዓ ዝሓሰብናዮ ድሓር ኢኻ ለኸ ሰብ ምስ ተቐበለና ዝተጋደልና እሞ ጅግንነት ዝፈፀምና ኮይኑ ከይስምዓና
0: ዝፈርሕ በዓልና ክንጅበስ እቲ ስእሊ ኮሪኢኻ ናይ ቀደም ናይ ብናኣሽቱና ሰባት ከምዘየላ ለና ኢና ንገብሩ ኣነ ንስኻን ጥራይ ከም

0: ከም ንፈልጦ ኢና ንገብሮ
1: ማሺ ማሺ ማቶ ኮይና ማሺ ኣነ ኮ ብምትላል ከይንኣትዋ ኮ ይፈርየ
0: ዋይ ዓሻ ደመስን ኩሉ ተዳልየልየ ቀሰን ጥራይ ሕጂ እዚ ጋሻ ከይመፅእ ከሎ ሓንቲ ክላበወካ እወይ እዚ ጋሻ ኣዝዩ ጎራይ ኤርትራዊ ብዛዕባ ነብሱ ከምዘይዛርብ ስለ ዝፈልጥ ትውዲትና ከይግጥሞ ኣነ ብዛዕባ ናትካ ጅግንነት
1: ኣነ ድማ ብዛዕባ ናትካ ቆራፅነትን ቅያን ቤላ ዶ ሪኢኻለኻ ምሕሳውን ውዳሴ ኮንቱ ንሪኢኻለኻ ካብ ብዛዕባኻ ብዛዕባ ካልእ ክትዛረብ ከለካ ይቀልል ምክንያቱ ውሽጥኻ ስለዝማጎተካ ቀልጢፍካ ክትግጠም ትኽእል ኢኻ ወረይ መፃልካን እዩ
0: ከምኡ ኢለ እንድ ዝኣ ሕጂ ናልካ ንትጋሻ ሪኢኻ ሕጂ መፃሉ ሪኢኻ መፃሉ ሕጂ ሓደራ ዝብለካ ሓደራ ዝብለካ ኩሉ ቋንቋና ከምዚ ናይ ሜዳ ክመስል ክኽእል ኣለዎ ወይ ከምዚ ራሕባ ጥሙዕ ዓራርብ ስቂካ ሰሜናዊ ምብራቅ ሳሕል ሂምቦል ገለመለ ገለ ዝብል ምሻል ከምኡታ ይኽእሉ
1: እታስም ቀረፅያቶም ካበይ ናብኢኻ ትወራጭፎም ከለካ
0: ኣብ ሰከንድታት ተሳሓላ ዘውሪ መሊሰካ
2: ኣንቲማይ ትስሓኦ ሞባይል ምሽ ክሰምዕዋ ፀኒሕኩም ሕጂ ክፍሉጥ እዩ ጓል ሃፍታ ማቲ ብቕበጥበጢ ዓብ እንድሕር ዶንጊ ባባ ክቋያቁኒ ገሊላ እያ ክፀባተሉ ፀኒሐ ፍሉጥ እዩ
3: ንስ ክኸዳ ብከመይ ገጢምኪ ዶስ ክልቲ ክንጅዋ ይኸ
2: ኣታ ማንቲስ በዚ ገጅፍ ኢደ ገይረ ጁ ከይብለካ ሓራይ
3: ስምዕ እስኪ ሕጅስ እቲ ድዑልኪ እቲ ዝገደፍ ኩሉ ቀጠፍ ስለዝወድዑ ድ ደው ኢሉ ክጣ
4: ይገርመኪ ኣነ ብንዳዝማም ከምዚ ዕንዝራ ንህቢ ኮልል እንዳበልኩ ዘሽታቕል ኣሳሳይ ዘይኮንኩስ ብሕንቃቕን ቁብጥሮትን ዝዓበኹ ጓል ዳህራናት ስንጡቓት ሰቪላን መካይንን ምዃነ እዩ ዝፈልጥ
3: ፋሒላ ኣቲ ክንደይ ትሓስ ምንታ ክትረክብ እንታይ ገበረክ ዝወዲ
4: ኣቲ ደላ ንወዳት ከምዚ ኢኻ ትገብሮ ንስኻ ጓል በጃኽን ምዃንካ ትነግሮም ሞ ንሳቶም ድማ ተኸናኺኖም ኣብሊዖም ኣስትዮም ክሕዝኻ ውዕሉ ሰዓት ምስ ክትብል ከለካ እውይ ባባ ዝኣብሉ ሰዓት ስለ ዝኣኸለስ ክኸይዳ ኣለኒ ትብሎም ንሶም ከ ናይ ታክሲ ኢሎም ናይ ኩንታ ጣፍ ክዝኸውን ፋካ የድዮኺ ፈፃር ጓል ዓላማዋን ክተገጢሞም ከ ዳ ፋታ ወሲዶም ፋታ ክኣደግዲጎም ብኣውቶቡስ ኪድ ኢሎም ሓሙሽተ ናዕፋክብኺ ዘድሓይሽ
5: ዋንቲ ሰብ በጃ ሓይለ ክሎጂክ ተዛረቢ ነብስኻ ኩ ከምዝገበርካ እዩ
2: ሚኮ እዚ ትብሎ ዘላኩ ንዓ መናበርያ እዩ ኣነ ይኹን ንስክት ከመይ ኣቢልናይና ምክንፈልጦ
4: ውይ ኣንታ ኣዚተይ ንስኻ ከምዞም ፋታ ብሊኦም ብኣጋር ዘፋኑ ዲ ክትግጥሚ
2: ማዓረ ኣነ ኮ ብስነስርዓት ተቆንጥ እየ ዝዓበኸ ኣሕሱ ይሰርቕ
3: ኣሰይ ዛጓል ኣቲ ንዓ ክዝወሰደ ኮ ኣምላኽ ዝዓደሎ እዩ ራእይዎሞ ኣብ መንጎኦን ዘሎ ፍልል እዋይ ምስ መዕበያ ክጥፍእ ዝበሃል እኮ ከምዚ
4: እውይ ኣዴዳሃብ ንዓ ክምልሰልኪ ግዜ ዝበሃል እንዲ ዘይብለይ ኣዚተይ ግን ከምዞም ብኣጋር እግሮሎጂ እንዳመሃሩ ዘፋኑ ከ ኣፋኒኺ ከማና ሜካናይ ዝድዓር ክሓዚ ኢለ እየ ዝመኽረኪ
6: እዮም ተፈሪ ዝበሃል ናይ ኣሜሪካ የመፅ ናይ ስቲሚት እዩ
3: ሓንጣል
0: ድሓን ኣነ ዘየላለየካ እዚ ሓንጣል ይበሃል ካብዞም ኣንነት ኣየድልን እዩ ዝብል ኮይኑ እምበሪ ናይ ሜዳ ሳጉኡ ደያን እያ ትብል ነ
6: ናይ ሜዳ ሳጓ ገርም ሳጓ ከምዚ ብጉባኤ ዝወፀ እዩ ዝመስል ሓጋ ሓይሽ ኣነ እውን ምስ ረእኮ ብውሽጠይ ከምኡ እየ ክብል ፀኒሀ ካነይ ዓይኑ መውጋእት እያ መስለኒ ቕምጥ ኢሉ ነቲ እስራኤላዊ መራሒ ዝነበረ ዳያን እዩ ዝመስል ዋይ ሳጓ ኣብ ርእሳ ተሃሪማ
0: ኖኖ ርእሱ ዳሕራይ ተሃሪሙ ኮላ ሓሙሽተ ግዜ ሪኢኻ እዛ ናይ ዓይኑ በዛ ዓይኖ ኣትያ ብእዝኑ ብመንኮሱን ብጎረሩ እንተዛዊራ ናብ ኣፍልቡ ተነቆይታ ናብ ሻሓለለ ብሻሓለለ ጌራ ምስ ቀልቀል ዝሓውሳ ብመሃምቱስ ገይራ ወፃ ኣማኸላ ንዓና ካባ ለኪባትና ነ
6: ዋይ ሃገራውነት ዋይ ናይ ቃል ስምረት
0: ፅናሕዳ ፅናሕዳ እዚ ናይ ኣውደሚን ኣውደሚን ትሸዓተ ግዜ እዚ ናይ ሰለፉ እሞኒ እዚ ናይ ሰለፉ ኣድኡ ትቁፀሩ ኣብዚ ፈርሲ ዳንጎ ኸ ኣብዚ ፈርሲ ዳንጎ ከምዚ ከመኻ ዝተማሃሩ እዮም ትቁፅሩ እዚ ናይ እዳ እውን ናይ ስፓይናል ንኮርድ ሞ
6: ዋዋዋ ኣታ መመንፊት ኮይኑ
0: እንታይ መንፊት ትብል ኣለኻ ሚሄ ሚሄ ደ እዛ ናይ ቤትናም ተቃላሲት 30 ግዜ ተወጊያ ትበሃል ደያን እዚ ማለት ሓንጣል ዋ ንዓዳ ተዓፃፂፍዋ ኣብ ሜዳ ከማርያ ከለኸሳጉ ናብ ሚሄ ኣኸይዳ ነ ደያን ኣለ
1: ኣብታ ሸዓይ ወራር ኣብ መጨረሻ ርኢ ከለኹ ምስተወጋእኹ ሸዓ ለጊባት ንዳርጋ ነረ
6: ታሸዓይ ወራር
0: ሻሸይ ወራር ዝብል ኮይ እናይ ትርእሲ ማሃረም

0: ሓደሓደ ውያ ነቶም ቁፅርታት ይገማጥሎም ብለካ ከምዚ ኣብነት ሽንሽዱሽተ ናብ ትሽዓተ ይቀይራ
1: ኣረበሽቶ
2: ዋይ ሓወይ ኣብዚ ሃገር ዘይተሰርሐ ተኣምር የለን ናትካ ከመስፍን
1: መስፍን ብዛዕባኡ ምዝራብ ዘይፈቱ ኮይኑ እምበር ኣበ ከሎ ጃኬትን ስሩይን ኣውፀ ተተብሮ መዝቆቁ ፓስታ ካብ ምችው ኸ ክፍት እንተተብሎ ውለካ ኣለኩርኩ ብዕቁ ዝኣተወ ንፋስ ኣኸሎ ብከብዱ ፈሽፈሽፈሽፈሽፈሽ ኢሉ ኣኸሎ እንታይ ተዓምን ጉንፋዕ
2: እንታይ ትብላታ ዋይ ኣሕዋተይ ሕማቅ እንዲኹም ዳኣረኪቡ
1: ሰብ ዓሻ ዝስናኑ ናይ ኤርጋ ንመስሎም ብጠያይ ትብለካ ኣለኹ

0: ኣቦ ከመይ ምሲኹም?
1: መስጎኖ መስጎኖ እዛ ጓል ይድሓን ዶ ምሲኺ?
0: መስገን ጋዜጠኛ እየ። ገለ ሕቶታት ክሓተኩም ደልየ ነይሮ እሞ ፍቓደኛ ዶ ምኾንኩም?
1: እንታይ ጸገም ኣለዎ እዛ ጓሌ? ዝፈልጦ ጥራይ ይኹን እምበሪ
0: ኖ ፍሉይ ትዕዝብቲ ስለ ዝረእኽልኩም የቦ። ኣብዚ ጐደና ሓርነት ካብዚ ኩሉ እልቢ ዘይብሉ ንበይንኹም ኮፍ ኢልኩም እሞ ኸዓ ዝንኒኢልኩም ስለ ዝረእኹም እየ ክሓተኩም ብሂገ መጽ። ብምኽንያት መዓልቲ ናጽነት ምዛ ጐደና ምዛ ቦታ ፍሉይ ፍቕርን ዝኽርን ዘለኩም ኢኹም ትመስሉ እሞ ገለስ ክበሉና።
1: ዝኽርን ተበልኹ ኸዛ ጓለይ? እዚ ጐደና እዚ ቐደም ካምፖችታቶ ወይ ከዓ ኮምብሽታቶ እዩ ዝበሃል ዝነበረ ብጐበ ዘይከለኹ እየ ዝፈልጠወይ። ንዕናይ እሞ ቁሩብ ነብሰይ ምእንቲ ክንቀሳቐሰለይ ዘወር እናበልና ኽዕለክ እየ።
2: ኣብ ከባቢ መፋርቕ 20 ክፍለ ዘመን ከተማ ኣስመራ ካልአይቲ ሮማ ተባሂላ ክሳብ ትጽዋዕ መግዛእታዊ መንግሥቲ ጢልያን ኣዋሕሊሉ ኣወቂቡን ዝሃነፃ እዋናት እዩ። ብፍላይ ከዓ ካምፖቸታቶ ወይ ኮምብሽታቶ ደቂ ሃገር ተወር ኢሎም ከይረግፅዋ ዝተኣገዱሉ ጊዜ ጥራይ ዘይኮነ ብዘይካ ጸዓዱ ካልእ ኩሉ ዜጋ ካብ ራብዓይ ክፍልን ላዕሊ ከይቅጽል ዝተሓረመሉ ጊዜ ድንቁርና እውን እዩ ዝነበረ። ካምፖቸታቶ ወይ ኮምብሽታቶ ማለት ከዓ ብሓጹር ዝተኸበ ሕዙእ ቦታ ማለት እዩ።

0: ክሕላግደፍና ከም ምፅራፍ ዓዲ ይዋዕለ ኣየ ኣመል እንዲ ኮይንዎ ንኣመል ኮይ ዝፃረፍ እንታይ ከይብለክ እየ ክትፈርሒ ንዕንዶ ግዳም ሳ ይብለይ
1: ኣነስ በቂ ኣኽለኒ ማይዶ ከም ፃልካ
0: እንታይ ደኣ ክብለኒ ኢሉ ዋይ ኣንቲ ዶልቺ ናብዚኣ ዝመፃ ኩላ መዓልቲ ስከመይ እግረይ ዝሰበራ
1: እንታይ ረኺብካታ
0: እንታይ ከዘይረኽበኒ እንታይ ከዘይረኽበኒ እንቲ ኣንቲ ንቁንጣሮ ፍራንካ ክትብልሲ ክንዲዝ ትዋርድ
1: ስቕዲ ኣበላ ኣብርሃለ
0: እንታይ ስቕ ክብለሉ እንታይ ስቕ ክብለሉ ጎደናኻ መሊኻ እግርኻ ዘይትረግፀሉ በሊዕኻ ዓዊልካ ዘይተጉስዐሉ ናብ ራሲ እንታይ ናብሩ እዩ በጃኸ ንኺድ ንዓድናዋ ንኺድ ጠቕሊልና ንኺድ
1: ኣንታ ንስኻ ዘይትዛረቡ ይብልካ እንታይ ይመብኡ
0: ዋ ኣውደ እንታ ኮይንና ዘይንገብ ኣነስ ሓሚምክ እየ ክመስለኒ ኣንቲ ካብ ዝርጉም እምቢርቶ ዳ ንገላገል እምበሪ ኣብኡስ ሓሲም ይክሓስመናኒ
1: እሞ ኣነስ ምሳኻ ገጠር ከይደስ እንታይ ክገብር ባስታ ትረኽበለይ ላዛኛ ትቕርበለይ ብስቴካ ተምፃለይ
0: ክሪሱ ኽበሊ ተዛሪበ ኢል ክሪኽንቲ ጓጉድ ፀባን ፍርቂ ሃንዛን ከብዲ ክገጥ ቢልክ ምስ መልኣኽ እያ እዚ ፎኪስ ምግቢ እዚ ምግቢ ከዓ ጌርክዮ እምበር
1: ኣይ እምበርከ ዓዲ ክትከይድ ትሓስብ
0: ኣብዚ ደኣ እንታ ክዋቕውጥ ኣንቲ እንታይ ክዋቕውጥ እምበርከ ንስኺ ትሓስብን
1: ኣነስ ተን ቁርብ ቁራቦ ዝህበኒ ፍራንክ ኣኪበ ናብ ስድራይ ከይደ ገለ ቁም ነገር ተገበርኩለን ኢሉ እየ እምበር
2: ኦ ከዘስተከዛ ዶልቺ Fila a dormire. D'ora in poi non voglio vederti fuori. E tu, Brale, non sei assunto per chiacchierare con Dolci. Prendi la scopa e vai a pulire. Offa sta gente qui.
1: Va bene, sì signora.
0: Va bene, sì signora, sì signora.
3: Noi, ancora una volta, dai su di noi. Se tu vuoi volare, ti porto.
0: Uy, zaghe. Lotu. Lotu. Dolci. Nedi. Nedi.
1: Anza, Brale. ኣይትቕረብዮ ኣይትዕሉሉ ኳያ ትብለኒ ዘላ
0: ዶ እምበኣር ትፍቕሪ እውን ናይ ቤኦም ገይሮምሞ እንቲ ወይ ኣነ ብርሃለየ ኣነ

0: ኣነቶ
1: እየይ
0: ዋ ሎትኹ ንሱ ኣቦኹና ኣዴኽን ዘጽደቑል ክሽምሲ ዶልቺ ኢሎም ጽውዕኹስ ንቕብጥሮት ይስክንበሎ
1: እዩ እሞ
0: ኣብርሃለይ ብቓንቆም መቀባጠሪ ቓላት ስለ ሰኣኑሉ ድዮም ክልቲኦም ሰብኣይን ሰበይትን ኣብርሃለይ ኢሎም ጽውዕኒ
1: ኣለዎ ኣባ
0: እንታይ ደኣ ይበሃል ብቓንቆም ኣብርሃለይ
1: ሊችያኖ
0: ረረረረረ ኣቲ እምቢርቶ ደኣ ዘይንዓኽዩ ዝግደስ እምበር ንዓይነ ኣብርሃለይ ደኣ ዘይ መንደፊ ኮይኑ ዘሎ ሀይ

0: ሽኣይ
1: ኣንቲ ሕጂ ስልሒ ሳ ክትውድኦ ደልያ በሊ
2: ኣይ ኣብርሃለ ጌና ብዙሕ ዝተርፈካ
1: ዝተርፈኒ ብለይ ናብርሃለ እንታይ ዝተርፈኒ ኣለኒ ኣነ ካ ኮምሽታ ተበፂሐ ክመፅእ ሕጂ
2: ሓጋ ዲኻ ኣብርሃለ
1: እንታይ መፂእ እኒአ ዝሓምም ኣብርሃለ እንታይ መፂእ እኒአ ዝሓምም ኮምፕሽታ ተበፂሐ ክመፅእ የብለክ ኣለኹ ድሓር ሎም ምሸሲ እንትደልሺ ተወር ዝብል ወተሃደር ኣይረእኹ ናብዛ ጎደና
2: ስፔታ ስፔታ
1: ግደፍ ድኣሎ ምስ ክቕልቀለ እ ዝወረደት ትውረድ ተዓፂፍካ ሞት ተዘርጊሕካ ሞት ይበቅ
2: ተጸሊልካ ዲኻ ኣብርሃለ ፅናሕ ኣንተ ፅናሕ
1: ከይደ ኣለኹ ከይደ ኣለኹ

0: ረኸቡን ባ ተፃወትለዩ ባወይ ኣነ ብርሃለይ ኣነ
1: ሃስዮም ኻድዮም
0: ዝገደፉለይ ዘይብሎም ቅድመይን ድሕረይን ሕውስውስውስውስ ኣቢሎምኒ ኣስሒቑክ ኸ እምባር
1: ኣርኮል ከም ጻልከ
0: እዛ ዝረኸብክዋ ረኸቢ ኣይ ግና ኸ ኣይትርከቢ እዚኣሲ ንጸላኢ ኻ ኳይትምኒያ ተጻዊትና ኣለ ይባ
1: ክሕክመካ ዶ ብርሃለይ ሓወይ ተሃሲኻ ኸይትኸውን
0: ድሓኒ ድሓን ኣየየየ ድሓኒ ድሓን ድሓኒ ዶልቺ ድሓኒ እንቋዕ ዳኣ እዚኣ ተዓወትኩ እምበር ደሊኢኹን እንክበልስኪ ዶልቺ እንክስክ እዚኣ
1: ግራስ ዘይብርሃለይ ሓወይ
0: ኔንተ ዶልቺኖ

0: ኣኺድ ይትረፈና ዶልቺ ካብዚኦም ምውጋሕ የለን
1: ክሳብ ራብዓይ ክፍልዩ ተፈቒዱ ምህሮ መታን ከይንጣበብ ክንከውን ደንቆሮ ሕሳብ ዶልቺ

0: ንጣልያን ንኽመዝኑ ኻኢሎም ፍራንካ ኣብ ሴድያ እዮም ዝጐድፉ እዩ ዝበሃል። ተወር ከይትብሊ ሓሳብ ልቢ ኽሳብ ሰምረልክተጠንቀቕ ኢኸይደበሊ
1: ሕራይ በላብርሃለይ
2: ብያ

0: ሕራይ ኣቦይ ኣብርሃለይ ብልቢ እየ ዘመስግን። ግን ድሕሪ ዝኩሉ ዓመታት ምስ ወይዘሮ ደልቺ ተራኺብኩም ትፈልጡ ዶ?
1: ኣይንፈልጥን ዛጓሌ፣ ፈፂምና ተራኺብና ኣይንፈልጥን። ግና ሓደ እዋን ብቐረባ ዝፈልጣ ሰብ ረኺበ ዕሊልና ነርና። እቲ ቀደም በስመራ ኣቢላ ደገ ምስ ከደት ኣብኡ ተመሪዓ ጽቡቕ ሓዳር ከም ዝገበረትን ኣድልዑት ከም ዝኾነትን ሰሚዐ ነይረ። ከይደ በል ዛጓሌይ፣ ከይደ ግዜ ክዳቐትለልክ እምበር ዛንታ ኹምብሽታቶ ናይዛ ዝሓተት ክንጐደና ንሱ እዩ ነይሩ። ከይደ ብሩኽ ምሸት።
2: እዚ እውን ሓሊፉ ሎሚ ግዳ ኣፍራዛና ኣብ ኢድና ወነን ትርስትና ባዕልና

0: ኣቱም ስድራ ክንደይ ትመፅፅ ኣይትበሉኒ ኣይትበላኒ እምበር ሓንቲ ድቃስ ዝኸልኣትኒ ዕላል ይኽዕለክን ስለምንታይ ኢናናትና ገዲፍና ብናይ ካልኦት ንድናቕ ስለምንታይ ኢናናትና ወርቂ ገዲፍና ብናይ ካልኦት ብሩር ንምሰጥ ስለምንታይ መልሲ የለን በሉ ሓዙኒ ሓዛኒ ሎም ኣለና ጽባሕ የለናን ሞት ሰባት መመሪፁ ሰብ ታሪኽ ሰብ ጽንዓት ሰብ መትከል ይወስድ ኣሎ ታሪኽ ይቕበር ኣሎ ኣብ ቅድመይ ዘለኽን ኣዴታተይ መዓሲኽን ኣፍክን ክትከፍታ ኢድክን ክትፈትሓ ጽባሕ እንታይ እየ ክብል እንታይ እየ ከውርስ እንታይ እየ ኸሰጋግር እንታይ ኢለየን ደቀይ ከዘንትወሎም ሱቕ ትም ክሳብ መኣስ
1: ኣጆኹም ኣጁሰይ ኣጆኺ ኣለና ልክንዶ ንሕና ንሎሚ ካብ ባሕሪ ብጭልፋ ኣብ ሓቀኛ ታሪክ ዝተመርከሶ እዛ እንታይ ይኽኣለኪ ንወላዲተይ ተሃኒ ንእዝ ጥምታ ኣብ ግዜ ንእስነታ ዘሕለፈቶ ህይወት ሓፋሽ ውድባት ጽንዓታ ሕሰማ ፍቕሪ ሃገራ መስዋእቲ ብፆታ ክትዕለንን ከላ ንባዕት ሓበን እያ ትነብዕ ወሊዳ ደቃ ከምዘይቀበረት ሞባእ ሃገር እሂበ ናተይ ዘይኮኑ ንሃገር ይዕሽር ከፊ ኢላ እያ ትብለኒ ንወላዲተይ ብማዕዶ ንዝረኣያ ጎበጥ ጎበጥ እናበለ ስራሕ ክትከይድን ከላ ተራ ሰብ ገይሩ ወስታኸውን እታ ባሕሪ ከብዳ ሒዛቶ ዘላ ታሪኽ ጎበጥ ጎበጥ የብላ ከም ዘሎ ግን ፈላጢያ ጥራሕ ዝፈልጦ ለካ ታሪኽ የጎብጥ እዩ።

0: ስመ ኣብ ወልዲ መንፈስ ቅዱስ ሕው ኣቲ ናይ ብሓቂ ኮይኑ እኮ ተሰማዓኒ እቶም ጀጋኑ ሰብ ሳሕልና በይ ምስከዱኑ ደ ንበዓል በቀለ የ ጌታቸው ዝተመርዓኹ
1: ከመይቲ ኣፍቲ ከልብሽን ኣሎ ክልልግስ በጃኺለኪ
2: ኣቲ
1: ኣግዝ
2: ግዳዕኒፃውተኪለፃውተኪለዋይ ቁም ነገር እምበር ጌርክዮ ስምዐ ግዳ ሕጂ ንመሓር ሕራይ ዘይትብልዮ ሞ ተባዕታይ ምግፋእ ክሕማቕ እዩ
0: ዋይ እንድዕጓለይ እንታይ ከም ዝኸውንኩሲ ነቲ መሓርስ ውቃበይ ኮዒደ ይቅበሎ ንነጋሲ ግንሲ
1: ዋ
0: ስነ ኣእምራዊ ርኢ ከብሎ ከለኹስ ከምዚ ኣለክም ሽማይ ውዒ ነ ዝነብስካ ክዑ ዘበልካርስ ዝሑ ውብል ዝነብሰይ ፍቕሪ ከምኡ ድዩ ዝገብር ኮይኑ እንተ ነምሓራይ ግን ክሳደይ ንኸራብ ለክለኹ ይደ ኣስናን ክሕፀኹና ስሕቕካ ጓለይ ሓፈረ ክድበጀኺለክ ንዕናይ ግዳ ካብ ስእልካ ሃለውለው ትብሊ ንዕናይ ቡናስቲ ከምቲ ናይ ብቃዳ ይጠጥዑ ምዕላ ልዕልልና
2: ሓረበልናየ ትኸሪዩትኸሪዩና ኣለ
3: ኣብ መወዳእታ ወላዲተይን ወላደየ ማሓርያ ተመርያ ከምቲ ዝፈርሓቶ ዘይኮነስ ኣዝዩ ፈቃር ለዋ ፈታዊ ሓዳር ይኮን ፀኒሕዋ ብርኮም ፈልዮም ጎጆኦም መስሪቶም ሓደ ክልተ ከይበሉ ኣቦይ ኣብ ውሽጢ ከተማ ኣስመራ ተወዲቡ ምስጢራዊ ስራሕ ዝሰርሕ ስለ ዝነበረ ኣብ ውሽጢ ሳንታ ፍራንቺስኮ ከም ሓኪም ምሰርሕ ምንባሩን ነቲ ኣብኡ ዝነበረ መድሃኒት ምስ ገሊ ብምትሕባር ነቲ መድሃኒትን ንስድራ ቤተይን ጠርኒፉ ንሓራ መሬት ከይዱ ኣብ መበቆል ዓድና ኮፍ ኢሎም ድማ ናብሪ ዓዲ ሀይሎም ጀሚሮም
0: ኣንታ መሓሪ ፅናሕ ሞ ፅናሕ ከይተረዳዳእካ ፀርፀር እናበልካ ይትኺድ እንታይ ኢኻ ኹንከ
4: እንታይ ድኢኽ መሲልክ ዘለኺ ናብሪ ዓዲ ከብደካ ከም ዘሎ ገጽ ክኳ እዩ ድምስክረ ኣሎ በዛ ሓዳር በዚ ናይ ውድብ ስራሕ ኣንቲ ፅገሬዳ
0: ናብራ ውድብን ናብራ ዓድን ኣብ መጀመርታ ሞ ንመኒቐ ጨውጨው ዘይብሎ ብናተይ ኣይትሸቐል ውድብ ህዝባዊ ግንባር ብዓይኒ መርፊ እተሓልፈሉ ዩኒቨርስቲ ኣድዩ ዝብል ነይሩ ኤፍሬ
4: ሓቁ እዩ ውድብና ንኹሉና ከምዚ ዝራብዕ ከተፅሪ ከለኻ ኣርዑት ቆረንካ ተላሙዶ ድሮ ኮ በዓል ሻለቃ ኤፍሬም ታተቢ ኢሎምናስ ብወደ ገባ ከማ ንድለ ኣለና
0: እወሱስ ሓቂኻ ጥንቅቕ መባል ከድልየድና እዩ ካብ መጠን ንላዕሊ እዮም ፊንፊን ዝብሉ ዘለዉ
4: እንቲ ፅገሬደ
0: ኣቤት
4: እዞም ቆልዑሲ እንታይ እነኾን እዮም ዕዝር ዕዝር ድብሉ ደሎ
0: ፍቓድ ኣምላኽ እዮ
4: ዋእ ፍቓድ ኣምላኽ እሞ እንታይ ክንብሎ ድሓን በል ድሓን ዝሓሰብኮ ኩሉ ይትረፍ
0: ዋ ንምንታይ ዝተርፍ ተዘረብ እምበር
4: ድሓን ገዲፍ የ ኣለኹ ኮይለክ ፍቓድ ኣምላኽ እተኮይኑ ዳኣ እሞ እንታይ እያ ክብል ኣነ
3: ኣዴታት ኤርትራ ከብደን ባሕሪ እዩ ወላዲተይ ምእንቲ ኤርትራ ምእንቲ ናፅነት ኩለን ኣዴታት ኤርትራውያን ዋጋ ኸፊ ኢለን እዩ ወላዲተይ ፅንዓታን እምነታን ኣብዛ ነጥብ ዚያ ትግለፅ
0: ኣያ ተዋሂብን ደሎ መልእኽቲ ቅድም ከብፅሕ እሞ ኣብ ምላሸ እዩ ትደልዮ ዘለካ ዘረባ ከዓ ዘረረበሉ
5: ማቫይ በዚሑ ኮ ክሳብ መዓዝ ክንፅመመኪ ኢና ማሓር እንተኾነ ማይላፋ ኮይኑ ተንስኺ ከዓ
0: ኣያ ድሓን ዲኻ ማሓር እንተ ኮይኑ ድዩ
5: ፅገደዳ ጓለይ ፅገደዳ ሓመድ እግረይ ከይነጎፍኩ ነዚ ኣፈይ እውን ከይለኸፍኩ ልቢ ንልቢ ተዋሂብና ክንዕልል እየ ኣንጊሀ መፅአኪ ዘለኹ
6: ንዕሞ ቅረቢ እስኒ ኣለዎ ገረብ
0: ሓራይስ ክበል እቲ ዘረባኻ ሕፅር ሕፅር ኣብሎ ንመረታ ሰበነ ተበጊሰ ኣለኹ ክዕድብለካ ደለኹ እንታያ ግዜ ኸደኒ ኣሎ

0: እዛ ዘረባ ንገድሊ ትበፅሕ ኣይኮነትን። ኣቕሪበ እወሳ ቢለልክ ዘለኹ
1: ኣንታይ የበጀኻ ቕልጥፍ እንደበለኒ ግዜ ክደንሉ እንዳበልክኻ
0: ብዘይ ዘርኢ ድኽና ፅነት ክተምፂ
1: ከመይ
0: ደድሕሪ ገድሊ ደድሕሪ እፍሬም መረታ ሰበነ እምበይቶ ዳብረ ሰሳሕ እንገላ ተኸላብን እናበልኪ ህፃውንቲ ቆልዑ ከከይ ዓኸኹ ኣብ ዝባን ክቐቲልክ እዮም። እቲ ሓደ ወዲ ክልተ ወርሒ፣ እቲ ካልኣይ ወዲ ሰለስተ ወርሒ፣ እቲ ሳልሳይ ድማ ወዲ ኣርባዕተ ወርሒ። ተማራርያም ከይዶም ዳንኤል ድማ ዓዳኣትዩ እናበልናዮ ኣብ ሸሞንተ ወርሑ ትማሎ ርኪብዎ ሓመድ ለቢሱ
1: ኣያ ብጣዕምን ሕንቀቕን እንታይ ከም ዝመስድ ከይፈለጥኩ ኮ ዓብ እቲ ዘረባ ክዕፅረልካ ምርጫይን ድሌተይን ናፅነት እዩ። ናፅነት ድማ ዋጋ ይሓትት ኪዳነይ ኣፅኒዒ እምነተይ ሓልየ ዝኸይድ ሰብ ምስ ገድሊ ላዕልን ታሕትን እንተበልኩ ኮ ንናፅነት ክብል እምበር ንኣሚነይ ንፀጋም ገዲፈ ምስ ጓብ ዝዕንደር ሓያም ኣይኮንኩም።
0: ሰበብ ነዚ ዘረባ እንታይ ክቁንቁኛ ተውፅሉ ዘለኺ ከም ጡጥ ትፈትልዮ ብሓንበሊ ኣነሲ ናይ ስጋ እንዳኣሉ ሒዝኒ ዓስብለኪ እንተ ኣብኸን ዝብበኪ ነገሩ
1: ኣያ ደቂ ኣብ ዝባነይ እንተሞት ኮ ከምቶም ዝስውእ ዘለዉ ዕሸላት ፈልየ ዝርዮም ኣይኮንኩን። ዋ ወ ንስኻን ደቅኻን ግን ነዚ ገድሊ ከም ጓነት ኢኹም ትጥምትዎ
0: ዶ እምበዓርኮም ኢልኪ ድሓን በሊ ድሓ
2: ኤርትራውን ኣዴታት ታሪኸን እዙ እዩ ንወላዲተይ ኣብ ውሽጢ ኣትየ ነቲ ዘይተገንፀለ ታሪኽ ክላበሶ ፍትን እሞ ምኽኣልኩ ወደ ኢለን ነብሰይ ሓታ ዋ ደቅኻ ቐፊርካስ ዓወት ንሓፎሽ ኣቤት ፅንዓት ኣቤት ፅንዓት
3: ሓሶት ሓሶት እኒ ዝብለካ ዘለኹ ዕላል ዓድዩ ዘይድልየካ ዘረባ
4: ዘይተፈሰ ይጭነውን ዘለካ ቅርበታ ፀቢቕ ይፈልጥ እዩ ካብ ዓይኒ ሓፋሽ እውን ዝኽወል የለ ሕጂ ግን በዓል ኤፍሬም ከይሰምዕዎ ከለዉ ገለ ነገር ንሕሰብ ብዓብእዩ ካ ፅግር ኢዳ
3: እንታ ወዲ ዘውዲ ሓሶት እዩ ኳየ ዝብለካ ዘለኹ
4: ኣታ ወዲ ሎሚ ድዋ ይተወር እዩ ወደ እውን ኣይኮነን ፅግዕ ፅግዕ ትብላ ከም ዝነበርካ መን ዘይፈልጥ ከብዳ እውን ኮርየ እየ ዘለኹ ዝፀገበት ላም እያ መሲላ ዘለ
3: አንታ ወዲ ዘውዲ ንምንታይ ኻ ተላፋልፈኒ ደለኽ ራእዩ እሞ ራእዩ እንዶ ኣብ ዝባና ጥራሕ ኣርባዕተ ቆልዑት
4: ናሃሪ ሰብ ዝብላ ካይ ኣኽላት ንስኻ ድማ ባዕቢ ደግሞ ኣብ ዝባና ኣርባዕተ ቆልዑ ክትብል ኣታ ኩዳ ክስዕስር እያ ቀትላቶም ምእንቲ ሃገር ክትብል ዘይኮነትን ብዘይ ንቡር ቀቢራቶም
3: በቂ ውላ ደሊኣት እየ ተጋጊ ስኽበል
4: ክንደይ ታሓስማታ ክንዲዚ ምስጢር ኣብ ከብዳ ዓቂልካ ትኸይድ ሕጂ ኩሉ ግደፉ ብሰብ ከይሰምዓቶ ኸላ ልባ ኣረስሪስካ ንገራ ወዲ ኣለኹ ንኺድ
3: ሕራይ ንኺድ
2: ዘይተኸፈለ ዋጋ የለን ዋጋ ብህይወት ዋጋ ብማህፀን ዋጋ ብንብረት ዋጋ ብደቅኻ ኩሎ ምእንቲ ኤርትራ ኤርትራ ብትካቦ ዝመፀት ሃገር ኣይኮነትን ኣዴታት ኤርትራ ኤርትራ ማህፀነን ንኤርትራ ሕልፈን ንፅፍ

0: በን ብኹርን ሕሳስ ልደነጋግፈን ሂበኒ ይህባውን ኣለዋ ፅንዓት ስንምንካስ ተወፋይነት ኣቦት እዩ
1: ኣንቲ ፅግሬዳ እንታይ ድ ክብለክ ደለ ይመሲልኪ ብዛዕባ ነብስኻ ምዝራብ ዝኣክል ግዜ ይነበረን ሕጂ ግን ክዛረበክ ደልየ ኣለኹ
2: መሓሪ ወረ ንዋኑ ርሑቕ ኮይኑ እምበር ዝፈፀምካዮ ትማል ወላዲታ ኩሉ ነጊራት እኒአ
1: ሰሚዕኽዮ
2: ወ ውላድ ከዓ መኽሰብ እምበር ሓጢያት ኣይኮነን
1: በዲለኪ ከማ ክስዕ ክስስኢነት ፅገዳታ ሓፍተይ የቕረግበርለይ የቕረግበርለይ
2: ተስእ ሞ ማሕሪ
1: እዚ መርገም እዩ
2: በጃኻ ተስእ ዶ ድሓን እዚ መርገም ትብሎ ዘለኻ መን ይፈልጥ ናብ መረቓ እንተ ተቐየርኸ ፈጣረን መን ኢሉ ናፅነትና ጥራይ ትምፅእ ኣልና እምበር ነዞም ኣብ ዝባነይ ዝሞቱ ፅባሕ ንግሆ ይውሓዱ ይብዝሑ መተካዕቶኦም ክመፁ እዮም ፈጣሪ ይህብ ፈጣሪ ኸ ይወስድ ኣጆኻ ጥራይ መሓሪት ሕማቕ ዕማም ውድብካ ጥራይ ግበር ኣነ ኸዓ ኣብ ኩሉ ነገር ካብ ጎንኸ ኣለኹ ንኸይ ጥራይ ሕጂ
1: ሕራይ ንኸድ

ፈጣሪ ይህብ ፈጣሪ ወስድ ካኢላ ወላዲተ ረአይዎሞ ረአይዎሞ ፅንዓት ፅንዕቲ ደኸምቲ ገይርአ ክዳና ተፅንዕ እንኳዕ ደኣና ፅነት ተረኸበት እምበር ኣብ ክልተ ዓይኒ ክልተ ንብዓት ኣይነብዓ ፅንዓት ኣዴታትና ደረት የብሉ ወላዲተይ ድማ ከምቲ ትሜታ ናፅነት ሪኣ ነቶም ኣብ ዝባና ዝሞቱ ኣርባዕተ ደቃ ኣርባዕተ ተኪኣ ደቂ ጓላ ሪኣ ብሰላምን ፍቕርን ትነብር ኣላ ዓወት ንሓፋሽ

0: سلام ثانوي اير تي في ابنكتال تركبو كبراتن كبران كم يتولو لم توصل حتى 14 حمله تركب عند فرانس رالو زيناتها تبشت وزان انه زينا زغرب لكم لو عم تخلي كتكاتلنا بخر من دعمكو ارسه زينا كاد ابو زبادو بزرقه حتى كالات قدمه تمرتن ما بعتها من مصفاح زحجز عوده زيتها تخايدو ሀገራዊ ኮንፌዴሬሽን ስራሕተኛታት ኤርትራ ኣብ ኣስመራ ናይ ኣሰልጠንቲ ስልጠና ወዲቡ መባእታን ማእከላይን ደረጃ ቤት ትምህርቲ ላዓይተን ፅገና ትሕቲ ቅርፂ ይካየደላ ኣሎ ኣሜሪካ ኣብ ምሕደራ መፀብቦ ሕርሙዝ ንእትገብሮ ምትእትታው ተሪር ምላሽ ከም እትህበሉ ኢራን ኣጠንቂቓ ኣልጀርያን ማሊን ተቋሪጡ ዝፀንሐ ዲፕሎማስያዊ ዝምድነአን ናብ ንቡር ንምምላስ ተሰማሚዐን ኣብ መንጎ ሩስያን ጀርመንን ዲፕሎማስያዊ ዘይምቅዳው ክኽሰት ከም ዝኽእል ይግለጽ ኣሎ ኣብ ዝርዝሩ ክንሰግር ኣብ ዞባ ደቡብ ዝርግሐ ትካላት ቅድመ ትምህርትን መባእታን ንምስፋሕ ዝሕግዝ ዓውደ ዘተ ተኻይዱ ወኪርአና ፊልሞን ትካቦ ዘዳለዉ ፀብጻባሎ ዕልልታ ሃፍተ ማርያም ከተቕርበ
1: ኣብ ዞባ ደቡብ ዝርግሐ ትካላት ቅድመ ትምህርትን መባእታን ብምስፋሕ ተበፃሕነት ኣገልግሎት ትምህርቲ ንምርግጋፅ ብ11

0: ሓምለ ኣብ መንደፈር ዓውደ ዘተ ተቓኒዑ ኣብቲ ኣመሓደርቲ ንኡስ ዞባታትን ሓለፍቲ ትካላት ትምህርቲ ዞባን ዝተረኽብሉ መድረኽ ማሕዳር ዞባ ደቡብ ኣቶ ሃብታብ ተስፋጺን ኣብ ዘስምዖ ቃል ገስጋስ መስርሕ ምምሃርን ምስትምሃርን ንምሕያል ብደረጃ ዞባን ኮምን ተበግሶታት ህንፀት ትሕተ ቅርፂ ትካላት ቅድመ ትምህርቲ ብሰፊሑ ክውሰድ ምዃኑ ገሊጹ። እቲ መደብ ቆልዑ ኣብ ማእከል ዓዶም ናይ ትምህርቲ ዕድል ንክረኽቡ ምዃኑ ዝሓበረ ኣቶ ሃብታብ ምሕዳር ዞባ ድሮ ምስ ምሕዳራት ከባቢ ብምውህሃድ ንሓደስቲ ትካላት ትምህርቲ ዝውዕል ቦታታት ቀይሱ ከም ዘሎ ኣብርሁ። ሓላፊ ጨንፈር ትምህርቲ ዞባ ደቡብ መምህር ህብቲ ዝጊ ኪዳነ ብወገኑ ኣብ ዝሓለፈ 10 ዓመታት ቁፅሪ ትካላት ቅድመ ትምህርቲ 131 ቁፅሪ ተምሃሮ ድማ ኣስታት 12,000 ከም ዝነበረ ብምጥቃስ ኣብ ዝሓለፈ ዓመት ብዝተወስደ ስጉምቲ ግን ኣብ 416 ዓድታት ሓደስቲ ትካላት ስለዝተኸፍታ ቁፅረን ብልዕሊ 5 ዕፅፊ ብዙሕ ተምሃሮ ድማ ብ2 ዕፅፊ ከም ዝዛየደ ኣርድዩ። ዝበዝሓ ካብተን ሓደስቲ ትካላት ቅድመ ትምህርቲ ኣብ ግዜያዊ ህንፃታት ስለ ዘለዋ ብቑዕ ትሕተ ቅርፂ ንምስግጋርን ክስራሓሉ ምዃኑ ብተወሳኺ ገሊጹ። ተሳተፍቲ ኣብ ትግባረ ናይቲ ውጥን ድሕሪ ዘካይድዎ ዘተ ዘሎ ጸጋታት ትምውህሃድ ብዕቱብ ክስራሕ ኣዘኻኺሮም። ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኣቶ ቃል ኣብ ተስፋ ስላሴ ኣብ ዝሃቦ መዛዘሚ ቃል ኣቕርቦት ኣገልግሎት ትምህርቲ ኣብ ኩሉ ከባቢታት ንምስፋሕ ዝካየድ ዘሎ ጻዕሪ ኣድማዕ ምእንቲ ክኸውን ነፍሲ ወከፍ ዕድሚኡ ንትምህርቲ ዝኣኸለ ቆልዓ ናብ ማኣዲ ትምህርቲ ንክቐርብ ወለዲ ብንቕሓት ክሳተፉ ኣዘኻኺሩ። ኣብ ዞባ ደቡብ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዝተዘርግሓ 1,106 ትካላት ትምህርቲ ኣለዋ።
1: ሃገራዊ ኮንፌደሬሽን ስራሕተኛታት ኤርትራ ንዝወደቦ ስልጠናታት ዝሕግዝ ናይ ኣሰልጠንቲ ስልጠና ወዲቡ። ካብ ዝወርከቦት ናይቲ ኮንፌደሬሽን ዝበፅሓና ትሕዝቶ ብመልክዕ ፀብፃብ ተዳልዩ ኣርስዮም ኣስመሮም ካተቕርባሕ።
2: ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ምስ ትካል ስልጠናን ትምህርትን ኣገልግሎት ሞያዊ ምኽርን ምርምርን ብምትሕብባር ናይ ኣሰልጠንቲ ስልጠና ወዲቦም። ኣብዚ ካብ 9 ክሳብ 11 ሓምለ ኣብ ኣስመራ ዝተኻየደ ስልጠና ኣባላት ፈፃሚት ኣካል ሃኮሰ፣ ሓለፍቲ ፌደሬሽናት ሰራሕተኛታት፣ ሓለፍቲ ኣብያተ ፅሕፈት ሃኮሰ ኣብ ዞባታትን ካልኦት ኣካላት ሃኮሰአን ተሳቲፎም። እቲ ስልጠና ሃኮሰ ምስ ሰራሕተኛታት ብዝዛመድ ንዝውድቦ ስልጠናታት ዝሕግዝ መፅናዕቲ ቅድመ ስልጠና፣ ምልላይ ሰልጠንቲ፣ ምድላው መወክሲ ስልጠና፣ ሜላ ኣቀራርባ ስልጠናን ምፍጣር ባይታ መልሲ ዕንጋለ ኣብ መንጎ ኣሰልጠንትን ሰልጠንትን ዘጠቃለለ ነይሮም። ኣብ ሃኮሰ ሓላፊ ክፍሊ ስልጠና ትምህርትን ምምዕባል ዓቕሚ ሰብን ኣቶ ሙሉጌታ ፍስሓ ፅዮን ኣብ ዝሃቦ መዛዘሚ ቃል እቲ ስልጠና ቅድሚ ሕጂ ንዝተዋሃበ ስልጠናታት ዝድርዕ ምዃኑ ብምግላፅ ሰልጠንቲ ንዝቐሰምዎ ትምህርቲ ብግብራዊ ስራሕ ከዕምቕዎ ተላብዮም። እዚ ከምዚ ኢሉ እንከሎ ሃኮሰ ኣብ ምሕያል ንጥፈታት ህዝባዊ ርክባት ናይቲ ኮንፌደሬሽን ዘተኮረ ዘተ ኣካይዶም። ሓላፊ ህዝባዊ ርክባት ሃኮሰ ኣቶ ግርማይ ኣብርሃም ንኽልሰ ሓሳባውን ኣድማሳውን ዕማማት ህዝባዊ ርክባት ብመንፅር መረዳእቲ ሃኮሰ ወረቐት ክቐርብ እንከሎ ህዝባዊ ርክባት ሃኮሰ ካብ 2017 ንዝዓመሞ ንጥፈታት ዘጓኖፎ ብድሆታትን ንምፍትሑ ዝተወስደ ስጉምትታትን ብዝርዝር ኣብርሆም። ተሳተፍቲ ብግዲኦም ንጥፈታት ህዝባዊ ርክባት ንምህብታም ዝሕግዝ ሓሳባት ኣካፊሎም። ኣብ መወዳእታ ምክትል ዋና ፀሓፊ ሃኮሰ ኣቶ ክብሪ ኣብ ኪዳነ ዕማማት ሃኮሰ ንምጉላሕን ንምድንፋዕን ክፍልታት ፌደሬሽናት ሰራሕተኛታትን ኣብያተ ፅሕፈት ዞባታትን ምስ ህዝባዊ ርክባት ተወሃይደን ክሰርሓ ተላብዮም።
1: ጨንፈር ትምህርቲ ዞባ ሰሜን ወቅሕ ባህሪ ምስ ስራሕ መሻራቱ ብምውሃድ ኣብ መባእታን ማእከላይን ደረጃ ቤት ትምህርቲ ላዓይተን ብልዕሊ 7,000 ናቕፋ ሙሉእ ፅገና ትሕተ ቅርፂ የካይዳ ኣሎ። እቲ ካብ ቀዳማይ ሰሙን ወርሒ ሰነ ዝጀመረ ሓፈሻዊ ናይ ፅገና ስራሕ ምቕያር ዚንጎታት፣ ፅገና መናድቕ ከምኡውን ምዕራይ መዓፁን መሳኮትን ከም ዘጠቃለ ርእሰ መምህርታ ቤት ትምህርቲ መምህር ኢብራሂም ኣሕመዲን ገሊጹ። እቲ ብክኢላታት ህንፃዊ ልምዓት ተፀኒዑ ዝካየድ ዘሎ መስርሕ ፅገና ኣብ መስርሕ ምምሃርን ምስትምሃርን ከጋጥም ንዝፀንሐ ብድሆታት ከም ዘቃልል ብምጥቃስ ነበርቲ ንዝገብርዎ ዘለዉ ጉልበታዊ ሓገዝ ሞጊሱ። ኣመሓዳሪ ምምሕዳር ከባቢ ላዓይተን ኣቶ ሳልሕ ሱሌማን ብግድኡ እቲ ስራሕ ኣብ ዝተወጠኖ ግዜ ንክዛዘም ተሳትፎኦም ዝሓየለ ከም ዝቐፅልዎ ኣረጋጊፁ። ኣብ 93 እቲ ሃኒፃ ብመባእታ ስራሕ ዝጀመረት ኣብ 2017 ድማ ናብ መጋዳይ ደረጃ ዝተሰጋገረት ቤት ትምህርቲ ላዓይተን ሎሚ ዓመት 47 ሚእታዊት ደቂ ኣንስትዮ ንዝርከቦም ልዕሊ 9,000 ተምሃሮ ስሩዕ ኣገልግሎት ትህባላ። ኣብ ንዑዘባ ሓልሓል ኣብ ሕጊ ዘሎ ኣፍልጦ ክብ ንምባል ንኣመሓዳርቲ ከባቢ ኣባላት ሽማግለ ዕርቂ ኣነባበርቲ ዓድን ወከልቲ ህዝቢ 8 ምምሕዳራት ከባብን ኣስተምህሮ ተዋሂቡ። ኣብቲ ኣብ ሓውስ ከተማ ሓልሓልን መለብሶን ዝተዋህበ ኣስተምህሮ ኣዛዚ መደበር ፖሊስትን ኡዞባ ምክትል ተለንተ ገብረ ትንሳኤ ብርሃነ ኣብ ምክልኻል ገበናትን ሓደጋታት ትራፊክን ሰፊሕ መብርሂ ሂቡ ሰላምን ፀጥታን ከባቢ ንክወሓዝ ህዝቢ ምስ ፖሊስ ዝገብሮ ምትሕብባር ክዕዝዝ ብምልባው ተራ ከማዊ ፖሊስ ብቐሊል ከምዘይጥመጥ ኣገንዚቡ ተሳተፍቲ ብወገኖም ኣብ ሕግን ድሕነት ከባብን ዘተኮሩ ኣስተምህሮታትን ሴሚናራትን ኣነቃቃሕቲ ስለ ዝኾኑ ብዝተወደበ መልክዕ ክስራሓሎም ኣተሓሳሲቦም ክብራትን ክርበኒ ቀፅሊ ዝቐርብ ዜና ወፃኢ ንምክትታልኩም ደቂመ ብክብሪ ዓድ ኣብ ዜና ወፃኢ ክንሰግር ኣሜሪካ ኣብ ምሕደራ መፀውዕ ሕርሙዝ ክትገብሮ ንእትኽእል ምትእትታው ተሪር ምላሽ ከምትህበሉ ኢራን ኣጠንቂቓ ኢራን ናዚ ዝገለፀት ፕሬዚደንት ዶናልድ ትራምፕ ኣሜሪካ ነቲ እስትራቴጂካዊ ንግዳዊ መስመር ክተመሓድሮ ምዃና ድሕሪ ምግላጽ እዩ ፕሬዚደንት ትራምፕ ሃገሩ ነቲ መስመር ብምቁፅጻር ንንግዳውያን መራኸብ 20 ሚታዊት ከምተኸፍል እዩ ኣሚቱ ዘሎ እቲ ውጥን ተግባራዊ ምስ ዝኸውን ወታደራዊ ቅልውላው ዞባ ማእከላይ ምብራቕ ዝኸፍአ ኣንፈት ክሕዝ ምዃኑ ሓለዋ ሰውራ ኢራን ኣጠንቂቑሎ ኣሜሪካ ኣብ ልዕሊኣ ሓድሽ መጥቃዕትታት ድሕሪ ምጅማራ ኢራን ንመፃብቦ ሕርሙዝ ደጊማ ከም ዝዓፀወቶ ዝፍለጥ እዩ እዚ ከምዚ ኢሉ እንከሎ ፕሬዚደንት ትራምፕ ካብን ናብን ወደባት ኢራን ዝካየድ ምንቅስቓስ መራኸብ ደጊሙ ከም ዝረገጦ ሓቢሩ ምስዚ ኣብ ዝተኣሳሰር ምዕባለታት ኣሜሪካን ኢራንን ናብ ሎሚ 14 ሓምለ ኣብ ዘውግሐለይቲ ሓያል ምልውዋጥ መጥቃዕትታት ከም ዘካየዳ ተቓሊሑ ኣሜሪካ ትካላት መፍረ ሚሳይላትን ድሮናትን ኣብ ዝርከቦም ዕላማታት ኢራን ክተጥቅዕ እንከላ ሓለዋ ሰውራ ኢራን ድማ ኣብ ስዑድ ዓረብ ሕቡራት ኢማራት ዓረብ ኩዌት ባሕሬንን ዮርዳኖስን ኣብ ላዕሊ ዝርከብ ወታደራዊ መደበራትን ረብሓታትን ኣሜሪካ መጥቃዕቲ ኣካይዱ ኣሜሪካን ኢራንን ኩናት ብሰላም ንምዕራፍ ኣብ ዝሓለፈ ወርሒ ሰነ ናይ ምርድዳእ መዘክር እኳ እንተተፈራርማ ዳግማይ ምልውዋጥ መጥቃዕትታት ከም ዝጀመረ ይፍለጥ ኣልጀርያን ማሊ ንልዕሊ ሓደ ዓመት ተቋሪፁ ዝፀንሐ ዲፕሎማስያዊ ዝምድነን ናብ ንቡር ንምምላስ ተሰማሚዐን ከም ኣካላይ ትስምምዕ ክለኣየረን ዳግማይ ክፉት ክገብራን ኣምባሳደራትን ክመልሳን ምዃነን ኣፍሊጠን ኣለዋ መራሕቲ ክልትኤን ሃገራት ማሊ 13 ሓምለ በብወገኖም ኣብ ዘውፅዎ መግለፂ ተበፂሑ ዘሎ ንምሕዝነት ሃገራቶም ናብ ንቡር ዝመልስ ስምምዕ ንምትግባር ከም ዝሰርሑ ኣፍሊጦም ኣልጀርያ ኣብ ወርሒ መያዝያ 2025 ክል ኣየራ ከም ዝጠሓሰት ንዝገለፀታ ሰብ ኣልቦ ነፋሪት ማሊ ሃሪማ ድሕሪ ምውዳቓ ዝምድና ክልትኤን ሃገራት ከም ዝሸሕከረ ፀብፃባት የረድኡ እታ ነፋሪት ኣብ ግዝኣት ሃገሩ ከም ዝወደቐት ዝገለፀ መንግስቲ ማሊ ኣልጀርያ ንዋላውነቱ ከም ዝጠሓሰት ኣብ እዋኑ ምክሳሱ ዝዝከር እዩ ኣብ መንጎ ሩስያን ጀርመንን ዲፕሎማስያዊ ዘይምቅዳው ክኽሰት ከም ዝኽእል ይግለጽ ኣሎ እዚ ዝተሓበረ ጀርመን ብሩስያ ከም እተፈፀመ ዝገለፀቶ ሳይበራዊ መጥቃዕቲ ከም እተካየደላ ብምክሳስ ንኣምባሳደር ሩስያ ፀዊዓ ተቃውሞኣ ድሕር ምግላፃ እዩ ነቲ ክሲ ዝነፀገት ሩስያ መቐፀልታ ናይቲ ሃገራት ምዕራብ ኣብ ልዕሊኣ ከቕርቦኡ ዝፀንሓ ናይ እገዳታት ቅድሚ ኩነት ምዃኑ ወቒሳ መንግስቲ ሩስያ ድሕሪ እቲ ክሲ ኣብ ሃገሩ ንዝነጥፍ ኣምባሳደር ጀርመን ብምፅዋዕ ተቃውሞኡ ከም ዝገለፀ ኣፍሊጡሎ እዚ ከምዲ ኢሉ እንከሎ ምዚ ሓድሽ ዲፕሎማስያዊ ምዕባለታት ብዝተኣሳሰር ኤሮጳዊ ሕብረት ኣብ ልዕሊ ዝተወሰኑ ውልቀ ሰባትን ትካላትን ሩስያ እገዳ ከም ዘፅደቐ ገሊጹ እቲ እገዳ መገሻታት ዝዓግትን ንዋይ ዘደስክልን ምዃኑ ዝጠቐሰ ኤሮጳዊ ሕብረት ኣገዳሲ ምስ ዝኸውን ተወሳኺ ስጉምቲ ክወስድ ከም ዝኽእል ኣሚቱ ንስጉምቲ ኤሮጳዊ ሕብረት ዝኾነነ መንግስቲ ሩስያ ከዓ ተመሳሳሊ መልሰ ግብሪ ከም ዝህበሉ ኣፍሊጡሎ ኤሮጳዊ ሕብረት ኣቐዲሙ ምስ ኩናት ዩክሬን ብዝተኣሳሰር ኣብ ልዕሊ ሩስያ ናይ 20 ዙርያታት እገዳ ከም ዘፅደቐ ፀብፃባት የረድኡ ክብራትን ክርማንን ዜና ቅድሚ ምዛምና ኣርእስታቱ ክደግመልኩም ኣብ ዞባ ደቡብ ዝርግሐ ትካላት ቅድመ ትምህርትን መባእታን ንምስፋሕ ዝሕግዝ ዓውደ ዘተ ተኻይዱ ሃገራዊ ኮንፌደሬሽን ስራሕተኛታት ኤርትራ ኣብ ኣስመራ ናይ ኣሰልጠንቲ ስልጠና ወዲቡ። መባእታን ማእከላይን ደረጃ ቤት ትምህርቲ ላዓይተን ፅገና ትሕቲ ቅርፂ ይካየደላ ኣሎ። ኣሜሪካ ኣብ ምሕደራ መፃበቦ ሕርሙዝ ንእትገብሮ ምትእትታው ተሪር ምላሽ ከም እትህበሉ ኢራን ኣፀንቂቓ።

ኣብ መንጎ ሩስያን ጀርመንን ዲፕሎማስያዊ ዘይምቅዳው ክኽሰት ከም ዝኽእል ይግለጽ ኣሎ። ንምክትታልኩም መስክር መሰረት መደባት ኤርቲቪ ክሓድጎኩም እየ ብወገነ ግን ረኹም ዓልቲ እዩ።

سلام کمی تعلو زی خور کم تعذب تعلت هاو زینا سپورت نه هاو زینا ظاهر بول کمی کال حرقم ایر تاوی اولمپیک کاوی تقرار دمای کلب NSN بینیم گرمای سات فضلون مبل میتون عصر تو سستن گیزی زی کار زلو تور دی فرانس کل تشه یعنی شاشیدشن لوم سول سبنا عصر مدر خود در کتیل کو علیم تقرار دم تلومی کاب آوری لکه تبگیشم آبلی لوران تزاز زمین میتون سان شیدشن تو شیدش کلیمتر دمار حکت هبزلو و مدر خم تسامیدان کو علو ኣብ ናይ ሎሚ መድረኽ ኣብ መበል 25.5 ኪሎ ሜትር ነጥቢ እተውህብ ናይ ቅጽበታ ውድድር ተሰሪዓ ብምህላዋ ቢንያም ግርማይ ምስ መራሒ ናይ ቀጠልያ ማልያ ዘሎ ማርስ ፒደርሰንን ካልኦት ናይ ነጥቢ መቐናቕንቱ ተቐዳድምቲ ከቢድ ጥምጥም ብምግባር ነቲ ተነፂፉሉ ዘሎ ናይ ነጥቢ ፍልልይ ከጽብብ ተፅቢት ይግበር ብድሕር ዝግን ፀወታ ናይ ግዜ ተቐዳድምቲ ዝፍትን ዝተፈላለያ ደረጃታት ዘለዉ ዓቐብታት ዝበዝሑ ብምዃኑ ብግዜ መራሕን ዘሎ ናይ ዩኤኢ ተቐዳድማይ ታሪክ ፖካቻርን ካልኦት ተቐዳድምትን እተርብሕ ክትከውን ተፅቢት ይግበር ንናይ ሎም ዓመት ቱር ዲ ፍራንስ ብግዜ ዝመርሑ ዘሎ ተቀዳድማይ ስሎቬናዊ ታሪክ ፖካቻር ክኸውን ከሎ እዚ ተቀዳድማይ ንውድድሩ ብ32 ሰዓታትን 17 ደቃይቕን 4 ካይታትን ቀዳማይ ቦምኻ ንብጫ ማልያ ከድፈረ ዝቕፅል ዘሎ እዩ ካልኣይ ናይ ቲም ቪዝማ ዮናስ ቪንጌጋር 2 ደቕን 42 ካሊትም ዝኾነ ግዜ ድሒሩ ሳልሳይ ካ ውድ ክለቡ ንፖካቻር ዝኾነ ሜክሲካዊ ኤሳ ዴልቴሮ ብ3 ደቕን 23 ካይታትም ዝኾነ ግዜ ተፈንቲቱ ይስዕቦም ኣሎ ቢንያም ግርማይ ካብ መራሒ ብሓደ ሰዓትን 59 ደቃይቕን 32 ካይታትን ድሒሩ ኣብ መበል 145 ደረጃ ተቐሚጡ ኣሎ ኣብ ናይ ነጥቢ ምስ ንውልከ ዴንማርካዊ ተቐዳድማይ ሊድልትሬክ ማድስ ፒደርሰን ብ268 ነጥቢ ንቀጠልያ ማልያ ካብ ዘባኑ ከይወረደ ዝቕፅር ዘሎ ክኸውን ኤርትራዊ ቢንያም ግርማይ ካብዚ ተቐዳድማይ ብ45 ነጥቢ ድሒሩ ማለት ብ223 ነጥቢ ኣብ ካልኣይ ደረጃ ብምዃን ይኽተሎ ናይ ሱዳል ቲም ሜርሌር ድማ ኣብ ሳልሳይ ደረጃ ይርከብ ኣብ ናይ ዓቐበት ፖካቻር ብ28 ነጥቢ ኣንበሳ ዓቐበት ብምዃኑ ጻዕዳ ቀይሕ ነጠብጣብ ዘለዋ ማልያ ኣብ ዝባኑ ይዕሪፉ ዝቕፅል ዘሎ ክኸውን ቪንጌጋርድ ሌኒ ማርቲነዝን ካልኣይን ሳልሳይን ደረጃታት ሒዞም ይስዕብዎ ኣብ ናይ ብሉፅ መንሰይ ኢሳቅ ዴልቴሮ ብ32 ሰዓታትን 20 ደቃይቕን 31 ካሊታትን መራሒ ብምዃን ጻዕዳ ማልያ ገና ካብ ዝባኑ ኣሕሊፉ ኣይሃባን ዘሎ ኹዋን ኣይዞን ፓል ሴክሳስን ከኣ ብቐደም ተኸተል ዝኽተሎ ዘሎ ተቐዳድምቲ እዮም ብጋንታ ጀርመናዊቱ ክለብ ሊድልትሬክ ንናይ ሎም ዓመት ቱር ዲ ፍራንስ ብ96 ሰዓታትን 4 ደቃይቕን 41 ካይታትን ብዝኾነ ግዜ ክትመርሖን ከላ ክለባት ዩኤኢ ቲም ቪዝማን ብቕድም ትኽተል ይስዕባ ብፌደሬሽን ኩዕሶ እግሪ ዞባ ደቡብ ተወዲቡ ኣብ መንጎ ደቂ ኣንስትዮኑ ዞባታ ዞባ ደቡብ ዝካየድ ዘሎ ውድዳት ኩዕሶ እግሪ ይቕፅል ኣሎ እዚ ካብ ዕለት 6 ሓምለ ጀሚሩ ዝካየድ ዘሎ ውድዳት ስዕ ውፅኢት ተመዝጊቡ ኣሎ ኣብ ናይ ቀዳማይ ዲቪዥን ድባርዋ ንማይ ዓይኒ ብገፊሕ ዝኾነ ውፅኢት 7 ባዶ ክስዕራን ከላ ናይ ድባርዋ ዮሃና ክፍሊ ድማ ብልስቲ ተፃዋቲት ናይዚ ግጥም ተሰይማ ደቀ ምሓረን ዓዱኻላ 3 ብባዶ ክትቀፅዓ ከላ ናይ ደቀ ምሓረ ዲና ዳንኤል ድማ ብልስቲ ተፃዋቲት ናይቲ ግጥም ተባሂላ ብዘይካ ዝሰንዓፈ ኣብ ልዕሊ ዓረዛ ገፊሕ ብዝኾነ ናይ 7 ባዶ ዓወት ብምዝጋብ ላዕለዋኢድ ክትሕዝን ከላ ተፃዋቲት ሰንዓፈ ራድያ ማሓመድ ብልስቲ ተፃዋቲት ናይቲ ግጥም ተሰይማ ኣብ ውፅኢት ካልኣይ ዲቪዥን ምስ ምልከት መንደ ፍራንስ ሰገኔቲ 2 ባዶ ማይ መነ ንጾሮና 1 ባዶ ከምኡ ድማ ዓዲ ቀይሕ ንእምኒ ሓይሊ 3 ባዶ ዝኾነ ውፅኢት ተዓዊተናልን ከም ዘለዋ ካብቲ ቦታ ዝበፅሐና ሓበሬታ የመልክት ብፌደሬሽን ቅድም ብሽክለታ ዞባ ማእከል ዝተወደበ ክረምታዊ ውድድራት ኣብ ከተማ ኣስመራ ጀሚሮም በዚ መሰረት ኣንጊሆም ውድድሮም ዘካየዱ ምድብሲ 20 ተቐዳድምቲ ኣብ መስርዕ ተረኺቦም ውድድሮም ፈፂሞም በዚ መሰረት ናታን ስቴፋኖስ ካብ ምምሕዳርኑ ዞባ ገጀረ ንመወዳድርቱ በሊፁ ቀዳማይ ኮይኑ ክዕወት ንከሎ ናኦድ ብርሃነ ዩኤል ሓየሎም ክልትዮም ካብ ምምሕዳርኑ ዞባ በሪኽ ሚልክያስ ዳዊት ካብ ምምሕዳርኑ ዞባ ጎዳይፍ ኤዝናኤል ሰሎሞን ካብ ምምሕዳርኑ ዞባ ማእከል ከተማ ኖህ ሚካኤል ካብ ምምሕዳርኑ ዞባ 4 ኣስመራን ካብ ካልኣይ ክሳብ ሻርሻይ ብምኻን ውድድሮም ፈፂሞም ቀፂሎም ውድድሮም ዘካየዱ ምድብ ቢ ኮይኖም 72 ተቐዳድምቲ ኣብ መወዳደሪ ቦታ ተረኺቦም ውድድሮም ጀሚሮም ኣብ ዘካየዶ መሳጢ ውድድር ስምኦን ገብረማርያም

ካብ ምምሕዳኑ ዞባ ገለ ንፍሒ ንመወዳድርቱ ብምርታዕ ቀዳማ ኮይኑ ክዕወት እንከሎ ነቢ ሙሴ ካብ ቲራቨሎ፣ እሰይ ዓንደመራ ካብ ሰንበል፣ ኣቤል ወልደ ሩፌል ካብ ቲራቨሎ፣ ዮናዳብ ሰምረ ካብ ገጀረት፣ ያቆብ መርሃዊ ካብ ሰንበል ካብ ካልኣይ ክሳብ ሻርሻይ ተመራሪሖም ናይ ምድርኽ ዓወት ኣመዝጊቦም። ተካቲ ተቐዳድምቲ ደቂ ኣንስትዮ ብወገነን ኣብ ዘካየዶ ብልፅኾታ ካብ ናይ ዝሓለፈ ዓመት ብ3 ዕፅፊ ቁፅርና በሪኸን ብምምፃእ 21 ተቐዳድምቲ ኣብ መበገሲ ቦታ ተረኺበን ውድድረን ኣካይደን። ዲናር ዮናስን ሩታ ሰሎሞንን ክልትዮን ካብ ጋላ ነፍዒ ካብ መወዳድርተን ፀውለት ብምባል ተመራርሒን ተዓዊተን። ፎርቱና ኣብርሃም ካብ በሪኽ ዲቦራ ሰምር ካብ ጋላ ነፍሒ፣ ማርታ ሰሎሞን ኤልዳና ተኸሊትን ክልትዮን ካብ ፓራሪዞ ድማ ካብ ሳርሳይ ክሳብ ሻርሻይ ንዘሎ ደረጃታት ብምሓዝ ንውድድረን ፈፂመን። ኣብ መወዳታ ውድድሮም ዘካየዱ ምድብ ኤ ምስ ንብለስ ድማ ክሩቤል ፊልሞን ካብ ገጀረት ካብ 77 ተቐዳድምቲ ብቕፅርታ ውድድር በሊፁ ቀዳማ ኮይኑ ተዓዊቱ። ናሆር ንጋሽ ካብ ኣኽርያ፣ ሱራፌል ተክለማርያም ካብ ጎዳይፍ፣ ዮናታን ዳዊት ገዛ ባንዳ፣ ሄኖክ ሚካኤል ጎዳይፍ፣ ክብራ መኮነን ጋላ ነፍሒ ድማ ክሳብ ሻርሻይ ብምዕዋት ንምምሕዳሮም ነጥቢ ዘመዝገቡ ተቐዳድምቲ እዮም። ብፌደሬሽን ቅድም ብሽክለታ ንኡዞባ መንደፈራ ተወዲቡ ክካየድ ዝቐነየ ውድድራት ብሽክለታ ተዛዚሙ። እዚ 5 ጋንታታት ኣብ 4 ዲቪዥናት ናይ ደቂ ተባዕትዮ ከምኡ ድማ ናይ ደቂ ኣንስትዮ ተቐዳድምቲ ዘሳተፈ ውድድር ብልዑል ተሳትፎ ተቐዳድምትን ኣፍቀር ስፖርትን ማሚቑ ከምዚ ተሰላሰለ ኣካየድቲ ናይቲ ውድድር ገሊፆም። ብሓፈሻ ኣብቲ ን4 ሰናብቲ ዝተኸየደ ውድድር ዝተረኽበ ውፅኢት ዝስዕብ እዩ። 4ይ ዲቪዥን ደቂ ተባዕትዮ ቀዳማ ዩኤል ጆርጆ፣ ካልኣይ እሰይ ኣሕፈሮም፣ ሳልሳይ ሴም ተስፋይ፣ ሳልሳይ ዲቪዥን ቀዳማ ዮናታን ኪዳነ፣ ካልኣይ እሰይ ጎይቶም፣ ሳልሳይ ሚካኤል ማጆር፣ ካልኣይ ዲቪዥን ቀዳማይ ሙሳኤል ከሰተ ካብ ጋንታ ዓዲ መጎቲ፣ ካልኣይ ሙንተሲር ጃብር ካብ ጋንታ ዓዲ ሓረ፣ ሳልሳይ ዲናር ሳሙኤል ካብ ዓዲ መጎቲ። ቀዳማይ ዲቪዥን ደቂ ተባዕትዮ ቀዳማይ ኣማኑኤል ነጋሲ ካብ ጋንታ ዓዲ ባሪ፣ ካልኣይ ኤቨን ኣሕፈሮም ካብ ጋንታ ዓዲ መጎቲ፣ ሳልሳይ ዮናታን ኣስመሮም ካብ ጋንታ ዓዲ መጎቲ። ኣብ ናይ ደቂ ኣንስትዮ ተቐዳድምቲ ድማ ቀዳሚቲ ዳናይቲ ሽመንዲ ካብ እምናሓይሊ፣ ካልቲ ሰገን ተስፋ ማርያም ካብ መንደፈራ፣ ሳልሰይቲ ናታልያ ገብረ መስቀል ካብ መንደፈራ ብምዃን ተዓዊቶም። ብዘይካዚ ኣብቲ ዕለት ብቕዓት ኣትለታት ንምምዛን ዝዓለመ ውድድራት ኣትለቲክስ ናይ ጉያ ብናይ ደቂ ተባዕትዮን ደቂ ኣንስትዮን ተኻይዱ ነይሩ። ዝተረኽበ ድማ ዝስዕብ ይመስል። ኣብ ናይ ደቂ ተባዕትዮ 1500 ሜትሮ ቀዳማይ መልክያ ዘምረት፣ ካልኣይ ስዑድ መሓመድ ኑር፣ ሳልሳይ ሙሴ ጸጋይ። ኣብ ናይ 1500 ሜትሮ ደቂ ኣንስትዮ ቀዳሚቲ ሉልያ ፍረዝጊ፣ ካልኢቲ ፍረስ ሰላም ከሰተ፣ ሳልሰይቲ ኮኸብ ንጉሰ። ኣብ ናይ ደቂ ተባዕትዮ 3000 ሜትሮ መወዳእታ ኣብ ኩሉ ውድዳት ካብ ቀዳማ ክሳብ ሳልሳይ ደረጃን ዝሓዙ ተቐዳድምቲን ጋንታታትን ዝተዳልሎም ናይ ገንዘብ መዳልያን ዋንጫን ሽልማት ካብ ኢድ ዝተፈላለዩ ናይ ክብሪ ዕዱማት ተዓዲሉ። ኣብ ዜናታት ወፃኢ ግጥማት ዋንጫ ዓለም 2026 ሎሚ ሶሉስ ብናይ ቀዳማይ ናይ ፍርቂ ፍጻመ ፀወታ ቀፂሉ ከምስ እዩ። ናይ ሎሚ ምሽት ፀወታ ሰዓት 10:00 ዝጅምር ኮይኑ ሃገራዊ ጋንታታት ፈረንሳን ስጳኛን ክራኸበን። እዚ ፀወታ ኣብ ከተማ ዳላስ እዩ ክካየድ። ኣብ ናይ ሎሚ ምሽት ፀወታ ኣጥቃዒ ፈረንሳ መባፕ ትማል ምሽት ሃገራዊት ጋንቱ ኣብ ዘካየድቶ ናይ መወዳእታ ልምምድ ብሰንኪቲ ኣንጻር ሞሮኮ ናተፃውቶ ከሎ ኣብ ዓንካ ዓካሪቱ ዝፀሮ መጉዳእቲ ኣብ ገለ ንጥፈታት ከምዘይተሳተፈ ብማዕከናት ዜና ክውሃብ ዝፀንሐ ርእቶ ኣሸቓሊ ኮይኑ ፀኒሑ። ዓላማ ሃገራዊት ጋንታ ፈረንሳ ዲደር ዶሻም ትማል ሶኒ ኣብ ሰዓታት ድሕሪ ቅትሪ ኣብ ዘካየዶ ጋዜጣዊ መግለፂ ግን ሓለቓ ጋንቱ ኣብ ፅቡቅ ኩነታት ከም ዘሎን ኣብ ናይ ሎሚ ምሽት ፀወታ ድማ ክስለፍ ምዃኑ ገሊጹ ኣሎ። ካብ ዜና ሃገራዊት ጋንታ ፈረንሳ ከይወፃና ኣውሬል ቱሻሜኒ ኣብዝሓለፈ 2 ፀወታታት ብሰንኪ ዝፀሮ መጉዳእቲ ከይተሰለፈ ብምቕናዩ ከምኡ ድማ ቦትኡ ተኪኡ ክፃው ዝፀንሐን ኣንጻር ሞሮኮ ኣብ ዝነበሮ ፀወታ ድማ ኣብ ቦርኩ መጉዳእቲ ፀይሩ ካብ ሜዳ ተቐይሩ ዝወፀ ማኑ ኮነን ኣብ ናይ ሎሚ ምሽት ፀወታ ንከርክቡ ትፅኢት ከም ዘሎ ግን ዶሻምፕ ገሊጹ ኣሎም። ብወገን ስጳኛ እውን ነቲ ኣብ ናይ ሎም ዓመት ውድዳት ዋንጫ ዓለም ሰንኪ ምጭባጥ ጭዋዳ ከምቲ ዝድለ ክጥቀመሉ ንዘይከኣለ ዘላ ያማል ኣብ ናይ ሎሚ ፀወታ ናብ ሜዳ ብምውራድ ሕማም ተኸላኸልቲ ፈረንሳ ንክኸውን ትፅቢት ኣለዋ። ዝኸበርኩም ተዓዘብቲ ንሎሚ ዝተዳሉ ዕለታዊ ዜና ስፖርት ኣብዚ ፍፀም ስለምክታልኩም ኣዝየ መስግን ምስ ተረፉ መርባቶ ኤርቲቭ ሓድገኩም ብወገነ ግን ሰላም።

መደብ ሃገራዊ ኣገልግሎት ኣብ 1994 ብቐዳማይ ዙርያ ፈሊሙ እንሆ 38 ዙርያታት እንግዶም በቲ መደብ ረቅቕትን ተጨበጥትን ተመክሮታት ተቐሲሞም ናብ ሰፊሕ መደባት ህንፀት ሃገር ክእትዉ ዝኽእሉ በበይኖም ዓይነት ባይታን ክእለትን ተሃኒፆም ፊተመሪሕ ኣበርክቶ መንእሰያት ኣብ ኩሉ ፅላታት ሃገር ተንፀባሪቖም ቅሉዕን ስውርን ኣካላውን ስነኣእምሮኣውን

0: ብራራት ተመኪቶም ልዑላውነትን ክብረትን ሃገር ተዓቂቡን ከቢሩን ኣብዚ መደብ ስለምንታይ ሃገራዊ ኣገልግሎት መደባት ሃገራዊ ኣገልግሎት ካብ ምጭማር ክሳብ ዝእወን ከመይ መስልን እንታይ ኣበርክቶ ነይሩውን ብድሆታትን ዝተፈጥረ ዕድላትን ብሓፈሻ ዝነበረ ታሪካዊ ፍጻመታትን ክንርኢ ኢና ሕብረተሰባት ናይዛ ዘመናዊት ዓለም ካብቲ ሃገራትን መንግስታትን ከቑማሉ ዝጀመራ መዋእላት ሒዘን ንረብሓ ህዝብን ድሕነት መሬትን ኣተወኪረን ብዘይምቁራፅ ይሰርሓ ነፍሲ ወከፍ ሃገር ንሃገራዊ ረብሓ ቀዳምነት ትህቦም ነቶም ንሃገራዊ ረብሓ ዝፈጥሩ ረቑሒታትን ሃገራዊ ድሕነት ዘውሕሱ ጥበባትን ብደረጃ ስትራቴጂያዊ መደባት ይሰርዐኦም ነናይ ገዛእ ርእሰን ሃገራዊ ኣገልግሎት ድማ ይኽተላ
1: ሃገራዊ ኣገልግሎት ኣብ ቅድሚ ናፅነት ኣብ ሓርነታዊ ቃልሲ ሃገራዊ ኣገልግሎት እዩ ኩሉ ሰብ ንሃገሩ ከገልግል ኢሉ እዩ ተሰሊፉ ዝተኸፍለ መስዋእቲ ኩሉ ዓይነት ድኻማት ኩሉ ዓይነት ብድሆታት ብሃገራዊ ኣገልግሎት እዩ ኩሉ ሰብ ንሃገሩ ብተወፋይነት ናፃ ሃገር ንምምፃእ ሲ ኣገልግሎት እዩ ነይሩ ምስ ግዜ መድረኽ እናቀየረ እናሓየለ እናሓየለ እናሓየለ እናተነፀረ ኣብ ሓደ ዕላማ በፂሑ ሃገር ናይ ምዃን ካብ መዓስ ብኸመይ መንገዲ ሃገር ማለት እንታይ እዩ ንሃገር ምፍታው ንሃገር ምግልጋል እንታይ ማለት እዩ ዝበሃሉ ነንበይኖም ሕቶታት ኣልዒልካ ክዛረብ ይከኣል እዩ ሱ ሕጂ ኣብ ዕሙቕ ዝበለ ድሕረ ባይታ እውን ክተኣቲኻ ትዛረብ ትክእል ኣለካ እዋን ናፅነት ሓደ ዕማም ናይ ሃገራዊ ኣገልግሎት ተፈፂሙ እቲ ድሕሪኡ ዝመፅእ ኣብ ናይ ህንፀት ሃገር ዝህሉ ሃገራዊ ኣገልግሎት እዩ ሓቂ እዩ ብሃገራዊ ኣገልግሎት ተወፋይነት ናፀ ሃገር ኣረጋጊፅና ኣለና ግን ሃገር ምህናፅ ይከብድ
0: ህንፀት ሃገር ናይ መላእ ዜጋታት ሱታፌ ይሓትት ናይ መንእሰያት ኣበርክቶ ግን ዝያዳ ሚዛን ይወስድ ስለዝኾነ ድማ ሃገር ክሃንፅን ንሃገራዊ ረብሓ ከቐድምን ዘኽእሉ ዓቕሚ ንምደላብ ብዓብኡ ኣተኣማማኒ ሰረት ሃገራዊ ድሕነት ፀጥታን ቁጠባዊ ረብሓን ናብ ዝለዓለ ደረጃ ዘብፅሕ ገጻት ብገጻት ዝትግበሩ መደባት ዝሕንፀጹ መደብ ሃገራዊ ኣገልግሎት ሓደ ካብቲ ብቐዳምነት ዝግለጽ መደብ እዩ
2: ብዛዕባ ሃገራዊ ኣገልግሎት ንዓና ዋላ ንኤርትራውያን ይኹን ንካልእ ኣብ ዓለም ዘሎ ህዝቢ ሓድሽ ኣይኮነ ንሕና ብኣና ተጀመረ ስለ ዘይኮነ ኩሉ ጠሚ ናይ ሃገራዊ ኣገልግሎት ዘይፈልጥ የለን ኩሉ ማለት ብዛዕባ እቲ ናህና ንምግላፅ ዘይኮነ እቲ ዝዝረብ ዘረባታት ኣሎ ሕጂ ጠቕሚ ሃገራዊ ኣገልግሎት እንታይ ዝሰርሕ ነፍሲ ወከፍ ሃገር ኣባል መንእሰያት ኣብ ሃገራዊ ኣገልግሎት እዮም ዝሓልፉ ዋላ ዝለዓለ ሃብቲ ዘለዋ ዝተሓተ ሃብ ዘለዋ ኩለን እትን ምዕብላት ዝበሃላ ኹና ገና ኣብ ምዕባለ ዘለዋ ሃገራዊ ኣገልግሎት ኣለዎን እዚ ሃገራዊ ኣገልግሎት እዚ እንታይ ዝጠቕሙ ኣብዚ ኣባና ዝበፅሐ ወይ ከዓ ነቲ ናህና ዝሽሙ እዩ ወይ ከዓ ዘይመልክዑ ይዝረበሉ እዩ ግን መንእሰይ ኣብ ሃገራዊ ኣገልግሎት ተፀርዲፉ ሃገራዊ ኣገልግሎት ኩሉ መደባት ሰሪዑ ኣብ ትምህርቲ ኹን ኣብ መደባት ስራሕ ኹን ኣብ ተፈላለዩ ተካይዶ ትኾንካ ኣባል እቲ መንእሰይካ ብሃገራዊ ኣገልግሎት ክሓልፍ ኣለዎ ሕጂ እቲ ሃገራዊ ኣገልግሎት ኣብ ናህናን ኣብቲ ካልእን ኣዋጅ ሃገራዊ ኣገልግሎት ኣዋጅና ኣሎ ሕግታት ኣሎ ኣዋጅ ሃገራዊ ኣገልግሎት እቲ ኣዋጅ ሃገራዊ ኣገልግሎት ግን ንኸይሰርሕ ብሓፈሽ እቲ ሃገራዊ ኣገልግሎት ክብተን ሃገር ካብ ብዘይ መንእሰይ ንክተርፍ ዝስራሕ ስራሓት ብዙሕ እዩ
3: ሃገራዊ ኣገልግሎት ክምስረት ከሎ ሲ ወይ ክሕሰብ ከሎ ክሳዕ ክንደይቲ መንግስቲ ንርሑቕ ጥምት ዝተፈላለዩ ዕላማታት ሃልዎ እንተይልካ ውን ወላ ዝኾነ ነገር ታሽሙግበርሲ ግን ክሳዕ ክንደይ ንርሑቕ ከም ጥምት መንግስቲ ዘርእካ ዩ ማለት እዩ ዋላ ኣብዚ ቴማ ናይ 25 ዓመት እንተሪኢኹሞ እውን ለሲ ሰዋስ ዕቱብ ምርጫ ንውሑስ መፃኢ ሰዋት ኢልካ ከዓ ሃገራዊ ኣገልግሎት ማለት ስለዝኾነ ሲ እቲ ሃገራዊ ኣገልግሎት ናይ ብሓቂ ዕቱብ ምርጫ እዩ ነይሩ ንመፃኢት ናይ ኤርትራ

0: ራዊ እውን እቲ ህላውነት ናይ ሃገር ንምውሓስ ዝተወስደ ተበግሶ ቀሊል ነገር ኣይኮነን ማለት እዩ። ስለዚ ኣበርክቶ ናይ ሳዋ ኣብ ዝተፈላለዩ ኣጋጣሚታት እውን ክግለፅ ፀኒሕ እዩ። ኣብዚ ማዓስከር ወይ ኣብ ሳዋ ሰልጢኑ ዘሎ ብዙሒ መንእሰይ ደርግቲ የብሉን
1: ኣረመይ ንስምካ ዝፅውር ኣሓሒሻቂኻ ሃረም ጨጓርዳና
2: ኣዋጅ ሃገራዊ ኣገልግሎት ኤርትራ 26 ዓንቀጻት ዝሓዘን ብቁፅሪ 11 እዝባር 1991 ዝተመልከተ ኣዋጅ ሃገራዊ ኣገልግሎት ብ6 ሕዳር 1991 ናብ ህዝቢ ተዘርጊሑ። ካብ ሓፂር መግለፂ ዝብገስ ኣዋጅ ሃገራዊ ኣገልግሎት፣ ሙቓም ሃገራዊ ኣገልግሎት፣ ኣመዳድባ ሃገራዊ ኣገልግሎት፣ ናይ ኣገልግሎት ግዜ፣ ካብ ኣገልግሎት ናፃ ዝኾኑ ሰባት፣ ወረቐት ምስክር፣ ምምዝጋብን ምዕዳል ካርድን ሃገራዊ ኣገልግሎት ብሓፈሻ ንምስላትን ግቡኣት ሃገራዊ ኣገልግሎትን የጠቓልል። እዚ ቀዳማይ ኣዋጅ ሃገራዊ ኣገልግሎት ኣብ 1995 ብኣዋጅ 82 እዝባር 1995 ተኣሪሙ። መደብ ሃገራዊ ኣገልግሎት ንምጀማር ዝቐረበ ሓፈሻዊ ምኽንያታት ዓሚቕን ብዙሕ ሸነኻት ዘለዎን እኳ እንትኾነ እቲ ሰፊሕ ዕላማ ብፀጥታዊ፣ ልምዓታዊ፣ ባህላዊ፣ ትምህርታውን ህንፀት ሃገርን ዝምልከት ርእቶታትን ሸነኻትን ዝተደፋፍእን ዘጠቓለልን እዩ ነይሩ።
3: ቅድስትን ብርክትን መዓልቲ ያታ ቀዳማይ ዙርያ ኣብ ሳዋ ዝወረዱላን ዝተዓለሙላን ከምኡ ኢሉ ከዓ ቀፂሉ እንታይ ማለት እዩ ንዚ እዚ ዙርያታት እዚ ጀሚርና እንተዘይነብርሲ እቲ ሓደጋ ኣዝዩ ገዚፍ ምኾነ እየ። እዚ እቲ ሃገራዊ ኣገልግሎት ጥይት ናይ ወያነ ምስ ወፀስ ብሙሉእ እቲ ጣይሱ ዝነበረ ተጋደልቲ ጣይሶም ዝነበሩ ተጋደልቲ ኣብ ልምዓት ወፊሮም ዝነበሩ ተጋደልቲ ብሓደሓደ ኩነታት ናብ ልምዓት ዘይወፈሩ ሃገራዊ ኣገልግሎት ብሙሉኦም እዮም ውሒዞም ዓቕልና ክሳብ ዝፀበና እዮም ኣለና ከ ኢሎም ዚ ሃገር ካብኡ ከዓ ተሰዊኦም ሰንኪሎም ኩሉ ነገር ማለት እቲ ክፈል ዝግብኦ ዋጋ ሲ ከፍ ኢሎም እዮም። ከምኡ ስለ ዝኾነስ ሃገራዊ ኣገልግሎት ምጅማሩ ሓበን ናይቲ ሃገር ኩርዓት ናይቲ ሃገር ሓደ ዓብዪ ተመክሮ ዝቐሰምናሉ መድረኽ ይክበሃል ክኣል እዩ
4: ክምስረት ከሎ መጀመርያ ነዚ ሃገራዊ ኣገልግሎት ንልምዓት ተባሂሉ መንእሰይ ኩሉ በቢ መገዱ ገለ እንተኸይዱ ካብዚ ዲስፕሊን ርሕቁ ካልእ ነገር ክኸይከውን እቲ ናይ ሰውራ ዝነበረ ኣብ ሰውራ ዝነበረ ክብርታት ከዓ ክወሓስ እንተኮይኑ መንእሰይ በዚ ናይ ሃገራዊ ኣገልግሎት ኣገባብ ክንከይድ ተመሪፁ ኣዋጅ ተኣውጁ በቲ ኣዋጅ መሰረት ከዓ ኩሉ እቲ ዝምልከቶ ኣብቲ ዕድሚኡ ሲ ክወርድ ከም ዘሎ ተገይሩ። ሕጂ ኣብቲ መጀመርያ ተዓሊም ጥራይ እዩ 6 ወርሒ ንዕልም ድሕሪ 6 ወርሒ ከዓ ካልኦት ትመፁ ንዖም ዓሊምና ነውፅእ ከም ዝናለ ከይፀኒሕ ዝሓር ግን ኣብ 2023 ቤት ትምህርቲ ዋርሳይ ከኣሎ መንእሰያት 11 ክፍሊ ተማሂሮም 12 ክፍሊ 11 ኣብ ዓዶም ተማሂሮም 11 ተወድኦ 12 ክመሃሩ ንሳባ ወርዱ። ኣብዚ እቶም ነጥቢ ዘምፁ ነጥቢ ኣምፅኦም ኣብ ኮሌጅ ዝኸዱ ይኸዱ ማሞስ ኮይኑ ነጥቢ ናይ ሞያ ስልጣሽሙ ክወስድ ከዓ ዝተፈላለየ ዓበይቲ ቤት ትምህርቲ ማሞስ ንብሎ ምስ ህንፃ ዝተኣሰር ምስ ኤሌክትሮኒክ ዝተኣሰር ምስ ናይ መካኒክ ድዩ ናይ ኣውቲስትነት ኩሉ ኮታ ብሓፈሽ ቴክኒካል ስኩል ክወስዶ ዝግባእ ቤት ትምህርቲ ተሰሪሑ ኣብዚ ብርክት ዝበለ ቁፅሪ በቢ ሞይኡ ይስልጥን ነይሩ። በቲ ቤት ትምህርቲ ወርሳይ ከኣሎ ናይ 12 ክፍሊ ክውዱ ማትሪክ ምስ ገበሩ ከዓ ሰርቲፊኬት ዘምፁ ኣብዚ ናይ ሞያ ስልጠና ይወስዱ እቶም 12 ዘይሓለፉ ከዓ ኣብ ተፈላለየ ናይዚ ሃገር ዘሎ ስራሓት ዋላ ኣብ ሰራዊት ይኸውን ኣብ ዝኾነ ኣብ ሓይልታት ምክልኻል ኣብ ካልእ ዝተፈላለየ ተመዲቦም ዝሰርሑ ፀኒሖም
0: ኣብ ኩሉ ተዋፊርዎ ዘሎ ስራሕ ዘለዎ ኣበርክቶ ከዓ ብቐሊል ፅመት ኣይኮነ ሎሚ ኣብ ኩሉ ልምዓት ናይ ልምዓት ፅላታት በሎ ምክልኻል ሃገር በሎ ኣብ ዳግሚ ህንፃ ይኹን ኣብ ካልእ ኣብ ኩሉ ቦታታት መንእሰይ ናይ ሰዋ እዩ ኣበርክቶ ዝገብር ዘሎ ማለት እዩ። ማሽነሪ እንድሕር ሪኢኻ ሲ ኦፐሬተር ናይ ዶዘር ኹን ናይ ክሬን ኹን ናይ ሎደር ኹን ናይ ዝተፈላለዩ ዓይነት ማሽነሪ ኣብ ሰዋ ዝሰልጠነ ሰብ እዩ። ወይ ኣብ ማሞ ዝተማሃረ እዩ ወይ ኣብ ዓዳሃሎ ዝተማሃረ እዩ ወይ ቴክኒካል ዝተማሃረ እዩ ወይ ገለ በትን በቲ ከዓ ሰዋ ዘፍርየቶ መንእሰይ ማለት እዩ። እዚ ኩሉ መምህር ኣብ ዝተፈላለየ ዞባታት ናይ ዝሃገር ዝምህር ዘሎ መምህር ብሰዋ ዝሓለፈ መምህር እዩ። ሓኪም ኢልና እንተመፂና ዝኾነ ኩርናዓት ናይ ዝሃገር ኣገልግሎት ናይ ሕክምና ዝገብር ዘሎ መንእሰይ ብሰዋ ዝሓለፈ እዩ። ስለዚ እቲ ኣበርክቶ ናይ ሰዋ ፀብፂብካ እውን ዝውዳእ ኣይኮነን። ኣብ ኩሉ ፅላታት ናይ ዝሃገር ዘበርክት ዘሎ መንእሰይ ፍረ ናይ ሰዋ እዩ ማለት እዩ።

0: ርሑቕ ዝጥምትን ብስትራተጅን ዝምራሕ ህዝባዊ ግንባር ኣብቲ ሓርነት ርጉፅ ዝኾነሉ መድረኽ ድሕሪ ናፅነት ክትከል ዝደልዮ ቁጠባዊ ዕብየትን ማሕበራዊ ሕውየትን ዘረጋግፅ ፕሮግራም ይስ ኢሉ ንመስርሕ ህንፀት ሃገር ልዑል ትኩረትን ዓብዪ ኣቓልቦን ብምግባር መንእስያት ዘማእከለ መደብ ክሰርሕ ኣንቂዱ ካብ ፅባሕ ናፅነታት ሒዙ መንእሰይ ገዛ ርእሱ እናተሃንፀ ዝህነፀሉ መደብ ሓንፂጹ ካብ ውዕይን ዘይጭቡጥን ስምዒት ወፂኡ ናብ ትግባረ ነቒሉ ነቲ ብዝተፈላለየ መኣዲ ምጉስጓስ ዝጀመሮ መደብ ንምትግባር እውን ቆሪፁ ተላዒሉ ብልዑል ወኒ
1: ሃገራዊ ኣገልግሎት ብዘይብኡ ክኸውን ኣይክእልን እዩ ኣብ ዝኾነ ሃገር ሃገር ክተልምዕ እንትኾንካ ሃገር ክተሃንፅ እንትኾንካ ኩሉ መደባት ወይ ከዓ ሃገር ልኡላውነታ ሓልያ ክትነብር እንተኮይና ሃገራዊ ኣገልግሎት ክህሉ ከሎ ሃገራዊ ኣገልግሎት ንሕር ዘይብሉ እቲ መንእሰይ ኣይጥርነፍኒ እዩ እዚ ንብሎ ዘለና ስራሕ ኣይሰርሕኒ እዩ ልዕሊ ኩሉ ከዓ ዋላ ዝኾነ ስራሕ ኣይስራሕ ዲስፕሊን ዝበሃል ሂወቱ ንክመርሕ ድዩ ኩሉ ዝኾነ ነገር ኣብዝ ሓፀረ ሓፋ ቢልካ ዝኾነ ነገር ክተንቀሳቅሶ ድዩ እቲ ዲስፕሊን ዝበሃል እዚ መሰልጠኒ ማእከል ናይ ሃገራዊ ኣገልግሎት ኩሉ ኣሎ ብኡ ከዓኒ ኩሉ እቲ መደብ ናይ ሃገር ዝወፀ መደብ ማለት እዩ ኣብ ንልምዓት ድዩ ኣብ ልዕላውነት ንምኽባር ሃገር ድዩ ኣብ ህንፀት ድዩ ኣብ ዝኾነ ሰዓት ዋላ ገዛ ሃሉ ፀዊዕካ ክተምፆ ዋላ ኣብ ኣሃብታት ሃሉ ተበገስልካ ክትወስዶ እዚ ሓደ መስርዕ ዝሓዘ ሓደ ዲስፕሊን ብሓደ ድምፂ ንኩሉ ብሓደ ሰዓት ኣብ ደሊካ ተንቀሳቅሶ ሰብ ኢካ ተሃንፅ ዘለካ ገለ ሃገራዊ ኣገልግሎት ነዘይህሉ ግን ስሚኢሉ ጎገፁ ሓዲሩ ከይድ ነይሩ እንትኸውን ኩላና ዮም ፀናሕና ናብዚ ሓደ ብዓብኡ እዚ ንብሎ ፀናሕና ዓላማታት ምህናፅን ልዑላውነት ሃገርን ምኽባር ካልእ ካብኡ ዝኸፈ ከዓ ዲስፕሊን ዘይብሉ ተዘርገ ዓዲ ሰራቕን ቀታልን ዘማትን ከታርን ዝበዝሖ ምኾነ ነይሩ ስለዚ ተይ በቲ ናይ ምልምዑን ምህናፁን ጥራይ ኮነ እቲ ልዕሊ ኩሉ ዲስፕሊን ኣሎ ንቕሓት ኣሎ ዝተወደበ ዝተማህረ ዝተሰልጠነ ሰብ ሒዙ ዝኸይድ ዘሎ ኣብ ካልእ ዓለም ከምዚ ናህና ክገብር ይኽእል ዶ ደሞዙ ትሑት ምስ ዘለና ቁጠባ ኩነታትና ንነዊሕ እዋን ተረዲእዎ ንቕሓት ክብዲ ስለ ዝበለ ዲስፕሊን ስለ ዘለዎ ክንደይ ዓመት ገይሩ ኣሎ ታሽ ካብ 32 ዝገበሩ ኣባላት ሃገራዊ ኣገልግሎት ኣሎ እዚ ስለምንታይ እዩ ስለ ዘለዎም ናብሮኦም ጥጡሕ ስለ ዝኾነ ኩሉ ሰብ ክረኽቦ ዝኽእል ሙሉእ ስለ ዝረኽቡ ይኮኑን ኮፍ ኢሎም ልዕሊ ዝኾነ ግን ሓደራ ናይ ስውኣት ናይ ኣቦታቶም ናያታቶም ንምሕላው ድፋዕ ሒዞም ክሳብ ሕጂ ኣብ ድፋዕ ዝፀንሑ ኣለዉ ሃገር ዘልምዑ ኣለዉ ሃገር ዝሃምፁ ኣለዉ ኩሉ ኣብቲ ዝኾነ ፅላት ናይ ሃገር ናይ ጉልበት ዝሰርሕ ድዩ ናይ ቤት ፅሕፈት ዝሰርሕ ድዩ ሓኪም ድዩ መምህር ድዩ ጋዜጠኛ ድዩ ብሙሉእ እቲ ኣባል ሃገራዊ ኣገልግሎት ኣብዚ ዝነበረ ዘሎ ዝቕፅል ከዓ ዘሎ ኣብ ስራሕ ዝተዋፊሩ ኣሎ እዚ ስራሕ እዚ እንድሕሪ ንሱ ነዘይሕዞ

0: ኣብተን ቀዳሞት 6 ዓመታት ክሳብ ኣብ ግንቦት 1998 ምስ ኢትዮጵያ ኩናት ዝፍጠር መደብ ሃገራዊ ኣገልግሎት ብመንፅር ንውሓት ግዚኡ ከምኡውን ግዴታታትን መሰላትን ኣባላት ሃገራዊ ኣገልግሎት ብመሰረት እቲ ግሉፅ ሕጋዊ ድንጋገታት ብዘይገለ ፀገም ይሰርሕ ነይሩ። ኢትዮጵያ ኣብ ግንቦት 1998 ኣንጻር ኤርትራ ኩናት ኣዊጃ ገዚፍ ሓይሊ ወራር ኣብ ዝለቐቐትሉ እዋን እቶም ዘይንጡፋት ኣባላት ሃገራዊ ኣገልግሎት ክፅውዑን ክውደቡን ነይርዎም። ሳዋ ዝመልመለቶም መናእሰይ ድማ ምስ ኣያታቶም ብምዃን ሃገር ኣውሒሶምን ልኡላውነታ ኣኽቢሮምን
1: ንህላዊና ኣብ ዝኮነ ንሕር ናፅነትና ደስ ደየበለን ዋፅነትና ዘይድግፋ ስለዝነበራ ዮን ከም ዝኮይና። ስለዚ ስለምንታይ ሳዋ ዕላማ ንልምዓት ንህናፅ ተበግሹ? ድሓር ግን ኩሉ ነገር ክትመፀኻ ሳላ ሳዋ ተጠርኒፉ ተማሂሩ ዘፀንሐ ባዴላ ናፍራዛን ገዲፉ ብረት ኣልዒሉ ነቲ ናይ ኩሉ ንብሎ ዘለና ውግኣት ዝሓለፍና ተኸላኺሉ ሳዋ ዘዘይትብሉ ሕጂ እንታይ ምተገብረ ማለት እዩ? እንታይ ዓይነት ሰራዊት ኮይኑ ምተንቀሳቐሰ? ስለዚ ሳዋ ቀሊል ተራ ኣይኮነን። ሕጂ እውን ብሕጂ እውን ከምኡ እያ ክትፃወት
2: ሰርቢ ዳምካን ዝናብ ሓቢሩ ንኹማና ንኹሉ ናስሚዩ
0: መዲና መንእሰያት ዝብልን ካልእን ስያመን ዝወነነት ማእከል ስልጠና ሓይልታት ምክልኻል ሳዋ ኣብ ዝሓለፈ 32 ዓመታት ኣብ ሰፊሕ ምህናፅ ሃገር ምቕሉል እጃም ከተበርክት ዝፀንሐትን ዘላን ማእከል እያ። ፀጊት 38 ዙርያ ተዓለምቲ ሃገራዊ ኣገልግሎት ኣሰልጢናን ኣብ ምስልጣንን ትርከብ። ሳዋ ኣብ ዝሓለፈ መድረኽ መርኣያ ፅንዓትን ምኸተን ኤርትራውያን መንእሰያት ምዃና ኣመስኪራ። ልዑላውነት ብዘገርም ፅንዓት ዘረጋገፀን ንኹሉ ማሕበረ ቁጠባዊ ሽግራት ተፃዊሩ ንስለ ሃገሩ ኩለንትንኡ ዝውፍ መንእሰይ ፈጢራ። ንኤርትራ ኩሉ ግዜ ኣለናልኪ ዝብል ብሃገራዊ ኣተሓሳስባ ዝምራሕ ኣእምሮ ነዲቐም።
3: ሳዋ ግን ናይ ብሓቂ ትርጉማ ድሕር ክንኮና ዓባይ ሃገራዊት ቁራዕ ንካብ ዝተፈላለየ ቦታታት ዝተፈላለየ ባህሊ ዝተፈላለየ ቋንቋ ዝተፈላለየ ደረጃ ትምህርቲ ዝተፈላለየ ንቕሓት ዘለዎ ኣካል ናይ ሕብረተሰብ ብማዕረ ምቆት ኣብሲላ ኣማእ ዜና ተውፅእ ዓባይ ሃገራዊት ቁራዕ እያ ነራ ክትህልያ ንዘለኣለም ከዓ ትቅፅል እያ። ሓበን ናይ ህዝቢ ኤርትራ ከዓ መወዳእታ
1: ኣብ ዘንከል ዘሎ ምስ ወዲ ጋሽባርካ ምስ ዘዋደቡብ ዘሎ ሰብ ምስ ኩሎም ንሕዞም ታሽሙ ካብዚ ምስ ኮዱ ዕርፍቲ እንታይ ይኮኑ ወይ ኣስመራ እንድሕሪ ከይዶም ምስቶም ደቂ ኣስመራ ኣብኦዮም ዝሓድሩ ኣብ ሆቴል ኣብ ገላይ ሓድራ እየን ወይ እንዳ ዘመድ ካልእ ዘይኮነስ ምስቶም መሓዙቶም እዚኣቶም ኣይፋለጡን እዮም ምፅእ ምስሉ ምስ ወዲ ቤት ትምህርቶም ወይ ከዓ ምስ ወዲ ዓዶም ገለ ክኾኑ ዘልዩ ድሓር ሳለስቲ ምፀንሑ ግን ይርስዕዎም እዚኦም ካልኦት ምስቲ መስርዖም ምስቲ ኣሃድኦም እኒኣቶ ሓንቲ ክነቕማ ከለና ሓንቲ ጋንታ ወይ መስርዕ ንበልና እዚኣ መስርዕ እዚኣ ካብ ኩለን ብሄራት ኣላ እንተውሒዱ ካብ ፍርቆም ብሄራት ኣለዋ እዚኣ ኩሉ ሰብ ፈልጣ እዩ ከመይ ኢሎም ተራኺቦም ካብ ዓዲ ኳላ ዘላን ካብ ኦም ሓጀር ዘሎን ሓደ ካብ ደንከል ድመፀን ካብ ማህመድ ድመፀን ሓደ ሰብ ኣብ ሓደ መስርዕ ኮኑ ከምዚ እቲ ኣካየዳ።
4: ስለዚ ቀሊል ነገር ኣይኮነን እዚ እውን ኣብ ሃገራውነት ኣብ ጥምረት ኣብ ሓድነት ኣብቲ ብሄራዊ ኣቃወማ ናይ ወይ እውንቲ ናብራ ናይ ዝተፈላለየ ዞባታት ብዝተፈላለየ መንገዲ ክፈሊጦሞ ክከዱ ከለዉ እዚ እውን ዓብ ነገር እዩ ማለት። ስለዚ ተራ ኣብ ሓድነት ናይ መንእሰያት ተራ ናይ ሳዋ እውን ቀሊል ኣይኮነን።
0: ብመገዲ ሳዋ ዝሓልፍ መንእሰይ ኣካላውን ኣእምሮኣውን ቁመንኡ ዝሃንፅ ተቐባሊ ሕድሪ ሓደ ሓቂ እዩ ዝኣምን። ቅድም ኣነ ተሃኒፀ ሃገረይ ክሃንፅ ኣለኒ ይብል ገዛ ርእሰይ ክኢለ ኣብታ ብሓራ መገድን ብመትከል ርእሰ ምርኮሳን እትምራሕ ሃገረይ እጃመይ ከበርክት ሓላፍነት ኣለኒ ይውስኽ። ካብ ፋል ቤቲ ዕለታት ሒዙ ነቲ ኣተሓሳስባ ክትርጉም ብዘይዕረፍቲ

0: ይሰርሕ
1: ህዝቢ ብሓፈሽኡ ወዱ ወይ ጓሉ ሳዋ ወሪዱ ክምለስ ትተዓበ ሂወቱ ከመይ ገይሩ መርሕ ተማሂሩ ኣሎ ካልእ ከዓ ብዛዕባ ሃገሩ እንታይ ሃገር ማለት ንቕሓት ክብ ኣቢሉ ክምለስ ኣሎ ብዲስፕሊን ከዓ ይኣቱን ይወፅእ ምእዙዝ ኮይኑ ከዓ ስድራ ቤት ኣብቲ ከባቢኡን ከዓ ይነብር ካብ ዝኾነ ኣብ መንእሰያት ናህና ርኣዩ ኣብ ኤረትራ ሃገር ኣገልግሎት ኩሉ ንብሎ ዘለና መስርሕ ስለሓሊፎም ስለዝኸዱ ስርቂ ዝበሃል ዘሎ ኤረትራ ኢሎም ዛረቡ እንዮም ስርቂ እዚ ኩሉ ብረት ዝዓጠቐ ብረት ዝተማሃረ ካሊእ ክገብር መሓደረ ግን ስርቂ የለ ባእሲ የለ ቅትለት የለ ምስ ካልእ ኣብ ከባቢና ዘሎ ዛሜትካን ኣናፅሪና ትሪኦ ኮልና ህዝብና ፅቡቅ ደቂ ሸሓድር ፅቡቅ ደቂ ሸሓዲሩ ከዓ ተንስኡ ስርሑ ወፍር እዚ ከም ዘሎ ኩሉ ፈታዊ ፀላኢ ዝፈልጦ እዩ ስለዚ እቲ ጠቕሚ ናይ ኣባል ናይ ሃገር ኣገልግሎት ዝበሃል ሲ እዚ ሓደ ዘራጊ ሓደ ቀታሊ ይኮነ ነፍሪ ዘሎ ሳዋ ወይ ካ እቲ ሃገር ኣገልግሎት ሓደ ዲስፕሊን ዘሎ ውፉይ መንእሰይ ንሃገር ዝኸውን እንታይ ትገብር ዘሎ እዚ ዝሃንፅ ዘሎ
0: ሳዋ ረቂቕ ክብርታት ኣብ ምስግጋር ዝህልዎ ሓይሊ እውን ብቐሊል ዝግለጽ ኣይኮነን ካብ ኩሉ ኩርንዓት ዝመጽእ ዋሕዚ መንእሰይ ኣብ ቀላይ ሳዋ ሓደ ትንፋስ እዩ ዝቕየር ብዝተፈላለየ ቋንቋ ዝዛረብ ብሓንቲ ልቢ ዝሃርም ሃገራዊ ሰብ ይህነጽ ልምድን ወግዕን ይወራረስ ብፀያዊ ፍቕሪ ናብ ዝለዓለ ደረጃ የብፅሖም ካብ ሕብረ ብሄራት ተኣኪቡ ናብ ሳዋ ወሪዱ ህወታ ከስተመቕር ዝበቕዐ መንእሰይ ሕብራዊ ተመክሮ እዩ ዝቐስም ኣብ ሓደ ተኣኪቡ ተመክርኡ ክለዋወጥ ሓድሕዳዊ ምኽሪ ክለጋገስ ብሓፈሻ ሳዋ ብኩለንትንኡ ብሉፅ መንእሰያ ተሃንፅ
1: ሳዋ መጠርነፊት ያ መምሃሪት ያ መሰልጠኒት ያ ኩሉ መንእሰይና ከዓ ማእዚኑ ኣብዚያ ዝወፅእ ሕጂ ሳዋ እንድሕር ዘየሉ እዩ እንታይ መንግስቲ እኳ ሓሲቡ ኣጉዲሉ ደሚሩ ሳዋ ኣብዚ ክምስረት ስለምንታይ ክብርታት ናይ ኣሜዛ ዝነበረ እቲ መንእሰይ ኣብዚ ዝመፅ ዘሎ ብጎገዝ ኮይኑ ነ ዝኸውን ኣገልግሎት ኣብዚ ዘይመፅ ነረ ዝኸውን ናሳዋ እንታይ ምኮነ ነይሩ ኣበይ ትፋለጥ እቲ ዘዘቡ ጥራይ በዚ ብቀቢላ ብገለ ገር እንዳወደበ ክነብር ምክኣለ ኣብዚ ግን ዝኾነ መንእሰይ ካብ ዝተፈላለዩ ቦታ ምስመፀ ኣብዚ ዘለካዮ ካተእትዎ ተረዲእዎ ኣሎ ስለዚ ሳዋ እቲ ክብርታት ናይ ሜዳ ንዕኡ ክዕቀብ ትሰርሕ ዘላ እቲ መንእሰይ ካ ልክዕ እቲ ናይ ሜዳ ኩነታት ወይ ከዓ እቲ ኣብ ሜዳ ንሕና ተጋደልቲ ንገብሮ ነበርና ስራሕ ኩሉ እቲ መንእሰይ ይሰርሖ ኣሎ ማለት እዩ ሕጂ ወርሲኡ ወርስ ኣሎ ብመን ስራሕ ኣሎ ኩሉ ዘለ ዲጋ ስራሕ ማካይን ኩለን ኣንቀሳቀሰን ሓክም ዝሕከም ሰብ ኣምፅእ ድምሃር ኣምፅእ ኩሉ እቲ ስራሕ ሲ ንሰብ ሒዞም ኣሎ ኣብ ፀጥታዊ ኩነታት ትኹን ኣብቲ ኩሉ ሓይልታት ምክልኻልና ብምሉእ ትመራሒ ዝተወሰነ ቁፅሪ ዝተወሰነ እንታይ ሽሙ ዝኣሊ ዘማእዘን ኣሎ ግን ድምርካ ጉዲልካ መንእሰይና ሒዝዎ ዘሎ

0: ሳዋ መንእስያት ምስ ብዙሓት ዝተፈላለየ ድሕረ ባይታን ተመክሮን ዘለዎም መዛንኦም ኣብ ሓደ ቅርዓት ክላለዩ ብሓንሳብ ክመሃሩ ናይ ህይወት ተመክሮ ክቐስሙ ሓባራዊ ህይወት ክነብሩን ክወሃሃዱን ዕድል ትፈጥር። ነቶም ካብ ቤቶም ናብ ትምህርቶም ጥራይ ዝመላለሱ ዝነበሩ ካብኡ ወፃኢ ካልእ ህይወት ከም ዘሎ ተፍልጥ። ተፀዋርነት፣ ኣካላዊ ስጥመት ክገብሬ ናይ ምባል ድርኺት ሓቦውን ትምህር መንእሰያት ባህሊ ስራሕን ዲሲፕሊንን ንኸማዕብሉ ተራእ ትፃወት። ምስ ስድሮም ሕንቁቓት ዝነበሩ ኣርፊዶም ዝትንስኡ ድላዮም ዝቕረበሎምን ዝነበሩ ተምሃሮ ኣባ ግን ኣንጊህካ ምትንሳእ ባዕልኻ ዓራትካ ምንጻፍ ብስፖርት ኣካላትካ ምህናፅን ትህኪት ምውጋድን ብሓድነት ምንባርን ትምህር። ዝተፈላለየ ባህርያት ኣብኣ ተሳሒሉን ተጸሪቡን ናብ ሓደ ይሰምር።
1: ዲብሳዋ እንደትከረ ከም ዑስማን ለትፈና

0: መቀይሮ ናይ ህወትካ ትኾነካ ፍልይቲ ድኾነት ቤት ትምህርቲ ኢልካ ገልፃሃል ሰባ ማለት እዩ
1: ድቤት ላዓልኩ ላኪን ሓጅ ቀይር ዓልኩ ሓጅ ካል ኣዳም ኣልኩ ዲብሳዊ ከመፀካ ላኪን ሓጃት ናይ ኣመርኪ ወላ ንወቅት ከፎ ናይ ወዲ ኣመርኮ ለወቅት ናይ ከፎ ፀብጣ ኣመርኮ ወም ዓይነት ገበይ ቡ ከመገይስ ኣመርኮ ወታንን ኬኒ ትለንክረት እንሳን ክፎ ናይ ሽቆል ገቢ ወክፎ ናይ ከም ገቢ ተማም ኣመርኪ ዲቤትሊ ሸቂ ላዓልካ እንሰር ከፎ ሸቂ ወዲቤትሊ ወዲ ላዓልካ ሓጀት እንሰር ከፎ ንትረያሕካ ከም ወዲ እዩ ተማም ኣመርኪ ኣስለን ሳብ ውል ኩሉ ብዙሕ ድረሰተኒ ክንክን እንደቢልኩ ግል ፈላለዩ ይቀድርኒ ላኪን ሓጃት ብዙሕ ድረሰተኒ ክንክን ግልበሉ ብዙሕት ላዓበ ምኒሓጀት ዓባይ ነድረሰኒ ተግለ ሰበ ወቅት ድረሰኒ ብካሰተን ወቅት ታዕሊም ነደረስኩ ሓጀት ወቅት ወቅት ከፎ ወቅት ቸከፎ ፀብጡ ወቅት ቸከፎ ትነፋዕቡ ዲበለለየት ወቅት ከፎ ትነፋዕቡ ወከፎ ከምገይስቡ ኣድረሰኒ ሰ
2: ኩሉ ዓቕምታት ፍልጠትን ሓበሬታን ክእለትን ዓያይን ናይ ዝሃገር ካብ ውሽጣ ዝፈልፍለን ብሳዋ ዝተሰረተን እዩ እንተተባህለ ምግናን ኣይኮነን። ኣብ ኩሉ ዓውዲ ብኩሉ ዓቕሚ ዝሰርሕን ዘስርሕን ዝመርሕን ዝቕልስን ዘሎ ወለዶ ሳዋ እዩ። ካብ ቀደም እውን እቲ ዕላማ ንሱ እዩ ነይሩ። ተረካብ ሕድሪ ብመትከል ፀኒዑ ንኤርትራ ናብ መሳለል ምዕባልን ዕቤትን ክሰቕላ ዘይትድፈርን ዘይትደንንን ሃገር ከቕሞም። ሎሚ እዛ ፅንዕቲ ሃገር ነዚ ሓቂ እዚ ወኒና ትርከብ። ነፍሲ ወትከፍ ብሳዋ ዝሓለፉ መንእሰያት ናብ ዝለዓለ ደረጃ ተብፅሓላ። ርሑቕ ጫፋት ሃገር ወፊሮም ዝሰርሑን ዓይነት ህይወት ዜጋታት ከም መሓይሹ ዝፅዕቱ ዘለዉ ኩሎም ብሓፈሻ ወለዶ ሳዋ እዮም።
3: ናተይ ግን ሰዋ ኣዝያ ዓባይ መምህርያ። ስለዚ ልካ ከምቲ ኣብ ገዛ ገዲፍያ ዝመፀኹ ኣደይ ሰዋ ድማ ሓንቲ ኤርትራዊት ኣደያ። ስለዚ ሰዋ ዓብ ብዙሕ ጥቕምታት እዩ ዘለዋ። ነዚ ጥቕምታት ክንጥቀመሉ ወይ ክንረብሓሉ እተኮይና ድማ ሰዋ ከምዚ እቲ ርእስና ተጊህና ርእስና ኣሚንና እንተመፂና ዘይንዕወተሉ ምክንያት የለን። ተንክልቲ ዕላማታት ዝበልኩን ሃገራዊ መርመራናን ሃገራዊ ኣገልግሎትናን ፈፂምና ድማ ብሰላም ገዛና ክንምለስ ንኽእል ኢና ማለት እዩ።
4: ሳዋ ተኒም ፈዲንታ ንጋሕቲኪ ሳዋ ተኒም ፈዲንተ ምሓሃይ ሳዋ ኣነ ዋነያ ፋካ ኣኹ ናብለ ሂና መረካ ሳዋ ኣነ ዋነያ ሳዋ ኣብ መታ ስጎኸመና ባዶ ስጎኸመና ባዶ ስጎኸመና ና ዋዕዲና ባዶ ተኒሂኒኪ ሳዋ ባዶ ክክትሜትሚ ናብ ሚሃ ንመካዶ ኣኹ ናክል ናብለ ሂና መረካ ኣብኻ መረታኩ ንኤታኩ ኒናስዳ ዓይነት በራበር ስልክልኒ ሄንኪ ሳዋ ክብዕንያ መርያ ሳዋካ ወረይሂንያ መረኪኒሚ እንኪን ሃርገን ፈዲንታ ናብ ሚሃ ንማ ሳዋ ናና ዋዕዲና ሳዋ ኣነ ዋናይ ባዶ ኣነ ኩመና ምንኪን ሃርጊ ዑንዳነይቲ ኣነኩመናዑንዳነይቲ ኣነ ወካዱ ባዶ መተናማ እንኪን ሃርጊ ምካኑ ዑንዳነይቲ ካዱ ዑንዳነይቲ በሪቴ በሪቶ ቱዲዓ ባዶ ቱዲዓ ምር የኩፍ ካዱ ሳዋ ተኒሚ ፈዲንታ ያ ንምህት ያድሐ
5: ናውክ ይንን ከወልድ እንትነንትልድ ናራ ይንን ለወስነው ጋራት ወሪ ኩነታት ጋቢኣከን ግሪው ኩነታት እድጉኽ ናልዳ ለገደው ወሪ ጃብረ ጃቢሰው ግንግራ ደንቢራ ወንተሰው ወረ ከዓ ዓንቀፋ ኩላር ላኒ ብጃኻነስግ ይነት ካብው ዲ እንእድግን ኣኽሲ ለወትኖ ይነገሽ ጃብረ ሰደርኖ ግሪኹ ድግ ካብዩ ኸላ ማለት ግን ኣየርሕ ዲክ ይከወልድ እንተንትልድ ናራ ግሪው ጋራት ለወሶ ምሄርሶ ኮደ ክብዮ ጃብራ ማዕበሎ ወንተልያ ካብዩ ኸላማ ሳዋ ግሪኹ ድግ ኣካን ትኪያኹ ዲ ከው ገሪኹ ድግ ፍሪ ስለለይ ኣካን ድግ ድማ ዲመ ይነገሽ ነራ ክራሲ ዲመ ደለምን እንትነሸክንኹም ማለት ግን
6: ናይ ሰዋ ካልእ ነገር ብዙሕ ተፃዋርነት ብዙሕ ውድታት ኢካ ትሓልፍ ግን ካብኡታት ተፃዋርነት ትመረካ ማዕረ ክንደይ ካብ ስድራኻ ተፈሊኻ ከም ትነብር ኣብ ውልቃዊ ሂወት ፅኒሕካ ኣብ ሓባራ ሂወት ክትመፅእ ከለኻ ምስ ብዙሓት ብሄራት ክትላለ ከለኻ ኣብ ዝተፈላለየ ማስ ካብ ዝተፈላለየ ቦታ ክትመፅእካ ክትላለ ከለኻ ማለት እዩ። ካልእ ከዓኒ ናይ ሰዋ ከዓ ብዙሕ ውድድራት ናይ ውድድራት መንፈስ ኣለዋ። ገለ ካብኣቶም ናይ ስነ ጥበብ ኣሎ፣ ስፖርታዊ ኣሎ፣ ናይ ተኽሲ፣ ናይ ዝተፈላለዩ ናይ ፊዚካል ማለት እዩ፣ ናይ ኣካላዊ ውቕዓት ኣሎ። ሕጂ ሰዋ ከምስታት እያ ትምህረና ማለት እዩ። ሕጂ ዝኾነ መንእሰይሲ ሰዋ ክወርዳ ኣለዎ እዩ ዝብል ማለት እዩ ባይ ወገን።
4: ኣነ ካብ ገዛ ክመፅእ ንከልኹ ንሰዋ ብካልእ መልክዕ ድሪኣ ነረ

ፀኻ ዝረእኹ መልክዕካ ፍልይ ዝበለ መልክዕ ፀኒሕኒ ኣነ ብገዛይኩም ዝደብ ዝነበርኩ እኹል ሰብየ ኣነስ ኣኺለ በቂዐ ዝብሎ ዝነበርኩ ሰባ መፅአ ግን ምስ ረእኹ መጀመርታ ቆልዓ ንእሽተይ ውልዶ ኮይነ ፀኒሐ ኣብዚ መምፅአካ ዓብ ረብሓ ረኺበ እዚ ረብሓ ከዓ ግዜይ ነብሰይ ብፆት ከመይ ጌርካ ትረክብ ከመይ ጌርካ ኣብ ሂወትካ ትነብርን ትምዕብልን ከዓ ብዓብዪ ተማሂረ ማለት እዩ ስለዚ ሰባ ክንብል ንኮረና ዓዲ ይኮነን ሰባ ሰባ ዝበሃል ተሓቀኛ ምስሉ ትምህርቲ ናት እዩ ሰባ መምህር እምበሪ ዓዲ ኣይኮነን ብናተይ ኣባህላ ማለት እዩ ስለዚ ኣብ መወዳእታ እዚኦም ዝመፁ ዘሎ ኣሕዋትና ዝበዝሐ መዓት ሕማቅ ወረር መፅ እዩ ሰብ ገለብል እዩ ዘየለ ነገራሲ የውፅ እዩ ተሓቀኛ ግን ሰባ ክሳብ ዘይመፃኻ እቲ ሓቀኛ ምስላይ ትሪኣኒኢኻ ስለዚ ብሓፈሻ ንኩላትኩም ኣሕዋተይ ክብለኩም ደሊ ሰባ መፂኹም ሰባ ፈትንዋ እሞ እቲ ሓቀኛ ምስላ ሪኢኹም ዓጊብኩም ተሓጒስኩም ገዛምኩም ትምለሱ ሓቂኻ ዛርፍ ደሊ ማለት እዩ።

0: ኣብ ደቂ ምሓረ 7 ጋንታታት ነረን፣ ኣብ ፀረና 6፣ ኣብ መንደፈረካ 8። ብከምዚ ዓይነት ኣመዳድባ እዩ ተመዲቡ። ኣብቲ ፀወታ ክትሪኦ ከለካ ፅቡቅ ተመዛዛኒ ዝኮነ ፀወታ እዩ ነይሩ። ብፍላይ ናይ ደቂ ኣንስትዮ ግን ካብቲ ናይ ቅድሚ ሕጂ ፍሉይ ነገር ዝገብሩ እንተነይሩ ብቕዓተን እንዳደለባ ብምምፃእ ስጋብዚ ናይ ትማሊ ለ7 ዝነበረ ፀወታ ኣዝዩ ብፅቡቅ ዝነበረ ናይ ዋንጫ እዩ ተካይዱ ማለት እዩ። እጂ እዚ ንኣስታት 3 ወርሒ ዝኣክል ዝኸደ ውድድር ምስ ኣብ 3 ቦታታት ምዃኑ ምስቲ ክሌማ ናይቲ ብፍላይ ናይ ፀረና ዝነበሩ እቲ ክሌማ እቲ ባህርን ባዕሉ ከቢድ እዩ። ነዚ ተፃዊሮም ግን ንዕኡ ወዲኦም እውን ናብዚኦም ቀፂሎም መፅኦም ማለት እዩ።
1: ነዚ ውድድር ምድላው ትገበርና ኣሎ ነዊሕ ኢና ምድላው ጌርና ኣሎ። ምክንያቱ ምስ ናይ ኣህዶታት ክፍለ ሰራዊት ብምብዙሑ ብዙሕ ምድላወት ተገይርዎ እዩ። እቲ ምድላወት ከዓ ምስ ምብዛሐን ኣብ 3 ከተማታት ከፍ ኢልና ኣብ ፀሮና፣ ኣብ ደቀ ምሓረ፣ ኣብ መነፈራ ማለት እዩ። ኣብ ፀሮና 6 ክኾና ከልዋ ኣብ መንደፈራ 8፣ ብደቀ ምሓረ ከዓ 7። እዚ ብክልቲኡ ዓይነት ፀወታ ማለት እዩ፣ ማለት ብደቂ ኣንስትዮን ብደቂ ተባዕትዮን። ምስቲ ብዙሕ ኣህዶታት ምዃነን ብዙሕ ፀወታታት እዩ ተኸይዱ። ብዙሕ ሓያል ፀወታታት እቲ ፍሉይ ዝገብሮ ከዓ እዚ ኣህዱ እዚ እቲ ናቱ ውሽጣዊ ኣህዱ ዘለዎ ውሕዳት ክኾና ከልዋ እተን ብደገ ድመፃና ህዝባዊ ሰራዊትን መካናይዝድን ማለት እዩ። 6 ህዝባዊ ሰራዊት፣ 3 መካናይዝድ፣ ውሽጣዊ ናይ እዚ ማእከል ከዓ 11 ነይረን ማለት እዩ። ምስቲ ምብዛሕን ምስቲ ምብዛሕ ናይቲ ኣህዱ ምስቲ ምብዛሕ ናይቲ ዓውደ ዓይነት ስፖርት ከዓኒ ኣዝዩ ኣህላኽን ኣድካምን ነይሩ። ካብኡ ብምቕፃል ከካብ ከተማ እንዳሓለፋ ካብ ከተማ ፀሮና 6 ጋንታታት ስለዝነበራ 2 ሓሊፈን፣ ካብ ደቀ ምሓረን መንደፈራን ዝነበረ ከዓኒ 3 ሓሊፈን ማለት እዩ። ቶታሊ 8 ጋንታታት ሓሊፈን ንደቀ ምሓረ መፂና፣ ኣብ ደቀ ምሓረ ከዓ 8 ጋንታታት ኮይነን ኣብ 2 ምድብ ብምኽፋል ሀለን ብምባል 4-4 ጌርና ጅሮኒ ገይሩ ካብ እንዳሓለፈ ከዓኒ ቀዳመይቲ ምስ ካልኦይቲ ካልኦይቲ ምስ ቀዳመይቲ ጌርና ክሪስ ክሮስ ጌርና ኣብዚ ናይ ሉማ ዓንቲ ዝተዛዘመ ክሳይ በፂሕና። እዚ ክንብል ከለና ንበዝሕ ኣብቲ ናይቲ ፀወታ ዝነበረ ኣብ መንእስያት እዩ ነይሩ። እቲ መንእስያት ዝገበሮ ከዓኒ እቶም ህዝባዊ ሰራዊት ዝበዝሑ ብስፔሻሊ እቶም ናይ ህዝባዊ ሰራዊት ኣስመራ ዞባ ማእከል ዝፃወቱ ስለዝኾኑ ምስቲ ናይቲ ሰራዊት ደለዉ ኣህዶታት ቁሩብ ክመጣጠን ኣይከኣለን። ምክንያቱ እቲኦም ብዞባ ማእከል ተመዊሎም ዝኸዱ እዚኦም ከዓ ኣብቲ ሓይልታት ደለዉ ማለት እዩ። ብከምኡ መጠን እዩ ከዓ ዝበዝሕ እቲ ዋናጩ ሎሚ ዝረኣኹሞት ዋናጩ ኣብ መካናይዝድን ኣብ ህዝባዊ ሰራዊትን ዝነበረ። እዚ ፀወታ እዚ ብ6 ዓይነት ዓውዲ ስፖርት ነይሩ፤ ብኩዕሾ እግሪ፣ ብኩዕሾ መርበብ፣ ኩዕሾ ሰኪዐት፣ ኣትሌቲክስ፣ ጨመተ ተኩሲ፣ ቸስ። እዚ ብክልቲኡ ዓይነት ፀወታ ኮይኑ 6 ዓይነት ዓውዲ ስፖርት እዩ ነይሩ።
2: ጋንታ ሂላል ጎብለይ ኣህዶታት እዚ ማእከል 2026 ዓባይ ዋንጫ ጋንታ ሂላል ጎብለይ ኣህዶታት እዚ ማእከል ጎብለይ ኣህዶታት እዚ ማእከል ጋንታ ሂላል

0: ዑስማን ሳልሕ ዓሊ ይበሃል። ኣብ 1987 ኣብ ከረን ተወሊዱ። ዕድሚኡ ንትምህርቲ ምስ ኣኸለ ናይ መባእታ ትምህርቱ ኣብ ቤት ትምህርቲ መሓድ ኣድያ፣ ናይ ማእከላይን ካልኣይን ደረጃ ትምህርቱ ከዓ ኣብ ኣድያ ኣልእስላም ክሳብ 10ይ ክፍሊ ተኸታቲሉ። ዑስማን ኣብ 2003 ኣብ ግራንድ ሆቴል ከረን ብሱዳናዊ መምህር ኣቡበከር ዝወሃብ ዝነበረ ትምህርቲ ካራተ ተጸንቢሩ። ጸኒሑ እውን ኣብ 2005 ኣብ ማእከል መንእስያት ትምህርቲ ምህናፅ ኣካላት ወሲዱ። ብድሕር እዚ ንዘብኡ ዓሰባ ወኪሉ ስልጠና ጂምናዝየምን ኣይሮቢክስን ንምውሳድ ናብ ኣስመራ ኣምሪሑ። ነቲ ብመምህራን ዓብድልራዛቅ መሓመድ ሓጎስ ሙክታርን ዝውሃብ ዝነበረ ስልጠና ዛዚሙ ካብ ሃገራዊ ፌደሬሽን ስፖርት ኤርትራ ምስክር ወረቐት ተቐቢሉ። ብድሕር እዚ ናብታ ዝዕቤቶ ከተማ ከረን ተመሊሱ ከም መምህር ስፖርት ምንቅስቃስ ኣካላት ኮይኑ ክምህር ጀመረ።
1: ሽመይ ዑስማን ሳልሕ ዓሊ ይበሃል። ብከቦርታ ሳጓ ፍለጥ ማለት እዩ። ከም መምህር ጂምናዝየም ማህናፅ ኣካላት ኣብ ዞባ ማለት እዩ፣ ከም ብሃገራዊ ፌደሬሽን ስፖርት ኤርትራ ከም መምህር ጂምናዝየም ምንቅስቃስ ኣካላት ሰርቲፊኬት ዘለኒ ማለት እዩ። እንደገና ናብ ያታው ስፖርት ፌደሬሽን ያታው ስፖርት ዳኛ ስልጠናን ማለት እዩ። እንደገና ብንሽተይ ከለ ብካራተ ጀመርኩ ስራሕ ማለት እዩ። ስራሕ እዚ ከዓ ከም ኣብ ሰዓት እዚ ከም መምህር ምንቅስቃስ ኣካላት ሰርሕ ኣለኹ ማለት እዩ።
0: መንእሰይ ዑስማን ኣብ 2010 ናብ ስደት ኣምሪሑ። ኣብ ስደት እውን እንተኾነ ነቲ ዝጀመሮ ዓውደ ንምዕባይ ዝተፈላለዩ ስልጠናታት ቀሲሙ እዩ። ኣብ ሕቡራት ኢማራት ዓረብን ዱበይን ዓለምለኻዊ ስልጠና ጂምናዝየም ንከባቢ 3 ኣዋርሕ ቀሲሙ። ናብ ሃገሩ ተመሊሱ ድማ ኣብ ከረን ትካል ጂምናዝየም ከፊቱ ናፃ ኣገልግሎት ይህባሎ።
1: ስፖርት ዝበሃል ከምዚ ቢዝነስ ዓይነት እንተሪኢኸዮ እቲ ፋይዳ ዘሎ ኮይኑ ስማዕካኒ ግን ንሓደ ሰብ ጥዕኑ ነገር ክትሪኦ ከለካ ሓውካ ኹን ኣቦካ ኹን ጎረቤትካ ኹን ወዲ ዓድካ ኹን ሓደ ሰብ ጥዕኑ ብጥዕኑ ከይድ ከሎ እንተሪኢካ ንሱ እዩ ትረብሓ ማለት እዩ። ኣነ ልዕሊ እቲ ገንዘብ ወይ ልዕሊ እቲ ዝኾነ ነገራት እቲ ንሶም ሪስፔክት ዝህቡኒ እቲንዓይ ዘኽብሩኒ እቲ ምሳይ ኮይኖም ዝሰማምዕዎ እቲ ኣጁኻ ኣለናልካ ዝብሉኒ ንሱ እዩ ብዝያዳ ዝርኢ ማለት እዩ። ከምዚ ገንዘብ 100 ተኸፊልካ 500 ተኸፊልካ ወይ 300 ተኸፊልካ ዘይኮነ ሓደ ሓውካ ወይ ወዲ ዓድካ ሰብካ ማለት ብጥዕኑ ስፖርት ተንቀሳቂሱ ደስ ክብለካ ከሎ ኣብ ፅርግያ ክልዕሊ ገንዘብ እዩ ሰላም ክብለካ ከሎ ዋላ መምህር ሰላም ክብለካ ከሎ ዋላ ብዝኾነ ቦታ ንሕና ሰራሕተኛ መንግስትታት ኣለዉ ዋላ መምህራን ኣለዉ ካባና ላዕለ ዝተምሃሩ ሰባት ኣለዉ እቲ ረብሓ ዝበሃል ኣብ ስፖርቲ እቲ ዝምሃሩና ብረብሓ ገንዘብ ኣይምሃሩናን ንሕና እውን ከማ ሓሳብ ስለ ዝገበርኩ ካልእ ስራሕት ስለ ዘለና ግን እ 2 ሰዓት 3 ሰዓት ዘለዋ ከዓ ንዖም ክንምህረሎም ብከምዚ መደብ ጀሚርና ማለት እዩ።

መንእሰይ ዑስማን ኣብዚ እዋን እዚ ምንቅስቓስ ኣካላት ጥዕና ከረኒ ብዝብል ቅዱስ መደብ ንኣባላት ሽኮርያን ፀቕጢ ደምን ዝኾኑ ዜጋታት ምስ ሚኒስትሪ ጥዕና

0: ምምሕዳር ዞባን ብምውሃድ ኣገልግሎት ምንቅስቓስ ኣካላት ኣምሃብ ይርከብ።
1: ከተማኸረን ብብዝሒ ሽኮርያን ፀቕጢ ደምን ኮለስትሮልን ዝረአሉ ማለት እዩ። ከም ሓሳብ ኣነ ዘቕረብኳ ምስ ምምሕዳር ፋይናንስ ዘባዓን ሰባ ክብሩድ ንረኣዮ ምስ ተረዳዲና ቦታ ክወሃበና ከምህር ቦታ ክወሃበኒ ከምዚ ከምዚ ሰርቲፊኬት ኣለኒ ከምዚ ትምህርቲ ኣለኒ ስለ ዝበልክዎ ብጣዕሚ ሓገዝ ገይረለይ እቲ ቦታ ተዋሂቡ እቲ ሶላራት ተዋሂብና መጀመርያ ሓደ ሰብ ሽኮርያ ዘለዎ ሰብ ወይ ዝኾነ ፀገም ዘለዎ ብርሃን ክኸውን ኣለዎ እቲ ቦታ ተሓሲቡ እቲ ብዕለተ 225 ወር 1 ዕለት 1 ዝጀመርናሉ መዓልቲ ማለት እዩ። ብሓገዝ ምምሕዳርን ምሕዳር ከተማን እቲ ቦታ ሶላር ተዋሂብና እቲ ቦታ ምስ ኣብርህናዮ ከዓ እቲ ፅሕፈት ጀሚርና ማለት ፖስተር በዓልና በናተይ ማለት ወለንታዊ ፖስተራት ገይረ ክምህር እየ ተባሂለ ብሓሙሽተ ሰባት ጀሚረ ማለት እዩ። እዚኦም ሓሙሽተ ሰባት ክስርሕ ከሎ ግን ካብቲኦም ሓሙሽተ ሰባት ዝነበሩ ሰባት ተስፋ ይትቑረፅ ሎሚ ሓሙሽተ ኣለዉ ፅባሕ 50 ዝኾኑሉ መዓልቲ ኣለዎ። ስለ ዝበሉኒ ብጣዕሚ ተስፋ ስለ ዝሃቡኒ እቲኦም ምሳይ መምህራን ኣለዉ ሕጂውን ምሳይ ዘለዉ ፀሓፍቲ ዘለዉ ወላብቲ ምሳና ዝሰርሑ ዘለዉ ማለት እዮም። ብሓሙሽተ ሰባት ዝጀመርናዮ ሎሚ ኣብ ልዕሊ 60-70 ሰባት ዘሎ ሰራሕ ኣለና ማለት እዩ።

0: ኣገልገልቲ እውን ነቲ ብመንእሰይ ዑስማን ዝወሃቦም ብስነ ፍልጠት ዝተሰነየ ትምህርቲ ኣካላዊ ምንቅስቓስ ኣብ ጥዕንኦም ርኡይ ዝኾነ ለውጥን ምምሕያሽን ከም ዘምፅኣሎም እዮም ዝዛረቡ።
1: ኣካላዊ ምንቅስቃስ ማለት ሓደ ሰብ ጥዑይ ይኹን ዋላ ሕማም ሕዱር ዘለዎ ሰብ ዝኾነ ሰብ ክንቀሳቀስ ኣለዎ ማለት እዩ። ስፖርት ማለት ሓደ ርእስታማንነት እዩ። ሓደ ስፖርት ዝገብር ሰብ መጀመርያ ወላ ተኣመጋግባ ናቱ ዘይበልዕ ዝነበረ ሰብ ክስበልዕ ይኽእል እዩ። ማይ ዘይሰቲ ዝነበረ ሕጂ ሰቲ እዩ። ሕጂ ንሕና ኣብቲ ትምህርቲ ክንምንቦም ከለና ናትና ሕግታት ኣለና ወ ንሕና ኣነ ዘውፀኽዎ መደብ ኣሎ። ሓደ ሰብ ስፖርት ገብር እንተኮይኑ ሙሉእ ክዳን ክኽደን ኣለዎ፣ ሳንዕፁ ገብር ኣለዎ። ዋላ ኣብቲ ኣይሮቢክ ክሰርሑ ከሎ እውን ርሕቀት ነንሕዶም ክሕሉ ኣለዎ። ምክንያቱ ኣብቲ ከባቢ ሽኮርያ ስለ ዘለዉ ከይገራጨው ወይ ንኸይተሃራርሙ ወይ ንኸይተናኽፉ ስጋት ኣላካ ማለት ምስቲ ዕድመ ዓበይቲ ምዃኖም ማይ ካ ግድን ይሕዙ እዮም። ናይ 2 ሊትሮ ማይ ብፍላይ ማይ ሒዞም መፁ። እዚአን 2 ሊትሮ ምሸ ሰዓ 6ዱሽተ ሰይኸየን ሓደ ጥዕና ኣላካ ማለት እዩ። እዚ ሓደ እቲ ጥዕና ናቱ ዘረአየካ ማለት እዩ። ሕጂ እንታይ እቲ ስፖርቲ ዝኾነ ሰብ ክመፀካ ከሎ የዳኽመካ እዩ። ድኻም ኣሎ ኣብ መጀመርያ እግሮም ይሕሞሚ ብታሕቲ ፃዕዳ እግሮም ይሕሞሚ ምስቲ ክብደት ዘለዎም ምስቲ ዕድመ እውን ሕጂ እንታይ ከዓ ብጣዕሚ እንዳ ወላስ እንዳ ተቐንዘቡ ዝሰርሑ ሰባት ኣሉ። ሕጂ እንታይ ከዓ ንሕና ንሰርሖ ብመንገድና እቲ ሰብ ዓቕሙ እዩ ትሰርሕ ብዝኾነ ከምዚ ስራሕ ኣይኮነን ዋላ ኣባ መፅኡ ዋላ ንእሽተይ ወኩ እንተ ገይሩ ስፖርት ገይሩ ኣሎ ማለት እዩ። ኣዴታትና ኣለዉ ሕጂ ሽመን ከይጠቀስና ዓበይቲ ኣንስቲ ኣለዋ ሰብዓ ገለ ዕድሚአን ኣብኡ መፅአን ወክ ገብራ ደቀን ሒዞሞ ንመፁ ኣብኣ ወክ ገብራ ምስ ሰባት ይንቀሳቀሳ። ሕጂ እቲ መጀመርያ እቲ ስፖርት ኩሉ ሻዕ ቃንዛ ኣለዎ እዩ። እቲ ስፖርት ማለት እዩ ክብደት ኣለዎ ስራባ ሕዘካ ናይ ፃዕዳ ግራ ሓመካ ሕቆም ሕሞም ድሕሪ ወርሒ ምስ ገበሩ ግን ባዕሎም እዮም። ድሓርካ እቲ ኣብኡ ዘለዉ ምሳናት ዝሰርሑ ዘለዉ ብፍላይ ክንዳ ቦታትና ዓበይቲ ስለ ዝኾኑ ዝምርሑ ሰብ ንሕና ንስቦም ኢና ንምራሕ ንሕና በስ እዚኣ ስፖርት ከምዚኣ ግበሩ ከምዚኣ ግበሩ ንብል እንደገና ከ ትምህርትታት ንህቦም ኢና ማለት እዩ። ግቡእ ትምህርትታት ይወስዱ እዮም በቲ ሚኒስትሪ ጥዕና ምስም ወረቲት ኢና ብደኳትሪ ዓበይቲ ብናይ ሽኮርያ ትምህርቲ ዝህቦም ኣለዎም ብናይ ሕቆ ናይ ቀንዲ ሕቆ ፀገማት ዘለዎም ትምህርቲ ህቦ ብጣዕሚ እዮም ሚኒስትሪ ጥዕና እዮም ዝሕግዙና ማለት እዩ። ኢድካ ምስ ሚኒስትሪ ጥዕና ዞባ ብቐጥታ ስለ ንራኸብ ንሕና ሓደ ሰብ ስፖርት ክሰርሕ ከሎ ስፖርት ጥራይ ኮነ ንሰርሕ ወላ ተኣመጋግባ ናቱ ክፈልጥ ስለ ዘለዎ ንሕና ኣብቲ ሚኒስትሪ ጥዕና በዓለይ ከይደ እዚኦም ተምሃሮ ናተይ ከምዚ ሰርሑ ስለ ዘለዉ ትምህርታዊ ጥዕና እንታይ ኣመጋግባ ክገብሩኣለዎም እንታይ ክበልዑኣለዎም እንታይ ክሰትዩኣለዎም ኢናሲ ማሃሮና ኢና ንሓትት ኢና እሶም ካብ ሚኒስትሪ ጥዕና ብጣዕሚ ኢና ነመስግኖም ብዝተፈላለዩ ድኳትራ ዘለዎ ዓበይቲ ይምህሩና እዮም ማለት እዩ።
2: ፀቕጢ ኔርኒ ወሽኮር ምስኡ ከዓኒ ኮለስትሮል ምስኡ ዝተሓዘ ከዓ እንታይ ኔርኒ ናይ ነርቭ ፀገም ካብ ዚ ጎለይ ጀሚሩ ክሳብ ታሕቲ እግረይ ይእሰር ነይሩ ተሓዝ ነይሩ ማለት እዩ። እዚ ስፖርት እዚ ምስ ጀመርኩ መጀመርያ ልዑይ ለውጢ ኣርእየ ኣብቲ ዓቐን ዝገብሮ ናይ ሽኮር ኣብቲ ናይ ፀቕጢ ዓብዪ ለውጢ መፅ እዩ። ኣብቲ ዝነበረ ኣሃዛት ብጣዕሚ ጎዲሉ ማለት እዩ። ሳልሳይ ከዓኒ ኮፍ ኢለሲ ኣብ መሬት ኮፍ ኢለሲ ኣብዚ ናይ ባህሊ ኣብ መሬት ኣብ ተኮባ እዚ ኣብ መንፀፍ ኮፍ ክብል ይኽእል ኣይነበርኩኒ ወላ እውን ኣጋጣሚ ከብደን ተሓይመሲ ኣብ ዝኾነ ቦታ ኮፍ ስለ ዘይብል ገዛ ኣትየ ኣብዚ ናይ ፈደንጂ ኮፍ መበሊ እንተዘይኮይኑ ኣብ ካልእ ኮፍ ክብል ይኽእል ኣይነበርኩኒ። ሕጂ ግዳ ኖርማል ኮይኑ ኣለኹ ኣብዚ ሰለስተ ወርሒ ግዳ ኣብ ሰሙን ኣርባዕተ መዓልቲ ኣይቋረፅናን ፅቡቕ ኣብ ሰውነተይ ዓብ ለውጢ ኣምፅኡ ሰውነተይ ፈኺሱ ሚዛነይ ጎዲሉ ምንቀሳቀስተይ ከዓ ብጣዕሚ ኣብ ዝኾነ ከይሲ ዝደክም ዝነበርኩ ዝድኻም ንጠፍኡ ማለት እዩ። ጨዋዳታት ዝተሓዝ ዝነበረ ተፈቲሑ ተኸፊቱ ማለት እዩ።
3: መጀመርያ ሓሙሽተ ወርሒ ጌርና ኣለና ኣብ ንጅምር ካብቶም ቀዳሞት ቅድሜና ፀኒሖም እንዲኦም ሰሙን ዝገበሩ ሓሙሽተ ወርሒ ጌርና ኣለና። ኣብዚ ሓሙሽተ ወርሒ ብጣዕሚ ለውጢ ርእያ ናብ ነብሰይ። ምክንያቱ ኣነ ድኾነ ሕማም የብለይን ገጂፈ ጥራሕ የ ነብሲ ወሲኸ ማለት እዩ። ነብሰይ ምስ ረእኹዋ ማራ በቃ ኣስካላ ሃማን ክድባ ይክእል እኒአ ነይረ ከቢድኒ ነብሰይ። ብድሕሪኡ ሓንቲ ጎረቤትና ትሰምዕ ከምዚ ጅማ ኣሎ ብናፃ ገለ ትሰምዕ መፅያ ሰዓት ሓሙሽተይ ንዕናይ ኣበይ ስፖርቲ ናይ ጥዕና ኣሎ ስፖርቲ ብናፃ ሓራይ ተባሂልና መፂና ባሃን ደበትና መፂና ኣብ ሰርሒ ፀኒሑምና ሰሪሕና ሓሙሽተ ወርሒ ጌርና ብጣዕሚ ለውጥ ኣለዎ ብጣዕሚ ብድሕሪኡ ከማን ክንደይ ክንደይ ክንደይ ምሳና መሓዙትና እቲና ማለት እዩ። ከምዘሎ ምስ በልናያን ሕራ ኢለን ተበጊሰን መፃ ገሊአን ግን ብዙሕ ንጥዕነንሰ ሳ ኣይኮነ
2: ብውሕዱ ልዕሊ 15 ዓመት ንግሆ ንግሆ ናይ ሰዓት ዎ ከይደ ዎ ክምለስ ነየረ እየ ብዝያዳ እውን ኣብዚ ናይ ግዜ ኮረና 23 ሰዓት ንገብር ኒና ብዙሓት ኮይንና ግዳ ከምዚ ንገብሮ ዘለና እዚ ብሳይንሳዊ መገዲ እዩ እቲ ከዓኒ ምንቅስቃስ ክንቅስቃስ ለና ኢልና ንገብሮ ዝነበርና እዩ ስለዚ እቲ ክትንቀሳቀስ ከለካ እቲ ንንቀሳቀስ ዝነበርና ብዙሓት ኮይና ንኸይድ ንኸይድና ንደኪምና ነርና እምበር ንርህፅ ኣይነበርናኒ ኣብዚ ግዳ ሳይንሳዊ መገዲ ስለፍልጠት ዝተተሓዘ ስለ ዝኾነ ኩሉ ኣካላትና ኣእዳውና ርእስና ኣእዳውና ኣጋርና ሓፍኮፍ ናይ ሲቲን ኣብ ሲት ኣብ ገለበ ኩሉ ስለንገብር ብጣዕሚ ለውጢ ድየሉ ምዝኡ ከዓኒ ናይ ሰዓትን ፈረቓን ስለንገብር ሰዓትን ፈረቓን ከዓኒ ዳርጋ እቲ ናይ ውሽጢ ካናቴራና እንታ ደገ ዘለ ክነታ ብርሃፅ ይፅመቕ እዩ ዘሎ ብጣዕሚ ከዓ ለውጢ ርኢና ኣሎ ካብቲ ናይ ንገብሮ ዝነበርና ምንቅስቃሳሲ ብጣዕሚ ብዙሕ ይፅቡቕ እዩ

0: ብዝተፈላለዩ ምክንያት ኣብዚ ማሕበር ዘይተጠርነፉ ዘለውን ድሌት ናይ ስፖርት ዘለዎምን ውልቀ ሰባት ማዕፆ ዛ ማሕበር ድማ ንኩሉ ክፉት ምዃኑ ይሕብሩ።
1: ብዙሓት ዝኸማና ኣለውን ድዮም ንዓይ ክልኢሉ እንታይ ኢኻ ረኺብካ እንታይ ኢኻ ኮንካ ከምዝትኾን ዘለካ ብሉኒ ኣነ ብሎም ከምዝኣመሰለ ናይ ምንቅስቃሳት ብወለንታዊ ዝገብሮ ዑስማን ኮበርታ ዝበሃል ከምዚ ገይሩ ምእንቲ ነቶም ፅጉማት ክሕግዝ ኢሉ የስራሓና ኣሎ ኢሉ እዮም። ስለዚ ከዓ መፂኹም ርኣዩ ኢሎም ብዙሓት ሰባት ከማን ዓዲመ መፂኦም ይርዩና ኣለዉ። ብዙሓት ከማን ዝተሳተፉ ኣለዉ። ከምኡ እውን ምዝ ዝተተሓሓዘ ኣብ ሰለስተ ወርሒ ብቅኢላታት ሓካይም ብዶክተራት ኣስተምህሮ ስለ ዝውሃበና እዚ ከዓ ብዝያደ ከዓኒ እንታይ ከመይ ክንገብር ኣለና ምስቲ ዕድሜና እንታይ ክንምገብ ኣለና ንዓና ብጣዕሚ ዓብ ሓገዝ እዩ ዘለዎ። ስለዚ እንታይ ዝብል እዚ ንሕሙማት ሕዱር ሕማማት ዘለዎም ጥራይ ኣይኮነን እዩ ናይ ሚኒስትሪ ጥዕና ስሎጋን ወይ ጭርሖ እንታይ ዝብል ካብ ሓሚምካ ሕክምና ተኸላኺልካ ጥዕናን እዩ ዝብል። ስለዚ እዚ ንሕሙማት ወይ ሕዱር ሕማም ዘለዎም ጥራይ ዘይኮነ ንኩሉ ስለ ዝኾነ ንኩሉ ሰብ ክመፅእ ኣብዚ ክሕወስ እጉስጉስ ማለት እዩ።
2: ብዙሕ ዝዛረብ ባል ሕጂ ከምዚ ኣኼባ ክንከይድ ከለና ከምዚ ስፖርት ተጀሚሩሎ ገለ ንብለን ዋላ ክንረክበን ከለና ሕጂ ኣላደይ ካልኦት ኣለዋ ብርከይ ገለ ዝብላ ንነግረን ንዓናይ ገለ ንብለን ግን ሰናይ ብገሳኒ ንበር ንነግረን ኢና ንሕና ንሕብር ኢና ሓቢርና ደምፃናየን ኣለዋ ክሳዕ ሕጂ እውን ንዛረብ ኢና ከምዝ ኣሎ ብናፃይ ከዓ ሓንቲ ክፍሊት የብሉን ድሓርካ ገዛኻ ወዲእኻ ስራሕካ ወዲእኻ ሰዓታ ስፍ ካብ ሰዓት 6 ስጋዕ 7 ፈርኣንያ ሕጂ ስራሕ ክወዲእ ክትመፅእ ዋላ ብገዛ ዘፀግም ከማን የብልከን ሕጂስ ከምኡ ይብለን ማለት ኩሉ ድሕሪ ጥዕናኻስ ዋላ ሓንቲ የለን።
3: መጀመርያ ዝኾነ ሰብ ሕዱር ሕማም ዘሎ ወይ ዝኾነ ፀገም ናይ ነብሲ

ዘሎ ንሕና ኦፊስና ክፉት እዩ መፅኡ ኣብ ኦፊስ ኣለና ኣብ መፅኡ ዝኾነ ፀገማት ዘሎ ክነግረና ስፖርት ምሳና ክሰርሕ ክፉት እዩ መደብና ሰብ እንታይ ብለካ እዚ ብወላንታዊ እንድዩ እዚ ከምዚ እ ብጥርሑ እንድዩ ገለ ብለካ እቲ ብጥርሑ ይኮነን ንሕና እቲ ናቱ ጥራይ ድሌት ኢና ንደሊ ናቱ ኣብቲ ባይታ ነሱ ዘሎ ፀገማት ኣብኡ መፅእና ምሳና ኮይኑ ክሳተፍ ሓደ ስድራ ክንከውን ማለት እየ ተርዲ ሕጂ እቲ ንሕና ንደልዮ እቲ ናይ መወዳእታ ክብሎ እቲ ሰብ ኣብዚ ከተማክረን ዘሎ ብጣዕሚ ብጣዕሚ

0: ገንዘብ ትሰርሖን ብጥሩሑ ትሰርሖን ሲ እንታይ ረብሓ ኣለዎ? መጀመርያ ኸትሪ ትማሊ ትማሊ ብደገ ኮይኖም ድርኢና ዝነበሩ ፀገማት ዝነበሮም እቶ እንዳበልከ ድሓን ሎ መፅ ፅባሕ መፅ ይብለካ ምስ ኣተወ ግን እቲ ቀዳማይ ብቲሰዓት ንስ እዩ ዝመፅእ ሕጂ ንመንሳያት ከረን ነቲኦም ኣቦታትና ነቲኦም ዓበይቲ ኣዴታትና ዘለዋ ይምፃ ይንቀሳቀሳ ስፖርቲ ዝስክፍ ነገር የብሉን ግዜና ከ ፍሉጥ እዩ ሰዓ 6 ክሳብ ሰዓ 7 እያ እዚ ወው ክትገብረሉ ግዜ ትንቀሳቀሰሉ ግዜ ሻይ ትሰትዩሉ ግዜ ስለ ዝኾነ ኣባ መፂኦም ስፖርቲ ንክሰርሑ ጥዕናኦም ክርዩ ብዝያዳ ከ እቲ ጥዕና ናቶም ፅቡቕ መፅኡ ኸ እቲ ንዓና ተስተናትና ንስ እዩ ረብሓ ኣይኮነን ማለት እየ
1: ናይ ሊከርን ዝኾና ጋንታታት ኣልነስር ዓንሰባን ደንደንን ምንቅስቓስ ኣካላት ብመንገዲ መንእሰይ ዑስማን ሳልሕ ኣብ ትካሉ ይወሃበን። እዚ መንእሰይ ኣብ ፌደሬሽን ያታዊ ስፖርት ኤርትራ ከም ዳኛን ኣሰልጣንን ናይ ተዓውዲ ብምዃን ይነጥፍ ኣሎ። ንሕና እውን ብወገና ደገፍ ናይ ፌደሬሽን ስፖርት ዞባ ዓንሰባን ካልኦት ኣካላትን ሞራላዊ ደገፍ ከይፍለዮ ንምሕፀን።
2: እጂ ኣነ መጀመርያ ንዕስማን እየ ከመስግን ምክንያቱ እሱ በዓል ሓዳር እዩ ሓንቲ ሳ ይብሉ ምሳናይ ድውዕላ በኣ ወላ ሓንቲ ክፍሊትካ የብሉን ድኾነ ሓገዝ ክግበረሉ ንዕኡ መጀመርያ
3: ብናቱ ተበግሶ ምስ ምምሕዳር ዞባ ድዩ ምሕዳር ከተማ ድዩ ምስ ምኒስትር ጥዕና ድዩ ተዋሂዱ ነዚ ክገብረልና ክኢሉ ማለት እዩ። ስለዚ እዚ እንታይ እዩ ዝበሃል ወብንታይ ብወለንታዊ ሓንቲ ክፍሊት ዘይብሉ ስለዚ ሰብዚ ኣነ የደንቆ ምስ ከዓኒ ቅዱስ ቅንኢ ምስ ቅዱስ ቅንኢ ዝበሃል ኣሎ ቅዱስ ቅንኢ ዓሲልዎ እዩ ንስድራይ ኣብ ዓደይ ክገብረሉ ብምግባሩ ብጣዕሚ የመስግኖ ማለት እየ።
0: ንሕና ብመደብ ገይርና ዘለና ወይ ኣነ ሒዘየ ዘለኹ መደብ ወላ 70-80 ዘይኮነስ ብብዝሒ ልዕሊ 200 ሰባት 300 ሰባት ኮይኖም ኣብ ከተማ ኸረን ብሓንሳብ ንክንቀሳቀሱ ብሓንሳብ እንታሽሙ ንክገብሩ ብዝያዳ ንሕና እንታሽሙና ንገብር ማለት እዩ ብዝያዳ ብዓብዪ ዞባ ሙሉእ ብዞባ ደረጃ ዋላ እንተ ሓይሊ ረኺብና እውን ኣብ ንኡ ዞባታት በዓል ሓጋዝ ይኹን ዋላ ካልእ ዞባታት እቲኦም ኣብ ከባቢና ዘለዎ ማለት ምስም ኮይና ዋላ ምስ ምሕዳራት ተረዳእዚና እውን ተዘራሪብና ኣለና ነቲኦም ሽኮርያ ዘለዎም ፀገማት ዘለዎም ከምዚ ዘለዎም ፀገማት ዘለዎም ኣብ ምሳና ንክሰርሑን ምሳና ኮይኖም ነቲ መደብ ክሪዎ እዚ መደብና ከቀፃሊ እዩ ንሕና ዘለና እንታ ሽሙ ብሕጂውን ዝያዳ ብ70-80 ሰባት ዘይኮነ ልዕሊ 200-300 ክኾን እዮም መደበይ ዘሎ ንሕና ከ ኣምላ ሓግዘና ማለት ረቢ ሓግዘ

0: ሙሉእ ስሙ ሳምሶም ተኽለብሃል ኣብ 1985 ኣብ ካብ እንዳ ማርያም ተወሊዱ ኣዋዓብዩ ሳምሶም ናይ ትምህርቲ ጉዕዞ ክገልጽ እንከሎም
1: መጀመርያ መባእታ ቤት ትምህርቲ ቤት ትምህርቲ ኣውዱዲስ ካብ ቀዳማይ ክሳብ ሻርሻይ ክፍሊ ብናይ ጁኒየር ድማ ቤት ትምህርቲ ዳሉል ማለት እዩ ሃይስኩል ድማ ቤት ትምህርቲ እንዳ ማርያም ኣብ ቤት ትምህርቲ ኣውዱዲስ ኣብ ጎኒ ጎኒ ናይ ትምህርቲ ናይ ኩዕሶ ፃወት ነይረ ብናይ ትምህርቲ ማለት እዩ ኣብ ፅቡቅ ኩነታት ኢና ነርና ማለት እዩ
0: ዝያዳ በታ ንሽሙጥ ፍያ ንነዊሕ ዓመታት ቀንዲ መሊኡ ኮይና ዘላሳጉ ኣፍንጫ ዝፅዋዕ ሳምሶም ኣብቲ ካብ ቅድምና ፅነት ክሳብ ሕጂ ንልዕሊ 67 ዓመታት ቀንዲ መዋደሪ ቦታ ቅድም ብሽክለቲ ሃገርና ኮይኑ ዘሎ እንዳ ማርያም ብምዕባዩ ገለ ካብቲ ናብዚ ዓውዲ ክኣቱ ዝቆሰቦ ሓደ ምክንያት እዩ
1: ብሽክለታ ካብ ብንእሽ ድካታተል ነይሩ ማለት እዩ ገዛውትና ኣብቲ ከባቢና እንዳ ማርያም ስለ ዝኮነ ብናቱ ክስታይ ኣትየኒ ማለት እዩ ኣብ 2002 ጀሚረ 2001 መወዳእታ ኣብ ራብዓይ ዲቪዥን ትበሃል ናዋ ጀሚርና ሽዑ ሳልሳይ ዲቪዥን ኣብ ዓመት ንገለ ኣብ 2 ዓመት ኢና ንሰግር ነርና ሽዑ ካልኣይ ዲቪዥን ድማ ተፃዊተ ማለት እዩ ምስ ጋንታ ዙላ ትበሃል ማለት እዩ ንከባቢ 3 ዓመት ኣብኣ ነርና በዓል በረኸት የማነ ፍራቃ ስለበሳይ ተክሊት ኢሳቅ ወዲ ያሬድ ሕሩ ዝበሃል ድማ ምሳይ ኣብታ ጋንታ ነይሮም ማለት እዩ ዝተፈላለየ ዓወታት ድማ ኣምፂና ማለት እዩ
2: ብተለምዶ ኣፍንጫ ኢና ንብሎ ሳሚ ወዲሎቱ ወዲሎቱ ዝፍለጥ ኣዲሎት እያ ኣብቲ እንዳሻሂ ኣብ እንዳ ማርያም እንዳተርከብ ጅቦላታ ምስ ገበርካ ኩሉ ግዜ በዓል የማነ ተኸስተ ዝነበሩሉ ግዜ ናፍቲ እንዳሻሂ ድእቶ ምክንያቱ ሰብ ስለ ዝበዝሖም ክሕንጉሮም ስለ ዝደሊ ሰብ ቅልጢፍካ ከም ጋር ድበሎ ሓለዋ ጌርካ ቅልጢፍካ ናፍቲ እንዳሻሂ ዳእቱ እንዳሻሂ ኣለቕሉ ሕጂ ኣብቲ ወዳ ኮይኑ ውፍቲ እንዳሻሂ ምዕባ እዩ ዓብዪ ፅልዋ ዝያዳ ካልእ ስፖርተኛ ሲ ፅልዋ ነይሩ ሕጂ ሓደ ስፖርተኛ ክዝምር ከሎ ንሓደ ደጋፊ ነይረ ብለካ ወዲ ገዛውተይ እንዲክሶ ነይሩ ብለካ ገለገለ ዓድል ዝገበርና ኣሕዋትና ዓበይቲ ኣሕዋትና ዝጀመሩ ነይሮም ናይ ፍንጫ ግን እቶም ኣለዉ ዝበሃሉ ተቐዳደምቲ ስዒሮምን ተሳዒሮምን ክበኺን ክስሕቁን ከሎ ሳብ እንዳሻሂኦም ስለ ዝኣት ነበሩ ካብ ዓብ ፅልዋ እዩ ተበጊሱ እዚ ብጣዕሚ ሓጊዝዎ እዩ ስጋዕ ሕጂ ስምዒታዊ ኮይኑ ክሰርሕ ነስፖርት ብልቢ ክፍቅሮ በዚ ሰረት እዚ ዓብዩ ዝብል ግምጋም ኣለና ኣነ

0: ብምትናብ ስሩዕ ዲቪዥናት ምእታዉ ኣብ ናይ ቤት ትምህርቲ ውድራት ክሳተፍ ዝጀመረ ሳምሶም ንቤት ትምህርቲ ዳልሉን እንዳ ማርያም ወኪሉ ኣብ ማውንቴን ባይክ ዝምስገን ውፅኢት የመዝግብ ምንባሩ ይዝከር።
1: ኣብ ቤት ትምህርቲ ዳሉል ናይ ቤት ትምህርትታት ነይሩ ናይ ማውንቴን ኣብኡ ተፃዊትና ነርና ኢና ዓዊትና ኸማን ብቤት ትምህርቲ ደረጃ ማለት እዩ። ኣብ ሃይስኩል ድማ ኣብ ናይ ቤት ትምህርቲ ቅድስቲ ማርያም ኣብኡ ድማ ተፃዊተ ነረ ነይሮም እዮም። በዓል ቶማስ ጋዜላ ገለ ዝበሃሉ ዓበይቲ ነይሮም እዮም ብዝክሮም ማለት እዩ ኣብ ናይ ቤት ትምህርቲ ዳማርያም ማለት እዩ። ንሕና ድማ ው ነርና በዓል ኣነ በዓል ፊልሞን ገለ ዝበሃሉ ደጋንታ ነይሮም መተሃላለክትና ድማ በዓል የናታል መስፍን ሃላባይ በዓል ሙራል መስዑድ ገለ ዝበሃሉ ድማ ንፉዓት ነይሮም እዮም። ሕጂ ሶም መተሃላለክትና እዮም ነይሮም ግን በትንበትንና ንሕና ኢና ወሲድናያ ማለት እዩ ኣብ ቤት ትምህርቲ ዳማርያም
0: ቆሪፁ ናይ ምኻድ ባህሪ ዝነበሮ ሳምሶም ኣብ ሳሳይ ዲቪዥን ብፍላይ ኣብ 2034 ኣብ ብዙሕ ዓወታት ምምዝጋቡ ብምዝካር ብጋንታ ኤሪተል ተሓፂኡ ምንባሩ እውን ገሊፁ። ናብቲ ዓባይ ጋንታ ደኣ ስለምንታይ ይተሰጋገረ?

0: በዝሒ እኳ ዋላ ኣብ ሳልሳይ እናተፃዊትና እኳ ኣብ ሳልሳይ ድማ ብዙሕ ዓወታት የለምፅ ነይራ ትፊለናተይ ናይ ቲራታ እዩ ቆሪፅካ መሃዲ ነይሩ ዓቕመይ ማለት እዩ ሽዑ ኣብ ሳልሳይ ዲቪዥን ከለና ጋንታታት ፀዊዕናና ማለት እዩ ዋላ ኤሪቴል ተኹን ዋላ ሳምሶን ኮማ ንሪአና ነይሩ እዩ ሓቂ ዘረባ ሽዑ ግን ቶም ዝብላ ኣቢሎም ክሳይ ገይሮምና ማለት እዩ ምስቶምሞቱ ክንሕዘኩም ኢና ገሌሉ ወዲ ቦኸረ ሽዑ ናብኦማት ኢና ማለት እዩ ኣብኡ ድማ ዳርጋ ኣብ ዓመት ኣርባዕተ ዋናጩ ምፅና ማለት እዩ ናይ ዋንጫ ሰማዕታት ምፅና ናይ ዙር ዞባ ማእኸል ኔራ ቻምፒዮን ድማ ኣቢልና ማለት እዩ ኣብ ናይ ካልኣይ ዲቪዥን ማለት ምስ ዙላ ስበዓል በረኸት ማለ ፍረቓል ስለበሳይ ገለ ብዙሕ ዓወታት ናምፅና 2003 2004 ዋላ ናይ በረኻታት ብዙሕ እዩ ነርና ሽዑ በ ጅራ ገለ ክመፅ ከለና ብዙሕ ዓወታት ናምፅና ኣላ ንታ ጋንታ ማለት እዩ ኣብኡ ጋንታ ኤሪቴል ብንሆም ማለት እዩ ብሃው ንወትኩእ ንሸይ ሃው ነይሩ ከምኡ ኢል ከምዚ ከም ደሊና ካለና ገለገለ ኢሉ ተዛሪብኒ ኣነ ግን ውዕለይ ኣይወዳእኹ ነረ ሽዑ ምስታ ጋንታ ማለት እዩ ዙላይ ወዳእናን ሽዑ በት በት ኒልና እታ 2005 እያ ነራ ሽዑ ምስተሸለምና ማለት እዩ ምስ ዙላ እሱ ረኺብና መወዳእታ ኣብቲ ከተማ ተዘራሪብና ሕራይ እናበልና ሃገራዊ ኣገልግሎት ድማ ኣብኡ ከለና ክሳይ ኣርኪባትና ማለት እዩ 2006 ወርዒ ሰለስተ ኮይና ወሪድና ንዓሰብ ኣብ ዓሰብ ከድና ሽዑ ግቡእ ተዓዲና ወሲድና ሽዑ ኣብ ክፍለ ሰራዊት 33 ተወዚዐ ማለት እዩ ጋሽ ባርካ ኣብኡ ድማ ከምቲ ልሙድ ናይ ሃገራዊ ግቡእና ፈፂምና ተራዳዲና ብስፖርት ድማ ሰይዶምና መርሃቡ ምሳይ ነይሩ ወትርሺ ኣብ ሓንቲ ሃዱ ነርና ሰይዶምና ሽዑ ካብኣ ተመሊስና እንዳመፃና ትሬና እዳገበርና ገለ ከምቲ ልሙድ እንዳተፃወትና ንቦታና ንኸይድ ነርና ማለት እዩ ዳዕራይ ብዓብዪ ፍታሕ መፅኡ ተፃወቱ ገለ ኢሎምና ብዙ ተፃዊትና ማለት እዩ
1: ሳምሶም ከም ሰብ ክዝክሮ ከለኹ ጥዑም ሰብ እዩ ኩሉ ነገራት እውን ናብ ብሽክታ ዝነበረ እውን ፅቡቕ ፐርፎርማንስ ነይሩ ብፍላይ ኣብ ዓቐበት ክሳብ 2005 ብሓንሳብ ጎይና ኣብ 2005 ግን ብናይ ተዓሊም ጉዳይ ተፈላለዩና ማለት እዩ ኣብተን ዝነበራ 2 ዓመታት ግን ኣዝዩ ምቁር ዝኾነ ሂወት ሕሊፍና ሳምሶም ማለት እዩ ንሳምሶም ጥራይ ዘይኮኖ ንስድሮዋ ቤት ኩሉ ፅቡቕ ግዜም ዝነበሩ ዝኩረ ፅቡቅ ገይረ ማለት እዩ ብናቱ ፃዕሪ እውን ዝተዓወትናሉ ሻምፒዮን ዞባ ማእከል ኣሎ ሙሉ መዓልቲ ክነስራሕ ኢና ውዒልና እቲ ናቱ ፃዕሪ ከዓ ንሕና ዝተዓወትናሉ ግዜ ዝኩርኣና ማለት እዩ
2: ሳምሶም ካብ ሃገራዊ ግቡ ምስተመልሰ ዳግማይ ኣብ ካልኣይ ዲቪዥን ይፈሊሞም ትእዋን ዋላ እኳ ንኣስታት 2 ዓመታት ካብ ውድር ተኣልዩ እንተነበረ ናብ ውድር ምስተመልሰ ግና ምስ ዝነበረዎንን ድሌትን ናብ ብቕዓቱ ክምለስ ክኢሉ እዩ ናብ ቀዳማይ ዲቪዥን እውን ሰጊሮም ይኹን እምበር ኣብዚ ላዕለዋይ ዲቪዥን ነዊሕ ኣይተፃወተን ስለምንታይ
0: ቀዳማይ ዲቪዥን ቁሩብ የተፃዊተ ቁሩብ የተፃዊተ ሽዑ ኣብ ናይ በረኻ ኣብ ፅቡቅ ምስ መፃኹ ማለት እዩ ስድራ እዩ ድማ ገዚኦም ለይ ብሽከታ ማለት እዩ ከባቢ 140 ሂቦም ገዚኦም ለይ በዓል ፋዘር ማዘር ማለት እዮም ሽዑኡ ኣብ ፅቡቅ ቁመና ነረ ገለቶም በዓል ፍረ ገለ ሽዑ ሓጊዞም እዮም በዓል የማነ በረኸት የማነካ ሲላስ ምስ ራእይወት ኩነታት ብዙሕ ምስም እዳወፃኹ ትሬን ገለ በዓል ፈረጅ ገለ ዝበሃልዞም ናይ ጀጋንተ ምስም እየ ድወፅ ነረ ኣብኡ ሽዑ ናይ በረኻ ነራትና ኣስመራ መንደፈራ ሕምብርቲ ገለ ነራ ኣዋ መውደቕቲ ኣጋጢምኒ ማለት እዩ ኣብ ምውዳ ምስ ቀዳሜት ጉጅለ ከድና ኣጋጣሚ ሽዑቲ ናይ መንግዳዊ ምስ ወረና ናይ ቢንቶ ገለ ኣሎ ሓመድ ገለ ነይሩ ኣዋ ሕማቅ ዋዳላቀ ወዲቐ እታ ብሽከታ ተሴራ ኣነ እውን ሽዑ ክሳይ ኮይኑ ማለት እዩ ማሃርምቲ በዚ ናይ ሰለፈይ ገለ ከባቢ ኣብዚ ኢለ ድማ ሕማቅ ዋላላቀ ወዲቐ ሽዑ በዓል ፕረዚደንት የማነ ነጋሲ ነይሩ ወዲ ፎርኖ ድማ ምስኡ ነይሩ ዳንነት ሶም መኪና ፅዒኖም ንገዛ ሕክምና ወሲዶም ንገዛ ብፅሖምኒ ማለት እዩ ኣብኣ ምስ ወደኩ ቁሩብ ሽዑ ክሳይ ኮይኑ ማለት እዩ ካብኣ ገዲፍ እያ 2011 ምስ መፃና ማለት ናብ 12 መወዳእታ እዩ ሽዑ ሕማቅ ዋላላቀ ወዲቐ በቃ ደይርስዑ ዋላ ኣብዘይተይ ገለ ብዙሕ ክሳይ ገይርኒ ፅቡቅ ኢና ነርና ሓገ ዘረባ ምስቲ ህርፋን ድማ ነርና ምስ ሰዶና ካብቲ ቦታ

0: ካራታ ኣውድና ሳታ ብሽክሌታ ጥራሕ ስለነበረ ከምቲ ሰብ ድገብሮ እቲ ዓቕምና ጌርና ኢና ኣብ ፅቡቅ ቁመና ከማ ነረሽዑ ፅቡቅ ቁመና ከለኹ እንታይ ዝበልኩ ኣጋጣሚ ሓደጋ ኣክሳ ጌራት ኒ
1: ሳምሶም ደገፍ ስድርኡ ክገልፅ እንከሎ
0: ደገፍ ስድራይ ኣብኡ ስለ ዝጀመርኩ ኣብቲ ቤት ትምህርቲ ኣትሒዞም እዮም ሞራል ድቡን ነይሮም ብፍላይ ዓባይ ሓፍተ ኣላ ሳብ ማርያ ክሳይ ትገብረ ነ ዋላ ማዘር ፋዘር ምዕባይ ወይ ድማ ኣብ ደገ እዮም ዘለዉ እዚኦም ሞራል ዝገብሩሉ እዮም ናይ ዋላ እታ ምስ መፃኹ እታ 140,000 ሂቦም ዝገዝኡ እሶም እዮም ሳፕራይዝ ገይሮም ምስ መፃኹ በቃ ሓታቲቶም ገለ እታ ነገር ኣምፅኦም ማታ ብሽክታ ሸዓ ድማ ናኸይሳ ከም ሰበይ ማለት እዩ
1: እዚ መንእሰይ ወላ እኳ ሰሪ ዘጋጠሞ ሓደጋ ካብ ኮረሻ ብሽክታ እንተወረደ ካብቲ ዓውዲ ከምዘይተኣለየ ግና ዛረብ
0: ኣብቲ ፀወታታት ክካየድ ከሎ ኣብቲአ ይርኢ ገለ ምስ መፃና ማለት እዩ ዋላ ደጋፊ እየ ከማ ነረሽዑ ምስ ረኣኹም ቶም ምዕሩክተይ ኣብ ፅቡቅ ቁመና ስለነበሩ በዓል ዳዊት ሃይለ ካንቻ ገለ ኣት ምስኦም የብሎም ነረ ማለት እዩ ካብቲ ዓውዲ ሳይ ተፈለኹን ይኣቱ ገለ ነረ የ ካልኣይ ነገር ዋላ ኣብቲ ንድሕሪት ተተመሊስና ድማ ኣብቲ ናይ ካልኣይ ዲቪዥን ብጣዕሚ ክሳ እየ ነረሽዑ ደይር ሰዕ ታሪክ ኩሉ ሰብ ትፈልጦ እዩ ወላ ዳ ማርያም እዩ ዝድ ሓየለ ፀወታ ነይሩ ኣብኡ ቆሪፀ የ ድኸይድ ነረ 3-4 ምሳይ ተዘቢሎም ከምኡ እያ ነረታ ናተይ ስራሕ ሽዑኡ ኣብ 2004 ማለት እዩ 5 ኣብቲ ናይ መወዳእታ ብሉፅ ተፃወታይ ተባሂለ እየ ተሸሊመ የ ሽዑ እዚ ናይ ዳ ጢልያን ማሪን ዝበሃል ነይሩ ዓባይ ዋንጫ ገለ ሂብኒ ማልያታት ገለ ድማ ዕጥቅታት ድማ ሂቦምኒ ማለት እዩ
1: ሳምሶም ኣብቲ ተመደቦ ክፍለ ሰራዊት 33 ዘለዎ ተዘክሮ ክካፍል እንከሎ ኣብዚ ናይ ቀረባ ዓመታት ዝነበረ ኩነታት ከም ተሳተፈ እዩ ዘንቱም ብዘይካዚ ነቶም ኣብ ተፈላለዩ ኣህወርታት ተመደቡ ተቃደምቲ ክሳብ ናብቲ ዝነበሮ ስውርዒ ውድር ዝምለሱ ሓደ ካብቶም ጠርነፍቲ ውድር እዚ ምዕራብ ኮይኑ ውድራት ከም ዝሰርዓሎም ይገሊፁም
0: ኣብ ክፍለ ሰራዊት 33 ምስተወዛዕና ሰዲዶም ናዮም ንስፖርት ኢሎም ግን ሃገራዊ ክተት ገለ ምስ መፀ ድማ ፀውዖምና ማለት እዩ ምስ መርሃዊ ወትርሺ ብሓንሳብ ከድና ማለት እዩ ካብዚ ካብ ኣስመራ ከድና ናብ ኣቲና ኣብቲ ኩነታት ድማ ተሳቲፍና ማለት እዩ 2022 ማለት እዩ ኣብዚ ናይ ወያነ ዝነበረ ኣብኡ ከም ቀዳማይ መድፋዕ ዕጅ ነይረ ናይ ሞርታር ማለት እዩ መራ ድማ ምሳይ ነይሩ ስማ ናይ ብሬኒ መድፋዕ ዕጅ ነይሩ ክተና ድሕሪ ድሕርቲ ኩነታት ድማ ብሰላም ምስ ወፃና ድማ ሰኢዶምና ማለት እዮም ሃዱ ሳሓተትናዮም በ ጉዳይኩም ስለደበልኩም ስፖርትኹም ግበሩ ኢሎምና ኣጋጣሚ እዞም 35 ዙርያ ሽዑ መፂኦምና ማለት እዮም ተቃዳድምትስ ኣብ ተፈላለዩ ሃዱታት ተወዚዖም ድሕሪ ከምንኦም ከም ጠርነፍቲ ኮይና ክሳብ ሕጂ ንኸይድ ኣለና ማለት እዩ ምስ መራ ማለት እዩ እዚ ምዕራብ ዝበሃል ማለት እዩ ከባቢ 130-140 ተቀዳድምቲ እዮም ዘለዉ ንዕኦም ጠርነፍቲ ኢሎም እቶም ላዕሎት ኣዘዝቲ ክሰጊሮምና ማለት እዩ ስኢድና ውሕጂ ምስኦም ኢና ንብል ዘለና
1: ኣብዚ እዋን ኣብ ተፈላለየ ጋንታት ተቃደምቲ ዝምዕራብ ከም ዘለውን ነዞም ተቃደምቲ ጋንታት እንተፀዊዕኖም ዝገብርሎም ምትሕባር ክገልፅ እንከሎ ሳምሶም
0: ጋንታታት ተፀዊዖም ክኣት ሓበሬታ ንሕብር ኢናና ነቶም ዝመልኮቶ ኣካል ማለት እዩ ከም ዝብልዎም ኣለዎ ንብሎም ይኣት እዮም ተፈላለየ ጋንታታት ኣለዉ ኣብ በዓል ኤሪቴል ዘን ዓበይት ጋንታታት ማለት እዩ ኣስፔኮ ደንደን ሰንበል ዝበሃላ ኣለዉና ብዙሓት ተቀዳድምቲ ኣብ በዓል ሰንበል ሕጂ ከባቢ 8 ተቀዳድምቲ ኣለዉ ወሲዶም እዮም ደንደን ባዕሎም ምክልኻል ከባቢ 9 ተቀዳድምቲ ኣለዉና ምስ ኣስፔኮ 4 ተቀዳድምቲ ኣለዉ ኤሪቴል 8 ተቀዳድምቲ ኣለዉ እዞም ደቡብ ዝበሃሉ ጋንታ ድማ ኣለዉና ከባቢ 4-5 ተቀዳድምቲ ምስ ደቂ ኣንስትዮ ማለት እዩ ኣብ ጋላ ነፍሒ ኩለን ዘን ጋንታታት ማለት እየን ዋላ ኣብ ዓራ ጋላ ነፍሒ ገለ ዝበሃላ ኣለዋና ደቂ ኣንስትዮ ከባቢ 10 ነን ተቀዳድምቲ እ ኣብ ተፈላለየ ንደልዋ ሰን ድማ ፋሕፋሕ ኢለን እየን ደልዋ ኣብ ባህሮንቱ ነካይድ ኢና ከባቢ 3 ውድዳት ኣካይድና ኣሎም ነርና መጀመርያ እኳ ናይ 2 ወርሒ ፀወታ ነራቶም ማለት ምስ ተሰሓቡ ካብተን ሃሩስታት ኣብ ባሮንቶ ኮይና ተዘራሪብና ኢና ምስቶም ላዕሎት ኣዘዝቲ ፀወታታት ክንሰርዐሎም ምዃኑ ሓቢሮምና በቂ ሰሪዕናሎም ኣብኡ ቻምፒዮን ገለ ኣፀዊትናዮም ኢና
2: ገራዊ ጉቡእ ተወዚዕና ኣብ ናይ ኮርሶ ምስሓብ ከዓ መፂና ኣብቲ ተሳሓምናሉ ከዓ ሳምሶም ኣፍንጫ ከምኡ ካ ወትርሺ ቅድሚ ሕጂ ኣብ ኮርሶ ስለ ንፈልጦም ነበርና

0: ኣይሓደሱና ዝኾነ ነገር ነፃ ኢና ነራ ማለት እዩ ኣብኡ ዝተኻየደ ኣብቲ ኮርሶታት ናይ ባሮንቲ ማለት ናይ ምዕርባዊ እዚ ኣዝኦም ተሓባቢሮምና ማለት እዩ ስሚዒት ናይ ኮርሶ ፈልጥዎ እዮም ኣዝኦም ክሳይ ማለት እዩ ኣብቲ ኮርሶ ዝተግበርናሉ ከዓ ተዛሪቦምልና ምስ ሓለፍቲ ይኹኑ ስኩሉ ኣካላት ማለት እዩ ንስፖርት ክንገብር ኣብ ኣስመራ ከመፅና ከዓ ኣብቲ ዝነበር ናይ ክለባት ተመኒስና ምትሕባር ተጌርና ማለት እዩ ሒዞምና እውን ደይቦ ማለት እዩ ኣብዚ ኣብ ኣስመራ ኣብዚ እውን ኣይጎደፉና ብዙሕ ምትሕባር ገይሮም ብፍላይ ወተለሽ ኳ ኣቀዲሚ እዩ ዳርጋ ከይዲ እዩ ዝብል ሳምሶም ይምሳና ዘሎ ኣፍንጫ ሳምሶም ኣፍንጫ ከዓ ኣብዚ ዝመፀናሉ ዳርጋ ኣብ ጎኒ ናይ ኩልሻዕ ወላ ኣብቲ ጋንታታት ንፅዋዓሉ ነበረኻ ወላ ኣብ ትሬን ንባዕሉ እውን ኮርሶ ወላ ኣብዘየለሉ እዋንሲ ንባዕሉ እውን በቲ ኣብ ሞትኡ ገይሩ የውየና እዩ ትሬን ኣስራሓና እዩ ዝኾነ ምትሕባር እውን ይገብረና እዩ ወላ ኣብቲ ወልቃዊ ናይ ሳይክልና ብልሽት የጋጥመና ንኸይ ጠጠው ንኸይድ ንብል እውን ካብቲ ካብቲ ኣምፂ እውን ተሓብርና እዩ ኣብቲ ጋንታታት ዝኣተክሉ ሕጂ ኣብ ጋንታ ቴለ ዝነበርኩሉ ናብ ጋንታ ደንደን ዝሰገርኩሉ ብናቶ ኣፍሉጥ እየ ኸደ ንሱ እውን ኣብቲ ስለዝኾነ ደካ ነቶም ሓለፍቲ ነጊሮም ሓረይ ዝብል ሓበሬታ መፅኡ ማለት እዩ ብናይ ፍንጫ ኣስፊሐ ክዛረብ ዝኽእል ማለት እዩ ኣፍንጫ ሓደ ከም ኣሰልጣን ይኮነልካ ክእል ከምዚ ሓደ ከምዚ ናይ ወላዲ ክገብረልካ ዝኽእል ብዙሕ ነገር ምትሕባር ገብረልካ እዩ ኣብቲ መንቀሳቀሲ ይኹን ደሞዝካ ይኹን በዕሉ ደው ኢሉ ድኸይ ገብረልካ ኣብቲ እዋን ኮርሶ ድሕር ኮይኑ ዝኾነ ነገር ንኸይደክም ይኹን ኣይፅዋዓካ ይዕርፍ ብለካ እዩ ይተሓበረካ እዩ ኣብቲ ኣባል ናይ ፌደሬሽን እውን ኣሎ ኣብቲ ናይ ፌደሬሽን ዝገብር ምትሕባርካ ኣዝዩ በ ዓብ ኣበርክቶ እዩ ምክንያቱስ ንሕና ደይ ንፈልጥዮ ነገር ብኡ ኢና ንፈልጥ ቴሌፎን ደው ኢሉ ድዩ ወይ ዝኾነ ነገር ኣብቲ ናይ ኮርሶ ማለት እዩ ምክንያቱ ብኮርሶ ስለዝዓበየ እቲ ኣፍልጦ ናይ ኮርሶ ስለ ዘለዎ ስሚዒት እውን ስጋሕ እ ኣይጎለለና ኣ ፍንጫ ኣብቲ እዋን ላ ወዲካ እውን ኣብ ጎንኻ ዕሪ ዝኾነካስ ሳምሶም እየ ዝብል ዝኽእል ምክንያቱ ኣብቲ ብማኪኑ ገይሩ ቅርሺ ካባኻ ከይወሰደ ማለት እዩ ኣብ ሕክምና ኣብ ናይ በረኻ ብልሸት ኣጋጢምካ ኣብ ትሬን ወላ ደው ኢልካስ ከምዚኣ ኮይነት ኢልካስ ይመፀካ እዩ ማለት እዩ ከምዚ ደኺመ የብለካ ወይ ሰልችኒ የብለካኒ ኖርማል ኮይኑ ውን ንዕኸ ውን የዘናግዓካ እዩ ወላ ስኻ እውን ክዛርቦስ ይፈወሰድካ ንዑ ማለት እዩ ዝኾነት ገርቲ ኮይኑካ ከዓ ንዑኻ ትኸዶ እጂ ናይ ኣፍንጫ ከምዚ ኢልካ ክዛረበሉስ ወላ ነውሓካ እዩ ምክንያቱስ ዓብ ኣበርክቶ ስለ ዘለዎ እዩ
1: እዋ ኣጋጣሚ ከማንታ ድምናያ ሕቶ ይካልእ ኢልካለይ ንኣሽቶ ኣሰልጠንቲ ወይ ቶም ኣብ ግራስርድ ዘለዎ ኣሰልጠንቲ ኣዝዮም ክኸብሩን ኣፍልጦ ክወሃቦምን ኣለዎ በዚ ኣጋጣሚ እዚ ኣነ ንባዕለይ ብዛዕባ ሳምሶም ኣፍንጫ ክዛረብ ምስ በልካኒ ክረዲቱ ክቦ ወይቲ ትግብኦ ክብሪ ክቦየ ተገዲሰ መፅአካ ምክንያቱ ኣባይ ጥራይ ከባቢ 6-7 ዝፃወት ኣለዎ ናይ እዚ ምዕራብ ማለት እዩ ሕጂ መን ደፍረዮም ኢቴልካ በዕሉ ኣፍንጫ ደፍረይዎም እዮም ኣብዚ ሰዓት እዚ ገዛ ማንዳ ፅቡቕ ኣላ ብጣዕሚ ፅቡቕ ኣካይዳ ትኸይዳ ኣላ ለውጢ ምፅያ ዛጋንታ ክበሃል ከሎ ነቲ ሰሪሑ ዝሃበኒ ኣብ ግራስሩት ከዓ ከመስግኖን ክኽብሮን ክኽእል ኣለኒ ሕጂ እዚ ኣብ ስፖርት ሃገርና ዳርጋ ዘይልሙድ ነገር እንዲ ሓደ ተፃዋታይ ክመፅ ከሎ መን እዩ ዘይኮነ ብየን ተበጊሱ ካብ ሰረታት ሒዝካ ኢኻ ክትሪኦን ክትጥምቶን ዘለካ ምክንያቱ ክብሪ እንዳር ደብካ ታሕቲ ደሎ ንክሰርሕ ኣይተተባብዖን ኣለኻ ተፃዋታይ ሸየጥኒ እዩ ከም ልምዲ ኣባና ኣብ ሃገርና ተፃዋታይ ሸየጥኒ ናብ ዓባይ ጋንታ ዕቢኻ ኢኻ ተመሓላልፎ ክትሕልፎ ከለካ ግን እቶም ዓበይቲ ሰልጠንቲ ብፍላይ ነቲ ኣሰልጣኒ ናይ ንኣሽቱ ሳልሳይ ዲቪዥን በሎ ራብዓይ ዲቪዥን በሎ ከምዚ ናይ ኣህዱታት በሎ ረኺቡ ቴንኪዩ ብጣዕሚ ከምዝን ከምዝን ከምዝን ፅቡቕ ኣለዎ እዚ ተፃዋታይ ዝተተመኒርካ ኣብ ከምዝ ከብፅሐ ኢሎም ክብሪ እንተትህብዎም ዝያዳ ደስ ምበለ ገለገለ ሰልጠንቲ ኣለዎ ሽም ክጠቅስ ኣይደልኒ ዳይረክት ምስቶም ተፃወቲ ተራኺቦም ተፃወቲ ድወስዱ ኣለዉ ሽዑ እሞ ንኣሰልጣኒ ይበል በሎ እንተ ኢሉ በቃ ትመፅእ ኮንካ ምፃእ ኣይትመፅን ኣይትምፃእ ኣይበሃልኒ ኩልና ዜርካ ዜርካ ንኽብሪ ሃገር እንዲ ንኽብሪ ሃገር ካብ ኮነ ነቲ ታሕቲ ዘሎ እቲ ዓብ ኣሰልጣን ፅባሕ ንጎ ክትኮ እዩ ክትኮኦ ምዃኑ ፈሊጡ ርስ ድበሃል ስልጣና ስለ ዘየለ ክብሪ ክወሃቡ ክእሎም ኣነኻ ነፍንጫ ብጣዕሚ ክብሪ ይቦ ነዚ ነገር እዚ ንክሰርሕ ባይታ ድኾኑ መናእሰይ ክምልመሉ ኣለዎም ክዓቢ ኣለዎም ክፈሪ ኣለዎም ዝብሉ ኣካየድትን ሓለፍትን እዚ ምዕራብ ከዓ ልባዊ ምስጋና ኣለኒ ልባዊ ዝልዑል ክብር ኣለኒ ብጣዕሚ ብጣዕሚ እሳቶም እንተዘይተፍቅዱ ነፍንጫ ሶም ባይታ እንተዘይህብዎ ኣፍንጫ ከዓ ልቡ ኣውዲቑ እንተዘይሰርሕ እሞ

0: ኣባናተ ዘይመሓላልፎም ኣነ ጥራይ ክጭብጦም እየ እንተ ትብል ነይሩ ከምዚ ዓይነት ተረኽበን እሞ ብልቢ የ ደመስግን እዋናዊ ትሕታ ስለዳሓተትካ ንኸ ይቐኒ።
1: ኣብዚ ቀረብ ዓመታት ኣብ ናይ ዞባ ማእከል ኮነ ኣብ ሃገራዊ ውድድራት ቀጻሊ መኪና ወይ ሞቶ ሒዙ ዝሳተፍ ሳምሶም ብኸመይ ተራ ይሳተፍ ምህላው ክገልጽ እንከሎ እውን
2: ኣብኡ ከም ተሓጋጋዚ እየ ምስ ብፍላይ ኣብ ናይ ዞባ ማእኸል ሞቶ ስለድሕ ዝዝውር ይሕግዞ ማለት እዩ እቲ ኩነታት ምስ ረኣናዮም ከም ሓገዝ ኣሎ ንዕኦም ምሻሎ ዋላ ንዓናተይ ክስታይና ስለ ደሎ ስምዒት ስለ ደሎ ምስኦም ተራዳዲእና ንሕግዞም ቀዳማይ ኮሚሽነር ኮይነ ተኸዳዉ ሰብፂ ሰብ ኣለኒ ሓሳብ ድማላ በይነ ተራርና ምስቶም በዕል ኣራንሽ ገለ ዝበሃል ኣለዉ ንሰርሕ ማለት እዩ ብውሽጣዊ ለካ ብውሽጣዊ ስምዕካዩ ካድሞ ከሎ ሕጂ ኣብ ዝኾነ የጋጥም እዩ ምስታ ዝኸደት ብሬክኣወይስ ኣለዉ ክልተ ሰለስተ ኣለዉ ግድን ኣለዉ ግን ብሓፈሻ ብሓደ ክሳየ ድርኦም ኣነ ብሓደ ዓይነ የ ድርኦም
3: ንሳምሶም ክገልፆ ከሎ ከዓነ ዝያዳ ካ በቲ ቅፅል ስሙ ዝፍለጥ ኣፍንጫ ስፖርታውያን ኣብ ምፍራይ ሕጂ ኣብ እዚ ምዕራብ ዝተመደቡ ስፖርታውያን ቅድሚ ሕጂ ብኩዕሶ እግር ነይሮም ቮሊቮል ነይሮም ኣትሌቲክስ ነይሮም ሕጂ ኩዕሶ ብሽክለታ ምስ መፁ ከዓ በዚ ተቀዳዳማ ይነበር ሕጂ ከዓ ኣሰልጣን ደሎ በፍንጫ ክእለዩ ጀሚሮም ምስ ከዓ መርሃቦ ትርሺ ነይሩ ናይ ቴክኒክ ኮይኖም ተሓጋጊዞም ዝሰርሑ ነይሮም ሕጂ ኣፍንጫ ኣብዚ ኢና ንፋለጥ ፅቡቕ ኣበርክቶ ከዓ ኣለዎ ነቶም ነስያት ናብ ምምልማል ይኹን ኣብ ምሕብሓብ ፅቡቕ ኣበርክቶ ከዓ ርእየሉ ማለት እዩ ረብሓታት ገለገለ ድበሃልኮ ዘለዎ ኮይኑ ኣይስምዐንን ኣብ ኤርትራ ብረብሓ ድጥመት ስፖርት ኣነ ኣይረአኹን ኣብ ኩዕሶ ኹን ኣብ ብሽክለታ ኹን ኣብ ዝኾነ ይኹን ንረብሓ ኢሉ ዝሰርሕ ኣብ ግራስሩት ደሎ ተፃወታ ይርአ ፍለጥ እቲ ምክንያት ከዓ ኣፍሪካ ብመሸጣ ተቆርቦ ተፃወታይ ስለዘየለ ማለት እዩ ኣነ ናይ ኣብ ዕዚ ምዕራብ ዘለዉ ተፃወቲ ብፍንጫ ዝእለዩ ዘለዉ ሕጂ ሰብ ኣብ ኣስመራ ጥራሕ የብል ኸውን ግን ኣስመራ ጥራሕ ይኮኑን ዝፃወቱ ዘለዉ ኣብ ከረን ኣለዉ እዚ ምዕራብ ተኣልዮም ኣብ ነናቶም ዲቪዥናት ወይ ጋንታታት ዝፃወቱ ኣብ ዞባ ደቡብ ኣለዉ ኣብ ኩለን ኣብ መብዛሕትእን ዞባታት ክብል ይኽእል ሕጂ ሰብ እንታይ እዩ ድብል ነዚ ናይ ዞባ ማእከል ስለዝርእስ ኣብ ዞባ ማእከል ከዓ ጉሊሕ ስለ ዘሎ እምበር ሕጂ ንኣብነት ናይ ኣህዱ ፀወታ ኣብ ንገብረሉ ዳርጋ ከምዚ ምሽ ናይ ምሩፃት ምሩፃት ካብ ነብሲ ወከፍ ዞባታት ኣብ ናይ ምሩፃት ምሩፃት እዮም ኣብቲ ናይ ባሮንቱ ነካይዶ ፀወታት ዝፃወቱ ሕጂ እስኻ ኣበይ ኔርካ ትብሎ ኣብ ካረ እንታይ ኸ ሻምፒዮን ዞባ ዓንሰባ ኣብለካ እስኻ ኣበይ ኔርካ ኣብ ደቡብ ናይ ምንታይ ኣነ ከዓ ናይ ካልኣይ ተሸላማይ ደቡብ የብለካ ኣዋልድ እውን ከይተርፋ ሕጂስ እንታይ ክብል ለለየ ሕጂ ብዞባ ማእከል ጥራሕ ከይተሓፀርና ኣብ ኩሉ ዞባታት ዘለዉ ሕጂ ሓደ መዓልቲ ፅቡቕ ፈኖ ናይ ቴሌቭዥን ተዝረክብ ነይሩ እንታይ ዓይነት ፀወታ ምስ ናይ ዞባ ማእከል ዝወዳደር ውድድር እዩ ዝካየድ ኣብ ባሮንቱ ህዝቢ ባሮንቱ ማዕር ክንደይ ብኸመይ ከም ድፅበዮ እንተትሪኦ ከዓ ተደነቕካ
1: ሳምሶም ተኽሊ ትዕዝብቱ ኣብቲ ነዊሕ ዓመታት ተኸተሉ ቅድም ብሽከታ ዞባ ማእከል እንተላይ ናይ ሃገር ውድራት እውን ኣካፊሉ እዩ
2: ፅቡቅ ኣሎ ሕጂ ካብ መዓልትና መዓልትና ተቀይረ ይደኸደሎ እቲ ናይ ዞባ ማእኸል እቶም ፌደሬሽን ማለት እዩ ብጣዕሚ ፅቡቕ ኣሰራርሓ ሒዱኣሎ ማለት ኩሎም ተቀዳደምቲ እዮም ነይሮም እንዳተራራዱ እዮም ዝሰርሑ ፅቡቅ ብጣዕሚ ከይሓቡ እዮም ዝሰርሑ ዘለዉ ከመስግኖም ይኽእል ኣነ ኣብ ምስኦም ስለ ዝሰርሕ ኣነ ተወቂደ ብጣዕሚ ከይመስጎንኩም ኣይሓልፍን ሕጊ ዘረባ
0: ለቦዋ ደድለ ይኮነን ዓበይቲ ስፖርታውያን ኣፍሪ ኣሎ ኣብ ኩለን ክለባት ከዓ ተፃወቲ ናቱ ተዋፊሮም ኣለዉ ዝያዳ እዚ ዝዛረቦ ዘለኹ ዘረባ ኣጋጣሚ ኣብ እቶም ናይ ቀረባ ሓለፍቱ በፂሑ እንታይ ይሰርሕ ከም ዘሎን እንታይ የፍሪ ከም ዘሎን እቲ ሳቶም ዘፍቅድሉ ዘለዉ ፍቓድ ኣብ ምንታይ ባይታ በፂሑ ኣብ ሃገር ደረጃ እንታይ ኣስተዋፅኦ ይግበር ከም ዘሎ በዛ ኣጋጣሚ እዚ ዝሕብን ስራሕ ይስራሕ ከም ዘሎ ክነግሮም ደሊ ሕጂ ኣብ እዚ ምዕራብ ጥራይ ዘይኮነ ኣብ ኩሉ ኣህዱታት ኣብ ኩሉ ኣህዱታት ክፍልታትን ብጣዕሚ ዝስራሓሉ ዘሎ ስራሕ ስለዝኾነ ኣጋጣሚ ኣፍንጫ ኣብኡ ቦትኡ ስለዝኾነ ኢና በቲ ቦታ ንዕል ዘለና ኣፍልጦ ዘለዎም ብሱላት ሓለፍቲ ብሱላት ኣካየድቲ ስፖርት ዝፈልጡ ሓለፍቲ ስለ ዘለዉና ብጣዕሚ ሕቡናት ኢና ኣብኣቶም ከዓ ክብሪ ኣለና ሳለኦም ኢ ከዓ ብምሉእ ዝጉየ ደሎ ኣፍንጫ ከዓ በዚ ከይሰልከ ዓበይቲ ክለባት ሒዙ ኣብ ጎኒ ክወዳደር ክሪኦውን ብጣዕሚ ክሌት ኣለኒ ማለት እዩ
1: ሳምሶማ መወዳእታ ኣብ ጉዕዞ ንደገፎ ወገናት ብምስጋን ተፋኒና ንሕና

0: ናብ ቀጻሊ ስርሑን ህይወቱን ዓወትና ሳልጦ ተመኒናያ ተፋኒናዮም
1: መጀመርያ ንስድራይ ከመስግን ደሊ ብፍላይ ዓባይ ሓፍቲ ያለን ዓነት ትበሃል ኣብ ጀርመን ተቐመጥ ዛርማ ብታወን ኮይና ያ ክሳይ ትገብር ማለት እዩ ካልኣይ ንተለንተ ዳንኤል የሴፍ ሓላፊ ጎስጓስን ሓበሬታ ንእዚ ምዕራብ ኣሎ ከምኡ ውን ብርጋደር ጀነራል ኢዮፍሳዬ ሓሊባይ ፀሓይ መኮነን ክድንቆም ደሊ በዓል ፍትሓዊ ድበሃሉ ድማ ኣለዉ በዓል ኣሸብር ገለ ድበሃል ድማ ኣብ ጎንና ኮይኖም ክሳብ ሕጂ እንዳተዳወልና ኢና ንሰርሕ ትስራሕ ማለት እዩ እዚኦም ከድንቆም ደሊ ማለት እዩ

ዝኸበርኩም ተዓዘብቲ ናይ ሎም ሰሙን መደብና ኣብዚ ፍፀም ስለምክታልኩም ኣዚና ነመስግን። ከምቲ ኩሉ ሰዕ ንብሎ እዛ መደብ እዚኣ ብዘይናትኩም ተሳትፎ ክትዓቢ ወይ ድማ ክትቀፅል ኣይትኽእልን እያ። እቲ ምንታይ ካባኹም በኣኹም ንዓኹም ስለዝኾነት ምስ ኩላቶም ኣባላት ስቱድዮ ብሓባር ብምዃን ዝሰናበተኩም ዝመዘሎ ሰሙን ይኸውን ምርኻብና ክሳብ ሽዑ ግን ሰላም።

ዓለምና ምህርቲ ንምስሳንን ጉልበት ሰብ ንምቁጣብን ዝተፈላለየ ካብ ኬሚካላት ዝዳለው ድኹዕን ፀረ ፀሓያይን ኣዳልያ ምጥቃም ካብ እትጅምር ዓሰርተታት ዓመታት ኣቁፂራ ትርከብ። እዚ ሰብ ዝሰርሖ ኬሚካላት ኣብ ፈለማ ቅልጡፍ ዕብየት ኣብ ፍርያት እኳ እንተተርኣዮ፣ ኣብ ዝተወሰነ ግዜ ግና ትሕዝቶ ሓመድ ብምጥካይ ምህርቲ ብተዓፃፃፊ ከም ዝቕንስ ይገብር። ብከል ኣከባቢ እውን ተወሳኺ ሓደጉ እዩ። ግዜ ዓለምና ሓደገኛነት ናይዚ ኬሚካላት ብምግንዛብ ናብቲ ተፈጥሮኣዊ ነገር ምምላስ ግዜ ዝጠልቦ መድረኽ ምዃኑ ክትርዳእ ጀሚራኣላ። እቲ ባህርያዊ ዝበሃል ድማ ካብ ዒባ እንስሳታት ወይ ጓሓፍ ናይ ዝተፈላለየ ኣትክልቲ ዝዳለ እዩ። ዒባ ኣብ ሕብረተሰብና ሓመድ ኣልሚዕካ ምህርቲ ንምስሳን ይጥቀምሉ ምዃኖም ንኹሉ ሰብ ብርህ እዩ። ካብኡ ሓሊፉ ኣንቂፆም ንመብሰሊ መግብን ካልእ ንጥፈታትን ይጥቀምሉ ነይሮም። ኣብዚ ሕጂ እዋን ኣብ ዓለምና ነቲ ዒባ ናብ ፈሳሲ ብምቕያር ካብኡ ዝርከብ ጋዝ ንመብሰሊ መግብን ካብኡ ሓሊፉ መመንጨዊ ሓይሊ ኤሌክትሪክ ኮይኑ ካብ ዘገልግል ግዜ ኣቕፂሩ ይርከብ። እዚ ባዮጋዝ ይበሃል።

ባህርያዊ ጋዝ መፍረኽ ትገብር ትኾንካ ተፍሪ ትኾንካ ወይ ትሰርሕ ትኾንካ ቀን ረዋሒታት ቀልቀል ክህልዎ ካለዎ ምንጭ ናይ ቀልቀል ወይ ከዓ ናይ ኣውፅልቲ ካልኣይ ከዓ እቲ ዲዛይን ከዓ እቲ ቀንዲ ነገር እዩ። እቲ ዲዛይን ፈላለዩ ገሊኡ ትሕቲ መሬት ዝስራሕ ገሊኡ ልዕሊ መሬት ገሊኡ ከዓ ፍርቀ ፍርቂ ፍርቁ ኣካሉ ልዕሊ መሬት ፍርቂ ኣካሉ ትሕቲ መሬት ምስ ኩነታት ኣየርን ምስቲ ኩነታት ናይ እቲ ዓይነት ምንጪ ናይ ባህርያዊ ድውሒ ምስ ከምኡ ዓይነት ይፈላለዩ እቲ ስታይ። ስለዚ እቲ ማተርያል ናይ ዳይጀስተር ይበሃል የድልየካ ቀልቀል የድልየካ ማለት እዩ። ንዑ ዝፈልጥ ከዓ ነቲ ቴክኖሎጂ ክሰርሕ ራን ክገብር ዝኽእል ከዓ ፍልጠት የድልየካ ማለት እዩ።

0: ባዮጋዝ ካብ ዒባ ናይ እንስሳታት ወይ ገፈል ናይ ኣትክልቲ ዝዳለ ካብ ኮነ እምበር ሓደ ሰብ ከብቲ ወይ ሕርሻ ዘይብሉ ክንሱ እሞ ድማ ኣብ ከተማ እናተቐመጠ ኣብ ሓደ ንእሽተይ ቦታ ተጠቃሚ ዝፀዓት ማለት ባዮጋዝ ክኸውን ይኽእል ዶ ዝብል ሕቶ ክልዓል ግድን እዩ። ኣብ ከተማ እውን እንተኾነ ካብ ቀልቀል ናይ ሰብ ወይ ተረፍ መረፍ ናይ ክሽነታት ክዳሎ ዝከኣል ከም ዝኾነ እዩ ኣቶ ዮሴፍ ገሊጹልና።
1: ዋላ ናይ ሬስቶራንት ተረፍ ብዙሕ በርበረ ስጋ ብዘይሃለዎ፣ ናይ ሕምልቲ ናይ ቦርድራ ተረፍ፣ ናይ ክሽነ ጉሓፍ ቆፅሎ መፅሊ እዩ፣ ናይ ካውሎ ካሮቲ ንሪኦ ካ ቅርዲ ዳቢልካ ትጥቀም። ስለዚ ኣብ ምሉእ ዓለም ዝሰርሕ ዘሎ ኣብ ዋላ ኣብ ከተማ እዩ።

0: ስድራ ቤት ኣቶ የናስ ዘካርያስ ወይዘሮ ኣዜብ በርሀ ተጠቀምቲ ባዮጋዝ ካብ ዝኾኑ ግዜ ኣቕፂሮም ዝርከቡ ሓረስቶት እዮም።
1: መጀመርታ ኣብዚ እንስሳ ብብዝሒ ስለ ዝነበራ ከምኡ ሓደ መዓልቲ እዚ ጆሲ ኣብ ሚኒስትሪ ሕርሻ ብዛዕባ ባዮጋዝ ኣስተምህሮ ገለ ይህብ ነይሩ። ሕጂ ካብኡ ተበጊሰስ ኣብ ርእሰይ ኣትዩኒ። ሕጂ ዝኾነ ዒላ ነይሩስ እዚ ከምዚ እንተገበርናዮ ገለለስ ይሓትት ነይረ። ሕጂ እዚ ከምዚ ግን ኣይከውንን እዩ። ናይ ላም ዒባ ጥራሕ እዩ ዝኸውን ገለ ምስተባሃልኩም ሰሓተትኩ ሽዑኡ እወ ኣጋጣሚ ሽዑኡ ከምኡ ይሓስብ ነይረ። ድሓር መሓዙት ነይሮም ኣብ ጀርመን ደቐመጡ እሳቶም ተገደስቲኦም ብዛዕባ ባዮጋዝ ብዛዕባ ዝኾነ ምሕደራ ገለ መለ ሕጂ እሱ ምስ በዓልቲ ቤቱ ከምኡ ኢሉ ከምዚስ ከምዚ ኣብ ኤርትራስ ኣሎ ዶ ገለ ምስ በሉኒ እዎ ኣሎ ይጥቀሙ እዮም ኣብ ሚኒስትሪ ሕርሻ ይምህሩኦም ገለ ምስ በልኮ ንስኸኸ ገለ ምስ በለኒ ከምዚ ከምዚ ክትገብሪ ትኽእል ዶ ምስ በለኒ እዎ ይኽእሉ ቀሊል እዩ ኢሉ እዮም። ምክንያቱ ምስቲ ኣብ ስራሕ ዝነበርክዎ ናይ ቴክኒካል ስኩል ስለ ዝተመረቕኩ ከዓኒ ማለት እዚ ፀገም ከምዘይብሉ ገለ ምስ ሓበርክዎምስ በቃ ተሓጒሶም ሽዑኡ እሞ በቃ ክንሰደልኪ ኢና እዎ ትገብሪ ከምኡ ትፍትኒ ኢሎምኒ ሽዑኡ ምስ በዓል ቤተይ እንዳተሓጋገዝና ከዓ ዝተኺልናያ ማለት እዩ።
0: ሚቴን ጋዝ ኩሉ ግዜ ካብ ዝሞተ እንስሳ ወይ ዒባ ዝርከብ ጋዝ እዩ። ንኣከባቢ ድማ ሓደገኛ ካብ ዝበሃሉ ሓደ እዩ። ነዚ ሓደገኛ ጋዝ ናብ ሓደ ፀዓት ቀይርካ ምስ ትጥቀመሉ ኣብ ኣከባቢ ዘምፅኦ ሓደጋ ኣብ ምቕናስ ዓብ ኣስተዋፅኦ ትገብር ምህላውካ ምዝካር የድሊ።
2: ሕጂ ከም ማንም ኤነርጂ እዩ ከም ማንም ኤነርጂ ሶላር ኤነርጂ ንብሎ ብዲዝል ጌርካ ኤነርጂ ተምፅኢኻ ማለት እዩ። ዝተፈላለዩ ዓይነት ነዳዲ ቡታ ጋዝ ጌርካ ኤነርጂ ትፈጥር ኢኻ። እዚ ከዓ ሚቴን ጋዝካ ከም ማንም ናቹራል ዝኾነ ረንወብል ኩሉ ግዜ ዝሕደስ ዘይውዳእ ማለት እዩ። ኣብ ከባቢኻ ኩሉ ግዜ ኣሎ፣ ቀልቀልቲ ኩሉ ግዜ ኣሎ፣ ድሞት ነገር ኣብ ከባቢኻ ኩሉ ግዜ ኣሎ። በዚ ተጠቒምካ ማለት እዩ ኤነርጂ ፈጢርካ ኣለኻ ዳይረክትሊ ከምዚ ዝረአናይ ኦቶን ክትጥቀም ትኽእል ኢኻ ካብታ መበላልዒ ገኒ ወይ ከዓ ብጀነሬተር ከዓ ብሚቴን ጋዝ ዝሰርሓ ኣለዎ ከዓ ጀነሬተር ጌርካ ኤሌክትሪሲቲ ትፈጥር ማለት እዩ። ንድሕሪ ኤሌክትሪክ ፈጢርካ ከዓ ፍሪጅ ድዩ መብራህቲ ድዩ ዝኾነ ምንጪ ፀዓት ኮይኑ ኣሎ ማለት እዩ። እቲ ዝበለፀ ግን ሕጂ ናይ ሚቴን ጋዝ ጥቕሚ ምናልባሽ እ ኣብዚ ሕጂ እዋን ሶላር ንሓዊ ክትጥቀመሉ ወይ ንእቶን ክትጥቀመሉ ብዙሕ ይድወስል። እዚ ናይ ሚቴን ግን እዚ ክትከኣልካ ክእል ቀልጢፍ እዩ ዘብስለልካ ባዕሎም ምስክሩ ክእሉ እዮም እቶም ዝጥቀምሉ ዘለዉ ቀልጢፍ እዩ ዘብስለልካ ትክ የብሉን ጨና እውን ተፃሪ እዩ ዝመፅእ ቀልጢፍ እዩ ኣብ ሓፂር ግዜ እዩ ነዴታት ዝሕግዘን ማለት እዩ።
0: ባዮጋዝ ኣብ ገዛና ከነዳሉ ዘድልየና መሰረታዊ መሳርሒታት እንታይ እዮም? ስድራ ቤት ኣቶ የናስ ዘካርያስ ከ ብኸመዮም ባዮጋዝ ኣብ መንበሪ ቤቶም ኣዳልዮም ዝርከቡ ዘለዉ?

0: ምእተዊ ኣሎ መበላልዕ ኣሎ መውፅእ ኣሎ ናይ ጋዝ ኣሎ ኣርባዕተ ምእተዊ ናይ ጋዝ መውፅኢ ሰለስተ ኣሎ ምስታ ዳጀስተር ራብዓይቲ እዚአን ኣርባዕተ ኣካላት እዚኣ ኣብዛ ቀፃሊ ወይ ከዓ ኮንቲኒቲ ዝህበካ ፍረ ናይ ጋዝ ኣርባዕተ ኮምፓርትመንት ኣለዎ
1: እዚ ክሻ ኣሎ ብዓብኡ እቲ ኮንተይነር ብላዕሊ ኣለዎ ብውሽጢ ከዓ ጎማ ኣለዎ ነቲ ዒባ ፅቡቅ ገይሩ ክሕዞ ማለት እዩ ሕጂ ኣሎ እንደገና እቲ ቱቦታት ኣሎ እቲ ፓይፕ ኣብ ቡምባ ኣብ ገለ ንጥቀመሉ ኢና እዚኣ መእተዊት ኣላ ሳንኬሎ ኣላ ሕጂ ተራኽቦ ማለት እዩ ከም ክስታይ ከም ዝህበካ ከምቲ ንሱ ድደልዮ ንክፈስስ ንክኣቱ ትገብሮ ነገራት ከምኡ ጌርካ ተጋጣጥሞ ማለት እዩ እዚ ፓይፕ ከዓ የድልየና እዚ መተኣሳሰሪ ከዓ እቲ ንፋስ ከይዘርቑ ከዓኒ መእሰር ኣለና ካቻቢተ ጌርካ ተኣስሮ ኣብ ውሽጢ ከዓ ኣለና ከምዚ ናይ ዋተር ድሬነጅ ማለት እዩ ማይ ከይሓልፍ እንደገና ክትገጥሞ ከለካ እቲ ቱቦ ከምዚ ክተንቃዕርሮ ኣለካ ምክንያቱ ማይ ሒዙ ስለ ዝወፅእ እቲ ጋዝ እቲ ማይ ክምለስ ኣለዎ ኣጋጣሚ ኮይኑ እንድሕር ማይ ሓሊፉ ከዓ ኣብቲ ኣብ ውሽጢ ላትና ድሬን ኣብኣ ይገብር ማለት እዩ ሕጂ እሱ ከዓ ስትሬት ክኸውን ኣለዎ እቲ ጎማ ከምዚ ማይ ድዕቁሩ ነገር ስ ክትገብሩ የብልካ
2: ስድራ ቤት ኣቶዮና ዘካርያስ ኣብ ቤቶም ዒባ ናይ ከብትን ደርሁን ብቐረባ ስለ ዝረኽቡ ባዮጋዝ ከየባትኹ ክጥቀሙ ዓብ ብልጫ ኮይንዎም እዩ ንመዓልታዊ ንጥፈታቶም ዝኾኖም ብኸመይ ኣገባብ ክንዲ ዓቐን ዒባ ከዮም ዝእትዉ ንክንደይ ገደብ ግዜኦም ከ ክጥቀሙ ዘኽእሎም
1: እቲ ዒባ ኣብ ፀሓይ ተውዕልዮ ኣብ ሳንኬሎ ጌርክት በፅቢፅካ ኣብ ፀሓይ ተውዕልዮ ክመውቕ ኣለዎ እንድሕር ዝሑሉ ኣትዎም እቶም ባክቴርያ ኣይ ክሳዮም ዝኾኑ ከምዚ ድቁሳት እዮም ዝኾኑ ሕጂ ቁሩብ ኣሞቕ ተብል ዩ ኣለ ፍሉሕ ደይኮነስ ኣሞቕ ክተብሎ ኣለካ ነቲ ማይ ኣብ ግዜ ክረምቲ ከዓኒ ቁሩብ ነቲ ዒባ ዋላ ማይ ኣውዒኻ ኣፍሊሕካ ደይኮነስ ኣውዒኻ ብኡ ጌርካ ትብፅብፆ ሕጂ እቲኦም ባክቴርያ እዚ ስርሖም ኣይቋርፁን እዮም ማለት እዩ ሕጂ እቲ ሙቐት ከዓኒ ንጎሆን ምሸት እንዲኻ ትዕቅኖ ዘለካ ከምዚ ናይ ንጎሆ እዚ 28 ክኾኑ ኣለዎ እቲ ኣብ መንጎ ይብርትዕ መሊሱ ምሸት ከዓኒ ቁሩብ ጉድል ይብል ሕጂ እቲ ላዕለዋይን ታሕተዋይንሲ ፕላስ ፎር ኦር ማይናስ ፎር ክኸውን ኣለዎ ማለት እዩ ካብኡ ክብል የብሎም እቶም ባክቴርያስ እዚ ሓደ ዓይነት ሙቐት ክረኽቦስ ክኽእል ኣለዎ እዚኣ ሕጂ ኣብ መዓልቲ ስጋብ 24 ኪሎ ትመልእያ ትኽእል ኢኺ ዒባስ ኣብ ዝረኸብ ኪዮ ትመልእያ ትኽእል ኢኺ ሕጂ ከም ተወሳኺ ምግቢ ከዓ ድውሰኽ ኣሎ ሓር ደርሆ ኣሎ እዚ ዋላ ከም ፍሩታ ኣሎ ናይ ኮሚደረ ፅማቕ ኣሎ ሕጂ እንታይ እቲ ፅማቕ ጥራሕ ጢሒንካ ምስ ገበርካ እቲ ፍረ ክተእትዎ የብልካ ምክንያቱ ዝ ክብል ይኽእል እዩ ናብኡ እቲ ዒባ ምስ በፅበፅክዮ ከዓኒ እምኒ ገለ ክህሉ የብሉን ዳኣቱ ዝግ ክብል ኣለዎ ተእትውዮ ከለኹስ ኩሉ ግልብጥ ኣይተብሎን ኢኻ እዚ ሳዕሪ ገለ ከዓኒ ግጅፍ ዝበለ ከዓኒ ኣይተእትዎን ኢኻ ተውፅኦ ኣለካ

0: حنسى أمس بلقت 4 ساعات تسرح مالتي 4 ساعات قبلك خلو حجي كونتينوس ندحر كوينو مالتي ندحر نقو حجي شاهي أفلي حكي قرب فخص بلا مقبخ تقابل الله ندحر كوين كقن كلتها معال تقلس كنت تأنح تغيلة ندقنا كم زق تغيي إغا تعيبا ندحر تصبو تعنا دلو عيبا زي قتلا زبولعو حمومات زي كونو عيبا ندحر كوينو ጽቡቕ ኣትሰርሓልኪ ዋላ እቶም ሚተይን ዝበሃሉ ባእት ኣለዉ እሶም ፅቡቕ እዮም ዝሰርሑ ሕጂ ሓንቲ ክሻ ስጋዕ 1000 ሊትሮ ጋዝ ትሕዝ ማለት ብኸም ኢድ ዕቀን ሕጂ እቲ 700 ወይ 600 ሚተይን እዩ እቲ ዝተረፈ ከዓ ካልእ ባእታ እዩ ማለት እዩ ሕጂ እቶም ቀንዲ ኣገዳሲ ሕጂ ሚተይን እዩ ማለት እዩ እሱ እቲ ሓይሊ ገይሩ ክነድድ ክሳይ ዝገብሩ ማለት እዩ
1: ኣብ መስርሕ ባዮጋዝ ዝጓሓፍ ነገር የለን ኩሉ ኣብ ጥቕሚ እዩ ዝውዕል ኣብዚ ሕጂ እዋን ሂባ ብዘለዎ ኣገደስቲ ማዕድናት ኣብ ዝተፈላለየ መዓላታት ኣገዳሲ ተራ ይፃወት ዒባ ኣብ ሕርሻ ከም ድኹዕ የገልግል ከምኡ ውን ብዘለዎ ትሕዝቶ ፀረ ባክተርያ ፋንጋስን ኔማቶድን ኣብ ምክልኻል ሕማም ኣትክልቲ እውን ልዑል ተራ ከም ዘለዎ ብመፅናዕቲ ተበፂሑ ይርከብ ኣብ ኢንዱስትርያላዊ መዳይ እውን ብዘለዎ ናይ ምፅራይ ክእለት ናብ ዝተፈላለየ ሳሙና ተመስሪሑ ንመፅረይ ገዛን ሻምፖታትን ኮይኑ ከገልግል ጀሚሩ ይርከብ
2: እቲ ኣትዩ ተበላሊዑ ዝወፅእ ከዓኒ ስላሪ ንብሎ ወይ ከዓኒ ፈሳሲ ድኩዒ ኢና ንብሎ ናይ ባዮጋዝ እሱ እቲ ዝበለፀ ድኩዒ ማለት እዩ ዝበለፀ ድኩዒ እዩ ዝያዳ ናይትሮጅን ዝበሃል ባእታ ፎስፎሮስ ፖታሽየም ካልእ ግሮዝ ሆርሞንስ እውን ኣለው ኣገደስ ባእታታት ተኽሊ ንጥቀመሎም ኢና ማለት እዩ ንሪኦ ንክእል ኢና ብዚ ብጀሪካናት ተመሊኡ ማለት እዩ ነቶም ናይ ባህርያዊ ሕርሻ ዝጥቀሙ ሕጂ ኣብዚ ሕጂ እዋን ከም መምርሒ ናይ ሚኒስትሪ ሕርሻ ባህርያዊ ሕርሻ ንምትብባዕ ኣብ ንክደሉ ዘለና ግዜ ኢና ዘለና ስለዚ እቲ ቀንዲ ምንጪ እዚ ናይ ባህርያዊ ጋዝ ድኩዒ እቲ ዝበለፀ ኣማራፂ ናይ ቅመማዊ ድኩዒ ኮይኑሎ ማለት እዩ ሓረስቶት ብጀሪካን ገይሮም ወስዶ ብቆፅሊ ስፕሬክ ክገብሮ ክእሉ ወይ ከዓ ፊፋ ኣቢሎም ኣብ ቆፅሊ ዝጥቀምሉ ወይ ከዓ ብማይ ሓዊሶም ከዓ ኣብ ስሩ ይህቦ እቲ ዝበለፀ እዩ ካብቲ ሓድሽ ዝኣቱ ድኩዒ እቲ ተበላሊዒ ዝወፅእ ዝያዳ ኣፍራይነትን ትሕዝቶን ኣለዎ ጨና ከዓ የብሉን እዚ ጥራይ ዘይኮነ ምስቲ ናይ ዕቤት ሆርሞናት ቀመማት ዘለዎ እንኮላይ ንመከላኸሊ ባልዕን ንሕማማትን ከዓ ኣገዳሲ እዩ ብኡ ጌርካ ክትመፅእ ከላ በዚ ናይ ባዮጋዝ ፈሳሲ ድኩዒ ማለት እዩ ዝተበላለዩ ድኩዒ

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብዝ ሓለፈ ሰሙን ኣብ መዘርግሒ ንቑጠታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉእ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ብቑዕ ሞያተኛ ንምዃን ትዳልዶ ዝብል ዛዕባ ቀሪቡ። ተምሃሮ እቶም መጻኢ ዝውንኑ ወለዶ እዮም። ተምሃሮ ብመገዲ ትምህርቲ ኣቢሎም ዘጥርይዎ ክእለትን ሞያን ብዙሕ እዩ። ትምህርቲ ከዓ ብተፈላለዩ ኣገባባት እዩ ዝመሓላለፍ። ኩሉ ተደሚሩ ከዓ ዝሓሸ መጻኢ ሓደስቲ ወለዶታት ንምጥጣሕ የገልግል። ተምሃሮ ብቑዓት ሰባት ኮይኖም ንመጻኢ ምእንታን ክቕበልዎም ካብ ግዜ ትምህርቶም ኣትሒዞም ከማዕብልዎ ዝግብኦም ብርክት ዝበለ ክእለት ኣሎ። ንገለ ካብኡ ንሎሚ ክነቕርቦ ኢና። እዚ ብመንገዲ ቤት ትምህርቲ ኮነ ካልእ ዝጥረ ሞያ ብቑዕ ንምዃን ዝሕግዝ እንዶታት እዩ። ተምሃሮ ብዝፈልጥዎን ዝዝክርዎን ዓቕን ካብ ምግምጋም ወፂኦም በቲ ናይ ምግባር ዓቕሞምን ድልውነቶምን ምእንታን ክግምገሙ በቲ ዝመሃርዎ ኣቢሎም ሞያን ክእለትን ከም ዘማዕብሉ ምግባር ይድሊ። እዚ ኪንዮንዕኦም ተባሂሉ ክግበር ዝከኣል ኣገባባት ተምሃሮ እውን ምስ ዲጂታላዊት ዓለም ዘቃድዎም ክእለታት ከጥርዩ ምእንታን ባዕሎም ነብሶም ክዕብዩ እውን ዝዓበየ ግዴታኦም እዩ። ኣብ ዓምዲ ጥዕና ሕማም ሽኮር ዘማዕበሉ ሰባት ከዘውትርዎም ዝግባእ ዝበለፁ መግብታት፣ ክብደት ንምምጣን ዘኽእሉ መንገድታት ማግኔዚዮም፣ ፈውሲ ምርጋእ ደምን ድኻም ጨወዳታትን ሓቅታት ኣካላት ወዲ ሰብ ተዳሲሶም ይፀንሕና። ዋሕዲ ማግኔዚዮም ዘለዎ ሰብ ነዞም ስዕቡ ምልክታት ከርኢ ይኽእል እዩ። ምዕፀው ሸውሃት፣ ዕግርግር ምባል፣ ተምላስ፣ ምስልካይን ምድካምን፣ ምድንዛዝ፣ ምንፍርፋር፣ ምእሳር ጨወዳታት፣ ብቐሊሉ ምቁጣዕ፣ ባህሪ ምቕያር፣ ዘይልሙድ ስምዒታት ልቢ፣ ልዑል ፀቕጢ ደም፣ ምርጋእ ደም። ኣብ ዓምዲ ባህልን ስነ ጥበብን ንባበይ ኣብ መፅሓፍ መጋርያ ብዝብል ዝሓለፈ ባሕቲ ሓምለ 2026 ውልቀ ዝኽሪ ገድሊ እትትርኽ መጋርያ ዘርእስታ መፅሓፍ ኮሎኔል ኣስረስ ኢሳቅ ምስ ኣንበብቲ ተላልያ። ነቲ ኣብ ገበር ዘሎ ስእልን ስምን ናይታ መፅሓፍ ምስ ረኣኹ ብዛዕባ ምረት ብረታዊ ቃልሲ እተዘንቱ መፅሓፍ ምዃና ብቐሊሉ ተረድዩኒ። ተጋደልቲ ነዛ እፎይልና ንሰመቐራ ዘለና ናፅነት ህያው ክገብሩ ኣብ መጋርያ ተጠቢሶም ገለ በጃ ህዝቢ ዝሓለፉ ገለገለ ክፋል ኣካላቶም ሙባእ ዝኸፈሉ ገለን ተለብሊቦም ንስክላ ዝተረፉ እዮም። ፀሓፊ ሓደ ካብቶም ብመጋርያ ኩናት ተለብሊቡ ብሂወት ዝተረፈሞ ምስ ብፆቱ ዝሓለፎ መስገደልን መሪር ህይወትን ገድልን ከዘንቱ ዝበቕዐ ሓርበኛ ተቓላሳይ ምዃኑ በቲ ኣብ ድሕሪት ገበር ናይዛ መፅሓፍ ስእልዋ ሰኒው ዝተፃሕፈ ሓፂር መለለይ ፅሑፍ ይገልጽ። ኣብ ዓምዲ መዛኒ ምህዳቕ ቁጥዐ ህንዳዊ ነደቃይ ጅግና ናይ ሮማንያ ተባሂሉ ስምዒትካ ምኽፋል ጥቕስታት መዛኒ መልሲ ዝተመሰቐሉ ቓላት ይፀንሕና። ሽዳ ወዲያስ ገደ ኣብነት ናይቲ ካልእ መስዋቲ ኣብ ትሕቲ ዝብል ኣርእስቲ ታሪክ ጅግንነት ተጋዳላይ ህዝባዊ ግንባር ሓርነት ኤርትራ ፍሳሃያስ ገደ ወዲያስ ገደ ኣብ 1975 ዓ.ም ካብ ዓዲ ንፋስ ዝተሰለፈ ተጋዳላይ ህዝባዊ ግንባር እዩ። ኣብ ብርጌድ 44 ድሓር ክፍለ ሰራዊት 70 ቦጠሎኒ 3 ቀዳማይ ሓይሊ እዩ ነይሩ። ህዝባዊ ግንባር ክሳብቲ ዳሕራይ ብዕጥቅን ስንቅን ዝተመሓየሸሉ እዋን ዕርቃን ይኹን እርጋን ጫማ ዝደጋገም ውህብ ኩነታት ተጋዳላይ ዝነበረ ከም መፍትሒ ተባሂሉ ድማ ኣብ ጥሪ 1979 ቻይና ብዝብል ስያመ እንፅውዐን ሓደሽቲ ሽዳ ማለት ኮንጎ መፅአን ኩሉና ተዓደልና። ወዲስ ገደ ከም ውልቃዊ ባህሊ ወይ ዲስፕሊን ንዝኾነት ዝተዋህበቶ ሓዳሽ ሽዳ ካብቲ ዝድርበ ወይ ዝቕየር ኮንጎ ቀዲዱ ፈለማ ብከብዲ እግሪ የልግበላ፣ ቀፂል እውን ካልእ ኣካላታ ይለጋግባ። ኮታ ከምዚ ሓደ ኩሉ ሰብነቱ ንጥርጣር ቦምባ ዝወግኦሞ ብሻሽ ምስ ተሸፈነ ገጹ ዘይረአ ውጉእ ማለት ህሩም ዝዓይነቱ ማለት እዩ። እዛ ጫማ ብከምቲ ዝተጠቕሰ ለጋጊብዋ ካብ ጥሪ 1979 ጀሚርካ 1980 1981

ኣለዋ ንግዜ እትመጠሉ እንኩ መንገዲ ኣብቲ ተዋህበካ ግዜ ዝያዳ ብምስራሕ እዩ ሓደ ሰብ ኣብ 15 ደቂ ክሰርሖ ዝኽእል ካልእ ሰብ ኣብ 15 ሰዓታት ክሰርሖ ኣይክእልን እዩ ብከምዚ መንገዲ ከተዋልዶ እትኽእል ግዜ ቀሊል ክኸውን ኣይክእልን እዩ ንግዜኻ ከተዋልዶ ትኽእል እንተኮንካ ንገንዘብካ ተካውኖ ኣለኻ ማለት እዩ ኣብ ዓምዲ ዳያሪ ክደልየካ ቆሊሕ ባበል ተሰዒረ ደ ህያው ብዓይነይ ኣርእስታት ዳያሪ ይፀንሑና ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግሪ እያ ዋና ሰነዳኢ መሓመድ እድሪስ ሌኣውት ዛህራ ዓሊ ፋጥና ኣደም ኣብ ዓምዲ ደል ኣባብ መበል 4ይ ክፋል ዛንታ ዓላለየ ሓንባሪ ትፀንሐና ኣብ ዓምዲ ዓማር ታሪክ ማዕበለታት ዓለምለኻዊ ሕግታት ባሕሪ ሰፊሩ ይርከብ ኣብ ዓምዲ ምንስጀል መበል 5 ክፋል ታሪካዊ ዛንታ ለናይ ደንጎባ ማዕርግ ተሕሪር ትፀንሐና ኣብ ዓምዲ ዓፍየት ነፍሲ ፆራት ብፍላይ ብዛዕባ ፀቕጥደም ክፈልጥኦን ክግንዘብኦምን ዝግብአን ሓበሬታታት ሰፊሮም ይፀንሑና ኣብ ዓምዲ ፍሬካድም ውሕስነት ድሕነት መግቢ ዝምልከት ትሕዝቶ ሰፊሩሎ ኣብ ዓምዲ ሸባብ መፅሓፍ እንግሊዝኛ ደራስን ተመራማርን ተጋዳላይ ኣለም ሰገድ ተስፋይ ኣን ኣፍሪካን ፒፕልስ ኩዌስት ፎር ፍሪደም ኣንድ ጃስትስ ኣብ ፖለቲካዊ ታሪክ ኤርትራ ካብ 1941 ክሳብ 1962 ኣተኪራ እተፃሕፈት ዝደስስ ትሕዝቶ ይፀንሐና ኣብ ዓምዲ ሕብሪ በሮ ዝተፈላለዩ ልቦና ጠቀስ ትሕዝቶታት ቀሪቦም ይርከቡ ኣብ ዓምዲ ፈንዋዓዳት ዛንታ ኣንበሳን ውኸረን ከምኡ ድማ ደርፊ ቀዳሞት ሰፊሮም ኣለዉ ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምነት ትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ ዋና ኣሰናዳኢ ኣማኑኤል መስፈን ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል ሌኣውት ኣዝመራ ብርሃነ ቤተልሄም ታደሰ ሞናሊዛ የማነ ኣብ ዓምዲ ስፖትላይት ኣብ ኤርትራ ኣብ ህሉ ብመትከል ዝስራሓሉ ዘሎ ሕቶ ማዕርነትን መፃምዕ ዋለታት ዘማእዝንን ዝቕልስን ምዃኑ ተዳሲሱ ይርከብ ኣብ ዓምዲ ዴቨሎፕመንት ህልው ኩነታት መፍረ ተምሪ ኣብ ኤርትራ ብዝምልከት ምስ ክኢላቲ ዓውዲ ኣቶ ሙሴ ፍቓዱ ዝተኻየደ ቀለ መጠያቅ ሰፊሩሎ ኣስማት ዕርድታት ናቕፋ ብመስዋእትን ጅግንነትን ዝተጠመቑ ዕርድታት ተላልዮም ይፀንሑና ኣብ ዓምዲ ኪዌንድኤ ምስ ክኢላ ምዕቡል ቴክኖሎጂ ዳይረክተር ትካል ኤሪቴክ ከምኡ ድማ ኣዳላዊ መደብ ቴክን ኢንሳይት ኣብ ቴሌቭዥን ኤርትራ ኣቶ ኢስያስ ዕባይ ዘላል ትሕዝቶ ይፀንሐና ኣብ ዓምዲ ቁጠባን ዋኒንን ትምህርትን ቁጠባ ዕቤትን ተዳሲሱሎ ቅድሚ ካልኣይ ኩናት ዓለም ኣብ ዝነበራ ሒደት ዓመታት ንኣብነት ንካልኣይ ደረጃ ዝበቅዕ ዕድመ ካብ ዝነበሮም መንእስያት እንግሊዝ እቶም 800ታዊት ናይ ካልኣይ ደረጃ ትምህርቲ ተመክሮ ኣይነበሮምን ኣብ 1938 ኣስታት 14ታዊት ካብ ህዝቢ እንግሊዝን ዌልስን ጥራዩ ካብ መባእታ ናብ ካልኣይ ደረጃ ትምህርቲ ሰጊሩ ኣብ 1938 እንግሊዝ ናይ 9 ዓመት ትምህርቲ ግድነታዊ ስለ ዝገበረቶ መሪሕ ቦታ ክትሕዝ እንከላ ሃገራት ሰሜን ኤውሮጳ ድማ ኣሰራይ ስዕባ ነበራ ሃገራት ደቡብ ኤውሮጳ ግና ነቲ ን3ለስተ ዓመት ዝገበረኦ ግድነታዊ ትምህርቲ ከይተረፈ ንምትግባሩ ይፅገማ ነበራ ኣብ 1940 ንኻልኣይ ደረጃ ካብ ዝበቅዕ ህዝባ ፍርቁ ብምምዝጋብን ብምምረቕን ፀብለል ዝበለት ሃገር ሕቡራት መንግስታት ኣሜሪካ እያ ኣብ እንግሊዝ ካልኣይ ደረጃ ትምህርቲ ንኩሉን ግዴታን ዝኾነሉ ከምኡውን ናይ ላዕለዋይ ደረጃ ትምህርቲ ዘስፋሕፍሓሉ ድሕሪ ምዝዛም ካልኣይ ኩነት ዓለም እዩ ይርከቦ ካብ ካርታ ናብ ፅልዋ ጂኦግራፊያዊ ኣቀማምጣ ኤርትራ ከም ዓለምለኻዊ ሓይሊ ኣብ ትሕቲ ዝብል ኣርእስቲ ኤርትራ ሓንቲ ካብተን ብጂኦ ስትራቴጂካዊ ኣቀማምጠአን ፍሉይ ቆላሕታ ዝውሃበን ሃገራት እያ ኤርትራ ኣብ ገማግም ቀሕ ባሕሪ እትርከብ ሃገር ኮይና ብሰሜንን ደቡብን ዝዝርጋሕ ልዕሊ 200 ኪሎ ሜትር ንውሓት ዘለዎ ገማግም ባሕሪ ኣለዋ እዚ ጥራይ ዘይኮነ ደሴታት ዳህላክ ዝሓወሰ ልዕሊ 350 ደሴታት እትውንን ሃገር ምዃና እውን ካልእ ኣገዳሲ ብልጫ እዩ እዚ ጂኦግራፊያዊ ክውንነት እዚ ንዓለምለኻዊ መስመር ንግዲ ባሕሪ ብፍላይ ከኣ ንመትረብ ባብኤል መንደብ ኣዝያ ቀረባ ይገብራ እቲ ሰፊሕ ገማግም ባሕርን ደሴታትን ንኤርትራ ርኡይ ጂኦ ስትራቴጂካዊ ዕምቆት ማለት ስትራቴጂክ ደፕስ ይዕድላ እቶም ደሴታት ከም ወተሃደራዊ ይኹን ቁጠባዊ ውሓስ ኮይኖም ከገልግሉ ዝኽእሉ ተፈጥሮኣዊ ዕርድታት እዮም እዚ ኣቀማምጣ እዚ ንድሕነት መላእ ቀርና ኣፍሪቃን ማእከላይ

ምብራቕን ብቐጥታ ዝጸሉ ባህር ኣለዎ። ባቢኤል መንደብ ንቕሕ ባሕሪ ምስ ወሽመጥ ዓደንን ህንዳዊ ውቅያኖስን ዘረኽብ ጸቢብ መተሓላለፊ ባሕሪ እዩ። እዚ ቦታ እዚ ካብ መላእ ዞባታት ዓለም ንዝመፁ መራኸብ ንግዲ ከም ኣፍ ደገ ኮይኑ የገልግል። ኤርትራ ኣብዚ ቕሕ ባሕሪ ዘለዋ ንውሓት ገማግም ባሕርን ቁጠባዊ ዞባ ባሕርን ኣብ ምርግጋእ ይኹን ዘይምርግጋእ እቲ ዞባ ወሳኒ ተራ ክትፃወት ዕድል ይሂባ። ኣብዚ እዋን እዚ ኣስታት 10 ሚታዊት ክሳብ 12 ሚታዊት ዝኸውን ዓለም ለኻዊ ንግዲ ከምኡውን ዓብ መጠን ካብ ዓለማዊ ነዳዲ በዚ ፀቢብ መተሓላለፊ እዚዩ ዝጓዓዝ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሰባት ዛንታ ፖቨሊዳ ዘየድሌካ ኣሉታዊ ሓበሬታ ምእካብ ዝብሉ ዛዕባታት ይፀንሑና። ኣብዚ እዋን ብዙሕ ሰብ ዕላሉ ተመሳሳሊ እናኾነ ይኸይድ ኣሎ። ግዜን ሰብን ብዘምፀኦ ኩነታት ናይ ሓባር ሽግር ይህልወካ ሞ ብሓባር ኮንካ ንኽትዕልል ወይ ንኸተማርር ምባል ሓይሽ ይቕስበካ። ከምኡ ምግባር ባህርያዊ እዩ፣ ምክንያቱ ንኸተተንፍስ ስለ ዝሕግዝ። ግና ንግዜኡ እምበር ነዊሕ እዋን ዝኸይድ እንተኮይኑ ፋይዳኡ ውድቀት ጥራይ እዩ። ብሓባር ኮንካ ምንን ምባል ሽግርካ ዘርእስ እምበር ፍታሕ ዘምፅእ ኣይኮነን። እቲ ኣመና ዘሕዝን ድማ ብክልቲኡ ወገን ዝመፅእ ዕላል ፍታሕ ዘምፅእ ዘይኮነስ ንሽግርካ ሽግር ዝውስኽን መመሊስካ ሞራልካ ዘውድቕን እንተኮይኑ እዩ። ካብ ዝኾነ ዕላል ወይ ዘተ ክንከስብ ጥራይ እዩ ዝግባእ። ስሓቅ መኽሰብ እዩ፣ እየን ምሄን ምባል ማኽሰብ እዩ። ካብ ወፃኢ ሓደ ወገን ግናይ ወረ ሒዙ ይመፅእ እሞ እቲ ካልእ ድማ ዝገነየ ሓበሬታ ይምፅእ። ከይተረድኦም ውድድር ንውድቀት ሞራል ይፃወቱ ተጠቂሱሎ። ኣብ ዓምዲ ስድራ ቤት ርድኢት ፍቕሪ ኣብ መንጎ ሰብ ሓዳር ኣብ ትሕቲ ዝብል ሰብ ሓዳር ናብ ሓዳር ንምእታው ኣብ ዝውስኑሉ እዋናት ኣብ ውልቃዊ ሂወቶም ዝነበሮም ዕድላት፣ ፀጋታት፣ ሕልምታት ምስ ካልእ ሰብ ክካፈልዎ ይምድቡ ከም ዘለዉ ክግንዘቡ የድሊ። ወዲ ሰብ ብባህርኡ ውልቃዊ ናፅነቱን ድሌታትን ዓቂቡ ናይ ምኻድ ድሌት ዘለዎ ፍጡር ምዃኑ ይጥቀስ። ምስ ኣንጻር ፆታ ኣብ ፍቕራዊ ዝምድናታትን ሓዳርን ምእታው ንውልቅኻ ዝነበረካ ናፅነት፣ ድሌታት፣ ዕላማታት፣ ሕልምታት፣ ጸጋታት ምስ ካልእ ምክፋል ምውሳን ማለት እዩ። ፍቑራት ኣብ እዋን ፍቕራዊ ዝምድናታት ዘድህብሉ ክፋል ዝምድናታቶምን ዝሃንፅዎ ኩነተ ኣእምሮን ሰብ ሓዳር ምስኮኑ ንዝምስርትዎ ስድራ ቤት ክጸሉ ዓብዪ ተኽእሎ ኣሎ ተጠቂሱ። ኣብ ዓምዲ ልምዓት ኤርትራውያን ሃገራውያን ጥራይ ኣይኮኑን፣ ቁንዓትን ባህላዊ መንነቶም ዝሕልውን እውን እዮም ምስ ዝበለ ኣምባሳደር ፐርሲቨራንስ ሙቡዘሊ ናይ ዝተኻየደ ቃለ መጠያቅ ትሕዝቶ ሰፊሩ ይርከብ። ኣብ ዓምዲ ሜን ሁናው ሆናግ ካብ ዝቐረቡ ኣገረምቲ ክስተታት ኣብ ቬኔዙዌላ ኣብ ዘጋጠመ ኩነት ካብ 7.2 ክሳብ 7.5 ዝበፅሐ ሓደገኛ ምንቅጥቃጥ መሬት ዝተገላገለት ነፍሰ ጾር ኣብ ጽቡቕ ኩነታት ከም እትርከብ ተገሊጹ። ሰበስልጣን ፖሊስ ሜክሲኮ ገዛ ርእሱ ሜክሲካን ባትማን ብዝብል ቅጽል ስም ገበናት ስርቂ ያ ምክልኻል ተዋፊሩ ዝርከብ ሰብ ክረኽብዎ ከም ዘይከኣሉን እቲ ውልቀ ሰብ ሞተር ሳይክል ክሰርቁ ዝረኽቦም ሰረቕቲ ብፕላስተር ተጀኒኖም ኣብ ቦታ ፍጻመ ስርቂ ይጸንሕዎም ከም ዘለዉ ኣፍሊጦም። ኣብ ዞባ ኦቨርጎምስ ናይ ስዌስ ኣልፕስ ዝተፈጥረ በዓቲ በረድ ኣቓልቦ በጻሕትን ተመራመርትን ስሒቡ ከም ዘለዉ ተገሊጹ። ኣብ ኢንዶኔዥያ ኣብ ስራሕ ምስ ደቂ ሰባት ዝተዋፈረ ሮቦት ቴክኒካዊ ጸገማት ማዕቢሉ ኣብ ልዕሊ መሳርሕቱ መጉዳእቲ ከም ዘውረደ ተሓቢሩ። ኣብ ቀጠለታት ኩምራ በረድ ኣትላንቲክ ቀይሕ ሕብሪ ደም ዘለዎ ፈሳሲ ይመክኽ ምህላው ናይ ቅድሚ 1.5 ሚልዮን ዓመታት ዝነበሩ ፍጡራት ኣሰር ከይኮነ ከም ዘይተርፍ ተመራመርቲ ኣሚቶም። ኣብ ዓምዲ ያሉስራ ንመሓዛ ዘይንገሩ ምስጢራት፣ ምርጋፍ ፀጉሪ ንምክልኻል ዘኽእሉ ሜናታት፣ ኣገባባት ውሑስ ስነ ጽባቐ፣ ጥዕናዊ ጥቕምታት ኣቮካዶ ሰፊሮም ኣለዉ። ኣብ ዓምዲ ጥዕና ምሕያል ጥዕና ዘለዎ ልምዲ ኣመጋግባ ተዳሲሱ። ኣብ ኣመጋግባና እንኽተሎ ልምድታት ንኹነታት ጥዕናና ጸላው እዩ። መብዛሕትና ዝተረኽበ ምግቢ ሃንደፋ ኢልና ክንምገቢና ንርአ። እዚ ዓይነት ናይ ኣመጋግባ ልምዲ ምስ ኩነታት ጥዕናና ምስቲ ኣካላትና ዝሰማምዖ ዘይሳነ ኣብ ዝኾነሉ እዋን ንዝኸፍአ ጥዕናዊ ጸገም እዩ ዘቃልዓና። ኣቐዲምና ክንክተሎ ዝጸናሕና ልምዲ ኣመጋግባ ደጋጊምና ከነዘውትሮ ዝጸናሕና ብምዃኑ ቀልጢፍና ክንቀይሮ ዝከኣል ኣይኮነን። ይኹን እምበር ቀጻሊ ብነካይዶ ጻዕሪ ከምኡውን ናይ ምርዳእን ምስትብሃልን ዓቕምና ብምዕባይ ክቕየር ዘይከኣል ከም ዘየለ ምግንዛብ የድሊ። ናይ ኣመጋግባና ልምዲ ምስ ጥዕናና ተሳንዩ ክኸይድ ንምግባር ክንርድኦም ዝግባአና ደረጃታት ብዙሓት እዮም። ገለ ካብኦም ዝገጥመካ ዕንቅፋት ምልላይ፣ ክትበጽሖ ዘለካ ዓላማ ምስትብሃልን እዮም ይርከቦም።
ኣብ ዓምዲ ትንታነ ዜና ዋዕላ ኔቶን ውፅኢቱ እንተ